0: ኣበይ ናይ ኣንፈት ከም ዘለዉ እንተፈሊጦም ዕድል እንተረኸቡ ከውፅእዎም እዩ እቲ ሓሳብ።
1: ማዩ ዘይበሃል ማይ ጢቕ እብል ለይትን ቀትርን በርቅኻ ማሕ ማሕ ማሕ ማሕ ብሉ ከይደቆስካ ሃዲረ እዩ ኣደይ ትድቅሲ ኢለን ዘንቋልዑ እንታይ ክድቅሳ እንታይ ደቅስ ሰሚዐ እሞ ኣሰይ ለደቂ ኣይፈልጥን ከይደ ትኺለ እንዳ ሓዳስ ዝብልዎታ እንዳ ባኒ ናብኡ ዘሎ ከፍቲ እንዳስተይ ኣሎ ሕጂ ባስተ ገለ መለስ ዮጥሉ ኣቱም እንዳ ብየደፊኤል ሓዳስ ዝብላ በዓልቲ ድኳንያ ትዕድጉልና ነይርኩም ሎምሲ እንታይ ዳ ጠፊኢኩም ካብ ሶ እንዳምፅኡ ኮኑ ከመይ ለኸ የብላ ድሓን ኣላ ታይደኹም ክን ቆልዓ እንዲ ተኣሲርኒ ኣበይ እንድ ኣብዚ ኦኪስቦ ምናልባሽ ስኢነየ እሞ ኣብዚ ኦኪስቦ ዘሎ ካትት ዝሕተ ተረኸብኩ ወይ መቸም ኣነ ብዛ ድኳነይ ከለኹ ኣርባዕተ ዓበይቲ ሰባት ኣብ ክልተ ብ ክልተ ገይሮሞም ክልተ ቆልዑ ኣትዮም ኣለዉ መዓስ ትማል ንግሆ።
0: ብከምዚ እሱራት ናብ ኤክስፖ ከም ዝኣተዉ ኣረጋገፃ ብድሕሪ እዚ ኣበይ ናይ ኣንፈት ከም ዘለዉ ንምርኣይ ከ ምስታ በዓልቲ ድኳን ዘተያ እታ በዓልቲ ድኳን ድማ ምስ ሓንቲ ናይ ፅሬት ትሰርሕ ሰበይቲ ኣረኸበተን። እታ ናይ ፅሬት ሰበይቲ ከዓ እቶም እሱራት ብየናይ ኣንፈት ከም ዘለዉ ሓበሬታ ሃበት። ኣጋጣሚ ካልአይታ ስለ ዘብኮት ወይዘሮ እልፋ ልብሲ ናይታ ሰራሕተኛ ፅሬት ለቢሰን መኾስ ተራ ሒዘን ምስኣ ኸኣትዋ እውን ተሰማምዓም
1: ከይደ ደኒነ እንዳኾስተርኩ ስኮባ ገይረ ከምዚኣ እንዳግበርኩ ፅግዕ ኢላ ከምዚ ወረቐት ክቦም ኢለ ነረ ንእሽተይ ነራ ነዛወረት ኣብዛ ኢደ ጀረ ክብሮም ግደ ማባ ስላሴ ኣለና ኣለ ኣለና ኣለና ከይዳ ክስትርኩ ሰባቢለ ምስዓ ኣደይ ረኸብክዮን ርየን ኣይረኸብክዎን ኣይረኸብክዎን እዛ ጓደይ ኣብኡ መለዉ ተኣሲሮም ጋሲ ጋሲ ኣብኡ ጋሲ በት ዘለዎሲ በት ኮይኖም ስ ጋሲ ጫፍ እዮም ጫፍ ጫፍ ምስተን በለስ ንኢድየማን ንሳቶም ምስመፅእ ከለ ብሰንበድ ንኢድየማን ንፀጋም ከዓታ ማዓስከር ከኣነ ንሳቶም ከዓ በት ዘለዉ ተኣሚቑ ኮንቲነር ከዓ በታሓት ኣለዉ።
0: ወይዘሮ እልፋ ሓበሬታ ኣብፅሓ ግን ሽዑ ናይ ምሸት ከዓ ድምፂ ተኽሲ ስለ ዝሰምዓ ከየውፅእዎም ቀዲሞም ረሽኖሞም ከይኮኑ ተጠራጠራም።
1: ምድሪ ንፅቢሒቱ ፅሒ ምሰለለይ ብድድ ኢለ ብቐዳመይቲ ምእንቲ ክሪኦም ኣብዛ ኦቶው ዝተሰቂለ እታ ቀዳመይቲ ብማዕዶ ትርኢላ ከይብሉኒ ከምዚኣ ጌረን እዛ ማዕፆ ናይ ስታይ ከፊተ ከምዚ ዓይነ ተፀጊአ ከምዚ ዓይነ ርኦም ነታ ጉድጓ ተዋዕተት ንዓ ርኢ ኣ እንዳርኢኹ ከል ከምዚልስ ኦቲ ሓመድ ተኸሚሩ ነበረ ጠፊኡ ጠፊኡ ኣብኡትዮሞ ኣነ ብኣብኡትዮሞም እየ ድብል እንድሕር ዘይወሰድዎም ኮይኖም ኣብ ኣለዉ እየ ድብል ኦታ ስሒት ኣባይ ደም ተለኽያ እታ ሓንቲ ዓበያ ስሒት ከዓ ኣብኡ ኮፍ ኢላ ክተ ዓበይቲ ስሒት ኣለኸ ክንትኸላ ዝኸውን ሕጊ ተደልዒሎ ሞ
2: ከምዝለኣኹኺ ድሃይ ፍለጥ ዝበለኹ መፂኦም ክዶ ይመፁን
1: መፂኦም ንባ መፂኦም ንኛ ኣብ ኣለዉ ኢለዮም ተስፉ ተስፎ ዝቀሸሉ ደላሰ መፂኢኒ ኣብ ኣለዉ ኢለዮም ግዜ ይረኸቡ ንኾኑ በየጋኣት
0: ወይዘሮ ኣልፋ ትብዓት ዝነበረን ውፊት እየን ነይረን። ተዛሪበንን ለሚነንን ዘስምዓ ናይ ምምስሳል ክእለት ዝነበረን ሕያወይትን ጽብቕትን ኣደየ ዝተፈላለየ ነገር ከጋጥመን ከሎ ድማ ብጥበብ ይወፅኦ ነበራም።
1: ጦር ኣብ ኦረታ ፀንሓኒ ኣይፈልጠኒ ጥይቐኒ ኣንሰት

0: Næstine. Næ, men nej, hvad? Hvad? Der kan ni. Der kan der ni. Hvad du lover til at dræbe? Det er kun sådan, at jeg kan være i lu. Kan vi ikke? Hvor er jeg hen? Hej, der er dem ku. Hvad er sådan der og hele ni? Er du lover til at dræbe? Hvad der er? Kulle mig dem. Tak ber. Anna drogo kwargati. Tukhilna drogo kwargati. Wa. Toy. Kam diru toy. Ebel. Na anna mota adgi. Edna amra hallo. Toy nafta ajib. Toy abilu. Ta han tmato. Ta zabata abiato. እታ ሓንቲ ማዕጥቕ ተዝበጣ ኣብያቶ ሳልሰይ ተኸፊታ ኣሉ
1: እቲ ወተሃደር ኣብታ ዝተኸፍተት ንእሽቶ ክፍሊ ይኣተወን ኣብ ኣኽፀንሓ ሓቢሩ ነታ ማዕጹ ኸየግጠማ ንግዳም ወፀ ኣብኡ ኣብ ምግብና ትሰርሕ ሰበይቲ እናኣተዋን ከለዋ ትከታተለ ነብረት ቅልቅል ኢላ ምስ ኣዘራረበተን እቲ ዘጋጠመን ሓበርኣ ብድሕርዚ እታ ሰራሕተኛ ሰበይቲ ካብኡ ንኽወፃ ኣማኸረተን
0: ንዕነ በላ ኣነ እንድያ ደቑርሶ ኮርዮዮ ከዘናጉዐየ ክርዮ መቐድም ከይዳ እንዳጉዐየ ትርኢት በለ እልፋ እልፋ እ ንዕነ ኮይዱ ላዕሊ ላዕሊ ዶ ይብሎ ላዕሊ ዶ ገልጠምፆም ብላ ኣሎ ስልጣንያ ኣብቲ ኣላ ታረኛ መሲል ምዘን ሕጂ ድወጣ ደለዋ ታረኛታት ምስእንታት ስልጣንያ ሒዝክን ቁሊሕ ከይበልክን ኪዳ ሞ ምስተንዲ ፍርማ ከዓ ፈርማ ትውደላ ፈጠክኒ መን ይኸይብ ኣይብለክን እዩ ተቀያይሮም እዮም ምስእንታ ስልጣን ያህየ መሰሲለ ወፅአ ወፃኩ ትኽደ ሽዋት ብሽቅ ጌረ ኣርባዕተ ብሰንበልከ ይረኽበኒ ኣርባዕተ ተሰቂለ ብጎዳይፍ ጌረን ገዛያት እየ ኣምላኽ መስጊነ ንፅቢሒስ እንተኸትኩወን ኣት ኣውዒልከና ንበር ተ ኣምላኽ ይውዒልኩን ኣየባድ ገበረ እንታይ ኣንሰይትዮ ኣንሰይትዮ ኣበለኺ ማዕጦ ትሰሩ ኣርማድዮ ትሰሩ ዓረት ተሰሩ ኩሉ ቁስ ተሰሩ ኣንሰይትዮ ንድራረይኒ ምንና ዝል ንድራረይ ክብል ውዒዱ ኢለን ፍቕፍ ኢለን ሰቃ ኒ ድራረይ ድራረይ ካይልኒ እዮ ኒ ምንላልልን ንንንን ኣቑሑት ኩሉ ትሰሩ ኣነ ከዓ ምፅኢለስ ንጉሆስ ወይ ተኣቲነት ገዛና ዝርኮ ኣስክጥ ጥረግ ጥረግ ኢልን ኣታ ኣድጊ ኣይረኸብካያ ንበል ከይተዓወስኩ ውዒለ ይፈልጥ ኒየዲኻ እድርባ ከይደ ባርባሮ ከይደ ደናጉል ከይደ እግሪ እግሮም እንታይ ልካ ቁፅልፀ እንታይ ልካ ክእሰር
1: ኣብዚ ግዜ እዚ ጓል 86 ዓመት ኮይነን ዘለዋ ኣደ ኢልፋ ኣብ ዝኾነ ስርሒት ሎሚ ብሂወት ዘየላ ኣልጋነሽ ጓልን ትሕግዘን ከም ዝነበረት እየን ዘዕልላ ኣብ ኤርትራ ሳላ ውህደት ሓፋሽን ውድብን ኩሉ ነገር ተሰጊሩ ተበግሶን ተወፋይነትን ውልቀ ሰባትን ጉጅለን ትርጉም ፈጢሩ ዝፀዓረ ስለ ዝዕወትካ እቲ ጻማ እንሆ ሎሚ ታሪኽ ኮይኑ ይዕለለሉ እውን

0: እዚ ሰላምተና ተቐበሉ ፈንወይ ኤርቲቪ ኣብ ምክታል ትርከቡ ዝኽበርኩም ተዓዘብትና ከመይ ትውዕሉ ንሎሚ ሶኒ 6 ሓምለ ሰዓት 5 ዝተላለወ ሃገራውን ዜናታት ሒዝናልኩም ቀሪብና ዘለና ሮቤል በረኸት ምስ ኣቕረባይት ቋንቋ ምልክት ኣብርህት ተወልደ ብምዃይና ንምክታልኩም ብኽብር ንዓደምና ብቐንዲ ኣርእስቲ ዜና ንፍልም። ፌስቲቫል ኤርትራውያን ነበርቲ ስዊዘርላንድ ብ4ን 5ን ሓምለ ብዕውዕ ሃገራዊ መንፈስ ተኻይዱ። ምሕዳር ዞባ ደቡብ ቀይሕ ባሕሪ መንፈቃዊ ገስጋስ ስራሕ ኣብ ከተማ ዓሰብ ኣቃኒዑ። ኣብ ንኡስ ዞባ ጊንዳ ኣብ ሕጊ ዕዮ ዘተኩረ ኣስተምህሮ ንደቂ ኣንስትዮ ሰራሕተኛታት ተዋሂቡ። ኣውስትራልያ ምስ ደሴታውያን ሃገራት ፓሲፊክ ዝገብሮ ዘላ ወተሃደራውን ፀጥታውን ርክብ ምስ ቻይና ከተፋንና ከም ዝኽእል ተገሊጹ። ኣባላት ኦፔክን መሻርክተንን ኣብዚ ወርሒ እዚ ንዝገብርኦ ወስኽ ፍርያት ንዝመፅእ ወርሒ ነሓሰ ክቕፅል ተሰማሚዐን። ሰራዊት ማልን ሩስያን ብዘካየድዎ ሓበራዊ ስርሒት ኣብ ልዕሊ ሽቡርዋይን ዕጡቓት ከቢድ ሰብኣዊ ክሳራ ከም ዘውረዱ ገሊፆም። ዝርዝር ዜና። ፌስቲቫል ኤርትራውያን ነበርቲ ስዊዘርላንድ ዝሓለፈ ቀዳሚ ሰንበት ብዕውእ ሃገራዊ መንፈስ ተኻይዱ። ካብቲ ቦታ ዝበፅሓና ሓበሬታ ብመልክዕ ፀብፀብ ተዋሂዱ ኣሎ። ሚካኤል ሓርጉ ክቕርቦ እዩ።
1: ዓመታዊ ፌስቲቫል ኤርትራውያን ነበርቲ ስዊዘርላንድ ብ4ን 5ን ሓምለ ኣብ ከተማ ሉዛን ብልዑል ተሳታፍነትን ምዕሩግ መሰናድኦታትን ተኻይዱ። እዚ ብቀዋሚት ኣምባሳደር ኤርትራ ኣብ ውድብ ሕብራት ሃገራት ወይዘሮ ሶፊያ ተስፋ ማርያምን ፈጻሚት ጉዳያት ኤምባሲ ኤርትራ ኣብ ስዊዘርላንድን ቋሚ ልኡኽ ኣብ ውድብ ሕብራት ሃገራትን ካልኦት ኣህጉራውያን ትካላትን ኣብ ጀኔቫ ኣቶ ሃብቶም ዘርኣይን ዝተኸፍተ ዓመታዊ ሃገራዊ ምትእኻብ ቁሸ ዞባታትን ሃማድእን ባህላዊ ምርኢት መደባት ህፃናት ሰሚናርን ካልእ ንጥፈታትን ዘጠቓለለ ነይሩ። እቲ ብመልክዕ ውድድር ዝቐረበን ንዓብዪ ኣድናቆት ዝረኸበን ትሕዝቶ ንባህልን ልምድን ሕብረተሰብ ኤርትራ ማሕበራዊ ፍትሒን ንምርጋፅ ዝተኻየደ ፃዕርን ገስጋሱን ንታሪክን ክብርታትን ህዝቢ ኤርትራ ዝገልጽ ኤርትራ እትውንኖ ሕርሻዊ ፍርያት ባህርያዊ ፀጋታትን ከምኡ ንያታዊ ኣልባሳት ብሄራት ኤርትራ ይርከቦ። ኣብዚ ካብ 26 ዞባታት ስዊዘርላንድ ዝመፁ ብርክት ዝበሉ ዜጋታት ዝተሳትፎ ፌስቲቫል ኣምባሳደር ሶፊያ ባይቶ ሰብኣዊ መሰላት ውድብ ሕብራት ሃገራት ኣብ ዝሓለፈ ወርሒ ሰነ ንዝዘተየሉ ዛዕባ ኣመልኪታ ሓፂርን ዓማምን ሓበሬታ ድሕር ምሃብ ብተሳተፍቲ ንዝቐረበላ ሕቶታት መሊሳ። ሓላፊ ህዝባውን ከማውን ጉዳያታቶ እስማዒል መሓመድ ኑር ብወገኑ ዕላማ ኣብ ዲያስፖራ ዝግበር ፌስቲቫላት ህዝብና መንነቱን ክብርታቱን ዓቂቡ ኣብ ቆልዑን መንእስያትን ሃገራዊ መንነት ንምኩስኳስን ንምስራፅን ኣብ ሃገራዊ ጉዳይ ይህን ምሂን ንምባል ከምኡ ውን ሓቀኛ ምስሊ ኤርትራውያን ኤርትራውነትን ንምጉላሕ ከም ዝኾነ ብምጥቃስ ምርኢት ቁሸ ዞባታት ናይ ፈለማን ዕዉትን ከም ዝነበረ ገሊጾ። ኣመዛዝሚ ናይዚ ካብ ኤርትራ ዝኸደት ህቡባን ድምፃውያንን ሙዚቀኛታትን ዝሓቆፈት ጉጅለ ባህሊ ብዘቕረበቶ ትሕዝቶ ደሚቑ ዝቕኒ ሃገራዊ ፌስቲቫል ንኹሎም ተሳተፍቲ ወረቐት ምስጋና ክዕደል ከሎ ዞባ ደቡብ ቀይሕ ባሕሪ ብዘቕረበቶ ምርኢት ጎብለል ቁሸታት ፌስቲቫል 2026 ኣብ ስዊዘርላንድ ኮይና ተዓዊታ።
0: ምምሕዳር ዞባ ደቡብ ቀይሕ ባሕሪ ገስጋስ ትግባር ቁጠባን ማሕበራውን መደባት ስራሕ ቀዳማይ መንፈቅ 2026 ዝገምግመ ርክብ ብ4 ሓምለ ኣብ ከተማ ዓሰብ ኣካይዱ። ኣብቲ ኣኼባ ብመድያት ስታስቲክስን ስርዓተ ጂኦግራፊያዊ ሓበሬታን ምስፋሕን ምውሓስን ቀረብ ማይ ሓውስ ከተማ ዕድን ከተማ ዓሰብን ህንፃውን ሕርሻውን ልምዓት ምስራሕን ምፅጋንን ዘላታት ኣገልግሎት ትምህርትን ተሳታፍነት ደቂ ኣንስትዮን ከምኡ ውን ሸፈነ ኣገልግሎት ጥዕናን ሕማም ዓሶ ንምክልኻልን ንምቁፃርን ዝተኻየደ ፃዕርን ብሰፊሑ ቀሪቡን ብደቂቕ ተገምጊሞን። ብመሰረት ዝቐረበ ፀብፀባት ኣብ 10 ዓድታት 8 መዋእለ ህፃናት 2 ናይ መባእታን 2 ናይ ማእከላይን ደረጃ ኣብያት ትምህርትን መንበሪ መምህራንን ኣብ ምምሕዳር ከባቢ ኣፋምቡ ድማ 8 ተወሳኽቲ ክፍልታት ተሃኒፆም። ብዘይካዚ ኣብ መደበር ፈልሲ ኣቦ ዝተፈላለየ ኣሕምልትን ፍረታትን ከምኡውን ተምርን ዓርከብ ከባይን ከም ዝፈለሰ

0: ብ5 ሄክታር ዝተዘርአ ምቁር ድንሽ ን34 ሓረሶት ከም ዝተዓደለ ኣብ 500 ሄክታር ድማ 200 ኪሎ ሜትር ዘላታት ከም ተሰርሐን ከም ተፀገናን ተሓቢሮ ኣመሓዳር ዞባ ደቡብ ኣቕሒ ባሕሪ ኣምባሳደር መሓመድ ስዒድ ማንታይ ኣብ ዝሃቦ መዛዝም ቓል ንመስርሕ ትግባር ዝወፀ ውጥን ስራሕ ብምንፅር ዝነበረ ናይ ግዜ ምቓን ድሕሪ ምምስጋን ኣብ ካልኣይ መንፈቕ ንዝትግበር መደባት ብዝበለፀ ውህደትን ፅፈትን ንምዕማሙ ዕቱብነት ክሕይል ኣዘኻኺሮም። ቤት ትምህርቲ ስነኪነት ኣስመራ ትማሊ 5 ሓምለ ኣብ ዘካየደቶ ስነ ስርዓት 136 ተምሃሮ ብሰርቲፊኬት ኣመሪቓ ወኪል ኤሪና ዮናታን ዕብዮ ነዘዳለዎ ፀብጻብ ኣብርሃም ዓንደ ማርያም ክቕርቦ እዩ።
1: ቤት ትምህርቲ ስነ ኪነት ኣስመራ ን2 ዓመት ብዓውድታት ዕርያ መኪና ሓፈሻዊ ስነ ህንፃ ፅርበት ዕንፀይቲ ኤሌክትሮኒካዊ ዕዮ ስራሓት ኤሌክትሪክሲትን ሓፈሻዊ ፅርበት ሓፂንን ዘምሃረቶም 39 ሚታዊ ደቂ ኣንስትዮ ዝርከብኦም 136 ተምሃሮ ኣመሪቓ። ኣብቲ መበል 65 ስነ ስርዓት ርእሰ መምህርታ ቤት ትምህርቲ መምህር ሰመረ ወረዳ ኣብ ዘስምዖ ቓል ተምሃሮ ንዝቐሰምዎ ፍልጠትን ሞያን ብውፉይ ስራሕ ንህዝቦምን ሃገሮምን ከም ዘገልግሉ ፅኑዕ እምነቱ ገሊጹ። ኣብ ሚኒስትሪ ትምህርቲ ዋና ዳይረክተር ክፍሊ ቴክኒካውን ሞያውን ትምህርትን ስልጠናን ኣቶ ተስፋይ ስዩም ድማ መንግስቲ ገዚፍ ወፍሪ ብምግባር ነታ ቤት ትምህርቲ ሓድሽን ዘመናውን ማሽናትን መሳርሒታትን ኣዕጢቕዋ ከም ዘሎ ብምጥቃስ ተምሃሮ ኣብ ዝምደብሉ ቦታ ኣርኣያ ተወፋይነት ክኾኑ ተላብዮም። ዕለተ ምረቓ ዕለተ ምስካም ሓላፍነት ከም ዝኾነ ዝጠቐሰት ወኪል ተመረቕቲ ብወገና ኣብ ዝወፍሩሉ ዕዮም ቦታን ብልዑል ሃገራዊ ንቕሓት ከም ዝነጥፉ ኣረጋጊጻ። የሪና ዝተወከሰቶም ተመረቕቲ ብወገኖም ሳላዊ ህፃዕሪ ወለዶምን መምህራኖምን ብሰጎናፅፍዎ ዓወት እሙናትን ህርኩታትን ብምዃኑ ግብኦም ከም ዝፍጽሙ ቃልኣት እዮም። ኣብቲ ዕለት ከካብ ዓውዶም ጸለልታ ዘርኣዩ ተምሃሮ ተሸሊሞም። ኣብ 1954 ዝተመስረተት ቤት ትምህርቲ ስነ ኪነት ኣስመራ ኣብዚ ናይ 72 ዓመታት ኣገልግሎታ ልዕሊ 10,000 ሞያውያን ኣመሪቓ ናብ ስራሕ ዓለም ከም ዘዋፈረት ሰነዳታ የነፅር።
0: ቤት ፅሕፈት ዕዮ ንኡዝባ ጊንዳ ኣብ ሕጊ ዕዮ ዘተኮረ ዝተምህሮ ብ2 ሓምለ ንደቂ ኣንስትዮ ብቐንዲ ድማ ንሰራሕተኛታት ደቂ ኣንስትዮ ወዲቡ። ኣብታ ዝተምህሮ ብመሰረት ኣዋጅ ቁፅሪ 118 ንዝባር 201 ኣብ ሕጊ ዕዮን ዓያይነትን ድሕነትን ጥዕናን ኣብ ቦታ ስራሕ ጉዳያት ሕርስን ጥንስን ደሞዝን መሰላትን ዓመታውን ሰመናውን ዕረፍቲ ከምኡውን ምስኡ ዝተሓዝ ጉዳያት ብዝምልከት ኣብቲ ቤት ፅሕፈት ተቆፃፃሪ ዓያይነት ኣቶ ያሲን መሓመድ መብሪ ሂቡ። ዕላማት ዝተምህሮ ኣፍልጦን ርድኢትን ሕብረተሰብ ብሓፈሻ ናይ ደቂ ኣንስትዮ ድማ ብፍላይ ንምብራኽ ምዃኑ ዝሓበረ ዳኛ ቀዳማይ ደረጃ ቤት ፍርዲ ዕዮ ዞባ ሰሜናዊ ቀይሕ ባሕሪ ኣቶ ዳዊት ወልደ ንጉስ ንቤት ፍርዲ ዕዮን ንጥፈታቱን ዝምልከት መግለፂ ኣቕሪቦም። ሓላፊ ቤት ፅሕፈት ዕዮን ማሕበራዊ ድሕነትን ኣብ ንኡዝባ ጊንዳ ኣቶ ኢብራሂም ዑመር ብወገኑ ባህሊ ቆጠበነት ንምስራፅ ጎዳእቲ ልምድታት ንምውጋድን ክካየድ ፅንሐ ጓስጓሳት ብዝሓየለ መልክዑ ከም ዝድፈኣሉ ኣረጋጊፆም። እስዕብ ዜና ወፃኢ ንምክታልኩም ደጊምና ብክብሪ ንዕድም። ዜና ወፃኢ ኣውስትራልያ ምስ ደሴታውያን ሃገራት ፓስፊክ ትገብሮ ዘላ ጥቡቅ ወተሃደራውን ፀወታዊ ርክባት ምስ ቻይና ከተፋና ከም ዝኽእል ይግለጽ ኣሎ። እዚ ዝተሓበረ ኣውስትራልያ ትማሊ 5 ሓምለ ምስ ደሴታዊት ሃገር ፊጂ ናይ ኣስታት 1 ቢልዮን ዶላር ወተሃደራዊ ውዕል ድሕሪ ምኽታማ እዩ። ኣውስትራልያ እቲ ስምዕ ንፀጥታ ዞባ ኢንዶ ፓስፊክ ብኣሉታት ዝፀሉ ከም ዝኾነኳ ትሕብር እንተላ ቻይና ብዕቱብ ብምክታል ምላሽ ከም ትህበሉ ይእመት። እዚ ከምዚ ኢሉ እንከሎ ቻይና ትማሊ 5 ሓምለ ኣብ ሰላማዊ ውቅያኖስ ፈተነ ባለስቲክ ሚሳይል ከም ዘካየደት ካብቲ ከባቢ ዝተፈነወ ዜና ሓቢሩ። ኣውስትራልያ ትፈተነ መልሲ ግብሪ ናይቲ ምስ ፊጂ ዝኸተመቶ ውዕል ክኸውን ከም ዝኽእል ብምእማት ተቃውሞኣ ገሊጻ ኣላ። ኒውዚላንድን ጃፓንን እውን እቲ ፈተነ ንፀጥታ ናይቲ ከባቢ ብኣሉታ ከም ዝፀሉ ብምጥቃስ ዘለዎን ተቃውሞ ገሊፀን ኣለዋ። ቻይና ግን እቲ ፈተነ ሚሳይል ኣካል ንቡር ወተሃደራዊ ንጥፈታት ምዃኑ ብምሕባር ንካልኦት ሃገራት ብኣሉታ ከም ዘይፀሉ ኣነፂራ። ኣቐዲማ ምስ ደሴታዊት ሃገር ቫንዋቱ ወተሃደራውን ፀጥታውን ስምዕ ዝኸተመት ኣውስትራልያ ኣብ ዞባ ኤስያ ፓሲፊክ ምስ ዝርከባ ካልኦት ደሴታውያን ሃገራት ተመሳሳለ ስምዓት ንምኽታም ትንቀሳቐስ ከም ዘላ ይጥቀስ። ኣውስትራልያ ዘመናውያን ሳብማሪና ዘጠቃለለ ኣፅዋር ንምውናን ዘኽእላ ስምምዕ ኣብ 2021 ምስ ኣሜሪካን ብሪጣንያን ከም ዝኸተመ ዝፍለጥ ኮይኑ እቲ ውዕል ካብ ቻይናን ሩስያን ተቃውሞ ከም ዝገጠሞ ኣይርስዓን። ውድብ ኣፍሬትን ልኣኽትን ነዳዲ ማለት ኦፔክ ሩስያ ትርከብን መሻርክተንን ኣብዚ ወርሒ እዚ ንዝገብረ ወሰኽ ፍርያት ንዝመፅ ወር ሓሰ ክቕፅል ተሰማሚዐን። እተን ሃገራት ትማሊ 5 ሓምለ ብማንዛ ኣብ ዘካየድዎ ርክብ ዕለታዊ 188,000 በርሚል ወሰኽ ምህርቲ ከም ዝገብራ ኣፍሊጠን። እቲ ወሰኽ ኩነታት ዕዳጋታት ዓለም ኣብ ግምት ብምእታው ንዝመፅእ ኣዋርሕ ክቕፅል ከም ዝኽእል እውን ኣሚተን ኣለዋ። ኣባላት ኦፔክን መሻርክተንን ዝወስድኦ ስጉምቲ ኣብ ዞባ ማእከላይ ምብራቅ ተፈጢሩ ብዘሎ ወተሃደራውን ፀጥታውን ኩነታት ክስዕብ ዝኽእል ሕፅረት ቀረብ ነዳዲ ንምቅላል ወታዊ ተራ ከም ዝህልዎ እዩ ዝጥቀስ። እተን ሃገራት ዕዳጋታት ንምርግጋእ በብእዋኑ ወሰኽ ፍርያት ክገብራ ከም ፅንሓ ፀብፀባት የረድኡ። ሰራዊት ማሊ ኣብ ሃገሩ ዓስኪሮም ምስ ዘለዎ ወተሃደራት ሩስያ ሓቢሩ ብዘካየዶ ስርሒት ኣብ ልዕሊ ሽቡራውያን ዕጡቃት ከቢድ ሰብኣዊ ክሳራ ከም ዘውረደ ሓቢሩ። በቲ ኣብ ዝሓለፈ ቀዳሚ ሰንበት ዝተካየደ ስርሒት ብውሕዱ 30 ካብቶም ዕጡቃት ከም ትቐትሉን ልዕሊ 70 ከም ዝቆሰሉን እቲ ሰራዊት ገሊጹ ኣሎ። ብዘይካዚ ብርክት ዝበለ ማዓስከራት ናይቶም ዕጡቃት ከም ተደምሰሰ ዝገለፀ ሰራዊት ማሊ እቲ ስርሒት ክቐፅል ምዃኑ ኣረዲኡ። ምስ ፈረንሳ ንፀንሓ ፀጥታውን ወተሃደራዊ ስምዕ ዝበትኸት ማሊ ምስ ሩስያ ውዕል ከቲማ ከም ዘላ ይፍለጥ። ሩስያ ኣብ ማሊ ኣስታት 1,000 ወተሃደራት ኣዋፊራ ከም ዘላ እዮም ፀብፀባት ዝጠቕሱ። ኢንዶኔዥያን ሲንጋፖርን ኣብ 26 ዝተፈላለየ ፅላታት ብሓባር ክሰርሓ ዝኽእለን ስምዓት ተፈራሪመን። እዚ ስምዓት መራሕቲ ክልጤን ሃገራት ሎሚ 6 ሓምለ ኣብ ከተማ ጃካርታ ኢንዶኔዥያ ኣብ ዘካይድዎ ዝርርብ ተበፂሑ ዘሎም ምምዕባል ንግዲ፣ ወፍሪ፣ ትምህርቲ፣ ስነ ፍልጠትን ቴክኖሎጂን ገለ ካብቶም ስምዓት ኮይኖም ክልጤን ሃገራት ድሮ ንትግባርኡ እትከታተል ሓበራዊት ኮሚቴ ከም ዘቆማ ተገሊጹ። ኢንዶኔዥያን ሲንጋፖርን ዓመታዊ ብገምጋም 30 ቢልዮን ዶላር ንግዳዊ ምልውዋጥ ከም ዘካየዳ ፀብፀባት የረድኡ። ኣሜሪካን ኢራንን ዝመፅእ 11 ሓምለ ተወሳኺ ዝርርብ ከካየዳ ምዃነን ይግለጽ ኣሎ። እቲ ኣብ ፓኪስታን ክካየድ ተወጢኑ ዘሎ ሓድሽ ዝርርብ ኣሜሪካ ብልዕሊ ኢራን ኣፅሊቓት ተዋብ ዘላ ኣገዳ ኒኮሎሳዊ መደባት ኢራንን ደስኪሉ ኣብ ዘሎ ገንዘብ ኢራንን ከተኩር ከም ዝኽእል ብኣግኡ ተኣሚት ኣሎ። ኩናት ብሰላም ንምዕራፍ ብ17 ሰነ ናይ ምርዳእ መዘክር ዝተፈራረማ ኣሜሪካን ኢራንን ብ22 ሰነ ኣብ ስዊዘርላንድ ቀጥታው ዘተ ብሓደ ሓምለ ድማ ኣብ ቀጠር ዘይቀጥታዊ ዝርርብ ከም ዘካየዳ ዝዝከር እዩ። እቲ ዝርርብ ንተወሳኺ ዘተ ባይታ ዘጣጥሕ ምዃኑ ወከልቲ ክልጤን ሃገራት ምግላፆም ይፍለጥ። መራሕቲ ኣሜሪካን ሩስያን ብ5 ሓምለ ናይ ቴሌፎን ዝርርብ ከም ዘካየዱ ማዕከናት ዜና ቃሊሐን። እቲ ዝርርብ ቁጠባውን ፖለቲካውን ፍልልያት ሃገራቶም ብምፅባብ ኣብ ምሕያሽ ድምድና ሃገራቶም እወታዊ ተራ ከም ዝህልዎ ክልጥኦም መራሕቲ ሓቢሮም። ክልጥኦም መራሕቲ ኣብ ዞባውን ዓለማውን ጉዳያት ብቐንዱ ድማ ኣብ ኩናት ዩክሬን ከም ተማየጡ እውን ክፍለጥ ተኻኢሉ ኣሎ። ፕረዚደንት ዶናልድ ትራምፕን ፕረዚደንት ቭላድሚር ፑቲንን ኣብ 2026 ጥራይ ሕጂ ንራብዓይ ግዜኦም ናይ ቴሌፎን ዝርርብ ከም ዘካየዱ ፀብፀባት ይጠቕሱ። ክልጥኦም ፕረዚደንትታት ኣብ ወርሒ ነሓሰ 2025 ኣብ ኣላስካ ሕቡራት መንግስትታት ኣሜሪካ ብኣካል ተራኺቦም ከም ተዘራረቡ ዝዝከር እዩ። ህዝባዊት ሪፓብሊክ ቻይናን ሩስያን ዓመታዊ ልምድ ሓይሊ ባሕሪ ሎሚ 6 ሓምለ ኣብ ሰላማዊ ውቅያኖስ ጀሚረን። ዕላማ እዚ ክሳብ 13 ሓምለ ዝቕፅል ልምምድ ዓቕሚ ሓይሊ ባሕረን ንምምዛን ኮይኑ ፈተነታት ሚሳይል ከም ዘጠቓልል ገሊፀን። ኣብዚ ንልዕሊ ሶሙን ዝቕፅል ልምምድ ብርክት ዝበላ ሳብማሪናትን ዘመናውያን መራኸብ ኩናትን ይሳተፋ ምህላወን ኣዘዝቲ ሰራዊት ክልጤን ሃገራት ኣፍሊጦም ኣለዉ። ቻይናን ሩስያን ካብ 2012 ዓመታዊ ልምምድ ሓይሊ ባሕሪ ከካየዳ ምፅንሕን ዝጠቕሱ ፀብፀባት ዘሓለፈ ዓመት ኣብ ሰላማዊ ውቅያኖስ ከም ዘካየዳ የረድኡ። ቁጠባዊ፣ ፖለቲካውን ወተሃደራውን ፀጥታውን ዝምድና ቻይናን ሩስያን እናሰፍሐ ይመፅእ ከም ዘሎ የን ክልጥኦም ሃገራት ዝጠቕሳ። ዜናታት ንምዛም ኣርእስቲ ዜና ክደግመልኩም። ፌስቲቫል ኤርትራውያን ነበርቲ ስዊዘርላንድ ብ4ን 5ን ሓምለ ብውዕውዕ ሃገራዊ መንፈስ ተኻይዱ። ምሕዳር ዞባ ደቡባዊ ቅሕ ባሕሪ መንፈቃዊ ገስጋስ ስራሕ ኣብ ከተማ ዓሰብ ኣቃኒዑ። ኣብ ንኡ ዞባ ጊንዳ ኣብ ሕጊ ዕዮ ዘተኮረ ዝተምህሮ ንደቂ ኣንስትዮ ሰራሕተኛታት ተዋሂቡ። ኣውስትራልያ ምስ ደሴታውያን ሃገራት ፓሲፊክ ትገብሮ ዘላ ወተሃደራውን ፀጥታውን ርክብ ምስ ቻይና ከተፋንና ከም ዝኽእል ተገሊጹ። ኣባላት ኦፔክን መሻርክተንን ኣብ ዝወርሒ እዚ ንዝገብሮ

0: ከምቲ ፀሓይ ቀትሪ ኣብ እዋን ምዕራባ ንእትፈጥሮ ጽባቐ ከስተማቕር ኩሉ ሰብ ዝብህግን ምስ ድባባ ንእተቕርቦ ምስሊ ዓይኑሉ ኢኹ ጥሚቱን ኣስተማቒሩን ዘይጸግቦን ንዝኾነ ዕድመ ዝጸገበ ሰብ እውን ኣብ እዋን ዕብቱ ኩሉ ሰብ ክብህጎን ምስኡ ግዜ ክሕልፍን ይደሊ። ንሱ ዝሓለፎ ናይ ህይወትን ምንባርን ተመክሮን ምስ ምንዋሕ ዕድመ ዘጥረዮ ሜላን ክእለትን ክፈልጦን ክምኮረሉን ድሌት ይሓድሮ። ተመክሮ መምህሪ ከም ዝበሃል ካብ ልሳኖም ንዝወፅእ ላዛ ጥበብን ቁም ነገርን ዝሓዘ ዕላሎም ክሰምዕ እዝኑ ዘይጸሉ መንከይህሉ። ምኽንያቱ ነብሲ ወከፍ ካብ ልሳኖም ጥሪላ ትመልቕ ዘረባ ኣብ መጻኢ ህይወትናን እናብራናን እውን ኣገዳስነታ ልዑልን ውፅኢታውን እዩ። ንሕና ደቂ ሰባት ካብቲ ዕድለኛታት ዘይገብረና መግለፂታት ሓደ ንኹሉ ተመክሮ ህይወት በዓልና ኣስተማቒርና ክንፈልጦ ዘይንኽእል ምዃንና እዩ። እንታይ ደኣ ንሕና ካብ ካልእ ካልኦት ድማ ኻባና ተመክሮ ይቐስሙ። እቲ ፍልልይ ናይ ተመክሮ ድማ ንዝሓሸ ህይወት መንገዲ ይጸርግ። ህይወት ከዓ ናይ ተመክሮ ምልውዋጥ ባይታ ኮይና ትቕጽል። ብፍላይ እቲ ዝውረስ ተመክሮ ካብ ሰብ ጸጋ ዕድመ ምዝኸውን ዝያዳ ዕምቆት ይህልዎ። ከመይሲ ዝሰሓተ ይምከር ዝውዕለ ይንገር ስለ ዝኾነ
1: እንኳ ወረጃ ተበይ ትበሃል ኣይትሕቱ ኣይትሰርር ኣይትዳመጥ ሰብ ኩሉ ከጋ ወረጃ እምንቲ ኣዝያ በሃል እምንቲ ኣዝያ ወረጃ በሃል በሃል ኣለዋዶ ወራቱ መልየ ዋሓለ ጥሪ እንጀራ መግባ ጥቡቅ ትሕታ ጥቡቅ ጥሪቲ ሃይልካ ድብላ እንጀራ
0: ኣደይ ህድኣት ሃብቲ ክኤል ኣብ 1925 ኣብ ማይ ድማ ማይጨው ተወሊደን ዓብየን። ኣብቲ እዋን ትምህርቲ ብዙሕ ይፍለጥ ስለ ዘይነበረ ኣደሂዳኣት ከም ኩሎም ኣብ ገጠር ዝዓብዩ ቆልዑ ምስ መዛንኦን ዝተፈላለየ ባህላዊ ፀወታታት ናይቲ ግዜ እናተፃወታየን ዝበዝሐ ዕድመ ንእስነተን ኣሕሊፈንኦ።
1: ፀወት ከበሮ ወቅ ኣብ መርዓ ፀወት ጭርጭር ዓበደ ፍቲ ፍቲ ቀራርም ስፍለጠ ነቕሎ ዮሃንስ ክኸውን ከሎ መንእሰይ ብኩላሃና ማይ ዮሃንስ ኩልና ኸድና ንሕፅብ ይፍለጠኒ ኣብሆንኩን ሃታዋት እዮም እንዳቦይ ኣብ ከብቲ ኣብ ገለ ኣይከድኩን ፅቡቅ ዓብየ ብፅቡቅ ወዲአ እያቶም ደቂ ክሳዕ ሕጂ ፅቡቅ ኣብ ደቂ ሓሊፈ ንመርኣኒ ብሩክ ወደ የለኒ ሃፍ ደይብል ወደ ለኒ ንኣይ ድካነኸን ክንዳዓሰርተ ኣለኒ ወደይ ዋዴ ታሪክ ወራየ
0: ዕለተ ኣበባ ኣደይ ደኣት ዘይከምሎም ዘበን ብመሰረት እቲ ሽዑ ዝነበረ ባህልን ልምድን ብስድራ ተወዲኡ ተቆፅረ። ኣብ 1941 ድማ ገና ልግዕ ንእስነተን ከይፀገባ ኣብ መበል 16 ዓመት ዕድሚአን ተመርዐን ናብ ሓዳር ኣምርሓ
1: 16 ተመርአ ኣብ 16 ድማ ዝተመርዐኹ ወሊደ ክልተ ሳሰይቲ ቤታ ቅያስ ሃይለማርያ ኣብቲ ለውቲ ዓደቡ ወዳዕረዛ ኣብ ተመርአ ካብ ማይ ድማ መፅ ተመርአ ድሓሞይ ኣለብቲ ላዕላይ ገዛ ኣብዚ ረዓበ ኩሉ ብዛዕብ ካብኡ ድማ ዝሓዳረይ መፅአ
0: ኣደይ ህድኣት ኣብዚ ናይ ልዕሊ ዘመን ዕድሚአን ዝተፈላለየ መግዛእትታትን ገዛእትን ክሪኣ ዝበቕዓ ኣደየን። መግዛእትታት ጥልያን እንግሊዝ ሃይለስ

0: ላሴ መንግስቱ ኃይለማርያም ተጻዊረን ኣብ መወዳእታ ድማ ኩሉ ሓሊፉስ እታ ብመስዋእቲ ደቀን ዝመፀት እናፅነት ከስተማቕራ በቂዐን
1: ጥልያን እንግሊዝ ጥልያን ተሃድ እንግሊዝ ካቶ እተማሩ ክነበሩ ነበሩ ወታደር ነበሩ ህድባ ኮይኑ ሃዲምና ለቐና ካብኡ ባዕልኹም ተሓትዎ ወቂዐሞ ኣምሃሩ ወቂዐሞ ቀቲሎሞ ወቂዐሞ ሃዲምሰ ኣደብ ዘለኹ ንኩስ ሃይለ ስላሴ ወቂዐሞ ደርጊ ቦቃቲሎሞ ገዛና እንደብ ለኩም ኣለኹ እንታይ ስማዓኒ ደግና ሰዒሮም ውግር ነይሩ ኣብ ምንታይ እንዳተዉ እንዳተኮሱ እንዳሃደምና ብኣንጎሎ ዝሓዝና ሓሊፉ እዋን ደቅና እንዳዶ እንዳተገፈፉ ደቅና ስዒሮም ደቅና እቲ ቀደም ኤሌትሪ ዓድና ነይሮም ኣብዚ ኩሎም ተፈለዩ ኣብ ጦብያን ኣብ ኤሌትሪያን ነይሮም ነረ ራቢጣ ክበሃል ከሎ በዓል በይ ምህረይ ከሎ ሃሊ ቀፍሪ ከሎ በዓል ራስ ክዳን ማርያም ከለዉ በዓል ወድ ደጊኦም ገሻ ከለዉ ባዕፍ ተራጎይቶኦም ከለዉ በዓል ኩሎም ከለዉ ከምኡ ሓሊፉ ሽዑ ነረ ኣርኪቤ ርአ ኣርኪቤ ክብል እየ እምበር ካልእ ኣይኮነን ኩሉ ርአ ንዓይ ዳሃበይ ዋላ ብእንጀራ ዋላ ብኮሎ ዕድመ ይብኒ ኩሉ ርአ እዞም ደቀ
0: ኣደሂ ደኣት ኣብዚ ሕጂ እዋን 101 ዓመት ኣቕፂረን ኣለዋ ኮይኑ ግና ዓቕምን ዘፍቅዶ ምስሱ ብምባል ሞራል ዝውስኻ ኣደውን እየን ነቲ ዕድመ ቁፅሪ እዩ ዝበሃላ ባህላ ከዓ ብልክዕ የንፀባርቆ
1: ሕጂ እውን እዚኣ ኸሲር ኣሎም ንጎ ፅቡቕ ኣለኹ ልበይ ይኸይዳኡ ኮይኑ ነይ ድገብሮ ቡነይ ሰቲ ብሕጂ ከለኹ ቡነይ ቀልየ እታኣፉዳ ጥፋ ንዓይነይ ካኣኩል ኢለ እምበር ልበይ ሙሉእ ወላ ሓንቲ ፅቡቕ ኣለኹ ሕማቕ የለኹን ፅቡቕ
0: ዕድመ ፀጋ እዩ ካብዚ ተበጊሶም ከዓ ዓበይቲ ሰባት ክምርቑ ንከለዉ መዋኣልካ ይንዋሕ እናበሉ ይምርቑ ምርቓ ወላዲ ነዊሕ ዕድመ ይህብ ከም ዝበሃል ኣደሄዳኣት እውን ምስጢር ነዊሕ ዓመት ዕድሚኤን ምርቓ ወለድን ምዃኑ እየን ዝኣምና እንተኾነ ኣብ መጋግባን ምንቅስቓስ ኣካላትን እውን ዓብ ግደ ከም ዝፃወት ዓይንና ዝምስክሩ ሓቂ እዩ
1: ካብ ምርቓ ወላዲ ብልጫ ፅቡቕ ሕማቕዳመ ንከሎ ፅቡቕ ጭውነት ፀባ ዓጅቦ ጠስሚ መዓር ጮማ ብዓብ በቲ ፅቡቕ ዝበላዕኽዎ በቲ ቀደም ብፅቡቕ ዝዓበኽዎ በቲ ፅቡቕ ተቐበለኒ ድማ ብገዛይ ዕድመ ይብኒ ንኽሊ ኣባላላ ፅቡቕ ኣሎ ሕማቕ ኣይበላዕኹ እቲ ሕማቕ ብለይ የውድቀካ የእርገካ የትፋእካ እዩ ኣዮ ብፅቡቕ ዓብ ኣጎደለኒ ዞም ደቀይ ብፅቡቕ
0: ኣደሂደኣት ካብዚ ናይ ልዕሊ 100 ዓመት ተመክሮን ተበጊሰን ሰባት ብፍላይ ድማቶም ናይ ለውጢ ሓይሊ ዝበሃሉ መንእስያት ፃዕረኛታትን ንፉዓትን ክኾኑ እየን ዝምዕዳ
1: ሰርሕ በለ ከተረርዓመን ከምሎ ሰርሕ ሕትር ሰርሕ በለ መልሰይ ንፍ በተጎተክ ኣይተበሉ ንእለትር ክበርዋ ተመስገን ኢለ ኣነ ወ

0: ፀርቲ ብደቂ ኣንስትዮ ኣብኡ ተፃወቶ ተራ ቀሊል ኣይኮነን። ዝተሰዋዓ እውን ኣነ ብዝርዝር እንተዘይፈለጥኩ ዝተሰዋዓ እውን በቲ ደብዳብን በቲ ኩናትን እውን ክህልዋ ክእል እየን ኢለ የ ደቂ ተባዕትዮ ብርግፅ ዝፈልጦም ኣለዉ ደቂ ኣንስትዮ ከዓ ክህልዋ ክእል እየን ኢለ የ ዝኣምን ኣሸሓት እየን ዝሳተፋ ነይረን።
1: ነቲ ምስጢራዊ ውዳቤ ዝዕንቅፉ እውን እዚኦም ካልኣይ ወገን ነይሮም ማለት እዩ። እንታይ እዩ ህዝባዊ ግንባር ህዝባዊ ግንባር ዋህዮ ሕሹኽሹኽ እዩ ዘይኣመላ ኣብ ውሻጣኣትዮም እንታይ እዮም ዝብልኹን እንዳበሉ ካልኣይ ወገን ነዘን ደቂ ኣንስትዮ ብምስጢር ተወደባ ንኸፈራርሑን ንኸተዓናቕፉን ይፍትኑ ነይሮም ማለት እዩ።
2: ኣደይታይ ጀመር ንሕና ፀላኺ መፀና ቐልጢፍና ክንምለስ ኢና። ስለዚ ኣብዚ ከባቢኹም ሓደ ተጋዳላይ ድሃዩ ጠፊእና እሞ ገለ ሓበሬታት ኣለኩም ኢልና ኢና መፂና ምስ በልናየን ኣይሰሓትኩኹምን ኣነ ውን እናዲኹ ኢለናና ድሃር ኣነ ወጋሕታ ኮይኑ ሰዓ 6ዱሽተ ኮይኑ ኢለ ፀሎተይ ከብፅሕ ነዚ ትኮስ ዝነበረ ጠያይቲ ኣብ ዕጨ እምኒ የውድቆ ክብል ንቤተ ክርስትያን እንዳኸድኩ ኣብዛ መዳፍኦ ሓመኩሽቲ ሓደ ተጋዳላይ ወዲቑ ፀኒሕኒ ንዕኡ ኣልዒለ ንገዛይ ወሲደ ነተን ናውቱ ናውቱ ክብላ ከለዋ በቲ ናተን ኣዘራርባ እየ ብረቱን ዕጥቁን ማለተን እየ ንዐአን ከዓ ተመሊሰ ንገዛይ ወሲደ እዮ። እዛ ትርእዋ ዘለኹም ንእዲ ባዕለይ ስለ ዝሰራሕክዋ ንምፍራሳ ኣይፀገመንን ንዓ ኣፍሪሰ ነታ ተጠውያ ዝነበረት ነፀልኡ ዘርጊሐ ኣብኣእትየ ኣብኣ ቐቢሩ እዮ በታ ነፀልኡ ከዓ ገኒዘ እዩ። እተን ናውቱ ከዓ በተን ናይ ኣቦኹም ሳንዱቕ ገይረ ኣብዛ እግሩ ቀቢረየን ኣለኹ ኢለናና
3: ትኳር እዩ እቲ ስራሕ ዝካየድ ነይሩ ማለት እዩ። ስለዚ እቲ ንጥፈታት ሲ ቀሊል ኣይነበረን ናይ ጀማሂር ስራሕ ቀሊል ኣይነበረን ዓቕሙ ባዕሉ ይውድብ ኩሉ ነገር ሲ እቲ ስራሕ ብሓያል ንጥፈታት እዩ ዝካየድ ነይሩ ይቕኒየለይ።
4: ብስም ቀያሕቲ ሰራዊት ዝፍለጣ ብደቂ ኣንስትዮ ጥራሕ ዝቆማ ሰራዊት ነይረን። እዚ ሓይሊ እዚ ሲ መዓስ ይቆይሙ ብኸመይ ከቆይሙ ዕላምኡ ከንታይ እዩ ፅሉኡ ብቲ ሕብረተሰብ ገ ከመይ ከቐፂሉ
5: መጀመርታ እዚ ድሕሪ ምዝላቕ ዳግመ ምውዳብ ከም ዝተገብረ ብዝተፈላለየ ብፆትና ይግለፅ ኣሎ። ሓድሽ ዳግመ ምውዳብ እዩ ተገይሩ ድሕሪ ምዝላቕ ምክንያቱ ኩሉ ስራሓት ናብ ምስጢራዊ ስራሕ ከም ዝቕየር እዩ ተገይሩ ኣብኡ ብዙሓት ዋሄታት ኢንፈርየን እዘን ዋሄታት እዚኣተን ደረጃ ምውዳብ ኩሉ ግዜ ከም ተኣ መምርሒ ናይ ህዝባዊ ምሕዳር ዘሎ ትውደብ ትነቅሕ ትዕጠቕ ይወደብ ይንቃሕ ይተዓጠቕ ዝብል መምርሒ እዩ ዘሎ። ብኡ መሰረት በቲ መምርሒ መሰረት ከዓኒ እቲ ውዳቤታት ብዝተወደበ መልክዕ ኣብ ደቂ ኣንስትዮ ይካየድ ነይሩ። እተን ውድባት ደቂ ኣንስትዮ ኣብ ዋሄታት ጥራሕ ዘይኮነ እቲ ንጥፈታት እቲ ሽዑ ዝግበር ዝነበረ ሰሚናራት ሞራል ናይ ህዝቢ ንምምላስ ዝግበር ዝነበረ ሰሚናራት ከም ዝተናወሑ

ኩናት ትብል መፅሓፍ ኔራ ምዝላ ኣባና ጥራሕ ዘይኮነ ኣብ ዓለም ዝተፈተነ መስርሕ ከም ዝኾነ ንውሕጅ ወይ ከዓ ንመደረጋሕ ኣብ መንገዲ ከምዘይትፀንሖ ንዕኡ ተኣሊኻ ፀኒሕካ ግን ኣዳቂቃ ኣብ መዓላ ከም ተውዕሎ ኣብነታት ዝገልፅ ሰሚናራት ይግበር ስለ ዝነበረ እዘን ውድባት እዚኣተን ኣብቲ ሰሚናራት ፅሑፍ ምቕራብ፣ ግጥምታት ምቕራብ፣ መደረታት ምቕራብ ነቲ ሕብረተሰብ ይመርሕኦ ነይረ ንደርጋ ክበሃል ይከኣል እዩ። ሕጂ መምርሒ እዩ ዝመፅእ ብላዕሊ ብህዝባዊ ምሕዳር መምርሒ እዩ ዝመፅእ። ተመክሮታት ናይ ሰውራ ቻይና ከዓኒ ብብዝሒ ኣብ ውድብና ተተርጊሙ ንተጋዳላይ ይኹን ንህዝቢ ኣስተምህሮ ይወሃብ ስለ ዝነበረ ኣብ ቻይና ከዓ ከም ታሪክ ብደቂ ኣንስትዮ ጥራሕ ዝቆመ ኣሃዱ ቀይሕ ሰራዊት ዝበሃል ስለ ዝነበረ እሞ ኣብ ዞባ ደቡብ ከዓኒ እዚ ውዳበታት ፅቡቅ ስለ ዝኾነ ኣብ ዝለዕለ ደረጅኡ በፂሑ ስለ ዘሎ እቲ ውዳበታት ናይ ደቂ ኣንስትዮ ምክንያቱ ፀብፃቡ ፍሉጥ እዩ፣ ደረጃ ናይ ተሳታፍነቱ ፍሉጥ እዩ፣ እቲ ናይ ውዳበታት ሓይሊ ይፍለጥ ስለ ዝኾነ በቲ ዝለዕለ ኣካል እቲ መደብ መፂኡ ማለት እዩ። ሰመረ ኣጋጣሚ ኣብዚ የለን ሰመረ በይን ሓላፊ ናይ ህዝባዊ ምሕዳር ኣብቲ እዋን እቲ ዝነበረ እዩ። እዚ መምርሒ ምስ መፀ እምበኣር ንኩላተን ዋሄታት ተነጊርዎን ኩላተን ዋሄታት ተዕሊም ክወርዳ ተነጊርዎን ኩላተን ከዓ ድልዋት ስለ ዝነበራ እተን ውድባት ብሙላእተን ንሜዳ ናይ ምኻድ ሃንቆታ ዝነበረን እየን። በዛ ኣጋጣሚ ከማን ክገልፆ ዝደሊ ዝኾነት ጓል ክትምርዖ ኣይትደልን እያ ነራ ኣብቲ ግዜቲ ኩላ ንሜዳ ክትከይድ ጥራሕ ትደሊ ነራ። መርዓታት ዳርጋስ ኣቋሪፁ ነይሩ ክበሃል እዩ ዝከኣል ወላ ደርፍታት እውን ነይሩ። ስልማትካ ኣይደልን እየ፣ ክዳንካ ኣይደልን እየ፣ ዘበን ገድሊ እሞ ክጋደል እየ እንዳበላየን ዝደርፋ ነይረን። ስለዚ ድልውነት ናብ ምስላፍ ስለ ዝነበረ ናይ ደቂ ኣንስትዮ ብሙላእተን ኣዋሒታተን ምስ ተነግረን ተዳልየን መፅአን ሰሜናዊ ባሕሪ ማራታ ብዝተባሃለ መደበር ተዕሊም ናይ ህዝባዊ ግንባር ተዓሊመን መፅአን። ካብዚአን ዝተዓለማ 230 ዝኾና ደቂ ኣንስትዮ ከም ፍሉይ ኣህዱ ሓንቲ ሓይሊ ድልስልቲ ሓይሊ ከም ትቐውም ተገይሩ ኣብቲ ፖለቲካዊ መዳይ ብዙሕ ፀገም ኣይነበረንን ንቕሓተን ልዑል እዩ ነይሩ። ግን ኣብቲ ተመክሮ ናይ ውትድርና ሓገዝ የድልየን ስለ ዝነበረ ካብ እንዳሰማንያ ሓንቲ መራሒት ሓይሊ ተመዲባትለን ምሕረት ትበሃል። ካልእ ከዓ ካብ ውሽጠን ከዓ ሓንቲ መድሂን ድቡስ ትበሃል ተኸታታሊት ተመዲባትላ። ተኻልእ ግን ጋንታታትን መሳርዕን ብምሉኡ ካብ ውሽጠን እዩ ነይሩ። እዚ ሓይሊ እዚ ኣብ ምንታይ ተሳቲፉ ፅሉኡ ከንታይ ነይሩ ንዝብል ንሳተን ተዓሊመን ዝመፃሉ እዋን ኣብ ዞባ ደቡብ ውግእ ሓድሕድ ኣብቂዑ ንምዕራብ ዝኸደሉ እዩ ነይሩ። ሕጂ ተን ኣሃዱታት ዝርከበን ናይ ሰማንያ ድን ናይ ዝተፈላለየ ኣሃዱታት ነቲ ኣብ ምዕራብ ዝካየድ ዝነበረ ንጥፈታት ወታደራዊ ንጥፈታት ከሳላስላ ከይደን ስለ ዝነበራ ኣብ ዞባ ደቡብ እዘን ቀያሕቲ ሰራዊት ሓይሊ እዚኣን ናይ ኮማንዶ ከዓ ሓደ ጋንታ ዝኸውን ጥራሕ የን ነይረን። ሕጂ እቲ ብምሉኡ ኣብ ዞባ ደቡብ ዝነበረ ንጥፈታት ኣብ ዝባነን እዩ ነይሩ። ኣብ ዞባ ደቡብ እቲ ዝፀንከረ ነገር ፅርግያ ምስጋር እዩ። ፀላእ ስለ ዝሕዞ ፅርግያታት ፀላእ ስለ ዝሕዞ ሙሉእ መዓልቲ ዝውዕሎ ሕጂ ስንቂ ዕጥቂ ክተሰጋግር እንድሕር ኮንካ ተዓለምቲ ክተሰጋግር እንድሕር ኮንካ ብጦፍ ዝኸዱ ዝመላለሱ ተጋደልቲ ክተሰጋግር እንድሕር ኮንካ ናይ ግድን ሓይሊ ከድልየካ ኣለዎ ኣብቲ ፅርግያታት ማለት እዩ። ስለዚ እዘን ኣባላት እዚኣተን ምስግጋር ናይ ፅርግያ ብበዓል ፎሮ በዓል ኣቢሉ ዝሰግር ፅርግያ ናይ ውቕርቲ ሰጊሩ ናይ ሓልሓለ ሰጊሩ ንፅልማን ጉሕጫዓን ዝኸይድ ከምኡውን ብምዕራብ ዝመፅእ ንጥፈታት ብምሉኡ ፅርግያ የሰጋግራ ነይረን። ፅርግያ ምስግጋር ቀሊል ነገር ኣይኮነን፣ ምክንያቱ ብፀላእ ተታሒዙ ስለ ዝውዕል ሓደ ሓደ ግዜ እውን ወላ ቶም ውድባትና ከይዶም እዮም ቶም ዋርድያ ዝውዓሉ ወላ እንተተባሃለ ፀልማት ዓይኒ ምስ ሓዘ ዝምለሱሉ እዋን ስለ ዝነበረ ኣዚኻ ኣብ ወታደራዊ መዳይ ጥንቁቕ ክትከውን ኣለካ። ነዚ ውድሆታት እዚ ኣመስኪረንን ሓሊፎኖ እየን። ካልእ እውን እንታይ ነይሩ ተረፍ መረፍ ዕጥቂ ድዩ ስንቂ ድዩ ናይ ተጋድሎ ሓድነት ዝነበረ እውን ክጥርነፍ ስለ ዘለዎ ንሳተን ኣብ ጎላጉል ናይ ፅልማ ክሳብ በዓል ማይ ድማ እንዳኸዳ ነቲ ኩሉ ንጥፈታት ናይ ምጥርናፍ ዕጥቅን ስንቅን ባዕለተን እናሳላሲሉ ንኦ ማለት እዩ። ካልእ እውን ኣብ እዋን ምጥፋእት ናይ ተጋድሎ ሓድነት ዝመፁ ዓሳባት ዝበሃሉ ሓውሲ

0: ሽፍታ ነይሮም እዮም። ሕጂ እዞም ዓሳባት ሸፋቲ እዮም። ብፍላይ ኣብዚ እግሪ እግሪ ናይ ዓዲ ቀይሕ እግሪ ጎላጉል ሃዘሞ ደጊዕን ደረጨን ዘርእሞ ስገለ ዝበሃል ዓድታት ካብቲ ሸጓሽክ ስለ ዝነበሩ ንዓኣቶም ኣብ ምህዳን እውን ኣበርክቶአን ብጣዕሚ ብልዑል ተረኣየ እዩ። ሕጂ ፅልዋታት ማእቲ ነይርዎን ደቂ ኣንስትዮ ተፀጊዐን እንዳኣለን ምስ ደቂ ተባዕትዮ እንዳኣለን ዝብሉ ሰባት እውን ብጥርኑፍ መንገዲ ንሳተን ንበይነን ዘካየድኦ ንጥፈታት ንብዙሓት ሰባት መልሓሶም ከም ዝዓፅፉ ገይርዎም እዩ። ፀላኢ እውን ካብ ቀደሙ ፀላኢ ንደቂ ኣንስትዮ ይፈርሐን እዩ። ምክንያቱ ምዑታት እየን ጨካናት እየን ኣይማርኻኻኒ ንቐትለኻይን ገለ ዝብል ኣብ ግንባራት ዘረባ እውን ስለ ዘሎ ናይ ደቂ ኣንስትዮ ኣሃዱ ቆይሙሎም ዝተባሃለ ተባዚሑ ሓደ ሓይሊ ጥራሕ ዘይኮነ በጠሎንታት ናይ ደቂ ኣንስትዮ ዕጡቃት ኣለዋ ተባሂሉ ኣብ ፀላኢ መዓትራዕ ድ እዩ ፈጢሩ። ካልእ ከዓኒ ሓቂ ሓይሽቲ መንእሰይ ክሳብ ሽዑ ኣብ ዓዲ ደው ዝብል ኣይነበረ ንስለፍ እዩ ነይሩ። ግን ንቡር እዩ ዘይስለፉ መንእሰያት እውን ስለ ዝነበሩ ደቂ ኣንስትዮ ብከምዚ ደረጃ ዓጢቐን ዝተፈላለየ ስራሓት ክሰርሓ ምስ ተረኣየ ነቶም ደቂ ተባዕትዮ እውን ንክስለፉ ዓብ ድርኺት ፈጢሩ እዩ። ነተን ካብ ገዛ ዘይወፃ ዝነበራ ደቂ ኣንስትዮ እውን ከምኡ ብፍላይ ኣብዚ ድሕሪ ውግእ ሓድሕድ ምውዳኡ ተጋሊ ሓርነት ዝነበርዎ ቦታታት ናትና ሰረት ዘይነበረሉ ናትና ንጥፈታት ዘይነበረሉ ንሳተን ተጠርኒፈን ብደቂ ኣንስትዮ ደረጃ ነዚ ዝበልናዮ ናይ ዓሳባት ምህዳን ዲገለ ክኸዳ ከለዋ ንብዙሕ ሰብ ፀልየን እየን። ድሓር ሽዑ ኣብ መወዳእታ 81 ተልኡኸአን ተንተልኡኸአን ዜነን ነይረን ተልኡኸአን ደቂ ኣንስትዮ ንበይነን እውን ብሓይሊ ደረጃ ክምክታ ከም ዝኽእላ ተመስኪሩ ፅልዋታትን ኣብቲ ናይ ደቂ ተባዕትዮ ምስላፉን ዓብ ነይሩ። ኣብ መወዳእታ ተልኡኸአን ወዲአን ከዓኒ ዝበዝሓ ናብ ብርጌድ 80 ተመዲበን ኣብ ሕክምና፣ ኣብ ዕጥቂ፣ ኣብ ኤምዳድ፣ ኣብ ሕርሻ፣ ኣብ ጀማሂር፣ ኣብ ዝተፈላለየ ኣሃዱታት ተመዲበን ከዓኒ ታሪክ ገዲፈን ነቲ እቲ ናተን ስራሕ ኣብቂዑ ከምዚአን ነረን ቀያሕቲ ሰራዊት።
1: እሞ ኣብ ዛዛሚ ኩናት ቅድሚ ምእታውና ዝተሰዋ ኣለዋ ክዝከራ ዘለዎን ኣባላት ክፍሊ ህዝቢ
2: ሓራይ እንታይ እዩ እተን ኣባላት ክፍሊ ህዝቢ በዓል ገብርኤላ ኣላ ቀንዲ ገብርኤላ ኢና ስታይ ንገብር ኣነ ሕጂ እንታይ የደልየ ነይረ ካብተን ሓፋሽ ድባህ ዝነበራ ሞ ብኣብ ግዜ ተጋድሎ ሓርነት ኤርትራ ዝመጥቃዕቲ ዝወረደን ስለ ዝነበራ ንዕአን ወይኒ ነጋሽ ሒዛ ከላታ ማይክሮብ እዚኣ ቴሌፎን ክትዛረብ እዩ ሓሲበ ነይረ ሕጂ እውን ንዓኣ ክንባ ሞ ዝያዳ ዝርዝር ክትገልፀን
3: እተን ብተጋድሎ ሓርነት ኤርትራ ዝተሰውኣ እኳ ሓንቲ ኣብርህት ብፃምላኽ ትበሃል ጓል ጎደይቲ ምሳና ፅቡቕ ንጥፈት ዝነበራ ሓፋሽ ድዋት ኣብ 79 ከማን ምሳና ናይ ዞባ ካድር ተማሂራ ነይራ ማለት እዩ። ኣነ ንሳ ይፈልጥ ማለት እዩ። ካልእ ብፀላእይ ዝተቐትላ ከኣኒ ኣብ ከባቢ ንዞባ ማይ ዓይኒ ብርኽቲ ገብረ ኪዳን ኣባል ቡድህ ሽማግለ ናይ ማዕኹኖ ትበሃል ዓዲ ብፀላኢ ምስ ሕዋታ ተቢላ ግን ናይ ጓል ኣንስተይቲ ጥራይ ስለ ዝኾነ ንዓኣ ነቕርብ ኣለና። ካልእ ፀላኣይ ኣብ ዝወፈረሉ ግዜ ሓጎሳ ትበሃል ካብ ቅናፍና ብፀላኢ ተቐቲላ ሓጎሳ ሰይቲ ደበል እየ ተቐቲላ ማለት እዩ። ካልእ ኣብ ሰርዐ ፀጋ በርሀ ትበሃል ተቐቲላ ብፀላኢ ማለት እዩ። ሮዚና ዘውደ ትበሃል ከም ዕድመ ናይ ቀሕት ዕምባባ ዝነበረ ከዓ ምስኣ ተቐቲላ ካብ ንእዞባ ማይ ዓይኒ ዝተቐትላ እየን እዚኣት።
1: ሓራይ ትዝክርዮኹም ትኽኒ ከመይ ቀቲሎም መን ደቂሰን ከለዋ ድየን ኣድብዮም ፀኒሖም ኣብ መገዲ ድዮም ብኸመይ
3: እሳተን ኣብ ማእከል ዓዲ እየን ፀኒሐን እተን ዝተቐትላ ኩለን ኣብ ዓዲ እየን ቀቲለን ማለት እዩ። እቲ ዝሕባእ ታዕቢኡ እሳተን ካብ ገዛ ውፅእ ክብላ ከለዋ ብሓንሳብ ፀኒሐን ሕጂ ዘናይ ሰርዐ ክልቲአን ኣብ ጥቃጥቃ የን ፀኒሐን ማለት እዩ። ሕጂ ኣብዚ ተቐቲለን ማለት እዩ። ስለዚ እቲ ምቕታል ማለት ኣብቲ ከባቢ እንድሕር ዳኣ ተንቀሳቀስካ ፀላኢ መፅኡ ብውሕዱ ኣብ ገዛ እንተኣቲኻ ወይ እንተተሓበኢካ እምበር እቲ ሕርቃናት

0: ብህዝቢ ስለ ዘውፅዎ ኣብ ማእከል ዓዲአን ተቐቲለን ማለት እዩ። ናይ ኣብርህት ከዓኒ ከምዚ ቀደስ ምን ገሊፃቶ ነይራ ንግስቲ ኣብ ጓይላ እዩ። ዋላ ጓይላ ምስ ኣብቲ ጓይላ ምስ እንዳተደርፈ ከሎ እታ ዕድል ኣለኒ ግንባር ኣለኒ ኣብ ህዝባዊ ግንባር ዘሰለፍካኒ ትብል ምስ ተገልፀት ምስ ተደርፈት እሳቶም ሕርቃን ነይርዎም ማለት እዩ። መጀመርያ ንብርህት ተቐቲላ ድሕሪኡ ከዓ ሰበይቲ ቆልዓ ሓዚላ ዝነበረት ተቆልዓ እውን ተቐቲሉ ካልኦት ከማን ከምኡ ዝቆሰሉ ነይሮም ማለት እዩ። ስለዚ ብከምዚ ምክንያት እዮም ተቐቲሎም ማለት እዩ።
1: ሕራይ ንግስቲ ወለትንሳኤ ይበሃል። ኣብቲ ቅድሚ ዛዛም ኩናት ምእታውና ክተቕሶ ዝደሊ ንጥፈታት ናይ ደቂ ኣንስትዮ ክጠቅስ ናይ ደቂ ኣንስትዮ ንጥፈታት ዝበሉ ከምዝክገልፅዎ ፀንሑ ንጥፈት ነይርዎን ተወፋይነት ነይርዎን ከምዚ ክጠቕሶ ዝፀንሐ ስጋዕ መስዋእት እውን በፂሐን እየን። ብፍላይ ኣነ ተጠቕሰ ክሓልፍ ዘይደልዮ እዚ በዴታት ፀሮና ንቁጠባ ውድብ ንምድሓን ዝካየድ ዝነበረ የ ክጠቕሶ ደልየ። ፀሮና ካብ መለስ ሓውሲ ከተማ እያ ነይራ። ቅድሚ ሕጂ ኣብ ድሕሪ መስመር ተገልግሎ ዝነበረት ንቁጠባ ናይቲ ሰራዊት ኹን ንቁጠባ ናይቲ ወዳብ ኣካል ኹን ካልእ ኣብ ድሕሪ መስመር ዝንቀሳቀስ እውን ንሳ እያ። ሕጂ ፀላኢ ኩሉ ግዜ ንፀሮና ብዓዲ ቀይሕ ድዩ ብሰንዓፈ ድዩ ብዛላንበሳ ድዩ ብዓዲ ኳላ ኣሎ ስለ ዝበሃል ንብረት እውን ኣሎ ስለ ዝበሃል ካብ ምንቅስቃስ ዓዲ ውዒሉ ይፈልጥን እዩ። ህዝባዊ ድኳን እውን ኣብኡ ነይሩ። ካብ ፎሮ ዝመፀ ንብረት ካብ ከተማ እውን ዝወፅእ ንብረት ኣብኡ ድሸየጠሉ ዝነበረ እዩ። ሕጂ ኣብዚ እቲ ከሎ ገና ብፍፀላ እንተተፈሊጡ እቲ ንብረት ኣቐዲሙ ይእለ እዩ። ሓላፍነት ናይ ቁጠባ እዩ። እንድሕር ብዘይተፈልጠ ፀላኢ ወፊሩ ግን እተን ኣዴታት ፀሮና ንእኽሊ ይኹን ንሓርጭ ኣብ ብሙሉ እኔን ተን መራሕቲ ጉጅለ ስመን እንዳመዝገባ እቲ ንብረት ይበአን ኣዴታት እየን ድዕቁቦኦ ነይረን። ኣብዚ ኩሉ ግዜ ውፍሪ ናይ ፀላኢ ክፈልጡና እዮም ወይ ከዓ ክንቀተል ኢና ክንርሸን ኢና ኣይበላን። ቅድሚ ሕጂ እውን ተጠቂሳ ነይራ ኣብ ንብረት ህዝባዊ ድኳን ሕጂ ኩሉ ግዜ ኣብቶም ሰብ ድኳን እሞከዓ ብፍላይ እሙናት ክመልስዎ ዝኽእሉ ኣብኦም ይድሕባእ ነይሩ። ፈሊጦማ ሓንቲ ናብ ጎረቤት ናይቲ ህዝባዊ ድኳን እያ እቲ ንብረት ኣብኡ ኣትዩ ንብረት ምሳ ክሎ የለን ኣነ በዓልቲ ድኳን እየ እዚ ቑሑ እዚ ከዓ ናተይ እዩ የብለይ ናይ ምፃኹን ኣነ ኢላቶም ከፈራርሕዋ መዝግባ ሞ መዝግባ መኒ ክሽምኪ ኢሎማ ኣሰበይቲ ድሃብ ሰይቲ ሓመድ ብርሃን እያ ትበሃል። ሕጂ እንታይ ኢላቶም ካብ ፍርሒ ዝተላዕለ ኣቲ ግደይ ጓለይ መን እየ ሽመ ኢላታ። ሕጂ ሲ እዋዓቂባቶ ነቲ ንብረት ኣድሒናቶ ንዓኣ ግን ካብ ፍርሒ ተበጊሳ ማዕረ ሽማ ምጥፋእ እውን ንበፅሐ ኣሎ። ስለዚ ንቁጠባ ናይቲ ውድብ ንምድሓን ዝተፃወተኦ ተራ ቀሊል ስለ ዘይኮነ ከይጠጠቅሰውን ክሓልፍ ስለ ዘይብሉ ንዓ ንመጥቃስ ኢለ እየ።
2: ብመጀመርያ ሽመ እያ ሕብረት ኣልኣዛር ይበሃል። ከምቲ ተደጋጋሚ ብኩላትና ክበርህ ዝፀንሐ ከዓ ንዑ ዝመሳሰል ታሪካት ኢና ንደግም። ህዝቢ ኤርትራስ ኩሉ ብተወፋይነቱ ብኣበርክትኡ ብኣገልግሎቱ ኩሉ ክትሪኦ ከለካ ዝተዓፃፀፍ ታሪክ እምበር ንድሕሪ ዝምለስ ወይ ዝሕፍር ታሪክ ትረክበሉ ኩነታት የለና ኣብ ህዝብና። ሕጂ ግን ንሕና ኣብ ከባቢ ሰሓርቲ መስርዕ ሰሓርቲ ዝነበርናሉ ግዜ ኣብ ድሮ ሻድሻይ ወራር ሓደ ወዲ ባህታ ተባሂሉ ዝፅዋዕ ወዲ ዓደር ዓዳ እዩ ምስ እቶም ኣባላት ዕጡቃት ሓፋሽ ውድባት ኮይኖም ኣብ ውሽጢ መስመር ፀላኢ ምስ ኮማንዶ ምስ ከለ እንዳተንቀሳቀሱ ዝሰርሑ ዝነበሩ ኣባል እዩ። ምክንያት መሰለም እዩ ብዙሕ ክስታይ ክገ

0: ክገብር ኣይክእልን። ግን ሰሊሙ ናብ ፀላኢ ንሱ ዘይፈልጦ ምስጢር ኣብቲ ቦታ ከዓ ኣይነበረን። ብሙሉኦም ሓፋሽ ድባት ኣብ ገጠር ዘለዉ ይኾኑ ኣብ ውሽጢ መስመር ፀላኢ ዘለዉ ይኹኑ ዕጡቕ ይኹን ዘይዕጡቕ ይኹን ዋላ እቲ ደረጃ ተሳታፍነት ናይቶም ኣባላት እውን ውፉይ ድዩ ተኻፋላይ ድዩ ተዳናጋፃይ ድዩ ፈላለዩ ዝፈልጠሉ ኩነታት ዝነበረ ሰብ እዩ። ሕጂ በቃ ሃንደበት ምስ ሰለመ ወዲ ባህታ ሰሊሙ ተባሂሉ ብተላኢኹም ዝነበሩ ኣባላት ነይሮም ብሙልአን ዓድርዓዳ በሊ ዝግብ ዓዲ ሓውሻ ብሙልአን ዘና ሓፋሽ ድባትና ይፈልጠን እዩ። ኩሉ ጭንቂ እዩ ወጥሪ መፂፍ ትኸባብ በቃ ወዲ ባህታ ስለ ዝኣተወስ ኣብ መስመር ዝኣትዩ ዘሎ ሰብ ኣብ ዓዲ ዘሎ ሰብ እንታይ ክግበር ዝከኣል እንዳተባሃለ ከሎ ወፍሪ ይፍፀም ማለት እዩ። ሕጂ እቲ ወፍሪ መልእኽትታት ይኸውን ውፁብ ውፁብ ይኸውን ገለ ኸውን ንዳንባ ሳሓርቲ ንግደት ኣብ ዝነበረሉ ግዜ ዝበዝሓተን ሓፋሽ ድባትና ናብኡ ገፀና ኣዝሊቐን ፀላእ ከዓ ድሮ ሻድሻ ውራር ብምንባሩ ከዓ መፂኡ ንእሽተ ኣብኣታ ኩነታት ምፍትታን ኩናት ተኻይዳ 33 ደቂ ተዓዲ ዝተቐትልሉ ጥሪት ዝተሓርደሉ ግዜ ብናቱ መሪሕነት ዝመፅሉ ግዜ ማለት እዩ። ሕጂ ብዚ ግዜ እዚ ካብ ዓድርዓዳ ንኣብነት ብፈሊና ብዛዕባ ደቂ ኣንስትዮ ክንዛረብቲ ኮይና ለቲ ኺዳን ናርኣያ ትበሃል ውፊተ ሓፋሽ ውድባት ዝነበረት ኩሉ ግዜ ፀላኢ ካብ ኣስመራ ክሳብ ዓዳቂሕ ዘሎ መስመር መዓልታዊ ብኮለኛ ተሰኒዩ ሓለዋ ዝገብረሉ ናይ ሎጂስቲክ ይኹን ናይ ዕጥቂ ምንቅስቃሳት ዝገብረሉ መስመር ስለ ዝነበረ ሓበሬታታት ካብተን ሓፋሽ ድባትና እዩ ዝመፅእ ነይሩ። እንታይ ዓይነት ፅዕነት ከማን ከም ዝሓለፈ ብዝሒ ከይተረፈ ብሙሉ እየን ዘቕርበኦ ነይረን። ኣበይ ኮይነ እንተልካ ከዓ ኣብ ፅርግያ ተወፅአን ምሕታት ምድፋእ ኣብ ልዕሊአን ግፍዕታት ምፍፃም ስለ ዝነበረ ብፀላኢ ንኣብነሳስ ኣብ ገረብ ደይባ ሙሉእ መዓልቲ ኣብ ገረብ ተሰቂላ እያ ነተን ዝሓልፋ ዘለዋ ማካይን እንዳቆፀረት ፀብፃብ ትሕልፎ። ክሳብ ክንዲ ዝንጥፈታት ስለ ዝነበረ ከዓ ብወዲ ባህታ ተጠቂማ ተኣሲራ ምስ ህፃን ቆልዓ ጓል 5 ወርሒ ኣብ ልዕሊኣ ግፍዕታት መርመራታት ተኻይዱ ድሕሪ ክንደይ ግን ካብ ማእሰርቲ ከም ትወፅእ ተገይራ። እዚ ክኾን ከሎ ብሓፈሻ መንእሰያት ይኹና ውድባት ናይ ሰሓርቲ ንውድበን ብቁጠባ ይኹን ብዕጥቂ ይኹን ብኩሉ ነገር ንምዕባይ መዓልታዊ ለይትን ቀትርን ተወፍየን ዝሰርሓ ዝነበራ ደቂ ኣንስትዮ እየን ነይረን። እቲ ከባቢ እሞኸ ኣበይ ናይ ኩነታት እንተይልካ ኣብቲ ዝፀንከረ ግዜ ኣብቲ ዝኸፍአ ኩነታት መስመር ኮይና ኣትዋ ስቴሽነሪ የምፃአ ኮንጎ ክንዲዚ ፅምዲ ኮንጎ ክሳብዛ መዓልቲ እዚኣ ክመፅእ ኣለዎ ይበሃል። ኣትየን ኣብ ብሎኮ ጉቦ እንዳሃባ ንወታደራት ብ10 ቅርሺ ብ5 ቅርሺ እዮም ዝዕሽቡ 5-10 ቅርሺ ህቦም ኣድጊ ፅዒነን ብክልቲኡ ወዲነን ንምሸት ናብ ጀማሄር ይረክብኦ ማለት እዩ፣ ናብ ምሕዳር ይረክብኦ። ብሓፂሩ እዚ ከምዚ ንጥፈታት እንዳካየዳ ኩሉ ሓበሬታታት ናይ ፀላኢ እንዳመፀ ውሽጢ ኣቲኻ መዓልታዊ ፀላእ ዝገብሮ ዘሎ መደባቱ ወፍሪ ከይተረፈ ናበይ ወፍር ኣሎ ክሳብ ክንደይ ምድላው ገይሩሎ ፀላኢ ኩናት ንምክያድ ድዩ ናብ ግንባራት ንምኻድ ድዩ ብብዝሒ ብኣኣተን ዝካየድ ዝነበረ ንጥፍታት እዩ እቲ ዝበዝሐ። ስለዚ ኣብ ልዕሊአን ፀላኢ ነዚ ኩነታት ተደጋጋሚ ግዜ ኣብ ልዕሊአን ዘውርዶ ዝነበረ ግፍዕታት ምንባር እውን ክገልፅ ይደሊ በዚ ኣጋጣሚ እዚ ማለት እዩ።
1: እዛ ናይ ሃንስ ባህታ ትብላ ዘላ እዛ ሓፍተይ ዝወረደላ ንዓላ ውድብ ሓፋሽ ዝነበረት ጓል ዛህራ ሰይታ ዓሊ መሓመድ ተቐቢላ እንዳ ጓይዋ ኣምሓራ ምስ መፅዋ እእትያ ድርዕቶ ወዲ ድርዕቶ ከዲና እንታይ ትገብርለኹም እንታይ ነገርና ኢላ ከም ፅልልቲ ኮይናቶ ከም ፅልልቲ ምስ ኮነት ኩሉ እቲ ዘረባ ኣምሓራ ኣነ ይሕዘኒ ይፈልጠኒ ተዛሪቦም ብናቶም ሰብ መጫትክ ሰብ ኣትያ ኢሎማ ኣይኣተወትን እዞም ደቂ እዮም ኢላ 3 ቆልዓ ምስኣ ተቑርሶም ነበረት ቆሎት ቆልወሎም ነራ ንኦም ኣርኣታ ንኦም መሰረአታ ተመሊሶም እዛ ጓል በዚ ከምዚ ተሪፋ እዛ ውድብ ሓፋሽ ንሳ ንጀማሂር ደልያ መፅያ ኩሉ ይፈለጠት ካብ ሰሓርቲ ድያ መፅያ ካብዚ ነብኣይ በዓል ጉደይቲ ድያ መፅያ ንድዒ ዘመን ነዊሒኒ ሕጂ ረሲዕ እዩ ኣለኹ ዛህራ ብከምዚ ኣብ ፅኣታ ኣብዛ ናይ ሃንስ ባህታ ትብያ ዘለኺ ካብኡ እንዳብ ጎይ መዘመተማምሓሩ ናብ ስሌማን ሓሙተይ ኣትዮም ካብ ስሌማን ናባና ኣትዮም ንኣይ ርኢ መሰበሉኒ እቲ ሓደ ምሳይ ኣቢሉ ዋ ስሌማን የይ ሰዶ ኢልናይ ስሌማን ስሒቡ በዝን በዝን ምስሳዓሞ ሎም ውፅኢኻን እንኳ ንዓኻ ሰዓመ ኢልና ስሒቕናዮ ሕጂ ከምዚ እዩ ነይሩ ብዙሕ እዩ ነይሩ ኣይከኣልን እዩ
2: ስመይ በለፀት ሓጎስ ይበሃል ኣብዚ ምዕዳም ኩን ከዓ ብጣዕሚ ንመስግን ኣብ መበል 35 ዓመት በዓል ናፅነትና ምእካብና እውን ብጣዕሚ እዩ ፅቡቅ ዝስምዓኒ እጂ ኣነ ክብላ ዘርየ ዘለኹ ዚ ኩሉ ፅቡቅ ተገሊፁ እንድዩ ክንደግሞ ይብልና ኩሉ እቲ ዚ ዝረብ ዝፀንሐ መንዩ ኣፍቂድልና መንዩ ኣብኡ ክንበፅሕ ኣፍቂድልና መንዩ ክሓጊዝና ክንብል ከለና ህዝባዊ ግንባር ህዝባዊ ግንባር ንዓና ምህርሲትና ኣብዚ ኣብፂሕና ሳላናቱ ፃዕሪ ከዓ ኣብዚ ኩሉ በፂሕና ከዓኒ እዚ ኩሉ ንዛረበሉ ኣለና ሳለዎም ዓጢቕና ሳለዎም ከዓ ኣብዚ ኩሉ በፂሕና ካ ክደጉመ ይክእል እንደ እንታይ ክብል ደለ ዘለኹ እውን ሕጂ ኣነ ኣብ ዞባ ዓዲ ቀይሕ ብዙሓት ሓፋሽ ውድባት በዓል ጓል ንርኣዮ ከማ ናይ መፀትን እምበር ሓፋሽ ውድባት ነራ ናብ ሰራዊት ተሰጋጊራ በዓል ፀሓይ ተስፋ ዝበሃላ በዓል ቻ ሰመረ ዝበሃላ በዓል ኣዴ ኣበባ ዝበሃላ ኣሽራ ዓደን ኣዴ ዘውዱ ትበሃል ኣብዓ ዓዳ ኣዲ ወርሑ ዓዳ ብዙሓት እየን ነረን ዘን ኣዴ ኣበባን ዘውዱን እኳ ኣለዋን ብሂወት መይተን እየን ማለት እዩ ብዙሓት ነረን ካብቶን ውፍያት ዝሰርሓ ዝነበራ ሞራር ዝበሃላ ነበራ ህዝቢ ዝጉዝጉሳ ነበራ ተወዲበ ብኣካል ግን የለዋን ሕጂ እንታይ እየ ክብለለ ዘለኹ ፀሓይ ተስፋ ትበሃል ከዓ ነራ ሓንቲ ሓፋሽ ድባት ኣብ ኳዓቲት እያ ንፍዕቲ ውፊቱ ነራ ምስቲ ናይ ወደ ገባ ኩነታት ዝነበረ ብብዝሒ ዝወፍረሉ ዝነበረ ንዞባ ዓዲ ቀይሕ ዝያዳ ፀላኢ ዝወፍረሉ ዝነበረ ብምስራሕ ብክንደይ ኩነታት ምስከላ ንሓልፈሉ ዝነበርና ስለ ዝነበረ ምስ ተፈለጠት ተሰሊፋ ማለት እዩ ፀሓይ ተስፋ እንዳብ ስሳን ሓደ ነራ ተሰውያ ማለት እዩ ክዝክር ኣይደሊ ነዚኣ ካልኣይቲ ብርክቲ ዘርኣይ ብርክቲ ዘርኣይ ሓፋሽ ውድባት ነራ ምሳይ ከማን ካድር 88 ተማሂራ ኣብቲ ደርፎ ነበረት ከዓ መዘከታ ክደርፍ እየ ቁርብ ኣኸባ ምስ ገበርናስ ንደርፍ ነርና ኣብቲ መውሕፀው ማለት እዩ መዘከርታ ናታ ላልማየ ላልማየ ላሎ ላልማየ ላልማየ ላሎ ደርጋሃላየ ገጅፍ ማዓኮሩ ኣምስላ ውዕል ሓዲሩ ወይ ውዕል ሓዲሩ ደርጋሃላየ ገጅፍ ማዓኮሩ ወይ ገጅፍ ማዓኮሩ ንምስላ ውዕል ሓዲሩ ወይ ውዕል ሓዲሩ ኢላ ትደርፍ ነራ ክዝክራ ስለዝደለኹ እየ እጂ ዝሰኸኣኒ ከቲትና ነርና ኣብ ዝተስዓ ዝነበረሉ 16 ነራ ኣብዛ ጥቓ ዓዳ ተሰውያ ማለት እዩ እጂ ከምዚታት ከዓ ክንዝክረን ስለዘለና ኢና በዚ ኣጋጣሚ ንኩሎን ኤርትራውያን ኣብ ወፃእን ኣብ ውሽጢ ኤርትራን ዘለዋ ንኩሎም ምክልኻል ሓይልታት ምክልኻል ንኩሉ ህዝቢ ኤርትራ ሰላም ክብል ይደሊ እዚኣ ወዲ ኣሎ
3: ሕራይ ኣብዚ ክዝረብ ፀንሐ ቁሩብ ስግር ከይንብሎ እንደ ክስዕቦ ደልየ ዘይተጠቕሰው ናይ ኮነን ግን ኣድሙቕ ከብሎ የ ደልየ ሓደ ኣብ ውሽጢ መስመር ፀላኢ ክትነብር እንድሕር ኮንካ ከም ወዳብ ኣካል እንድሕር ኮንካ ኩነታት ናይ ፀላኢ ክትፈልጥ ለይትን መዓልትን ካብ ደቂቕ ናብ ደቂቕ ካብ ሰዓት ናብ ሰዓት ኩነታት ናይ ፀላኢ ክትፈልጥ ብጣዕሚ እዩ ዘገድሰካ ምክንያቱ ከምቲ ኣቐዲሙ ዝተገልፀ ብ360 ዲግሪ ብፀላኢ ዝተኸበ ስለ ዝኾነ ንስኻ ክትነብር እንድሕር ኮንካ ፀላኢ ይወፍር ድዩ እንታይ እዩ ዝገብር እንታይ ሓስብ ኣሎ ክትፈልጥ ኣለካ ሕጂ ናይዚ ኩሉ ኩነታት ፀላኢ ሓበሬታ ምንጭና ደቂ ኣንስትዮ እየን ነይረን ንኣብነት ኣብ ሻድሻይ ወራር ዝከረኒ ንቴስዓ መዓልቲ ተካይዱ እቲ ውግእ ንቴስዓ መዓልቲ ከዓኒ ካብ ዛላንበሳ ጀሚሩ ክሳብ ኣስመራ ዘየቋርፅ ናይ ኮለኛ ዘየቋርፅ ዕጥቅን ስንቅን ሰራዊትን ንፀዓነ ሰራዊት ክሓልፍ ከሎ መዓልታዊ ኣብዘን ተባሃላ ፅርግያታት ካብ ዛላንበሳ ጀሚርካ ክሳብ ሰሓርቲ ስመራ ኩላተን ኣዴታት ኣጣል ዝሕልዋ መሲለን ዝገሻ መሲለን ዝቐብራ መሲለን የን ናይ ፀላእ ሕበሬታ ዘምፃ ነይረን ክንዲዝ ኮለኛ ሓሊፈን ክንዲዝ ሰራዊት ነይሮም ክንዲዝ ዕጥቂ ነይሩ ክንዲዝ ከቢድ ብረት ነይሩ እንዳበላ ዘሕልፋ ዝነበር ኣንስሳተን እየን እዚ ሓበሬታታት እዚ ተኣኪቡ ናብ ዝምልከቶ ኣካል ምስ ተመሓላለፈ ከዓ ተመስሪሑ እቲ ኣብ ውሽጢ መስመር ፀላኢ ዝነበረ ወዳ

ኣብ ኣካል ይኹን ካልኦት ክፍልታት ናይ ውድብ ስራሕን ብዘይስክፍታ ከም ዘካይዳ ይግበር ነይሩ። ካልእ ኣብዚኣ ተወጢጣ ከይተርፈና ዝበልክዋ ድሕሪ 81 ንሕና ዝተቋፃፀርናዮ ቦታታት ከባቢ ኩዓቲት፣ ከባቢ ዓዲ ቀይሕ፣ ደጊዕን ደረጨን፣ በዓል ዘርኡ ሞሲ፣ ከባቢ ፀሮና፣ ኣኽራን ቤት መጣዕ፣ ለጎሳርዳን ባዕሉ ኣብ ስመጃና 6 ወረዳታት እዚ ኣብ ትሕቲ ተጋሊ ሓርነት ስለ ዝነበረ ርኡይ ናይ ደቂ ኣንስትዮ ንጥፈታት ተኻይዱሉ ዘይፈልጥ ከም ሓድሽ ድሕሪ 81 ዝኣተናዮ ቦታ እዩ ነይሩ። እቲ ምውዳብ ከም ሓድሽ ኢና ጀሚርናዮ። ደቂ ኣንስትዮ ኣይወፃን እየን ነይረን። ሓደ ብቁጠባ እውን ትሕት ዝበለ ብባህሊ እውን ትሕት ዝበለ ካብ ከተማ ርሕቕ ዝበለ ስለዝኾነ እቲ ናይ ደቂ ኣንስትዮ ካብኡ ናብኡ ብደረጃ ክትገልፆ ከለካ ኣብኡ ከዓ ዝተሓተ እዩ ነይሩ። ሕጂ ነዚ ምውዳብ ዝመታን ክጥዕም ተባሂሉ ወደብቲ ኣካላት ጀለብያ ጌርና፣ ሻባቶ ጌርና፣ ኣልቦ ኣሲርና ንኸደሉ ዝነበርና ግዜ ነይሩ እዩ። እቲ ንገብሮ ምውዳብ ፖለቲካዊ ወይ ወተሃደራዊ ጥራሕ ዘይኮነ ኣብ ኩሉ መዳያት ወላ ድኽነት ሓደ ሓረስታይ ከመይ ገይሩ ነታ ዘለቶ ግራት ከላሳልሳ ከም ዘለዎ እንታይ ጥበብ ናይ ኣተሓራርሳ ክጥቀም ከም ዘለዎ ደቂ ኣንስትዮ ኣብ ሕርሰን ኣክንዲ ልምዳዊ ጥራሕ ዝኸውን ኣጋር ሓካይም ተማሂረን መሕረስቲ ከም ዝመሃራ ነተን መሕረስቲ ከዓ ነተን ልምዳውያን መሕረስቲ እውን ንባዕላተን ኣኪብካ እንዳፀዋዕካ ኣክንዲ ፀሎት ጥራሕ ክትገብር ትውዕል ሓራስ ሕርሲ ምስ ተታሕዘት ኩላተን ኣዴታት ፀሎት ክገብራ እዝግዮ ክብላ ጥራሕ እየን ዝውዕላ ነይረን። እተን ልምዳውያን መሕረስቲ እውን ቁሩብ ድፍረት እዩ እምበር ካልእ ኣፍሉጣ ኣይነበረንን። ምስ መፃ እዘን ኣጋር ሓካይም ምስ ተማሃራ ግን ብስነ ፍልጠታዊ መንገዲ እቲ ናይ ሕርሲ እውን ጥበብ ብዘለዎ መንገዲ ክካየድ ጀሚሩ ካልእ ደረጃ መነባብሮ ናይቲ ንቋፃፀሮ ዝነበርና ቦታታት እውን ኣዝዩ ካብ ቁጠባ ዝተበገሰ ክኸውን ይኽእል ትሕት ዝበለ እዩ። ኣብ ዝኾነ ዓዲ ከይድካ ወላ ሽኮር ይሃልወካ ወላ ቀጠፍ ይሃልወካ ንዕኡ መፍልሒ ዝኸውን ኣቑሑት ከማን ኣይትረክብን ኢኻ ነርካ። ሕጂ እቲ ምውዳብ መነባብሮ ናይ ህዝቢ፣ ቁጠባ ናይ ህዝቢ፣ ባህላዊ ደረጃ ናይ ህዝቢ እውን ብፍላይ ናይ ደቂ ኣንስትዮ ከመይ ገይሩ ክቅየር ከም ዘለዎ ሓደ ካብቲ ኣጀንዳ ናይ ህዝባዊ ምሕዳር እዩ ነይሩ። ነዚ ንምቅላል ንሸቃጦ ይኹን ወላ ውፍያት ሓፋሽ ውድባት ወይ ድማ ካብ ፀላኢ ፈሊጥዎም ዝመፁ ውድባት ንጀዛን ከም ዝስደዱ ይግበር እሞኒ ኣብኡ ነቲ ፅጉም ሰብ ሓገዝ ክግበብርሉ ከም ዘለዎም ክተሓጋገዙ ከም ዘለዎም እቲ ርእሰ ማላዊ ዝኾነ ኣቑሑት እውን መሳርሒ ብሓፂን ድዩ ብካልእ ምዕቡል መንገዲ ዝተሰርሐ ካብ በዓል ጀዛን ኣቑሑት ከም ዝምፀእ እሞኒ ከም ዝሽየጥ ኣብ ዕዳጋታት ይግበር። እቲ ባህሊ ብከምኡ እናበለ ካብቲ ናይ ካይላ ይኹን ዋላ ካብቲ ናይ ሓምሓም ናይ ሸክላ ናይ ሓምሓም ኣገባብ መሳርሒ እውን ከም ዝወፅእ ተገይሩ እዩ። ሕጂ እቲ ንገብሮ ዘለና ዝነበርና ሲ ፖለቲካዊ ጥራሕ ዘይኮነ ኣብ ገዛ ተኣቱ ኣብ ገዛ ኣቲኻ ከመይ ገይራ እታደ ወርሓዊ ፅግያታ ክተመሓድር ከም ዘለዋ፣ ከመይ ገይራ ደቃ ክትምግብ ከም ዘለዋ፣ ከመይ ገይራ ፅሬት ናይ ነፍሳ ይኹን ናይ ደቃ ክትሕሉ ከም ዘለዋ እቲ ኣስተምህሮ ኩሉ ዓይነት ኩሉ መዳያዊ እዩ ነይሩ። ሕጅብቲ ናይ መጀመርታ ክንኣትዎ ከለና እቲ ቦታ ዝነበረን ክሳብ መወዳእታ እዚ ኣብ 9 ሰዓታት ምስ በፃሕናስ እቲ ባህሊ ናይቲ ሕብረተሰብ ብመሰረቱ እዩ ተቀይሩ። ስለዚ እቲ ህዝባዊ ምሕዳር ዘካይዶ ዝነበረ ንጥፈታት ኩሉ መዳያዊ ከም ዝኾነ ክገልፅ ኢለየ። ካልእ እንድሕር ኮይኑ ኣብዚ ንብሎ ዘለና ቦታታት ልዑል ናይ ምግዳል ድሌት ናይ ደቂ ኣንስትዮ መፅ እዩ። ልክዕ በቲ ጭርሖ ናይ ህዝባዊ ምሕዳር መሰረት ሓፋሽ ይንቃሕ ይወደብ ይተዓጠቕ ዝብል ዕላማ ናይቲ ምውዳብ ኣብ መወዳእታ ንናፅነትን ንሓርነትን ምግዳል ስለ ዝኾነ ኩላተን ደቂ ኣንስትዮ ናይ ምዕጣቕ ኣብቲ ናይ ምዕጣቕ ደረጃ ከም ዝበፅሓ ይግበር ነይሩ እዩ። ሳሕል ስለ ዝርሕቀና ምስ ሳሕል ዘሎ ርክብ እውን ከምቲ ኣቐዲሙ ዝተገልፀ ብመስመራት ናይ ፀላኢ ዝተሓፅረ ስለ ዝኾነ ኣብቲ ዞባ ዝነበሩ ብሪጌድ 35 ኣብቲ ቦታ ከም ዝዕለሙ ወይ ንምዕራብ ከይዶም ከም ዝዕለሙ ተገይሩ ዳርጋ ኣብ መስርዕ ሰለስተ ኣባላት ደቂ ኣንስትዮ እየን ነይረን። ደቂ ኣንስትዮ ኣብቲ ከባቢ ነቂሐን ተወዲበን ጥራሕ ዘይኮነ ዓጢቐን
ነቲ ሓይሊ ናይ እንዳ ብርጌድ 35 እውን

0: ብዝለዓለ ደረጃ ዘዕበየኦ ዘጎልበትኦ ከም ዝነበረ ክገልፅ ይደሊ ማለት እዩ። ካልእ ኣብቲ ብድሆ ሽማግለ ድዩ ሓደ በዛ ኣጋጣሚ ብድሆ ሽማግለ ዝብል መፀውዒ ናይ ምምሕዳር ድሕሪ ኣብ ሻድሻይ ወራር ዝመፀ መፀውዒ ነይሩ። ቅድሚኡ ኮም ህዝባዊ ሽማግለ እዩ ዝበሃል ነይሩ። ኣብ ሻድሻይ ወራር ግን ብድሆ ንዝመፅእ ወራር ቅልፅመይ እንሆ ዝብል ናይ ዘማች ደርፊ ስለ ዝነበረ ብኡ መሰረት እተን ምምሕዳራት ብሙላኣተን ብድሆ ሽማግለ ከም ዝበሃላ እዩ ተገይሩ። ሕጂ ኣብቲ ምምሕዳር ብድሆ ሽማግለ ደረጃ ኣብፂሕካየን ከለካ እውን ናይ መሃይምነት ፀገም ነይሩ እዩ። ኣብቲ ዞባ ደቡብ ዳርጋ ድሕሪ 74 ዓብ ናይ ትምህርቲ ሃጓፍ ነይሩ እዩ። ትዝርካቡ እውን ንባዕሉ ሲ ካብ ቀደም እውን ብዛዕባ ትምህርቲ ፀገም ነይሩ እዩ። ግን ትዝርካቡ እውን እዚ ሃጓፍ እዚ ነይሩ እዩ። ሕጂ ሓንቲ ጓል ኣንስተይቲ ኣብ ምሕዳር ብድሆ ሽማግለ ከተምፃእ እንድሕር ኮይንካ ናይ ትምህርቲ ዓቕሚ እውን ክህልዋ ስለ ዘለዎ ከምዚ ፀገማት ስለ ዝነበረ ህዝባዊ ምሕዳር ካብኣቶምን ካብ ገለ ኣብ ነፍሲ ወከፍ ዓዲ ዘለዎ ምሁራት ገይሩ እቲ ምጥፋእ መሃይምነት ጀሚርዎ ነይሩ እዩ። ድሓር ግን ኣብ 83 ዘመተ ናይ ምጥፋእ መሃይምነት ካብ ቤት ትምህርቲ ሰውራ ስለዝመፁ እዚኣቶም ነቲ ኩነታት ናይቲ ሕብረተሰብ ኣዝዮም እዮም ቀይሮሞ። በቲ ንኣሽቱ ኣካዳሚ ይምህሩ፣ በቲ ከዓኒ ንዓበይቲ ብፍላይ ከዓ ደቂ ኣንስትዮን ተጠቀምቲ ናይቲ ምጥፋእ መሃይምነት ነይረን 3 ዓመት ሙሉእ ብተኸታታሊ ክረምትን ሓጋይን ዘይብሉ ምስ ተማህራ ኣብ መፅሓፍን ኣብ ምንባብን ደረጃ በፂሐን ሓለፍቲ ኮይነን እውን ፀብፃበን ከቅርባ ፀገም የብለንን ኩሉ ዝገበርኦ ስራሕ ክፅብፅባ ፀገም ኣይነበረንን። ስለዚ እዚ ለውጢ እዚ እውን ሲ ኣብቲ መስርሕ ናይ ቃልሲ ኩሉ ጎድናዊ ዝኾነ ዝተካየደ ቃልሲ ለውጢ ከም ዝመፀ ኣብዚኣ ክገልፅ ይደሊ ማለት እዩ። ካልእ ኣብዚ እንታይ ነይሩ? ሓደ ካብቲ ንምውዳብ ኣንቃፊ ዝነበረ ድርቂ ነይሩ እዩ። 84 85 86 ብርቱዕ ደርቂ ነይሩ እዩ። ሕጂ ክትውፈ ደሊኻ እውን ንባዕሉ ደቅኻ ምግቢ ከይውሓስካሎም ኣሸጋሪ ስለ ዝኾነ ብዙሕ ፀገም ነይሩ እዩ። ደቆም ውዕል ሕድር ኢሎም ምስ ፀንሕዎም እቶም ኣብ ዞባዊ ሰራዊት ወይ ኣብ 35 ዝነበሩ ተጋደልቲ ደቆም ውዕል ሕድር ኢሎም ምስ ፀንሕዎም እውን ነቲ ብድሆ ክሓልፍዎ ሽግር ስለ ዝነበረ ብዝተካየደ ጎስጓሳት ኣብ ልዕሊ ደቂ ኣንስትዮ ደቀን ሒዘን ንሳሕል ክኸዳ ከም ዘለዎን ተገይሩ እዩ። እዚ እውን ንቕሓት ስለ ዝነበረን እምበር ህድሞአን ገዲፈን ክኸዳ ቀሊል ነገር ኣይኮነን። እታ መረበትካ ገዲፍካ ናብ ካልእ ቦታ ዘይትፈልጦ ክትከይድ ቀሊል ነገር ኣይኮነን። ግን እተን ደቂ ኣንስትዮ በቲ ዝተካየደ ጎስጓስ ውድባዊ እምነት ስለ ዝነበረን ውድብ ክጠፍእ ከም ዘይኮነ ንሰን እውን ክጠፍኣ ከም ዘይኮና ሕማቅ ግዜ ኣሕሊፈን ግን ክምለሳ ከም ዝኾና ብዝተገብረ ጎስጓስ ብዙሓት ደቂ ኣንስትዮ ደቀን ሒዘን ናብ እንዳ ህዝቢ ከይደን ኣብ እንዳ ህዝቢ ከዓኒ ተቓልሰን ቀፂለንኦ ቤት ትምህርቲ ሰውራ ዝኣቱ ቤት ትምህርቲ ሰውራ ኣየእትየን እንዳ ህፃናት ዝኣቱ እንዳ ህፃናት እትየን ንሳተን እውን ኣብ ኩሉ ክፍልታትን ወላ ክሳብ በዓል መራፊት ገለ እንዳኸዳ ኣብ ምምጋብ ናይቲ ለይትን መዓልትን ኣብ ውዕዞ ዘሕልፎ ዝነበረ ናይ ኣውቲስትነት ብፍላይ ንኣውቲስታ ኣብ ግዜ ገድሊ ኣውቲስታታት ብለይቲ ስለ ዝኾነ ስርሖም መግቦም ከዳልው ውን ሽግር ስለ ዝኾነ ካብ እንዳ ህዝቢ እናወፃ ንሰራዊትን ንኣውቲስታን ኣብ ምምጋብ ተሳታፍነተን ኣርእየን እየን። ስለዚስ እቲ ዝተካየደ ቃልሲሲ ክሳብ ሕጂ እውን ንሳተን ምስ ውድበን መፂአን ቃልሰን ይቕፅላ ኣለዋ። ወላ ኣብ ዝስመራ ኣለዋ፣ ኣብ በዓል ፎርቶ ኣለዋ፣ ኣብ ሰንበል ኣብ እንዳቁጠባ ኣለዋ። ናህሪ ናይ ቃልሰን ኣይነከየን። ብዝኸድኦ ማለት በቲ ዘለዎ ደረጃ መራሕቲ ጉጅለታት ኮይነን ሓለፍቲ ንኡሳን ጨናፍር ኮይነን ባይቶ ኮይነን ይሳተፋ ከም ዘለዋ ክገልፅ ይደሊ ማለት እዩ።
1: ኣብተን ወዲብ ክንዘፍረ ክንአን ደቂ ኣንስትዮ ገለ ኣብነት ዝኾና ምስ ገለ ፍሉይ ያበርክቶአን

ሰላም ኣብ መላ ዓለም ኮንኩም መደብና መደብ ሸውሃት ሳይዳ ትከታተሉ ደለኹም ክቡራት ተኸታተልትና ኣቐዲመ ምሙቕ ሰላምታይ ከቕርበልኩም ይፈቱ ከመይ ቀኒኹም። ሎሚ መዓልቲ ንሪኦ ኣሰራርሓ ምግቢ ካብ ሎፍዮርን ድንሽን ምስ ዝበሰለ ዓይኒ ዓተር እዩ። እዚ ንምስራሕ ኣስቤዛ ኣብ ቅድሜና ተቐሪብሎ ከምቲ ኩሉ መዓልቲ ንገብሮ ንምዝኽኻር ኣእዳወይሕ ፀብ ኣለኹ። ኩሉ መዓልቲ ኣብ መግቢ ክንቀርብ ከለና ኣእዳውና ብማይን ሳሙናን ክንሕፀብ ኣዝዩ ኣገዳሲ እዩ። ሓራይ እዚ ንምስራሕ ካውሎ ፌሪ ሓደ ኪሎ በሲሉ ተቐሪቡሎ ማለት እዩ። ኣፀቢቑ ከይበሰለ ድንሽ በሲሉ ከይተቐርፈ ተሓፂቡ በሲሉ ብቑመት ተመቲሩ ተቐሪቡሎ። ዓይኒ ዓተር በሲሉ ተቐሪቡሎ። ዓይኒ ዓተር ናይ ዓድና እንተተጠቐምና ዝበለፀ እዩ። ፒዘ ለከዓ ክንጥቀም ንኽእል ኢና፣ ግን ናይ ዓድና ዓይኒ ዓተር ኦርጋኒክ እዩ፣ ሙሉእ ትሕዝቶ ዘለዎ እዩ። ኮሚደረ ብደቂቕ ዝተመትረ ቀሪብና ኣለና። ሽጉርቲ ቀይሕ፣ በርሰሜሎ፣ ሽጉርቲ ፃዕዳ ቀሪብና ኣለና። ጉዕ በርበረ፣ ዘይቲ ከዓ ዘይቲ ስምስም ተጠቂመ ኣለኹ። ዘይቲ ስምስም ደጋጊምና ኢና ኩሉ መዓልቲ ዘለዎ ትሕዝቶ ንጥቕምን ንገልፆ። ስለዚ ክንጥቀመሉ ብጣዕሚ እየ ዘተባብዕ። ሓራይ ከምቲ ኩሉ መዓልቲ ንገብሮ ካብ ምቕላው ሽጉርቲ ወፂእና ኢና ዘለና። ኩላትና ወፂእና ክንከውን ናብ ገገዛና ብጣዕሚ እየ ተስፋ ዝገብር፣ ምክንያቱ ዝተቀላለወ ጥቕሚ ስለ ዘይብሉ ንጥዕና እውን ጠቃሚ ስለ ዘይኮነ ዘይተቀላለወ ክንሰርሕ ፅቡቅ እዩ። ስለዚ ሕጂ ነቶም ናይ ቀመማት ናይ ኣሕምልቲ መጀመርታ ኩሎም ብሓንሳብ ክሰኽትቶመ ኣራይ 2 ሽጉርቲ ቀይሕ ብደቂቕ ዝተመትረ፣ 3 ማንካ ጣውላ ብደቂቕ ዝተመትረ፣ ፐርሰሜሎ ፐርሰሜሎ እውን ክንጥቀመሉ ብጣዕሚ ፅቡቅ እዩ። ፅቡቅ ትሕዝቶ እዩ ዘለዎ። ከም ኩሎም ኣሕምልቲ ብቪታሚናትን ማዕድናትን ሃፍታም እዩ። ኣብ ርእሲኡ ከዓ ኣንቲ ኦክሲደንቲ ትሕዝቶ ኣለዎ፣ ምክንያት ንዘይጠቅም ኣብ ኣካላትና ዘሎ ነገራት ዝፀርጉ ማለት እዮም። ሓደ ማንካ ጣውላ ሽጉርቲ ፃዕዳ ተጠቂመ ኣለኹ። ኣብ ሽጉርቲ ፃዕዳ ዘሎ ትሕዝቶ እውን ብጣዕሚ ፅቡቅ ትሕዝቶ እዩ። ሽጉርቲ ፃዕዳ ከዓ ኩ ዳርጋ ኩሉ ሰብ ይጥቀመሉ እዩ። ፅቡቅ ዝኾነ ትሕዝቶ እዩ ዘለዎ። ዝተዓፅወ ሻም ብቆታት ይኸፍት እዩ፣ ንብዙሕ ሕማማት ይከላኸል እዩ። ስለዚ ክንጥቀመሉ ሽጉርቲ ፃዕዳ እውን ብጣዕሚ ፅቡቅ እዩ። ኮሚደረ ኣብ ኮሚደረ ትሕዝቶ ዘለውን ኣዝዩ ኣዝዩ ሃፍታም ካብ ኣሕምልቲ እዩ ከዓ ኮሚደረ። ስለዚ ብናይ ጥዕና ዝኾነ ኣሰራርሓ ክንሰርሖ ከለና ከይተቀላለወ ከዓ ብጣዕሚ ፅቡቅ እዩ። ስለዚ ዘይቲ ስምስም ከዓ ይጥቀም ኣለኹ። ኩባያ ርብዒ ጎደል ይጥቀም ኣለኹ ማለት እዩ። ነዚኣ ከምዚኣ ጌርና ኩለን ብሓንሳእ ጌርና ንስኽትተን ኢና።

ዓይኒ ዓተር ዝበሰለ ዓይኒ ዓተር ተኣርዩ ተሓፂቡ ክበስለልና ምእንታን ክሕግዘና ከዓ ሊኽና ይኹን ሓድር ንኽእል ኢና። ዝበሰለ ዓይኒ ዓተር ማለት እዩ ኣዝዩ ፅቡቕ ትሕዝቶ እዩ ዘለዎ። ዓይኒ ዓተር ብፕሮቲን ሃፍታም እዩ ምስ ቆርበቱ ስለ ዝኾነ ከዓ ብቪታሚንን ብቪታሚናትን ማዕድናትን እንተላይ ብፅሕጊ ሃፍታም እዩ ማለት እዩ። ስለዚ ፅቡቕ ትሕዝቶ እዩ ዘለዎ እሞ ከዓ ናይ ዓድና ዓይኒ ዓተር ኦርጋኒክ እዩ ማለት እዩ። ቀመማት ክገብረ ቀመማ ልጫ ሓደ ማንካ ሻሂ ቀመማ ልጫ ገብር ኣለኹ። ፍርቂ ማንካ ሻሂ ኮረሪማ

ጨው ከም ኣድላይነቱ ኢና ንገብር ማለት እዩ። በርበረ ጸሊም ኩሉ ቀመማት ነናቱ ዝኾነ ጽቡቕ ትሕዝቶ እዩ ዘለዎ።

ካውለና ንድንሽናን በሲሉ ስለ ዝኾነ ሓንሳብ ሽሉቕ ኢሉ እንድሕር ኢሉልና ተሰማሚዑልና ኣውሪድና ንምግቢ ከነዳልዎ ኢና ማለት እዩ።

ሓራይ ወዲ ኣላ ተሓዋዊሳትልና ብሓንሳእ ተሸሪቆናልና ኣለዋ ከምዚኣ ጌርና ሰማማ ዓቢልና ኩለን ቀመማታ ናስቤዛኣን ኣትየን እየን ስለዚ ከምዚኣ ጌርና ነውርዳ ኣብ ፅቡቅ ዝበልናዮ መቐረቢ ገልቢጥና ከዓ ኩሉ ግዜ ኣብ ፅቡቅ መቐረቢ ኣቀራርባና ነቲ ዝሰራሕናዮ ምግቢ ተወሳኺ ሸውሃት ወይ ከዓ ጣዕሚ እዩ ዝፈጥረሉ ማለት እዩ

ከምዚኣ ጌርና ተዓራሪ ኣቢልና ኣፀባብቕ ኣቢልና ኣብ ፅቡቕ መቐረቢ ጌርና ንምግቢ ነዳልዋ። እቲ ኣብኡ ደሎ ትሕዝቶ ብጣዕሚ ብናይ ጥዕና ኣሰራርሓ ከዓ ዝተሰርሐ ብጣዕሚ ኩሉ ፅቡቕ ትሕዝቶ እዩ ዘለዎ ማለት እዩ። ስለዚ ከምዚኣ ጌርና ምስቅጫ ስገም ምስ ባኒ ባኒ እውን ባኒ ስገም እንትኾነ ዝበለፀ ምስ ዋላ ብተሓዋወሰ ሓርጅ ጣፍ ሓርጅ ስገም ኩሉ ጌርና ሓዋዊስና ሰንኪትና እውን ምስኡ ክንቅርቦ ንኽእል ኢና ማለት እዩ። ከምዚኣ ጌርና ንምግቢ ነዳልዋ። ከም ካልኣይ መግቢ ክንጥቀመሉ ንኽእል፣ ከም ቀዳማይ፣ ከም ካልኣይ፣ ከም ኩሉ ክንጥቀመሉ ንኽእል። ምክንያቱ ሙሉእ ትሕዝቶ ሒዙ ዘሎ መግቢ እዩ ማለት እዩ። ካውሎ ፊዮሪ ምስ ድንሽ ምስ ዝበሰለ ዓይኒ ዓተር ኢና ኣዳሊና ደለና ማለት እዩ። ሕጂ ኣብቲ ድንሽ እንድሕር ደኣ ርኢና ድንሽ ካርቦሃይድሬት እዩ፣ ናይ ፀዓት መግቢ እዩ። ኣብቲ ቅራፉ ከዓ ምስ ቅራፉ ስለ ዝኾነ ኣብቲ ቅራፉ ከዓኒ ብዙሕ ዝኾነ ትሕዝቶ እዩ ዘሎ ማለት እዩ። ምክንያቱ ኣብቲ ቅራፍ ብዙሕ ግዜና ንገልፆ እቲ ድበዝሐ ትሕዝቶ ሃብቲ ናይቲ ናይ መግቢ ብጣዕሚ ኣብቲ ቅራፍ እዩ ዘሎ። ክትሪኦ ከለካ እቲ መፅናዕቲ ናይ መግቢ ዳርጋ ነቲ ቅራፍ ጥራሕ ክትበልዕ እዩ ክስታይ ዝገብረካ ማለት እዩ። ምክንያቱ ኣብቲ ቅራፍ ዚንክ ኣሎ፣ ካልሽም ኣሎ፣ ፖታሽም ኣሎ። እንደገና ፀረ ረክሲ ዝኾነ ትሕዝቶ ስለ ዘለዎ ንቆርበት ሓጋዚ እዩ። ንፀቕጢ ደም፣ ንሽኮር፣ ንምቁፅፃር ሓጋዚ እዩ። ስለዚ እዝን ካልእን ብዙሕ ትሕዝቶ እዩ ዘለዎ ማለት እዩ። ኣብቲ ቅራፍ ድንሽ እየ ዝብል ዘለኹ። ኣብቲ ካውሎ ፊዮሪ ከዓ ካውሎ ፊዮሪ ከዓ ኣዝዩ ካብ ኣሕምልቲ ሃፍታም መግቢ እዩ ማለት እዩ። ሃፍታም ኣሕምልቲ እዩ። ከም ኩሎም ኣሕምልቲ ብቪታሚናትን ማዕድናትን ሃፍታም እዩ። ቪታሚናትን ማዕድናትን ክንብል ከለና ንምሕማም ዝከላኸሉ መኣዛታት ኩሎም ማለት እዮም። ኣብ ካውሎ ፊዮሪ ከዓ ተወሳኺ ብቪታሚን ሲ ሃፍታም እዩ። ቪታሚን ኬክ ኣለዎ። እንደገና ውሑድ ካርቦሃይድሬት ኣለዎ። ናይ ፀዓት ከዓ ማለት እዩ ውሑድ ፀዓት ከዓ ኣለዎ። ነታ ፀላም ከብድና ዘፅሪ ኢንዛይምናትና ከዓ ንዕኡ ብደንብ ንኸፅሪ የንጥፎ ማለት እዩ፣ ንጡፍ ይገብሮ ማለት እዩ። ስለዚ ብጣዕሚ ፅቡቕ ትሕዝቶ እዩ ዘሎ ኣብቲ ካውሎ ፊዮሪ። ኣብቲ ዓይኒ ዓተር ከምቲ ኩሉ መዓልቲ ንገልፆ ብፕሮቲን ሃፍታም እዩ ኩላትና ከም እንፈልጦ ማለት እዩ። ምስ ቅራፉ ብምዃኑ ግን ብቪታሚናትን ማዕድናትን ፅሕ ግን ከዓ ሃፍታም እዩ ማለት እዩ። በዓል ፐርሰሜሎ፣ በዓል ሽጉርቲ ፃዕዳ ነናቶም ዝኾነ ፅቡቕ ዝኾነ ከምቲ ኩሉ ግዜ ንገልፆም ፅቡቕ ዝኾነ ትሕዝቶ ኣለዎም ማለት እዩ። ሽጉርቲ ቀይሕ፣ ሽጉርቲ ቀይሕ እውን ብጣዕሚ ፅቡቕ ትሕዝቶ እዩ ዘለዎ። ስለዚ እዚ ኩሉ ደሚርካ ክረአ ከሎ ኣብቲ ቀመማት ከዓ ቀመም በርበረ ፀሊም እንድሕር ዳኣ ርኢና ብዙሕ ፅቡቕ ትሕዝቶ እዩ ዘለዎ። በርበረ ፀሊም ከዓ ጎዳእቲ ዝኾኑ ነፃ ራዲካልስ ዝበሃሉ ኣብ ኣካላትና ዝፈርዩ ንዓታቶም ናይ ምፅራክ ባህሪ ኣለዎ ማለት እዩ። ስለዚ ኩሎም ቀመማትና ንናቶም ትሕዝቶ ኣለዎም። እዚ ኩሉ ደሚርካ ክረአ ከሎ እዛ ናይ ሎሚ መዓልቲ ምስቲ ኣሰራርሓ ከዓ ናይ ጥዕና ዘይተቀላለወ ብምዃና እቲ ብማይ ዝበሰለ እቲ ድማ ኩለን ብሓንሳእ ጌርና ሸሊቑና ኢና ሰሪሕናየን ማለት እዩ። እቲ ኣብኡ ተጠቂምናሉ ዘለና ቅብኣት ከዓ ዘይትስምስም እዩ። ዘይትስምስም ከዓ ከምቲ ኩሉ መዓልቲ እንገልፆ ብብሉፃት ስብሕታት ኣዝዩ ፅቡቕ ትሕዝቶ ዘለዎ ፅዑይ ኮለስትሮል ዝውንን ንደም ንፀቕጢ ደም ንሽኮር ንምቁፅፃር ጥቕሚ ዘለዎ ብጣዕሚ እዝን ካልእን ከዓ ኣብ ዘይቲ ዝስምስም ኩሉ መዓልቲ ኢና ንገልፆ ማለት እዩ። ፅቡቕ ትሕዝቶ እዩ ዘለዎ። ስለዚ ካብ ዘይቱ ኣትሒዝካ ኩሉ ኣብዚ ዝኣተወ ቀመማት ኣዝዩ ንጥዕና ኣገዳሲ እዩ ማለት እዩ። ስለዚ እቶም ፀዓት ክንደሊ ውሕድ በለ ጌርና ክንምገቦ ፅቡቕ፣ ምክንያቱ ኩሉ ናይ ፀዓት መግቢ እዩ ማለት እዩ። ካውሎ ፊዮሪ ውሕድ ፀዓት ኣለዎ፣ ግን እቲ ዝበልክዎ ጥቕምታት ኩሉ ከዓ ኣለዎ ማለት እዩ። ስለዚ ናይ ሎሚ መዓልቲ ካውሎ ፊዮሪ ምስ ድንሽ ምስ ዓይኒ ዓተር ኣብዚኣ ወዲእና ኣለና፣ ምስ ዝበሰለ ዓይኒ ዓተር ኣብ ዝመፅእ ሰሙን ብካልእ ትሕዝቶ ክሳብ

0: ኤርትርያ ዓዳለት እጅትማዕየ ትግል ትተእከድ ለጋ ጅህድ ውሄራሩ ኤርትርያ ልትመልኩ ፈርያት ሓርስ ወኣርዛቅ ጠቢዓት ወበዕድ ልትረከብቱ እትሊ ምን 26 ኣቕሊም ስዊዘርላንድ ለመጸው ብዙሓን መዋጥኒን ለሻረከውቱ ምህረጃን ሰፊረት ሶፍያ መጅልስ ሕቁቅ እንሳን መነዘመት መጅልስ ቅራን እተሓልፈ ወርሒ ጁን ለሃድጋቶ ርእስ እበ ከስስ ተውደ ሕቆ ላህበት እመሻረከት ዲብላት ቀዳማት ተእስእለት በልሰት መስኡል ሽኡን ሸዓብ ወጃልያት ኣሰይድ እስማዒል መሐመድ ኑር ብተረቱ ሃደፍ ናይ ለት ዲያስፖራ ለገብእ ምህረጃናት ሸዓብና እትሰዋልፉ እንዳሓፈዛ ዲብ ኣጀኒት ወሸባብ ሀውየት ወጣን እግልቲ ትረቤ ወትስባቅ ከም ስለይሁማ ለናይ ኣማን ሱረት ኤርትርያ ወኤርትርይን እግልቲ ዝህር ለኣማመኩምቱ ሸርሓ እትካቲ ማላ ምን ኤርትርያ ለጌሰት እሙራን ፈናኔን ለትከምኩም ፍርቀት ዓዳ ትበቀደመቱ ጽባጥ ናይር ለኣስመነ ማህረጃን እግል ኩሎም መሻርከት ሸሃዳት ሓምደ ልትሀየብ እትሃላ ኣቕሊም ግብለ ትበቀደመ ይዕፌ ልሔሰ ምን ቀወሺ ማህረጃን ሰነት 2016 እት ስዊዘርላንድ እንደገብኣ ተዓወታ
1: እዳረ ተቕሊም ግብለት ባሕር ቀያሕ ሄረር ፈዓልየት በርናምጅ ሽቑል እቲ እቅትሳድ ወእጅትማዕየት ናይ ሰርሰነት 2016 ለጌመ ምህድግ እቲ ዮም 4 ጁላይ ዲ በመዲነት ዓሰብ ሰርገለት እታ ጅትማዕ እቲ መጃላት ሕሳእያት ወንዛም ጂኦግራፊያዊ ሓብሪ ወስዖት ከተማት ማይ ሽብህ መዲነት ዕዲ ወመዲነት ዓሰብ ብናው ዓማር ሓርስ ሽቅየት ወእሳናይ ሽርዓት ከተማት ተዕሊም ወመሻርከት ኣወልዳንሳት ክምሰልማ ከተማት ዓፍየት ወሕማም መለርየት ወእግል ዳፍዖቱ ለገብእ ጅህድ ብዋስዕ ትቀደመ ወጌማም ገበአቱ ኣብ ኣሳስላት ቀደማ ተቕሪር እቲ 10 ሰማን ረውደት ክልአ ናይ ኣወላይት ወምግባይት ደረጀት መዳርስ ወኣብያት ሰከን ሙደርሲን እቲ ዳረት ደዋይ ኣፋም ቦሄ ሰማን ወሱክ ኣፍሱል ትበና እምበለሊ እቲ መርከዝ ሸትል ኣቦ ለትፍናት ሓምለ ወኣፈዋከ ክምሰልማ ተመርወ ዓርከ ከባይ ክምሰል ትሸተለ እቲ 5 ሄክታር ለትዘርአ ድንሽ ጥዑም እግል 34 ሓረስታይ ክምሰል ተሃየባ እቲ 500 ሄክታር እየ ክለመት ኪሎሜትር ኣሽርዓት ክምሰል ትሸቀ ወክምሰና ትሓበራ ሓክም እቕሊም ግብለት ባሕር ቀያሕ ሰፊር መሓመድ ስዒድ መንታይ ተካቲማ ናይ ላጌማ እታ ኣስማዕያ ከሊመት ግል በርናምጅ ፈዓልየት ለፈግራ እትልም ሽቑል ኣብ መጆብ ላዕላ ወቕቲ ሕቆለ ሓመዳ እቲ ተለያ ስስ ወርሕ ፈዓል ለገብእ በርናምጅ ኣብ ሰፋየት ግል ዝሰርገል ክምሰልቦ ኣትፋቐዳ እቲ ቕሊም ዓንፀበ ደጉስ እቲ ደረጀት ወርከዮት ላበፅሐ ሕማም ጥጋዕ እግል ልትከራዕ እቲ መቓርሖት መእስሳት ዓፍየት ወሰብ ሽርከት እግል ልትደቀብ ክምሰሉማ ፈዛዓት ሙጅተማዕ ለወቅል ወራታት ዝያድ እግል ልትከደም ኢሉ እቲ ፍርዕ ውዛረት ዓፍየት ቕሊም ዓንፀበ መስኡል ውሕዳት ዳፍዖት ወራቐቦት ሕማም ጥጋዕ ኣሰይድ ኪሮስ ሰረቐ ትላካ እታ መላለት ለትረእቱ ድዋራት ለነብር ሸዓብ ኣብ ደረጀት ዓይላት ግልስስስ እግለ 3 ሰነት ለቐድም ለምስያት ክምሰል ተሃየባ ኣብ ፍንቱይ ግል ዓመስየኒ ለተውዚዕ ክምሰል ኣተላለ ሓበራ ኣሰይድ ኪሮስ ኣብ ተውሳ ክትመደት ከረም ገሽለት ሕማም መላርየት እግል ኢትሳድፍ ሳደፈት ምንገብሄን እቲ ሓንቲ መራቐበት እግል ትእተ ኩለን መእስሳት ዓፍየት ለትሓዘ መዳሊት ዋድያት ክምሰል ኣለያ ዲብል ሓብር ምን ወርሒ ጁን እስከ ዲሰምበር ለሃላ ኣውርሓት ሓናኒት ለትትፈረሪ እቲ ውጡይ ሒን ሰበት ገብአ መታብዓት ክምሰል ገብእ ወትድዋራት መላርየት ለነብር ሸዕብየን እግል ሳልሳይት ኢነት ላሙስያት እግል ታየብ መዳሊት ገብእ ክምሰል ኣላ ኣፍሃማ እቲ ዓድና እትሊ ወክድሊ 3 ጅንስ ሓናኒት ክምሰል ለያ ኣስክላ ኣበለገባ ሓፍዝ ትወድሓ መክተብ ዓመል እቲ ሙዲሬት ግንዳ እቲ ቃኑን ዓመል ለረከዘ መሓደራት እትዮም 2 ጁላይ ግል ኣዋልድ ኣንስ ኣግዳየኒ ግል ሸቃላ ኣዋልድ ኣንስሳት ነዘማ እተ መሓደራት ብኣሳስ ኣዋጅ ዕልብ 118 2001 እቲ ቃኑን ዓመል መንገፎ ወዓፌት እቲ ክል ሽቑል ቀደይ ዕምስ ወሕርስ ማህየት ወሕቁቅ ናይ ሳምን ወሖል ዕርፍ ክምሰልማ ምስሉ ለልፃበት ቀደይ በኸስስ እቲ መክተብ መመቕርሓይ ካድም ሰይድ ያሲን መሓመድ ተውዲሕ ቀደማ ሃደፍ ናይ ለመሓደራት ፋሃም ሙጅተማ ኣብዓመት ናይ ኣወለድ ኣንሳት የነ ፍንቱ ይግል ትትወቀል ክምሰል ተለሓበራ ዳንያ ኣወላይት ደረጀት ማሕከመት ዓመል እቕሊም ቅብለት ባሕር ቀያሕ ኣሰይድ ዳዊት ወልደ ንጉስ ኣገለ ማሕከመት ዓመል ወራታ ለኸስስ ሸርሕ ቀደማ መስኡል መክተብ ዓመል ወመንጎ እጅትማዕየት እቲ ሙዴሬት ግንዳ ሰይድ እብራሂም ዑመር ብተረቱ ዓዋዲ ዴራይ ግል ልብደ ገብል ሃላ ትፋዝዖት ዝያድ ክምሰል ትከድምሉ ኣካዳ ዓይሳም ዋሒሳት መተቕብለትና ዲብ ኣኽባር

ሰላም ዝኸበርኩም ተኸታተልቲ መደባት ስፖርት ሰሙናዊ ፍጻመታት ስፖርት ውሽጢ ሃገርን ወፃእን ሒዝናልኩም ቀሪብና ኣሎና። ክሳብ ፍጻሜ መደብና ምሳና ክትፀንሑ ብክብሪ ዝዕድመኩም ኣሚር ዓልየ ሰናይ ምክትታል።

0: ምምሕዳር ዞባ ማእከል ምስ ክፍሊ ባህልን ስፖርትን ናይቲ ዞባ ብምትሕባር ን4 ንኡሳን ዞባታት ናይ ብሽክለታ ሓገዝ ኣበርኪቱ።
1: ምምሕዳር ዞባ ማእከል ምስ ክፍሊ ባህልን ስፖርትን ዞባ ማእከል ብምትሕባር ንንእሳን ዞባታት ሰረጀቓ በሪኽ ጋላ ነፍሒ ኣኽርያ 16 ብሽክለታ ዳኮርሶ ነፍሲ ወከፈን 4 ብሽክለታ ሙሉእ መቀያሪ ኣቑሑትን ሓጊዙ። ኣብቲ ብሓሙስ 2 ሓምለ ኣብ ቤት ፅሕፈት ፌደሬሽን ብሽክለታ ዞባ ማእከል ዝተኸየደ ናይ ምርኻብ ስነ ስርዓት እምበኣር ሓላፊ ምክትታል ፌደሬሽናትን ንኡሳን ዞባታትን ኣቶ ሳዕረ ዮሃንስ ኣብ ዘስምዑ ቓል ምምሕዳር ዞባ ንምትብባዕ ካብ ነዊሕ ዝሓሰቦ ዝነበረ ከም ምዃኑን ከም መቐፀልታ ናይ ዝሓለፈ ዓመታት ድማ ሎሚ ከም መፈለሚ መበገስ ዝኾና ይወሃብኦም ከም ዘለዎ ሓቢሩ። ምምሕዳር ዞባ ማእከል ቅድሚ ሕጂ ንምትብባዕ ደቂ ኣንስትዮ ከምዚ ዓይነት ሓገዝ ኣብ ዝተፈላለየ ግዜ ንንኡሳን ምምሕዳራት ምትብባዕ ኣካይዱ ምንባሩ ይዝከር።
0: ሊግ ዞባ ማእከል ትማሊ ሰንበት ብ2 ግጥማት ክቕፅል እንከሎ ናይ ደቂ ኣንስትዮን ናይ ካልኣይ ዲቪዥን ግጥማትን ድማ ብዓርብን ቀዳምን ቀፂሎም ተኸይዶም።
1: ሰዓት 2 ኣስመራ ቢራ ኣንጻር ደንደን ገጺመን ደንደን ምስ ቀይሕ ባሕሪ ማዕረ 30 ነጥቢ ክስጉማ ዝቕንያ ደንደን ተዓዊታ ክትጸንሕ ጸወታ ናብ ረብሓ ንምቕያር እንተኣተወት ኣብዝሓለፈ ንቐይሕ ባሕሪ ማዕረ ዘውፀታ ኣስመራ ቢራ ንደንደን እውን ኣይነሓፈታን። ጸወታ ብክልቲኡ ወገን ጽቡቕ ተወዳዳርነትን ኩዕሶ ናብ ክልቲኡ ልዳት ካብ ምኻድ ኣይዕረፈትን። ጸወታ ባዶ ባዶ ድሕሪ ምቕጻሉ ኣብ መበል 82 ንደቕ ዮናታን ነጽር ኣብ የማናይ ማእዝን ቀሊዑ ናብ ልዳት ዝለኣኻ ኩዕሶ ፋኒል ኣስፋሃ ድማ ተቐቢሉ ብታሕቲ ቀሊዑ ናብ ሾቶ ምቕያር ጸወታ ብመሪሕነት ኣስመራ ቢራ ሓደ ባዶ ኮነ። ዝሰረፈ ግዜ ደንደን ሸቶ ንምዝጋብ ኣብ ዝሃድንሉ ዝነበረ እዋን ኣስመራ ቢራ ዝመፅዋ ኩዓሳሱ ብምውፃእ ንፀወታ ብመሪሕነታ ሓደ ባዶ ክዛዝሞ ክኢላ። ፀወታ ምስተወድአ ተፀወታይ ደንደን ሳምሶን ሚካኤል ኮነኢሉ እንተፀወታይ ኣንጻር ጋንቱ ብምህራሙ ብ2 ብጫ ብቀይሕ ካር ክወፅእ ከሎ ወዲ ጋንቱ ዴቨን ግብፃዊ ድማ ንዳኛ ብምፅራፉን ብምፍርሑን ብቀይሕ ብምዝጓጉ ኣብ ሜዳ ዘይተደልየ ምውጣት ተራእዩ። ብሉፅ ተፀወታይ ናይ ዝግጥም ዝተሰሜ ድማ ካብ ኣስመራ ቢራ ፋኒኤል ኣስፋሃ ኮይኑ። ቀፂለን ናብ ሜዳ ዝወረዳ ቀይሕ ባሕሪ ኣንጻር ኣዶሉስየን ቀይሕ ባሕሪ ማዕርያ ክትጓዓዝ ዝቐነየ ደንደን ስዕረታት ዓዚባ ኣትያ። ቀይሕ ባሕሪ ሞራል ረኺባ ንፀወታ ናብ ረብሓ ንምቕያር ኣትያ። ፀወታ ምስ ፈለመ ቀይሕ ባሕሪ ናብ ኣዶሉስ ተፀጊዓ ኣብ ተጥቅዓሎ ዝነበረት ግዜ ኣብ ሳልሳይ ደቂቕ ሳልሕ ስዑድ ብዘመዝገባ ሸቶ ሓደ ባዶ መሪሕነት ሒዛ። ኣዶሉስ ኩዓሳሱ ሒዛ ናብ ቀይሕ ባሕሪ ትፅጋዐ እንተነበረት ሸቶ ክሰልጣ ይከኣለን ቀይሕ ባሕሪ ንዕረፍቲ ሓደ ባዶ መሪሓ ውፅያ። ድሕሪ ዕረፍቲ ኣብ ዝቐፅለ ፀወታ ቀይሕ ባሕሪ ነቲ ሒዛቶ ዝነበረት መሪሕነት ብዓወት ምስ እትፍፅሞ ሻምፒዮንነታ እተውሕሰሉ ስለ ዝነበረ ነቲ መሪሕነት ዝነበረ ንክትዕቅቦ ከቢድ ስራሕ የድልያ ነበረ። ዝቐፀለ 45 ደቂ ካብ ፈተነ ሓሊፉ ሸቶ ክምዝገባ ይከኣለን ብከቢድ ወጥሪ ድማ ብመሪሕነት ቀይሕ ባሕሪ ሓደ ባሮ ተዛዚሙ። ቀይሕ ባሕሪ ብ33 ነጥቢ ብ22 ፀብለልታ ሸቶ ደንደን 30 ነጥቢ 10 ፀብለልታ ሸቶ ብምውህላል ደንደን ኣብ መዛዘሚ ንቀይሕ ባሕሪ እንተሰዕረ ፀብለልታ ሸቶ ስለ ተቐድማ ቀይሕ ባሕሪ ቅድሚ ሓደ ፀወታ ሻምፒዮንነታ ስለ ዘፍለጠት ኣብ ሜዳ ፅምብላ ካይዳ። ኣብዚ ግጥም ሳልሕ ስዑር ብሉ ተፃወታይ ናይ ዝግጥም ተፀዊዑ። ኣዶሉስ ብ27 ነጥቢ 11 ፀብለልታ ሸቶ ኣልተሕሪር ብ23 ነጥቢ 2 ፀብለልታ ሸቶ ኣስመራ ቢራ ብ22 ነጥቢ 2 ፀብለልታ ሸቶ ዘራእትን ጥሪትን 17 ነጥቢ 19 ዕዳ ሸቶ ኩባንያ ሰንበል 16 ነጥቢ 10 ዕዳ ሸቶ ኩባንያ ሰገን 15 ነጥቢ 3 ዕዳ ሸቶ ማይተመናይ 8 ነጥቢ ካብ ሳልሳይ ክሳብ ታሽ ኣይተርት ኣለዋ። ዝመፀ ሰንበት መዛዘሚ ቀይሕ ባሕሪ ኣንጻር ደንደን ኣዶሉስ ኣንጻር ኣስመራ ቢራ ፀወታ ተሰሪዕልን ኣሎ። እዚ ፀወታ ኣዝዩ ኣተኩሮስ ተዋህበዩ ቀይሕ ባሕሪ ሲዒራ ዋንጫ ንምውሳድ ደንደን ድማ ዓወ ዘዋፃ ኣዶሉስ ምስ እትዕወት ደንደን ምስ እትስዓር ኣዶሉስ ካልኣይ ደረጃ ክትሕዝ ስለ ትኽእል ኣስመራ ቢራ እውን ምስ ኣልተሕሪር ናይ ውፅኢት ፅልዋ ኣለወን። ስለዚ ሓያል ግጥም ይፅብየን ኣሎ። ሻምፒዮን ካልኣይ ዲቪዥን ደቂ ተባዕትዮ ኩዕሶ እግሪ ዞባ ማእከል 15 ክለባት ኣብ 2 ምድብ ኮይነን ከካይደው ዝወረሓ ውድድር ኣብ 2 ምድብ ቀዳሚትን ካልኣይትን ኮይነን ዝሓለፋ 4 ክለባት ትማሊ ቀዳም 6 ሓምለ ኣብ ስታድዮም ኣስመራ ንዋንጫ መንሓለፈት ኣብ ዝተኸየደ ኣኽርያ ኩባንያ ህንፃ ሳዋን ንዋንጫ በፂሐን። ፈለማ ደንደን ቢ ምስ ኩባንያ ህንፃ ሳዋን ተራኺበን 2:90 ደቂቕ ብዘይሸቶ ባዶ ባዶ ብምዛም ፌደሬሽን ዝሃበን ተወሳኺ 30 ደቂቕ ሸቶ ክሰልጠን ብዘይምኽኣሉ 120 ደቂቕ ብዘይሸ ሸቶ ባዶ ባዶ ስለ ዝተዛዘመ ፀወታ ናብ መፍለይ ፍጹም ቅላዕ ኣምሪሑ። ኩባንያ ህንፃ ሳዋ ድማ 4-1 ብፍጹም ቅላዕ ንደንደን ቢረቲዓ ንዋንጫ በፂሓ። ብሉፅ ተፃዋታይ ናይ ዝግጥም ካብ ኩባንያ ህንፃ ሳዋ ሮቤል ሃብተ ማርያም ተፀዊዑ። ቀፂለን ናብ ሜዳ ዝወረዳ ኣኽርያ ምስ ምምሕዳር ጎዳይፍየን ኣኽርያ ኣብ ሻምፒዮና ዘካየደ

0: ቶብጀክ ሓንቲ ግዜ ማዕረ ከይተሰዕረት መሪሕነት ዝመፀትን ከምኡ ድማ ኣብ ዋንጫ ሰማእታት ንደንደን ቢስዒራ ዋንጫ ሰማእታት ዘለዓለት እያ። ምምሕዳር ኣኽርያን ምምሕዳር ጎዳይፍን ኣብ መንጎኦን ሓያል ተወዳዳርነት ኣርእየን። ኣኽርያ ሓደ ባዶ መሪሓ እንተወዓለት ኣብ 9 ሸቶ ብዝተመዝገባ ምስ ጎዳይፍ ሓደ ብሓደ ኮይነን ተወሳኺ 30 ብዝተዋህበን ፀወታ ሓደ ብሓደ ብምዛሙ ሓንቲአን ንምፍላይ ናብ ፍፁም ቅልዓ ምሪሐን። ሓለውሉዳት ኣኽርያ 4 ኩዓሳሱ ብምምካን ፀወታ ብዓወት ኣኽርያ 2 ባዶ ተዛዚሙ። ኣብዛ ግጥም ሓለውሉዳት ኣኽርያ እሰይ ሃብቶም ብሉ ተፃዋታይ ናይ ዝግጥም ተፀዊዑ። መዛዘሚ ፀወታ ቀዳም ደንደን ቢ ምስ ምምሕዳር ጎዳይፍን ደረጃ ኣኽርያ ምስ ኩባንያ ህንፃ ሳዋ ድማ ንዋንጫ ክገጥመየን። ብዓርቢ 5 ሰነ ሊግ ደቂ ኣንስትዮ ኩዕሶ እግሪ ዞባ ማእከል ኣብ ስታድዮም ኣስመራ ብዝተሰርዐ ደንደን ንገጀረት ብምስዓር ቅድሚ ሓደ ፀወታ ሻምፒዮንነት ኣፍሊጣ። ደንደን ኣንጻር ገጀረት ትገብሮ ግጥም ንሻምፒዮንነታ ወሳኒ ነይሩ። ደንደን ፀወታ ናብ ረብሓ ንምቕያር ኣትያ። ደንደን ቅድሚ ዕረፍቲ ድሕሪ ረፍትን ብዘመዝገበተን ሸቶ ፀወታ መሪሕነት ደንደን 4-1 ተዛዚሙ። ደንደን ካብ ኢንሹራንስ ብ5 ነጥቢ ጸብለል ብምባል ቅድሚ ሓደ ፀወታ ሻምፒዮንነት ኣፍሊጣ። ብልስ ተፃዋቲት ናይቲ መዓልቲ ዝተሰሜት ድማ ካብ ደንደን ዮርዳኖስ ካሕሳይ። ኣብቲ ዕለቲ ውርድረን ዘካየዳ ዕዳጋ 5 ምስ ምምሕዳር ሰንበልየን ክልቲአን ከይተሰነነፋን ፀወተን ብዘይሸቶ ባዶባዶ ዛዚመንኦም። ኣብዚ ግጥም ተፃዋቲት ዕዳጋ 5 ቅሳነት ዓንዶም ብልዚ ናይ ዝግጥም ተፀዊዓ። ናይ 11 ፀወታ ደንደን 33 ነጥቢ፣ ኢንሹራንስ 28፣ ኩባንያ ህንፃ ሰገን 22፣ ገጀረት ጎዳይፍ 8፣ ዕዳጋ ሓሙስ 6፣ ምምሕዳር ሰንበል 4 ነጥቢ ሒዘን ካብ ቀዳማይ ክሳብ 7ይ ተርታ ሒዘን ይርከባ። ብፌደሬሽን ብሽክለታ ዞባ ማእከል ተወዲቡ ዝካየድ ናይ ሓደ መዓልቲ ውድድር ክራይተሪዮም ትማል ሰንበት ኣብ ከባቢ ሲኔማ ሮማ ተኻይዱ።
1: ቅዳምቲ ዳኮርሶ ኣብ ከባቢ ሲኔማ ሮማ ብሰንበት 5 ሓምለ ውድድሮም ኣካይዶም ኣለዎም። ኣብቲ ዕለት 42 ኪሎ ሜትር ንምሽፋን ኣንጊሆም ውድድሮም ዘካይዱ ቅዳምቲ ዩዝ ወይ ኮዘቴ ኣብ ዘካይዶ መሳጥ ውድድር ኣብ ቀዳመይቲ ናይ ማእከል ቅፅበታ ውድድር ቀዳማይ ኢማኑኤል ጭዓይ ካብ ኤቢኤን፣ ካልኣይ ናታን ሳሙኤል፣ ሳልሳይ ነስራላህ ኣብዱራዛቅ ክልቲኦም ካብ ደንደን፣ ራብዓይ ዮናዳብ ሚካኤል ካብ ኤቢኤን ክዕወትን ከለዉ ኣብ ካልኣይቲ ቅፅበታ ውድድር ዝተዓወቱ ቀዳማይ እሰይ ወልዶ ሩፋኤል ካብ ትፅቢት፣ ካልኣይ ናታን ሳሙኤል፣ ሳልሳይ ነስራላህ ኣብዱራዛቅ ክልቲኦም ካብ ደንደን፣ ራብዓይ ተመስገን ሚካኤል ብውልቂ ተዓዊቶም። እሰይ ተስፋዝጊ ደንደን፣ ሲምሶን ክፍላይ፣ ሄኖስ ተኪኤ ክልቲኦም ካብ ትፅቢት፣ ሳይሞን ምርሓፅን ካብ ደንደን ኣብ ሳሴቲ ናይ ማእከል ቅፅበታ ውድድር ዝተዓወቱ ተቀዳደምቲኦም። ብሁሉል ነጥቢ ድማ ቀዳማይ እሰይ ተስፋዝጊ ካብ ደንደን፣ ካልኣይ ናታን ሳሙኤል ካብ ደንደን፣ ሳልሳይ ሲምሶን ክፍላይ ካብ ትፅቢት ዕውታት ክራይቶሪም 2026 ናዩዝ ወይ ኮተቴ ኮይኖም።
2: ሓይል ናተይ እኳ ኣብ ስፕሪንት እንዲ ስፕሪንት ዝሰርሓ ሎ ወርሻዕ ስፕሪንተር እየ ነረ መራሕጅን ስፕሪንተር እየ ኣሎ ወላ ሃዲምካ ናይ ምውዳእ ኣብቲ ናይ ማንካታት እውን ዓቕሚ ለኒ ክውድእ ክእል እየ ፈቲነ ነረ ከዓ ሃዲምና 3 ዙርያ ምስ ዘርና ኣልጊቦምና ምስል ጎብና ከዓ ስፕሪንት ፈቲነ ስዒራ ተደስቲን ክስዕረኒ ተስፋ ገራእቲ ነረ ኣብቲ ቀዳሚይቲ ረኸብኩን ኣብታ ካልኦይቲ ከዓ ትራታ ውፅኢ ተወድጋ እንታይ እሱ ስዒርዋ ኣሳሰይቲ ከዓ ወዲቁ ሱ ካብኡ ኣነ ስዒራ እሱ ምስ ወደቐ ኣነ ፈቲነ ኣነ ስዒረ ካልኣይ ዲቪዥን ሰጊረ እውን ከም ዘለኹ ዓወት ክቅፅሎ የደሊ ካብ ዘለኹ ካብ ፈቲን ክወርዳ የደሊኒ ኩሉ ሻዕ ሲ ኣብቲ ስፕሪንትን የፀቅ ዘለኹ ኣነ ስፕሪንት ኩሉ ሻዕ ከምፅእ ከዓ ተስፋ ክፅዕር እየ
1: ቀፂሎም 61.1 ኪሎ ሜትር ሸፈኑ ጁኒየር ወይ ማእከሎ ተቀዳደምቲ ተመሳሳሊ ውድድር እዮም ኣካይዶም። በዚ መሰረት ኣብ ቀዳሚይቲ ናይ ማእከል ቅፅበታ ውድድር ቀዳማይ ዩኤል ሚካኤል ካብ ደንደን፣ ካልኣይ ሮሚዮ ግብፃዊ ካብ ደቡብ፣ ሳልሳይ እሰይ ኪዳነ ካብ ደንደን፣ ራብዓይ ሴማ ፈወርቂ ካብ ኣስቤኮ ክኾኑ ከለዉ ኣብ ካልኢቲ ኢንተርሚድት ዝተዓወቱ ድማ ቀዳማይ ናታን ሃብቲኣብ፣ ካልኣይ መሓሪ ኣኽሊሉ ክልቲኦም ካብ ኤሪቴል፣ ራብዓይ ሴማ ፈወርቂ ካብ ኣስቤኮ ዕውታት ኮይኖም። ኣብ ሳልሴቲ ናይ ማእከል ቮላታ ቀዳማይ ኣራን ፍጹም ካብ ኤሪቴል፣ ካልኣይ እሰይ ክዳነ፣ ሳልሳይ ዩኤል ሚካኤል ክልጥዮም ካብ ደንደን ክዕወትን ከለዉ ብሁሉል ነጥቢ ድማ ቀዳማይ ዩኤል ሚካኤል ካብ ደንደን፣ ካልኣይ እሰይ ክዳነ ካብ ደንደን፣ ሳልሳይ ድማ ኣራን ፍጹም ካብ ኤሪቴል ዕወታት ውድድር ክራይቶሪም 2026 ናይ ማእከሎት ተቕዳደምቲ ኮይኖም።
3: ፅቡቅ ምድላውሎ ፅቡቅ ነይሩ ወላይ በቲ ኣሰልጣኝና ዝሃበና ፎርሜሽን ገለ ፅቡቅ ነይሩ ምድላው ኮይኑ ፅፉፍ ዝነበር ምድላው እዩ ነይሩ ኩሎም ኣባ ዝነበሩ ተደፈየ ሙሉ ሰሪሐ ሙሉ እየ ኩሎም ወላይ በቲ ናይ መጀመርታ ዲዛስተር ዝሓዝኩ ነበርኩ ንዓይ ነቲ ካልይን ኣብ ፅቡቅ ስገብ መወዳእታ ሪድኦት ገይሮም እኒ ካብኡ ዝተረፈወ ተዓወታት ወሪ በዓልና ምፅና ኢና።
1: ተቀዳደምቲ ደቂ ኣንስትዮ ኣብ ዘካየድኦ 61.1 ኪሎ ሜትር ውድድር ድማ ናድሮት ፀጋይ ካብ ደቡብ፣ ሮምና ጉዑሽ ካብ ደንደን፣ ሄርሜላ ስምኦን ካብ ደቡብ፣ ሮዚና ብርሃነ ካብ ደንደን ኣብ ቀዳሚይቲ 21.15 ኪሎ ሜትር ዝነበረት ኢንተርሚድየት ቅፅበታዊ ውድድር ክዕወታ ከለዋ ቀፂላ ኣብ መበል 42.3 ኪሎ ሜትር ኣብ ዝተካየደት ካልኤቲ ቅፅበታዊ ውድድር ድማ ናድሮት ፀጋይ፣ ሄርሜላ ስምኦን፣ ሮምና ጉዑሽ፣ ሮዚና ብርሃነ ተዓዊተን ናይ 5 3 2 1 ነጥቢ ወሲለን

0: ተማሳሊከም ናይ ቀዳመይቲ ቅፅበታ ውድድር መወዳእታ ቮላታ 31.1 ኪሎ ሜትር ኣብ ዘካየድኦ ሳልሴይቲ ካብ 8 ክሳብ 2 ነጥቢ ንቀዳሞት 4 ተቀዳደምቲ እተውህብ ድማ ናርሁ ፀጋይ ካብ ደቡብ፣ ሮምና ጉዑሽ ካብ ለንደን፣ ሄርሜላ ስምኦን ካብ ደቡብ፣ ሞናኒዛ ርኣያ ካብ ጀርመናዊት ክለብ ካንዮን ተዓዊተን። ብህሉል ነጥቢ ድማ ኣብ ናይ ማእከሎት ሄርሜላ ስምኦን ሮዚና ብርሃነ ኣኸቲላ ክትዕወትን ከላ
1: ፀወታ ብሓፈሻ ፅቡቅ ነይሩ። ብናይ ጁኒየርን ኣብቲ ናይ ኤሊስካ ሳልሰይቲ ብኮይነ ምዕዋተይ ብጣዕሚ ሕጉስት እየ። ኣብቲ ናተይ ፊል ስለ ዝሰራሕ ኩሉ ኢኻ ዝዓወተ ዝከምፀ ክኢለ ዘለኹ ሳላይ ሚክኤል ቱክ ኢኻ እቲ ናይ ጁኒየርን ናይ ኤሊስትን እኳ ብዘለናዮ ሓይሽ ምክንያቱስ በይንና እንዳሕር ተኮይና ኦሮማይ ኣብቲ ናይ ሻምፒዮን ስለ ንፃወተ ዘለና ብዙሕ ፍሉይነት የብሉን። ኣብዚ ናይ ዞባ ማእኸል ፅቡቅ ኣሎ ማስ ብሓንሳብ ተኮናስ ፀገም ዘለዎ ኣይኮነን። ብሓንሳብ ምዃና ከዓስ መሊሱ ንዓና የብርትዐና ነቲ ፀወታ ከዓስ ድሓኒ ብመጠኑስ ቁርስ መቕረት ክህልዎስ ብሓንሳብ ክንከውን ኣለና። እቲ ሞናሊዛ በፂሓቶ ዘላ ደድሕሪኣ ንሕና ክንቅፅል ኣብዚ ሃገር ሓንቲ ፕሮፌሽናል ዘይኮነስ ብዙሓት ፕሮፌሽናላት ኢና ዘለና እቲ ዕድል ክንረክቦ ጥራሕ እዩ ዘለና ማለት ናትኩም ሓገዝ ናይ ፌደሬሽን ናይ ሃገራዊ ፌደሬሽን ተረኪብናስ ሓንቲ ሞናሊዛ ኣይኮነትን ዘላ ኣብዚ ሃገር ብዙሓት ሞናሊዛ እየን ዘለዋ እቲ ዕድል ጥራሕ ይከፈተልና እምበር ንሕናስ ክንበፅሖ ኢና ድብል ሕልሚ ኣለና።
0: ብሓፈሻ ድማ ናርዶት ፀጋይ ቀዳሚቲ፣ ሄርሜላ ስምኦን ካልኤቲ፣ ሩምና ጉዑሽ ድማ ሳልሴቲ ዕውታት ክራይቴሪየም 226 ናይ ደቂ ኣንስትዮ ኮይነን
2: ዝሓለፈ ዋርሕ ማለት እዩ ሓደጋ ሳይክል ኣጋጢምኒ ነይሩ። ሕጂ ግን ናብ ንቡር ጥዕናይ ተመይሰ ኣብ ፅቡቅ ኮንዲሽን እውን ኣለኹ ማለት እዩ ቁሩብ ዋሕዲ ትሬን ነይርኒ ሕጂ ግን ጥዕየረ ፅዒሮ ልየ ነዚ ዓወት ከዓ ክረክቦ ክኢለ ማለት እዩ። ደቂ ጋንታይ ብጣዕሚ ካብ ልበይ ከመስግነን ዝደሊ ኩሉ ዓወት ማለት ናይ ጋንታ እዩ። ጋንታ ብጉቡእ ሰሪሕናለይ እቲ ዝሃበና ስልቲ ናይ ሚክኤል ትኩ ማለት እዩ ኣሰልጣኝና ብጉቡእ ኣተግቢርና ነዚ ዓወት እውን ረኪብና ማለት እዩ። ፎዘይ ቅድሚ ሕጂ ዘይረክቦ ዝነበርኩ የ ኣብዚ ሕጂ እዋን የ ረኪበዮ ኮርሶ ሲ ካብ ዓወሲ ብጣዕሚ ርሒቀ እየ ነረ ሕጂ ግን ኣብቲ ዝደልዮ በፂሐ ኣለኹ። ነዞም ዲፎዘይ እቲ ዝግብኦም ኣይሃብክዎም እዩ ኣምላኽ ይሓግዘኒ ብሕጂ ክህቦም ማለት እዩ ዓስቦም ሲ በቃ እንዲዒ ኣነ ብቲፎዘ መግለፂ የብለይ ካብ ኩሉ ነገር በቃ ካብ ዝናእሰ ክሳብ ዝዓበየ ኩሉ ግዜ ኣብ ጎነ እዮም። እቲ ህያባ ዝበልከዮ ከዓ ኣነ በቃ እንዲዒ በዚሕኒ ናይ ብሓቂ ንዕኦም ተፃሞም ዝህበሉ መንገዲስ ኣምላኽ ይሓግዘኒ ብሕጂ ክህቦም ማለት እዩ።
3: በቃ ምሻለቃ ምስ ረኣናያስ እዚኣ ክትዓቢ ደለዋ ተቀዳዳሚት እያ ስለምንታይ ደይንድግፋ ማሕበር ኢና ብዛዕባ ማሕበርነት እቲ ናይ ስፖርት እዩ ኣብ ማሕበራዊ ስራሕና በበይንና ኢና ግን ኣብ ዘለና እቶም ደገፍትናታ ማለት እዩ ገሌና ስነ ጥበባውያን ኣለና ኣብ ጉጅለ ባህሊ ተጠርኒትና ንሰርሕ ገሊያ መደበር ትሰሪሓ ገሊያ ማሕበራዊ ሂወታ ማቻለያ ትሰሪሓ ገሊያ ሚንዋለ ትሰሪሓ ማራይ ባለተስ ናይዞም ቲፎዞ ናህና ማራይ ድገርመካ ነዛ ቆልዓ ክንድግፋ ደኽኣለና ምክንያት ከ ብቕዓታ እዩ ብቕዓታ ክትመፅእ ዘለዋ ምክንያቱ ፅባሕ ንጎ ረአያ
0: ኣብ መወዳእታ ውድድሮም ካብ ዘካየዱ ዓበይትን ተቲ 23 ዓመት ተቀዳደምቲ ደቂ ተባዕትዮ 82.5 ኪሎ ሜትር ንብሽፋን ኣብ መስመር ተረኪቦም ቀዳማይ ንፍታልም ኤፍሬም ካብ ደንደን ካልኣይ ሮቤል ሃብቲ ማርያም ካብ ደቡብ ሳልሳይ ናኦድ በረኸት ሰንበል ራብ ኣይስም ገብረ የሱስ ብውልቂ ኣብ ቀዳመይቲ መበል 21.16 ኪሎ ሜትር ዝነበረት ቅፅበታዊ ውድድር ናይ 5321 ኣመዝጊቦም ኣብ ካልኣይቲ መበል 55.6 ኪሎ ሜትር ቅፅበታዊ ውድድር ዝነበረት ድማ ቀዳማይ ኤፍሬም ዘዳጋ ብርደንደን ካልኣይ ንኦድ ብረኸት ሰንበል ሳልሳይ ፋኑኤል ሓይለኣብ ብውልቂ ራብዓይ ዮሴፍ ኣለማስ ቤኮ ዕውታት ኮይኖም መወዳእታ ቦላታ ቀዳማይ ዮሴፍ ኣለማስ ቤኮ ካልኣይ ኤፍሬም ዘዳጋ ብርደንደን ሳልሳይ ንፍታሌም ኤፍሬም ደንደን ራብዓይ ሮቤል ሃብተ ማርያም ደቡብ ናይ 8642 ነጥቢ ኣመዝጊቦም። ስለዚ ብህሉል ነጥቢ ዝተሸለሙ ተቀዳደምቲ ቀዳማይ ኤፍሬም ዘዳጋ ብር ካልኣይ ንፍታሌም ኤፍሬም ሳልሳይ ዮሴፍ ኣለም ዕወታት ክራይቴሪየም 226 ብምዃን ናይ ገንዘብ ሽልማቶም ካብ ኢድ ዝተፈላለዩ ሓለፍቲ ፌደሬሽናት ሽልማቶም ተዓዲሎም
4: ፍሉይ ምድላው ድገበር ኮካ ይብለይን ምስቲ ቻምፒዮን ኤርትራ ዝነበርና ፀወታ ምስወዳና ሓፂር ኪሎ ሜትር ስለዝኾነ ብዙሕ ኣብ ዕረፍቲ ዓይነት ኢና ነርና ምስቲ ናይ ጋንታና እቲ ዝገበርለይ ኩሉ ከዓ ሳልየ ክዕወት ክኢለ ማለት እዩ። ክራይቴሪየም ናይ ስፕሪንተራት እዩ ኣነ ከዓ ከምቶም ፅሩያት ስፕሪንተራት ኣይኮንኩ ምዚ ሕጂ ግን ምዚ ሒዜ ዘለ ቁመና ክሰርሓለኒ ምስቲ ፅዒረ ስራሕ ኮ ንሓኒ ኣምላኽ ሓጊዝ ተሓዊስዎ ከዓ ክዕወት ክኢለ ማለት እዩ። ጋንታ ናይ ድብገስ ካብቶም ስታፍ ጀሜርካ ካብቶም ሓለፍቲ ኩሉ ክለብ ደንደን ክሽክልስታ ቶም ኣሰልጠንቲ ብጣዕሚ ብዙሕ ሞራል ሕጋዝ እዮም ንገብሩና።
5: ኣብ ከተማ ኣቆርደት ክካየድ ዝቐንየ ሻምፒዮን ኩዕሶ ስኪዔት ዞባ ጋሽ ባርካ ተዛዚሙ ኣብ ከተማ ቅዶት ክካየድ ዝቀኒ ሻምፒዮን ኩዕሶ ሰክዒ

0: ዞባጋ ሽባርካ ተዛዚሙ ኣብ ምምራሕ ሓድሽ ሜዳ ኩዕሶ ሰኪዕቲ ከተማ ቆርደት ዝፈለመ ሻምፒዮን ሊግ ኩዕሶ ሰኪዕ ዞባጋ ሽባርካ ሓለፍቲ ኣፍቀድ ስፖርትን ዕዱማት ኣጋይሽን ኣብ ዝረኽብሉ ኣጋጣሚ ብልዑል ድምቀት ተዛዚሙ እቲ ኣብ መንጎ 6 ጋንታታት ደቂ ተባዕትዮን 6 ጋንታታት ናይ ደቂ ኣንስትዮን ኣሳቲፉ ክካየድ ዝቐነየ ውድድራት ብልዑል ዲሲፕሊን ናይ ተወዳዳርነት መንፈስን ብቕዓ ስፖርተኛታትን ዝግምገመሉ ኣጋጣሚ ብምባሩ ዝሓበሩ ኣካየድቲ እቲ መደብ ዝያዳ ድምቀት ከም ዝፈጠረሉ ሓቢሮም ተወዳደርቲ ደቂ ኣንስትዮ ኣብ ዘካየድዎ ውድድር ብጠቕላላ ጋንታ ንዞባ ባረንቱ ቀዳመይቲ ኮይና ተሸላሚት ዋንጫ ወርቂ መዳልያን 5,000 ናፋን ክትከውን ከላ ጋንታ ኦርደት ካልይቲ ተሸላሚት ብሩር መዳልያን 4,000 ናፋን ሳልሰይቲ ድማ ጋንታ ተሰነይ ተሸላሚት ናሓስ መዳልያን 3,000 ናፋን ኮይነን ውፅኢት ናይ ደቂ ተባዕትዮም ስንዕዘብ ኣብ ዘካየደ ውድዳት ብድምር ውፅኢት ጋንታ ተሰነይ ተሸላሚት ዋንጫ ወርቂ መዳልያን 5,000 ናፋን ክትከውን ካልይቲ ጋንታ ኣቑርደት ተሸላሚት ብሩር መዳልያን 4,000 ናፋን ሳሴቲ ድማ ጋንታ ባሮንቱ ተሸላሚት ናሓስ መዳልያን 3,000 ናፋን ብምዃን ንውድድረን ፈጺመን ካብ ደቂ ኣንስትዮ ብልስታ መዝጋቢ ሸቶ ያስሚን ኢብራሂም ካብ ጋንታ ቁርደት 58 ሸቶታት ከተመዝግብን ከላ ኣብ ናይ ደቂ ተባዕትዮ ድማ ኤስር ታረቀ ካብ ጋንታ ሃይኮታ ብሉፃ መዝጋቢ ማለት ብ92 ሸቶታት ብምዃን ተሸሊሞም ሉልያ ተኸለዝጊ ካብ ባሮንቱ ብልስ ተጻዋቲት ክትከውን ከላ ኣብ ናይ ደቂ ተባዕትዮ ድማ ረሺድ ያዕቆብ ካብ ጋንታ ተሰነይ ብሉስ ተጻዋታይ ተባሂሉ ሰን ካብ ጋንታ ሃይኮታ ኣብ ናይ ደቂ ተባዕትዮ ድማ ርዝቂ ዓብደላ ካብ ጋንታ ተሰነይ ዕዉታት ኮይኖም ኣብ መወዳእታ ንዕዉታት ብውልቅን ልዑል ኣበርክቶን ዝገበሩን ውልቀ ሰባትን ትካላትን ዝተዳለወ ናይ ምስጋና ወረቐት ገንዘባዊ ዋንጫን መዳልያን ሽልማት ካቢ ዝተፈላለዩ ሓለፍቲ ተዓዲሉ
1: ካብ 18 መያዝያ ክሳብ 5 ሓምለ ኣትሒዙ ክካየድ ዝወርሐ ወውዕ ሻምፒዮን ስፖርታዊ ንጥፈታት ንዞባ ሓጋዝ ብ5 ሓምለ መገረጁ ዓፅዩ ኣብቲ ኣብ ከተማ ሓጋዝ ኣብ ቅርቲ ስፖርት ሓለፍቲ ፌደሬሽናት ዞባ ዓንሰባ ወከልቲ ግንባር ሓለፍቲ ሚኒስትርታት ኣመሓደርቲ ከባቢታትን ስፖርታውያንን ዕድመ ዝተገብረሎም ኣጋይሽን ዝተረኽብሉ መዛዝም ስነ ስርዓት ነቲ ተዳኺሙ ዝፀንሐ ስፖርታዊ ንጥፈታት ኣብ ምብርባርን ፅምእ ስፖርታውያን ኣብ ምፍታሕን ብኡቢሉ ድማ ጥዕና መንእስያት ምውሓስን ዝዓለመ ምዃኑ ሓለፍትን ወደብትን ገሊፆም ሓላፊ ባህልን ስፖርትን ዞባ ሓጋዝ ኣቶ ዑስማን መሓመድ ስዒድ ንሪና ኣብ ዝሃቦ ሓበሬታ እቲ ቤት ፅሕፈት ባህልን ስፖርትን ዝተወደበ ስፖርታዊ ንጥፈ ታት ኩዕሶ እግርን ኩዕሶ መርበብን ብክልቲኡ ፆታ ዘጠቃለለ ምንባሩ እንተኾነ ጋንታ ሓሻይ ብሰንኪ መጓዓዝያን ረሓቂ ዓድን ክትሳተፍ ከም ዘይከኣለት ብምሕባር ነቲ ስፖርታዊ ንጥፈታት ኣብ ምሕያል ፀዓሩ ፌደሬሽናትን ኣመሓደርትን ኣፍቀርትን ብምምዝጋን ኣብ መጻኢ ብዝተወደበን ዝተፀንዐን ኣገባብ ክካየድ ምዃኑ ሓቢሩ ኣብ መንጎ ጋንታታት ኩዕሶ እግርን ኩዕሶ መርበብን ናይ ዝተኻየደ ውፅኢት ምስ ንዕዘብ ኣብ ኩዕሶ እግሪ ቀዳሚት ጋንታ ቢሻ ካልኣይቲ ጋንታ ዝተበርቀጠ ሳሲት ድማ ጋንታ ባርካ ኮይነን ኣብ ኩዕሶ መርበብ ደቂ ተባዕትዮ ኣብ መንጎ 6 ጋንታታት ኣሸራ ሓሽፈራይ ቢሻ ሰላም ፖሊስ ኣዱሊስ ኣብ ዝተኸየደ ፀወታ ድማ ቀዳመይቲ ጋንታ ቢሻ ካልኣይቲ ኣሸራ ሳልሰይቲ ሰላም ብምዃን ክዕወታን ከለዋ ኣብ መንጎ ጋንታታት ኣዳል ሰረስር ሽንግርዋ ሓሬና ኣልኣንዋር ናይ ደቂ ኣንስትዮ ድማ ቀዳመይቲ ኣዳል ካልኣይቲ ሓሬና ሳሲቲ ድማ ጋንታ ሽንግርዋ ኮይነን
0: ሃገራዊ ፌደሬሽን ባይታ ቴኒስ ኤርትራ ምስ ማእከል ስልጠና ሃገራዊ ኣገልግሎት ብምትሕባር ኣብ ሳዋ ከካይዶ ፀንሒ ስልጠናን ውድድርን ዛዚሙ እዚ ካብ ዕለት 23 ሰነ ጀሚሩ ክሳዕ 1 ሓምለ ዝተካየደ ስልጠና ውድድርን 18 ደቂ ኣንስትዮ ዝርከቦም ን33 ህፃናት እዩ ተዋሂቡ እቲ ስልጠና ካብ ሃገራዊ ፌደሬሽን ባይታ ቴኒስ ኣቶ ጎይቶም ሓድጉ ሚካኤል ዳዊት ከምኡ ድማ ዓወት ከሰተ ካብ ማእከል ስልጠና ሃገራዊ ኣገልግሎት እዩ ተዋሂቡ በዚ መሰረት ኣብ ናይ ግራስሮትስ ማለት ባውንስ 13 ደቂ ኣንስትዮ ክሳተፋ ከለዋ 39 ውድድራት ድማ ኣካይደን ኣብ ናይ ደቂ ተባዕትዮ ከዓ 7 ተወዳደርቲ 21 ፀወታታት ኣካይዶም ኣብ ናይ ራውንድ ሮቢን ምስንልከት 5 ደቂ ኣንስትዮ 10 ውድድራት ከካይዳ ኣብ ናይ ደቂ ተባዕትዮ ድማ 8 ተፃውቲ 15 ግጥማት ኣካይዶም በዚ መሰረት ኣብ ዝተካየደ ውድድራት ዞም ስዕቡ ዕዉታት ኮይኖም ኣለዉ ኣብ ናይ ባውንስ ናይ ደቂ ተባዕትዮ ቀዳማይ ኣሚር መሓመድ ኑር ካልኣይ በረኸት ዓወት ሳልሳይ ኤቨንተኬ ኣብ ናይ ደቂ ኣንስትዮ ቀዳሚቲ ዘቢብ ገብራይ ካልእቲ ቤትኤል ሳሙኤል ሳልሰይቲ ሃና ዓብዱ ኣብ ናይ ሚኒኮርት ደቂ ተባዕትዮ ቀዳማይ ኣድሓኖም ነጋሲ ካልኣይ ሙሴ ኣባዲ ሳልሳይ ሃና ዓብዱ ኣብ ናይ ደቂ ኣንስትዮ ቀዳሚቲ ዶልሺ ግደ ካልእቲ ስኒት ግደ ሳልሰይቲ ዲያና ሳሙኤል ብምዃን ተዓዊቶም ኣብ ዕለት መዛዘሚ ናይቲ ስልጠና ውድድርን ኣዛዝ ማእከል ስልጠና ሃገራዊ ኣገልግሎት ኮሎኔል ደበሳይ ግደን ፕረዚደንት ሃገራዊ ፌደሬሽን ባይታ ቴኒስ ኤርትራ ኣቶ ዮሃንስ ተስፋይን ካልኦት ኣዘዝትን ሓለፍትን ኣብዝ ትረኽብሉ ንዕውታት ተፃውትን ናይ መዳልያን ዋንጫን ከምኡ ድማ ሰርቲፊኬት ሽልማት ዓዲሎም
1: ኣብ መንጎ ንኡሳን ዞባታት ክካየድ ፀንሐ ግጥማት ኩዕሶ እግሪ ሊግ ዞባ ደቡብ ብዓወት ጋንታ መንደፈራ ተዛዚሙ
0: ኣብ መንጎ ንኡ ዞባታት ክካየድ ፀንሐ ግጥማት ኩዕሶ እግሪ ሊግ ዞባ ደቡብ ብዓወት ጋንታ መንደፈራ ተዛዚሙ እቲ ብፌደሬሽን ኩዕሶ እግሪ ዞባ ደቡብ ተወዲቡ ካብ መፋር ወርሒ መያዝያ ጀሚሩ ክካየድ ዝወርሐ ግጥማት ብብቕዓት ኣብ ላዕለዋይ መሳሊ ዝተሰርዓ ጋንታታት መንደፈራ ዓዲቐይሕ ሰንዓፈ ድባርዋ ዓረዛ ደቀ ምሓረ ዝተካየደ ኮይኑ ነፍሲ ወከፍን ኣብ ሜደንን ካብ ሜደእን ወፃእን ብዘካየዶ ግጥማት ብዝተረኽበ ውፅኢት ጋንታ መንደፈራ ዕውቲ ክትከውን በቂዓ ኣብ ከተማ መንደፈራ ብዝተካየደ መዛዝሚ ግጥም ብነጥቢ ካብ ቀዳማ ክሳብ ሳሳይ ተሰሪዐን ዝነበራ ጋንታታት ድባርዋ ሰንዓፈ መንደፈራ ተቐራራቢ ነጥበ ዋህሊለን ብምባረን እቲ ኣብ መንጎ መንደፈራን ሰንዓፈን ዝተካየደ ናይ መወዳእታ ግጥም ንደረጀን ወሳኒ እዩ ነይሩ ፀወታ ምስ ፈለመ ኣብ ሜዳኣን ኣብ ቅድሚ ደገፍታን ትፃወት ዝነበረት ጋንታ መንደፈራ ብነዊሕ ምቅባል ንልዳእ ሰንዓፈ ፀወጥ ክትፈጥር ጀሚራ ኣብ ሓምሸይቲ ደቂቕ ድማ ሰሊጥዋ ብመገዲ ናትናኤል ብርሃነ ቀዳሚ ሸቶ ኣመዝጊባ ፀወታ ናሃሩ ኬንኬ ኣብ ዝቐፀለሉ ሕጂ እውን ጋንታ መንደፈራ ደጊማ ካሊእ ዝሸቷ መበል 12 ደቂ ካብ ተፃወታያ ሳሙኤል ሳምሶም ረኸበት ንመጥቃዕታት ጋንታ መንደፈራ ከምኩኑ ኣብ ፅዑቕ ናይ ምክልኻል ስራሕ ተፀሚዶም ዝነበሩ ተፃወቲ ዝሰንዓፈ ሕጂ እውን ኣብ መበል 27 ደቂ ኣብ ክልል ዳቶም ብዝፈፀሞ ጌጋ ኣብ መበል 27 ደቂ ፍፁም ቅላዕ ንጋንታ መንደፈራ ተዋህበ ናትናኤል ብርሃኒ ድማ ንዑ ካልእቲ ንጋንቱ ሳልሰይ ሸቶ ብምዝጋብ ንዕርፍቲ ብመሪሕነት ጋንታ መንደፈራ ሰለስተ ባዶ ተዛዘመ ኣብ ካልይ ኣብረ ፀወታ ተማሓይሾም ዝመፁ ጋንታ ሰንዓፈ ኣብ ሜዳ መራኽ ምንቅስቓስ ከርእዩ ድሕር ምውዓል ኣብ መበል 66 ደቂ ናብ ፀወታ ትመልሶም ሸቶ ካብ ሙሉእ ጎይቶም ረኸቡ ፀወታ ብዓብላልነት ሰንዓፈ እንዳቐፅለ ኣብ ማእከላይ መስመር ተሰሊፉ ዝፃወት ሙሉጌታ ግደይ ናይ ጋንታ መንደፈራ ብዝፈፀሞ ዘይእሩም ተግባራት ብማእከላይ ዳኛ ብቐይሕ ካርድ ካብ ሜዳ ተባሪሩ ተፃወቲ ጋንታ ሰንዓፈ ንዝተፈጥረ ክፍተት መዝሚዞም ተጠቀሲ ፈተነታት እኳ እንተካይዱ ክሰልጦም ግን ናይ ካልእን ፀወታ ድማ ብዓወት ጋንታ መንደፈራ ሰለስተ ብሓደ ተዛዚሞ ኣብቲ ግጥም ብክልተ ሸቶታት ንመንደፈራ ናብ ዓወት ዘብቅዓ ናትናኤል ብርሃኑ ድማ ብሉሰ ፀወታ ተባሂሉ ብሓፈሽ ኣብ ሱሳ ግጥማት ኣብ ክልተ እብረ ዝተሰላሰሉ ሊግ ዞባ ደቡብ 76 ሸቶታት ክምዝገበ ከሎ 109 ብጫ ካርድ 7 ቀሕ ካርድታት ድማ ተራእዩ ኣብ መወዳእታ ዝተረኽበ ውፅኢት ምስ ንምልከት ጋንታ መንደፈራ ብ19 ነጥቢ ቀዳመይቲ ብምዃን 25,000 ኣቕፋን ወርቂ መዳልያን ዋንጫን ክሽለም ከላ ካልእቲ ድባርዋ ብ17 ነጥቢ 20,000 ኣቕፋን ብሩ መዳልያን ሰንዓፈ ድማ ብ14 ነጥቢ ሳሳይ ደረጃ ብመሓዛ 15,000 ኣቕፋን ናሓስ መዳልያን ረኺባ ንብሉፃ መዝጋቢ ዝውሃብ ሽልማት ድማ ናትናኤል ብርሃነ ካብ ጋንታ መንደፈራ ማሓረ ዳዊት ካብ ጋንታ ዓረዛ ክልቲኦም በብ6ሽተ ሸቶታት ብሉፃት ኣመዝገብቲ ብምዃን ወርቃውያን ጫማታት ክሽለሙ ተመስገን መብራቱ ካብ ጋንታ ድባርዋ ብሉፅ ሓላው ልዳት ብምዃን ወርቃዊት ጓንቲ ከምኡውን ኣሰልጣን ጋንታ መንደፈረ ዓብዱሰላም ዓብዱልከሪም ብሉፅ ኣሰልጣኒ ብምዃን ወርቃዊት ኩዕሶ ተሸሊሞም ብዘይካዚ ጋንታ ዓዲ ቀይሕ ብዘረኣየቶ እሩም ስነ ምግባር ናይ ጠባይ ዋንጫን 2,000 ኣፋን ተሸሊማ ዑታት ጋንታታትን ተፃወትን ዝተዳለሎም ሽልማት ካብ ኢዳ ማሕዳር ዞባ ደቡብ ኣቶ ሃብታብ ተስፋፅን ምክትል ፕረዚደንት ሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራ ኣቶ ተኽላይ ሚካኤል ብርሃንን ኣብ ማሓዳር ንኡ ዞባ መንደፈራ ኣቶ ህዝቅያስ ውበትን ተቐቢሎም
1: ኣብ ክልተ ደረጃታት ተመቂሉ ካብ 1 ሓምለ ክሳብ 5 ሓምለ ኣብ ከተማ መንደፈራ ክካየድ ዝቐነየ ሻምፒዮን ኩዕሶ መርበብ ደቂ ኣንስትዮ ዞባ ደቡብ ብዓወት ዓዲ ኳላን ማይ ዓይንን ተዛዚሙ እቲ ብፌደሬሽን ኩዕሶ መርበብ ዞባ ደቡብ ተወዲቡ ኣብ መንጎ ቀዳማይን ካልኣይን ዲቪዥናት ዝተሰርዐ ውድድራት ኣብ ቀዳማይ ዲቪዥን ዝተሰርዐ ጋንታታት ፀሮና ዓረዛ ዓዲ ኳላ ደቀ ምሓረም ድባርዋን መንደፈራን ኣብ ካልኣይ ዲቪዥን ዝተመደባ ጋንታታት ድማ ሰንዓፈ ማይ ምነ ማይ ዓይኒ እምና ሓይሊ ዓዲ ቀይሕን ሰገነትን ነረን መሰረት ኣብ ናሓርሕደን ዘካየዶ ፀወታ ንፍጻመ ዝበፅሓ ናይ ካልኣይ ዲቪዥን ጋንታታት ማይ ዓይንን እምኒ ሓይልን ክኾናን ከለዋ ጋንታታት ዓዲ ኳላን መንደፈራን ድማ ኣብ ቀዳማይ ዲቪዥን ብምዃን ግጥማተን ኣካይደን ፈለማ ንሜዳ ዝወረዳ ጋንታታት ናይ ካልኣይ ዲቪዥን ማይ ዓይኒን እምኒ ሓይሊ ሰለስተ ብሓደ ክትረጥዓን ከላ ዕውቲ ሻምፒዮን ካልኣይ ዲቪዥን ኩዕሶ መርበብ ዞባ ደቡብ ድማ ክትከውን በቂዓ ድሕሩ ኣብ ዝተካየደ ኣብ ቅርቲ ስፖርት ልዑል ትፅቢት ዝገበርሉ ግጥም ቀዳማይ ዲቪዥን ጋንታ መንደፈራን ዓዲ ኳላን ዘካየዶ ግጥም እዩ እዘን ክልተ ጋንታታት ሰሙን ሙሉእ ኣብ ዝተካየደ ግጥማት ንመዋድርተን ማራኺብ ዝኾነ ብቕዓት ዝሰዕራ ብምንባረን ንትፅቢት ተዓዘብቲ ዝያዳ ዘንጥልጥል ነይሩ ክበሃል ይከኣል ክልትየን ጋንታታት ብሞራል ደገፍተን እናተተባብዓ ተወዳዳሪ ዝኾነ ብቕዓት የን ኣንፀባሪቐን ኣብ መወዳእታ ድማ ጋንታ ዓዲ ኳላ ንመጋጥምታ መንደፈራ ሰለስተ ብሓደ ብዝኾነ ውፅኢት ረቲዓታ በዝረኽበቶ ውፅኢት ድማ ዓድኋላ ሻምፒዮን ኩዕሶ መርበብ ቀዳማይ ዲቪዥን ዞባ ደቡብ ምዃን ተዓዊታ ብሓፈሻ ዝረኸበ ውፅኢት ድማ እዚ ስዕብ ይመስል። ኣብ ካልኣይ ዲቪዥን ሜይዓይኒ ሻምፒዮን ብምዃን ተሸላሚት ወርቂ መዳልያ ዋንጫን 8,000 ናቕፋን ክትከውንን ከላ ካልአይቲ ሰገነይቲ ብሩር መዳልያን 6,000 ናቕፋ እምናሓይሊ ድማ ሳልሰይቲ ብምውፃእ 4,000 ናቕፋን ንሓስ መዳልያን ተሸሊማ። ናይ ሜይዓይኒ ተፃዋቲት ፌበን ካሕሳይ ብዘንፀባርቆቶ ብቕዓት ብልስቲ ተፃዋቲት ተባሂላ ንሽልማት በቂዓ። ካብ ቀዳማይ ዲቪዥን ዓዱ ኳላ ዕውት ብምዃን ተሸላሚት ወርቂ መዳልያ ዓባይ ዋንጫን 10,000 ናቕፋን ክትከውንን ከላ መንደፈራ ካልአይቲ ብምዃን 8,000 ብሩር መዳልያን ዓረዛ ድማ ሳልሰይ ደረጃ ብምሓዝ 6,000 ናቕፋን ንሓስ መዳልያን ተሸሊመን። ናይ መንደፈራ ፍትሕ ዝረኸበ ውፅኢት መሰረት ጋንታታት ሜይዓይኒን ሰገነይትን ናብ ቀዳማይ ዲቪዥን ክዲባን ከለዋ ኣብ ቀዳማይ ዲቪዥን ተደሊለን ዝነበራ ጋንታታት ደባርዋን ፀሮናን ድማ ብዘመዝገበኦ ትሑት ውፅኢት ናብ ካልኣይ ዲቪዥን ከም ዝወረዳ ተፈሊጹ። ኣብ መወዳእታ ዕውታት ጋንታታት ተፃወትን ዝረለወሎም ሽልማት ካቢድ ዝተፈላለዩ ዕዱማት ኣጋይ ሽልማቶም ተቐቢሎም።
0: ኣብ ኑ ዞባ እምኒ ሓይሊ ክካየድ ዝቐነየ ውድዳት ሻምፒዮን ኩዕሶ እግርን መርበብን ብ29 ሰነ ተዛዚሙ። በዚ መሰረት ኣብ ኩዕሶ መርበብ ኤክላስ ንዛራ 3-2 ኣብ ናይ ደቂ ኣንስትዮ ድማ ኤክላስ ንዛራ 3-2 ኣብ ናይ ደቂ ተባዕትዮ ክደብዑር ንስምረት 3-3 ኣብ ናይ ደቂ ኣንስትዮ ክደብዑር ንስምረት 3-1 ንዋንጫ ደቂ ተባዕትዮ ጋንታ ዛራ ንክደብዑር 3-2 ክደብዑር ኣብ ናይ ደቂ ኣንስትዮ ድማ ዛራ ንክደብዑር 2-2 ኣብ ኩዕሶ እግሪ ደቂ ተባዕትዮ ዛራ ንኣድከመ ምልጋ 6-2 ኣብ ናይ ደቂ ኣንስትዮ ድማ ኣድከመ ምልጋ ንዛራ 3-2 ኣብ ናይ ደቂ ተባዕትዮ ጋንታ ክደብዑር ምስ ሰላም 3-1 ክትፈላለም ናይ ደቂ ኣንስትዮ ድማ ጋንታ ዓዲ ሓንሶ ምስ ክደብዑር ተፃዊታ 3-2 ተዓዊታ። ንዋንጫ ደቂ ተባዕትዮ ጋንታ ክደብዑር ንዛራ 3-1 ክስዕር ኣብ ናይ ደቂ ኣንስትዮ ድማ ክደብዑር ንኣድከመ ምልጋእ 2-2 ተዓውታትላ። ጎብለል ናይ ዝውድዳት ክደብዑር ብክልቲ ፆታ ናይ 2026 ኮይና ብምዕዋታ ሙሉእ ዕጥቂ ክትሽለም ንካልኣይን ሳልሳይን ድማ ኩዓሳሱ ተሸሊሞ።
1: ኣብ ከተማ ዓዲ ቀይሕ ብተኸታታሊ ሰንበት ዝካየድ ዘሎ ውድድራት ቅድም ብሽክለታ ንራብዓይ ሰሙን ቀፂሉ ተኻይዱ።
0: ኣብ ከተማ ዓዲ ቀይሕ ዝካየድ ዘሎ ውድዳት ብሽክለታ ዝሓለፈ ሰንበት ንራብዓይ ግዜ ቀፂሉ ውዒሉ። ኣብ ከተማ ዓዲ ቀይሕ ኣብ መንጎ 4 ምምሕዳራት ከባቢ ማለት ሃዳሙ፣ ሓይነባ፣ ዑናብር፣ ሕሽምለን ካብ ኑ ዞባ ሰንዓፈ ዝመፁ ተፃወቱ ድማ ብውልቂ ዝካየድ ዘሎ ውድዳት ቅድም ብሽክለታ ብሰንበት 7 ሓምለ ንራብዓይ ግዜኡ ቀፂሉ ውዒሉ። እዚ ኣብ መንጎ ንኣሽን ማእከሎትን ከምኡ ድማ ዓበይቲ ናይ ደቂ ኣንስትዮን ተኸፋፊሉ ዝካየድ ዘሎ ውድዳት ኣብ ሰንበት ዝነበረ ቅድም ምስ ንዕዘብ ኣብ ንኣሹ ቀዳማይ ነቢ ኣማን ካብ ምምሕዳር ዑናቡር ካልኣይ ዮስያስ ዓጎሶም ካብ ምምሕዳር ዑናቡር ሳልሳይ ሚሕሩ ሚካኤል ካብ ሕሽምለ ራብዓይ ልኡላውነት ተኪኤ ካብ ሓይነባ ሓምሻይ ኤርምያስ በረኸት ካብ ዑናቡር ሻርሻይ ሚልዮን ሙሉእ ካብ ሓይነባ ናይ ማእከሎቲ ቀዳማይ ናኦዳ ተኽልቲ ዑናቡር ካልኣይ መርሃዊ ኣባደ ሓይነባ ሳልሳይ መርሃዊ ክብሪ ዑናቡር ራብዓይ ፊልሞን ፍሬዘር ሰንዓፈ ኣብ ናይ ደቂ ኣንስትዮ ድማ ቀዳሚቲ ዘቢብ ተስፋ ጋብር ሕሽምለ ካልእቲ ማዕድን ሙሉጌታ ሰንዓፈ ሳልሰይቲ ኤልዳና ክብሮም ሓይነባ ኣብ ዓበይቲ ኣብ ናይ ግዜ ፀወታ ዝተሰርዐት ናይ ቅፅታ ውድድር ቀዳማይ ዮሴፍ ለገሰ ሃዳሙ ካልኣይ መትከል ሰሎሞን ሕሽምለ ሳልሳይ ጀሙዕ እስማዒል ሰንዓፈ ኣብ መወዳእታ ናይ ዓበይቲ ቀዳማይ ዮሴፍ ለገሰ ሃዳሙ ካልኣይ መትከል ሰሎሞን ሕሽምለ ሳልሳይ ናኦድ ሃብተ ገብርኤል ሓነባ ራብዓይ ዮናታን ኣማኑኤል ጉፍላ ብውልቂ ሓምሻይ ኣምሓዳር ኣብርሃ ሰንዓፈ ሻርሻይ ጅምዕ እስማዒል ካብ ሰንዓፈ ኮይኖም ተዓዊቶም።
1: ሎሚ ዓመት ንመበል 113 ግዜኡ ኣብ ምክያድ ዝርከብ ቱር ደ ፍራንስ ትማል ሰንበት ብካልኣይ መድረኹ ቀፂሉ ተኻይዱ። ትማል ቀዳም ብቀዳማይ መድረኹ ዝፈለመ ቱር ደ ፍራንስ ሎሚ ሰንበት 5 ሓምለ ብካልኣይ መድረኹ ቀፂሉ። ኣብ ዘኽሌት መድረኽ ድማ ተቀዳደምቲ ካብ ታራጎና ተበጊሶም ኣብ ከተማ ባርሴሎና ትዛዘ 168.5 ኪሎ ሜትር ዝርሕቐት ውድድር ንምክያድዮም ካብ መበገሲ ህንፃ ዝንቂሎም። ኣብ ቀዳሚት መድረኽ ምስጋንቱ ብምዃን ኣኽሊል ዓወት ዝደፈ ዴንማርካዊ ዮናስ ቪንጌጋርድ ኣብዛ መድረኽ ብጫ ማልያ ለቢሱ ተበጊሱሎም። ቀጠልያ ማልያ ብኢጋን በርናል፣ ማልያ ኣንበሳ ዓቐብ ብታደይ ፖጓቻ፣ ፃዕዳ ማልያ ብሉፅ መንእሰይ ድማ ብስጳኛዊ ኹዋን ኣይሶ ተለቢሰን። ኣብ ናይዚ ዓመት ውድድር ዝበዝሑ ዓወታት ሒዙ ናብዚ ውድድር ኣትዩ ዝርከብ ታደይ ፖጓቻ ብ13 ዓወታት እዩ። ዮናስ ቪንጌጋርድ 12፣ ኢሳቅ ደልቶሮ 8፣ ሬሜኮ ኤቨኖፐል ፖል ቴክሳስን ድማ ብ7 ዓወታት ይኽተልዎ። ነዛ ካልኢት መድረኽ ብዓወት ክዛዝማ ልዑል ትፅቢት ዝተገብረሉ ስሎቬናዊ ታደይ ፖጓቻ እዩ። ንፖጓቻ ተኸትሎም ድማ ማቲዩ ቫንደርፖል፣ ዮናስ ቪንጌጋርድ፣ ቶም ፒድኮክ፣ ሬሜኮ ኤቨኖፖል፣ ፖል ሴክሳስ ብቐደም ተኸተል ዕውታት ናይዛ መድረኽ ክኾኑ ቅድመ ግምት ዝተዋሃቦም ተቀዳደምቲ እዮም። ድሕሪ 2 ኪሎ ሜትር ምጅማር ውድድር ኣብ ዓባይ ጉጅለ ብዝተፈጥረ ስካቶ ጀርመናዊ ኣባል ጃይኮ ኣልኡላ ፌሊክስ ኤንጌል ሃርትን ሆላንዳዊ ኣባል ፒክኒክ ፍራንክ ቫንደንብሮክን ካብ ዓባይ ጉጅለ ተመሊቆም ጸኒሑ ኣባልካ ጃሩራል ኣሌክስ ሞሊናር ተጸንቢርዎም ኣብ 7 ኪሎ ሜትር ቢንያም ግርማይ ዝርከቦም 8 ተቐዳድምቲ ናይ ምውዳቕ ሓደጋ ጋጢምዎም ድሕሪ 9 ኪሎ ሜትር ቀዳሜት ጉጅለ ንዓባይ ጉጅለ ን17 ካሊት ናይ ግዜ ጋጋ ንፂፋትላ ኣብ 18 ኪሎ ሜትር ኣቐዲሙ መውደቕቲ ኣጋጢምዎ ዝነበረ ቢንያም ግርማይ ምስ3 ርእሱ ናብ ዓባይ ጉጅለ ተሓዊሱ ኣብ 22 ኪሎ ሜትር ቀዳሜት ጉጅለ ንፈረንሳዊ ባፕቲስ በይ

ስትሮፈር ናይ 30 ካልኢት ንዓባይ ጉጅለ ድማ ናይ 1 ደቂቕ ናይ ግዜ ጋጋ ንፂፋትላ ኣብ 29 ኪሎ ሜትር ባፕቲስ ቤስትሮፈር ንዓባይ ጉጅለ ኣብ ዝተፀበየሉ ኣባል ኤንኤስኤን ቢንያም ግርማይ ብሽክለታ ቀይሩ ኣባል ባሕሬን ቪክቶርያ ስሎቬንያዊ ማቴጅ ሞሆሪክ መበል 250 ናይ ግራንቱር ናይ መድረክ ውድድሩ ዘካይድ ዘሎ ገዲም ተቐዳማዩ ኣብ 85.6 ኪሎ ሜትር ንዝነበረት ናይ መንጎ ቅፅበታ ውድድር ካብ ኣባላት ቀዳማይ ጉጅለ ሆላንዳዊ ኣሌክስ ሞሊናር

ዓባይ ጉጅለ ድሕራ ኣብዚ መስመር ኣብ ዝበፅሐትሉ ኤርትራዊ ቢንያም ግርማይ ንዓባይ ጉጅለ ስዒሩ ራብዓይ ተርታ ብምሓዝ 14 ነጥቢ ወሲዱ። ዴንማርካዊ ማድስ ፔደርሰን 12፣ ቤልጅማዊ ያስፐር ፊሊፕሰን 10፣ ፈረንሳዊ ኣንቶኒ ቱርጊስ 9፣ ቤልጅማዊ ቲም ሜርለር ድማ 8 ነጥቢ ወሲዶም። ኣብ 88 ኪሎ ሜትር ኣብ መንጎ ቀዳሚትን ዓባይ ጉጅለን ዝነበረ ናይ ግዜ ጋግ ናይ ደቂቕን 35 ካልኢትን ተዓቂኑ። ኣብዚ ህሞት ዓባይ ጉጅለ ብኣባል ዩናይትድ ኣረብያን ኤምሬትስ ቤልጅማዊ ፍሎሪያን ቨርመርች ክትቅለስ ጀሚራ። ኣብ 90 ኪሎ ሜትር ኣባል ሎቶ ኢንተር ማርሼ ቤልጅማዊ ኣርናው ደሊ ካብ ዓባይ ጉጅለ ተሪፉ። ኣብ 94.2 ኪሎ ሜትር ኣብ ዝነበረት ናይ ክልተ ካታጎሪ ዓቐን ዝነበራ ናይ ዓቐብ ቅፅበታ ውድድር ኣሌክስ ሞሊናር ቀዳማይ ኣትዩ 5 ነጥቢ ወሲዱ። ፌሊክስ ኤንግልሃርት 3፣ ፍራንክ ቫንደንብሮክ ድማ 2 ነጥቢ ወሲዱ። ካብ ዓባይ ጉጅለ ብሪጣንያዊ ጆሽዋ ታርሊንግ ተሪፋ ንዝነበረት 1 ነጥቢ ኣኪብዋ። ኣብ ድሕሪት ብዩናይትድ ኣረብያን ኤምሬትስ ትቕልለ ዝነበረት ዓባይ ጉጅለ ንሓደ ካብ ኣባላት ቀዳሜት ጉጅለ ሆላንዳዊ ፍራንክ ቫንደንብሮክ ምሳ ሓዊሳቶ። ቁፅሪ ኣብ መጥቃዕቲ ዝነበሩ ተቀያደምቲ ድማ ናብ 2 ወሪዱ። ኣብ 18 ኪሎ ሜትር ሜክሲካዊ ኢሳቅ ደልቶሮ ብሽክለታ ኣባላሽዩ ካብ ዓባይ ጉጅለ ተሪፉ። እዚ ሜክሲካዊ ንፈለማ ግዜኡ ኣብ ቱር ደ ፍራንስ ኣምስታፍ ይርከብ ኣሎ። ደልቶሮ ኣይፀንሐን ድሕሪ 3 ኪሎ ሜትር ናብ ዓባይ ጉጅለ ተመሊሱ። ኣብ 118 ኪሎ ሜትር ሞንጎ ቀዳሚትን ዓባይ ጉጅለን ዝነበረ ናይ ግዜ ጋግ ናብ 45 ካልኢታት ወሪዱ። ኣብ 137 ኪሎ ሜትር ኣብ መጥቃዕቲ ዝውዓለት ጉጅለ ኣብ ትሕቲ ሙሉእ ምቁፃር ዓባይ ጉጅለ ኣትያ። ፀወታ ንክዛዘም 28 ኪሎ ሜትር ምስ ተረፎ ተቀዳደምቲ 1.6 ኪሎ ሜትር ንዝንውሓተ ዓቐብ ኣብ ዝሓዝሉ ኣሜሪካዊ ብራንዶን ማክናልቲ ንፖጋቻ መሪሑ ኣብ ዓባይ ጉጅለ ምጉፅጓዝ ክፈጥር ጀሚሩ። ብቁፅሪ ብርክት ዝበሉ ተቀዳደምቲ ድማ ኣብ ዘህሞት ግዳይ ምትራፍ ካብ ዓባይ ጉጅለ ኮይኖም ብምንቅስቃስ ፖጋቻን ብራንዶን ማክናልትን ዝሰግአ ዮናስ ቪንጌጋር ኣብሮታ ታደ ፖጓቻ ኮፍ ክብል መሪፁ። ኣብ 141 ኪሎ ሜትር ንዝነበረት ናይ 3 ካታጎሪ ዓቐብ ንዝነበራ ናይ ዓቐብ ቅፅበታ ውድድር ብራንዶን ማክናልቲ 2 ታደይ ፖጓቻ ድማ 1 ነጥቢ ኣኪቦምላ። ፀወታ ንክዛዘም ባልኔት ካምፓኒ ኢኒዮስ ፈረንሳዊ ኬቨን ቫኮሊን ካብ ዓባይ ጉጅለ ዘልሓጢሉ ፀኒሑ ኣባል ባሕረይን ኢጣልያዊ ኣንቶኒዮ ቲበሪ ስዒብዎም። ፀወታ ንክዛዘም 22 ኪሎ ሜትር ምስ ተረፎ ዓባይ ጉጅለ ምስ 4 ተቀያድምቲ ተሪፋ። ፀወታ ንክዛዘም 20 ኪሎ ሜትር ምስ ተረፎ ፈረንሳዊ ኬቨን ቫኮሊን ናብ ዓባይ ጉጅለ ተመሊሱ። ኣብ 153 ኪሎ ሜትር ንዝነበረት ናይ ዓቐብ ቅፅበታ ውድድር ብራንዶን ማክናልቲ 2 ማትዮ ጆርጊንሰን ድማ 1 ነጥቢ ወሲዶም። ኣሜሪካዊ ኣባል ዩናይትድ ኣረብያን ኤምሬትስ ብራንዶን ማክናልቲ ንዓባይ ጉጅለ መሪሑ ናብ ናይ መወዳእታ 10 ኪሎ ሜትር ዝኣተወ ተቃደማዩ። ፀወታ ንክዛዘም 5 ኪሎ ሜትር ምስ ተረፎ ኖርዌጃዊት ክለብ ኡኖ ኤክስፕሮ መሪሕነት ዓባይ ጉጅለ ተረኪባ። ኣብ ናይ መወዳእታ ኪሎ ሜትር ኣብ ዝነበረት ዓቐብ ኣባል ደኬታሎን ቤልጅማዊ ቲየስ ቤኖት ንዓባይ ጉጅለ ሒዝዋ ደይቡ። ኣብዚ ህሞት ሆላንዳዊ ማቲው ቫንደርፖል ካብ ዓባይ ጉጅለ ተሪፉ። ድሕሪ ቲየስ ቤኖት ኣባል ዩናይትድ ኣረብያን ኤምሬትስ ብርጣንያዊ ኣዳም ያተስ መሪሕነት ዓባይ ጉጅለ ተረኪቡ። ፀወታ ንክዛዘም 2.4 ኪሎ ሜትር ምስ ተረፎ 12 ተቀዳደምቲ ኣብ ጉጅለ ፋቨራይት ተሪፎም። ፀወታ ንክዛዘም 1.5 ኪሎ ሜትር ምስ ተረፎ ኣባል ትሬክ ዴንማርካዊ ማትያስ ኬልሞንስ ኣብ ጎልጎል ክሳብ 50 ኪሎ ሜትር ኣብ ሰዓት እናረገፀ መጥቃዕቲ ፈኒዩ። ሜክሲካዊ ኢሳቅ ዴልቴሮ ንመጥቃዕቲ ስኬልሞንስ ኣበርዒኑ ብሓያል ስካቶ ክረግፅ ጀሚሩ። ፖጓቻ ነቲ ንፈለማ ግዜኡ ኣብ ዝውድድር ሳተፍ ዝነበረ ወዲ ጋንቱኡ ኢሳቅ ዴልቴሮ ናይ መድረኽ ዓወት ንኸመዝግብ ብድሕሪት ስካቶ ንኸይገበሮ ክሕልወሉ ጀሚሩ። ንውህደት ዴልቴሮን ፖጓቻን ከበርዐን ዝኽእል ተቃዳማይ ብዘይምንባሩ ዴልቴሮ ዓወቱ ክኸውን ንክኸውን ፍቓድ ንዝሃቦ ፖጓቻ እናመስገነ ንውድድሩ ብ3 ሰዓትን 4 ደቂቕን 48 ካልኢትን ብምዛም ቀዳማይ ኮይኑ ሕንጻጽ ረጊጹ። ታደይ ፖጓቻ ካልኣይ፣ ቤልጅማዊ ሬሜኮ ኤቨኖፐል ሳልሳይ፣ ዴንማርካዊ ዮናስ ቪንጌጋር ድማ ራብዓይ ተርታ ሒዙ። ኣባል ኤንኤስኤን ቢንያም ግርማይ ካብ ዕውት መድረኽ ኢሳቅ ዴልቴሮ ብ13 ደቂቕን 56 ካልኢትን ድሒሩ መበል 157 ተርታ ሒዙ ሕንጻጽ ረጊጹ። ኣብዛ መድረኽ ወዲ 22 ዓመትን 220 መዓልታትን ዝነበረ ኢሳቅ ዴልቴሮ ናይ መድረኽ ዓወት ምምዝጋቡ ስዒቡ መበል 30 ናይ ፕሮፌሽናል ዓወቱ ጸምቢሉ። ኢሳቅ ዴልቴሮ ድሕሪ 21 መዓልታት እዩ ዳግማይ ናብ ጎድና ዓወት ተመሊሱ። ኢሳቅ ዴልቴሮ ኣብ ቱር ደ ፍራንስ ናይ መድረኽ ዓወት ከመዝግብ ዝበቕዐ ካልኣይ ሜክሲካዊ ኮይኑ ናይ መወዳእታ ሜክሲካዊ ኣብ ቱር ደ ፍራንስ ናይ መድረኽ ዓወት ኣመዝጊቡ ዝነበረ ራውል ኣልካላ ኣብ 1989 እዩ። ብዘይካዚ ኢሳቅ ዴልቴሮ መበል 12 ኣባል ዩናይትድ ኣረብያን ኤምሬትስ ኣብ ቱር ደ ፍራንስ ናይ መድረኽ ዓወት ከመዝግብ ዝበቕዐ ተቃዳማዩ። ኣብዛ መድረኽ ካልኣይ ተርታ ክሕዝ ኸኣለ ታደይ ፖጓቻ ኣብ ውድድሩ ካልኣይ ተርታ

0: ሎሚ 6 ሓምለ ሶኒዩ ንሎሚ ዕለት ዝተዳለ ወዜናታት ውሽጢ ሃገርን ወፃን ሒዝናልኩም ቀሪብና ኣለና። ንምክታልኩም ብክብሪ ዝዕድም እስቴፋኖስ ግርማይ ብቐንዲ ነጥብታቱ ይፍልም። ፌስቲቫል ኤርትራውያን ነበርቲ ስዊዘርላንድ ብ4ን 5ሽ ሓምለ ብውዕ መንፈስ ተኸይዶም። ምምሕዳር ዞባ ደቡባዊ ቀይሕ ባሕሪ መንፈቓዊ ገስጋስ ስራሕ ኣብ ከተማ ዓሰባ ቀኒዖም። ኣብ ዞባ ዓንሰባ ደግሲ ኣብ ደረጃ እልየት ዝበፅሐ መልከፍቲ ሕማም ዓሶ ንምግታእ ብዕቱብ ይስራሕ ከም ዘሎ ተገሊጾም። ኣውስትራልያ ምስ ደሴታውያን ሃገራት ፓስፊክ ትገብሮ ዘላ ወተሃድራውን ፀጥታውን ርክብ ምስ ቻይና ከተፋንና ከም ዝኽእል ተገሊጾም። ኣባላት ኦፔክን መሻርክተንን ኣብዚ ወርሒ እዚ ንዝገብርኦ ወሰኽ ፍርያት ንዝመፅእ ወርሒ ናሓሰ ክቕፅል ተሰማሚዐን። ሰራዊት ማሊን ሩስያን ብዘካየድዎ ሓበራዊ ስርሒት ኣብ ልዕሊ ሽበራውያን ዕጡቓት ከቢድ ሰብኣዊ ክሳራ ከም ዘውረዱ ገሊፆም። ዝርዝር ዜና። ፌስቲቫል ኤርትራውያን ነበርቲ ስዊዘርላንድ ዝሓለፈ ቀዳመ ሰንበት ብውዕውዕ ሃገራዊ መንፈስ ተኻይዶም። ካብቲ ቦታ ዝበፅሓና ሓበሬታ ብመልካ ፀብጻብ ተወሃሂድሎ ሚካኤል ሓድጉ ክቕርቦ እዩ።
1: ዓመታዊ ፌስቲቫል ኤርትራውያን ነበርቲ ስዊዘርላንድ ብ4ን 5ሽ ሓምለ ኣብ ከተማ ሉዛን ብልዑል ተሳታፍነትን ምዕሩግ መሰናድኦታትን ተኻይዱ። እዚ ብቀዋሚት ኣምባሳደር ኤርትራ ኣብ ውድብ ሕብራት ሃገራት ወይዘሮ ሶፊያ ተስፋ ማርያምን ፈጻሚት ጉዳያት ኤምባሲ ኤርትራ ኣብ ስዊዘርላንድን ቋሚ ልኡኽ ኣብ ውድብ ሕብራት ሃገራትን ካልኦት ኣህጉራውያን ትካላትን ኣብ ጀኔቫ ኣቶ ሃብቶም ዘርኣይን ዝተኸፍተ ዓመታዊ ሃገራዊ ምትእኻብ ቁሸ ዞባታትን ሃማድእን ባህላዊ ምርኢት መረባት ህፃናት ሰሚናርን ካልእ ንጥፈታትን ዘጠቓለለ ነይሩ። እቲ ብመልክዕ ውድድር ዝቐረበን ንዓብዪ ኣድናቆት ዝረኸበን ትሕዝቶ ንባህልን ልምድን ሕብረተሰብ ኤርትራ ማሕበራዊ ፍትሕን ንምርጋፅ ዝተኻየደ ጻዕርን ገስጋሱን ንታሪኽን ክብርታትን ህዝቢ ኤርትራ ዝገልጽ ኤርትራ እትውንኖ ሕርሻዊ ፍርያት ባህርያዊ ጸጋታትን ከምኡ ንያታዊ ኣልባሳት ብሄራት ኤርትራ ይርከቦ። ኣብዚ ካብ 26 ዞባታት ስዊዘርላንድ ዝመፁ ብርክት ዝበሉ ዜጋታት ዝተሳትፎ ፌስቲቫል ኣምባሳደር ሶፊያ ባይቶ ሰብኣዊ መሰላት ውድብ ሕብራት ሃገራት ኣብ ዝሓልፈ ወርሒ ሰነ ንዝዘተየሉ ዛዕባ ኣመልኪታ ሓፂርን ዓማምን ሓበሬታ ድሑር ምሃብ ብተሳተፍቲ ንዝቐረበላ ሕቶታት መሊሳ። ሓላፊ ህዝባውን ኮማውን ጉዳያታቶ እስማዒል መሓመድ ኑር ብወገኑ ዕላማ ኣብ ዲያስፖራ ዝግበር ፌስቲቫላት ህዝብና መንነቱን ክብርታቱን ዓቂቡ ኣብ ቆልዑን መንእስያትን ሃገራዊ መንነት ንምኩስኳስን ንምስራፅን ኣብ ሃገራዊ ጉዳይ ይህን ምሂን ንምባል ከምኡ ውን ሓቀኛ ምስሊ ኤርትራውያን ኤርትራውነትን ንምጉላሕ ከም ዝኾነ ብምጥቃስ ምርኢት ቁሸ ዞባታት ናይ ፈለማን ዕዉትን ከም ዝነበረ ገሊጾ። ኣመዛዝሚ ናይዚ ካብ ኤርትራ ዝኸደት ህቡባን ድምፃውያንን ሙዚቀኛታትን ዝሓቆፈት ጉጅለ ባህሊ ብዘቕረበቶ ትሕዝቶ ደሚቑ ዝቕኒ ሃገራዊ ፌስቲቫል ንኹሎም ተሳተፍቲ ወረቐት ምስጋና ክዕደል ከሎ ዞባ ደቡባዊ ቀይሕ ባሕሪ ብዘቕረበቶ ምርኢት ጎብለል ቁሸታት ፌስቲቫል 226 ኣብ ስዊዘርላንድ ኮይና ተዓዊታ።
0: ነመስግነካ ሚካኤል ሓድጉ። ምምሕዳር ዞባ ደቡባዊ ቀይሕ ባሕሪ ገስጋስ ትግባረ ቁጠባውን ማሕበራውን መድያት ስራሕ ቀዳማይ መንፈቅ 226 ዝገምገመ ርክብ ብ4 ሓምለ ኣብ ከተማ ዓሰብ ኣካይዶም። ኣብቲ ኣኼባ ኣብ መድያት ስታትስቲክስን ስርዓተ ጂኦግራፋዊ ሓበሬታን መስፋሕን ምውሓስን ቀረማይ ሓውስ ከተማ ዕድን ከተማ ዓሰብን ህንፃውን ሕርሻውን ልምዓት ምስራሕን ምፅጋንን ዛላታት ኣገልግሎት ትምህርትን ተሳታፍነት ደቂ ኣንስትዮን ከምኡ ውን ሸፈነ ኣገልግሎት ጥዕናን ሕማም ዓሶን ንምክልኻል ንምቁፅፃርን ዝተኻየደ ፃዕርን ብሰፊሑ ቀሪቡን ብደቂቕ ተገምጊሙን። ብመሰረት ዝቐረበ ፀብጻባት ኣብ 10 ዓድታት 8 መዋእለ ህፃናት 2 ናይ መባእታን 2 ናይ ማእከላይ ደረጃ ኣብያተ ትምህርትን መንበር ምምህራንን ኣብ ምምሕዳር ከባቢ ኣፋምቦ ድማ 8 ተወሳኽቲ ክፍልታት ተሃኒፆም ብዘይካዚ ኣብ

0: ደበር ፈልሲ ኣቦ ዝተፈላለየ ኣሕምልትን ፍረታትን ከምኡውን ተምርን ዓርከብ ከባይን ከም ዝፈለሰ ኣብ 5 ሄክታር ዝተዘርአ ምቁር ድንሽ ድማ ን34 ሓረስቶት ከም ዝተዓደለ ኣብ 500 ሄክታር 200 ኪሎ ሜትር ዘራታት ከም ዝተሰርሐን ከም ዝተፀገነን ተሓቢሮም ኣመሓዳሪ ዞባ ደቡባዊ ቀይሕ ባሕሪ ኣምባሳደር መሓመድ ስዒድ ማንታይ ኣብ ዝሃቦ መዛዘም ቓል ንመስርሕ ትግባረ ዝወፀ ውጥን ስራሕ ብመንፅር ዝነበረ ናይ ግዜ መቓን ድሕሪ ምምስጋን ኣብ ካልኣይ መንፈቕ ንዝትግበር መረባት ብዝበለፀ ውህደትን ፅፈትን ንምዕማሙ ዕቱብነት ክሕይላ ዝኻኺሮም ኣብ ዞባ ዓንሰባ ደግሲ ኣብ ደረጃ ዕልየት ዝበፅሐ ሕማም ዓሶ ንምግታእ ብዕቱብ ይስራሕ ከም ዘሎ ተገሊፆም ወኪል ኤሪና ሃብተ ገርግሽ ተስፋ ማርያም ንዘዳለዎ ፀብጻብ ዳናይት ገብሪ ህይወት ከተቕርቦ እያ
1: ኣብ ዞባ ዓንሰባ ደግሲ ኣብ ደረጃ ዕልየት ዝበፅሐ ሕማም ዓሶ ንምግታእ ውህደት ትካላት ጥዕናን መሻርክቲ ኣካላትን ክሕይል ከምኡ ውን ንቕሓትን ኣፍልጦን ሕብረተሰብ ዘበርኽ ንጥፈታት ክድፍኣሉ ኣብ ጨንፈር ጥዕና ዞባ ዓንሰባ ሓላፊ ኣሃዱ ምክልኻልን ምቁፅፃርን ሕማም ዓሶ ኣቶ ኪሮስ ሰረቀ ፀዊዑ መጠን መልከፍቲ ሕማም ዓሶ ኣብዚ እዋን 8 ካብ 1000 ከም ዘሎ ብምጥቃስ ነዚ ናብ ባዶ ንምውራድ ብደረጃ ምምሕዳራትን ትካላት ጥዕናን ዝተወደበ ወፈራታት ፅሬት ኣከባቢ ጎስጓሳትን ከም ዝካየድ ኣብሪሆም ኣብ ዓሳዊ ከባቢታት ንዝነብር ህዝቢ ብደረጃ ስድራ ቤት ን3 ዓመታት ዘገልግል ዝተሰበነ ናውስያ ከም እተዓደለ ብፍሉይ ንነብሶ ፆራት ድማ እትዕደላ ቀጻሊ ከም ዝኾነ ሓቢሮም ኣቶ ኪሮስ ወሲኹ ኣብ እዋን ክራማት መልከፍቲ ሕማም ዓሶ ንኸየጋጥም እንተጋጢሙ ድማ ብኣግኡ ንምክልኻሉን ንምቁፅፃሩን ምእንቲ ክከኣል ኩለን ትካላት ጥዕና ዘድሊ ቅድመ ምድላዋት ገይረን ምህላወን ብምሕባር ካብ ሰነ ክሳብ ታሕሳስ ዘሎ ኣዋርሕ ጣንጡ ዝራባሓሉ ምቹእ ወቕቲ ብምዃኑ ዕቱብ ምክትታል ይግበር ኣብ ዓሳዊ ከባቢታት ንዝነብር ህዝቢ ድማ ንሳልሳይ ግዜ ናምስያ ንምዕዳል ምቅርራባት ይግበር ከም ዘሎ ኣረዲኦም ኣብ ሃገርና ኣብዚ ግዜ እዚ 3 ዓይነታት ጣንጡ ከም ዘለዋ ዛጊት ዝተኻየደ መፅናዕቲ የነፅር
0: ቤት ፅሕፈት ዕዮ ንእዞባ ጊንዳ ኣብ ሕጊ ዕዮ ዘተኮረ ኣስተምህሮ ብ2 ሓምለ ንደቂ ኣንስትዮ ብቐንዱ ድማ ንሰራሕተኛታት ደቂ ኣንስትዮ ወዲቦም ኣብቲ ኣስተምህሮ ብመሰረት ኣዋጅ ቁፅሪ 118 እዝባር 201 ኣብ ሕጊ ዕዮን ዓያይነትን ድሕነትን ጥዕናን ኣብ ቦታ ስራሕ ጉዳያት ሕርስን ጥንስን ደሞዝን መሰላትን ዓመታውን ሰሙናውን ዕረፍቲ ከምኡውን ምስኡ ዝተሓሓዝ ጉዳያት ብዝምልከት ኣብቲ ቤት ፅሕፈት ተቆፃፃሪ ዓያይነት ኣቶ ያሲን መሓመድ መብርሂ ሂቦም ዕላማት ኣስተምህሮ ኣፍልጦን ርድኢትን ሕብረተሰብ ብሓፈሻ ናይ ደቂ ኣንስትዮ ድማ ብፍላይ ንምብራኽ ምዃኑ ዝሓበረ ዳኛ ቀዳማይ ደረጃ ቤት ፍርዲ ዕዮ ዞባ ሰሜናዊ ቀይሕ ባሕሪ ኣቶ ዳዊት ወልደ ንጉስ ንቤት ፍርዲ ዕዮን ንጥፈታቱን ዝምልከት መግለፂ ኣቕሪቦም ሓላፊ ቤት ፅሕፈት ዕዮን ማሕበራዊ ድሕነትን ኣብ ንእዞባ ጊንዳ ኣቶ ኢብራሂም ዑመር ብወገኑ ባህሊ ቆጣብነት ንምስራፅን ጎዳእቲ ልምድታት ንምውጋድን ክካየድ ዝፀንሐ ጓስጓሳት ብዝሓየለ መልክዑ ከም ዝድፋኣሉ ኣረጋጊፆም ዝስዕብ ዜና ሃገራት ወፃኢ እዩ ንምክትታልኩም ደጊምና ብኽብሪ ንዕደም ዜና ወፃኢ ኣውስትራልያ ምስ ደሴታውያን ሃገራት ፓስፊክ ትገብሮ ዘላ ጥቡቕ ወተሃደራውን ፀጥታውን ርክባት ምስ ቻይና ከተፋንና ከም ዝኽእል ይግለጽ ኣሎም እዚ ዝተሓበረ ኣውስትራልያ ትማሪ 5 ሓምለ ምስ ደሴታዊት ሃገር ፊጂ ንያስታት 1 ቢልዮን ዶላር ወተሃደራዊ ውዕል ድሕሪ ምኽትሳማ እዮም ኣውስትራልያ እቲ ስምምዕ ንፀጥታ ዞባ ኢንዶ ፓስፊክ ባሉታ ዝፀሉ ከምዘይኮነ እኳ ትሕብር እንተላ ቻይና ብዕቱብ ብምክትታል ምላሽ ከም እትህበሉ ይእመት እዚ ከምዚ ኢሉ እንከሎ ቻይና ትማሊ 5 ሓምለ ኣብ ሰላማዊ ውቅያኖስ ፈተነ ባሊስቲክ ሚሳይል ከም ዘካየደት ካብቲ ከባቢ ዝተፈነወ ዜና ሓቢሮም ኣውስትራልያ እቲ ፈተነ መልሰ ግብር ናይቲ ምስ ፊጂ ንዝኸተመቶ ውዕል ክኸውን ከም ዝኽእል ብምእማት ተቃወምኣ ገሊጻ ኣላ ኒውዚላንድን ጃፓንን እውን እቲ ፈተነ ንፀጥታ ናይቲ ከባቢ ባዕሉታ ከም ዝፀሉ ብምጥቃስ ዘለወን ተቃወሞ ገሊፀን ኣለዋ ቻይና ግን እቲ ፈተነ ሚሳይል ኣካል ንቡር ወተሃደራዊ ንጥፈታት ምዃኑ ብምሕባር ንካልኦት ሃገራት ባዕሉታ ከም ዘይፀልዋ ነፂራ ኣቐዲማ ምስ ደሴታዊት ሃገር ቫንዋቱ ወተሃደራውን ፀጥታውን ስምምዕ ዝኸተመት ኣውስትራልያ ኣብ ዞባ ኤስያ ፓስፊክ ምስ ዝርከባ ካልኦት ደሴታውያን ሃገራት ተመሳሳሊ ስምምዓት ንምኽታም ትንቀሳቐስ ከም ዘላ ይጥቀሳሎ ኣውስትራልያ ዘመናውያን ሳብማሪናት ዘጠቓልለ ኣፅዋር ንምውናንን ዘኽእላ ስምምዕ ኣብ 2021 ምስ ኣሜሪካን ብሪጣንያን ከም ዝኸተመት ዝፍለጥ ኮይኑ እቲ ውዕል ካብ ቻይናን ሩስያን

ተቃወሞ ከም ዝገጠሞ ኣይረስዓን። ውድብ ኣፍሬትን ለኣኽትን ነዳዲ ማለት ኦፔክን ሩስያ ትርከበን መሻርክተንን ኣብዚ ወርሒ እዚ ንዝገብሮ ወሰኽ ፍርያት ንዝመፅእ ወርሒ ናሓሰ ክቕፅል ተሰማሚዐን። እተን ሃገራት ማሊ 5 ሓምለ ብማንዛ ኣብ ዘካየደኦ ርክብ ዕለታዊ 188,000 በርሚል ወሰኽ ምህርቲ ከም ዝገብረ ኣፍሊጠን። እቲ ወሰኽ ኩነታት ዕዳጋታት ዓለም ኣብ ግምት ብምእታው ነዚ መፅእ ኣዋርሒ ክቕፅል ከም ዝኽእል እውን ኣሚተን ኣለዋ። ኣባላት ኦፔክን መሻርክተንን ዝወሰደኦ ስጉምቲ ኣብ ዞባ ማእከላይ ምብራቕ ተፈጢሩ ብዘሎ ወተሃድራውን ፀጥታውን ኩነታት ክስዕብ ዝኽእል ሕፅረት ነዳዲ ንምቅላል ወንታዊ ተራ ከም ዝህልዎ ይጥቀሳሎም። እተን ሃገራት ዕዳጋታት ንምርግጋእ በብእዋኑ ወሰኽ ፍርያት ክገብራ ከም ዝፀንሓ ፀብጻባት የረድኦም። ሰራዊት ማሊ ኣብ ሃገሩ ዓስኪሩ ምስ ዘለዉ ወተሃድራት ሩስያ ሓቢሩ ብዘካየዶ ስርሒት ኣብ ልዕሊ ሽበረበን ዕጡቓት ከቢድ ሰብኣዊ ክሳራታት ከም ዘውረደ ሓቢሮም። በቲ ኣብ ዝሓለፈ ቀዳሚ ሰንበት ዝተኻየደ ስርሒት ብውሕዱ 30 ካብቶም ዕጡቓት ከም እተቐትሉን ልዕሊ 70 ከም ዝቆሰሉን እቲ ሰራዊት ገሊጹ። በዘይካዚ ብርክት ዝበለ ማዓስከራት ናይቶም ዕጡቓት ከም እተደምሰሰ ዝገለፀ ሰራዊት ማሊ እቲ ስርሒት ክቕፅል ምዃኑ ኣረዲኦም። ምስ ፈረንሳ ንዝፀንሓ ፀጥታውን ወተሃደራውን ስምምዕ ዝበትኸት ማሊ ምስ ሩስያ ውዕል ከቲማ ከም ዘላ ዝፍለጥ እዮም። ሩስያ ኣብ ማሊ ኣስታት 1,000 ወተሃደራት ኣዋፊራ ከም ዘላ እዮም ፀብጻባት ዝጠቕሶም። ኢንዶኔዥያን ሲንጋፖርን ኣብ 26 ዝተፈላለየ ፅላታት ብሓባር ክሰርሓ ዘኽእለን ስምምዓት ተፈራሪመን። እቲ ስምምዓት መራሕቲ ክልቲአን ሃገራት ሎሚ 6 ሓምለ ኣብ ከተማ ጃካርታ ኢንዶኔዥያ ኣብ ዘካየድዎ ዝርርብ ተበፂሖም። ምምዕባል ንግዲ፣ ወፍሪ፣ ትምህርቲ፣ ስነ ፍልጠትን ቴክኖሎጂን ገለ ካብቶም ስምምዓት ኮይኖም ክልቲአን ሃገራት ድሮ ንትግባርኡ እትከታተል ሓበራዊት ኮሚተ ከም ዝቆማ ተገሊፆም። ኢንዶኔዥያን ሲንጋፖርን ዓመታዊ ብገምጋም 30 ቢልዮን ዶላር ንግዳዊ ምልዋጥ ከም ዘካይዳ ፀብጻባት የረድኦም። ኣሜሪካን ኢራንን ዝመፅእ 11 ሓምለ ተወሳኺ ዝርርብ ክካይዳ ምዃነን ይግለጽ ኣሎም። እቲ ኣብ ፓኪስታን ክካየድ ተወጢኑ ዘሎ ሓድሽ ዝርርብ ኣሜሪካ ኣብ ልዕሊ ኢራን ኣዝዲቓቶ ኣብ ዘላ እገዳ ኒክሌሳዊ መደባት ኢራንን ደስኪሉ ኣብ ዘሎ ገንዘብ ኢራንን ከተኩር ከም ዝኽእል ብኣግኡ ተኣሚትሎም። ኩናት ብሰላም ንምዕራፍ ብ17 ሰነ ናይ ምርዳእ መዘክር ዝተፈራርማ ኣሜሪካን ኢራንን ብ22 ሰነ ኣብ ስዊዘርላንድ ቀጥታዊ ዘተ ብሓደ ሓምለ ድማ ኣብ ቀጠር ዘይቀጥታዊ ዝርርብ ከም ዘካየዳ ዝዝከር እዮም። እቲ ዝርርብ ንተወሳኺ ዘተ ባይታ ዘጣጥሕ ምዃኑ ወከልቲ ክልቴን ሃገራት ምግላፆም ይፍለጥ። መራሕቲ ኣሜሪካን ሩስያን ብ5 ሓምለ ናይ ቴሌፎን ዝርርብ ከም ዘካየዱ ማዕከናት ዜና ቀሊሐን። እቲ ዝርርብ ቁጠባውን ፖለቲካውን ፍልልያት ሃገራቶም ብምፅባብ ኣብ ምምሕያሽ ዝምድና ሃገራቶም እወንታዊ ተራ ከም ዝህልዎ ክልቲኦም መራሕቲ ሓቢሮም። ክልቲኦም መራሕቲ ኣብ ዞባውን ዓለማዊ ጉዳያት ብቐንዱ ድማ ኣብ ኩናት ዩክሬን ከም እተመያየጡ እውን ክፍለጥ ተኻኢሉሎም። ፕሬዚደንት ዶናልድ ትራምፕን ፕሬዚደንት ቭላድሚር ፑቲንን ኣብ 2026 ጥራይ ሕጂ ንራብዓይ ግዜኦም ናይ ቴሌፎን ዝርርብ ከም ዘካየዱ ፀብጻባት ይጠቕሶም። ክልቲኦም ፕሬዚደንታት ኣብ ወርሒ ናሓሰ 2025 ኣብ ኣላስካ ሕቡራት መንግስታት ኣሜሪካ ብኣካል ተራኺቦም ከም ዝተዘራርቡ ዝዝከር እዮም። ህዝባዊት ሪፓብሊክ ቻይናን ሩስያን ዓመታዊ ልምምድ ሓይሊ ባሕሪ ሎሚ 6 ሓምለ ኣብ ሰላማዊ ውቅያኖስ ጀሚረን። ዕላማ እዚ ክሳብ 13 ሓምለ ዝቕፅል ልምምድ ኣቕሚ ሓይሊ ባሕሪን ንምምዛንን ኮይኑ ፈተነታት ሚሳይል ከም ዘጠቓለል ገሊፀን። ኣብዚ ንልዕሊ ሶሙን ዝቕፅል ልምምድ ብርክት ዝበላ ሳማሪናትን ዘመናውያን መራኽብን ኩናትን ይሳተፋ ብምህላወን ኣዘስቲ ሰራዊት ክልቲአን ሃገራት ኣፍሊጦም። ቻይናን ሩስያን ካብ 2012 ዓመታዊ ልምምድ ሓይሊ ባሕሪ ክካይዳ ምፅናሕን ዝጠቕሱ ፀብጻባት ዝሓለፈ ዓመት ኣብ ሰላማዊ ውቅያኖስ ከም ዘካየደኦ የረድኦም። ቁጠባዊ፣ ፖለቲካዊ፣ ወተሃድራውን ፀጥታውን ዝምድና ቻይናን ሩስያን እናሰፍሐ ይመፅእ ከም ዘሎየን ክልቲአን ሃገራት ዝጠቕሳ። ዜና ንምዝዛም ቀንዲ ነጥብታት ክደግመልኩም፣ ፌስቲቫል ኤርትራውያን ነበርቲ ስዊዘርላንድ ብ4ን 5 ሓምለ ብውዕ መንፈስ ተኻይዶም። ምምሕዳር ዞባ ደቡባዊ ቀይሕ ባሕሪ መንፈቃዊ ገስጋስ ስራሕ ኣብ ከተማ ዓሰባ ቃኒዖም።
ኣብ ዞባ ዓንሰባ ደግሲ ኣብ ደረጃ እልየት ዝበፅሐ መርከብቲ ሕማም ዓሶ ንምግታእ ብዕቱብ ይሰራሕ ከም ዘሎ ተገሊፆም። ኣውስትራልያ ምስ ሰደሴታውያን ሃገራት ፓስፊክ ትገብሮ ዘላ ወተሃድራውን ፀጥታውን ርክብ ምስ ቻይና ከተፋንና ከም ዝኽእል ተገሊፆም። ኣባላት ኦፔክን መሻርክተንን ኣብዚ ወርሒ እዚ ንዝገብርኦ ወሰኽ ፍርያት ንዝመፅእ ወርሒ ናሓሰ ክቐፅል ተሰማሚዐን። ሰራዊት ማሊን ሩስያን ብዘካየድዎ ሓበራዊ ስርሒት ኣብ ልዕሊ ሽበራውያን ዕጡቓት ከቢድ ሰብኣዊ ክሳራ ከም ዘውረዱ ገሊፆም። ዜና ተዛዚሙሎ ሰናይ ምሸት።

ሰላም ከመይ ቀኒኹም ዝኸበርኩም ተዓዘብቲ ኣብ ዝሓለፈ ሰሙን ኣብ መዘርግሒ ንቕጦታት መርበብ ሓበሬታ ሸባይ ዳትኩም ናይ ዝተዘርግሓ ጋዜጣታት ሓዳስ ኤርትራ፣ ኤርትራ ሓዲሳ፣ ኤርትራ ሓዳስን ኤርትራ ፕሮፋይልን ኣቶኪራ ትዳሎ መደብ ዳህሳስ ሕትመት ሒዝናልኩም ቀሪብና ኣሎና። ጋዜጣ ሓዳስ ኤርትራ ብዘይካ ሶኒ መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርኛ እያ። ዋና ኣሳናዳኢ ብርሃነ ምሕረታብ፣ ምክትል ኣሳናዳኢ ዓብደልቃድር ኣሕመድ፣ ቦርድ ምስንዳ ዮሴፍ ሃይለማርያም፣ ሙሉ ብርሃን፣ ሃብተ ገብርኤል፣ ተስፋ ኣለም የማነ፣ ሙሴ ገብረ ዝጋብሄር፣ ሌይኣውት ፍርቱና ኤፍሬም፣ ትንሱእ ፍስሐየ፣ ሳምራዊት ሃብተ፣ ሰሎሜ ኣፈወርቂ። ኣብ ዓምዲ ጥዕና ጠንቅታት ጸገማት ስርዓተ ምስትንፋስ ተዳሲሶም። ጸገም ስርዓተ ምስትንፋስ ምልክት ናይ ዝተፈላለዩ ሕማማት ክኸውን ይኽእል እዩ። ጉንፋዕ ወይ ኢንፍሉዌንዛ፣ ኣዝማ ወይ ብሮንካይት፣ መጥቃዕቲ ልብን ካልኦትን ዝኣመሰሉ ጥዕናዊ ጸገማት ዘለዋ ሰብ ጸገም ኣብ ስርዓተ ምስትንፋስ ከርኢ ንቡር እዩ። ሕክምና ኣብ እንኸደሉ እዋን ዶክተር ሓደ ካብቲ ተቐዳዲሙ ዝልክዖ ስርዓተ

ምስትንፋስና እዩ። ኣብ ደቂቕ ክንደይ ነስተንፍስ ኣለና ንምፍላጥ። እቲ ንቡር መጠን ምስትንፋስ ኣብ ደቂቕ ምስ ዕድመ ይፈላለዩ እንተኾነ ሓደ ተዛንዩ ኣብ ዕረፍቲ ዝርከብ ሰብ ኣብ ደቂቕ ካብ 12 ክሳብ 20 ሳዕ የስተንፍስ። ኣብ ደቂቕ ክንደይ ነስተንፍስ ኣለና ባዕልና ክንልክዖ ንኽእል ኢና። ክሳብ ሓደ ደቂቕ ምፅባይ ዓቕሊ ምስ ዘይህልወና ድማ ኣብ 15 ካልኢት ዘለና ምስትንፋስ ዓቂና ብ4 ብምርባሕ ክንቅምን ንኽእል። ምስትንፋስካ ጽቡቕ ምስ ዘይህሉ ናብ ሓኪም ብምኻድ እቲ ጸገም እንታይ ምዃኑ ብኣጉ ከተለልዮ ይግባእ። ኣብ ዓምዲ ሸባብ ንኡስ ዓምዲ ሓሳባት ተገንዝባዊ ዘይምዝናይ ተገሊጹ ይጸንሐና። ናይ ሓሳብ ፍልልያት ብስነ ኣእምራዊ ኩነት ናይ ሰባት ይቕለስ እዩ። ኣብ መጎት ናይ ሓደ ሰብ ኣብ ምንታይ ኩነት ኣእምሮ ዝተመርኮሰ እዩ። ስለዚ ጥዕና ዘለዎ ኩነት ኣእምሮ ድዩ ኢልካ ምሕታት ሚዛናት ሓሳስባ ኣብ ምሕላው ኣብ ዝንቡዕ ኩነት ኣእምሮ ኮንካ ምሕሳብን ካብ ዝንቡዕ ኩነት ኣእምሮ ሓበሬታ ብዘይምምማይ ምቕባልን ስለ ዘድሕነካ ሓጋዚ ክኸውን ይኽእል እዩ። ተገንዝባኣዊ ዘይምዝናይ ኣብ መንጎ ክልተ ተጻረርቲ ሓሳባት ዝፍጠር ኩነት ኣእምሮ እዩ። ሓደ ሰብ ኣብ ሓደ ነገር ወይ ጉዳይ ሒዝዎ ዝፀንሐ ሱር ዝሰደደ ዝንቡዕ ምርዳእታ ብኻልእ ኩነታዊ ሓቂ ክትካእ ከም ዘለዎ ምስ ተገንዘበ ዘንጸባርቆ ኩነት ኣእምሮ እዩ። ብተወሳኺ ኣብ ንኡስ ዓምዲ ሓሳባት ውረስ ካብ ዘለዎ ሰውራዊ ክብርታት ኣብ ትሕቲ ዝብል ሓደ ካብቲ ጌጋታት ኣብ ምእራም ኮነ እሩም ሰውራዊ ስነ ምግባር ኣብ ምኩስኳስ ዓብ ተራ ዝነበሮ ባህሊ ነቐፌታን ነብሰ ነቐፌታን እዩ ነይሩ። ገሊኡ ኣብዚ ሎሚ ኮንካ ከም ጌጋ ዘይተሓስቦ ነቲ ሰውራ ግን መንነት ከልብሶ ካብ ዝኽኣለ ርቑሒታት ነይርዎ። ኮይኑ ድማ ክእረሙ ዝተደልዩ ባህርያት ብቕሉዕ ኩሉ ተጋዳላይ ብዝመሃረሉ ኣገባብ ናብ ሓፋሽ ይወርድን ግቡእ መድረኽ ነቐፌታን ነብሲ ነቐፌታን ድማ ይካየደሉ ነይሩ። ሎሚ ኣብ ትካላትና ወይ ኣብ ዝኾነ ናይ ስራሕ ኣጋጣሚ ነቐፌታን ነብሲ ነቐፌታን እነዘውትሩ ሕዳት ኢና። ኣራም ዘይብሉ ጌጋታት ክንዲኹምራ ኮይኑ ክሳብ ዝፀቕጠና ይንፀበቕ። ካልእ ዘየማዕብለና ባህሊ እውን ኣሎ። ኣብ ከባቢና ኾነ ኣብ ትካልና ብዓይኒ ነቐፌታ ንዕዘቦ ተሪኦታት ኣብ ግቡእ ግዜን ቦታን ምዝራብ ገዲፍና ድሕሪ መጋርጃ እንሓምን ካዕቦ ንምድርን ውሕዳት ኣይኮናን። ኣብቲ ግቡእ መድረኽ ዘይተቕርቦ ወይ ዘይተቕርብዮ ምስ ተባሃልና ድማ ትርጉም ንዘይብሉ እንታይ ኣምሲለ ኣፈይ ዘርስሕ ዝብል ልሙድ ርእቶታት ኣሎ። ኣፍና ክነርስሕ ፈቓደኛታት ምስ ዘይንኸውን ግብራዊ ለውጢ ብዘየምፅእ ሕሜታ እዝኒ ሰብ ካብ ምርሳሕ እውን ክንቁጠብ ኣሉና። ንዕቤትናን ዕቤት ትካላትናን ብሃናፂ መገዲ ክንተኣራርም ኣገዳሲ እዩ። ኣብ ዓምዲ ባህልን ስነ ጥበብን ገጠምትን ስነ ፍልጠተኛታትን ዝብል ዛዕባ ቀሪቡ። ገጠምቲ በቲ ኣብ ዕራብ ፀሓይ ዝፍጠር ጽባቐ ክድንቑን ከለዉ፣ ስነ ፍልጠተኛታት ግን ምድረ ሰማይ ከም ቀትሪ ተኸሊዑ ኩሉ ነገር ብንጹር ክግለጽ ይምነዩ። ገጠምቲ ከምቲ ዊልያም ብሌክ ኣብ ሓንቲ ካብ ግጥምታቱ ዝገለጾ ንኹሉ ዓለም ከም ሓንቲ ደቀቕ ጸጸር ኣኪቦም ኣብ ኢዶም ክጭብጥዎ ይሃርፉ። ስነ ፍልጠተኛታት ከዓ ነቲ ዕቤታ ጸጸር ብጸጸር እናጽንዑ ተመስጢሩ ዝተርፍ ኣካል ከም ዘይህልዋ ገይሮም ክገልጽዎ ይፍትኑ። ስነ ፍልጠተኛታት ንነገራት ብንጹር ናይ ምርኣይ ባህጎም ንዓዒንቶም ከይተረፈ ተወሳኺ ሓገዝ ከም ዝደልዩ ይገብሮም። ስነ ጥበበኛታት ነታ ብንቕሓት ኣብ እተተክረሉ እዋን እትስወር ጽባቐ ንምስዳዕ ዓዒንቶም ናይ ምርኣይ ስራሕን ከወንዝፉ ይበጉ። ስነ ፍልጠተኛታት ዋዮታት ናይ ነገራት ይደልዩ፣ ገጠምቲ ግን መንፈሶም ንምርካብ ይጽዕሩ። ገጠምቲ ኣብ ልዕሊ ስነ ፍልጠት ዘቕርብዎ ዝነበሩ ወቐሳ ስነ ፍልጠታውያን ዋህዮታት ነገራት ንምርካብ ኣብ ዝገብርዎ ፈተነ ነቶም ዋህዮታት ስለ ዝቐትልዎም ገጣሚ መንፈስ ክረኽበሎም ከም ዘይክእል ዝገልጽ እዩ ይርከቦ። ኣብ ዓምዲ መዛነይ ነብሰ ምሕላኽ ዘይንቡር ድቃስ ጥቕምታት መዛነይ ሕቶ ተመሰቐላቐላት ይጸንሑና። ስእላዊ መግለጺ ሻምፒዮን ኤርትራ 2026 ጋዜጣ ኤርትራ ሓዲሳ ብዘይካ ሶኒን ረቡዕን መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ዓረብያ። ዋና ኣሰናዳይ መሓመድ ኑር ያሕያ፣ ምክትል ኣሰናዳይ ሃዋ ሱሌማን ዓብደልቃድር፣ ዜና ወፃኢ ዓረቢ መሓመድ ጌታ፣ ሌኣውት ኑራ ዑስማን መሓመድ፣ ፋጥማ ሕመድ እድሪስ። ሪፖርታጅ ገምገማዊ ኣኼባ ሚኒስትር ትምህርቲ ኣብ ዛዕባ ዓወታት ኣብ ቅድመ ትምህርቲ ቀሪቡሎ። ኣብ ዓምዲ ምልሓቅ ኣልኣደብ ዋልፍኑን ምስ ኬላ ያታዊ ስነ ጥበብ ምስግና ተስፋ ዝጊ ዝተገብረ ቃለ መጠይቅ ሰፊሩ ይርከብ። ስድራ ቤታ ምኩስኳስ ብቑዓት ቆልዑ ዘለዋ ተራ ኣብ ዓምዲ ማሕበራዊ ዕቤት ተዳሲሱ። ኣብ ዓምዲ ስያሓ ወኣሰር ከተማከረን ሃብታም ትሕዝቶ ጥንታዊ ቅድታት ስነ ህንፃ ዝሓዘሉ ህንፃታት ምዃና ተዳሲሱ።
ኣብ ዓምዲ ዕልሞ ቴክኖሎጂ ኣገደስቲ ረኽበታትን ምህዞታትን ተዳሲሶም ይጸንሑና ሰብ ሰርሖ ብልሒ ንጥዕናን ኣከባብን እወታዊ ፅልዋ ዘለዎ በርገር ምሂዙ ክዳን ዘስታርር ሮቦት ተመስርሑ ይርከቦም። ስእላዊ መግለፂ ሻምፒዮን ቅድድም ብሽክለታ ኤርትራ 2026 ዝኽሪ መምህር ኣስረስ ተሰማ 1934 ክሳብ 2015 መምህር ሙዚቀኛ ደራሲ ገጣሚ ሓዳሚ ጋዜጠኛ ተጠባቂ ባህልን ቋንቋን መምህር ኣስረስ ኣብ 1972 ናብ ኣዲስ ኣበባ ምስ ከድ እውን እንተኾነ ነቲ ኣብ ሃገሮም ከለዉ ዝገብርዎ ዝነበሩን ጥፈታት ወላ እኳ መቺእዎም ብስሩዕ ኣይቀፅልዎ እምበር ብዓቕሞም ኩሉ ዝከኣሎም ይገብሩ ምንባሮም እዩ ታሪኮም ዝገልጽ። ኣብ ግዜ ደርጊ እውን እንተኾነ ቋንቋ ትግርኛ ከይዓብርን ከይቆርርን ብዓቕሞም ኩሉ ዝከኣሎም ኣብ ምግባር ተፀሚዶም ይሰርሑ ነይሮም እዮም። ከም ውፅኢቱ ናፅነት ሃገር ምስ ተጋህደ ብኡንብኡ ነቲ ተዓጊቱ ዝነበረ ስምዒቶምን ባህጎምን ብምብርባር ካብ 1991 ሒዞም ክሳብ 2010 ኣብ ዝነበረ ግዜ ኣስመራ ትርግታ ናፍቆት ዳይ ባህሊ ሓዊ እግሩ ሞሳዝጊ ጣዓሞት ይህን ምሄን እታ ኣብ ሳንሱር ተሪፋ ዝነበረት ሳልሰይ ተኽፋል መገረጃ ዘላታ እኩብን ካልእ ማህደር ተማሃራይ ዘርእስታ ኣብ ትግራይ ዝተሓትመትን ብጠቕላላ 13 መፅሕፍቲ ኣሕቲሞም። እታ ንተመክሮኦምን ተመክሮ ብፆቶምን ዝሓዘት መፅሓፍ ጣዓሞት ከዓ ብፍሉይ ክትጥቀስ ይግባእ። ከምኡ እውን ካልእ ኣዝዩ ብዙሕ ዝቁፅሩ ኣብ ጋዜጣታትን መፅሄታትን ሬድዮን ዝተኣንገደ ዓንቀጻት ኣፍርዮም። ኣብ ዓምዲ ማሕበራዊ ዕቤት ዓይነ ስውራንን ኮምፒዩተር ቴክኖሎጂን ዝብል ዛዕባ ይፅንሓና። ናይ ርእየት ፀገም ዘይብሉ ሰብ ብኪቦርድ ማውዝ ስክሪን ተሓጊዙ ኮምፒዩተር ክጥቀም ይኽእል። ዓይነ ስውር ከ ኮምፒዩተር ክጥቀም እንታይ የድልዮ? ከምቲ ንፈልጦ ናይ ርእየት ፀገም ዘይብሉ ሰብ ኣብ ኮምፒዩተር ክፅሕፍ ኪቦርድ ከንብብ ስክሪን ከምኡ ውን ቀስቲ ማለት ከርሰር ከንቀሳቀስ ማውዝ ከም ዘድልዮ ብሩህ እዩ። ሓደ ዓይነ ስውር ድማ ካብኡ ብዙሕ ብዘይፍለ ክፅሕፍ ኪቦርድ ከንብብ ናይ ድምፂ ሶፍትዌር ወይ እውን ናይ ብሬይል ሶፍትዌርን ሃርድዌርን የድልዮ። እዚ ማለት ሓደ ዓይነ ስውር ኮምፒዩተር ስክሪና ጠፊኡ ከለውን እንተኾነ ብዘይ ፀገም ክጥቀመላ ይኽእል እዩ። እቲ ካብ ኣእምሮ ኮምፒዩተር ማለት ሲፒዩ ዝወፅእ ሓበሬታ ብድምፂ ወይ እውን ብብሬይል ዳሲሱ ስለ ዝርድኦ ስክሪን ምጥቃም ኣየድልዮን። ብዘይካዚ ኮምፒዩተር ዝጠቀም ዓይነ ስውር ነታ ቀስቲ ብማውዝ ከንቀሳቀሳ ስለ ዘይክእል ብኪቦርድ ተሓጊዙ ናብ ዝደለዮ ትእዛዛት ኣንቀሳቂሱ ክጥቀመላ ይኽእል። ስለዚ ከምዚ ገሊና ዝመስለና ንዓይነ ስውራን ተባሂለን ብፍሉይ ዝስራሓ ኮምፒዩተራት የለዋን። ነተን ኣብ መዓልታዊ ሂወትና እንጥቀመለን ኮምፒዩተራት ንዓይነ ስውራን ዘገልግሉ ሶፍትዌራት ብምፅዓን ኢና ተጠቀምቲ እንገብሮም ተጠቂሱ። ኣብ ዓምዲ ቃል ምሕተት ፀገማት ማይ ንምፍታሕ ኣብ ዲጋ ተኮር ብሰራዊት ልምዓት ዝሰላሰ ዘሎ ዘኩርዕ ልምዓታዊ መደባት ምስ ዝምልከቶም ዝተኸየደ ርክብ ሰፊሩ ኣሎ። ኢንጂነር ዳንኤል ክፍላይ ኣብ ዝሃቦ ሓበሬታ ዲጋ ተኮር ወላ እኹል ማይ ሒዛ እንተሃለወት ንመዓልቲ 8 ሰዓታት ጥራይ ኣገልግሎት ክትህብ ድሩት ስለ ዝኾነ ዕላማ ስራሕና ነዚ ንምስፋሕን ንምዕባይን ኮይኑ ነቲ ዘሎ ነዳዲ ንምዕቃብ ብናይ ኤሌክትሪክ ክቕየር እዩ ተሓሳብ። ካብ ነዊሕ ተሓሲቡ ብምንባሩ እቲ መስራሕ ኣብ መንገዲ ዕድጊ ፀኒሑ። ስለዚ 3 ናይ ኤሌክትሪክ ፖምፖታት ክትከላ መፅን ብኡ መሰረት ኣብ ዝሓለፈ ወርሒ መጋቢት እቲ ስራሕ ጀሚሩ። እቲ ስራሕ ብናይ ፅርግያ ህንፀት ድማ ኣሃዲሉ በቲ ዝፀንሐ ፅርግያ ዓበይቲ ማሽነሪታት ክኣትዋ ስለ ዘይክእላ ፈለማ ብምህናፅ ፅርግያ እዩ ጀሚሩ። እዚ ከዓ ምስ ፕሮጀክት ዓዲሃሎ ብምውካድ ናይ 4.5 ኪሎ ሜትር ፅርግያ ተሰሪሑ። እዚ ስራሕ እዚ ድማ ኣብ ውሽጢ ሓደ ወርሒ ተዛዚሙ ማለት እዩ። ንሕና ክፍሊ ማይ ምስዚ ዝፀንሐ ፀገምን ኩነታትን ናይ ማይ ካብ ነዊሕ ክንዳለወሉ ስለ ዝፀናሕና እቲ ፖምፓታት ካብ ወደብ ብቐጥታ ናብዚ ክመፅእ ክኢሉ ብንቡኡ ከዓ ናብ ስራሕ ኣቲና ለይትን ቀትርን እናሰራሕና ነቲ ዘሎ ሽግር ኣብ ዝሓፀረ ግዜ ፍታሕ ንምርካብ ኣብ ፃዕሪ ንርከብ ኣሉና። ኣብዚ ሕጂ እዋን ድማ 3 ፖምፖታት ተተኺለን ኣለዋ። ከምቲ ኣቐዲምና ዝበልናዮ ግን ናይ መስመር ኤሌክትሪክ ኣይፀንሖን። ነዚ ዕማም ንምስላጥ ድማ ምስ በዓል መዚ ኮርፖሬሽን ኤሌክትሪክ ኤርትራ ሴዳው ከምኡ ውን ናይ ዓድሃሎ ክፍሊ ኤሌክትሪክ ብምዃን ይስራሓሎ። ፖምፖታት ተሰሪሑ ኣብ ኤሌክትሪክ ኣብቲ ናይ ምዝርጋሕ ደረጃ በፂሕሎ ከምኡ ውን ናይ ትሕጃ ጀነሬተራት ኣለዋና። ብኣጠቃላሊ ክንሪኦ እንተደ ኮይና እቲ ስራሕ ዓብ ስራሕ እዩ። ከምኡ ስለ ዝኾነ ከዓ ብዙሕ ፀጋታት ብዙሕ ፀዓትን ባጀትን ፈሲስዎ። ነዚ ስራሕ ብዙሓት መሻርክትዮም ተሳቲፎሞ ኮርፖሬሽን ኤሌክትሪክ ሲቲ ኤርትራ፣ ፕሮጀክትታት ዓድሃሎ፣ ኩባንያ ህንፃ ሳዋ፣ ብዙሓት ኣካላት ይሳተፍዎ ኣለው።
ንግዜያዊ ፍታሕ ዘይኮነ ንነዊሕ ስራሕ ዝዓለመ እዩ ዝፀንሐ ድሩትነት

ናይ ስራሕ ሰዓታት ካብ 16 ናብ 24 ክባቢልካ እናሰራሕካ ዝርግሐ መጠን ዕደላ ማይ ክብ ንምባል ዓብ ስራሕ ዝሓትት እዩ ይርከቦ። ኣብ ዓምዲ ልቦናን ፍልስፍናን መበል 50 ክፋል ፅፈት ስራሕ ዕውታት ሰራሕተኛታት ኣየናይ ስራሕ ዝያዳ ጠቃሚ ወይ ኣርባሕ ምዃኑ ኣማእዚኖም ይፈልጥዎ እዮም። ብመሰረት ከዓ ቀዳምነታት ስርሖም ኣብ ምስራዕ ንጡፋት ይኾኑ። ዝኾነ ምምዝባል ወይ ሓርጎፅጎፅ ኣብ ስራሕ ክኽሰት እንከሎ ዓይኖም ከይሓሰዩ ንምምዕራዩ ይጓየዩ። ንርእቶ ይኹን ንቐፌታ ዓማዊሎም ዕሽሽ ስለ ዘይብሉ ዝኾነ ኣብ ስራሕ ክፍፀም ንዝኽእል ጌጋ ሱር ከይሰደደ እንከሎ ቀልጢፎም ይእርምዎ። እዚ ተመሊሱ ዝያዳ ተፈታውነት ይፈጥረሎም። ሕማቕ ስራሕተኛ ንርእቶ ይኹን ንቐፌታ ዓማዊሉ ክሰምዕ ድሌት ይኹን ተበግሶ የብሎን። ንኩሉ ዝቐርበሉ ርእቶን ንቐፌታን ተቀዳዲሙ እዩ ዝነፅጎ። እቲ ምንታይ ሲ ንገዛእ ርእሱ ይኹን ንትካሉ ከማዕብል ባህጊ የብሉን ተጠቂሱ። ኣብ ዓምዲ ዳየሪ ቢንጎ ኣሳልየኒ ስምዒታት ዝብልዎ ኣነ ዝብሎስ ኣይግበሮ ደኣ ከዋኒ ካብ ማዕዶ ዝብሎ ኣርስታት ዳየሪ ምስ ትሕዝትኦም ይፀንሑና። ጋዜጣ ሓዳስ ኤርትራ ወትሩ ረቡዕ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርያ ዋና ሰነዳኢ መሓመድ እድሪስ፣ ሌኣውት ዛህራ ዓሊ፣ ፋጥና ኣደም። ኣብ ዓምዲ ደል ኣባብ ተኸታታሊ ዛንታ ዓላለ ሓንባሬ ሳልሳይ ክፋል ቀሪባ ኣላ። ኣብ ዓምዲ ዓማር ብዛዕባ ቀይሕ ባሕርና ኣፍልጦ ንምስፋሕ ዝዓለመ ትሕዝቶ ብመሰረት ቃለ መጠየቅ ምስ ካፒቴን ለኣከ ዘርኡ ቀሪቡሎ። ኣብ ዓምዲ ባና ተዕሌም ትምህርትን ፍልጠትን ሓዘል ዝተፈላለዩ ትሕዝቶታት ሰፊሮም ይርከቡ። ኣብ ዓምዲ ዕንጃረ ትርጉም ሓፂር ዝኽሪ ህይወት ሓርበኛ ወይዘሮ ኣዳንሽ በርሀ ቀሪቡሎ። ኣብ ዓምዲ ፍሬ ካደም ንመፍረ ተምሪ ኣብ ኤርትራ ብዝምልከት ምስ ክኢላት ዓውዲ ኣቶ ሙሴ ፍቃዱ ዝተኸየደ ቃለ መጠየቅ ንረክብ። ኣብ ዓምዲ ነፌት ኣምር ኣብ ኤስያ ዝዝውተር ተኸይጥካ ኮፍ ምባል ወይ እስኳት ዘለዎ ጥዕናዊ ረብሓታትን ተዳሲሱ። 10 ንሰናብኡ ዝገድኡ ልምድታት ተዛማዲ ብዝሒ ኣወዳት ኣዝዩ ጎዲሉ ዝርከበን ሃገራት ዲሞግራፊያዊ ብድሆታተንን ፍልሊ ርኸብ ካብ ብሂላት ካብ ሕግታት ሂወት ይፀንሑና። ኣብ ዓምዲ ሕብርበሮ ዝተፈላለዩ ኣዘናጋዕትን መሃርትን ትሕሶታት ይርከቡ። ኣብ ዓምዲ ፈን ዋዓዳት ንገበናት ስርዓታት ኢትዮጵያ ኣብ ኤርትራ ዝድስስ ትሕዝቶ። ጋዜጣ ሓዳስ ኤርትራ ኤርትራን ፕሮፋይል ወትሩ ረቡዕን ቀዳምነት ትዳሎ ጋዜጣ ውሽጢ ሃገር ናይ ቋንቋ እንግሊዝኛ ዋና ሰነዳኢ ኣማኑኤል መስፈን፣ ምክትል ኣሰነዳኢ ሲራክ ሃብተ ሚካኤል፣ ሌኣውት ኣዝመራ ብርሃነ፣ ቤተልሄም ታደሰ፣ ሞናሊዛ የማነ። ኣብ ዓምዲ ዴቨሎፕመንት ምምሕዳራዊ ኣከባቢ ተበልድያ ካብ ምስረትኣ 1995 ዝተረጋገፀ ምዕባለን ማሕበራዊ ስጥመትን ብፃዕሪ መቐይሮ ህይወት ምምፃን ንኡድ ረቑሒታታ ተዳሲሱ ይፀንሐና። ኣብ ዓምዲ ስፖትላይት ኣብ ኤርትራ ብሰላ መደብ ሃገራዊ ኣገልግሎት ኣባይታ ዝተጋሉ ሓቅታት ብፀላቲ ኤርትራ ክነኣዱ ትፅቢት ዘይግበረሎም ድሕነትን ቀጻልነትን ዘውሓሱ ምዃኖም ዘርድእ ትሕዝቶ ሰፊሩሎ። ኣብ መላ ኤርትራ ዝዝውተር መሰለት ሓድነት ዝኾነ ያታዊ መግቢ ቀዓት ድሕሪ ባይትኡ መኣዝኡን ተላልዩ ይፀንሐና። ኣብ ዓምዲ ስፖትላይት ኣብ ኤርትራ ፀገማት ፌስቱላን ምፍታሕ ዝተሰረተ ሕክምናዊ ኣገባብ ሓልክታት እቲ ፀገም ጥዕና ኣብ ምቅላልን ምፍታሕን ዓብ ግደ ይፃወት ከም ዘሎ ተዳሲሶ። ኣብ ዓምዲ ኪዩንድኤ ናይ 6 ዓመት ስራሕ ግዚኡ ከም ኣምባሳደር ዝዛዘመ ኣምባሳደር ደቡብ ኣፍሪቃ ኣብ ኤርትራ ሙቡዜሊ ኩምሻ ኣብ ናይ ኤርትራ ፀንሐቱ ሓርበኛነትን ፅንዓትን ሕላገት ኤርትራውያን ምዃንን ከለሊ ምኽኣሉ ገሊጹ። ሓፂር ዝኽሪ ህይወት ሓርበኛ ተጋዳላይ ኪዳነ ተክለ ማርያም ኣብ ስነ ስርዓት ቀብሩ ተነበበ። ብ14 ሰነ 1956 ካብ ኣቶ ተክለ ማርያም ገብረ ሚካኤልን ወይዘሮ ንግስቲ ተድላን ኣብ ኣኽሩር ዝተወልደ ሓርበኛ ተቐላሳይ ኪዳነ ተክለ ማርያም ግዜ ቁልዕነቱ ኣብ ዓድዩ ዓብዩ መባእታ ትምህርቱ ኣብ ቤት ትምህርቲ ኣኽሩር ተማሂሩ። ብድሕርዚ ኣብ ኣብያተ ትምህርቲ ሰውያንን ቅዱስ ጳውሎስን ኣስመራ ማእከላይን ካልኣይን ደረጃ ትምህርቱ ተኸታቲሉ 12 ክፍሊ በፂሑ። ብፀይ ኪዳነ ምስቲ ኣብ መፋርቅ 1970 ዝነበረ ፖለቲካዊ ኩነታት ከም ኩሎም ናይቲ መድረኽቲ መንእሰያት ኤርትራ ልዑል ሃገራዊ ስምዒት ስለ ዝሓደሮ ሃገር ካብ መግዛእቲ ሓራ ንምውፃእ ብ20 መጋቢት 1978

ተን ናብ ሜዳ ቃልሲ ብምጽምባር ኣብ ውድብ ህዝባዊ ግንባር ተሰሊፉ ግቡእ ፖለቲካውን ወታደራውን ተዕሊም ድሕሪ ምቕሳም ከዓ ኣብ ተዋጋእ ሰራዊት ብርጌድ 8 ቦጠሎን 3 ተመዲቡ ብጻይ ኪዳነ ንልዕሊ 1 ዓመት ኣብ ተዋጋእ ሰራዊት ኣብ ዝፅንሓሉ ብደረጃ ተራን ተዋጋእን ምክትል መራሕ መስርዕን ኣብቲ ተሪድ ግጥማት እስትራቴጂያዊ ምዝላቅ ዓዲ ያዕቆብ ጎንፈሎም ሕዳይን ናቕፋን ተሳቲፉ 3 ግዜ መውጋእቲ ኣጋጢምዎ ብድሕሪ እዚ ካብ ተዋጋእ ሰራዊት ተፋንዩ ኣብ ጥቅም 1979 ናብ ክፍሊ ዜና ህዝባዊ ግንባር ጨንፈር ስእሊ ተቐይሩ ናይ ፎቶግራፍ ስልጠና ወሲዱ ሰኣላይ ኮይኑ ተመዲቡ ብግብራዊ ስራሕ ጽቡቕ ምልከት ሞያ ስእሊ ዘጥረየ ሓርበኛ ተጋዳላይ ኪዳነ ተክለ ማርያም ካብ 1979 ክሳብ ናጽነት 1991 ካብ ሞይኡ ከይተፈለየ ምስ ካልኦት ውፍያት መሳርሕቱ ኣባላት ክፍሊ ዜና ኣብ ደጀንን ድሕሪ መስመርን እናተንቀሳቐሰ ኣብ ውዑይን ዝሕሉን ኩነታት እናተሳተፈ ታሪክ ሓርነታዊ ቃልሲ ህዝቢ ኤርትራ ብስእሊ ንምስናድ ብሉፅን ነባርን ስራሕ ዝፈጸመ ብጻዩ ኣብ ሃገራዊ ባጢራና ኣብ 5 ናቕፋ ሰፊራ ዘላ ዳዕሮ ንኣብነት ናይ ወዲ ተኻሊ ስእል እያ ብጻይ ኪዳነ ኣብ ድሕሪ መስመር ጸላኢ ኣብ ዝንቀሳቐሰሉ ዝነበረ ኣብ ርእሲ ናይ ስእሊ ስርሑ ሪፖርተር ኮይኑ እውን ብዙሕ ጽሑፋት የበርክት ነይሩ ይርከቦ ኣብ ዓምዲ ቁጠባን ዋኒንን ጽልዋ ጆን ሜይናርድ ኬይነስ ኣብ ዘመናዊ ስነ ቁጠባ ተዳሲሱ ይርከብ ብሪጣናዊ ክኢላ ስነ ቁጠባ ጆን ሜይናርድ ኬይነስ ኣብ ዘመናዊ ቁጠባ ዝገደፎ ጽልዋ ዓብዩ ካብ 1980 ጀሚሩ ክሳብ 2008 ተግባራዊ ዝተገብረ ክልስተ ሓሳብ ሓድሽ ሊበራውነት ግጉይ ምዃኑ ክቐርጽ ድማ ፈቲኑ እዚ ክልስተ ሓሳብ መንግስቲ ኣብ ቁጠባ ዝኾነ ተራ ክህልዎ የብሉን ብዝብል መረዳእታ ንምትእታው መንግስቲ ኣብ ቁጠባ ዝኹንን እዩ እቲ ኣብ 2008 ዘጋጠመ ዓለማዊ ቁጠባዊ ቅልውላው ድማ ዕዳጋ ባዕሉ ንባዕሉ ይረጋግ እዩ ነቲ ሞይቱ ዝተባሃለ ካይናንሳዊ ቁጠባ ኣብ ምብርባር እውን ዓብ ተራ ተጻዊቱ ጆን ሜይናርድ ኬይነስ ኣብ 1946 እዩ ዓሪፉ ቁጠባዊ ክልሲ ሓሳባቱ ግና ድሕሪ ሞቱ እውን እንተኾነ ንዝሓለፉ 80 ዓመታት ጽልውኦም ከይሃሰሰ ይቕጽሉ ኣለዉ ኣብ ዓምዲ ሸባብ ንስ ዓምዲ ሓሳባት መንነታዊ ኩርዓት ኣብ መንእስያት መሰረት ኩለንትናዊ ዓወት ዝብል ዛዕባ ይጸንሐና መንነታዊ ኩርዓት መተካእታ ዘይብሉ ናይ ውሽጢ ሓይል እዩ ንሓደ መንእሰይ ኣብ ማእከል ዝኾነ ማዕበልን ዓውለማን ከይተናወፀ ደው ንኽብል ዝኽእሎ መልሕቕ እዩ ኣብ ዘመነ ዓውለማ መንነታዊ ኩርዓት እቲ ዝጸንዐ መንፈሳዊ ዕርድ እዩ መሰረት ርእሰ ተኣማንነት ብምዃን ሓደ መንእሰይ ኣብ ዝኸዶ ከይዱ ኣነ መን እየ ዝብል ፍርሒ ኣይስምዖን እዚ ድማ ኣብ ትምህርቱ ኣብ ስርሑን ኣብ ማሕበራዊ ዝምድናታቱን ብርኡ ይንጸባረቕ ባህልኻን ልምድኻን ምኽባር ምልክት ድሕረት ዘይኮነስ ምልክት ስልጣን እዩ ብባህሉ ዘይኮርዕ ወለዶ ብዝመጽ ናይ ወጻኢ ጽልዋ ቐልጢፉ ይውሓጥ ታሪኹን መንነቱን ዝጸልእ ወለዶ ንመጻኢ ዘመሓላልፎ ሃብቲ የብሉን እዚ ድማ ናይ ሓደ ሕብረተሰብ ህላወ ኣብ ሓደጋ ዘውድቕ ናይ ጥፍኣት ምልክት እዩ ባህሊ ናይ ቀደም እዋኑ ዝሓለፈ ነገር ኣይኮነን ባህሊ ህያው ጥበብ እዩ ናይ ክብርታት መኽዘን እዩ ተባሂሉ እውን ይግለጽ እዩ ኣብ ባህልና ዘለዉ ከም ቅንዕና ምትሕግጋዝ ዓበይቲ ምኽባር ሓቅነት ዜናትካ ዘይምድላይ እምነትን ጽንዓትን ዝኣመሰሉ ክብርታት ኣብ ህንፀት መንእስያት ልዑል ተራ ኣለዎም ቋንቋናን ባህልናን ንኣሽሓት ዓመታት ዝተዋህለለ ጥበብ ዝሓዘ ምኽዘን ፍልጠትን ልቦናን እዩ ይርከቦ ሚኒስትሪ ትምህርቲ ምስ መሻርክቱ ሚኒስትሪ ዞባዊ ምምሕዳርን ቤት ጽሕፈት ጸጋታት ዓቕሚ ሰብ ዓድሃሎን ብምትሕባር ዝወደቦ ን3 መዓልቲ ዝቐጸለ ገምጋም ኣገልግሎት ቅድመ ትምህርቲ ኣካይዱ ነይሩ እቲ ገምጋም ካብ 23 ክሳብ 25 ሰነ 2026 እዩ ኣብ ኣዳራሽ ሃኮሰ ተኻይዱ ካብ ሚኒስትሪ ትምህርቲ ሚኒስትሪ ምክልኻል ሚኒስትሪ ዞባዊ ምምሕዳር ኣመሓደርትን ሓለፍቲ ዞባታትን ዝተወከሉ ኣስታት 130 ኣባላት ድማ ተሳቲፎም ኣብ ዓምዲ ልምዓት ምምዝማዝ ዕቑር ሕርሻዊ ጸጋታት ኣብ ትሕቲ ዝብል ኤርትራ ርኡይ ናይ ሕርሻ ዓቕሚ እትውንን ሃገር እያ ብመሰረት ገምገማት ሚኒስትሪ ሕርሻ እዚ ሃገር ብዝናብ ዝለምዕ ኣስታት 2.1 ሚልዮን ሄክታር መሬት ሕርሻ ትውነን ካብዚ ንመስኖ ዝምችእ ኣስታት 600,000 ሄክታር ይበጽሕ ኣብዚ እዋን እዚ ከዓ ኣስታት 500,000 ሄክታር ኣብ መዓላ ከም ዘሎ ኣብ ቀረባ እዋን ዝተረኽቡ ጸብጸባት ይሕብሩ ልዕሊ 93 ሚታዊት ናይዚ ዝተጠቕሰ ከባቢ ኣብ ትሕቲ ዝተመሓየሸ ዕቀባ ሓመድን ማይን ዝተገብረሉን ዝግበረሉ ዘሎን ምርኩስ ዝገበረን ጥፈታት ዝካየደሉ ክኸውን ከሎ ዝተረፈ ከዓ ብመስኖ ዝለምዕ እዩ ተወሳኺ ብዝያዳ ነዚ ንምስፋሕ ቀጻሊ ወፍሪ ምህዞን ምዕባለ ሰብኣዊ ርእሰ ማልን ዝሓትት ንመንእስያት ኤርትራ ለውጢ ከምጻሎም ዝኽእል መዳያት እዩ
ሎሚ ወላኳ ከተማውነት በብቅርብና ወስኸ ይኸይድ እንተሎ ብገምጋም ክልተሲሶ ሕብረተሰብ ኤርትራ ኣብ ገጠራት እዩ ዝነብር። ሕርሻን መጓሰን ድማ ኣገደስቲ ምንጪ ኣታዊታቱን መነባብሮኦን ኮይኖም ይቕፅሉ ኣለው። እዚ ከምዚ ኢሉ እንከሎ ስፍሓት ሕርሻ ምዕባይ ምፍራይ ጥሪትን ምግፋፍ ዓሳን ንመነባብሮ ኣስታት 65 ክሳብ 70 ሚታዊት ካብ ህዝቢ ኤርትራ ከም ዝድግፍ ይእመን። ከምቲ ኣብ ብዙሕ ሃገራት ኣፍሪቃ ዝርአ እዛ ሃዚ ካብ ዓለማዊ ማእከላይ ደረጃ ኣዝዩ ልዕል እዩ። እዚ ድማ ነቲ ዓውዲ ኣብ ቁጠባውን ማሕበራውን ድሓን ሂወት ዘለዎ ህዝቢ ኣገዳሲ ይገብሮ። ወላ እኳ ፅላት ሕርሻ ኤርትራ ብታሪክ ትሕቲ ምሉእ ዓቕሙ ክሰርሕ እንተፀንሐ ቀጻሊ ወፍሪ መንግስትን ሚኒስትሪ ሕርሻን ንገስጋስ ኣፍራይነት ብዓይነትን ብዙሕን ምዕባይን ንምስፋሕን ሓጊዝ እዩ። እዚ ምስቲ ኣብ ፈለማሽሕን 99 ዝነበረ ክነጻጸር እንከሎ መጠን ድኽነትን ሕፅረት ውሕስነት መግብን ብዓብዪ መልክዑ ከም ዝጎደለ ይእመን ተጠቒሱ። ኣብ ዓምዲ ምን ሁናዊ ሁናክ ተንቀሳቓሲ ቴሌፎን ካብ ሰብ ሰሪቑ ናይ ገዛእ ርእሱ ቅላዕ ስእሊ እናወሰደ ዝተረኽበ ህበይ ኣቓልቦ ማሕበራዊ ማዕክናት ዝሒቡ ቀኒዩ ኣብ መደበር ባቡር እናተፀወተ ካብ ቤተሰቡ ተፈልዩ ኣብ ካልእ ባቡር ተሰቕለ ህፃን ድሕሪ 35 ዓመታት ምስ ቤተሰቡ ተረኺቡ። ጓል 76 ቻይናዊት መምህር ኣብ መምህርን ምስ ተምሃርን ቋንቋ ቻይና ብዝፈጠረቶ ሓድሽ ኣገባብ ኣፍልጦን መተባብዒ ረኺባ። ክራይ ሓፍቲ ብዝብል ኣብ ማሕበራዊ ማዕክናት ቻይና ደቂ 30 ደቂ ኣንስትዮ ንመንእሰያት ደቂ ኣንስትዮ ናይ ህይወት ምኽሪ ዝልግሳሉ ማዕከን ህቡነት ከም ዝረኸበ ተገሊጹ። ሰለስተ ኣሕዋት ኣብ መዝገብ ክብረ ወሰን ጊነስ ናይ ዕድመ ክሰፍራ ምብቃዕን ተሓቢሩ። ኣብ ዓምዲ ያሉ እስራ ዝተፈላለዩ ስድራ ቤት ጠቀስቲ ሓበሬታታት ይጸንሑና። ኣብ ዓምዲ ጥዕና ብዛዕባ ጥንስን ጥዕናዊ ፀገማትን ዝድስስ ትሕዝቶ ይጸንሐና። ግዜ ጥንሲ ብሳምንታት እዩ ዝቁፀር፣ ኣስታት 40 ሳምንታት ይፀንሕ። ብልምዲ 9 ወርሒ ኢልና ንገልፆ እዩ። ዝፀገየት እንቋቑሖ ኣብ ማህፀን ክትምዕብል ካብ ዝጀመረትሉ ግዜ ጀሚሩ ክሳብ እቲ ቆልዓ ዝውለድ ዘሎ ንውሓት እዋን ግዜ ጥንሲ ተባሂሉ ይፅዋዕ። ኣብዚ ዝተጠቕሰ ግዜ ጥንሲ ኣብታ ነፍሰ ጾር ናይ ሆርሞን ምቅያር ስለ ዝፍጠር ዝተፈላለዩ ጥዕናዊ ፀገማት ከጋጥምዋ ይረአዩ። ገለ ካብኦም ምስ ኩነታት ጥንሲ ተኣሳሲሮም ዝመፁ ከም ንቡር ዝረኣዩ ክኾኑ ከለዉ፣ ገሊኦም ግና ንሂወት ዝፈታተኑ ብምዃኖም ህፁፅ ሕክምናዊ ሓገዝ ዘድልዮም እዮም። ጓል ኣንስተይቲ ጥንስቲ ምዃና ዘርኢ ምልክታት ካብና ብን ደቂ ኣንስትዮ ዝፈላለዩ። ፅግያት ደው ምባል ኣብ ኩለን ደቂ ኣንስትዮ ዝረአ ምልክት እዩ። ኣብተን ቀዳሞት ሰለስተ ኣዋርሕ ካብ ድቃስ ኣብ ዝበራበራሉ ዕውልውል ምባል፣ ከተምልስ ምድላይ፣ ድኻም፣ ሸውሃት ምዕፃው ወዘተ የርእያ። ቃንዛ ጡብ፣ ካብ ንቡር ወፃኢ ምፅላም ኣፍ ጡብ እቲ ካልእ ምልክታት ጥንስ እዩ። ጓል ኣንስተይቲ ነፍሰ ጾር ምዃናን ዘይምዃናን ምሉእ ብምሉእ ዝንፅር ሕክምናዊ መርመራ ብምክያድ ጥራይ ምዃኑ ግና ዘይምዝንጋዕ። ኣብ ትሕዝቶ ፅሑፍ ኩነታት ድቂ ጥንስን ጥዕናዊ ፀገማትን ፀቕጢ ደም፣ ሕማም ሽኮር፣ ምምራዝ ደም፣ ምብርዓን ጥንሲ፣ እኹል ቫይታሚን ዲን ፎሊክ ኣሲድን ምውሳድ፣ ንጥፍቲ ምዃን፣ ግቡእ ቆላሕታ ኣብ ኣደቃቕሳ፣ ዘይንውር ምልክታት ከየጋጥማ፣ ግቡእ ቆላሕታ ምግባር ምስ ኩነታት ጥንሲ ዝተኣሳሰሩ ብዝርዝር በሪሆም ንረኽቦም። ኣብ ዓምዲ ትንታነ ዜና ሳዕቤናት ክሊማዊ ለውጢ ኣብ ኤሮጳ ተዳሲሱሎ። ኤሮጳ ድሕርቲ ኣብ 1976 ዘመዝግበቶ ታሪካዊ ምንባሩ ዝንገረሉ ልዑል መጠን ሙቐት ጥራሕ ልዕሊ 2 ዲግሪ ሴንቲግሬድ ዝበፅሕ ወሰኺ ሙቐት ኣመዝጊባላ። ብተወሳኺ ኣብ ዝሓለፈ ዓመት ኣብቲ ሃገር ብርቱዕ ዋዒ ብዝሰዓቦ ባርዕ ምሮር ልዕሊ 400,000 ሄክታር መሬት ከም እተሃመኸዮም ጸብጻባት ዝጠቕሱ። እዚ ማለት ካብቶም ኣብ ዝሓለፈ 2 ዕቁራት ዝተመዝገቡ ተመሳሰልቲ ሓደጋታት እዚ ናይ ዓሚ ብልዕሊ 2 ሚታዊት ይዓቢ። ሕጂ እውን እንተኾነ ኣብ ኤውሮጳ ተኸሲቱ ዘሎ ብርቱዕ ሙቐት ንምቕላስ ሓበራዊ ፃዕርታት እንተደኣ ዘይተኻይድሉ እቲ ሙቐት ብተዓፃፃፊ መጠን ክውስኽ ከም ዝኽእል እዩ ግምታት ዘሎ። ሃገራት ኤውሮጳ ሙሉእ ብምሉእ ናብ ተሓዳሲ ፀዓት ክሰጋግራን ካርቦን ምጥቃም ደው ከብላን ከዓ እቲ ቀዳማይ መፍትሒ ናይዚ ዝምዝገብ ዘሎን ብሕጂ እውን ብኣዝዩ ሓደገኛ ደረጃ ክምዝገብ ዝኽእልን መጠን ሙቐት ምዃኑ ክኢላታት የረድኡ። ኣብ ዓምዲ ቀለም ሕተት ፕሮጀክት ዓዲሃሎ ተወርዋሪ ልምዓት እዩ ብዝብል ኣርእስቲ ካልኣይ ክፋል ትሕዝቶ ይጸንሐና። ኢንጂነር ዳንኤል ግርማጽዮን ኣብ ዝሃቦ መግለጺ ፕሮጀክትታት ዓዲሃሎ ኣብ ከም ዝኣመሰለ ትንፋስ ዘይሂብ መደባት ቅልጡፍ ዝኾነ ፍታሕ ምግባርን ኣብ ምሃብን ንዓና ናይ መጀመርያ ተመክሮና ኣይኮነን። ኣብ ከም ዝኣመሰለ ኣብ ብዙሕ መድያት ደረጃታት ህንፃ ንሳተፍ ኢና። እዘን ኣህዱታት ፕሮጀክት ድማ ኣብ ከምዚ ዕማማት ክሳተፋ ዝቆማ ኣህዱታት እየን። ብዛዕባ ብድሆታት እንተኮይኑ ከዓ ኣብ ኩሉ ዝግበር ንጥፈታት ነናቱ ብድሆታት ከጋጥም ንቡር እዩ። ከም ዝኾነ ዘጋጥመና ብድሆ ክንሰግሮ ስለ ዘለና በቲኢልካ በዚ ይብዳህ እዩ። እዚ ዘይከሓድ ንዓና ዘጋጥመና ብድሆታት ቀርብማ እዩ።
እዚ ድማ ኣብ ህዝቢ ፀቕጥ ክፈጥር ግድነት እዩ። እዛ ሃዶታት እዚ ብተመሳሳሊ ደረጃ ንዕኡ ዝበቅዕ ምድላዋት

ብምግባር እዩ ገጢምዎ። ስለዚ ብሓፈሻ እቲ ኣብዚ ዝነበረ ብድሆ ከም ዝኾነ ዘጋጠመና ንቡር ብድሆ ኢና ሰጊርናዮ ሓሊፍና። እቲ ኣብዚ ዘሎ ኣሃድ እውን ብዕቱብ ስለ ዝተቓለሶ ብዙሕ ነቲ ዘጋጠመ ብድሆ ኣጉልሕካ ትዛረበሉ ይኮነን ልሙድ ስራሕና ስለ ዝኾነ ማለት እየ። ንዓና ሓድሽ ነገር ኣይኮነን፣ ኩሎም ኣካላት ነቲ ዘድለዩና ነገራት ይዋስኡ ስለ ዝነበሩ እውን ከም ሓደ ዓብ ብልጫ ኢና ንወስዶ። ኣብዚ ኩሉ ኢድን ጓንትን ኮይኑ ነዚ መደብ ንምዕዋት እዩ ሰሪሑ። በቲ ዝመስለና ሃነፅቲ ሓሳባት እናተሓጋገዝና ኢና እንኸየድ። ከም ኩሉ መራሕን ሓላፍን ኮይኑ ብወኒ ስለ ዝሰርሕ ካብቲ ዓበይቲ ብልጫታትና ዓወታትናን እዩ። እዚ ከዓ ንቡር ተርእዮን ባህልን ናይ ፕሮጀክትታት ዓዲሃሎ እዩ። ሰማእታት ባሕሪ ቁንጫል ካብ ታሪክ ሓይሊ ባሕሪ ውድብ ኣብ ዘዘንቲ ፅሑፍ ካልእ ኣማራፂ ስለ ዘይነበረ ጀሪካን ንሬሳ ኪዳነ ገዲፉ ካልኦት ብፆቱ ንምድላይ ናብ ዕምቆት ባሕሪ ተነቂቱ ምድላይ ቀፀለ። ተኪየ ርእሶም ሙሉእ ብምሉእ ብኣፍ ልቡ ኣብ መሬት ብውሽጢ ባሕሪ ሰጢሙ ፀንሖ። ብዘለዎ ሓይሊ ከንሳፍ ፈተነ፣ ናብቲ ቀረባ ኣኻውሕ ሒዝዎ ወፀ። ተኪኤ እቲ ለይለይ መሓውሩን ዓፅምቱን ተደረቂሙ ብስጋ ጥራይ ተታሒዙ ገጹ ተደምሲሱ ሂወቱ ሓሊፋ ፀንሓቶ። ሃብተ ሰሎሙን ቀቢፅ ተስፋ ልደት ግርማይን ተስፋ ዝግ መብራቱን ገና ሬሶኦም ኣይተረክበን። ነዚኦም ንምርካብ ጀሪካን እንደገና ናብ ባሕሪ ተነቕተ። ኣእዳው ዘርጊሑ ሃሰስ ክብል ጀመረ። ኣብ ጥቓታ ኣብ ክልተ ተገሚዓ ጥሒላ መሬት ማዓሞቕ ባሕሪ ሰጠመት ፈጣን ዓፅምቶምን ስጋኦምን ተረፋቲቱ ሓደ ካብ ሓደ ክትፈልዮም ዘፀግም ኮይኑ ረኸቦ። ጀሪካን ብድሕሪ እዚ ናብ መሰረት ተመልሰ። ነታ ተኸዲንዋ ዝነበረ ሓፀር ስረ ቀዲዱ ንቁስሉ ሸፈነሉ። ኣብ በሪኽ ኣካል ናይታ መርከብ ኮይኑ ኣእዳው ንላዕልን ታሕትን እናንቀሳቐሰ ዎ ያሴን ዎ ጸሊማይ እናበለ ጉረርኡ ክሳብ ዝነቅፅ ነቶም ኣብ ርሑቕ ርሕቀት ዝነበሩ ብፀቱ ክፅውዖን ፈተነ። ይኹን እምበር ሰማዕ እዝኒ ኣይረኸበን ጥራይ ዘይኮነ ድምፂ ፀውዒቱን ክበፅሖ ዝኽእል ርሕቀት ኣይነበረን። መበል ራብዓይ ክፋል ዛንታ ተመክሮ ሂወት ካብ ደብሪ ናብ ገድሊ ቀሪባ ኣላ። ኣብቲ እዋን ናይ ኣፅዋር ሕፅረታት ጥራይ ዘይኮነ እንተላይ ናይ ስንቂ ሕፅረትን ስእነትን ነይሩ እዩ። መግቢ ከይበላዓካ መዓልታት ምፅናሕ የጋጥም። ብሰንኪ ሕፅረታት ዝመፃካ መሻሪፍ ኣዝዩ ውሕድ እዩ። ዝቕረበልካ ምግቢ ከዓ መቕተለ ሓሰኻኳ ይከውንን ንኣፍጠልቆም እዩ። ብሰንኪ ኩናት ክትምገብ ግዜ ዝሰኣነሉ እዋን ነይሩ። መግቢ እንርስዓሉ ግዜ እውን የጋጥመና ነይሩ። ስቂኢልካ ትዋጋእ። ኣብ ጎድንኻ ብፆትካ ክስውኡ እናረእኻ ናይ መግቢ ሸውሃትካ ርግጥ ኢሉ እዩ ዝዕፀው። ጥሜት ፀኒሑ ዘረኻኽበልካ ይኹን እምበር ብመስዋእቲ ብፆትካ ግና መሊስካ ኢኻ ትሕረን። በቲ ሓደ ወገን ኣብ ጎንኻ ብፆትካ መውጋእቲ ኣጋጢሞም ክነሶም ደም ዘሕዛሕና በሉ ክዋግኡ ክትዕዘብን ከለኻ መሊስካ ትጸናዕ። ስለዚ ኣብ ውግእ ሰምሃር ጥሜትን ፅምእን ከም ሓደ ርእሱ ዝኽኣለ ግንባር ፀፂብካ ዝጥመት ዘራይ ናይ ደርጊ ኮይኑ ዝዓይ ነይሩ። ምክንያቱ ጥሜትን ፅምእን ጉልበት ሰብ ኣብ ምድኻም ጥራይ ዘይኮነ ኣብ ሂወት ሰብ ይመፀካ እዩ። ብሰንኪ ስእነት ማይ ፅምኣት ሰብነት ወይ ድርቀት ኣካላት ኣጋጢሞዎም ዝስውኡ ብፆትና ተጋደልቲ ነይሮም እዮም ተጠቂሱ። ኣብ ዓምዲ ንቑሕ ደመና ትርጉምን ትርጉም ኣልቦነትን ምንዳይ ትርጉም ሂወት ኣብ ዕድመ ኩትትና ከም ዛዕባ ተዳሲሶም። ትርጉም ብፍላይ ትርጉም ሂወት ሕቶ ፅልዋን ደረት ቁፅፅርን የልዕል እዩ። ኣብ ቤትና፣ ቤት ትምህርትና፣ ቦታ ስራሕና፣ ኣከባቢና ወዘተ ፅልዋ ምዘይህልወና ትርጉም ሃላውነትና ክፈታተኑ ይኽእል። ኣብ ዘይንቆፃፀሮ ኩነታት እውን ትርጉምና ኣብ ምንዳይ ንሽገር ኢና። እዚ ከዓ ትርጉም ብዘሎና ናይ ተፃዋርነት ብቕዓት እውን ይፅሎ እዩ። ጽኑዕ ሰብ ወይ ሕብረተሰብ ንነገራት ክሳብ ብዕምቆት ዝርድኦምን ብድሆታት መፍትሒ ዝረኽበሎምን ናይ ምፅዓርን ምቕጻልን ብቕዓት ስለ ዘለዎ ትርጉም ኣብ ምርካብ ኣይሽገርን እዩ። ትርጉም ስለ ዝደለኻዮ ዝርከብ ርኽበት ኣይኮነን። ኣብ ሓደ ግዜን ፈተነን እውን ኣይርከብን። ብሂወት ክሳብ ዘሎና ትርጉም ሂወት ወይ ካልእ ኣብ ሂወት ዘጓንፈና ነገራት እናዕበና እንኸይድ ኩሉ ሰብ ድዩ ትርጉም ሂወት ክርድኦ ዘለዎ? እቲ ብዛዕባ ትርጉም ሂወት ዘይፈላሰፍ ጸገም ኣለዎ ማለት ድዩ? ኣብ ዓምዲ ሰምራ ጅህድ ምርግጋፅ ድሕነት መግቢ ካልኣይን ዛዛምን ክፋል ትሕዝቶ ይፀንሐና። ኣብ ዓምዲ ወቕፋ ፍንያ ምዝዛም ስልጠና ስእልያ መንደፈራ ተፀዋታይ ኩዕሶ ሜሲ ኣብ መውዓውዒ ሓዳሽ ፊልም ስፓይደርማን ምርኣዩ ናይ ስፖርት ኣፍቀርቲ ኣገሪሙ። ፍሉጥ ተዋሳኣይን ኣክቲቪስትን ዳኒ ግሎቨር ሕማም ኣልዛይመር ከም ዘማዕበለ ተፈሊጡ። ደራሴት ካሚል ኣልዓደድ ራብዓይ ተኸታታሊ ክፋል ኣብ ምስራሕ ከም ዝርከብ ገሊጻ። ኢጣልያዊ ዳይረክተር ፊልም ቲንቶ ብራስ ኣብ ፌስቲቫል ፊልም ቪነስ ናይ ክብሪ ስልማት ረኺቡ። ኣብ ዓምዲ ሸባብያት ገለ ካብ ብሂላት ገዳይም ተገደልቲ ፈለምቲ ሰውረ ኤርትራ ሰፊሮም ይፀንሑና። ብተወሳኺ ኣብ ዓምዲ ሸባብያት ሓድሽ ቋንቋ ንምምላኽ ዘኽእሉ

ፍቱናት ሚናታት ተዘርዚሮም ይርከቡ። ኣብ ዓንዲ ኩርናዕ ተምሃሮ ምህዞው ናይ ዘውትር መጓዓዝቲ ወዲ ሰብ እዞም ስዕቡ ንዓለም ቅርፂ ካብ ዘተሓዙ ምህዞታት ቀሪቦም ይፀንሑና። ምህዞ እንግሊል ብሶላ ኮምፓስ መኪና ኮንክሪት ምህዞ ሓዊ ኣምፑል ቴሌቭዥን ኮምፒውተር ኢንተርነት ባጢራ ቴሌፎን። ኣብ ዓምዲ ፍረ ፃዕሪ መልኣክ ቀቐለታ በዓል ድርብ ተመክሮ ሓረስታይ ተላልዩ ይርከብ። ሓረስታይ መልኣክ ቀቐለታ እዩ ዝበሃል። ኣብ ምርባሕ ከብቲ እናነጠፈ ንተረፍ ምህርቲ ከብቲ ብሓፈሻ ንቐልቀልን ሽንትን ከብቲ ድማ ብፍላይ መስሪሑ ናብ ተሓዳሲ ፀዓት ዝቐየረ ኣብነታዊ ሓረስታይ እዩ። ንሱ ኣባል ሃገራዊ ማሕበር ሓርበኛታት ስንኩላን ኩናት ኤርትራ ኮይኑ ኣብ ከረን ይቐመጥ። ኣብዚ እዋን መስራሕን ተጠቃምን ባዮጋስ ኮይኑ ንካልኦት ኣብነት ኮይኑ ይርከብ። ኣቶ መልኣከ ብኸመይን ስለምንታይን ነቲ ጥበብ ከም ዝተኸተሎ ብኸምዚ የዘንቱ። ፈለማ ናይ ደቐሉ ወይ ባርካ ከብቲ ገዚአ እነጥፍ ነይረ። ብድሕሪኡ ኣብ 2020 ናይ ፀባ ከብቲ ናብ ምፍራይ ሰጊረ። ሓንቲ ብቕዕቲ ናይ ፀባ ከብቲ ድማ ገዚአ። ቀፂለ እውን ካልአይቲ ወስቲኸላ። ኣብ 2022 ድማ ሳልሰይቲ ናይ ፀባ ከብቲ ዓዲገ። በዚ ከዓ ሰለስተ ናይ ፀባ ከብቲ ብምውናን ነቲ ስራሕ ክዕብዮ ወስቲነ። ኣብቲ ዝነብረሉ ከባቢ ናይ ፀባ ጠለብ ስለ ዝረኸብኩ ከዓ ናብዚ ሕጂ ዘለኽዎ ደረጃ ክበፅሕ ክኢለ ይብል። ምኽሪ ደላይት ጓል 28 ሉልያ ካብ ከረን ቀሪቡሎ። ሕጂ መደወልየይ ምኽንያት ድማ ኣብ ፊት ድኳንና ከም ዝናትና ዓይነት ድኳን ዘለዎም ስድራ ኣለዉ። ምስቶም ስድራ ሰላምታ ዳ እምበር ካብኡ ዘይሓልፍ ሌላ ኣሉና። ኣብ ድሕሪ ቀትሪ ዝሕሉ ግን ሓደ መንእስይ ኣሎ። እዚ መንእሰይ ምስቶም ስድራ እንታይ ዝምድና ከም ዘለዎ ኣይፈለጥን እየ፣ ግን ኩሉ ግዜ ኣብታ ንሱ ዝሕልወላ እዋን ኣነ ፍሉይ ስምዒት ይስማዓኒ። ፈትየ ዮዴ ወይ ንምንታይ ከምኡ ስምዒት ይስማዓኒ ኣይርዳእንን እዩ። ኣነ ከም ገሌለ ናብቲ ድኳኖም ገፀይን ተጠሚተ ንሱ እውን ናባይ ገፁ ክጥምት ንጋጠም። ተመሊሰ ይጥምተኒ ድዩ ዘሎስ ወይ ሓውሲ ስርቃ ቢለ ክጥምት ንከለኹ ድማ ከምኣ ንጋጠም። ክሪኦ ንከለኹ ዝደልየኒ ይመስል፣ ግን ከም ወዲ ኪንዮም ጥማት ዝሓልፍ ዝኾነ ዝረአኽዎ ነገር የለን እሞ እዚ ወዲ ይደልየኒ ድዩ ኣይደልየንን ሕቶ ኮይኑኒ። ዝደልየንን ዘይደልየንን ብኸመይ ይፈልጥ? ኣነ እንተ ዝደልየዮ ኸ እንታይ ክገብር ዝብል ሕቶን ምስ ኣማኻሪ ዝተኸየደ ልቦና ሓዘል ዝርርብን ቀሪቡሎ። ኣብ ዓምዲ ተርሙማ ፍቕሪ ዝሓዘለ መቕጻዕቲ ንልቦና ካልኣይን ዛዛምን ክፋል ናይ ፅባሕ ኢንጂነር ክኸውኔ፣ ዶክተር ክኸውኔ፣ ክኢላ ኮምፒውተር ክኸውኔ። ኣብ ዓምዲ ደቂ ኣንስትዮ እወታዊ ኣድልዎ ከም ኣምር ተዳሲሱ ይርከብ። ኣብ ደቂ ኣንስትዮ ኣተኪሩ ዝንደፍ ፖሊሲታት እወታዊ ኣድልዎ ብቐዳምነት ነቲ ኣብ መንጎ ክልተ ፆታ ዘሎ ናይ ተሳታፍነት ጋግ ንምፅባብ ዝዓለመ እዩ። ደቂ ኣንስትዮ ከም ኣካል ናይ ሓደ ሕብረተሰብ መጠን ኣብ ዝተፈላለዩ ፅላታት ዕድል ረኺበን ዓቕመን ከርእያሉ ዝኽእላ ባይታ ብምፍጣር እዩ። በዚ ድማ ነቲ ብሰንኪ ዝተፈላለየ ባህላውን ማሕበራውን ምክንያታት ኣብ ትምህርትን ናይ ስራሕ ቦታታትን ንዝተፈጥረ ዘይተመጣጠነ ቁፅሪ ብምምዕራይ ኣብ መንጎ ክልቲኡ ፆታታት ዘሎ ናይ ቁፅሪ ጋግ ከም ዝፀብብ ይገብር። ብተወሳኺ ደቂ ኣንስትዮ ናይ ባዕለን ኣታዊታት ክህልወን ኣብ ስራሕ ክቁፀራ፣ ናይ ውርሻን ምምሕዳር መሬትን መሰል ክህልወን፣ ንግዳዊ ፍቓድ ናይ ምርካብ ቀዳምነታት ክውሃበን ዝብል ገለ ካብቲ ዕላማታት ናይዚ ፖሊሲ እዩ። ኣብ ዓምዲ ሜን ሆናዊ ሆናክ ኣብ ውሽጢ ሓደ ዓመት 14 ሊትሮ ደም ካብ ኣካላታ ብምእላይ ሓኻይን ብሪጣንያ ንሓንቲ ሓደገኛ ሕማም ዘማዕበለት ጓል 71 ዓመት ሰበይቲ ከድሕኑ ምኽኣሎም ተገሊጹ። ቀረብ ማይን ኤሌክትሪሲቲን ዘይብሉ ናይ ገማግም ባሕሪ ኣግዶ ቸሻየር ሰሜናዊ ዌልስ ብ200,000 ፓውንድ ንጨረታ ወሪዱ። መንጫዕጫዕታ እትውንን ተዛማዲ ዛሕሊ ዘለዋ ከተማ ስዌስስ ካብ ሙቐት ክዕቀቡ ስልጠና መሳርሒ ሙዚቃ ብዝወስዱ በጻሕቲ ከም ዝዕለቕለቐት ተሓቢሩ። ኣብ ዓምዲ ዝርዓ ወቕት ሳድ ኦም ሓጀር ኣብ ጉዕዞ ልምዓትን ምዕባለን ምስ ሓላፊ ምምሕዳር ኣቶ ተስፋኣለም ዓንዶም ዝተኻየደ ቃለመጠቕ ሰፊሩሎ። ኣብ ዓምዲ ውሓታል ጥፍል ካልኣይ ክፋል ፅውፅዋይ ሓደሰት ብሸክል ኣስቐር ስእላዊ ፅውፅዋይ ሜኪ ይፀንሑና። ሓምሻይ ጉባኤ ጨንፈር ሃገራዊ ማሕበር ደቂ ኣንስትዮ ጅዳ ተኻይዱ። ብተመሳሳሊ ማሕበርኩም ጅዳ ምስ ማእከል ጥዕና ዓይኒ ኣልሰቓፍ ስምምዕ ከቲሙ። ኣብ ሙቐት ዝዛይደሉ ኣከባቢ ዝነብሩ ዘይ ኣብ ዓምዲ ስፖትላይት ኣብ ዝተኣሳሰረት ዓለም ኣገዳስነት ምዕቃብ ባህልን መንነትን ተዳሲሱ ንረኽቦ። ኣብ ዓምዲ ካልቸር ኤንድ ኣርትስ ባህላዊ ፅባቐ ኤርትራ ቅዲ ሳዕስዒታትን ኣሰራቶምን ተዳሲሱ

0: ሕጂ እንታይ እንታይ ዓይነት ኣትክልቲ እዚ ምናልባት ኣብ ሃገርና ኣሎ ድዩ ዋላስ ካብ ወፃኢ ዝመፀ እዩ? ከመይ ኸ ክገርክዮ ኣብቲ ክንክኑ ማዓስ ማዓስ ማይ ተስትዮ እንታይ ከ ክገርክሉ ብትባዞ?
1: ኣብ ሰሙን ሓንቲ ግዜ ደስትዮ ኣሎ ኣብዚ ዓድሎ ግን እንታይ እዩ እቲ ዲፈረንት ብርሃን ፀሓይ እኹል ብርሃን ፀሓይ ይረክብ እዩ እኹል ማ ይረክብ እዩ ኮምፖስት የዳልዩ ዋዕለይ
0: ነዚ ተኽሊ እዚ ምስ ተኸልክ ከመይ ይስማዓክ ንኣኺ? ናልባት ኣብ ውሽጢ ቤትና ዘለና ሕጂ ኣብዚኣ እውን ሕልፊ ኢልካ ክሽነኹም ኣላ ነዚ ምስ ተኸልክ ከመይ ይስማዓኪ? ኣብ ጥዕናኺ ኣብ ፅባቂ እዩ ከመይ ትርዮ ንስኺ?
1: ዋው ክገልፆ ኣይክእልኒ ብጣዕሚ ንሽ ዝኾነ ነገር ትገልፆ እንዲኻ ዋው ገለ ትብል ኢኻ እዚ ግን ክግለፅ ኣይከኣልኒ ብጣዕሚ ቦታ ዘለዎ ሓጎስ ይፈጥረልካ ልዕሊ ኩሉ ከ ምሽ በቃ ምስ ሰብ ምዕላል እውን ኣይልርኤካኒ እዩ ብጣዕሚ ደስ ትብል ነገር እዩ ኣነ ክገልፆ ኣይክእልኒ።
0: ኣብ ህንፃታት ወይ ኣብዚ መንደቕ ከ ድኾነ ፀገም ኣይመፅእን ወይ ኣይፈጥርን?

0: ኣይፈጥርን እዩ ወላ ሓንቲ ኣይፈጥርን እዩ ጥራይ ንስኻ ፖዚሽን ምሳሓዝ ጥራይ ደለይካ ከመይ ጌርካ ኣብቲ ኣንግል ኣብቲ ቅርፂ ጥራይ ከመይ ጌርካ ስታይ ትገብሮ ይደቅድስ በር ወላ ሓንቲ ነገር ኣይፈጥርን እዩ ፕላስካ ናይ ገዛ ስለ ዝኾነ ወላ ሓንቲ ሓንቲ ኖርማል ቀጠልያ ቆፅሊ እዩ ካብቲ ካልእ ቆፅልታት ዋላ ሓንቲ ዘፍለ ነገር የብሉን ምናልባት እዚኣ ብቕርፃ ፍልይ ድበለት ክትከውን ትኽእል እያ ብቕርፃ ተደይ ኮይኑ ቀጠልያ ቆፅሊ እዩ ወላ ሓንቲ ፍልለ የብሉን ኣብ ኩሉ ገዛ ደሎዩ ጥራይ እንታይ ትፅባቐ ከምቲ ድገለፅ ኩልካ ቀዲመ ብርሃን ፀሓይ ኩሉ ብርሃን ፀሓይ ይረክብ እዩ ማይ ብግቡእ ኢድሰቲ ረብሻ ይፈቱን እዩ ዕግርግር የለን ይከናኾነ እዩ ብጣዕሚ እየ ድከናኾኖ
1: እዚ ኣብዚ ቢኬር ዘሎ
0: እዚ ሮዝ እዩ ሮዝ እዩ ቀንጢባ ንቂፅ ዮ ደን ከምዚ ዓይነት ከለር ሂቡ ማለት እዩ ያ ደስ ይብለካ እዩ ኣብዚ ዓድና ብዙሕ ዝግብትር ኣይኮነ ንበር ኣብ ካልእ ዓዲ ከም ጊፍት ይሽየጥ እዩ ኣብዚ ዓድና ግን ብዙሕ ፍሉጥ ኣይኮነን
1: ኣብዚ ታሕቲ እውን ዝበር ናይ እንቃቑሖ ገለር ኣለኹም ዝባዝ ብዚ እግር ናይ ተኽሊ ንምንታይ ኹም ጌርኪ
0: እዚ ነቲ ኮምፖስት ኢለ ሓሲብ ጌና ኣይ የፀበቕክዎን ደለኹ ምስኡ ክባላላዕዩ ድሓር ጉቡእ ምስቲ ሓመድ ከም ድኩዖ ኮይኑ የገልግሎ ነቲ ሓመድ ነቲ ተኽሊ
1: ማይ ከቕመ ይሓተክዶ ብዙሕ ማይ ዋላ
0: ማይ ሕጂ ፍላይ ኣብ ክረምቲ ክኾን ከሎ ኣብ ሓጋይ ክኾን ከሎ ንፈላለዩ ኣብ ክረምቲ ክኾን ከሎ ወላ ሓንቲ እቲ ማይ ትኽኢሉ ዩ ድመፅእ ደድኾነ ነገር ማዓድን ኣብ ካልእ ግዜ ግን ከምቲ ኣብ ክረምቲ ድኾነ ኣይኮነን ሞር ኣብ ክረምቲ ይበልፅ ይፅብቕ ወላ እቲ ግሪን ምዃኑ ሲ ኣብ ክረምቲ ይበልፅ ምክንያቱ እቲ ማይ ተስትዮ ወላ ሓንቲ ኣሕዋስ ስለ ዶ ይብሉ ማዕድናዊ ኣሕዋስ የብሉን ካብ ቡንባ ቀዲሕካ ተስትዮ ከለኻን ካብ ናይ ማይ ዚንጎ ተስትዮ ከለኻን ይፈላለዩ
1: ስለዚ ኣብ ግዜ ክራማ ሲ
0: ብጣዕሚ ይፅብቕ ካብ ኣብቲ ሓጋይ ግን ኣነ ዳርጋ ብደይ ምግናን የድለካ ዳርጋ ዓመት ምሉእ ድኸውን የደቕምጥ ማይ ማይ ዚንጎሲ ዳርጋ ንዓመት ምሉእ የደቕምጥ ኣብ ግዜ ክረምቲ ሕርከ ነቲ ቆፅሊ ብጣዕሚ እዩ ዝፀብቆ
1: ሕረ ሕጂ ኣብዚ ኮፍ ኢልና ኣለና ማለት እዩ ብዚ ውሽጢ ገዛ ኢና ዘለና እቲ ሓፈሻዊ ናይዚ ኣትክልቲ ኣቋውማ እንታይ ከም ዝመስል ኢና ንዕለ ዘለና እስከ ክንደይ ግዜ ኣክል ግዜ ወሲድ ልኪ ካብቲ ተኽልዮ ክሳብዚ ሕጂ ከምዚ ኢልካ ክተስተማቅርዮ ምክኣል ክሲ ክንደይ ግዜ ወሲዱ ወይ ክንደይ ዓመት ወሲዱ ኸውን
0: ሓሙሽተ ዓመት ከባቢ ወሲዱ ኣሎ ሓሙሽተ ዓመት ዝኽብለካ በቃ ከምዚ ከም ቆልዓ ኢካ ትከናኾኖ ከምዚ ከይስበረካ ገለ ድኾነ ነገር ከይባላሾ ከይትንከፍ ከምቲ ድበልኩኻ ኣቐዲመ ብጣዕሚ ተነቀፋ እዩ መራይ ተነቀፋይ ሕጂ ዳታ ኸና ኮንኩ ማይ እንዳስተኹ ወላ ማይ ክስትዮ ከሎ ክተጠንቂቀ ዩ ደስትዮ ድኾነ ከይስበር ገለ ድሓር ሓንቲ ቆፅሊ እንድሕር ተሰይራ ከምዚ ቆልዓ ድዎ ደቐካ በቃ ወላ ልበይ ምሳ ያ ክስታይ ትኸውን ብጣዕሚ ፍዮሩ ማለት ሲ ቆፅሊ ማለት ሲ ሂወት እዩ ኣነ ከምኡ ኢሉ ድገልፆን እዩ ሓቂ
1: ሕጂ ኣብዚ ሻሂ ወይ ቡን ገለ ትሰት ዶ ኣብዚ ኮይንኪ ኣብዚ ውሽጢ ገዛ ምዚ ኣትክልቲ
0: እወ
1: ከመይ ስማዓኪ ሸ
0: ብጣዕሚ ባህታ ስማዓኒ ቀንዲ እኮ ኣብቲ ፋሚሊ ክመፁ ከለዎ እንዲካ ተስተማቅሮ ኮፍ ኢልካ ገለ ቀጠልያ ክትርኢ ከለካ ከ ብጣዕሚ እዩ ደስ ትብለካ ሕጂ ንበይነ ዝተማቅሮ እየ ልክዕ ግን ቀንዲ ከ ፋሚሊ ክመፁ ከለዎ ክእከቡ ከለዎ ገለ ብጣዕሚ ደስ ትብለካ
1: ሓራይ ብተወሳኺ እንዳኣተና ከለና ቀዲምና እውን ዝረኣነዮ ኣግራባት ወይ ኣትክልቲ ፀኒሕ ሞ እሱ ከ እንታይ እዩ ብከመይ ዩኡ ተተኺሉ እንታይ ዓይነት ኣግራቢ ኸ ኣብዚ ከንሸሎ ዘሎ ማለት እየ
0: እንታይ ስከ ሙሲሓወይ ቀንዲ ሓይለ ኣነ ኣብ ናይ ገዛ እዩ ኣብ ናይ ገዛ እዩ ሓይለስ ቀንዲ ኣብ ናይ ገዛ እዩ እዚ ናይ ደገ እውን ስራሓለየ ግን ኣይከም ናይ እዚ ገዛን ኣብ ክልተ እንዲ ትፈላለ ዶሞስቲክ ዋይልድ ናይ ደገን ናይ ገዛን እጂ ሓይለ ኣነ ኣብ ናይ ገዛ እዩ እምበር ኣብ ደገ ዘይትውን ኣላትኒ ሜለ ኣላትኒ عفون له ونتكله جرر ومتخيله نيره حدا جزي سلطه ونقبره جن حيلي اب ناي جزاي ر اخا قلت لي فحترت له

0: ተኺን ወሊድን ዘተኣሳስሩ ሊቃውንቲ ብዙሓት እዮም። ከምቲ ህፃን ግቡእ ኣልያ ክግበረሉ ዝሕተት ተኽሊ እውን ግቡእ ክንክንን ሓልዮቱን ዘድልዮ ህይወታዊ ፍጡር እዩ። ግቡእ ድኹዕ ኾነ ኮምፖስት ማይን ሓመድን ምኾስኳስ ምቕምቃም እኹል ብርሃን ፀሓይ ከም ዝረክብ ምግባር ገለ ካብቶም ቀንዲ ከነማልኦም ዝግባአና መሰረታውያን ንጥፈታት ምትካላት ክልቲ እዮም። መንሰይ ህርሞን ነዚ ኣብ ቤቶም ብዘደንቕ ትርኢት ገሪባቶ ዘላ ኣትክልቲ ብዘይዕረፍትን ምስልካይን ምስኪኢላታት ኣባላት ሚኒስትሪ ሕርሻ እናተረኸበትን ግቡኡ ከተመልኣሉ ከም ዝኽኣለትን እያ ትሕብር።
1: ልክዕ ተኽሊ ከምቲ ዝበሃል ከምዚ ንሓደ ቆልዓ ምክንኻን ጌርካ ብዝብፃሕ ኣብፅዕኻ ፍራይ ትገብሮ እዞም ተኽሊ እዚኣቶም እውን ልክዕ ከምኡ እዮም። ማለት ተኽሊ ኩሉ ግዜ ካባኻ ተገዳስነት ይደሊ እዩ ወይ ካባኻ ዝኾነ ምእላይ ይደሊ እዩ። ስለዚ ነዞም ተኽሊ እዚኣቶም ተኺልካዮም ኣብ ገዛ ከዓ ከምቲ ዝተኽልካዮም ከተዕብዮም ወይ ናይ ምዕባዮም ሓላፍነት ክትወስድ ክትቅጣ ኣለካ። ብዓብኡ ኻ እቲ ጥቕሚ ከዓ ተመሊሱ ንዓኻ ስለ ዝኾነ ስለዚ እቲ ክግበር ዘለዎ ንዖም ከባላሽዎም ዝኽእል ሓደ ኣብ ቀጥታ ፀሓይ ብርሃን ዘለዎ ቦታ ክትገብሮም የብልካን። ምክንያቱ ፀሓይ ብርሃን ዳኣዮም ደልዩ እምበር ቀጥታ ናይ ፀሓይ ብርሃን ኣይደልዩን እዮም። ስለዚ ኣብቲ ፀሓይ ብርሃን ዳኣትዎ ፀሓይ ከዓ ዘየጥቅዖ ቦታ ክትገብሮም ክትገል ኣለካ። ካልእ ኣብቲ ኣሳታት ያ ማይ እንዳህላ መፅኻ ልዕሊ ዓቐን ማይ ትሕቲ ዓቐን ማይ ሃሳይ ነዚዮም ልዕሊ ዓቐን ማይ እንዳሕራ ትህቦም ኮንካ እቲ እታ ተኽሊ ብዙሕ ማይ ኣብ ሱራ ይህሉ እሞ እቲ ሱር ከዓ ብግቡእ ኦክሲጅን ካኣትዎ ኣይክእልን። ኦክሲጅን ካኣትዎ እንዳሕራ ዘይክኢሉ እቲ ማይ ካብቲ ባይታ በቲ ሱር ገይሩ ናብታ ተኽሊ ክበፃሕ ኣይክእልኒ። ካልኣይ ነገር ከዓ እቲ ተሱር ናይ ምሽማሽ ተኽእለሎ ማለት እዩ። ስለዚ እዛ ተኽሊ እዚኣ ከመይ ጌራ ፅቡቅ እዛ ስዋ እዩ መብዛሕትኡ እዞም ናይ ገዛ ኣትክልቲ ብጫ ክኾኑ ንሪኦም ማለት እዩ። ካልእ ውሑድ ማይ ውሕድ ማይ ከዓ ልክዕ ከምኡ እዩ። ምክንያቱ ትራንስፐሬሽን ክትገብር እንዳሕርዳ ኮይና እዛ ተኽሊ እዚኣ እኹል ማይ ክህልዋ ክእል ኣለ እኹል ማይ ሃልዩ እቲ ዘድልያ እንዳወሰደት እቲ ዘድልያ ደገ እንዳሰደደት ክትነብር ክትክእል ኣለዋ ማለት እዩ። ካልእ እቲ ንዕኡ ዘድሊ ምክንያቱ ምምጋብ የድልዮ እዩ። ማይ ጥራይ እውን ኣይኮነን ከም እቲ ዘድሊ ቶም ኒትሪንትስ ንብሎም ወይቶም መኣዛታት እውን እዛ ተኽሊ እዚኣ የድልዋ እዮም። የድልዋ እንዳሕራ ኮይኖም ከዓ ብግቡእ ክትምግባ ክትክእል ኣለካ። ስለዚ እዚ ወዲ ከምዚ እንዳሕርዳ ነታ ተኽሊ ኩሉ ኣማሊኻላ ፅብቕቲ ኮይና ተዕግበካ ተኽሊ ኣብ ገዛኻላ ማለት እዩ።
0: ስድራ ቤት ከመይ ይርእይዎ ነዚ ነገራት ክትገብር ከለኺ?
2: ናይ ባሓቂ ብዘይቀንዓለም ክብለካ እዚ ስራሕ ኣይኮኑ ኣክሽዋሊ ኣነ ደስ ኢሉ ንትገብሮ ነገር እንድዩ። ግን ከም ሰብ ኣድኻዶ ለካ ትደሊኢኻ ጎንካ ኮይኑ ኣድኻዶ ለካ ወላ ንሽተይ ነገር እንዳሕር ገይረልካ ደስ ኢሉ ብለካ ወላ ስኻ ትተባባዕ ኢኻ። በዚ ኣጋጣሚ ስድራይ ብጣዕሚ ኣደይ ፋዘር ከማን ብጣዕሚ ከምዚኣ ክትገብር ያለ ክዚኣ በዚኣ ኢቨን ናይ ባዝቦ መትሓዚ ፍዮር ከይተረፈስ እዮም ፅሎዮም ሓወይ ንበዕሉ እዮም ዋክርኩ ኣብቲ ሓሳባት ከምዝን ከምዝን ክትገብርለኪ እዝን እዝን ከምዝን ከምዝን ክትገብርለኪ ምሽ ኣብቲ ሓሳባት ሓሳብ ንበዕሉ ኮነ ዓብ ነገር እዩ። እዚ በዚ ጋጣሚ ንስድራይ ብጣዕሚ የመስግኖም።
0: ሕራይ ርሞን ኣብ መወዳእታ ሓፈሻዊ ናይ ስነ ኣትክልትን ፅባቕን ጨንፈር ወይ ኣሃዱ ናይ ሚኒስትር ሕርሻ ኣላ። እዚ ኣሃዱ እዚኣ እንታይ ክትሕግዘ ክትደሊ ወይ እንታይ ሓጊዛ ትኪ ሓፈሻዊ መልእኽቲ ተልየ ከዓ ዓድል ክበክ ማለት እዩ።
2: ፅቡቅ ሌላ ንዲ ፀኒሕና ይህን ምሂ እንዳበልና ከዓ ንከየድ ፀኒሕና ቻሃብ ዝተኻለ መጠን ኣብ ጎነይ ኮይኖም ነዚ ነገር እዚ ክተሓወሩኒ ትሕትና ሓተት
0: ሕጂ እንታይ የለየክ ማለት እዩ? ብጭቡጥ እንታይ ምትሕባር ዘለየክ ኣብ ምንታይ ሓገዛት
2: እቲ በዓብዩ እቲ ኮምፖስት ድበሃሉ ንድዩ ፕላስካ ምኽሪ ከዓ እቲ ድበለፀ ነገር እዩ። ሰባብ ኣብ ጎንካ ኮይኑ እዝን እዝን ክብለካ እቲ ድበለፀ ነገር ምኽሪ ብገንዘብ ከማን ክትገዝኦ ደይ ትኽእል ነገር እዩ። ስለዚ እቲ ድዓበየ ነገር ምኽሪ ክውኒ ካተባውዑ ነደልዮ ዝጋጣሚ
0: ኣገዳስነት ኣብ ውሽጢ ቤት ዝትከል ኣትክልቲ ከምዚ ክንከታተሉ

0: ሎ ዝጸንሐና እዩ። በዚ መሰረት ከምቲ ካብ ክኢላን ኣብነታዊ ስድራን ዝሰማዕናዮ ኣገባብ ኣተኻኽላን ክንክንን ተኸቲልና ኣትክልቲ ውሽጢ ቤት ኣብ ቤትና ክነዘውትር ኣገዳሲ እዩ።
1: እዋ ተኽሊ ምህላው ማለት ሓደ ዓብ ነገር ምህላው ማለት እዩ። ምክንያቱ ከምዚ ክንሪኦም ፀናሕና እዚ እንድሕር ዳ ኮይኑ ዝጥቕሚ እዚ እሞካ ብቐሊሉ ክግበሩ ዝኽእሉ ስጋብ ዝኾኑ ንምንታይ ነዚ ክንብሎ ፀናሕና ኣገዳስነት ክትረክብ ኣብ ገዛኻ እንተዋሓደት ሓንቲ ተኽሊ ዘይትህልወካ ሓንቲ ተኽሊ ምህላው ማለት ሓደ ፅባቐ ኣለካ ማለት እዩ። ካልይ ተኽሊ ምህላው ማለት ከዓ ከምኡ እቲ ብመጠን እቲ ዘለካ ትሕሶን ወይ ብዝሕ ናይቲ ኣትክልቲ ብመጠን ከዓ እቲ ጥቕሞምን እቲ ኣገዳስነቶም ኣባኻ ዓብዪ ይኸውን ማለት እዩ። ስለዚ ኩሉ ሰብ ኣብ ገዝኡ እዚኦም ዓይነት ኣትክልቲ እንተሃለዎ ተመራፂ እዩ ክህልዎ ዝግብኦ እዩ። ካልእ እቲ ብቐሊሉ ዝርከብ እዮም፣ ብቐሊሉ ከዓ ዝመሓደሩ እዮም። ንዕኦም ኢልካ ተጥፍኦ ግዜ የብልካ። ንእግረ መገዲኻ ብዝኾነ ኣባል ናይቲ ስድራ ምክንኻን ጌርካ ክትዕብዮምን ክትሕጎሰሎምን ትኽእል ዓይነት ተኽሊ ስለ ዝኾነ ኩሉ ሰብ ተኽሊ እንተሃለዎ ኣብ ገዝኡ ተመራፂ እዩ።
2: ቆፅሊ ሂወት እዩ። ኩሉ ሰብ ከዓ ኣብ ገዝኡ ከምዚ ክገብር ቀሊል ነገር እዩ። ዓብ ነገር ሳይኮነን ወላ ንዓኻ ከም ሰብ ደስታ ይድፈጥረልካ ካብ ኣብ ካልእ ገዛ ከይድካ ክትሪኦ ከማን ኣብ ገዛኻ ክትተክል እቲ ድበለፀ ብንእሽተይ እዩ ከዓ ቆፅሊ ስኒ ንእሽተይ ነገር ይዳኣክለካ። ስለዚ ኩሉ ሰብ ኣብ ገዝኡ ከምዚ ክገብር ኣነ ደስ ምበለኒ። ካብ ኣብ ካልእ ክከይዱ ድሪኦ ኣብ ገዝኡ ከምኡ ክገብር ፈርከ ጓህታ እዩ። ጓህታ ይድፈጥረልካ ቀጠልያ ነገር ሲህወት እዩ። ስለዚ ኣነ ከምኡ ይመክር ሰብ ኣብ ገዝኡስ ኣብ ነብሲ ወከፍ ገዛ ሰብ ናቱ ክተክል

0: ሰላምታ ነው ኤርቲቪ ኣብ ምክትል ትርከቡ ክብራትን ክቡራን ከመይ ትውዕሉ? ሎሚ ሰሩ 7 ሓምለ ፍርቂ መዓልቲ ፍርቃን ስላለዎ ዜናታት ውሽጢ ንወፃእን እንሆ ዜና ዝቐርበልኩም ሎም ተኽለየ ክትከታተሉና ብክብሪ እንዳዓደምኩ ድማ ኣርእስተ ዜና ክቐድም። ኣብ ባፅዕ ምሕያል ውዳቤታት ኣብ ገስጋስ ልምዓት ድርኺት ከም ዘለዎ ተገሊጹ። መበል 50 ዓመት ብምስራት ቤት ትምህርቲ ሰውራ ኣብ ካናዳ ብልዑል ድምቀት ተፀምቢሉ። ኣብ ዞባ ዓንሰባ ደግሲ ኣብ ደረጃ ዕልየት ዝበፅሐ መልከፍቲ ሕማም ዓሶ ንምግታእ ብዕቱብ ይስራሕ ከም ዘሎ ተገሊጹ። ኣሜሪካ ኣብ ናይጀርያ ኣዋፊራቶ ንዝፀንሐት ሰራዊት ክትስሕቦ ከም ዝጀመረት ሓቢራ። ሩስያ ትማሊ 6 ሓምለ ኣብ ልዕሊ ዝተፈላለየ ዕላማታት ዩክሬን ተወሳኺ ደብዳብ ኣካይዳ። ካናዳን ጀርመንን ኣብ ምስራሕ ሳብማሪናት ዘተኮረ ናይ ኣስታት 30 ቢልዮን ዶላር ውዕል ተፈራሪመን። ኣብ ዝርዝሩ ክንሰግር፣ ምሕያል ውዳቤታት ብሓፈሻ ናይ መንእሰያት ድማ ብቐንዱ ኣብ ምዕዛዝ ኩለንትናዊ ገስጋስ ልምዓት ሓያል ድርኺት ከም ዝፈጥር ሚኒስተር ዞባዊ ምምሕዳራት ኣምባሳደር ዓብደላ ሙሳ ኣብ ዋፅእ ኣብ ዝተቓነቐ ኣኼባ ገሊጹ። ብ45 ሓምለ ኣብ ዝተኻየደ መንፈቃዊ ገምጋም ምምሕዳር ዞባ ስዮም ነቂሕ ባሕሪ ዝተረኸበ ሚኒስተር ዓብደላ ብክብርታት ህዝባዊ ግንባርን ሕብረተሰብን ዝተኸስከሱ ብቑዓት መንእስያት ንምምልማል ውሁድ ፃዕሪ ዘድልዮ ሃገራዊ ዕማም ከም ዝኾነ ብምጥቃስ ኣብ ባይታ ዝረአ ዘሎ ውፅኢት ተስፋ ዝህብ ስለ ዝኾነ ብዝሓየለ ክድፍኣሉ ከም ዝግባእ ሓቢሩ። ኣብቲ ኣኼባ ኣብ ዝሓለፈ 6 ኣዋርሕ ኣብ መዳይ ሕርሻ ቀረብ ማይ ማሕበራዊ ኣገልግሎታት ከምኡውን ብጨናፍር ሚኒስትርታት ማሕበራትን ካልኦት ናይ ዝተሰላሰለ ንጥፈታት ምስናይ ብልጫታቱን ድኻማቱን ዝገልጽ ጸብጻባት ቀሪቡን ተዘቲሉ። ተሳተፍቲ ብወገኖም ኣብ ገለ ከባቢታት ዘሎ ሕፅረት ቀረብ ማይ ዕቱብ ቆላሕታ ክግበረሉ ተርእዮ ብርሰት ኣግራብ ብምግታእ ተተካይ ፀዓት ብስፍሓት ክተኣታቶ ኣብ መስርሕ ህንፀት ዝርከባ ትካላት ትምህርቲ ክቀላጠፋ ከምኡውን ዝኣረጋ ትካላት ጥዕናን ትምህርትን ዝፅገናሉ ባይታ ክፍጠር ዝብልን ካልእን ርእቶታት ኣቕሪቦም። ዋና ኣካያዲ ስራሕ ዞባ ሰሙነ ቀይሕ ባሕሪ ኣቶ ክብሮም ዓንደ ሚካኤል ኣብ ዝሃቦ መዛዘ ምቃል ዛጊ ተሰላሲሉ ዘሎ ዕማማት ብእወታት ዝግምግም ከም ዝኾነ ብምጥቃስ ብልጫታት ተዓቂቡ ኣብ መስርሕ ዘጋጥም ብደወታት ኣለሊኻ ንምዕራም ብኣጋ ዝውሰድ ስጉምቲ ኣገዳሲ ከም ዝኾነ ኣነፂሩ። መበል 50 ዓመት ምስራት ቤት ትምህርቲ ሰውራ ኣብ ዝሓለፈ ዓርብን ቀዳምን ኣብ ካናዳ ብልዑል ድምቀት ተፀምቢሉ። ካብቲ ቦታ ዝበፅሓና ሓበሬታ ብመልክዕ ፀብጻብ ተዋሂድሎ ሚካኤል ሓድጎ ካቅርቦ እዩ።
1: ወርቃዊ ኢዮቤልዩ ዝኽሪ

ብ50 ዓመት ምምስራት ቤት ትምህርቲ ሶራ ዕዙዝ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ብዝብል ቴማ ብ34 ሓምለ ኣብ ቶሮንቶ ካናዳ ብልዑል ድምቀ ተጸንቢሉ ጠቕላሊ ቆንስል ሃገር ኤርትራ ብካናዳ ኣቶ ኣዩብ ዓብዱልዓሊም ኣብ ዝሃቦ ቃል ቤት ትምህርቲ ሶራ ኣካዳሚ ጥራይ ዘይኮነ ሃገራዊ ንቕሓትን ጅግንነትን ፍቕሪ ሃገርን ህዝብን ከምኡውን ሓላፍነታዊ ባህርያት ዝኽስኮሰላን ዝምዕብለላን ማዲ ምትእኻብ ወለዶታት ከም ዝነበረት ብምጥቃስ

0: እቲ መደብ ምብራህ ሽምዓ ንኹሎም ምእንቲ ህዝብን ሃገርን ንዝወድቑ ሰማዕታት ንጉዕዞ ታሪክ ቤት ትምህርቲ ሶራ ዘንጸባርቕ ስእላዊ ምርኢትን መብርህን ከምኡ እውን ባህላዊ መሰናዶ ዘጠቓለለ ነይሮም። ገዲም መምህር ቤት ትምህርቲ ሶራ ደራስን ተመራማሪ ታሪክን ኣቶ ኣለምሰገር ተስፋይ ድማ ንጉዕዞን መድረኻትን ቤት ትምህርቲ ሶራ ዝምልከት መግለጺ ካብ ከተማ ኣስመራ ብማንዛ ሂቦ ኣቦ ንበራዋ ሃዲ ሽማግለ ተምሃሮ ቤት ትምህርቲ ሶራ ብካናዳ ኣቶ ወልዱ ፍትዊ ንኣበርክቶ ውዳበታትን ህዝብን ከተማ ቶሮንቶ ከምኡ እውን ነቲ በዓል ምድማ ካብ ኩለን ዞባታት ካናዳን ሕብራት መንግስትታት ኣሜሪካ ንዝመፁን ነቲ በዓል ክውን ንምግባር ንዝፀዓሩን ኣመስጊኖ። ንተምሃሮ ቤት ትምህርቲ ሶራ ወኪላ ቃል ዘስምዐት ወይዘሮ ኣዜብ ሰሎሙን ብወገና ንታሪክ ቤት ትምህርቲ ሶራን ህዝባዊ ግንባርን ንትምህርቲ ዝነበሮ ገዚፍ ራእይን ዕላማን ዝምልከት መግለፂ ቅሪባ ኣብቲ ኣጋጣሚ ጉጅለ ቀያሕቲ ዕንበባ ከተማ ኪችነር ብምስሊ ጉጅለ ባህሊ ቤት ትምህርቲ ሶራ ነብር ሶውራዊ መዛምሩን ደርፍታትን ከተቐርብ ከላ ወከልቲ ማሕበረኮም ሃማደን ህግደፍን ድማ ናይ ውሃና መልእኽቲ ኣመሓላሊፎም።
1: ኣብ ዞባ ዓንሰባ ደግሲ ኣብ ደረጃ ዕልየት ዝበፅሐ ሕማም ዓሶ ንምግታእ ብዕቱብ ይስራሕ ከም ዘሎ ተገሊጹ። ወኪርአና ኣብ ትግሪሽ ተስፋ ማርያም ዘዳለዉ ፀብጣብ ዳንኤት ገብሪሂወት ከተቕርበ።
2: ኣብ ዞባ ዓንሰባ ደግሲ ኣብ ደረጃ ዕልየት ዝበፅሐ ሕማም ዓሶ ንምግታእ ውህደት ትካላት ጥዕናን መሻርክቲ ኣካላትን ክሕይል ከምኡ እውን ንቕሓትን ኣፍልጦን ሕብረተሰብ ዘበርኽ ንጥፈታት ክድፍኣሉ ኣብ ጨንፈር ጥዕና ዞባ ዓንሰባ ሓላፊ ኣሃዱ ምክልኻልን ምቁፅፃርን ሕማም ዓሶ ኣቶ ኪሮስ ሰረቀ ፀዊዑ መጠን መልከፍቲ ሕማም ዓሶ ኣብዚ እዋን 8 ካብ 1000 ከም ዘሎ ብምጥቃስ ነዚ ናብ ባዶ ንምውራድ ብደረጃ ምምሕዳራትን ትካላት ጥዕናን ዝተወደበ ወፈራታት ፅሬት ኣከባቢ ጎስጓሳትን ከም ዝካየድ ኣብሪሆም ኣብ ዓሳዊ ከባቢታት ንዝነብር ህዝቢ ብደረጃ ስድራ ቤት ን3 ዓመታት ዘገልግል ዝተሰበነ ናውስያ ከም እተዓደለ ብፍሉይ ንነብሶ ፆራት ድማ እትዕደላ ቀጻሊ ከም ዝኾነ ሓቢሮም ኣቶ ኪሮስ ወሲኹ ኣብ እዋን ክራማት መልከፍቲ ሕማም ዓሶ ንኸየጋጥም እንተጋጢሙ ድማ ብኣግኡ ንምክልኻሉን ንምቁፅፃሩን ምእንቲ ክከኣል ኩለን ትካላት ጥዕና ዘድሊ ቅድመ ምድላዋት ገይረን ምህላወን ብምሕባር ካብ ሰነ ክሳብ ታሕሳስ ዘሎ ኣዋርሕ ጣንጡ ዝራባሓሉ ምቹእ ወቕቲ ብምዃኑ ዕቱብ ምክትታል ይግበር። ኣብ ዓሳዊ ከባቢታት ንዝነብር ህዝቢ ድማ ንሳልሳይ ግዜ ናምስያ ንምዕዳል ምቅርራባት ይግበር ከም ዘሎ ኣረዲኦም። ኣብ ሃገርና ኣብዚ ግዜ እዚ 3 ዓይነታት ጣንጡ ከም ዘለዋ ዛጊት ዝተኻየደ መፅናዕቲ የነፅር።
1: ኣብ ንኡ ዞባ ዓረዛ ዝርግሐ ቤተ ትምህርቲ ብምስፋሕ ንመስርሕ ምምሃርን ምስትምሃርን ዝምችእ ሃዋህው ንምፍጣርን ውፅኢት ተምሃሮን ምምሕያሽን ይስራሕ ከም ዘሎ ቤት ፅሕፈት ትምህርቲ ንኡ ዞባ ገሊጹ። ብ3 ሓምለ ኣብ ዝተኻየደ ኣኼባ ብደረጃ ቤተ ትምህርቲ ዝተዓመ ንጥፈታት ውፅኢት ሃገራዊ መርመራ ሻምናይ ክፍሊ ከምኡውን ባህላውን ስፖርታውን ንጥፈታት ተገምጊሙ። ሓላፊ ትምህርቲ ኣብቲ ንኡ ዞባ መምህር ተስፋ ሂወት ወለ ገርግሽ ኣብ ዝሃብዎ ጠብጻብ ዝርግሐ ትካላት ትምህርቲ ብምስፍሑ ኣብዝሓለፈ 3 ዓመታት ቁፅሪ ናብ መኣዲ ትምህርቲ ዝቐርቡ ተምሃሮ ብ10 ሚእታዊት ከም ዝዓበየ ብምጥቃስ ኣብ ዓመተ ትምህርቲ 2025-2026 ብገምጋም ኣብ ኩሉ ደረጃታት ትምህርቲ 86 ሚእታዊት ከም ዝሓለፉ ገሊጹ። ተሳተፍቲ ብግድኦም ፅበት መምሃሪ ክፍልታት ዘለዎ ናይ ቤተ ትምህርቲ ደርህላሰ ዕበልን ማይ ድማን ቆላሕታ ክግበረለን ከምኡውን ሕፅረት መሳለጥያታት እርጋን መፅሓፍትን ሰደቓታትን መፍትሒ ክናደይሉ ኣዘኻኺሮም። ሓላፊ ጨንፈር ትምህርቲ ዞባ ደቡብ መምህር ሕብቲ ዝጊ ኪዳነ ብወገኑ እንተሳትፎ ሕብረተሰብ ኣብ መስርሕ መምሃርን ምስትምሃርን ብምጓስ መስርሕ ምህሮ ንምውርፃፅ ኣብ ዝግበር ፃዕሪ ተረ ኣብቤተ ትምህርቲ ብፍላይ ከኣን መምህራን ክሕይል ተማሕፂኑ። ኣብ መወዳእታ ኣመሓዳሪ ንኡዞባ ዓረዛ ኣቶ ርእሶም ክፍለ ማርያም ተምሃሮ ብቑዕ ኣገልግሎት ትምህርቲ ዝረኽብሉ ባይታ ንምፍጣርን ሕፅረታት ኣብ ቤተ ትምህርቲ ንምምላእን ብወገን ምምሕዳር ኣድላይ መድግጋፍ ከም ዝግበር ኣረጋጊጹ። ኣብ ንኡዞባ ዓረዛ ካብ ቅድመ ትምህርቲ ክሳብ ኩላይ ደረጃ ዝተዘርግሓ 113 ትካላት ትምህርቲ ኣለዋ። ክቡራትን ክቡራን ቀፅሉ ዝቐርብ ዜና ወፃኢ ንምክትታልኩም ደጊመ ብክብሪ ዓድ ኣብ ዜና ወፃኢ ክንሰግር ኣሜሪካ ኣብ ናይጀርያ ኣዋፊራቶ ንዝፀንሐት ሰራዊት ክትስሕቦ ከም ዝጀመረት ሓቢራ። እቲ ሰራዊት ተልእኹኡ ከም ዝዓመመ ብምጥቃስያ ካብ ዝሓለፈ ቀረባ መዓልታት ከተውፅኦ ጀሚራ ዘላ። ኣሜሪካ እቲ ወፍሪ ዕወት ምንባርኳ እንተገለፀት እቲ ሰራዊት ኣብ ቃልሲ ኣንጻር ሽበራ ዘምፅኦ ለውጢ ከም ዘየለዮም ንኩነታት ናይጀርያ ብቀረባ ዝከታተሉ ወገናት ዝጠቕሱ። ኣሜሪካ ኣንጻር ሽበራ ምስ ሰራዊት ናይጀርያ ከም ዝተሓባበሩ ዝገለፀቶም 200

ወታደራት ካብ ፈለማ 26 ከም ዝለኣኸት ትዝከር እዩ ኣብ ናይጀርያ ተኸሲቱ ዘሎ ፀጥታዊ ቅልውላው ብምትሕብባር ዞባውያን ሃገራት እምበር ብግዳማዊ ሰራዊት ክዓርፍ ከም ዘይክእል ተንተንቲ ክሕብሩ ጸኒሖም እዮም። ናይጀርያ ነቲ ክስተት ንምግታእ ኣብ ዝሓለፈ ቀረባ መዓልታት ምስ ኒጀርን በኒንን ፀጥታዊ ስምምዕ ከም እተፈራረመት ይፍለጥ። እቲ ስምምዕ ብቐንዱ ኣብ ዶባተን ዝኽሰት ሽበራዊ ተርእዮታት ብሓባር ንምምካት ዝዓለመ ምዃኑ ሰለስቲኤን ሃገራት ገሊፀን ኣለዋ። ዝሰፍሐ ሰሜናዊ ክፋል ናይጀርያ ኣብ ትሕቲ ቁፅፅር ሽበራውያን ወዲቑ ስለ ዘሎ ነቲ ተርእዮ ንምግታእ ቀሊል ከም ዘይከውን እዮም ዝገልፁ። ሩስያ ትማሊ 6 ሓምለ ኣብ ልዕሊ ዝተፈላለዩ ዕላማታት ዩክሬን ተወሳኺ ደብዳብ ኣካይዳ። በቲ ኣብ ርእሰ ከተማ ኪየቭን ከባቢያን ዝተኻየደ ናይ ሚሳይላትን ድሮናትን መጥቃዕቲ ኣብ ልዕሊ ወታደራዊ ትሕተ ቅርፂ ከምኡውን ትካላት ነዳዲ ከቢድ ዕንወት ከም ዝወረደ ዝገለጸ ሚኒስትሪ ምክልኻል ሩስያ ልዕሊ 200 ዕላማታት ከም ዝደብደበ ሓቢሩ። እዚ ከምዚ ኢሉ እንከሎ በቲ መጥቃዕትታት ብውሕዱ 25 ሰባት ከም እተቐትሉ ዝሓበሩ ፀብጻባት ህሱያት ዝርከቦም ልዕሊ 60 ከም ዝቆሰሉ ኣረዲዮም። እቲ ስጉምቲ መልሰ ግብሪ ናይቲ ዩክሬን ኣብ ሃገሩ ተካይዱ ዘሎ ተደጋጋሚ ደብዳብ ምዃኑ ሚኒስትሪ ምክልኻል ሩስያ ገሊጹሎ። ዩክሬን ብ5 ሓምለ ኣብ ትካላት መጻሪ ነዳዲ ሩስያ ከቢድ ዕንወት ከም ዝወረደ ዝተጠቕሰ ደብዳብ ሚሳይላትን ድሮናትን ከም ዘየካየደት ማዕከናት ዜና ምቅልሕን ይፍለጥ። ሩስያ ብ3 ሓምለ ኣብ 2026 ኣብ ልዕሊ ዩክሬን ካብ ዝወሰደቶ ተመሳሳሊ ወታደራዊ ስጉምትታት እቲ ዝዓበየ ክሳራ ዘውረደ መጥቃዕቲ ከም ዘካየደት ዝዝከር እዩ። ምልውዋጥ መጥቃዕትታት ዩክሬንን ሩስያን ኣብ 2026 ብዓይነትን መጠንን ሰፊሑ ከም ዘሎ ጸብጻባት የረዱ። ካናዳን ጀርመንን ኣብ ምስራሕ ሰብማሪናት ዘተኮረ ናይ እሳት 30 ቢልዮን ዶላር ውዕል ከም እተፈራረማ ይቃልሓሎ። እቲ ስምምዕ ጀርመን ንካናዳ 12 ዘመናውያን ሰብማሪናት ክትሰርሓላ ዘኽእል ኮይኑ ተግባራውነቱ ኣብ ዝመጽእ ቀረባ ግዜ ከም ዝጅመር ኣፍሊጠን። እቲ ውዕል ን50 ዓመታት ዝቕጽል ናይ ጽገና መስርሕ ዘማልእ ብምዃኑ ክሳብ 100 ቢልዮን ዶላር ከም ዝግመት ከም ዘኽእል እዩ ዝግለጽ ዘሎ። ካናዳ ነተን ሰብማሪናት ካብ 2032 ክሳብ 2036 ክትርከበን ከም እትኽእል ግምታት ኣሎ። እተን መራኽብ ኣብ ምዕባል ወታደራዊ ዓቕሚ ካናዳ ብቐንዱ ድማ ኣብ ምምዕባል ዓቕሚ ሓይሊ ባሕሪ እቲ ሃገር ዕወታዊ ተራ ከም ዝህልዎ ይጥቀስ። ካናዳ ነተን መራኽብ ንምውናን ምስ ደቡብ ኮርያ ክትዝተይ ድሕሪ ምጽናሕያ ነቲ ውዕል ምስ ጀርመን ከም ዝፈረመቶ ዝግለጽ ዘሎ። ካናዳ ኣብ 2026 ወታደራዊ ኣቕማ ንምድፋዕ ናይ ኣስታት 50 ቢልዮን ዶላር ባጀት ሰሊዓ ከም ዘላ እዩ ዝሕበር። ኣውስትራልያ ምስ ደሴታዊት ሃገራት ፓሲፊክ ትገብሮ ዘላ ጥቡቅ ወታደራውን ጸጥታውን ርክባት ምስ ቻይና ከተፋንና ከም ዝኽእል ይግለጽ ኣሎ። እዚ ዝተሓበረ ኣውስትራልያ ብ5 ሓምለ ምስ ደሴታዊት ሃገር ፊጂ ናይ ኣስታት 1 ቢልዮን ዶላር ወታደራዊ ውዕል ድሕሪ ምኽታማ እዩ። ኣውስትራልያ እቲ ስምምዕ ንጸጥታ ዞባ ኢንዶ ፓስፊክ ብኣሉታ ዝጸሉ ከም ዘይኮነ እኳ ትሕብር እንተላ ቻይና ብዕቱብ ብምክትታል ምላሽ ከም እትህበሉ ይእመት። እዚ ከምዚ ኢሉ እንከሎ ቻይና ኣብ ሰላማዊ ውቅያኖስ ፈተነ ባሊስቲክ ሚሳይል ከም ዘካየደት ካብቲ ከባቢ ዝተፈነወ ዜና ሓቢሩ። ኣውስትራልያ ነቲ ፈተነ መልሰ ግብሪ ናይቲ ምስ ፊጂ ዝኸተመቶ ውዕል ክኸውን ከም ዝኽእል ብምእማት ተቃውሞኣ ገሊጻላ። ኒውዚላንድን ጃፓንን እውን ኣብ ፈተነን ፀጥታ ናይቲ ከባቢ ብኣሉታ ከም ዝጸልዉ ብምጥቃስ ዘለወን ተቃውሞ ገሊጸን ኣለዋ። ቻይና ግን እቲ ፈተነ ሚሳይል ኣካል ንቡር ወታደራዊ ንጥፈታት ምዃኑ ብምሕባር ንካልኦት ሃገራት ብኣሉታ ከም ዘይጸልዉ ኣነጺራ። ኣቐዲማ ምስ ደሴታዊት ሃገር ቫንዋቱ ወታደራውን ፀጥታውን ስምምዕ ዝኸተመት ኣውስትራልያ ኣብ ዞባ ኤስያ ፓስፊክ ምስ ዝርከባ ካልኦት ደሴታውያን ሃገራት ተመሳሳሊ ስምምዓት ንምኽታም ትንቀሳቐስ ከም ዘላ ይጥቀስ። ኣውስትራልያ ዘመናውያን ሰብማሪናት ዘጠቃለለ ኣጽዋር ንምውናን ዘኽእላ ስምምዕ ኣብ 2021 ምስ ኣሜሪካን ብሪጣንያን ከም ዝኸተመት ዝፍለጥ ኮይኑ እቲ ውዕል ካብ ቻይናን ሩስያን ተቃውሞ ከም ዝገጠሞ ኣይርስዕን። ውድብ ኣፍሬትን ለኣኽትን ነዳዲ ማለት ኦፔክን ሩስያ እትርከበን መሻርክተንን ኣብዚ ወርሒ እዚ ንዝገብረኦ ወሰኽ ፍርያት ንዝመጽእ ወርሒ ነሓሰ ክቕጽል ተሰማሚዐን።
እተን ሃገራት ብሓሙሽተ ሓምለ ብማንዛ ኣብ ዘካየድኦ ርክብ ዕለታዊ 188,000

በርሜል ወሰኽ ምህርቲ ከም ዝገብራ ኣፍሊጠን። እቲ ወሰኽ ኩነታት ዕዳጋታት ዓለም ኣብ ግምት ብምእታው ንዝመጽእ ኣዋርሕ ክቐጽል ከም ዝኽእል እውን ኣሚተን ኣለዋ። ኣባላት ኦፔክን መሻርክተንን ዝወሰድኦ ስጉምቲ ኣብ ዞባ ማእከላይ ምብራቕ ተፈጢሩ ብዘሎ ወታደራውን ፀጥታውን ኩነታት ክስዕብ ዝኽእል ሕጥረት ቀረብ ነዳዲ ንምቅላል እወታዊ ተራ ከም ዝህልዎ እዩ ዝጥቀስ። እተን ሃገራት ዕዳጋታት ንምርግጋእ በብእዋኑ ወሰኽ ፍርያት ክገብራ ከም ዝጸንሓ ጸብጻባት የረድኡ። ሰራዊት ማሊ ኣብ ሃገሩ ዓስኪሮም ምስ ዘለዉ ወታደራት ሩስያ ሓቢሩ ብዘካየዶ ስርሒት ኣብ ልዕሊ ሽበራውያን ዕጡቃት ከቢድ ሰብኣዊ ክሳራ ከም ዘወረደ ሓቢሩ። በቲ ኣብ ዝሓለፈ ቀዳም ሰንበት ዝተኻየደ ስርሒት ብውሕዱ 30 ካብቶም ዕጡቃት ከም እተቐትሉን ልዕሊ 70 ከም ዝቆሰሉን እቲ ሰራዊት ገሊጹ። ብዘይካዚ ብርክት ዝበለ ማዓስከራት ናይቶም ዕጡቃት ከም እተደምሰሰ ዝገለጸ ሰራዊት ማሊ እቲ ስርሒት ክቕጽል ምዃኑ ኣረድዩ። ምስ ፈረንሳ ንዝጸንሓ ጸጥታውን ወታደራውን ስምምዕ ዝበተኸት ማሊ ምስ ሩስያ ውዕል ከቲማ ከም ዘላ ይፍለጥ። ሩስያ ኣብ ማሊ ኣስታት 1,000 ወታደራት ኣዋፊራ ከም ዘላዮም ጸብጻባት ዝጠቕሱ። ኢንዶኔዥያን ሲንጋፖርን ኣብ 26 ጽላታት ብሓባር ክሰርሓ ዘኽእለን ስምምዓት ተፈራሪመን። እቲ ስምምዓት መራሕቲ ክልቲኤን ሃገራት ትማሊ 6 ሓምለ ኣብ ከተማ ጃካርታ ኢንዶኔዥያ ኣብ ዘካየድዎ ዝርርብ እዩ ተበጺሑ። ምምዕባል ንግዲ፣ ወፍሪ፣ ትምህርቲ፣ ስነ ፍልጠትን ቴክኖሎጂን ገለ ካብቶም ዝተፈላለዩ ስምምዓት ኮይኖም ክልቲኤን ሃገራት ድሮ ንትግባርኡ እትከታተል ሓበራዊት ኮሚቴ ከም ዝቆማ ተገሊጹ። ኢንዶኔዥያን ሲንጋፖርን ዓመታዊ ብገምጋም 30 ቢልዮን ዶላር ንግዳዊ ምልውዋጥ ከም ዘካይዳ ጸብጻባት የረድኡ።

ክቡራትን ክቡራን ዘና ቅድሚ ዛምና ኣርስታቱ ክደግመልኩም ኣብ ባፅዕ ምሕያል ውዳቤታት ኣብ ገስጋስ ልምዓት ድርኺት ከም ዘለዎ ተገሊጹ። መበል 50 ዓመት ምስራት ቤት ትምህርቲ ሰውራ ኣብ ካናዳ ብልዑል ድምቀት ተፀምቢሉ። ኣብ ዞባ ዓልሰባ ደግሲ ኣብ ደረጃ እልየት ዝበፅሐ መልከፍቲ ሕማም ዓስወ ንምግታእ ብዕቱብ ይስራሕ ከም ዘሎ ተገሊጹ። ኣሜሪካ ኣብ ናይጀርያ ኣዋፊራቶ ንዝፀንሐት ሰራዊት ክትስሕቦ ከም ዝጀመረት ሓቢራ። ሩስያ ትማልሽ ድሽ ሓምለ ኣብ ልዕሊ ዝተፈላለየ ዕላማታት ዩክሬን ተወሳኺ ደብዳብ ኣካይዳ። ካናዳን ጀርመንን ኣብ ምስራሕ ሰብማሪናት ዘተኮረ ናይ ኣስታት 30 ቢልዮን ዶላር ውዕል ተፈራሪመ። ንምክተልፉ ይመስክር ምስ ትርፍ መደባት ኤርቲቪ ክሓድገኩም ብወገነ ግን ፍሩኽ መዓልቲ።

እዞም ስዑብ እዮም። ኣብ ናይ ንፅል ደቂ ኣንስትዮ ሳርሴቲ ሲልቫና ኤርሜስ ካብ ዞባ ዓንሰባ ተሸላሚ ናሓስ መረላ 1,000 ኣፋን፣ ካልእቲ ሄርሜላ ብርሃነ ካብ ዞባ ሚስ ትምህርቲ ተሸላሚት ቡር መረላን 1,500 ኣፋ፣ ቀዳሚቲ ሓያት ኢብራሂም ካብ ዞባ ማእከል ተሸላሚት ወርቂ መረላን 2,000 ኣፋን ኮይነን። ኣብ ተመሳሳሊ ፀወታ ናይ ደቂ ተባዕትዮ ሳሳይ ኒምሮድ መሓራ ካብ ዞባ ሰሙናዊ ቅሒ ባሕሪ ተሸላሚ ናሓስ መረላን 1,000 ኣፋን፣ ካልኣይ ዮቤድ ምርሃነ ካብ ዞባ ማእከል ተሸላሚ ቡር መረላን 1,500 ኣፋን፣ ሳልሳይ ራእይ ዮናስ ካብ ዞባ ሚስ ትምህርቲ ተሸላሚ ወርቂ መዳልያን 2,000 ኣፋን ኮይኖም። ኣብ ናይ ድርብ ደቂ ኣንስትዮ ሳልሳይ ደረጃ ዝረኸባ ሲልቫና ኤርሜስ ምስ ሪና ምስግና ካብ ዞባ ዓንሰባ ተሸለምቲ ናሓስ መዳልያን 1,500 ኣፋን፣ ካልኣይ ደረጃ ዝረኸባ ሄርሜላ ብርሃነ ምስ ድባብ ዮናስ ካብ ዞባ ሚስ ትምህርቲ ተሸለምቲ ቡር መዳልያን 2,000 ኣፋን፣ ቀዳማይ ደረጃ ዝረኸባ ሓያት ኢብራሂም ምስ ኤለና ከሰተ ካብ ዞባ ማእከል ተሸለምቲ ወርቂ መዳልያን 3,000 ኣፋን ኮይነን። ኣብ ናይ ደቂ ተባዕትዮ ሳልሳይ ደረጃ ዝረኸቡ ብርሃነ ኣሮን ምስ ራይሞን ዘሚካኤል ካብ ዞባ ዓንሰባ ተሸለምቲ ናሓስ መዳልያን 1,500 ኣፋን፣ ካልኣይ ኤልሻዳይ ሙሴ ምስ ዮቤድ ምድሃኔ ካብ ዞባ ማእከል ተሸለምቲ ቡር መዳልያን 2,000 ኣፋን፣ ቀዳማይ ደረጃ ዝረኸቡ ራእይ ዮናስ ምስ ቅዱስ ዮናስ ካብ ሚስ ትምህርቲ ተሸለምቲ ወርቂ መዳልያን 3,000 ኣፋን ኮይኖም። ኣብ ናይ ድርብ ሕውስዋስ ሳልሳይ ብሩኽ ሰሎሙን ምስ ፍትሓዊቱ ጉርጃ ካብ ዶባዊ ቀሒ ባሕሪ ተሸለምቲ ናሓስ መዳልያን 1,500 ኣፋን፣ ካልኣይ ደረጃ ዝረኸቡ ኤልሻዳይ ሙሴ ምስ ኤለና ከሰተ ካብ ዞባ ማእከል ተሸለምቲ ቡር መዳልያን 2,000 ኣፋን፣ ቀዳማይ ደረጃ ዝረኸቡ ቅዱስ ዮናስ ምስ ድባብ ዮናስ ካብ ሚስ ትምህርቲ ተሸለምቲ ወርቂ መዳልያን 3,000 ኣፋን ኮይኖም። ኣብዚ ክካየድ ዝቕኔ ፀወታ ናይ ደቂ ኣንስትዮ ሲልቫና ኤርሜስ ካብ ዞባ ዓንሰባ ዝበለፀ ተፃዋቲት፣ ከምኡ እውን ነቢ ፋኑስ ካብ ዞባ ደቡብ ዝበለፀ ተፃዋታይ ተባሂሎም ተሸለምቲ ወርቂ መዳልያታት ኮይኖም። ብተመሳሳሊ ተሳታፊ ዞባ ሰሙናዊ ቅሒ ባሕሪ ብዘርኣቶ ስፖርታዊ ዲሲፕሊንን ትግሃትን ጥርናፈን ዝበለፀ ዞባ ተባሂላ ተሸሊማ። ብዜካዚ ኣቶ ሚካኤል ፍስሐ ብሉፅ ኣምፓየር፣ ፍጹም ተስፋይ ድማ ብሉፅ ናይ መስመር ዳኛ ተባሂሎም ወርቂ መዳልያ ረኺቦም። ኣብዚ ንሰለስተ መዓልታት ዝተኻየደ ሃገራዊ ውድድር ሚስ ትምህርቲ ጎብለል ኮይና ብምዕዋት ዓባይ ዋንጫን ሰርቲፊኬትን ተሸሊማ። ዑታ ስፖርታውያን ዝተዳለሎም ሽልማት ካብ ናይ ክብሪ ዕዱማት ተቐቢሎም። ኤርትራዊ ኦሎምፒካዊ ተቐዳድማይ ስዊዘርላንዳዊት ክለብ ኤንኤስኤን ሳይክሊንግ ቲም ቢንያም ግርማይ ዝሳተፎ ዘሎ ንመበል 113 ግዜኡ ዝእንገድ ዘሎ ቱር ዲ ፍራንስ 2026 ትማል ሶኒ ብናይ 30 ምድረኽ ውድድር ቀጺሉ ነይሩ። ናይ ትማል መድረኽ ተቐዳድምቲ ካብ ግራና ሎረስ ተበጊሳ ኣብ ሎስ ኣንግለስ ዝተዛዝምትን 195.9 ኪሎ ሜትር ድማ ርሕቀት ዝነበራ ውድድር እዮም ኣካይዶም። ኣብቲ ዕለት ዝተኸሰ ብርቱዕ ዋዒ ዝዓብለሎ ኩነታት ኣየር ነቲ ፀወታ ንክፅንከር ምኽንያት ኮይኑ እዩ። ኣብ መበል 98 ኪሎ ሜትር ዝተሰርዐት ናይ ነጥቢ ውድድር ዴንማርካዊ ተቐዳድማይ ክለብ ሊድል ትሬክ ማድስ ፒደርሰን ብምዕዋት 25 ነጥቢ ከሲቡ። ዓባይ ጉጅለ ፀወታ ንክዛዘም 25 ኪሎ ሜትር ምስ ተረፋ ብምእካብ ብተቐዳድምቲ ክለብ ዩኤኢ እናተቐለሰት ብሓያል ፍጥነት ንሓያለ ተቐዳድምቲ ግዳይ ክትገብር ጀሚራ። ኣብ መወዳእታ ብዝተኻየደት ቅፅታ ውድድር ሻምፒዮን ዓለም ፖካቻር ንጆናስ ፊንኬጋር ብምርታዕ ዕውት ኮይኑ እዚ ተቐዳድማይ ንውድድሩ ኣብ ሰዓት 41.216 ኪሎ ሜትር እናረገፀ ብ4 ሰዓታትን 45 ደቓይቕን 11 ካይታትን ክዛዘሙ ከሎ ዮናስ ዊንጌጋርድ ካብ ክለብ ቲም ቪዝማ ሪቻርድ ካራባስ ካብ ኤኤፍ ኤዲኬሽን ኢዚ ፖስት ሳልሳይ ደረጃ ብምሓዝ ካብዚ ተቐዳድማይ ክልቲኦም ክልተ ካይታ ብምድሓር ንውድድሮም ፈጺሞም። ኤርትራዊ ኦሎምፒካዊ ቢንያም ካብ ዕውት 24 ደቓይቕን 30 ካይታት እንዲሒሩ ንውድድሩ መበል 132 ተርታሒዙ ፈጺሞ። ንናይ ሎም ዓመት ቱር ዲ ፍራንስ ስሎቬናዊ ተቐዳድማይ ክለብ ዩኤኢ ቲም ኤምሬትስ ኤክስኣርጂ ታሪች ፖካቻር ብ8 ሰዓታትን 46 ደቓይቕን 55 ካይታትን መራሒ ብምዃን ንብጫ ማልያ ካብ ጆናስ ቪንጌጋርድ ክቕበላ ከሎ እዚ ዴንማርካዊ ካብዚ ተቐዳድማይ ግዜ ከከሰረ ካልኣይ ሳልሳይ ድማ ቤልጅማዊ ሬምኮ ኤቨኖፐል ካብ ክለብ ሬድቡል ቦራ ሃንግስክሮ 23 ካይታት ድሒሩ ይኽተሎም ኣሎ። ኤርትራዊ ቢንያም ካብ መራሒ 41 ደቓይቕን 40 ካይታትን ዝኾነ ግዜ ድሒሩ ኣብ 127 ተርታ ተቐሚጡሎ። ኣብ ናይ ነጥቢ ፖካቻር ብ55 ነጥቢ ንቀጠላ ማልያ ካብ ወዲ ክለቡ ኢሳቅ ቶሮ ክቕበላ ከሎ ቢንያም ግርማይ ብ14 ነጥቢ ኣብ መበል 18 ተርታ ተቐሚጡ ናብ ናይ ሎም መድረኽ ኣምሪሑ ኣሎ። ንመበል 113 ግዜ ዝካየ ዘሎ ቱር ዲ ፍራንስ 2025 ሎም ሶሉስ ተቐዳድምቲ ካብ ካርኮሰነ ተበጊሳ ብፎይዝ እትዛዘ 182.9 ኪሎ ሜትር ድማ ርሕቀት ኣብ ዘለዋ መድረኽ ተጸሚዶም ክውዕሉ እዮም። ኣብ ዜናታት ወፃኢ ምስ ንሰግር ግጥማት ዋንጫ ዓለም 2026 ትማልሶኒ ምሸትን ሎሚ ኣብ ሰዓታት ወጋሕታን ብዝተኻይዱ ክልተ ፀወታታት ቀጺሉ ነይሩ። ዝተረኽበ ውፅኢቱ ድማ ይስዕብ። ሰዓት 10 ፀወተን ዘካየዳ ሃገራዊ ጋንታታት ስጳኛን ፖርቱጋልን እየ ነይረን።
ኣብ ናይ ቅድሚ ዕረፍቲ ፀወታ ዘን ሃገራት ኣሰል

0: ኣብዩ ዝኾነ ምንቅስቓስን ሸቶ ዘይተመዝገቦ ፀወታን ከካይዳ ኣለዋ። ድሕሪ ዕርፍቲ ኣብ ዝቐፀለ ካልኣብሪ ግጥም ሃገራት ጋንታ ስጳኛ ወላ እኳ ንፀወታ ተዓብልሎ ሸቶ ከተመዝግብ ግን ክሳዕ ተወሰኽቲ ደቓይቕ ክፅበ ተገዲዳ። ኣብ መበል 91 ደቕ ተቐይሩ ናብ ሜዳ ዝኣትዎ ሚኬል መሪኖ ካብ ፌራን ቶረስ ንዝተቆልፀትሉ ኩዕሶም ሰኪዕ ብምርኻቡ ስጳኛ ናብ ርብዒ ፍጻመ ብናይ ሓደ ባዶ ዓወት ሓሊፋ። ኣብዛ ፆታ ሓላው ልዳት ፖርቱጋል ዴጎ ኮስታዩ ብሉፅ ተፃዋታይ ተባሂሉ ተሰይሞ። እዘን ሃገራት ኣብ ዘካየዱ 42 ፀወታታት ኣብ ኩሉ ውድዳት ምዃኑ ስጳኛ ኣብተን 18 ብምዕዋት ላዕለዋ ኢድ ክትሕዝን ከላ ፖርቱጋል ካ ኣብ 7 ክትዕወት እተን ዝተረፋ ግን ነጥቢ ተመቒለን ኣሉ። ወዲ 41 ዓመት ሓለቓ ሃገራት ጋንታ ፖርቱጋል ክርስቲያኖ ሮናልዶ ትማል ምሸት ናይ መወዳእታ ማሊ ሃገራት ጋንታ ፖርቱጋል ወዲዩ ተፃዊቱሎ። ሮናልዶ ድሕርቲ ፀወታ ኣብ ዝሃቦ መግለፂ ሃገሩ ካብዚ ውድድር ምእላያ እኳ ተተሰምዖ ኣብ ኩሉ ማሊኣ ወዲዩ ዘካየዱ ፀወታታት ዝረኽቡ ዓወታትን ግን ሕጉስ ምዃኑ ብምግላፅ ርእሱ ኣልዒሉ ካብ ሃገራዊ ፀወታታት ይፋኖ ምህላው ገሊጾ። ሮናልዶ ኣብ ሃገራዊ ፀወታታት 146 ሸቶታት ብምዝጋብ ልዕሊ ዝኾነ ተፃውታይ ኣብ ቅድሚ ተሰሪዑ ኣሎ። ኣሰልጣን ፖርቱጋል ሮቤርቶ ማርቲነስ ድሕሪ ዛ ግጥም ኣብ ዘካየዶ ጋዜጣዊ መግለፂ ካብ መዝነቱ ከም ዝወረዳ ኣፍሊጦ። ማርቲነስ ኣብ መግለፂኡ ናብ ፖርቱጋል ዝመጻእ ኩሉ ምኽንያት ዋንጫ ዓለም ንምልዓል እዩ። እዚ ካብ ዘይኮነ ግን ክቕፅለሉ ዘድሊ ነገር ስለ ዘየለ ስርሐይ ሎሚ ደዋቢሉ ኣለኹ ክብል ተዛሪቡ። ሮበርቶ ማርቲነስ ንፖርቱጋል ካብ 2023 ሓሒዙ ክዕልማ ድሕር ምፅናሕ ዝሓለፈ ዓመት ንዋንጫ ዩኤፋ ኔሽንስ ሊግ ክዕውታ በቂዑ ምንባር እዩ ዝከር። ሰዓት 4 ወጋሕታት ዝተፃወቱ ሃገራት ጋንታታት ሕቡራት መንግስትታት ኣሜሪካን ቤልጅየምን እየን ነይረን። ኣብ ናይ ቅድሚ ዕረፍቲ ፀወታ ቤልጅየም ልዕሊ ትፅቢት ኮይና ብምቕራብ ንኣሜሪካ ፍፁም ብምዕብላል እያ ፀወታ ተወፃፂራ። ቤልጅየም ኣብ ታሽዒቲ ደቕ ካብ ዲ ኬትላይረ ብዝረኸብታ ሸቶ ቀልጢፋ መሪሕነት ብምሓዝ ንፀወታ ክትቅልሶ ጀሚራ። ኣሜሪካ መበል 31 ደቕ ካብ ቲልማን መገዲ ቅላዕ መቕፃዕቲ ብልፅቲ ሸቶ ብምዝጋብ ናብ ፀወታ እኳ ተተመልሰት ቤልጅየም ኣይፀንሐትን። ኣብ መበል 33 ደቕ ካብ ዲ ኬትላይረ ካልእ ሸቶ ብምርካብ 2-1 መሪሓን ዕረፍቲ ወፅያ። ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ኣዕብላለ ቤልጅየም ኣይተዓግትን ቫናከን ኣብ መበል 57 ደቕ ንዘይምዋር ተፃውቶ ኣሜሪካ ብምምዝማዝ ዝረኸባ ኩዕሶ ናብ ሰኪዕት ብምቕማጥ ንመሪሕነት ሃገሩ ናብ 3-1 እኳ ትዕበዮ። ኣብ መበል 96 ደቕ ሮሜሎ ሉካኩ ኣብ ክሊ ፍፁም ቅላዕ ንዝረኸባ ኩዕሶ ናብ ሸቶ ብምልዋጡ ቤልጅየም ብኣገራሚ ዝኾነ ውፅኢት 4-1 ብምዕዋት ናብ ርብዒ ፍጻመ ሓሊፋ። ኣብዛ ፀወታ ን2 ሸቶታት ቤልጅየም ዘመዝገበ ዲ ኬትላይሮ ይቡል ሰፃታይ ተባሂሉ ተሰይሞም። ዝቕፅል ፀወታ ቤልጅየም ኣንጻር ስጳኛ ኣብ ርብዒ ፍጻመ እዩ ክኸውን።
1: Well, don't concede another. Lukaku on the loose ball scores. Romelu Lukaku. The exclamation point for Belgium. And now they will ride momentum.
0: ግጥማት ዋንጫ ዓለም 2026 ሎሚ ሶስ ብ2 ናይ ርብዒ ፍጻመ ፀወታታት ቀፂሉ ከምሲ እዩ። ናይ ሎሚ ምሸት ፀወታ ካብ ሰዓት 7 ምሸት ዝጅምር ኮይኑ ኣርጀንቲና ንጻር ግብፂ ተካይዶ ፀወታ ተሰሪዑላ ኣሎ። ግብፂ ተኸላኸልታ ካሪም ሓፊዝን ኣሕመድ ፋትሕን መጉዳእቲ ፀይሮም ብምህላዎም ሃገሮም ኣብ ናይ ሎም ሸት ግጥም ንክርክቡ ተተስፊያ ኣላ። መሓመድ ዓብዱል መኖም ግን ኣብዛ ፆታ ዘየሉ ተፃውታይ ምዃኑ ተፈሊጡሎ። ኣከፋፋሊ ማሕናድ ላሽንግን ምቕፃዕት ወዲዩ ኣብ ናይ ሎም ፀወታ ተሰላፉ ብምዃኑ ንግብፂ እፎይታ ዝፈጠረ ክኸውን፣ ሓለቓ ሃገራት ጋንታ ግብፂ መሓመድ ሳላሕ ካብ ዝቕኒ ምጭባጥ ጭዋዳ ብምሕዋዩ ምስ ዑማር ማርሙሽ ብምዃን መስመር መጥቃዕቲ ክምርሕ ትፅቢት ኣሎ። ብወገን ኣርጀንቲና ተኸላኻሊ ፋኩንዶ መዲና ኣብ ናይ ሎም ሸት ፀወታ ክስለፍ ዘሎ ተኽሎ ትሑት ክኸውን ከም ዝኽእል ዝፍኖ ዘሎ ዜናታት የረድእ። ብሰዓት 11 ምሸት ካ ሃገራውያን ጋንታታት ስዊዘርላንድን ኮሎምብያን ክራኸበን። ዝኸበርኩም ተዓዘብቲ ዕለታዊ ዜና ስፖርት ኣብዚ ይፍፀም። ስለምክትታልኩም ኣዝየ መስኪ ምስ ተረፉ መረባት ዩቲቭ ሓድጎኩም ብወገነ ይግም ሰላም።

ቅንያቱ ድምቕምቕ ዝበለ እዩ። ምህርቲ ትምህርቲ ዝሕፈሰሉ እዋን ነፍሲ ወከፍ ተመራቒ ወለዲ ኣለይትን መምህራንን ነፃማ ንምፅምባል ላዕልን ታሕትን ይብሉ። ኣብ ነፍሲ ወከፍ ካልኢት ናይ ደሳን ሓጎስን ምንቅስቓስ ይንጸባረቕ። ዘለናዮ ቦታ ቀፅሪ ኮሌጅ ዋኒን ማሕበራዊ ስነ ፍልጠትን ኣስመራ እዩ። ኮሌጅ ዋኒንን ማሕበራዊ ስነ ፍልጠትን ኣስመራ ንመበል 19 ግዜኡ ንዘምሃሮም ተምሃሮ ብወግዒ ንምምራቕ ዘድሊ ምድላዎት ኣጻፊፉ ይጸኒሕና። የንቲ ካሜራና እውን ነቲ ክንበብ ዘይከኣል ስምዒት ደቂቕ ክስንኦ ኣብ ዝጀመራ ሓደ ሓቂ ይበርልና። ከምቲ መንግስቲ ትምህርቲ ንኩሉ ኣብ ኩሉ ብምባል ከም ኣካል ማሕበራዊ ፍትሒ ዝሰርሐሉ ዘሎ መደባት ልምዓት እቲ ካብ ግዜ ናብ ግዜ ዝድለብደሎ ተመክሮ በቲ ሓደ ንስሳን ቁፅሪ ምሩቓት ድማ በቲ ካልእ ነቲ ኣብ መደባት ልምዓት ብሓፈሻ ኣብ ገስጋስ ዕቤት ሃገር ድማ ብዝተፈለየ እዙዝ ግደ ዘለዎም ዓውድታት ብዘተኣማምን መገዲ ክስራሐሉ ከም ዝከኣል ኣያካትዕን። ኮሌጅ ዋኒን ማሕበራዊ ስነ ፍልጠትን ብቐዳም 4 ሓምለ 226 ንመበል 19 ግዜኡ ኣብ ዝገበሮ ስነ ስርዓት 47 ሚእታዊ ደቂ ኣንስትዮ ዝርከቦም 118 ብዲግሪን ዲፕሎማን ናይ መመረቕታ ፅምብል ስነ ስርዓት ብውዕ መንፈስ ኣብ ከተማ ኣስመራ ተኻይዱ።

እቲ ስነ ስርዓት መመረቕታ ሚኒስተር ዜና ኣቶ የማነ ገብረ መስቀል፣ ሚኒስተር ቱሪዝም ወይዘሮ ኣስካዋል መንቆሮስ፣ ፈጻሚ ዳይረክተር ላዕለዎት ትካላት ትምህርትን ምርምርን ዶክተር ሃይለ መህፁን፣ ዲናት ላዕለዎት ትክምቲ፣ ላዕለዎት ሰበ ስልጣን መንግስትን ግንባርን መምሃራን ወለዲ ተመረቕትን ኣብ ዝሰረኽብሉ ናይቲ ዕለት ተመረቕቲ ብእልልታን ጣቕዒት ኣብ ዝተመደበሎም ቦታ ምስ ሓዙ ልክዕ ሰዓት 9 ፈረቓን ቅድሚ ቀትሪ እቲ ስነ ስርዓት ብዝክረ ሰማዕታት ተኸፊቱ።

0: ተቐኒልና ንበሩ
1: ዝርዝር ትሕሶ ናይቲ መደብ ምስ ሰነበኻ ፈጻሚ ዳይረክተር ሃገራዊ ላዕለዋት ትካላት ትምህርትን ምርምርን ዶክተር ሃይለ ማህፁን ብናይ እንቋዕ ብድሓን መጻኹም ዝብል ሓፂር መልእኽቲ ድሕሪ ምፍላሙ ዲን ኮሌጅ ዋኒን ማሕበራዊ ስነ ፍልጠትን ዶክተር እስጢፋኖስ ሰብትምካኤል ኣብ ዘስምዖ መደረ
2: ዮር ኤክሰለንሲ ኣቶ የማነ ገብረ መስቀል ሚኒስተር ኦፍ ኢንፎርሜሽን ደዚግኒ ኦፍ ሂዝ ኤክሰለንሲ ኣቶ ኢሳያስ ኣፈወርቂ Chancellor of Institutions of Higher Education in Eritrea and President of the State of Eritrea. Your Excellency Dr. Haile Mahsoun, Executive Director, National Higher Education and Research Institute. Honorable Ministers, Deans of Institute of Higher Education, Government and PFDJ officials, religious leaders, distinguished guests, parents, colleagues, and the stars of today, the graduating class of 2026.
1: ዶክተር እስጢፋኖስ ኣመደሩ ንተመረቕቲ ወለድን ተሳትፍቲ ናይቲ ጽምብል እንኳ ኣብ ፀሓኩም ድሕር ምባሉ ሎም ዓመት ካብ ናይ ዝሓለፈ ዓመታት ዝበዝሐ ቁፅሪ ምምራቖም ታሪኻዊት ዕለት ምዃና ብምሕባር ናይ ልዘበን ቁፅሪ ተመረቕቲ 47 ሚእታዊ ደቂ ኣንስትዮ ዝርከቦም 536 ብዲግሪ 482 ድማ ብዲፕሎማ ዝተመረቑ ክኾኑ ከለዉ እቲ ዝተማሃሮ ዓብድታ ድማ ኣተሓሕዛ ሕሳብ ምሕደራ ዋኒን ምሕደራ ህዝቢ ስነ ቁጠባን ፋይናንስን ቋንቋ እንግሊዝ ታሪክ ሕጊ ቤተ መጽሕፍትን ስነ ሓበሬታን ስነ ሕብረተሰብን ስነ ሰብን ማሕበራዊ ዕዮ ባንክ ፋይናንስ ቱሪዝም ምሕደራ ሆተል ክኾኑ ከለዉ ብቕፅሮም 118 ምዃኑ የብሮሞ ዶክተር እስጢፋኖስ ትምህርቲ መወዳእታ ስለ ዘይብሉ

0: ናይ ትምህርቲ ሓዲድ ከይተኣለኹም ኣብ ልምዓት ሃገርኩም እጃንኩም ከተበርክቱ እላቦ ክብል መደርኡ ዛዚሙ ብድሕር እዚ ንኽቡር ፕሬዚደንት ሃገረ ኤርትራ ኣቶ ኢስያስ ኣፈወርቂ ቻንስለር ላዕለዎት ትካላት ትምህርትን ምርምርን ወኪሉ ኣብቲ ናይ ስነ ስርዓት መመረቕታ ቃል ዘስምሐ ናይ ክብሪ ዕዱም ከዓ ሚኒስትሪ ዜና ኣቶ የማነ ገብረ መስቀል እዩ ገሌ ካብቲ ዘስምዖ ቃል
1: ዝኸበርካ ዶክተር ሃይለ ማሕፁን ፈፃሚ ዳይረክተር ኢንስቲትዩት ላዕለዋይ ትምህርትን ምርምርን ዝኸበርካ ዶክተር እስጢፋኖስ ሃይለማርያን ዲን ኮሌጅ ዋኒንን ማሕበራዊ ስኒ ፍልጠትን ዝኸበርኩም ሚኒስትራት ላዕለዎት ሓለፍትን መንግስትን ግንባርን ዝኸበርኩም ምምህራን ዝኸበርኩም ወነድን ተመረቕትን ፈለማ ናብዛ ዕዝዝቲ ናይ ሓጎስን ፍሳሕን ዕለት እንቋዕ ኣፅሓና ንተመረቕቲ ብፍላይ ትምህርትኩም ንምዝዛም ዝገበርኩምዎ ዘይሕለል ፃዕሪ ፀማ ረኺቡ ኣብዛ ኣብ ጉዕዞ ሂወትኩም ኣገዳሲት ናይ መቐይሮ ዕለት ምረቓ ምብፃሕኩም ዮሃና እንቋዕ ደስ በለኩም እብል ክቡራት ወለዱ እውን ደቅኹም ኣብ ምዕባይን ምክስኳስን ዘፍሰስኩምዎ ፀዓት ከምኡ ውን ነዛ ናይ ሎሚ መዓልቲ ክብርን ዓወትን ንክጓናፀፉ ዝገበርኩምዎ ፍሪ ኣብ ብሱል ፍረ በፂሑ ኣሎ ሞ ዮሃና ዝኸበርኩም መምሃራን ብዲስፕሊን ዝተሃንፁ ብቕዓትን ተወዳደርትን ተማሃሮ ንምምራቕ ግዜኹምን ሞያዊ ፍልጠትኩምን ወፊኹም ዝረኣኹምዎ ትግሃት ኣካል ናይቲ ብቑዕ ወለዶ ንምህናፅ ዝካየድ ኩሉንትና ወይ ሃገራዊ ወፍሪ እዩ ሞ እንቋዕ ፅፍረ ፃዕረኹም ኣርኣያኩም ክብል ክብሪ እስማዓኒ ዝኸበርኩምን ዝኸበርክንን ኩላትና ከም እንግንዘቦን ክቡር ፕሬዚደንት ኢሳያስ ኣፈወርቂ ኣብ ዝሓለፈ ፅምብል በዓልና ፅንሕ ዳግም ከም ዝገለፆን ትግባሪ ዕቱብን ኣድማዕን ፕሮግራም ንምዕባል ፀጋ ሰብ ካብ ቅንዲ ሕመረትን ቀዳምነትን ልምዓታዊ ፖሊሲ መንግስቲ ኤርትራ ኮይኑ ፀኒሑ ኣሎ ንገስጋስ ሃገራዊ ልምዓትና ኣራባሒ ብዓለም ደረጃ ኣመዓራራይ ከምኡውን ውስንነት ዘይብሉ ዘይንፀፍ ጎነታቱን ባህርያቱን ርዳኣት ስለ ዝኾኑ ከምቲ ኣቐዲሙ ዝተጠቕሰ መንግስቲ ኤርትራ ንትምህርቲ ከም መሰረታዊ ሰብኣዊ መሰልን መሰረት ሃገራዊ ህንፀትን ገይሩ ስለ ዝርዮ ኣብ ዝሓለፈ ናይ ናፅነት ዓመታት ኣብዚ ፅላት እዚ ገዚፍ ወፍሪ ገይሩ እዩ እዚ ምስ ናይቲ ንህላወና ከም ሃገርን ህዝብን ዝፈታትኑ በብእዋኑ ዝተኸስቱን ዝቕፅሉ ዘለውን ግዳማዊ ተፃውቕታትን ሽሕታትን ምዃኑ ምግንዛብ የድሊ ዝኸበርኩምን ዝኸበርክንን ኣብ ዝሓለፈ 35 ዓመታት ብዝተገብረ እኩብ ወፍሪ ቁፅሪ ትካላት ቅድመ ትምህርቲ ብ544 ሚእታዊት ቁፅሪ ኣብያተ ትምህርቲ መባእታ ብ288 ሚእታዊት ማእከላይ ደረጃ ብልዕሊ 720 ሚእታዊት ካልኣይ ደረጃ ድማ ብ520 ሚእታዊት ዓብዩ ኣሎም ቁፅሪ ትካላት ላዕለዋይ ትምህርቲ እውን ካብ ሓንቲ ዩኒቨርሲቲ ናብ 6 ኣድማዕቲ ኮሌጃት ክብክብል ከሎ ቁፅሪ ተመረቕቲ ብኡ መንፅር ካብ ዓመት ናብ ዓመት ብተዓፃፃፊ እናወስ ይኸይድ ኣሎ ናይ ሎሚ ዓመት ቁፅሪ ተመረቕቲ ኮሌጅ ዋኒንን ማሕበራዊ ስነ ፍልጠትን ድማ ናይዚ መርኣያ እዩ በዚ ኣጋጣሚ እዚ ነዚ ዕማም እዚ ንምፍፃም ብኢንስቲትዩት ላዕለዋይ ትምህርትን ምርምርን ከምኡውን ኩለን ኮሌጃት ብዝተፈላለዩ ውዳቤታትን መድረኻትን ዝተካየዱ መደባታትን ፃዕርታትን ኣመስግን ክቡራት ተመረቕቲ ከምቲ ብዘይሕለል ፃዕሪ ትምህርትኩም ብዓወት ትዛዝቡ ዘለኹም ንዕቤት ሃገርኩምን ህዝብኹምን ውፉይ ኣበርክቶ ከም ትገብሩ ፅኑዕ እምነተ እዩ ኣብ መደምድምታ ኣብ ሃገራዊ ልምዓትን ህንፀትን ሃገርን ዘለኩም ግዜ ብንቕሓት ተወፋይነት ዕቱብነትን ትጋትን ከተዕዝዙ ንቐሲምኩምዎ ዘለኹም ሞያ ከዓ ብቐፃሊ ፃዕርን ምርምርን ከተዕብዩ እላቦ ዓወትን ሓፋሽ ይቐኒሐለይ

0: ወኪል ተመረቕቲ ኣብ ዝሓለፈ ናይ ትምህርቲ ዓመታት ዘካየድዎ ፃዕሪ በቲ ሓደ ህዝብን መንግስትን ዝገበረሎም ደገፍ ድማ በቲ ካልእ ብምዝርዛር ከምዚ ዝስዕብ ክብል ቃል ኣስመር።
1: ሎሚ ንመምሃርተይ ወኪለ ቃል ኩላትና ኸስንዕ ኣብ ቅድሚኹም ዶ ምንባለይ ብዘይ መጠን ዓሚቕ ሓበን ይስምዓኒ። ሎሚ መወዳእታ ናይ ሓደ ምዕራፍ ላዕለዋይ ደረጃ ትምህርቲ ንፅምብረሉ ጥራሕ ዘይኮነ እንተላይ ምስግጋር ካብ ደረጃ ተምሃራይ ናብ ሞያን ፍልጠትን ዝዓጠቐ ሓላፍነታውያን ዜጋታት ኮይንና ኣብ ህንፀትን ምዕባላ ሃገርን ተራና ብተወፋይነት ንምግልጋል ድልውነትና ንህዝብናን መንግስትናን እንነግልፀላ ዕለት እያ። ስለዚ ኣብ ቅድመይ ክጥምት ከለኹ ኣካዳምያዊ ቆቢዕን ናይ መምረቕታ ክዳንን ጥራይ ኣይኮነን ዝረኣየኒ ዘሎ። እዞም ዝሓለፉ ዓመታት ትምህርቲ ከቢድ ፃዕሪ ዝገበርናሉን ሞያን ፍልጠትን ንምዕጣቐን እዮም ነይሮም። ከምኡ ውፅኢቱ ድማ ሎሚ ናብ ዝርዝር ኣስማት ናይ ኮሌጅ ምሩቓት ምሁራት እናኣተውሉ ዕለ ስለ ዝኾነ ፍሉይ ሓጎስ እስምዓኒ። ታሪክና ታሪክ ህዝቢ ኤርትራ ዘረጋግፀልና ሓደ ሓቂ እንተሎ ንምዕባለን ሓርነትን ክተረጋግፅ እቲ ዝዓበየ መሳርሒ ትምህርቲ ምዃኑ እዩ ዝሕብረና። ህንፀት ሃገር ቁም ነገር ኣይኮነን ዘሎን ዝነብርን ዕዮ እዩ። ልክዕ ከምቲ ፕረዚደንት ሃገር ኢሳያስ ኣፈወርቂ ኣብ ሓደ ጎነፂ ዝበሎ ህንፀት ሃገር መጀመርታን መወዳእታን ይብሉን ናይ ኩሉ ወለዶታት ድማ ሓላፍነት እዩ ዝበሎ። ንሕና ድማ ነዚ ወኒናዮ ዘለና ትምህርትን ክእለትን ተባላሕትነትን ኣብ ሃገርና ኣፍሲስና ነቶም ብዘይትካእ ትንፋሶም ሂቦም ሓደራ ዝሃቡና ኣቦታት፣ ኣዴታት፣ ኣሓትን ኣሕዋትን ሕድሮም እናሓለና ዓይና ኣብ ሃገርና ኣብ ዝላዕለ ደረጃ ንክትበፅሕ ብተወፋይነት ክንሰርሕ ድልዋት ኢና። እንኳዕ ሓጎሰኩም የቐኒበ።
0: ኣብ መወዳእታ ኸዓ ልዑል ነጥቢ ንዘምፅኡ ተምሃሮ መደላታት ተዓዲሉ

0: ኣብቲ ኣጋጣሚ ንገሌ ካብቶም ተመረቕትን ወለድን ኣብ ዘዘራርብና ኣለኻ?
1: ሽመይ ያነይት ጊላ ይበሃል። ዝተመረቕኩሉ ዓውዲ ድማ ዓውዲ ሕጊ እዩ። ነዚያ ዕለት ከም ብጣዕሚ ዘሐጉስ ካብ ኩሉ ዓወታት ናይ ኩሉ ህይወትና እቲ ብጣዕሚ ተሐጉሰካ መዓልቲ እያ። ምክንያቱ ፍረ ፃዕሪ ክሕፈስ ከሎ ብዘይመጠን ሓጎስ ዝፈጥር ህሞት እዩ። ብውልቀይ ክዛረብ እንድሕር ኮይነ እቲ መንግስቲ ዝገበረልና ዕድላት ብግቡእ ተጠቂምና ኣብዚ ደረጃ እዚ ክንበፅሕን ከለና መጀመርታ እስኻ ከም ሰብ ነቲ ዕድል ብምጥቃምካ ተረባሓይ ናይቲ ዕድል ብምዃንካ ሓበን ክስማዓካ ኣለዎ ከም ተመረቃይ ማለት እዩ። ቀፂሉ ድማ እቲ ኩሉ ምሳኻ ኣብቲ ጉዕዞ ክጓዓዝ ዝፀንሐ ካብ ስድራ ጀሚርካ ካብ ኣሕዋትካ መሓዙትካ መምሃራንካ ብምልኦም እቲ ዝገበርዎ ፃዕሪ ወይ ድማ ኣብቲ ልዕለይካ ዝነበሮም ተስፋን እምነትን ፍሪኡ ክሪኡ ከለዉ ብጣዕሚ ሓበን ይስማዓኒ ወይ ድማ ክስምዖም እውን ዝገብር ዕለት እዩ። እንተቲ ነዚ ዝቕፅል ዕድላት ከመይ ጌርና ክንጥቀመሉ ኢና፣ ነዚ ህዝቢ እውን ይኹን ነዚ መንግስቲ ይኹን ዋላ ንስድራና ከመይ ጌርና ክንክሕስ ኢና ንዝብል ሕቶ ከም ሕቶ እንድሕር መፅኡ ድማ ብመጀመርታ እስኻ ነፍስኻ ብምኽኣልካ ጥራይ ኩሉ ሰብ ዕጉብ እዩ። ሓደ ሰብ ነፍሱ ብፅቡቅ እንድሕር ክኽእል ክኢሉ ዝበለፀ ነገር እዩ። ቀፂሉ ድማ ሓደ ንዓሰርተ ከም ዝበሃል ንስኻ እኹል ብቑዕ ምሁር ክትከውን ከለካ ኣብ ከባቢካ ዘለዉ ጥራይ ደይኮነ ብዛዕበየ ሽፋን ክትፀሉ ስለ ትኽእል ክትሕግዝ ትኽእል ክተበርክት ትኽእል የብሓቂ ቀሊል ኣይኮነን ቀሊል ዓወት ኣይኮነን። ኩሉ ሰብ ድማ ካባይ ጀሚርካ ብንቕሓት ክንጓዓዝ ነዚ ዝመፅእ ዘሎ ደረጃ ናይ ሂወት ብንቕሓት ክንጓዓዝ ብፍልጠት ብብቕዓት ክንጓዓዞ ድማ ይላቦ ኣነ ድማ ተስፋ ይገብር ማለት እዩ።
2: ወስ ኣነ ስሚ ሓሰን እስማ ንብሉኒ ብልቓት ናይ እንግሊሽ ኣትመምኮ ማለቱ ዲብ ኮሎጅ ኣደቀሕ እዚ ኬንንጎ ዝተለና ማለቱ ምንሕመግለላስ ሕመግለ ጀዲድ ማለቱ መስከብ ጀዲድ ንብለና ማለቱ ክና ንብል ዘለና ኬንስ ለዓልናዊ ሓያት እዘለለናዊ ኬንስ ዓቲ ኮኒኒ ምለጥፋናተ ደረጃት ማለቱ በዲት ነብር ልካ እዘለለካዊ ኬንስ መነለለካዊ ሓያት ዲብ ካልእ ዲብስ ሓላፍ ንሕና ማለቱ ካልእ ኬን ናይ

0: مدرسات العلاق لينا كوادت الولسي من ساوان دامبات ناو استكزره لينا وسي يعني ابلاق على الدقبي وبلاق على تبوكس بسر ركبناه اللي مقدم على تو كالكيني بلا بس حامولين كيني يعني شكرا لي بل فتيم على
1: ابن جمعتها شمي بيرس قرماي فاسيلي بهال استمار كله ويدو دا كل عاد ما بزنس مانجمنت ان بابليك ادمنستريشن زعما محضر اوانين حزبن كوينو نزعل سياخ قلت ان كل خو فرزعي دخامنا 4 عاماتيو ابزا معلت زي ابزا معلت زي اخا يوهانا كلهم زلي ابزا علت سي كلهم تمرقوا مجمرتا كلاي نز كي دخامنا يلوم صعيرهم ابز الرجال زبطحنا ملؤوا مهاراتنا كاو حليفناون كلهم ስድራ ቤት እንኳ ሓጎሰኩም ክብል ይደሊ ሃገርና ድማ ኣብዛ ሎም ዓንቲ እዋን ጀሚርና ኢና ኣጆኺ ኣለናልኪ ካባና ትፅብዮ ብዙሕ እሞ ንሕና ድማ ክንኮነልኪ ኢና ንብላ ኣለና ናይ 4 ዓመት ጉዕዞኮ ሓቂ ዘረባ ኣዝዩ በዳሀ እዩ ነይሩ ግን እንተኾነ ነዛ መዓልቲ እዚኣ ስለ ትፅብያ ነዚኣ ና ማዕድካ ኢካ ኩላ ትቕፅላ ማለት እዩ ኣብታ ሜላታ ተፀናንዓ ይኹን ካልእን ድማ ዕላማን ሸቶ እንተለካ ራእ እንተለካ ዘይትበፅሖ ዘይትኸዶ ነገር ይብል ስለዚ ንኩላቶም ዋላ ሕጂ ኣብዚ ነዛ ሕጂ ዝምነይዋ ዘለዉ ነብሶም ፈሊጦም ኣፀናንዖም ኣፀቢቖም እዚ ነገር እዚ ብርግፅ ክበፅሖኹም ዝኽእሉ እዩ ዛመን
2: ትምህርታ ምልእ ስመይ ኣርያም ብርሃነ ወልዳይ ደዝናዕ ክህሉ ትምህርቲ ድማ ዓውዲ ስነ ሕሳብ ኣካውንቲን ማለት እዩ ዝዓለ እዚኣ ፍለይቲ ዕለት ይክብለ ንኽእል ምክንያቱ 4 ዓመት ጥራይ ዘይኮነስ ዋላ ቅድሚ እዩ ድነበረ ጉዕዞ መፈፀምታ ዝረኣናላ መዓልቲ ዝኾነስ ፍለይቲ መዓልቲ እያ ሓቂ ንምዝራብ ኣዝዩ ከቢድ ሓለፈ እያ ተሰክመና ምክንያቱ ምውደ ጥራይ ዘይኮና ዘለና ስካል ዓብዪ መድረኽ ኢና ንጅምር ዘለና ምክንያቱ ነቲ ብጥሩሑ ወይ ከዓ ብነፃ ዘምሃረና መንግስትናን ህዝብናን ክንክሕሰሉ ኣለና ካልኣይ ድማ ወለድና ድማ ኣዝዩ ልዑል ፃዕሪ ስለ ዝነበረ ኣዝዩ ንብፃሕና ንወለድና ድማ ክንክሕሰሉ ቃል ናኣትበሉ መዓልቲ ዝኾነስ ኣዝዩ ረዚን ሓላፍነት ተሰክመና ዕለት እያ ይብል
3: ስቅዲያ ኒኸ
4: ናይ ቅዱሳ ንበሃል ኣዲኣ ንኣርያም ብርሃነ ማለት እዩ ኣርያም ካብ ሕጂ ደይኮነ ተዓወት ካብ መዋእሊ ህፃነታት ሒዛ ተዓወትሲ ካብኡ ትሒዙ እዩ ብጣዕሚ ዕውት እያ ከምኡ ኢላ ቅፂላ እውን ኣብ ኩሉ ዕውት እያ ነይራ ካብዚ ደረጃ ዝበፅሕ ኣላ
3: ሽመይ ብርሃነ ወልዳይ ገብረ ይበሃል ኣቦ ኣርያም ብርሃነ ተመራቂት ናይ ኣካውንቲንግ እወ መንግስቲ ህዝቢ ብልዑል ወፃኢ ብነፃ ኣምሂርዎም ትፅቡቕ ነገር ግን ሰሙን ፅቡቕ ዓስቢ ሂቦምና ኣዝና ተሓጒስና ፅዒሮም ደኺሞም ንነብሶም ኮይኖም ንኣና ክኾኑ ከዓ ንሃገሮም ክኾኑ ትስፋት ኢና እወ ሃነፅቲ ክኾኑ ዓረይቲ ክኾኑ ሰሙሉ ተስፋ ኢና ትምህርቲ ኣብ ሃገርና ካብ መባእታ ክሳብ ክዝለዕለ ደረጃ ብናፃ እዩ ፅቡቕ ነገር ውፅሪ ኮለጃትና እንዳወሰኸ ውፅሪ ተመረቕትና እውን እንዳወሰኸ መፅኡ ኣብ ሓደ መዓልቲ ልዕሊ ሻሕ ካብ ሓደ ኮለጅ ንመረቕ ኣለና ሕጂ ካልኦት 4-5 ኮለጃት ካ ኩንዶ ከመረቕ ኣለና እየን ስለዚ ኣብዚ ሃገር እቲ ሞያዊ ዓቕሚ ሰብ እንዳዓበየ ይኸይድ ኣሎ
5: ይሚጋዕ ኢማን ኣሕመድ መሓመድ ዮካን ادغري ديبارتمنت ديال بيزنس مانجمنت ان بابليك ادمنستريشن كارحين كافالل معنا تغلط مانغو حدن اليوم معنا لغه تغلط هين بيعني حدن اليوم معنا كين
6: انا ايمان اباكيو احمد محمد احمد يكون كافيل للعب مانغو فرح اليو ايش اد دي سوقت درسي ارحي غومنن نسرها بس للي كنا مهسبته منقو عفد منقو حد اللي يوم عاد
3: هالرأي اسكي سخبو قنك أدي أدي خي ميني غشيم كي انتاي تبلنا
7: أنا كرجع مريحة يبهل أدي إيماني الحمد لله نزب صحني قويتا كربي الحمد لله يبل مالتي مجمرة يمسقن ربي يمسقن عندنا خا نزي منقست زي مزي جنزب أبزب صحو نزي مدرخ زبصحنا ون خمس جنيه فتو نسنكا نهزبو سيزوم تمهارو خا نعانا نهزبو من منقستو من كخونو تسفا يقبر إن شاء الله
8: أنا مولو شمي أرسيما أبرهال لي قبر مديني بحال ኣብዚ ዕለት እዚ ከዓ ብላይብራሪ ኤንድ ኢንፎርሜሽን ሳይንስ ማለት ብስነ መፅሕፍትን ሓበሬታን ዝብል ዓውዲ ተመሪቕ ኣለኹ በዚ ዕለት ሓቂ ዘረባ ክልተ ዲግሪ እያ ክብሎ ዝኽእላ ንረኪበ እየ ዘለኹ እግዚኣብሔር መስገን ማለት ከምዚ ትሪእኒ ዘለኹም ምስ ጓለይ ጓ 6 መዓልቲ እያ 2 ወርሒ ገይረ ዘለኹ ኢቨን ናይ ተጠመቕኩን ብዙሕ ክትወፀ ገለ ግን ድሌት ናይ ትምህርቲ እንድሕር ኣለካ ዕላማ እንድሕር ጌርካ ትወፅሒ ኢኻ
3: ኣብ ትምህርቲ ክያ ካልእ ፈክኖት
9: ንትን ሓርስን ዝመርዓን
8: እወ እዚ ክብለካ ከለኹ ኣብ ትምህርቲ ዓለም ከለኹ ኣይኮንኩን ማለት ሰርቪስ ምስ ወፅኸ ቃል ኪዳን ኣሲረ ተመርአ ኣብ ሰርቪስ ሞት ከለኹ ከዓ እዛ ቆልዓ ማለት እዩ ተጠኒሳ ተወሊዳ ቁሩብ ክብድ ብል ብስፔሻል ነብሰ ፀር ኮንካ ሰርቪስ ኣብ ከረን ሮራ ቤት ትምህርቲ ሃይስኩል ተመዲበ ከም መምህር ማለት እዩ ናይ ቴኒስ ግሬድ ነብሰ ፀር ኮንካ ቁሩብ ክብድ ብል እዩ ግን ብደገፍ ናይ ክብርቲ ወላዲተይ ከምኡ ድማ ክቡር በዓል ቤተይ ክብድሆ ክኢለ እግዚኣብሔር መስገን ከዓ ነዚ ብቅዕኒ
10: ነቢያ ተማረ ድሓኖም ይበሃል ኣብ ጅዳ ስዑድ ዓረብ ይቕመጥ ሎም ዓንቲ ድርብ ውራይ እዚ ኣጋጢምና ዘሎ ናይ ሎም ዓንቲ ኮለጅ ናይ ጓለይ 4 ዓመት ኮለጅ ወዲኣ ኣርሴማ ኣብርሃለ ትበሃል ማለት እዩ ኣዝያ ንፍዕቲ ተማሃሪት እያ ብልፅ ተማሃሪት እያ ዳርጋ ኩሉ ግዜ እውን ብልጫ እናወሰደት እያ ትኸይድ ነራ እዛ ተማሃሪ እዚኣ ኣብ ሳዋ እውን ብዙሕ ዋጋ ከፊ ኢለ ኣብ ዝበፅሐ ምክንያቱ ዝኾነ ፀገም ኣጋጢምዋ ነይሩ ናይ ሕቆ ሕማም ንዕኡ በዲሃ ሓሚማ ከሎ እዚ ዓብይ ነጥቢኣ መዝጊባ ማለት እዩ ብዓብኡ ከዓ ወርሒ 7 ዕለት 20 ኣመርዐያ ማለት እዩ 225 ኣመርዐያ ሕጂ ከዓኒ ኣብ ዓመታ ከዓ ንሪኢካ ከዓ ምስ ጓላ ከዓ እዚ ድርብ ዓወት እዩ ማለት እዩ ካብ ዝዓቢ ዓወት የለን
8: ኩላና ከም ንፈልጦ ካብ ኤርትራ ወፃኢ ዘለዋ ሃገራት ወላ ኣብ ኤሌመንታሪ ይኹን ስፔሻሊ ከዓ እሞ ኮሌጃት ኣሸሓት ሰማየት ገንዘብ እንዳኸፈልክኻ ትምሃር ንሕና ግን መንግስትና በዚ ኣጋጣሚ ከየመስገንኮ ክሓልፍ ኣይደልን እየ ጌና ሄልና ካብ ኣዝየለ ጀሚሩ ክሳብ ዩኒቨርሲቲ ንውድእ ኩሉ ብናፃ እዩ ኢቨን ምግብና ኣብ ካምፓስ ብናፃ ዋርሳ ይከኣለ ሰባ ከድና ምግብና ገዛና ዓራትና ኩሉ ትምህርቲ ብናፃ ዳት ዋይ ከዓ ንብምሉእ 9 ብሄራት ዓሌት ባህሊ ከይፈለየ ብምሉኡ ብሓባር ይሳተፍ ማለት እዩ ከምኡ ስለ ዝኾነ ከዓ ብጣዕሚ ናይ ኤርትራ ትምህርቲ ሲ ብሉፅ ፍሉይ ክብሎ ዝኽእል ኣነ በዚ ኣጋጣሚ ንክቡር ፕረዚደንት ኢሳያስ ኣፈወርቂ መንግስትና ብጣዕሚ የመስግን ንልምዓት ሃገረይ ድማ ብዕቱብ ክሰርሕ በዓልቲ ምሉእ ተስፋየ
11: ተመራርቲ ሓደ ዕማም ፈጺሞም ናብቲ ሰፊሕ ካብ ክልስ ሓሳብ ናብ ግብሪ ዝሰጋገረሉ መድረኽ በጺሖም ኣለዉ ቅድም ንገዛእ ርእሶም ድሕሪኡ ድማ ነቲ ብናፃ ዘምሃሮም ህዝብን መንግስትን ብስራሕ ክኸሱ ጽቡቕ ናይ ስራሕ ዕድል ንምነ

ሰላም ከመይ ቀኒኹም ዝኸበርኩም ተኸታተልቲ መደባት ኤርቲቪ ብሓፈሻ ተኸታተልቲ መደብ ለሰ ስፖርት ድማ ብፍላይ መደብ ለሰ ስፖርት ንሎሚ ቀዳም እውን ዝተፈላለዩ ስፖርታዊ ትሕዝቶ ዘለዎ መደባት ሒዛ ናባኹም ቀሪባኣላ። ንምክታልኩም ብኸርቡ ንዕድም ፈለማ ግን ደርፊ ክንጋብዝ። ሰላም ከመይ ቀኒኹም ዝኸበርኩም ተኸታተልቲ መደባት ኤርቲቪ ብሓፈሻ ተኸታተልቲ መደብ ለሰ ስፖርት ድማ ብፍላይ መደብ ለሰ ስፖርት ንሎሚ ቀዳም እውን ዝተፈላለዩ ስፖርታዊ ትሕዝቶታት ዘለዎም ንኡስ መደባት ሒዛ ብሰዓታ ናባኹም ቀሪባኣላ። ንምክታልኩም ብኸርቢ ናዓደምና ፈለማ መደብና ብደርፊ ክንፍለም።

ሰላም ከመይ ቀኒኹም ዝኸበርኩም ተኸታተልቲ መረባ ኣትዮር ቲቪ ብሓፈሻ ተኸታተልቲ መረብ ለሶ ስፖርት ድማ ብፍላይ ካብ ወርሒ ሰናት ሒዙ ዝካየድ ዘሎ ኣብ ዓለም ብዕቤት ተኸታተልቱ ኣብ ቅድሚ ዝስራዕ ውድድር ኩዕሶ እግሪ ዋንጫ ዓለም ኣብዚ ዓመት ብእንጋድነት ሰለስተ

ሃገራት ማለት ሕብራት መንግስታት ኣሜሪካ፣ ካናዳን ሜክሲኮን ይካየድ ከም ዘሎ ዝፍለጥ እዩ። ኣብ ታሪክ ውድድራት ኩዕሶ እግሪ ብዙሕ ኣሰንባድን ኣገራምን ፍጻመታት ዝተኸስተ ብዙሕ እኳ ትኾነ ንሎሚ ግን ካብቲ ሒደት ፍጻመታት 10 ናባኹም ከነቕርበልኩም ተዳሊና ኣሎና ሰናይ ምክትል።

ኣብ 10 ደረጃ ተሰሪዓ ዘላ ፍጻመ ኣብ 1982 ሃገር እስጳኛ ንውድዳት ዋንጫ ዓለም ተእንግዶሉ ኣብ ዝነበረት እዋን ብዕለት 21 ሰነ 1982 ሃገራውያን ጋንታታት ፈረንሳን ኩዌትን ተራኺበን ፀወተን የካይዳ። ኩዌት ኣብዚ ውድድር ንፈለማ እዋን ዝተወዳደረት ኤሳዊት ዓረባዊት ሃገር ብምዃን ኣርእስ ሰሪሓ ነይራ። እንተኾነ ኣብዛ ፀወታ እቲ ኣገራን ፍጻመ ዝተኸስተሉ ፈረንሳ 3-1 መሪሓ ብዝነበረትሉ ግዜ ናብ ልዳት ኩዌት ኩዕሶ ሒዛብ ዝተፀጋዓትሉ ካብ ማእከል ተዓዘብቲ ፊስካ ትንፋሕ ሞ ተፃወቱ ኩዌት ካብ ፀወታ ወፃኢት ወይ ድማ ኦፍሳይድ እያ ብምባል ደው ይብሉ። እቲ ዘገርም ግን ተፃወቲ ፈረንሳ ኣየቋርፁን ነቲ ኣብ እግሮም ዝነበረት ኩዕሶ ናብ ሰኪዔት መጋጥምቶም ብምዝጋብ እቲ ፀወታ ናብ 4-1 ለወጥዎ። ተፃወቱ ኩዌት ነቲ ፍጻመ ስለ ዘይተቐበልዎ ንማእከላይ ዳኛ ነታ ዝተመዝገበ ሸቶ ንክስር ዝተቃወምዎም ብዘስምዑ ነቲ ፀወታ ዝመርሕ ዝነበረ ወዲ ሶቪየት ሚራዝሎቭ ሱቱፓር ግን ነታ ሸቶ ብምፅዳቅ ፀወታ ክቕፅል ወሰነ። ተፃወቲ ኩዌት ነታ ፍጻመ ክፃወርዎ ኣይከኣሉን ክዕገርግሩ ይረኣዩ። እቲ ዘገርም ግን ፕረዚደንት ፌደሬሽን ኩዕሶ እግሪ ናይቲ ሃገር ሼክ ፈሃድ ኣልኣሕመድ ናብ ማእከል ሜዳ ብምእታው ንማእከላይ ዳኛ ክጉባዕባዓሉ ይጅምር። ማእከላይ ዳኛ ሱቱፓር በቲ ዝወረዶ ፀቕጢ ነታ ዝተመዝገበ ሸቶ ብምስራዝ እቲ ፀወታ 3-1 ኮይኑ ክቕፅል ገበሮ። ኣብ መወዳእታ ትግጥም ብዓወት ፈረንሳ 3-1 እኳ ተተዛዝመ ፊፋ ነቲ ውሳነ ድሒሩ ድሕር ምምርማር ኩዌት ነቲ ዘርኣየቶ ተቃውሞን ኣብ ልዕሊ ዳኛ ድማ ዝገበረቶ ፀቕጥን ተገንዚቡ ነታ ብማእከላይ ዳኛ ዝተሰረዘ ሸቶ ደጊሙ ብምፅዳቅ ፈረንሳ 4-1 ከም ዝተዓወተት ኣፍለጠ። ብዘይካዚ ፊፋ ነቲ ማእከላይ ዳኛ ብምዃን ነቲ ፀወታ ዝመርሕ ዝነበረ ተወላዲ ሶቪየት ሕብረት ዝነበረ ሚራስሎቭ ክሳዕቲ ውድድር ዝዛዘም ካብ ዝኾነ ውድዳት ምከይዳ ኣገዶ።

ብተሽዓይ ደረጃ ተሰሪዑ ዘሎ ድማ ናይ ዳኛ ወይ ድማ ናይ ተፃወቲ ፀገም ዘይተራየሉ ግንካ ኣሰንባዲ ግጥም እዩ። ኣሰንባዲ ውፅኢት ዝተመዝገበሉ ግጥም እዩ። ብ11 ሚያዝያ 2001 ኣብ መንጎ ሃገራን ጋንታታት ኣውስትራልያን ሳሞ ኣሜሪካን ዝተካየደ ናይ ዋንጫ ዓለም መጻረዪ ፆታ እዩ ነይሩ። እቲ ፆታ ኸ ብኣገራሚ ዝኾነ ብዙሕ ሸቶታት እዩ ተዛዚሙ፣ ንምእማኑ ዘገርም እዩ። ኣብዛ ፆታ ኣውስትራልያ 31 ብባዶ ብዝኾነ ውፅኢት ብምዕዋታ ዘገረመት ክትከውን፣ እዚ ዓወታ ኣብ ታሪክ ናይ መጻረዪ ውድድራት ዋንጫ ዓለም ክሳዕ ሎሚ እቲ ዝገፍሐ ዓወት ተባሂሉ ክብረ ወሰን ፊፋ ሒዙ ብምህላው እዩ። ካብቲ ዘገርምካ ሳሞዋ ኣሜሪካ ሓንቲ ሸቶ እውን ትኹን ከየመዝገበት ካብዚ ውድድር ብክንዲዚ ዝተጠቕሰ ሸቶታት ዘቕቢባ ብምግላፋ እዩ። እቲ ምኽንያት ግን እዛ ደሴታዊት ሃገር ብፊፋ ብሰንኪ ዝወፀ ኣባል ዛ ሃገራዊት ጋንታ ዝኸውን ተፃውታይ ግድን ኣሜሪካዊ ፓስፖርት ክህልዎ ዝጠለብ እማመ ብምቕራቡ በዚሕ ግዚ ኸ እዛ ደሴት ብዋሕደ ተፃውቲ እምብዛ ብምሽጋርያ ናብዚ ከቢድ ፀገም ንኽትወድቕ ተቐሲባ። ኣብቲ ግዜ እቲ ናይ ትሕቲ 20 ዓመት ሃገራዊት ጋንታ ሳሞዋ ኣሜሪካ ተፃወታ ኣብ ፈተና ስለ ዝነበሩ ነቲ ዝነበረ ሩቓሒ ኣማሊኦም ክሽፍኑ ኣይተኻእለን። ነዚ ፍጻሜ ዝተዓዘበት ኣውስትራልያ እውን ንከም ጆኒ ኣልዌዚ፣ ዳሜን ሞሪ ዝኣመሰሉ ተፃወታ ብምዕራፍያ ንፀወታ ኣትያ። ፀወታ ምስ ፈለመ ክሳብ 10 ደቓይቕ ሸቶ ኣይተመዝገቦን ነይሩ። እንተኾነ ካብ 10 ክሳብ 13 ደቓይቕ እቲ ግጥም 3 ሸቶታት ተራእይዎ። ኣብዛ ፀወታ ኣውስትራልያዊ ኣርቺ ቶምሰን 13 ሸቶታት ብምዝጋቡ ፍሉይ ኣርሲ ክሰርሕ እንከሎ፣ እዚ ብዝሒ ሸቶታት ድማ ነዚ ተፃዋታይ ኣብ ሓደ ግጥም ክንዲ ዝኣክል ብዝሒ ሸቶ ብምዝጋቡ ፍሉይ ክብረ ወሰን ንኽሕዝ ኣኽኢልዎ እዩ። ብሓፈሻ ኣብ ናይ ቅድሚ ዕረፍቲ ግጥም ናይ ዜና ሃገራዊ ጋንታታት ኣውስትራልያ 16 ብባዶ መሪሓ ከተዕርፍ ንከላ፣ ድሕሪ ዕረፍቲ ኣብ ዝቐፀለ ግጥም እውን እቲ ናይ ሸቶ ፌስቲቫል ቀፂሉ እዩ። ካብ ብዝሒ ዝተመዝገበ ሸቶታት ካ እቲ ቁፅሪ ናብ ሰሌዳ ዝፅሕፍ ዝነበረ ሰብ እውን ተደናጊሩስ ኣውስትራልያ 31 ብባዶ ተዓዊታ እናሃለወት 32 ብባዶ ኢሉ መፅሓፉ ኣብቲ ግዜ እቲ ኣርእስቲ ሰሪሑ እዩ።

ናብ ሻም ናይ ፍጻመ ምስን ሰግር ኣብ ዝኾነ ፀወታ ኩዕሶ እግሪ ኣብ ሓደ ግጥም ብዘመዝገበን ናብ ልዳቱ እውን ብጌጋ ብዘቕፅረን ሸቶታት እተን ክለባት በዚ ውፅኢት መዕረ ክፈላለያ ካብ ምርኣይ ምስማዕን ዝገርም ክንደና ከየሉ ክዝብል ፀኒሕካስ ኣሎ ምስ እትበሃል ንምፍላጡ መቸም ብዙሕ ኢኻ ትርበሽ። ኣብ 1976 ዝፍጻመ እዚ ኣብ እንግሊዝ ኣጋጢሙ ክለባት ኣስቶን ቪላን ሌስተር ሲቲን ኣብ ዝፃወታሉ ዝነበራ እዋን ናይ ቪላ ተኸላኻሊ ክሪስ ኒክል ንክለቡ ክልተ ሸቶታት ብምዝጋብ መሪሕነት ከትሕዛን ከሎ ብድሕር ዝግን ናብ ልዳቱ ክልተ ሸቶታት ብምዝጋቡ ፀወታ ክልተ ብክልተ ክዛዘን ክኢሉ እተን ሸቶታት ኩለን ብስሙ ዝተፃሓፋ ብምባርን ድማ ኣገራሚ ነይሩ። እቲ ኣዝዩ ዝምስጥን ዝገርምን ከዓ እዘን ዝተመዝገባ ሸቶታት ብሌስተር ሲቲ ኣብ ዓመት ሸቶ ካብ ዘመዝገቡ ተፃወታ ናይ ሪክል ኣብ 50 ተርታ ክስራዕ ከሎ ብክሎብ ኣስቶን ቪላ ምስ ንምልከት ድማ 10 ዝበዝሐ ሸቶታት ኣብቲ ዓመት ስፖርት ዘመዝገበ ናይ ኣስቶን ቪላ ተፃወታይ ብምኻን ስሙ

ኣብ ሸውዓይ ደረጃ ካብ ኣገረምቲ ፍጻመታት ኩዕሶ እግሪ ተሰሪዑ ዘሎካ ኣብ ውድዳ ሻምፒዮንስ ሊግ ኤሮፓ ዓበይቲ ክለባት ማንቸስተር ሲቲን ሪያል ማድሪድን ዘካየዶ ግጥም እዩ። ኣብ ዓመት 221 222 እዘን ክለባት ኣብ ናይ ፍርቂ ፍጻመ ፀወታታት ክራኸባ ከለዋ ኣብቲ ግዜ እቲ ኣብ ክልተ እግሪ ብዝተመዝገበ ውፅኢት ኣብ ታሪክ ናይ ዝውድድር ካብ ተዘካዶ ፀወታታት ኮይኑ ተፃሒፉ ብምህላው እዩ። ኣብ ናይ ቀዳማይ እግሪ ፀወታ ማንቸስተር ሲቲ ኣብ ልዕሊ ማድሪድ 4-3 ዝኾነ ውፅኢት ብምዕዋት እያ ናብ ከተማ ማድሪድ ኣቕኒዓ። ኣብ ሜዳ በርናቦ ኣብ ዝተኻየደ ናይ ካልኣይ እግሪ ፀወታ ዘን ክለባት ኣብ ናይ ቅድሚ ዕረፍቲ ርክብን ብዘይሸጡ እየን ተፈላለየን። እንተኾነ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ሲቲ ፀወታ ምስ ፈለመ ከይፀንሐት እያ ዕብላልኣ ከተረጋግፅ ኣይተሸገረትን። ኣብ መበል 72 ደቂ ኣልጀራዊ ሪያድ ማሕረስ ዘመዝገባ ማራኺ ሸጡ ከዓ ናብ ስታድየም በርናቦ ዝነበሩ ደገፍቲ ማድሪድ ጭንቀቶም ሰማይ ክዓርግ ኣኽኣለ። ተፃወቱ ሲቲ መሊሶም መጥቃዕታቶም ክሕይሉ ከለዉ ከም ግሪሊሽን ፎደንን ዝኣመሰሉ ተፃወቲ ብሓደገኛታት ፈተነታት እኳ ይፅጉዑ ነይሮም። እታ ቀዳሚቲ ልዳ ተጎዝጊዛ ክትሓልፍን ከላ እታ ካልይቲ ፈተነ ግን ብተኸላኸላይ ማድሪድ መንዲ ብዘገርም ክእለት ክትዕገት ኣብ ዓይን ካሜራ ኣትያ። ኣብቲ ግዜ እቲ ሲቲ ናብ ፍጻመ ክሰግር ብቁፅራዊ ሓቂ 99 ሚእታዊ እኳ ተነበረ ኣብ መበል 89 ደቂ ካብ ትፅኢት ብዙሓት ወፃኢ ፍጻመ ክኽሰ ጀመረ። ማድሪድ ንሮድሪጎን ካማቪንጋ ናብ ሜዳ ቀይራ ድሕር ምእታው ናብ ፀወታ ተመሊሳ ሙፃ ናይ ማሕረዝን ዲብራይንን ከዓ ሚዛ ናይ ትግጥም ናብ ማድሪድ ኣዛዝዎ። ሪያል ማድሪድ ኣብ ውሽጢ 2 ደቂቕ 2 ሸቶታት ብምዝጋብ ድማ ላዕለዋ ኢል ክትሕዝኪ ኢላ። ውፅኢት ናይ 2 እግሪ ግጥማት 5-5 ኮነ። ሞራል ተፃወቱ ሲቲ ባይታ ከንቆልቁል ከሎ ነቲ ፍጻሜ ዝተዓዘቡ ተፃወቲ ማድሪድ ድማ ንህርመት ናይ ትግጥም ብዝግባእ ተቆፃፀርዎ። ኣብ ተወሰኽቲ ደቓይቕ ኣጥቃዒ ማድሪድ ካሪም ባንዜማ ኣብ ክልተ ልዳት ሲቲ ተሓንኪሉ ብምውዳው ፍፁም ቅላዕ ንማድሪድ ክወሃብ እንከሎ ቤንዜማ ድማ ነቲ ዓድል ናብ ሸቶ ብምልዋጥ ንማድሪድ ናብ ናይ ፍጻመ ፀወታ ንፃ ሊቨርፑል ንኽትራኸብ መንገዲ ጸረገ። ኣብ ናይ ፍጻመ ፀወታ እውን ማድሪድ ኣብ ልዕሊ ሊቨርፑል ብምዕዋት ንፅዋ ሻምፒዮንስ ሊግ ናይቲ ዓመተ ስፖርት ዓዊታትሉ እያ። ኣብቲ ዓመት ድማ ቤንዜማ ንሽልማት ባሎን ዲኦር ክዕወትሉ ብምዃሉ እቲ ካልእ ኣርእስቲ ዝተሰርሐ እዩ።

ኣብ ሻርሻይ ደረጃ ተሰሪዑ ዘሎ ፍጻሜ ድማ ኣብ ኣህጉርና ኣፍሪቃ ዝተኸስተ ዘገርም ፍጻሜ እዩ። ኣብ ዓመት 2021 ናብ ካሜሩን ናብ ዝተኣንግደ ዋንጫ ኣፍሪቃ ሃገራውያን ጋንታታት ቱኒዝያን ማሊ ናብ ናይ ምድብ ፀወተን የካይዳ። ኣብቲ ግጥም ማሊ ኣብ ልዕሊ ቱኒዝያ ሓደ ባዶ ክመርሕ ኣብ ዝነበረትሉ ነቲ ግጥም ዝመርሕ ዝነበረ ጃኒ ሲካዌዚ ዝተባህለ ማእከላይ ዳኛ ምድብ ፀወቱ ንክዛዝም 5 ደቃይቕ ምስ ተረፎ ናይ መወዳእታ ፊዝካ ብምፋሕ ንፀወታ ዓፀዎ። እቲ ውሳነ ኣዝዩ ዘሰንብድን ዘይፍትሓውን ብምባሩ ድማ ሃገራዊት ጋንታ ቱኒዝያ ተቃውሞዋ ከተስምዕ ጀሚራ። ሲካዚወ ድሕሪ ምጉብዑ ባዕተ ፃውቲ እንደገና ናብ ሜዳ ብምላስ ንፀወታ ጀመሮ። እቲ ካልእ ዘሰንብድ ፍጻሜ ድማ ተኸስተ። እዚ ማእከላይ ዳኛ ምድብ ፀወታ ኣብ መበል 89 ደቂቕን 50 ካልኢትን ብምዛሙ ዕግርግር ተኸስተ። እቲ ፍጻመ ክልተ ፍጹም ቅልዓት ዘውህብን ፍጻመታት ከምኡ ድማ 10 ቅያር ተፃወትን ተራእዩ ብምባሩ እንተወሓደ ክሳብ 5 ደቂቕ ተወሳኺ ግዜ ክውሃብ እናተገበአ እዩ ነቲ ፀወታ በዛ ኣቐዲሙ ዝተጠቕሰ ግዜ ከም ዝፍፀም ገበረ። ጃኒ ሲካዚዌ ድሕሪ ፀወታን ካፍ ኣብ ዝፀሓፎ ፀብጻብ እቲ ዝወሰዶ ውሳነ ብሰንኪ ኣብቲ ግጥም ዝነበረ ዋዒ ዝዓብለሉ ሕማቅ ኩነታት ኣየር ረሽሻ ስለ ዝተሰምዖ ምዃኑ ሓቢሩ።

ኣብ ሓምሻይ ደረጃ ተሰሪዑ ዘሎካ ባህጉር ኤሮጳን ዋንጫ ኤሮጳ ኣብ ዝካየድ ዝነበረ ናይ መጻሪ ፆታታት እዩ እዚ ኣብ 1984 ዘጋጠመ ፍጻመ እስዕብ እዩ ሃገሬት ጋንታ ስጳኛ ሃገራውያን ጋንታታት ሆላንድ ሪፓብሊክ ኣየርላንድን ኣይስላንድ ከምኡ ድማ ማልታ ኣብ ዝነበሮ ምድብ እያ ተደላዲላ ድዕሪ 8 ፆታታት ሆላንድ ብ13 ነጥቢ መራሒት ናይቲ ምድብ ኮነት ኣብቲ እዋን ሓንቲ ሃገር ምስ ትዕወት 2 ነጥቢ እያ እትረክብ ነይራ ሃገሬት ጋንታ ስጳኛ 11 ነጥቢ ብምእካብ ካልኣይ ደረጃ ሒዛ ትስዕባ ናብ ዋንጫ ኤሮጳ ብቐጥታ ክትሓልፍ እንተኮይና ንምድባ መሪሓ ምስ ትዕወት እዩ ሆላንድ ኣብዚ ናይ መጻሪ ፆታታት 22 ሸቶታት ከተመዝግን ከላ 6 ሸቶታት ተመዝጊብዋ ብሓፈሻ ብ16 ፀብልታት ሸቶታት መራሒት ክትከውን ከላ ስጳኛ ኸ 12 ሸቶታት ከተመዝግን ከላ 7 ሸቶታት ስለ ዝተመዝገባ ምስ ሆላንድ ዝነበራ ናይ ሸቶ ፍልሊ ኣዝዩ ዓብዪ ነበረ ስጳኛ ንምድባ መሪሓ ክትሓልፍ እንተኮይና ብልዕሊ 11 ሸቶታት ክትዕወት ነይርዋ እዚ ኸዓ ጋህድ ንክኸውን ዝነበረ ተኽእሎ ጸቢብ መሲሉ ተረአየ ኣንጻር ማልታ ኣብ ዝተሰርዓላ ናይ መዛዘሚ ፆታ ስጳኛ ነቲ ዘይድየብ ዝመስል እምባ ክተሓኽሮ ተበገሰት ኣብ ከተማ ሴቪያ ስታድዮን ቤኒቶ ቪላ ማሪን ኣብ ዝተኻየደ ፆታ ግን ፍሉይ ታሪክ ተሰኒዱ ኣብ ናይ ቀዳማይ ርክብ ናይዘን ሃገራዊ ጋንታታት ስጳኛ ኣብ ልዕሊ ማልታ 3-2 ተዓዊታ ብምባራ ደገፍቲ ሃገሮም ብዝሒ ሸቶ ከተመዝግብ ዘለዋ ተኽእሎ ትሑት ምዃኖም ኣሚኖም ተኣምር ክርኡ ግን ናብ ስታድዮን ወሓዙ ኣብ ናይ ቀዳማይ ብረ ነቲ ፆታ ዝምርሕ ዝነበረ ቱርካዊ ማእከላይ ዳኛ ኤርኪን ንጎስክል ንስጳኛ ፍፁም ቅላዕ ክህባ ከሎ ንምቕልዓ ሓላፍነት ዝወሰደ ፍራንሴስኮ ግራካሶ ንታ ዝተረኸበት ዕድል ክጥቀመላ ኣይከኣለን ብዙሕ ከይፀንሐት ግን ስጳኛ ካብ ካርሎስ ሳንቲያና ብዝረኸብታ 2 ሸቶ መሪሕነት ናይቲ ፀወታ ሒዛ ሓጎስ ስጳኛ ብዙሕ ከይፀንሐ ግን ማልታ ማዕረት ገብረታ ሸቶ ብምዝጋባ ግን ፀወታ ሓደ ብሓደ ኮነ ዕረፍቲ ቅድሚ እካሉ ሳንቲያና 2 ሸቶታት ብምዝጋቡ ስጳኛ 3-1 መሪሓ ንዕረፍቲ ወፅያ ስጳኛ ናብ ዋንጫ ኤሮጳ ክትሓልፍቲ ኮይና 9 ተወሰኽቲ ሸቶታት ከተመዝግብ ስለ ዝነበራ ግን ከቢድ ስራሕ ኣብ ቅድሚያ ነበረ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ተፃወቱ ስጳኛ ንፀወታ ፍፁም ብምቁፃር ካብ ሪንኮን 2 ተኸታተልቲ ሸቶታት ብምዝጋብ መስመር ምክልኻል ማልታ ከምዝ ፈርስ ገበርዎ ማቼዳ እውን 2 ሸቶታት ብምውሳኺ ፀወታ 7-1 ኮነ ሪንኮን ሃትሪክ ብዝሰርሓ ሸቶ ንዕድል ሃገሩ ክዕብን ከሎ ሳንቲያና እውን ታሽዒቲ ሸቶ ኣመዝጊቡ ሪንኮን 10 ሸቶ ክውስኽ ሳራብያ ንመበል 11 ሸቶ ኣብ ሰኪዒት ማልታ ንበሮም ኣብ መበል 84 ንድ ክዋን ሲኞ ንመበል 12 ሸቶ ከመዝግብ እንከሎ እቲ ግጥምካ ብገፊ ዓወት ስጳኛ 12 ብሓደ ተዛዚሙ በዚ ሕልሚ ዝመስል ውፅኢት እታ ሃገር ንሆላንድ ብናይ ሸቶ ብልጫ ብምላፅ ተሳታፊት ዋንጫ ኤሮጳ ኮይና ብድሕር ዩ ኣብ ሰዓበ ዓመት እውን ስጳኛ ኣብቲ ኣብ ፈረንሳ ዝተኣንገደ ዋንጫ ኤሮጳ ብምስታፍ ክሳዕ ፍጻመ በፂሓ እኳ ተነበረት ብፈረንሳ ግን ተረቲዓ ካልኣይ ደረጃ ሒዛ ንውድዳ ፈጺማ ድሕሪ ነዊሕ ዓመታት ናይቲ ፍጻመ ተጻዋታይ ማልታ ዝነበረ ሲልቮ ዲ ማኑዌለ ብዛዕባ እቲ ዘጋጠመ ኩነታት ነድሕሪ ተመሊሱ ብምዝካር ኣብ ሓደ ኣጋጣሚ ተዛሪቡ ነይሩ ንሱ ኣብ ናይ ቅድሚ ዕረፍቲ ፆታ ስጳኛ ክንዲቲ ሓያላት ኣይነበሩን ኣብ እዋን ዕረፍቲ ግን በቲ ናይ መቐሪ ክፍሎም እናሓለፍኩ ከለኹ ጽማቕ ለሚ እንኳ ርእየ ተነበርኩ ካልእ ሓይሊ ዝህባእታ ግን ኣብኡ ተሓዊሱ ስለ ዝተዋሃቦም ኣብ ካልኣይ ኣብረ ፍጹም ካልእ ዝኾነት ሃገራዊት ስጳኛ ኢና ተራኺብና ክብል

ኣብ ራብዓይ ተርታ ተሰሪዑ ዘሎ ኻብ 1945 ዝተሰነደ ፍሉይ ፍጻመ እዩ። እቲ ፍጻመ ድሕሪ ምዛም ካልኣይ ኩናት ዓለም እዩ። ፈደሬሽን ኩዕሶ እግሪ እንግሊዝ ነቲ ፍጻመ ንምምዕራክ ንሩስያዊት ክለብ ዳይናሞ ሞስኮ ኣንጻር እንግሊዛዊት ክለብ ኣርሰናል ምሕዝነታዊ ፀወታ ንኸተካይድ ዕድመ ቕረበላ። እታ ፈረንሳዊት ክለብ እውን ነቲ ዕድመ ኣኽቢራ ለንተተጓዕዘ። ብሰንኪ ካልኣይ ኩናት ዓለም ህዝቢ እንግሊዝ ካብ ፀወታታት ኩዕሶ እግሪ ርሒቑ ብምባሩ ነቲ ግጥም ንክዕዘብ ብዓብዪ ዝኾነ ቁፅሪ ናብ ስታድየም ዋርት ሃይት ላይን ግዒዙ። ኣርሰናል ኣብ ሜዳ ሃይብሪ ንኸይፃወት ምኽንያት ዝኾነ ስታድየም ኣብቲ እዋን ኣብ ትሕቲ ሚኒስትሪ ምክልኻል ብሪጣንያ ብምባር እዩ። እቲ ሜዳ ኣብ ግዜ ኩናት ካብ ዘፍኖ ዝነበረ ደብዳብ ከም መዕቆቡ ኮይኑ የገልግል ብምባር እዩ ኣርሰናል ነቲ ሜዳ ክሳዕቲ ግዜ እቲ ዘይተረከበቶ። ዘን ክለባት ፀወታ ከካይዳ ናብ ሜዳ ምስ ወረዳ ግን ካብ ትፅኢት ብዙሓት ወገናት ወፃኢ ሓያል ግመ ተኸስተ። ሙሉእ ሜዳ ብምሽፋኑ ኸ ተዓዘብትን ፀወታ ክርእይዎ ኣይከኣሉን ተፃወቱ ንሓድሕዶም ክረኣዩ ተሸገሩ። እንተኾነ እዘን ክለባት ነዚ ኩነታት ናብ ረብሐን ክቕይርኦ ኣይተሸገራን። ተፃወታይ ኣርሰናል ብቐይሕ ካርድ ካብ ሜዳ ክባረር ከሎ ንሱ ግን ነቲ ዝነበረ ኩነታት ኣየር ተጠቒሙ ናብ ፀወታ ተመሊሱ ኣትዎ። ሩስያዊት ዳይናሞ ሞስኮ እውን ሓያሉ ተፃውቲ ናብ ሜዳ ቀይራ እኳ ተእትወት ነቶም ክወፁ ኢላ ዘመዝገበቶም ተፃወታ ግን ኣብ ሜዳ ሓደገቶም። ኣብቲ ግዜ እቲ ሞስኮ 15 ተፃውቲ ናብ ሜዳ ሰሊፋ ማለት እዩ። ሓላው ልዳት ኣርሰናል ኢዱ ስለ ዝተሃርመ ብሓደ ካብ ተዓዘብቲ ቦትኡ ተተክአ። እቲ ዘገርም ግን ማእከላይ ዳኛ እዚ ኩሉ ኣብ ሜዳ ዝግበር ዘሎ ድራማ ብሰንኪ ግመ ዘይተዓዘቦ ብምዃኑ እዩ። እቲ ፍጻሚ ግን ነቶም 50,000 ዝበፅሑ ዝነበሩ ተዓዘብቲ ኣዝዩ ዘዘናግዕን ካብቲ ንንውሕ ዝበለ ዓመታት ብሰንኪ ኩናት ራዕድን ጭንቀትን ንግዜኡ ከናገፍ ብምኻሉ ብፍሉይ ተዘካር እዩ።

ኣብ ሳልሳይተርታ ዝስራዕ ካብ 217 ናብ ፀወታ ሻምፒዮንስ ሊግ ዘጋጠመ ኣገራሚ ፍጻመ እዩ። ስጳኛት ክለብ ባርሴሎና ኣብ ልዕሊ ፈረንሳይቲ ክለብ ፒኤችጂ ዘመዝገበቶ ተዘካርዓዊ ድማ እዩ። ኣብ ናይ ቀዳማይ እግሪ ፀወታ ዘን ክለባት ኣብ ከተማ ፓሪስ ኣብ ዘካየዶ ግጥም ባርሳ 4-3 ዝተሰዓረት፣ እቲ ፍጻሚ ንማሕበር ስፖርት ዓለም ዘገርመ ክኸውን ከሎ ማዕከና ዜና ስፖርት ድማ ሕልሚ ድዩ ኢለን ካሓታ ጀምራ። ብድሕር ሶሙን ኣብ ሜዳ ካምፕኑ ዝሰዓበ ናይ ካልኣይ እግሪ ግጥም ባርሴሎና ኣብ ቅድሚ ደገፍታ ንምእማኑ ዘጸግም ታሪክ ሰሪሓ። ኣብዛ ፀወታ እዛ ክለብ ኣቐዲማ 3 ሸቶታት ብምዝጋብ ከተሰንብድን ከላ ኡራጋዊ ኣጥቃዒ ፒኤችጂ ኤድሰን ካቫኒ ሸቶ ብምቝፃሩ ግን ገስጋስ ባርሳ ዝተዓግተ መሰለ። ባርሳ ንፒኤችጂ ክትሓልፋት ኮይና ድማ ኣተን ተሪፈ ንኣ ዝነበራ 30 ደቓይቕ 3 ሸቶታት ከተመዝግብ ነይርዋ። እቲ ኩነታት ዘይከውን መሰለ። ኣብ ካቶሎናውያን ግን ኣይከውንን ይምባል ናይ ካቶሎናዊ ባህሪ ኣይኮነን ዝብል ብሂል ኣሎ። ነተን ዘይብፃሕ ዝመስል ቁፅራዊ ሓቂ ክልውጡ ድማ ክሰርሑ ጀመሩ። ኣብዚ እዋን ኣብ ጥርዚ ብቕዓ ዝነበረ ከም ኔይማርን ሜስን 2 ሸቶታት ከመዝግቡ ከለዉ፣ መገዲ ሮቤርቶ ድማ ሳሴቲ ሸቶ ብምዝጋብ ባርሳ ኣብ ውሽጢ 10 ደቓይቕ 2 ግዜ ተርያ ንኽትወፅእ ኣኺሎማ። እዚ ውፅኢት ኣብ ታሪክ ኩዕሶ እግሪ ፍሉይ ተኣምር ተባሂሉ ተገሊጹ እዩ።

ሃገራት ጋንታ ኣልጀርያ ኣብ ካልኣይ ምድብ ኣንጻር ሃገራውያን ጋንታታት ኦስትሪያ፣ ቺሌን ምዕራብ ጀርመንን ክትፃወት ተደላዲላ ነበረት። ኣብቲ ግዜ ምዕራብ ጀርመን ንፅዋ ናይቲ ውድድር ክዕወታላ ካብ ዝኽእላ ሃገራት ተባሂላ ኣብ ቅድሚ ዝተሰርዐት ክትከውን ከላ ንምዘና ኣልጀርያ ድማ ኣትሒታ ብምጥማት ከተቆናፀባ ተረአያ። ተፃወትታ ድማ ብልዕሊ ተፃውቲ ኣልጀርያ ስናምራዊ ኩናት ክካይዱ ጀሚሮ። ናይ ጀርመን ተፃዋታይ ሎታር ማትያስ ኣብ ዘካየዶ ጋዜጣዊ መግለፂ ኣብ ልዕሊ ኣልጀርያ ንእቲ ምስገብ ሻምነይቲ ሸቶ በዕለይ ክቕፅር እየ ክብል ክፍክር ተሰሚዑ። ኣብ ሜዳ ዝተረአየ ፍጻሚ ግን በንጻሩ እዩ። ሃገራዊት ጋንታ ኣልጀርያ ኣብ ልዕሊ ምዕራብ ጀርመን 2-1 ብምዕዋት ንባጫ ብዙሓት ፀጥ ኣቢላ ካብ ሜዳ ርእሳ ልዒላ ወፅያ። ኣብ ካልእ ፀወታ ናይ ዝምድብ ኦስትሪያ ኣብ ልዕሊ ቺሊ 1-0 ተዓዊታ ክትወፅን ከላ ኣብ ካልኣይ ፀወታ ግን ኦስትሪያ ኣንጻር ኣልጀርያ ኣብ ዘካየርቶ ግጥም 2-0 ተዓዊታ። ምዕራብ ጀርመን ድማ ኣብ ልዕሊ ቺለ ገፊሕ ናይ 4-1 ዓወት ብምዝጋብ ናብ ዝቕፅል ዙርያ ንምሕላፍ ኣንጻር ኦስትሪያ ወሳኒ ፀወታ ከተካይድ ተዳልያ። ኣብቲ ግዜ ትዕውቲ ሃገር 2 ነጥቢ ጥራይ ትወስድ ስለ ዝነበረት፣ በዚ መሰረት ኦስትሪያ ብ4 ነጥቢ መራሕት ናይ ዝጉጅለ እኳ ተነበረት፣ ኣልጀርያ ምዕራብ ጀርመን ግን ብማዕረ 2 ነጥቢ የን ኣዋህሊለን። ኣብ ናይ መወዳእታ ናይ ዙር ፀወታ ኣልጀርያ ኣብ ልዕሊ ቺለ ናይ 3-2 ዓወት ብምዝጋብ ንዝቕፅል ናይ ውድእካ ምሕላፍ ምስጋራ ተስፋ ዘውሓሰት መሲላ ቀሪባ። እንተኾነ እቲ ዝነበረ ተስፋ ርጉፅ ክኸውን ግን ንፀወታ ኦስትሪያን ምዕራብ ጀርመንን ክትዕዘብ ነይርዋ። እዘን ሃገራት ኣብ ዘካየዶ ግጥም ምስ ንምልከት ሃገራት ጋንታ ጀርመን ኣቐዲማ ሸቶ ብምዝጋብ መሪሕነት ክትሕዝን ከላ፣ ብድሕርዚ ግን እዘን ሃገራት ንኣልጀርያ ከትርፍኣቱ ኮይነን በዛ ሸቶ ነቲ ግጥም ክዓፅዎ ብምውሳነን እዩ። ንዝተረፈ 80 ደቓይቕ ድማ ንሓድሕድን ኩዕሱ ናተቐባበላ ክፃወታ ጀሚረን። ኣብ ሜዳ ዝነበሩ ተዓዘብቲ ሕርቃኖም ጥርዚ ክበፅዕን ከሎ ነቲ ፀወታ ናብ ህዝቢ እናተንተነ ዝቕርብ ዝነበረ ጋዜጠኛ ድማ ህዝቢ ነቲ ፀወታ ንኸይሪ ቴሌቭዥናቱ ከጥፍ ብምልባው ብትሪ ተማሕፂኑ። እቲ ፀወታ ብዓወት ምዕራብ ጀርመን 1-0 ስለዝተዛዝመ ክልቲዮን ሃገራት ናብ ዝቕፅል ናይ ወደካ ምሕላፍ ፀወታ ክሰግራ ከለዋ በቲ ፀወታ ዘይተሓገሱ ደገፍቲ ነቶም ተፃውቲ ገንዘብ ብምውፃእ ፅቡቕ ተፃውቲ ሞ ክንከፍለኩም ኢና ናበሉ የባጭውሎም ነይሮም። ድሒሩ ከም ዝተረጋገፀ ግን ዘን ሃገራት ንኣልጀርያ ካብ ምድበን ንኸይትሓልፍ ንኽሰርሓ ተረዳዲአን ከም ዝነበራ እዩ ተፈሊጡ። ድሕር ዛ ፍጻሚ ድማ ፊፋ ናይ መወዳእታ ናይ ዙር ፀወታ ኣብ 1 ሰዓትን ኣብ 1 መዓልትን ንክፅወት ብምውሳን ክሳዕ ዛ ግዜ እዚኣ ብኸምኡ ሕጊ የካይዳ ኣሎ።

ኣብ ቀዳማይ ደረጃ ዝስራዕ ድማ ኣብ ታሪክ ኩዕሶ እግሪ ዓለም እታ ገራም ውፅኢት ዝተመዝገበ ፀወታ ብራዚል ዘእንገረቶ ዋንጫ ዓለም 2014 እዩ ነይሩ። ኣብቲ እዋን ብራዚል ኣንጻር ጀርመን ኣብ ዘካየደቶ ናይ ፍርቂ ፍጻሚ ፀወታ ኣብ ቅድሚ ደገፍታ ብገፊሕ 7-1 ክዳኽ ዝተዓዘበ ፍቃር ስፖርት ምእማን እዩ ስኢኑ። እዚ ውፅኢት ከዓ ኣብ ታሪክ ዘሃገራዊት ጋንታ ገፊሕ ስዕረት ኣብ ታሪክ ዋንጫ ዓለም ኮይኑ ከም ጸሊም ነጥቢ ተሰኒዱ ሓሊፉ ኣሎ። ዝኸበርኩም ተዓዘብቲ ንሎም ዝተዳልዎ መደብ ኣብዚ ፍጹም ስለምክታልኩም ኣዝየ መስግን። ሰላም።

你别笑。

Hey!

Yeah.

ሳጓስ መለለይት እያ ትወፅ ብዙሕ ግዜ መፍለይት ወይ ከምዚ መለለይት ቅፅል ሽም ስለ ዝኾነ ኣነ ሓላባይ ተተባሂለ ሳሙኤል ሓላባይ ክበሃል ይክእልኒ ወይ ኤቨን ሜሮን እቶም ካልኦት ኣሕዋተይ ብምልኦም ሳ ሓላባይ ክበሃል ይክእልኒ እዮም። ስለዚ ናይ ግዲ ናብ ሓደ እያ ክትደግብ ደለዋ ሕጂ ታ መጀመርታ ናባይ ስለ ዝመፀት ሕጂ ከምዚ ፋሚሊ ናይ ስድራ ቤት ሽም ነራ እንተትኸውን ምናልባሽ ኣቦይ ሓላባይ ይበሃል ነር ተትኾን ሙሉእና ደቂ ሓላባይ ተባሃልና ነርና ግን እታ መጀመርታታ ኣዋፃፃኣ ናባይ ስለ ዝለገበት እያ መስለኒ ብኣይ ጌራ ቀፂላ ማለት እዩ። ኣዋፃፃኣ ናይዛ ሳጓ ኣብ ክፍሊ ህፃናት ንእሽተይ ከለኹ ናይ ህፃናት ኮርስ እናገበርና ከለና ምሳና ዝቀዳደም ነበረ ሓደ ጀማል መሓመድ ብርሃን ዝበሃል ንስ ዩ ኣልጊብለይ እንዳስታላ ኣለዎም ገለ ኢሉ ንስኻ ኳ ሓላባይ ካኢሉ ሓላባይ ሓላባይ በቃ ብከምኡ ለጊባ ማለት እዩ። ኣነ ፀላእ ሳጓ ኣይኮነትን ምክንያቱ ምስ ዝነበረኒ ሞያ ምስ ዝነበረኒ ተዓባብያ ትኸይድ ሳጓ ስለ ዝኾነት ኣይፀላእኒ ዋላ ሓንቲ ኣይፀላእኒ ጥራሕ ደይኮንኩ ዋላ ብኩሉ ሰብ ከዓ ከምኢሉ ስለ ዝፅዋዕኒ ከዓ ይቕበላ እየ። ስለዚ ብከምኡ ትቕፅላላ ስጋ ሕጂ ርሕስቲ ሳጓያ እውን

እዚኣ ብ978 ለጊባትኒ እታ ሳጓ ከዓ ሃይለ በረኽ ዝበሃል ሰብ ኢና እዩ እታ ሳጓ ውፅኢለይ እጀ ነታ ናተይ ድርጅት ድኳን እዮም ካራማራ ኢለ መተኣከቤት እያ ነይረ መሰረቱ ኮነቶም ተፃውቲ ሰንበት ተፃዊት ከዓ ሰውኒ እታ ኩላ ተፃወታይ ኣብታ ቦታ እያ ትእከብ ትዕልል ማለት እዩ በቲ ዝሓለፈ ፀወታ ገለመለ ዋላ ኣብታ ሜዳ ተባኢስካ ንፅብሒት ኣብኣ ተኣኪብካ ብሓንሳብ ሻሃት ተሰቲ ትዕልል ባሕር ባህላ ካራማራ ኢሎም ካራማራ ለጊባ በታ ቦታ ዝወፀታ ናብ ነፍሰይ ለጊባ ስጋ ብዛ ሰዓት እዚኣ ሕጂ ብኣፅዋዕ ኣለኹ ዋላ ሕጂ እውን ቀፃሊት እያ ማለት እዩ።

መደብ ለሰ ስፖርት ኢኹም ትከታተሉ ዘለኹም ዝኸብርኩም ተዓዘብቲ ስለምክታልኩም ማዚና ነመስግን ናብ ዝቕፅል መደብና ክንሰግር ስዒባ ተዳልያ ዘላ መደብ ዘተ ስፖርት እያ ክትከውን። ኣብ ናይ ሎሚ መደብ ዘተ ስፖርት ጋዜጠኛ ኣሚር ዓሊ ንዝሓልፈ ሰሙን ኣብ ከተማ ኣስመራ ዝተኻየደ ሻምፒዮን ቅድም ብሽክለታ ኤርትራ ዕውታት ንዝኾኑ ማለት ብናይ ኤሊትስን ትሕቲ 23 ዓመትን ዝኾኑ ተቀዳድምቲ ኣጋይሹ ብምግባር ቀሪብልና ኣሎ። ሰናይ ምክታል ክኾነልኩም ምምናእ

0: ሰላም ከመይ ፀኒሕኩም ዝኸበርኩም ተኸታተልቲ መደባት ለተ ስፖርት። ከምዚ ኣብ ምእተው ዝሓበርናኩም ናይ ሎሚ ዛዕባ ዘተ ስፖርት ምስዕውታት ሻምፒዮን ቅድድም ብሽክሌታ ኤርትራ 2026 ሚልክያስ ማእከለን ሱዛና ፍሳሄን ንገብሩ ዕላል እዩ ክኸውን። ኣጋሽና ድማ ስለቲ ዕድመና ኣኽቢሮም ኣብ ስቱድዮ ብምርካቦም ብስሜን ብስም ኩልኹም ተኸታተልቲ መደባት ለተ ስፖርት ከመስግኖም ይፈቱ። ቆርሓ መፃኹም
1: ቆርሓ ንፅልሖ ኣሚር ሓወይ
0: ድመና ኣኽቢርኩም ኣብ ስቱድዮ ብምርካብኩም ኣዝየ ደመስግን። ክልቲኹም ዓወታት ሻምፒዮን ኤርትራ ኢኹም፣ ናይ ክልቲኹም ዓወታት ተመሳሳሊ ዝገብሮ ክልቲኹም ብመጥቃዕቲ ኢኹም ነዚ ዓወት እዚ በቂዕኹም። ብሓፈሻ ውርድር ከመይ ነይሩ ሚልክያስ? ጀመር
1: ብመጀመርታ ነዚ ዕድል ምሃብኩም ከይመስጎንክኹም ክሓልፍ ኣይደልን ኣሚር ሓወይ ቴንኪዩ። ንዓኸን ንኩሎም ዞም መሳርሕትኻን ቀፂለ ውድድር ቻምፒዮን ከም ዝረኣነ

0: ኣዝዩ ፅቡቅ ውድድር እዩ ነይሩ፣ ኣዝዩ ሰሓብን በዳ ውድድር ነይሩ። ስለዚ ፅቡቅ ነይሩ ቻምፒዮን ኤርትራ 2026
1: መጀመርታ ይቀኒለይ ነዚ ዕድል ዝሃብኩምኒ ሻምፒዮን ኤርትራ ብጣዕሚ ፅቡቅ ነይሩ፣ ደስ ይብልኒ።
2: ራይ ሚልካስ ናብዚ ውድድር ሒዝካዮ ዝኣታካ ስትራቴጂ ከመይ እዩ ነይሩ? ወይ ምናልባት ድሓዝካዮ ኣቐዲምካ ዝሓዝካዮ ስትራቴጂ ነሩ ዋላስ ነቲ ፀወታ ኣንቢብካ ኢኻ ሓዱሽ ስትራቴጂ ኣብ ግዜ ፀወታ ካኒፅካ?
0: ሓቃሓይሽ ብፍሉይ ምዲቤ ዳኣተኽዎ ንመጥቃዕቲ ድ ወይ እውን ብስፕሪንት ገለኢለ ዝመደብኮ ፕላን ኣይነበረን ኣብቲ ኮርሶ። ግን ኮርሶ ከምቲ ዝመርሓካ ኢካ ትምድቦ ኩልሻዕ ብናይ ጋንታ ውድድር ተኮይኑ እቲ መደብ ኣቐዲምካ ትዘራርብያ ምስ ደቂ ጋንታኻ እንታይ እንታይ ክትገበር ከም ዘለካ እቲ መደባት ወዲእካ ይኸትኣቱ። ኣብ ከምዚ ዓይነት ኮርሶ ግን ንንውልቅኻ እዩ፣ ኩሉ ንንውልቅኻ ስለ ዝኾነ እታ ውድደር ከመይ ከም ዝኾነት ኣብኣ ጥራይካ ትሪያ። ስለዚ ብወገነይ ካብቶም ፕሮፌሽናላት ንኸይተርፍ ድብል ሓሳብ ነርኒ ልክዕ ከዓ ግድን እዩ ንሶም ስለ ዝኾኑ ቶም ሓያላት ስያ ነራታ መደበ ይምር ብፍሉይ ከምዚ ዝበልኩ ከዓ እትን ክገብር እየ ክሃድም እየ ወይ እውን ስፕሪንት ገለለ ዝሓሰብኮ ፕላንሲ ነበረኒ ኣብቲ ውድደር እቲ ሓድሽ ሓሳብ ድምፂ ነረ ማለት እዩ።
2: ፀወታ ንክዛዘም 30 ኪሎ ሜትር ምስ ተረፈዮ ዝኸውን ኢኻ ብዝኸፈትካ መጥቃዕ ኢካ ተዓዊትካ ምናልባት ነታ ሃሞት እያ ብኸመይ መሪፅካያ?
0: ሓቂ ሓይሽ ሸዓያ ከዓ ነራ ተሃሞት ማለት እዩ። ምክንያቱ ኣብ ጎልጎልያ ነራ ፕላስትናት ናይ ልተስፋፂን ቅድሜና ስለ መጥቃዕቲ ገይሩ ድነበረ ድሕሪ ሄኖክ ሙሉ ብርሃንን ድሕርናት ናይ ልተስፋፂን እየ ነረ ኣርሲነ ድማ ብድሕሪ ከይደ ማለት እዩ ኣብ ከባቢ ባርካ። ስለዚ ሳ ምስቲ ናት ናይ ል ፉልጋዝ ደውፃና ፎርቶ ጠቃሚት ከም ተኸእለ ከየ ዝተንፈሱ ከለዉ ክኸይዳ ኣለኒ ኢለ ስለዝሓሰብኪ እየ ገይርያ። ስለዚ እዎ እንድሕር ፅቡቅ ኣለዉ ሪካቨር ጌርና ሰለስተና ስካቶ ገይረሎም ከምቲ ሰለስተና ሪካቨር ጌርና ንከለና ናቱ ድገበሩ ስካቶ ክሕዙ ንኽእሉ እዮም ኢለ ስለዝሓሰብኩ ክልተና ሰለስተና ሪካቨር ከይገበርና እዮም ከለኹ ሓፊ ኢለ ከይደ ማለት እዩ ብድሕሪ
2: ራይ ከምዚ ዘዕለልካኒ ካብታ ኣጥቂዕያ ዝኸድካያ ጉጅለ ምስ ከድካ ኣብ ምርካ እንታይ ሓሳባት መፅእካ? ምናልባት ክሳብ መወዳእታ ክትከይድ ከም ዝኽእል ርእሰ ተኣማንነት ነርካ ድዩ ዋላስ መዓስ ሕጅደ ዋላ ድሓ ይርክቡን ዝብላ ተሓሳስባ ነርካ እዩ?
0: ሓቂ ሓይሽ ኣብታ መጀመርታ ቀዳመይቲ ላፕ እቲ ጋፕ ከምቲ ናይ መወዳእታ ድነበረ ኣይኮነን ነይሩ፣ ቁርባ ስጋ እዩ ነይሩ። ኣነ ግን ብውልቀይ እታ ዓድልቲ እያ እታ ጋብቲ እያ ተረካቢታይ ኮነት ናብቲ ሽዑ ሰዓት። ስለዚ ከመይ ኢለ ጥቀመላ ከመይ ኢለ ይውዳእ ኢለ ድሓስብ ነረ። በርከ ንዳሕሪ ኣርኪቦም ንስ ፍሉጥ እዩ ስካቶ ስካቶ ክኸውን እዩ ምስቲ ኣበይነይ ሃዲመያ ሃሊኸ ፀናሐ ኮ ንክሕዞም ክብድሃኒ ምዃኑስ ይኣምን ነይረ። ስለዚ እታ ዓድልቲ እያ ደይት ድገሚ ዕድል እያ ነራ። ስለዚ ዝተኸኣለኒ መጠን ፅቡቅ ዘዊረ ታጋብ ኣግፊ ሕደ ወይ ታጋብ ሓለ ከመይ ኢለ ውዳእ ድብል ሓሳብ እዩ ነይሩ ቀልጢፉ ድመፃ ንብርእሰይ ማለት እዩ።
2: ክልቲኦም ኣብ ደረጃ ውርሉቱር ንዝርከባ ክለባት እዮም ድፀወቱ ነይሮም። ምናልባት ነቲ ፍልሊ እናግፍሕካ ብዝኸድካ ቁፅሪ ክጎብጥካ ዘይምፍታኖም ወይ ድማ ትፍልያትካ እናግፍሕካ ብዝኸድካ ቁፅሪ ቀልጢፎም ክርክቡ ከም ዘይምኽኣሎም ተገሪምካ ዶ?
0: እወ ማለት ኣብቲ ሽዑ ህሞት ከምኡ ዝብል ሓሳብ ኣይመፀካን እዩ ከምዚ ኣነ ደነፊዐ ዋላ ገለ ዝብል ኣይሎኖ ንዓየ የመፀኒ ነይሩ ምስ ዘረባይ ምስ ኮንታይ እዩ ነይሩ ከመይ ኢለ እቲ ድዝበሮ ነበርኩ ዓይነት ኣዘዋውረ ሓንዳ ሓደ ዓይነት ክኸውን ኣለዎ ኮንስታንት ክኸውን ኣለዎ ኣታዊ ወፃኢ ንኸይከውን ኣነ ዝዝበሮ ነበርኩ ከምኡ የድሕሉ ነረ ማለት እዩ ከምቲ ዝሓሰብኮን ከምቲ ትገበርኮን ድማ ስ እዩ። ስለዚ በቲ ዝሓሰብኮ ወይ ከደ ፅቡቅ ድማ ኮይኑለይ ሓንቲ ዓይነት ኣዘዋውራ እዩ ዝዝበሩ ነረ ማለት እዩ።
2: ራይ ስዛና ናባኺ ክመፅእ ምናልባት ዝኸድኩን መዋድር ቦታ ማይደምነት ንፍለም እዋን ካብ ናይ ኮሮኖሜትር ወፃኢ ንፍለም እዋን ናይ ፅርግያ ሻምፒዮን ተካይድሉ ብሓፈሻት መዋደር ቦታ ከመይ ማዕረክ ንደይ በድሃ ነይሩ?
1: እዎ እቲ ቦታ ኮ ቁርብ ብርትዕ ኢሉ እዩ ነይሩ። ዓቐባ ኣለዎ፣ ጎርጎል ኣለዎ፣ ኩሉ ኣለዎ ማለት እዩ። ንኩሉ ፈታኒ እዩ ነይሩ። እቲ ቦታ ከዓ ንዓይ ዝኸውን ስለ ዝኾነ እየ ተዓዊተሉ ብጣዕሚ ፈተያ።
2: ከም ጋንታ ዝዋደቡ ናብቲ ውድድር እንታይ ዓይነት ስትራቴጂ ኢኽን ሒዝ ክንኣትኹን ነርክን?
1: እዎ እቲ ቦታ ተዳሊና ኣለኢና ኣብኡ ምስ ሰማዕና ተዳሊና ኣለና ብግቡእ ማለት እዩ ክንስዕር ኢልና ኢና ኣቲና ወላ ኩሉ እቲ ዝነበረ ኩነታት ናይ ዝዋደቡ ብኩሉ ተዓዊትና ኣለና ወፂና ትቀንዲ ከዓ ስለ ዝተዳልና ኣለ
2: ናባ ፀወታ ንክዛዘም 16 ኪሎ ሜትር ምስ ተረፈኢ ኺ መጥቃዕቲ ኣካይድኪ ምናልባት ኣብ መዋድርቲኺ እንታይ ስለ ተዓዘብኪ ኢኽነታ ናይ መጥቃዕቲ እዋን መሪፅክያ?
1: ካብ መጀመርታ ኣነ ሓሲበ ኣቴ ብመጥቃዕቲ ክስዕር

0: ኢለ መወዳእታ ሰለስተ ዙር ኩላትና ንባራረገለ ነርና ድሕሪ ሰለስተ ዙርያ እዩ ጀሚሮ እቲ ስካቶ ገለገለ ዝነበረ መወዳእታ ግን 6 ኪሎ ሜትር ክተርፋ ስካቶ ገይረ ክስዕር ኢለ ሓሲበ ኣቴ ሰሪሐ ለ ኢኻ
1: ምናልባት ከም ሞናሊዛ ዝኣመሰላ ኣዝየን ዓበይቲ ተቃደምቲ ኣብ ዳሕራዊቲ ግሩፖ ከምንባርን መጠን መጥቃዕቲ ክከፍሽ ለኪ ስጋኣት ነይሩ ክሎ
0: ኩለን ደኺመን እየ ነይረን ኣብታ ደኺመናላ ዝነበረ ሰዓት ስካቶ ገይረ ሕጂ ኣየ ስጋኣንን
1: ምናልባት ሱዛና ንድሕሪት ምልስ ከብለኪ እየ ኣብ ዝሓለፉ ዓመታት ዳርጋና ምስ ዓወታት ቀረባ ዝነበርክ ተቃዳሚት ኢኺ ኣብ ዝሓለፉ ዓመታት ግን ዳርጋ ካብ ዓወታት ርሓቅ ኮይኑ ስማዓኒ ምናልባት እንታይ እዩ ነይሩ ፀገም ንኸውን ካብ ዓወት መርሓቂ ኢኺ
0: እዎ መጀመርታ ዓመት ቁርብ ሓሚመ ነይረ ኮርሶ እውን ሓደ ሓደ ዝነበረ መጀመርታ መዳለዊ ዝነበረ ኣዕሪፈ እየ ነይረ ብድሕሪ ኸ ቁርብ ርእሰይ ተጠንኪፈ ስትረስ ገለ ገይረ ነይረ ብድሕሪ የ ናብ ውድድር ፅቡቅ ጀሚረ ማለት እዩ ዝሓለፈ ናይ ዋንጫ ሰማእታት ዝነበረ ሽዑ ኣብ ፅቡቅ ኩነታት መፅ እግረይ ተማሒሸ ክስዕር ጀሚረ ሕጂ ኸ ኣብ ፅቡቅ ኩነታት ኣለኹ ናብዚ ክበፅሕ ኣብ ብዙሓት ኣለው ዝደገፉኒ ኣብ ጎነይ ኮይኖም ናብ ድቡር መሊሶምኒ ብፍላይ እዚ ምዕራብ ናብዛ ኩነታት እዚኣ መሊሶምኒ ብጣዕሚ እዩ ዘመስግኖ
1: ኣይ ምናልባት ናብዚ ሻምፒዮን ክመልሰኪ እየ ሓሙስ ሻምፒዮን ናይ ፅርግያ ውድድር ድሕሪ ምኳንኪ ንፅባሒቱ ኣብ ዝነበረ ናይ ክሮኖሜተር ናይ ፅርግያ ብሽክለታ ክሒዝ ክመፅኢኺ ምናልባት ስኺ ሓንቲ ካብተን ኣብ ታይም ትሪያል ዓብሽም ክህልወን ተስፋ ንገብር ተቀዳሚት ኢኹ ሞ ናይ ብሽክለታ ፀገም ድዩ ናብኡ ናብቲ ደረጃቲ ኣውሪድኪ ኣብ ደረጃ ውን ክታት ይከኣልክ ናብቲ ናይ ታይም ትሪያል ሞ እንታይ እዩ ነሮ ትሽግር ናይ ብሽክለታ ሕፅረ ድዩ ዋላ እንታይ እዩ
0: እዎ ኣብ ናይ ታይም ትራያል ሳይክል ልምን ነይረ መወዳእቱ ሲኢነ ታይም ትራያል ሳይክል ኣይረኸብኩን እቲ ታይም ትራያል ፊልደ እዩ ኩሉ ግዜ እውን ይሰርሐ ኣለየ ኣብዛ ዓድና ቁርብስ እቲ ሕፅረት ናይ ሳይክል ኣሎ ከለካ ዋላ ብቕዓት ብሳይክል ብሰንኪ ሳይክል ስእነት ብዙሕ ይትገብርኒ ኢኻ ኣነ ከዓ ተዳልዩ ለየ በቲ ፊልደ እዩ ነይሩ ክስዕረሉ እንዳኸኣልኩ ብሰንኪ ሳይክል ብዙሕ ይዘወርኩን በታ ናይ ሮድ ኣቴ ወላ እታ ናይ ሮድ እውን ናይ ውልቂ ኣይኮነትን ናይ ማሓዙ ተየለሚነ ኣምፅያ ማለት እዩ
1: ራይ ሚልከስ ናባኻ ክመፅእ ኣብታ ኣጥቂዓ ከለ ዝነበርካ ሞት ወይ ድማ ኣብታ ኣጥቂዓ ዝነበረት ጉጅለ ነታ ጉጅለ ትስሕባ ነርካ ኢኻ ምናልባት ምስቲ ዓቕምኻ ፀዓትካ ብኸመይ ትዕቅቦ ነርካ ኣጥቂዓኻ ምስከድካ ኸ ፀዓትካ ከይውዳእካ ስጋኣት ነርካ ዶ እዚ ኩሉ ረሓፅካስ ማይ ከይዓሙኽ ስጋኣት ነርካ ዶ
2: መጀመርታ ኮ ቁርብ ሽገር ነረ ኣብቲ ኣልቲቲድ ማለት እዩ ክሳብ ኦልሞስት ፍርቅን ልዕሊን ፀወታ ማለት እዩ ድሕሪኡ ግን ድሓ እንዳኾንኩ መፅ ማለት እዩ ኣዋ ስሕብ ነረ ከም ዝበልከዮ ግድን ዩ ክንባራር ኣለና ሃዲምና ክሳብ ዝሃለና ቀዳማይ ነገር ኮፍ ክትብል ፅቡቅ ኣይኮነ ንዓይ ማለት እዩ ክተኣብዮም ስሒብካ ምቁራፅ ሓይሽ ድብል ብናተይ ማለት እዩ ምክንያቱ ኣብኣ ንድሕር ፕሮፌሽናላት ኮይናቶም ኣብኣ ዘለና ኢስ ሸም ከይባራርካ ክትኣብዮ ማለት እዩ ሞካ ፍርቂ ፀወታ ሓንቲ ክልተ ዙርያ ትኸውን ነራ ስፕሪንት ክገብር ደልየ ክብል ክእል እየ ግን ምሽ ወላ ሕልፍ ኢልካ ትምለስ ምሻ ኣሎ ወላ ጥዑያ ይትስሓብ ሕልፍ ኢልካ ትምለስ ፅቡቅ ይንዖም እንድሕር ኣብኻ ግን ዋላ እው ንሶም እስካቲ ክገብሩልካ ክእሉ እዮም መጥቃዕቲ ክገብሩልካ ክእሉ እዮም ስቂኢሎም ተሰኪሞም ክክእሉ ኣይደልዩን እዮም ዋላ እው ንሱ ይትሓቂ ሕጂ ድሓኒ ነረ ከምኡ ብዓቕሚ ይባራረ ነረ እየ ምስም ኣብ ሰዓተይ ድማ ኣመጋግባ ይሕሉ ነረ ብግቡእ እንታይ ክወስድ ከም ዘለኒ ይከታተላ ነረ እየ ነብሰ ኣይርስዖኒ ነረ ስለዚ ድሓኒ ከምኡ እንዳገበር ከእቲ ኮርሶ ተኸይድ ነረ
1: ኣይ እዛ ናይ ትማሊ ሰንበት ፀወታን ዓወትን ኣብ ናይ ብሽክለታ ሞያኻ እቲ ዝበለፀ ፀወታ ዘረእካሉን ዝበለፀ ዓወት ዘመዝግብካሉን ፀወታ ድዩ
2: ሓቂ ሓይሽ ካብ መጀመርታ ኮርሶ ሓሊፈ ክፀኒሐ ድሓስብ ነረ ምክንያቱ ምስቲ ከምዚ ዝበልኩ ከ እቲ ድሽጎሮ ነበርኩ ኣልቲቲድ ምስቲ ነዊሕ ደይገበርኮ ዝመፀ ሽገር ነረ ካብ ዜሮ ኣልቲቲድ መፅኻ ናብ 2300 እኸብደካ እዩ ንኩሉ ሰብ እዩ ዝኸምኡ ስለዚ ሓሊፈ ክፀንሕ ምስ ተቀዳሚቲ ግሩፖ የደ ሓስብ ነረ ስለዚ ዝኾነት ግሩፖ ደኸደት ይኸዳ ነረ ማለት እዩ ኣብኣ ፀንሕ ድልድል ዝበለት ግሩፖ ተመፅኻ ምስ እንዳቆፀልኩ እንዳኸድ ከየደ ኸይ ነረ ኣይዛነን እየ ነረ ማለት እዩ ቲ ግሩፕ ካብ ኣብታ ሓንቲ ግሩፕ ኮንካ ጠጠም ምባልሲ ሓሊፍካ ክፀንሖም ነቶም ፕሮፌሽናላት ድብል ሓሳብ መፂኒ ማለት እዩ

0: ብብዝሒ ምሳ ሸጎር ክትትንፋስ ሽዑ ግን ኣርባዕተና ከድና ማለት እዩ ምስ ጥቃዕና ፅቡቅ ተባራሪና ከም ሰበይ ተባራሪ ሃዲመ ድማ ክንድኡ ጋፍ ገይረ ምእታዊ ዋላ እውን ሰለስተ ኣርባዕተ ዙርያ በይነይ ፅቡቅ ኣቨሬጅ ዝኾነ ዘዋውራ ዘዊረ ምውደይ ፍሉይ ሓጎሲ ንዓይ ብዙሕ ግዜ ተዓዊት እየ ቻምፒዮን ግን ቁርብ ፍልይ ይብል እዩ ቁርብ ኣይኮነን ብዙሕ ግን ከም ናይ ኤርትራ ኮርሶ እቲ ዝዓበየ ሱ እዩ ናይ ዓድና ስለዚ ተዓዋቲ ቻምፒዮን ምኳን ቀሊል ነገር ኣይኮነን ብጣዕሚ ሕጉስ ከምኡ ድማ ቲቮዘይ ፀሓይ ከይብሉ ንፋስ ዝርእዩኒ ዘተባብዑኒ ብከምኡ ዓይነት ተዓዋውታ ክዕወት ከለኹ ንዕኦም ደስ ምባሎም ንዓይ ደስ ይብለኒ ቀንዲ ማለት እዩ ንዓይ ጥራይ ኣይኮነን
1: ረሚልካስ ምናልባት በይንካ ኣጥቂዕካ ትኸዘሉ እዋን ዓባይ ጉጅለ ይኹን ወይ ድማ ድሕራ ዘላ ጉጅለ ከይትርክበካ ነቲ ፍልልያት ንምዕቃብን ንምግፋሕን ማዕርክ እንደዩ ከቢድ ፃዕሪ ዝሓተካ ከም ተቃዳማይ ብሓፈሻ
0: ከቢድ ቲ ኣብ ርእስኻ ድመፀካ ማለት እዩ ሽዑ ንኸየርክቡካ ክትቃለስ ኣለካ ድሕሪ ነዊሕ ኪሎ ሜትር ከዓ ስለ ዝኾነ ቃንዛ ኣለካ ኣብ እግርካ ብጣዕሚ ቃንዛ ኣለካ ሓንቲ ዓይነት ኣዘዋውራ ክዝውር ቁርቢ ከብደካ እዩ ማለት እዩ ነቲ ንኸየርክቡካ ክዝውሮ ዘለካ ዓይነት ኣዘዋውራ ማለት እዩ ስለዚ ምስ ሃደንኩ ሞራል ገይረ ማለት እዩ ፅቡቅ ዝውር ነይረ ስለዚ ያ ሓደ እየ እንተን መልሲ ዝመስላ ዘለዋ ሓጎሰ እየ
1: እሺ ስለና ናባ ክመፅ እየ ምናልባት ኣብዚ ሕጂ ከም ሻምፒዮን ኩን ክለኽ ሻምፒዮን ኤርትራ ናብዚ መድረክ እዚ ንክትበፅሒ ከም ተቃዳሚት ከም ጓል ኣንስተይቲ እንታይ መስዋእቲ ከፊ ኢለ ትብሊ
2: እዎ ነዚያ ሻምፒዮን ክኸውን ብጣዕሚ እየ ፅዒረ ካብ ዓመት ሒዝካ ማለት እዩ ሻምፒዮን ዓሚ ተዳልየ ኩሉ ሰብ ዕወትኒ ሓንቲ ሰብያት ዕወት ኣይተዓወትኩን ናይ ሳልሰይት ዝምፀ ካብ ዓመ ከዓ ንሎሚ ዓመት ብብሉፅ ብቕዓት ክወፅ ኢለ ዓመት ሙሉእ ተዳልዩሉ ነዚ ሻምፒዮን እዚ ፅቡቅ ገይረ ተዳልየ እዚኣ ከዓ ሕጂ ናተይ ገይረያ ወፅ ማለት እዩ
1: ሕንፃ ዚ ክትረግፂ ኣብ ዝተቐረብ ኩሉ ህሞት ናባት እንታይ ሓሳባት ይመላለሰክን ይርኸውን ኣብ እምሮኺ ንፈለማ እዋን ክኢኸ ሻምፒዮን ክትኮን እሞ ኣብቲ ህሞት እስከ ኣእምለስና ንድሕሪት
2: እዎ መጀመርታ 6 ኪሎ ሜትር ምስ ተረፋ ምሳዶምኩ ቁሩብ ሜትሮታት ምስ ከድኩ ይመፃኒ ነረኒን ቁሩብ ስክፍታ ነርኒ ብድሕሪኡ ምስ ከድኩ ግን በቃ ብጣዕሚ ተሓጒሰ ቀንዲ ከዓ ሻምፒዮን ብምዃኑ ብጣዕሚ ተሓጒሰ እንደ ብዙሕ ዕድላት ዝኸፍተልካ እዩ ሞዚ ሻምፒዮን እዚ ንዓይ ከዓብ ነገር እዩ
1: ኣብዚ ሻምፒዮን ነታ ክብራ ንምዕቃብ ናብዚ ውርድር ምስ ናይ ጀርመናዊት ጋንታ ካኒዮን ዝመፀት ሞናሊዛ ኣብ ምስሊ ዓበይቲ ተቃድምቲ ኢኺ ረቲዕኪ ምናልባት እዚ ዓወት እዚ ኣብ ቀፃሊ ናይ ብሽክለታ ጉዕዞኺ እንታይ ርእሰ ተኣማንነት ይፈጥረልኪ
2: እዎ እዚ ሻምፒዮን እዚ ዓብ ውድድር እዩ ኩለንተን ምሳይ ተዋደድቲ ኸ ብጣዕሚ እየ ንፉዓት ሕጂ ኣነኻ እቲ ሞናሊዛ በፂሓቶ ዘላ እዚ ሻምፒዮን ኮይነ ካብዚ ዓዲ ወፅአ ጋንታ ረኺበ ከምዚ ሞናሊዛ መፅያቶ ዘላ ኣብዚ ዓዲ ሻምፒዮን ክትወዳደር ከምኡ ክወዳደር ይሕልመ
1: እንሻላ ሕልሚ ክሰምረልኪ ኢልክያስ ናብኻ ክምለስ እየ ኣብዚ ውርድር ንጋንታ ኢኒዮስ ሬሲንግ ኣካዳሚ ወኪልክ ኢኻ መፂኢኻ ዝዓወት እዚ ምስ ኣጋጠመ ዝነገርካሎም ህሞት ከመይ ነይሩ ትፅቢት ነይርዎም ዶ ሶም ከ እንታይ ግብሪ መስሂቦም ብሉ ነዚ ዓወትካ
0: ወ ጋንታ ኮ ቀዲሞ ፈሊጦም እዮም ፀኒሖም ንምስቲ ዝተዘርግሐ ነገራት ማለት እዩ ቅድሚ ምፀይ ከዓ ክስዕር ከም ዘለኒኦም ተላብዮም ሰዲዶም ንስንቀያስ ንቆም ሰዲዶም ማለት እዩ ብዙሕ ነገር ዝገብሩለይ ኣሎ ዋላ እውን ብዙሕ ነገር ዝገብሩለዮም ጋንታይ ስለዚ ምስ ወዳኹ ኮርሶ ፈሊጦም እዮም ፀኒሖም ንኢንተርነት ምስኣቶኹ ማለት እዩ ኮንግራ ድብል ሜሴጅ ፀኒሕኒ ስለዚ ብጣዕሚ እዮም ተሓጒሶም ሶም ሕጓሶም እውን ኣነ ሕጉስ እየ ማለት ቀሊል ነገር ኣይኮነን ቻምፒዮን ምባል ከምቲ ቅድሚ ኮርሶ ምምፀይ ክትዕወት ኣለካ ድበሉኒ ምስ ተዓወትኩ ደስ ምባሎም ንዓይ እውን ደስ ኢሉኒ ሚእቲ ፖይንት ኣምፅአ ማለት እዩ ነታ ጋንታ ቀሊል ኣይኮነን ዋላ ንዓይ ቀሊል ኣይኮነን ስለዚ ጋንታይ ብጣዕሚ እዮም ተሓጊሶም በዚ ጋጣሚ እዚ ዝረኽቡማን ጉዳይ ማልያ ዝርርብ ጀሚሮም ኣለዎ
1: ማንቀወታ ክንፅበያ ኢና ምናልባት ናብዛ ጋንታ ብመንገዲ ባይክኤድ ኢኻ ናብዛ ጋንታ ተፀንቢርካ ኣብ ባይክኤድ ሓፂር እዋን ኢኻ ጌርካ ብሓፈሻ ናብ ኢኒዮስ ተፀንብርካሉ መስርሕ ከመይ ድመስል ነይሩ እታ ጋንታ ዓቕሚካ ማዕስን ብኸመይና ኣደልያቶ
0: ጋንታ ኢኒዮስ እቲ ሓላፊና ዘለዎ ማለት እዩ ሳይመን ሽሙ ኣብ ኬንያ ንቁሩብ ተቐዳድምቲ ከሰልጥን ኢሉ መፂ ነይሩ ብጋንታ ኢኒዮስ ተለኢኹ ማለት እዩ ኣብ ኬንያ 2 ዓመት እዩ ገይሩ ስለዚ ኣነ ኣብ ሄኖክ ድወሰደሉ ቻምፒዮን ኣፍሪቃ ማለት እዩ ኣንደር 20 ካልኣይ ኮይኑ ተሸሊመ

0: ስለዚ እቲ ሓላፊና ሽዑ ከም ዝበልኩ ከመፂእ ስለነበረ ብኬና ርኢኒ ማለት እዩ ሽዑ ፅቡቅ ሪዛልት ምፅአ ፅቡቅ ፀወታ ኢና ዝፃዊትና ብጋንታ እውን ሽዑ ሽዑ ምስ ረኣየኒ እዩ ኣብ ልዕሊ ፅልዋሕ ዲሩ ማለት እዩ ድሕሪኡ ብኩሉ ዶምፆ ሪዛልት ድዩ በቲ ዝገብሩ ኮርሶታት ተከታተለኒ ነይሩ እዩ ብኩሉ እቲ ኮርሶ ዝገብሮ ነበርኩት ፕሮሳይክሊንስታት ከይድ ባሃል ማለት እዩ ስለዚ ሽዑ ምስ ባይኬድ ምስ ተፀንበርኩ ይከታተለኒ ነሩ ስቲል ኣብ ባይኬድ ከልዎ ከዓ ድሓኒ ዋላ እውን እቲ ቶፕ ቴን ሪዛልት ትሸለል ዝብል ዓይነ ሰብ ኣይኮንኩ ነረ ቶፕ ቴን ቀሊል ኣይኮነን ኣብ ኤሮጳ ማለት እዩ ድሓኒ ከዓ ፅቡቅ ሪዛልት ይጨላልፍ ነረ ብድሕሪኡ ኮንታክት ክገብሩ ንደልዮም ማለት እዩ ማናጀር ኣለኒ ድየ ብለየን ሓቲቶምኒ ድሕሪኡ ኣብ ከባቢ ምፍራሚ ነረ ምስ ናተይ ኤጀንት ማለት እዩ ድሕሪኡ ናተይ ኤጀንት ናንበር ሂበ ኣተሓሒዘዮም ድሕሪኡ ምስኡ ኮንታክት ገይሮም እቲ ቪድዮ ኮል ኣኼባ ገይሮም ለዩ ማለት እዩ ተረዳድኢና ድማ ንኔክስት የር ምስኦም ምዃነይ ንገይሮም ንእታ ዓመት እቲኣ ማለት እዩ ምስ ባይከድ እንዳተወዳደርኩ ዳሓሸት ጋንታ ድማ ረኪበ ፅቡቅ ባይታ እዩ
1: እንታይ ካ ተጋደለ ምናልባት ጉዕዞኻ ናብታ ዓባይ ጋንታ እዩ እ ኣብታ ኣካዳሚካ ዘለካ ናይ መፃ መደባትካ ናብታ ዓባይ ኤንዮስ ንምእታው እዩ እዚ ኣብ መዝጊብካ ዘለካ ዓወት ሻምፒዮን ኤርትራ ነቲ መንገዲ ሲ እንታይ ከቃለልካ ክእል
0: ወ ምስ ጋንታ ኮ ብቐዳማይ ኣብ ፈረንሳ ኣብ ድነበረሉ ቱር ኦፍ ብሪተይን ፅቡቅ ዝኾነ ሪዛልት ድሓን ንምንቅስቃስ ኣርአ ማለት እዩ ከምኡ ድማ በቲ ኮርሶ ፅቡቅ ድኸድኮ እቲ ናተ ኤጀንት ንኽስጉርንኹም ዘለዎም ተዘራሪቡ ማለት እዩ ምስኦም ብሓንቲ ኮርሶ ድውዳእ ነገር የለን ስለዚ ኣብ ምዝርራብ ኢና ዘለና ንዝመፅእ ኮርሶ ፅቡቅ ሪዛልት ተምፅአ ከም በዓል ኣቨኒር ኮርሶ ኣለና ሕጂ ቱር ኦፍ ኣቨኒር ኣብኡ እዩ ድሞርኮስ ማለት እዩ ስለዚ ፅቡቅ ሪዛልት ንተምፅአ ኣብኡ ክሰግር ምኳኑ ተዘራሪብና ኣለና ምስጋንታ ስለዚ ኣይ ሆፕ ኣምላኽ ሓጊዝን ድማ ፅቡቅ ሪዛልትን ፅቡቅ ወቃዕትን ሒዘ ኣብቲ ውድድር ክነጥፍ
1: ኣብ መፃኢ ኣባኻ እንታይ ዓይነት ፕሮጀክት እዮም ካንፁ ዝደልዩ ናባት ንስኻ ምዝረእናካ ብቅድሚ ሕጂ ናይ ሽኮ ተቃዳማ ኢኻ ነርካ ኣብዝሓለፉ ኣዋርሒ ግን ዋላ እውን ኣብ ክላሲክ ዝውር ከም ትኽእል ዘርኢ ብቕዓት ኢካ ንፀባሪእካ እሞ ኣብ ቀፃሊ ኣብኻ ካንፅ ወዲኖም ዘሎ ፕሮጀክት እንታይ ይኸውን
0: ደስርሑኒ ትሬይኒን ንሶም ፅቡቅ ትሬይኒን እዮም ደስርሑኒ ዋላ ኣብ ጎልጎል ዋላ ኣብ ዓቐበ ድ ክገብሮ ደለን ነገራት ይነግሩን እዮም ማለት እዩ ብብዝሒ ኢንተርቫላት ዝህውኒ እቲ ኢፈርት ብብዝሒ ዝህውኒ ነገራት ኣሎ ኣብቲ ትሬይኒን ስለዚ እሱ ድማ ኣዝዩ ጠቃሚ ኮይኑ ረኪበ እዮ ማለት እዩ እቲ ጉዳይ ኒትሪሽን እቲ ካልእ ኩሉ ነገራት ካብ ሳይክል ወፃእን ኣብ ሳይክል ኮንካ ንግበር ነገራት ብጣዕሚ ፕሮፌሽናል ዓይነት ኣካይዳ ይደልዎም ስለዚ እዚ ባይታ እዚ ቀሊል ኣይኮነ ንዓይ ጥቀመሉ ጥራይ ደለኒ ስለዚ ዎ ከምዚ ዝኸውድዎን ከምዚ ዝቡኒ ደሎውን ፕላን እዚ ስኬጁል ቀሊል ኣይኮነ ንዓይ ብኡ ተኸይደ ድማ ኣብ ዝለዓለ ደረጃ ከብ ዝበፅሐ ይጠራጠርኒ ብግቡእ ክገብሮም ዘለኒ ጥራይ ተሓላፍና ደሰግን
1: ራይ ኣይ ትሕማቅ ናባ ክምለስ እየ ስብዚ ምናልባት ደቂ ኣንስትዮ ተቃደምቲ ዓመታዊ ካብቲ ኣብ ሻምፒዮን ኤርትራ ይኹን ኣብ ናይ ዞባ ማእከል ትንቀፋሉ ትኽልኦ ፍጥነት እዩ ምናልባት ዓመታዊ ዝልእዩ ድማ ዝደጋገም ዘሎ ሞ ብልክዕ እቲ ፀገም ኣበይ እዩ ዘሎ ኣባክን ዲ ዘሎ ኣብ ምጥማት ኣባክን ዋላስ ናይ ጋንታ ሓላፍነት እዩ ክሓባ ክስከኣለልና
2: ኦዋ ኣብዚ ናይ ደቂ ኣንስትዮ ኣብ ስፒድ ገለ ብዙሕ ሰብ ይዛርብ እዩ ዋላ ንሕና ንባዕልናስ እቲ ስፒድ ዝሕሉ ምዃኑስ ንፈልጥ ኢና ሕጂ ኣብተን ተቐዳደምቲ እየ ዝብል ኣነ ኣባነ ንሕ ዜና እዩ እምበር ካብ ካልኣ ይኮነን ክንውስኸሉ ንኽእል ኢና ባዕልና እየ ዝብል ሕጂ እቲ ቀንዲ ከዓ ምትልላኽ ስለ ዘምፅ እዩ ብሰንኪ ምትልላኽ እዩ እምበር ብካልኣ ይኮነን ቡዓት ከም ዘለና ይፈልጥ ኩሉ ሰብ ግን ክስዕር ይደሊ ስፒድ ከዓ የለን ሕጂ ካልኣ ይኮነን ንሕና ክነምፅኦ ንኽእል ኢና ኩላትናስ ልዕሊ እቲ ኮርሶስ እቲ ትሬይን ንሰርሖ ይብርትዕ ንሱ ይብርትዕ ሕጂ ኣብዚኣ ኩላትና ክንብርትዕ ኣለና እየ ዝብል ኣነ እውን
1: ራይ ምናልባት ኣብዚ ግዜ እዚ ንኣሽቱ ኣወ ደቂ ኣንስትዮ ናይ ብሽክለታ ናይ ምውርዳር ባህግን ሕልምን ዘለዎን ተቃደምቲ ኣለዋ እዛ ዓወት ክዚ ነተን ባህግን ሕልምን ዘለወን ከምቲ ስቅድሚ ንዊሕ ዓመታት ዝነበርክዮ ናይ ብሽክለታ ሕልምን ባህግን ዝነበረኪ እዛ ዓወት ክዚ ምናልባት ንዕአን እንታይ መልእኽቲ ክሕልፍለኒ ክትፅበይ
2: እዎ ነዜ ንኣሽቱ ይሕዋተይ ኣነ ንእሸይ ከለኹ ነቶም ዓበይቲ ይሕዋተይ ዋላ ይሕዋተይ ኣዋልድ እንዳረኣኹ የ ናብዚ ደረጃ ዝበፅሐ ሕጃ ነቴ ንኣሽቱ ይሕዋተይ ኣጆኾን ይብለን ማለት እዩ

0: ሚልታስ ካብ ሕጂ እንዳሓር ኣብ ተካየዱ ውድድራትካ ማልያ ባንዴራ ኤርትራ ዘለዋ ማልያ ኢንዮሲኻ ለቢስካ ክትወዳድር እስኪ እዛ ማልያ እዚኣ ብለካ ኣበይናይ ውድድር ክትመልሳ ምደለኻ?
1: ብፍሉይ ኮ ኣብ ከምዚ ዓይነት ውድድር ኣብ ከምዚ ክብል ኣይክእልኒ። ምክንያቱ ኣንደር 23 ኣነ ትገብሮ ኮርሶ ናይ ወርልድ ቱር ዓብዪ ብኩሉ ዝፍለጥ ኣይኮነን፣ ግን ከምዚ ዝበልኩ ከ ኣብ ኣቨኒር ክገብረ ኮርሳ ጂ ከም ኣንደር 23 ቱር ፍራንስ ተባሂሉ እዩ ድፅዋዕ። ስለዚ ቀሊል ውድድር ኣይኮነን፣ ንሱ ኣብኡ ኮይነ ክገብራ ቀሊል ኣይክኸውን እዩ። ስለዚ እታ ባንዴራት እያ ሽመይ ኣፀዊዐ ሽም ሃገረይ ምፅዋዒ ቀሊል ኣይኮነን፣ ንዓይ ድማ ዓብሓብ ንፈጥረለየ ማለት እዩ። ስለዚ ኣብቲ ወርሉ ቱር ደእትዉ ንጋንታይ ድማ ክገብረ እየ ማለት እዩ። ንዕኡ ድማ ዓብ ነገር እዩ። ስለዚ ብፍሉይ የብለይን፣ ግን ኣብቲ ዕብዒብ ዝበለ ፕላን ኣለኒ ምስ ወርሉ ቱር ዳኣትዎ ኮርሶ ምስ ጋንታይ። ስለዚ ኣብኡ ዓብ ክኸውን እዩ ማለት እዩ። ግን ከምዚ ዝረኸዮ ኣንደር 23 ክሳብ ዝኾንኩ እቲ ኮርሶታት ማዕረት ወርሉ ቱር ኣይኮነን፣ ወለሻ ግዜ ይበርትዕ ማለት እዩ። ስለዚ ብሓፈሽኡ እቲ ኣነ ዝገብሮ ብሙሉእ ኮርሶስ ቀሊል ኣይኮነን እንታ ባንዴራ ጌርካ ትሳተፍ።
0: እዎ ዳሕነ ጅን ኣብነት ናባት ምስከድካ ኣብ ናይ ውድድር ምልክዕ ዘሎ ውድድር እስከ እተውካ ዝያዳ ለቤስካ ክትወዳደረሉ ትደሊ ውድድር ኣበይ ምኾነ ነይሩ? ክላሲክ ድዩ ሞኒያ ሞኒመንት ድዩ ቱር ድዩ ቮልታ ጂሮ?
1: ከም ሓቂ ኮ ሞኖሜንት ማርአ ድደሊ ሚላኖ ሳንሬሞ ክገብር ማለት እዩ። ካብ ቀደመ ይሕልምለኒ ነዊሕ ኪሎሜተር እዩ። ካፕልሶን ኣለዎ ከምኡ ድማ ፓሪሩበ ማለት እዩ። ስለዚ ኣይሆብ ኣምላኽ ሓጊዝኒ ድማ ነዛ ማልያ እዚኣ ቻምፒዮን ኮይነ ንካልኣይ ግዜ ናብቲ ውድድር ክኣቱ ማለት እዩ። ንመጻኢ ኣምላኽ ተሓወሶ ዝኩሉ ነገር ኣብ ርእሰይ ደሎ ፕላናት መደባት ኣምላኽ ክፍፅመለ።
0: ሱዚ ምናልባት እዚ ኣመዝግብክዮ ዘለኺ ዓወት ንቐፃሊ ናይ ብሽክለታ ጉዕዞኺ እንታይ በሪ ክኸፍተልኪ ክትፅበይ?
2: እዎ እዚ ዓወት እዚ ሻምፒዮን ኤርትራ ዓብዪ ናይ ዝተዓወትየ ዘለኹካ ሕጂ ዕድል ዝኸፍተለ እዩ። ጋንታ ረኺበ ከም ሓውና ሚልክያስ ኮይነ ጋንታ ረኺበ ፕሮፌሽናል ክኸውን እዩ ዝደሊ። ከምኡ ኮይነ ከዓ ሻምፒዮን ኤርትራ ደጊመ ክፃወት ክመፅእ ኣይትሕል።
0: ምናልባት ሚልክያስ ውርድራት ብሽክለታ ብፍላይ ናይ ኣብ ወርልድ ቱር ይኹን ኣብ ትሕቲኡ ዘሎ ክሳብ ወርሒ ጥቅምቲ እዩ ዝኸይድ እሞ ናትካ ናይ ቀፃሊ ውርድራት ወይ ድማ ናትካ ሸቶ እንታይ እዩ ዝመስል? ነዛ ማልያ እዚኣ ለቢስካ ትኸይድ ምህላውካ ኸ ኣብ ቀፃሊ ውርድራትካ እንታይ ተራክህልዋ እዩ? ኣብ ዓወት ይኹን ኣብ ብሉፅ ፀወታ ምርኣይ
1: ዓድና ከምቲ ትፍለጥ ቀሊል ኣይኮነትን ብብሽክለታ። ስለዚ ኩሉ ካብ ኣፍሪቃታ ድበለፀት ብብሽክለታ ሃገር ኤርትራ እያ ማለት እዩ። ስለዚ እቶም ተቀዳደምቲ ሓያላት ምዃኖም ኩሉ ሰብ ድምስክር እዩ፣ ኩሉ ዓለማት ድፈልጦ እዩ ማለት እዩ። ኩሎም እዞም ፕሮፌሽናላት ከዓ ደይፈልጦም ተቀዳዳማይ ድዩ ዝኾነ ኣሰልጣኒ የለን ኣብ ደገ ኣብ ካልእ ዓድታት ማለት እዩ። ስለዚ ንዖም ረቲዐ ተባሂሉ እዩ ታማልያ ንዓይ ክብሪ ክወሃብኒ። ስለዚ ቀሊል ክብሪ ይኮነን። እዚ ዓመ እዚኣ ተወዲኣ ከዓኒ ከም ዝበልክያ እዛ ክሳብ ዛ ኢንድ ኦፍ ይር ክገብረ እያ ታማልያ ክሳብ ወርሒ 6 እውን ክገብረ እያ ኣብ ሓድሽ ዓመት ማለት እዩ። ስለዚ ቀሊል ነገር ኣይኮነን።
0: ኣብ ሓፂር ግዜ ከ ከም ናይ ውሽጢ ሃገር ተቃዳማይ ኣባል መጋቢት ጋንታ ካብ ዝዓበያ ክለባት ናይ ዓለም ብሽክለታ ኮንካ ዘለካ እሞ ነቶም ኣብዚ ኮይኖም ናይ ፕሮፌሽናል ሕልሚ ዘለዎም ንኣሽቱ ተቀዳድምቲ ወይ ድማ ናይ ውሽጢ ሃገር ተቀዳድምቲ ናብስ ዘለካዮ ደረጃ ናብቲ ልዕሊካ ዘለዉ ደረጃ ንክበፅሑ እንታይ መልእኽቲ ሕልፈሎም በዚ ኣጋጣሚ?
1: እወ እዚ ኣነ ረኪበ ዘለኹ ዕድል ቀሊል ኣይኮነን። ከምዚ ኣቅዲመ ዝበልኩካ ከዓ እቲ ዕድል ኣብ ኬንያ ምስኮድ ከ እቲ ሓላፊ ናርእኒ ካብኡ ኣባይ ፅልዋሕ ድዮር ማለት እዩ። ስለዚ ንድሕር ካልእ ናይ ዞባ ማእኸል ተቀዳዳማይ ከይዱ ኣብ ዝኾነ ውድድር ተዓዊቱ ድዩ ወይ ፅቡቅ ኣፃወታ ርዩ ከምኡ ዓይነት ዕድል ክረክብ ይኽእል እዩ። ስለዚ ተቀዳድምቲ ናይ ዝዓዲ እውን ሕማቓት ኣይኮኑን። ኩሉ ሻዕ ክሳብ 20 ሰዓት እዮም ንገብሩ ንሶሙን ትሬኒን ማለት እዩ። እዚ ቀሊል ነገር ኣይኮነን። ዋላ እውን ዝኾነ ሰብ ክሓስቦ ንከሎ ክሳብ ክንዶ ንድሕር ድውፈይ ኣለዎ ኮይኖም ኣብቲ ብሽክለታ ዋዕሪ ክንደይ ድሌት ኣለዎም የርእካ ትሬኒን ኣይህከይን እዮም ኩሉ ነገር ንነብሶም ዝገብሩ እዮም። ናብ ዝብፃሕ ክበፅሑ ድፅዑር ዓይነት ተቀዳድምቲ እዮም ብምሉኦም ወላ ቻምፒዮን ድማደውን ርኢናዮም ኢና ኩሎም ፅቡቅ እዮም ነይሮም። ስለዚ ፅቡቅ ዕድል ንክፈጥረሎም ይምነየሎም። ካብዚ ዓዲ ንድሕር ወፂኢኻ ናይ ዩሲኣይ ኮርሶ ወላ ንእስ ዝበለ ጌርካ ቀሊል ኣይኮነን። ፅቡቅ ተፃዊትካ ወላ ሪዛልት ምፅኢኻ ፖይንት ለካ ወላ ዝርእካ

0: ኤጀንት ኣሎ ፅቡቅ ክረኻኽበካ ክእል እዩ። ስለዚ ንዖም ዕድላት ተዝፍጠረሎም ነይሩ ብዓብዪ ፍሉይ ነገር ምኾነ ማለት እዩ። ከምዛ ናተይ ርኢኻ ክረኽቡ ክእሉ እዮም ኢልካ ትሓስብ ባይ ወገን ማለት እዩ። ከምዛ ነድበልኩ ከ ሰብ ርእኒ ንዖም ካ ካልእ ኤጀንት ክሪኦም ክእል እዩ፣ ክዛረበሎም ክእል እዩ። ስለዚ እቲ ዕድል ኣብ ዝኾንካ ኣይኮነ ንትርከብ ድሕር ወፂኻ ውድድር ጌርካ ናይ ዩሲኣይ ኮርሶ እዩ ዝርከብ። ስለዚ ፅቡቅ ኮርሶ ድዩ ናይ ዩሲኣይ ኮርሶ ዕድላት ክፍጠረሎም ኣብ ደገ ይምነየሎም።
1: ኣባ ሱዚ ኣብ መወዳእታ ናይ መጻኢ መደባት ክ እንታይ እዩ ዘሎ? ኣብ ዝቕፅሉ ዓመታት ሱዚ ኣበይና ክንሪኣ?
2: ኣብ ዘሎ መደባት እዩ እኮ ሕጂ ሻምፒዮን ኤርትራ ተወዲ ኣሎ። ኣብ ዝመፅእ መደብ ከዓ በቃ ጋንታ ረኺበ ኣብ ደገ ክትሪኦኒ እወ
1: ራይ ሚልካስ ናብ መወዳእታ ሓሙሽተ ዓመታት ንቅድሚት ክወስተካ እየ። ሰባት ብምንታይ ክዝኩርካ ትደሊ? ብዕውት ሻምፒዮን ኤርትራ፣ ዕውት ግራንድ ቱር ወላስ ካልእ ዓብዪ?
0: እዋይ ኣነ ኮ ኩሉ ቀሊል ዓይነት ውድድር ኣይኮነን ዝፀዋዕኸዮ ማለት ወርልድ ቱር እንተኮይኑ ቀሊል ነገር ኣይኮነን። ምክንያቱ ወርልድ ቱር ርካ ኣብቲ ወርልድ ክላስ ኣለካ ማለት እዩ። ስለዚ እቲ ናይ ዓለምና ዝዓበየ ውድድር እዩ ወርልድ ቱር ተባሂሉ ዝፅዋዕ ማለተይ ቀሊል ውድድር ሲ ኣይኮነን። ስለዚ ብፍሉይ ኮ ከምተ ንደበልኩኻ እተን ሞናሜንት ኮርሲ ክገብር ደሊ ሓንቲ ክልተ ኣለዋ ነተን ጠቀስኩልካ ቀዲመ። ስለዚ ኣብአን ተዓዋት ክትከውን ኣዝዩ ከቢድ እዩ፣ ግን ዘይከኣል ነገር የለን፣ ዘይብፅሕ ነገር የለን። ድሮኸማን ቢንያም ዝኾነ ኣፍሪቃዊ ክበፅሖ ዘይክእል በፂሑ ኣርእና ኣሎ፣ ዋላ እውን ካልኦት ፕሮፌሽናላት ተቀዳደምቲ ማለት እዩ። ስለዚ ኣይ ሆፕ ኣምላኽ ሓጊዝኒ እንድሕር እቲ ኣነ ድደልዮ ኮርሶ ኣትየ ተዓዊተ ብኡ ክፅዋዕ ደሊ።
1: ራይ ዕውታት ሻምፒዮን ኤርትራ ሱዛና ፍስሀየ ሚልክያስ ማእከለን ስለቲ ግዜኹም ኣዝየ ዘምስግን። ኣብ ቀፃሊ ጉዕዞኹም ድማ ዓወትን ኣሳልጦን ይመነ ይቐኒለ ባርከ ዝኸበርኩም ተኸታተልቲ ንኡስ መደብ ዘተ ስፖርት ናይ ሎሚ ዛዕባና ኣብዚ ዛዚምና ኣለና። ምስ ተርፍ መደባት ለስተ ስፖርት ንሓድገኩም ብወገነይ ሰላም።

ዝኸበርኩም ተዓዘብቲ ንሎሚ ሰሙን ዝተዳለወ መደብ ለሰ ስፖርት ኣብዚ ይፍፀም። ስለ ምክታልኩም ኣዚና ነመስግን። ቅድሚ ምፍናውናት ወትሩ ናባኹም እናሓድጎ ለበዋ ኣለና። እዛ መደብ እዚኣ ብኩሉ ነገራ ናብ ወስኸት ናደመቐት ክትከይድ ናትኩም ተሳትፎ የድልያ እዩ። ምክንያቱ እዛ መደብ እዚኣ ካባኹም ብኣኹም ንዓኹም ስለ ዝኾነት ምስ ኩላቶም ኣባላት ስቱድዮ ብሓባር ብምዃን ዝሰናበተኩም ሰላም።

ሰላም ከመይ ቀኒኹም ዝኸበርኩም ተዓዘብቲ ኣብ ዝሓለፈ ሰሙን ኣብ መዘርግሒ ንቕጣታት መርበብ ሓበሬታ ሸባይዳትኩም ናይ ዝተዘርግሓ ጋዜጣታት ሓዳስ ኤርትራ ኤርትራ ሓዲሳ ኤርትራ ሓዳስን ኤርትራ ፕሮፋይልን ኣቶኪራ ትዳሎ መደብ ዳህሳስ ሕትመት ሒዝናልኩም ቀሪብና ኣሎና። ጋዜጣ ሓዳስ ኤርትራ ብዘይካ ሶኒ መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርኛ እያ። ዋና ኣሳናዳኢ ብርሃነ ምሕረታብ፣ ምክትል ኣሳናዳኢ ዓብደልቃድር ኣሕመድ፣ ቦርድ ምስንዳ ዮሴፍ ሃይለማርያም፣ ሙሉ ብርሃን፣ ሃብተ ገብርኤል፣ ተስፋ ኣለም የማነ፣ ሙሴ ገብረ ዝጋብሄር፣ ሌይኣውት ፍርቱና ኤፍሬም፣ ትንሱእ ፍስሐየ፣ ሳምራዊት ሃብተ፣ ሰሎሜ ኣፈወርቂ። ኣብ ዓምዲ ጥዕና ጠንቅታት ጸገማት ስርዓተ ምስትንፋስ ተዳሲሶም። ጸገም ስርዓተ ምስትንፋስ ምልክት ናይ ዝተፈላለዩ ሕማማት ክኸውን ይኽእል እዩ። ጉንፋዕ ወይ ኢንፍሉዌንዛ፣ ኣዝማ ወይ ብሮንካይት፣ መጥቃዕቲ ልብን ካልኦትን ዝኣመሰሉ ጥዕናዊ ጸገማት ዘለዋ ሰብ ጸገም ኣብ ስርዓተ ምስትንፋስ ከርኢ ንቡር እዩ። ሕክምና ኣብ እንኸደሉ እዋን ዶክተር ሓደ ካብቲ ተቐዳዲሙ ዝልክዖ ስርዓተ ምስትንፋስና እዩ። ኣብ ደቂቕ ክንደይ ነስተንፍስ ኣለና ንምፍላጥ። እቲ ንቡር መጠን ምስትንፋስ ኣብ ደቂቕ ምስ ዕድመ ይፈላለዩ እንተኾነ ሓደ ተዛንዩ ኣብ ዕረፍቲ ዝርከብ ሰብ ኣብ ደቂቕ ካብ 12 ክሳብ 20 ሳዕ የስተንፍስ። ኣብ ደቂቕ ክንደይ ነስተንፍስ ኣለና ባዕልና ክንልክዖ ንኽእል ኢና። ክሳብ ሓደ ደቂቕ ምፅባይ ዓቕሊ ምስ ዘይህልወና ድማ ኣብ 15 ካልኢት ዘለና ምስትንፋስ ዓቂና ብ4 ብምርባሕ ክንቅምን ንኽእል። ምስትንፋስካ ጽቡቕ ምስ ዘይህሉ ናብ ሓኪም ብምኻድ እቲ ጸገም እንታይ ምዃኑ ብኣጉ ክተለልዮ ይግባእ። ኣብ ዓምዲ ሸባብ ንኡስ ዓምዲ ሓሳባት ተገንዝባዊ ዘይምዝናይ ተገሊጹ ይጸንሐና። ናይ ሓሳብ ፍልልያት ብስነ ኣእምሮዊ ኩነት ናይ ሰባት ይቕለስ እዩ። ኣብ መጎት ናይ ሓደ ሰብ ኣብ ምንታይ ኩነት ኣእምሮ ዝተመርኮሰ እዩ። ስለዚ ጥዕና ዘለዎ ኩነት ኣእምሮ ድዩ ኢልካ ምሕታት ሚዛናት ተሓሳስባ ኣብ ምሕላው ኣብ ዝንቡዕ ኩነታ ኣእምሮ ኮንካ ምሕሳብን ካብ ዝንቡዕ ኩነታ ኣእምሮ ሓበሬታ ብዘይምምማይ ምቕባልን ስለ ዘድሕነካ ሓጋዚ ክኸውን ይኽእል እዩ። ተገንዝባኣዊ ዘይምዝናይ ኣብ መንጎ ክልተ ተጻረርቲ ሓሳባት ዝፍጠር ኩነታ ኣእምሮ እዩ። ሓደ ሰብ ኣብ ሓደ ነገር ወይ ጉዳይ ሒዝዎ ዝፀንሐ ሱር ዝሰደደ ዝንቡዕ መረዳእታ ብኻልእ ኩነታዊ ሓቂ ክትካእ ከም ዘለዎ ምስ ተገንዘበ ዘንጸባርቆ ኩነታ ኣእምሮ እዩ። ብተወሳኺ ኣብ ንኡስ ዓምዲ ሓሳባት ውረስ ካብ ዘለዎ ሰውራዊ ክብርታት ኣብ ትሕቲ ዝብል ሓደ ካብቲ ጌጋታት ኣብ ምእራም ኮነ እሩም ሰውራዊ ስነ ምግባር ኣብ ምኩስኳስ ዓብ ተራ ዝነበሮ ባህሊ ነቐፌታን ነብሰ ነቐፌታን እዩ ነይሩ። ገሊኡ ኣብዚ ሎሚ ኮንካ ከም ጌጋ ዘይተሓስቦ ነቲ ሰውራ ግን መንነት ከልብሶ ካብ ዝኽኣለ ርቑሒታት ነይርዎ። ኮይኑ ድማ ክእረሙ ዝተደልዩ ባህርያት ብቕሉዕ ኩሉ ተጋዳላይ ብዝመሃረሉ ኣገባብ ናብ ሓፋሽ ይወርድን ግቡእ መድረኽ ነቐፌታን ነብሲ ነቐፌታን ድማ ይካየደሉ ነይሩ። ሎሚ ኣብ ትካላትና ወይ ኣብ ዝኾነ ናይ ስራሕ ኣጋጣሚ ነቐፌታን ነብሲ ነቐፌታን እነዘውትሩ ሕዳት ኢና። ኣራም ዘይብሉ ጌጋታት ክንዲኹምራ ኮይኑ ክሳብ ዝፀቕጠና ይንፀበቕ። ካልእ ዘየማዕብለና ባህሊ እውን ኣሎ። ኣብ ከባቢና ኾነ ኣብ ትካልና ብዓይኒ ነቐፌታ ንዕዘቦ ተሪኦታት ኣብ ግቡእ ግዜን ቦታን ምዝራብ ገዲፍና ድሕሪ መጋረጃ እንሓምን ካዕቦ ንምድርን ውሕዳት ኣይኮናን። ኣብቲ ግቡእ መድረኽ ዘይተቕርቦ ወይ ዘይተቕርብዮ ምስ ተባሃልና ድማ ትርጉም ንዘይብሉ እንታይ ኣምሲለ ኣፈይ ዘርስሕ ዝብል ልሙድ ርእቶታት ኣሎ። ኣፍና ክነርስሕ ፈቓደኛታት ምስ ዘይንኸውን ግብራዊ ለውጢ ብዘየምፅእ ሕሜታ እዝኒ ሰብ ካብ ምርሳሕ እውን ክንቁጠብ ኣሉና። ንዕቤትናን ዕቤት ትካላትናን ብሃናፂ መገዲ ክንተኣራርም ኣገዳሲ እዩ። ኣብ ዓምዲ ባህልን ስነ ጥበብን ገጠምትን ስነ ፍልጠተኛታትን ዝብል ዛዕባ ቀሪቡ። ገጠምቲ በቲ ኣብ ዕራብ ፀሓይ ዝፍጠር ጽባቐ ክድንቑን ከለዉ፣ ስነ ፍልጠተኛታት ግን ምድረ ሰማይ ከም ቀትሪ ተኸሊዑ ኩሉ ነገር ብንጹር ክግለጽ ይምነዩ። ገጠምቲ ከምቲ ዊልያም ብሌክ ኣብ ሓንቲ ካብ ግጥምታቱ ዝገለጾ ንኹሉ ዓለም ከም ሓንቲ ደቀቕ ጸጸር ኣኪቦም ኣብ ኢዶም ክጭብጥዎ ይሃርፉ። ስነ ፍልጠተኛታት ከዓ ነቲ ዕቤታ ጸጸር ብጸጸር እናጽንዑ ተመስጢሩ ዝተርፍ ኣካል ከም ዘይህልዋ ገይሮም ክገልጽዎ ይፍትኑ። ስነ ፍልጠተኛታት ንነገራት ብንጹር ናይ ምርኣይ ባህጎም ንዓዒንቶም ከይተረፈ ተወሳኺ ሓገዝ ከም ዝደልዩ ይገብሮም። ስነ ጥበበኛታት ነታ ብንቕሓት ኣብ እተተክረሉ እዋን እትስወር ጽባቐ ንምስዳዕ ዓዒንቶም ናይ ምርኣይ ስራሕን ከወንዝፉ ይበጉ። ስነ ፍልጠተኛታት ዋዮታት ናይ ነገራት ይደልዩ፣ ገጠምቲ ግን መንፈሶም ንምርካብ ይጽዕሩ።
ገጠምቲ ኣብ ልዕሊ ስነ ፍልጠት ዘቕርብዎ ዝነበሩ ወቐሳ ስነ ፍልጠታውያን ዋህዮታት ነገራት ንምርካብ ኣብ ዝገብርዎ ፈተነ ነቶም ዋህዮታት ስለ ዝቐትልዎም ገጣሚ መንፈስ ክረኽበሎም ከምዘይክእል ዝገልጽ እዩ ይርከቦ። ኣብ ዓምዲ መዛነይ ነብሰ ምሕላኽ ዘይንቡር ድቃስ ጥቕምታት መዛነይ ሕቶ ተመሰቐላቐላት ይጸንሑና ስእላዊ መግለጺ ሻምፒዮን ኤርትራ 2026 ጋዜጣ ኤርትራያል ሓዲሳ ብዘይካ ሶኒን ረቡዕን መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ዓረብያ ዋና ኣሰናዳይ መሓመድ ኑር ያሕያ ምክትል ኣሰናዳይ ሃዋ ሱሌማን ዓብደልቃድር ዜና ወፃኢ ዓረቢ መሓመድ ጌታ ሌኣውት ኑራ ዑስማን መሓመድ

ፋጥማ ሐመድ እድሪስ። ሪፖርታጅ ገምገማው አኼባ ሚኒስትር ትምህርቲ አብ ዛዕባ ዓወታት አብ ቅድመ ትምህርቲ ቀሪብሎ አብ ዓምዲ መልሐቅ አልአደብ ወአልፍኑን ምስኪላ የታውስ ነጥበ ምስግና ተስፋ ዝጊ ዝተገብረ ቀለ መጠየቅ ሰፊሩ ይርከብ። ስድራ ቤታ ምኹስካስ ብቑዓት ቆልዑ ዘለዋ ተራ አብ ዓምዲ ማሕበራዊ ዕቤት ተዳሲሱ። ኣብ ዓምዲ ሲያሓዊ ኣሳር ከተማከረን ሃብታም ትሕዝቶ ጥንታዊ ቅድታት ስነ ህንፃ

ኣከባብን እወታዊ ጽልዋ ዘለዎ በርገር ምሂዙ ክዳን ዘስታል ሮቦት ተመስርሑ ይርከቦም። ስእላዊ መግለጺ ሻምፒዮን ቅድድም ብሽክለታ ኤርትራ 2026 ዝኽሪ መምህር ኣስረስ ተሰማ 1934 ክሳብ 2015 መምህር፣ ሙዚቀኛ፣ ደራሲ፣ ገጣሚ፣ ሓዳሚ፣ ጋዜጠኛ፣ ተጠባቂ ባህልን ቋንቋን። መምህር ኣስረስ ኣብ 1972 ናብ ኣዲስ ኣበባ ምስ ከድ እውን እንተኾነ ነቲ ኣብ ሃገሮም ከለዉ ዝገብርዎ ዝነበሩ ንጥፈታት ወላ እኳ መቺእዎም ብስሩዕ ኣይቀጽልዎ እምበር ብዓቕሞም ኩሉ ዝከኣሎም ይገብሩ ምንባሮም እዩ ታሪኾም ዝገልጽ። ኣብ ግዜ ደርጊ እውን እንተኾነ ቋንቋ ትግርኛ ከይዓብርን ከይቆርርን ብዓቕሞም ኩሉ ዝከኣሎም ኣብ ምግባር ተጸሚዶም ይሰርሑ ነይሮም እዮም። ከም ውፅኢቱ ናጽነት ሃገር ምስ ተጋህደ ብኡንብኡ ነቲ ተዓጊቱ ዝነበረ ስምዒቶምን ባህጎምን ብምብርባር ካብ 1991 ሒዞም ክሳብ 2010 ኣብ ዝነበረ ግዜ ኣስመራ ትርግታ ናፍቆት፣ ዳይ ባህሊ፣ ሓዊ እግሩ፣ ሞሳዝጊ፣ ጣዓሞት ይህን ምሄን እታ ኣብ ሳንሱር ተሪፋ ዝነበረት ሳልሰይቲ ክፋል መገረጃ ዘላታ እኩብን ካልእ ማህደር ተማሃራይ ዘርእስታ ኣብ ትግራይ ዝተሓትመትን ብጠቕላላ 13 መጻሕፍቲ ኣሕቲሞም። እታ ንተመክሮኦምን ተመክሮ ብፆቶምን ዝሓዘት መፅሓፍ ጣዕሞት ከዓ ብፍሉይ ክትጥቀስ ይግባእ። ከምኡ እውን ካልእ ኣዝዩ ብዙሕ ዝቕፅሩ ኣብ ጋዜጣታትን መጽሄታትን ሬድዮን ዝተኣንገደ ዓንቀጻት ኣፍርዮም። ኣብ ዓምዲ ማሕበራዊ ዕቤት ዓይነ ስውራንን ኮምፒዩተር ቴክኖሎጂን ዝብል ዛዕባ ይጸንሐና። ናይ ርእየት ጸገም ዘይብሉ ሰብ ብኪቦርድ፣ ማውዝ፣ ስክሪን ተሓጊዙ ኮምፒዩተር ክጥቀም ይኽእል። ዓይነ ስውር ከ ኮምፒዩተር ክጥቀም እንታይ የድልዮ? ከምቲ ንፈልጦ ናይ ርእየት ጸገም ዘይብሉ ሰብ ኣብ ኮምፒዩተር ክጽሕፍ፣ ኪቦርድ ከንብብ፣ ስክሪን ከምኡ እውን ቀስቲ ማለት ከርሰር ከንቀሳቐስ ማውዝ ከም ዘድልዮ ብሩህ እዩ። ሓደ ዓይነ ስውር ድማ ኣብኡ ብዙሕ ብዘይፍለ ክጽሕፍ፣ ኪቦርድ ከንብብ ናይ ድምፂ ሶፍትዌር ወይ እውን ናይ ብሬይል ሶፍትዌርን ሃርድዌርን የድልዮ። እዚ ማለት ሓደ ዓይነ ስውር ኮምፒዩተር ስክሪና ጠፊኡ ከለውን እንተኾነ ብዘይ ጸገም ክጥቀመላ ይኽእል እዩ። እቲ ካብ ኣእምሮ ኮምፒዩተር ማለት ሲፒዩ ዝወፅእ ሓበሬታ ብድምፂ ወይ እውን ብብሬል ዳሲሱ ስለ ዝርድኦ ስክሪን ምጥቃም ኣየድልዮን። ብዘይካዚ ኮምፒዩተር ዝጠቀም ዓይነ ስውር ነታ ቀስቲ ብማውዝ ከንቀሳቐሳ ስለ ዘይክእል ብኪቦርድ ተሓጊዙ ናብ ዝደለዮ ትእዛዛት ኣንቀሳቂሱ ክጥቀመላ ይኽእል። ስለዚ ከምዚ ገሊና ዝመስለና ንዓይነ ስውራን ተባሂለን ብፍሉይ ዝስራሓ ኮምፒዩተራት የለዋን። ነተን ኣብ መዓልታዊ ህይወትና እንጥቀመለን ኮምፒዩተራት ንዓይነ ስውራን ዘገልግሉ ሶፍትዌራት ብምፅዓን ኢና ተጠቀምቲ እንገብሮም ተጠቂሱ። ኣብ ዓምዲ ቃለ መሕተት ጸገማት ማይ ንምፍታሕ ኣብ ዲጋ ተኮር ብሰራዊት ልምዓት ዝሰላሰል ዘሎ ዘኹርዕ ልምዓታዊ መደባት ምስ ዝምልከቶም ዝተኸየደ ርክብ ሰፊሩ ኣሎ። ኢንጂነር ዳንኤል ክፍላይ ኣብ ዝሃቦ ሓበሬታ ዲጋ ተኮር ወላ እኹል ማይ ሒዛ እንተሃለወት ንመዓልቲ 8 ሰዓታት ጥራይ ኣገልግሎት ክትህብ ድሩት ስለ ዝኾነ ዕላማ ስራሕና ነዚ ንምስፋሕን ንምዕባይን ኮይኑ ነቲ ዘሎ ነዳዲ ንምዕቃብ ብናይ ኤሌክትሪክ ክቕየር እዩ ተሓሳብ። ካብ ነዊሕ ተሓሲቡ ብምንባሩ እቲ መስርሕ ኣብ መንገዲ ዕድጊ ጸኒሑ። ስለዚ 3 ናይ ኤሌክትሪክ ፖምፓታት ክትከላ መጽን ብኡ መሰረት ኣብ ዝሓለፈ ወርሒ መጋቢት እቲ ስራሕ ጀሚሩ። እቲ ስራሕ ብናይ ፅርግያ ህንፀት ድማ ኣሃዲሉ። በቲ ዝፀንሐ ፅርግያ ዓበይቲ ማሽነሪታት ክኣትዋ ስለ ዘይክእላ ፈለማ ብምህናፅ ፅርግያ እዩ ጀሚሩ። እዚ ከዓ ምስ ፕሮጀክት ዓዲሃሎ ብምውሃድ ናይ 4.5 ኪሎ ሜትር ፅርግያ ተሰሪሑ። እዚ ስራሕ እዚ ድማ ኣብ ውሽጢ ሓደ ወርሒ ተዛዚሙ ማለት እዩ። ንሕና ክፍሊ ማይ ምስዚ ዝፀንሐ ፀገምን ኩነታትን ናይ ማይ ካብ ነዊሕ ክንዳለወሉ ስለ ዝፀናሕና እቲ ፖምፓታት ካብ ወደብ ብቐጥታ ናብዚ ክመፅእ ክኢሉ ብንቡኡ ከዓ ናብ ስራሕ ኣቲና ለይትን ቀትርን እናሰራሕና ነቲ ዘሎ ሽግር ኣብ ዝሓፀረ ግዜ ፍታሕ ንምርካብ ኣብ ፃዕሪ ንርከብ ኣሉና። ኣብዚ ሕጂ እዋን ድማ 3 ፖምፓታት ተተኺለን ኣለዋ። ከምቲ ኣቐዲምና ዝበልናዮ ግን ናይ መስመር ኤሌክትሪክ ኣይፀንሖን። ነዚ ዕማም ንምስላጥ ድማ ምስ በዓል መዚ ኮርፖሬሽን ኤሌክትሪክ ኤርትራ ሴዳው ከምኡ እውን ናይ ዓድሃሎ ክፍሊ ኤሌክትሪክ ብምዃን ይስራሓሎ። ፖምፓታት ተሰሪሑ ኣብ ኤሌክትሪክ ኣብቲ ናይ ምዝርጋሕ ደረጃ በፂሕሎ። ከምኡ እውን ናይ ትሕጃ ጀነሬተራት ኣለዋና። ብኣጠቃላሊ ክንሪኦ እንተደ ኮይና እቲ ስራሕ ዓብ ስራሕ እዩ። ከምኡ ስለ ዝኾነ ከዓ ብዙሕ ፀጋታት፣ ብዙሕ ፀዓትን ባጀትን ፈሲስዎ። ነዚ ስራሕ ብዙሓት መሻርክትዮም ተሳቲፎሞ። ኮርፖሬሽን ኤሌክትሪክ ሲቲ ኤርትራ፣ ፕሮጀክትታት ዓድሃሎ፣ ኩባንያ ህንፃ ሰዋ፣ ብዙሓት ኣካላት ይሳተፍዎ ኣለው። ንግዜያዊ ፍታሕ ዘይኮነ ንነዊሕ ስራሕ ዝዓለመ እዩ። ዝፀንሐ ድሩትነት ናይ ስራሕ ሰዓታት ካብ 16 ናብ 24 ክባቢልካ እናሰራሕካ

زرقح متن عدة لماي كبن مبال عبس راح زحتت يوم يركبوا أب عامل لبنان فلسفنان مبل حمشة كفال تصف سرح عوتات سرح تنياتات أي ناي سرح زيادة تقامي وي أربح مخانو أما أزينوم يفلتو يوم بو مسرتكا قدام نتات سرحهم أم مسرع نطفات يخانو زخنا من مزبال وي حرقوت قوت أب سرح كخصة تنكلو عينوم كي حسيون من معرايو يقوايو نرئتو يخون نقفيتا عماويلوم عشش سلزيبلو زخنا أب سرح كفت أمن زخل جيجا سور كي سددن كلو كالتفهم يقرموه እዚ ተመሊሱ ዝያዳ ተፈታውነት ይፈጥረሎም ሕማቅ ስራሕተኛ ንርኢቶ ይኹን ንቐፌታ ዓማዊሉ ክሰምዕ ድሌት ይኹን ተበግሶ የብሎን ንኩሉ ዝቐርበሉ ርኢቶን ንቐፌታን ተቀዳዲሙ እዩ ዝነፅጎ እቲ ምንታይ ሲ ንገዛ ርእሱ ይኹን ንትካሉ ከማዕብል ባህጊ የብሎን ተጠቂሱ ኣብ ዓምዲ ዳየሪ ቢንጎ ኣሳልየኒ ስምዒታት ዝብልዎ ኣነ ዝብሎስ ኣይግበሮ ደኣ ከዋኒ ካብ ማዕዶ ዝብሎ ኣርስታት ዳይሪ ምስ ትሕዝትኦም ይጸንሑና ጋዜጣ ሓዳስ ኤርትራ ወትሩ ረቡዕ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርያ ዋና ሰነዳኢ መሓመድ እድሪስ ሌኣውት ዛህራ ዓሊ ፋጥና ኣደም ኣብ ዓምዲ ደል ኣባብ ተኸታታሊ ዛንታ ዓላለየ ሓንባሬ ሳልሳይ ክፋል ቀሪባኣላ ኣብ ዓምዲ ዓማር ብዛዕባ ቀይሕ ባሕርና ኣፍልጦ ንምስፋሕ ዝዓለመ ትሕዝቶ ብመሰረት ቃለ መጠየቕ ምስ ካፒቴን ለኣከ ዘርኡ ቀሪቡሎ ኣብ ዓምዲ ባና ተዕሌም ትምህርትን ፍልጠትን ሓዘል ዝተፈላለዩ ትሕዝቶታት ሰፊሮም ይርከቡ ኣብ ዓምዲ ዕንጃረ ትርጉም ሓፂር ዝኽሪ ሂወት ሓርበኛ ወይዘሮ ኣዳንሽ በርሀ ቀሪቡሎ ኣብ ዓምዲ ፍሬ ካደም ንመፍረ ተምሪ ኣብ ኤርትራ ብዝምልከት ምስ ክኢላት ዓውዲ ኣቶ ሙሴ ፍቐዱ ዝተኸየደ ቃለ መጠየቕ ንረክብ ኣብ ዓምዲ ነፌት ኣምር ኣብ ኤስያ ዝዝውተር ተኸይጥካ ኮፍ ምባል ወይ ስኳት ዘለዎ ጥዕናዊ ረብሕታትን ተዳሲሱ 10 ንሰናብኡ ዝገድኡ ልምድታት ተዛማዲ ብዝሒ ኣወዳት ኣዝዩ ጎሊሉ ዝርከበን ሃገራት ዲሞግራፊያዊ ብድሆታትንን ፍልሊ ርኸብ ካብ ብሂላት ካብ ሕግታት ሂወት ይጸንሑና ኣብ ዓምዲ ሕብርበሮ ዝተፈላለዩ ኣዘናጋዕትን መሃርትን ትሕሶታት ይርከቡ ኣብ ዓምዲ ፈንዋዓዳት ንገበናት ስርዓታት ኢትዮጵያ ኣብ ኤርትራ ዝድስስ ትሕዝቶ ጋዜጣ ሓዳስ ኤርትራ ኤርትራን ፕሮፋይል ወትሩ ረቡዕን ቀዳምነት ትዳሎ ጋዜጣ ውሽጢ ሃገር ናይ ቋንቋ እንግሊዝኛ እያ ዋና ኣሰናዳኢ ኣማኑኤል መስፈን ምክትል ኣሰናዳኢ ሲራክ ሃብተ ሚካኤል ሌኣውት ኣዝመራ ብርሃነ ቤተልሄም ታደሰ ሞናሊዛ የማነ ኣብ ዓምዲ ዴቨሎፕመንት ምምሕዳራዊ ኣከባቢ ተበልድያ ካብ ምስረታኣ 1995 ዝተረጋገፀ ምዕባለን ማሕበራዊ ስጥመትን ብፃዕሪ መቐይሮ ህወት ምምፃን ንውድሩ ቑሒታታ ተዳሲሱ ይጸንሐና ኣብ ዓምዲ ስፖትላይት ኣብ ኤርትራ ብሰላ መደብ ሃገራዊ ኣገልግሎት ኣብ ባይታ ዝተጋሃዱ ሓቅታት ብፀላቲ ኤርትራ ክነኣዱ ትፅቢት ዘይግበረሎም ድሕነትን ቀጻልነትን ዘውሓሱ ምዃኖም ዘርድእ ትሕዝቶ ሰፊሩሎ ኣብ መላእ ኤርትራ ዝዝውተር መሰለት ሓድነት ዝኾነ ያታዊ መግቢ ከዓት ድሕሪ ባይትኡ መኣዝኡን ተላልዩ ይጸንሐና ኣብ ዓምዲ ስፖትላይት ኣብ ኤርትራ ፀገማት ፌስቱላ ንምፍታሕ ዝተሰረተ ሕክምናዊ ኣገባብ ሓልክታት እቲ ፀገም ጥዕና ኣብ ምቅላልን ምፍታሕን ኣብ ግደ ይፃወት ከም ዘሎ ተዳሲሱ ኣብ ዓምዲ ኪዩንድኤ ናይ 6 ዓመት ስራሕ ግዚኡ ከም ኣምባሳደር ዝዛዘመ ኣምባሳደር ደቡብ ኣፍሪቃ ኣብ ኤርትራ ሙቡዜሊ ኩምሻ ኣብ ናይ ኤርትራ ፀንሐቱ ሓርበኛነትን ፅንዓትን ሕላገት ኤርትራውያን ምዃንን ከለሊ ምኽኣሉ ገሊጹ ሓፂር ዝኽሪ ህይወት ሓርበኛ ተገዳላይ ኪዳነ ተክለ ማርያም ኣብ ስነ ስርዓት ቀብሩ እተነበበ ብ14 ሰነ 1956 ካብኣቶ ተክለ ማርያም ገብረ ሚካኤልን ወይዘሮ ንግስቲ ተድላን ኣብ ኣኽሩር ዝተወልደ ሓርበኛ ተቐላሳይ ኪዳነ ተክለ ማርያም ግዜ ቁልዕነቱ ኣብ ዓድዩ ዓብዩ መባእታ ትምህርቱ ኣብ ቤት ትምህርቲ ኣኽሩር ተማሂሩ ብድሕርዚ ኣብ ኣብያተ ትምህርቲ ሰውያንን ቅዱስ ጳውሎስን ኣስመራ ማእከላይን ካልኣይን ደረጃ ትምህርቱ ተኸታቲሉ 12 ክፍሊ በፂሑ ብፀይ ኪዳነ ምስቲያ መፋረቕ 1970ታት ዝነበረ ፖለቲካዊ ኩነታት ከም ኩሎም ናይቲ መድረኽቲ መንእሰያት ኤርትራ ልዑል ሃገራዊ ስምዒት ስለ ዝሓደሮ ሃገር ካብ መግዛእቲ ሓራ ንምውፃእ ብ20 መጋቢት 1978 ናብ ሜዳ ቃልሲ ብምፅምባር ኣብ ውድብ ህዝባዊ ግንባር ተሰሊፉ

ቦእ ፖለቲካውን ወተሃደራውን ተዕሊም ድሕሪ ምቕሳም ከዓ ኣብ ተዋጋኢ ሰራዊት ብርጌድ 8 ቦጠሎን 3 ተመዲቦ ብፃይ ኪዳነ ንልዕሊ 1 ዓመት ኣብ ተዋጋኢ ሰራዊት ኣብ ዝፅንሓሉ ብደረጃ ተራን ተዋጋአን ምክትል መራሕ መስርዐን ኣብቲ ተሪድ ግጥማት እስትራቴጂያዊ ምዝላቕ ዓዲ ያዕቆብ ጎንፈሎም ሕዳይን ናቕፋን ተሳቲፉ 3 ግዜ መውጋእቲ ኣጋጢሞዎ ብድሕሪ እዚ ካብ ተዋጋኢ ሰራዊት ተፋንዩ ኣብ ጥቅም 1979 ናብ ክፍሊ ዜና ህዝባዊ ግንባር ጨንፈር ስእሊ ተቐይሩ ናይ ፎቶግራፍ ስልጠና ወሲዱ ሰኣላይ ኮይኑ ተመዲቡ ብግብራዊ ስራሕ ፅቡቕ ምልከት ሞያ ስእሊ ዘጥረየ ሓርበኛ ተጋዳላይ ኪዳነ ተክለ ማርያም ካብ 1979 ክሳብ ናፅነት 1991 ካብ ሞይኡ ከይተፈለየ ምስ ካልኦት ውፍያት መሳርሕቱ ኣባላት ክፍሊ ዜና ኣብ ደጀንን ድሕሪ መስመርን እናተንቀሳቐሰ ኣብ ውዑይን ዝሕሉን ኩነታት እናተሳተፈ ታሪክ ሓርነታዊ ቃልሲ ህዝቢ ኤርትራ ብስእሊ ንምስናድ ብሉፅን ነባርን ስራሕ ዝፈፀመ ብፃዩ ኣብ ሃገራዊ ባጤራና ኣብ 5 ናቕፋ ሰፊራ ዘላ ዳዕሮ ንኣብነት ናይ ወዲ ተኻሊ ስእሊ እያ ብፃይ ኪዳነ ኣብ ድሕሪ መስመር ፀላኢ ኣብ ዝንቀሳቐሰሉ ዝነበረ ኣብ ርእሲ ናይ ስእሊ ስርሑ ሪፖርተር ኮይኑ እውን ብዙሕ ፅሑፋት የበርክት ነይሩ ይርከቦ ኣብ ዓምዲ ቁጠባን ዋኒንን ፅልዋ ጆን ሜይናርድ ኬነስ ኣብ ዘመናዊ ስነ ቁጠባ ተዳሲሱ ይርከብ ብሪጣናዊ ክኢላ ስነ ቁጠባ ጆን ሜይናርድ ኬነስ ኣብ ዘመናዊ ቁጠባ ዝገደፎ ፅልዋ ዓብዩ ካብ 1980 ጀሚሩ ክሳብ 2008 ተግባራዊ ዝተገብረ ክልስተ ሓሳብ ሓድሽ ሊበራውነት ግጉይ ምዃኑ ክቐርፅ ድማ ፈቲኑ እዚ ክልስተ ሓሳብ መንግስቲ ኣብ ቁጠባ ዝኾነ ተራ ክህልዎ የብሉን ብዝብል መረዳእታ ንምትእታው መንግስቲ ኣብ ቁጠባ ዝኹንን እዩ እቲ ኣብ 2008 ዘጋጠመ ዓለማዊ ቁጠባዊ ቅልውላው ድማ ዕዳጋ ባዕሉ ንባዕሉ ይረጋግ እዩ ነቲ ሞይቱ ዝተባህለ ካይናንሳዊ ቁጠባ ኣብ ምብርባር እውን ዓብ ተራ ተፃዊቱ ጆን ሜይናርድ ኬነስ ኣብ 1946 እዩ ዓሪፉ ቁጠባዊ ክልሲ ሓሳባቱ ግና ድሕሪ ሞቱ እውን እንተኾነ ንዝሓለፉ 80 ዓመታት ፅልውኦም ከይሃሰሰ ይቕፅሉ ኣለዉ ኣብ ዓምዲ ሸባብ ንስ ዓምዲ ሓሳባት መንነታዊ ኩርዓት ኣብ መንእስያት መሰረት ኩለንትናዊ ዓወት ዝብል ዛዕባ ይፀንሐና መንነታዊ ኩርዓት መተካእታት ዘይብሉ ናይ ውሽጢ ሓይል እዩ ንሓደ መንእሰይ ኣብ ማእከል ዝኾነ ማዕበልን ዓውለማን ከይተናወፀ ደው ንክብል ዝኽእሎ መልሕቕ እዩ ኣብ ዘመነ ዓውለማ መንነታዊ ኩርዓት እቲ ዝፀንዐ መንፈሳዊ ዕርድ እዩ መሰረት ርእሰ ተኣማንነት ብምዃን ሓደ መንእሰይ ኣብ ዝኸዶ ከይዱ ኣነ መን እየ ዝብል ፍርሒ ኣይስምዖን እዚ ድማ ኣብ ትምህርቱ ኣብ ስርሑን ኣብ ማሕበራዊ ዝምድናታቱን ብርኡ ይንፀባረቕ ባህልኻን ልምድኻን ምኽባር ምልክት ድሕረት ዘይኮነስ ምልክት ስልጣነ እዩ ብባህሉ ዘይኮርዕ ወለዶ ብዝመፅእ ናይ ወፃኢ ፅልዋ ቐልጢፉ ይውሓጥ ታሪኹን መንነቱን ዝፀልእ ወለዶ ንመፃኢ ዘመሓላልፎ ሃብቲ የብሉን እዚ ድማ ናይ ሓደ ሕብረተሰብ ህላወ ኣብ ሓደጋ ዘውድቕ ናይ ጥፍኣት ምልክት እዩ ባህሊ ናይ ቀደም እዋኑ ዝሓለፈ ነገር ኣይኮነን ባህሊ ህያው ጥበብ እዩ ናይ ክብርታት መኽዘን እዩ ተባሂሉ እውን ይግለጽ እዩ ኣብ ባህልና ዘለዉ ከም ቅንዕና ምትሕግጋዝ ዓበይቲ ምኽባር ሓቅነት ዜናትካ ዘይምድላይ እምነትን ፅንዓትን ዝኣመሰሉ ክብርታት ኣብ ህንፀት መንእስያት ልዑል ተራ ኣለዎም ቋንቋናን ባህልናን ንኣሽሓት ዓመታት ዝተዋህለለ ጥበብ ዝሓዘ ምኽዘን ፍልጠትን ልቦናን እዩ ይርከቦ ሚኒስትሪ ትምህርቲ ምስ መሻርክቱ ሚኒስትሪ ዞባዊ ምምሕዳርን ቤት ፅሕፈት ፀጋታት ዓቕሚ ሰብ ዓድሃሎን ብምትሕባር ዝወደቦ ን3 መዓልቲ ዝቐፀለ ገምጋም ኣገልግሎት ቅድመ ትምህርቲ ኣካይዱ ነይሩ እቲ ገምጋም ካብ 23 ክሳብ 25 ሰነ 2026 እዩ ኣብ ኣዳራሽ ሃኮሰ ተኻይዱ ካብ ሚኒስትሪ ትምህርቲ ሚኒስትሪ ምክልኻል ሚኒስትሪ ዞባዊ ምምሕዳር ኣመሓደርትን ሓለፍቲ ዞባታትን ዝተወከሉ ኣስታት 130 ኣባላት ድማ ተሳቲፎም ኣብ ዓምዲ ልምዓት ምምዝማዝ ዕቁር ሕርሻዊ ፀጋታት ኣብ ትሕቲ ዝብል ኤርትራ ርኡይ ናይ ሕርሻ ዓቕሚ እትውንን ሃገር እያ ብመሰረት ገምገማት ሚኒስትሪ ሕርሻ እዚ ሃገር ብዝናብ ዝለምዕ ኣስታት 2.1 ሚልዮን ሄክታር መሬት ሕርሻ ትውነን ካብዚ ንመስኖ ዝምችእ ኣስታት 600,000 ሄክታር ይበፅሕ ኣብዚ እዋን እዚ ከዓ ኣስታት 500,000 ሄክታር ኣብ መዓላ ከም ዘሎ ኣብ ቀረባ እዋን ዝተረኽቡ ፀብፀባት ይሕብሩ ልዕሊ 93 ሚታዊት ናይዚ ዝተጠቕሰ ከባቢ ኣብ ትሕቲ ዝተመሓየሸ ዕቀባ ሓመድን ማይን ዝተገብረሉን ዝግበረሉ ዘሎን ምርኩስ ዝገበረን ጥፈታት ዝካየደሉ ክኸውን ከሎ ዝተረፈ ከዓ ብመስኖ ዝለምዐ እዩ ተወሳኺ ብዝያዳ ነዚ ንምስፋሕ ቀጻሊ ወፍሪ ምህዞን ምዕባለ ሰብኣዊ ርእሰ ማልን ዝሓትት ንመንእስያት ኤርትራ ለውጢ ከምፃኣሎም ዝኽእል መዳያት እዩ ሎሚ ወላ እኳ ከተማውነት በብቕሩብ እናወስኸ ይኸይድ እንተሎ ብገምጋም 2,000 ሕብረተሰብ ኤርትራ ኣብ ገጠራት እዩ ዝነብር
ሕርሻን መጓሰን ድማ ኣገደስቲ ምንጪ ኣታዊታቱን መነባብሩኡን ኮይኖም ይቕፅሉ ኣለዉ። እዚ ከምዚ ኢሉ እንከሎ ስፍሓት ሕርሻ ምዕባይ ምፍራይ ጥሪትን ምግፋፍ ዓሳን ንመነባብሮ ኣስታት 65 ክሳብ 70 ሚታዊት ካብ ህዝቢ ኤርትራ ከም ዝድግፍ ይእመን። ከምቲ ኣብ ብዙሕ ሃገራት ኣፍሪቃ ዝርአ እዚ ኣሃዚ ካብ ዓለማዊ ማእከላይ ደረጃ ኣዝዩ ልዕል እዩ። እዚ ድማ ነቲ ዓውዲ ኣብ ቁጠባውን ማሕበራውን ድሓን ሂወት ዘለዎ ህዝቢ ኣገዳሲ ይገብሮ። ወላ እኳ ፅላት ሕርሻ ኤርትራ ብታሪክ ትሕቲ ምሉእ ዓቕሙ ክሰርሕ እንተፀንሐ ቀጻሊ ወፍሪ መንግስትን ሚኒስትሪ ሕርሻን ንገስጋስ ኣፍራይነት ብዓይነትን ብዙሕን ምዕባይን ንምስፋሕን ሓጊዝ እዩ። እዚ ምስቲ ኣብ ፈለማሽሕን 990 ዝነበረ ክነጻጸር እንከሎ መጠን ድኽነትን ሕፅረት ውሕስነት ምግብን ብዓብዪ መልክዑ ከም ዝጎደለ ይእመን ተጠቂሱ። ኣብ ዓምዲ ምን ሁናዊ ሁናክ ተንቀሳቃሲ ቴሌፎን ካብ ሰብ ሰሪቑ ናይ ገዛእ ርእሱ ቅላዕ ስእሊ እናወሰደ ዝተረኽበ ህበይ ኣቓልቦ ማሕበራዊ ማዕከናት ዝሒቡ ቀኒዩ ኣብ መደበር ባቡር እናተፀወተ ካብ ቤተሰቡ ተፈልዩ ኣብ ካልእ ባቡር ተሰቕለ ህፃን ድሕሪ 35 ዓመታት ምስ ቤተሰቡ ተረኺቡ። ጓል 76 ቻይናዊት መምህር ኣብ መምህርን ምስትምሃርን ቋንቋ ቻይና ብዝፈጠረቶ ሓድሽ ኣገባብ ኣፍልጦን መተባብዒ ረኺባ። ክራይ ሓፍቲ ብዝብል ኣብ ማሕበራዊ ማዕክናት ቻይና ደቂ 30ታት ደቂ ኣንስትዮ ንመንእሰያት ደቂ ኣንስትዮ ናይ ህይወት ምኽሪ ዝልግሳሉ ማዕከን ህውውነት ከም ዝረኸበ ተገሊጹ። ሰለስተ ኣሕዋት ኣብ መዝገብ ክብረ ወሰን ጊነስ ናይ ዕድመ ክሰፍራ ምብቃዕን ተሓቢሩ። ኣብ ዓምዲ ያሉ እስራ ዝተፈላለዩ ስድራ ቤት ጠቀስቲ ሓበሬታታት ይጸንሑና። ኣብ ዓምዲ ጥዕና ብዛዕባ ጥንስን ጥዕናዊ ፀገማትን ዝድስስ ትሕዝቶ ይጸንሐና። ግዜ ጥንሲ ብሳምንታት እዩ ዝቁፀር፣ ኣስታት 40 ሳምንታት ይፀንሕ። ብልምዲ 9 ወርሒ ኢልና ንገልፆ እዩ። ዝፀገየት እንቋቑሖ ኣብ ማህፀን ክትምዕብል ካብ ዝጀመረትሉ ግዜ ጀሚሩ ክሳብ እቲ ቆልዓ ዝውለድ ዘሎ ንውሓት እዋን ግዜ ጥንሲ ተባሂሉ ይፅዋዕ። ኣብዚ ዝተጠቕሰ ግዜ ጥንሲ ኣብታ ነፍሰ ጾር ናይ ሆርሞን ምቅያር ስለ ዝፍጠር ዝተፈላለዩ ጥዕናዊ ፀገማት ከጋጥምዋ ይረአዩ። ገለ ካብኦም ምስ ኩነታት ጥንሲ ተኣሳሲሮም ዝመፁ ከም ንቡር ዝረኣዩ ክኾኑ ከለዉ፣ ገሊኦም ግና ንሂወት ዝፈታተኑ ብምዃኖም ህፁፅ ሕክምናዊ ሓገዝ ዘድልዮም እዮም። ጓል ኣንስተይቲ ጥንስቲ ምዃና ዘርኢ ምልክታት ካብ ናብን ደቂ ኣንስትዮ ዝፈላለዩ። ፅግያ ደው ምባል ኣብ ኩለን ደቂ ኣንስትዮ ዝረአ ምልክት እዩ። ኣብተን ቀዳሞት ሰለስተ ኣዋርሕ ካብ ድቃስ ኣብ ዝበራበራሉ ዕውሉ ንምባል ከተምልስ ምድላይ፣ ድኻም፣ ሸውሃት ምዕፃው ወዘተ የርእያ። ቃንዛ ጡብ ካብ ንቡር ወፃኢ ምፅላም ኣፍ ጡብ እቲ ካልእ ምልክታት ጥንስ እዩ። ጓል ኣንስተይቲ ነፍሰ ጾር ምዃናን ዘይምዃናን ምሉእ ብምሉእ ዝንፅር ሕክምናዊ መርመራ ብምክያድ ጥራይ ምዃኑ ግና ዘይምዝንጋዕ። ኣብ ትሕዝቶ ፅሑፍ ኩነታት ድቂ ጥንስን ጥዕናዊ ፀገማትን ፀቕጢ ደም፣ ሕማም ሽኮር፣ ምምራዝ ደም፣ ምብርዓን ጥንሲ፣ እኹል ቫይታሚን ዲን ፎሊክ ኣሲድን ምውሳድ፣ ንጥፍቲ ምዃን፣ ግቡእ ቆላሕታ ኣብ ኣደቃቕሳ፣ ዘይንውር ምልክታት ከየጋጥማ፣ ግቡእ ቆላሕታ ምግባር ምስ ኩነታት ጥንሲ ዝተኣሳሰሩ ብዝርዝር በሪሆም ንረኽቦም። ኣብ ዓምዲ ትንታነ ዜና ሳዕቤናት ክሊማዊ ለውጢ ኣብ ኤሮጳ ተዳሲሱ ኣሎ። ኤሮጳ ድሕሪቲ ኣብ 1976 ዘመዝግበቶ ታሪካዊ ምንባሩ ዝንገረሉ ልዑል መጠን ሙቐት ጥራሕ ልዕሊ 2 ዲግሪ ሴንቲግሬድ ዝበፅሕ ወሰኽ ሙቐት ኣመዝጊባላ። ብተወሳኺ ኣብ ዝሓለፈ ዓመት ኣብታ ሃገር ብርቱዕ ዋዒ ብዝሰዓቦ ባርዕ ምሮር ልዕሊ 400,000 ሄክታር መሬት ከም እተሃመኸዮም ጸብጻባት ዝጠቕሱ። እዚ ማለት ካብቶም ኣብ ዝሓለፈ 2 ዕቁራት ዝተመዝገቡ ተመሳሰልቲ ሓደጋታት እዚ ናይ ዓሚ ብልዕሊ 200,000 ይዓቢ። ሕጂ እውን እንተኾነ ኣብ ኤውሮጳ ተኸሲቱ ዘሎ ብርቱዕ ሙቐት ንምቕላስ ሓበራዊ ፃዕርታት እንተደኣ ዘይተኻይድሉ እቲ ሙቐት ብተዓፃፃፊ መጠን ክውስኽ ከም ዝኽእል እዩ ግምታት ዘሎ። ሃገራት ኤውሮጳ ሙሉእ ብምሉእ ናብ ተሓዳሲ ፀዓት ክሰጋግራን ካርቦን ምጥቃም ደው ከብላን ከዓ እቲ ቀዳማይ መፍትሒ ናይዚ ዝምዝገብ ዘሎን ብሕጂ እውን ብኣዝዩ ሓደገኛ ደረጃ ክምዝገብ ዝኽእልን መጠን ሙቐት ምዃኑ ክኢላታት የረድኡ። ኣብ ዓምዲ ቀለም ሕተት ፕሮጀክት ዓዲሃሎ ተወርዋሪ ልምዓት እዩ ብዝብል ኣርእስቲ ካልኣይ ክፋል ትሕዝቶ ይጸንሐና። ኢንጂነር ዳንኤል ግርማጽዮን ኣብ ዝሃቦ መግለጺ ፕሮጀክትታት ዓዲሃሎ ኣብ ከም ዝኣመሰለ ትንፋስ ዘይሂብ መደባት ቅልጡፍ ዝኾነ ፍታሕ ምግባርን ኣብ ምሃብን ንዓና ናይ መጀመርያ ተመክሮና ኣይኮነን። ኣብ ከም ዝኣመሰለ ኣብ ብዙሕ መድያት ደረጃታት ህንፃ ንሳተፍ ኢና። እዘን ኣህዶታት ፕሮጀክት ድማ ኣብ ከምዚ ዕማማት ክሳተፋ ዝቆማ ኣህዶታት እየን። ብዛዕባ ብድሆታት እንተኮይኑ ከዓ ኣብ ኩሉ ዝግበር ንጥፈታት ነናቱ ብድሆታት ከጋጥም ንቡር እዩ። ከም ዝኾነ ዘጋጥመና ብድሆ ክንሰግሮ ስለ ዘለና በቲይልካ በዚ ይብዳህ እዩ። እዚ ዘይከሓድ ንዓና ዘጋጥመና ብድሆታት ቀርብማ እዩ። እዚ ድማ ኣብ ህዝቢ ፀቕጢ ክፈጥር ግድነት እዩ። እዛ ኣህዶታት እዚ ብተመሳሳሊ ደረጃ ንዕኡ ዝበቅዕ ምድላዋት ብምግባር እዩ ገጢምዎ።
ስለዚ ብሓፈሻ እቲ ኣብዚ ዝነበረ ብድሆ ከም ዝኾነ ዘጋጥመና ንውርቡ ድሆ ኢና ሰጊርናዮ ሓሊፍና። እቲ ኣብዚ ዘሎ ኣሃድ እውን ብዕቱብ ስለ ዝተቓለሶ ብዙሕ ነቲ ዘጋጠመ ብድሆ ኣጉልሕካ ትዛረበሉ ይኮነን ልሙድ ስራሕና ስለ ዝኾነ ማለት እየ። ንዓና ሓድሽ ነገር ኣይኮነን። ኩሎም ኣካላት ነቲ ዘድልየና ነገራት ይዋስኡ ስለ ዝነበሩ እውን ከም ሓደ ዓብ ብልጫ ኢና ንወስዶ። ኣብዚ ኩሉ ኢድን ጓንትን ኮይኑ ነዚ መደብ ንምዕዋት እዩ ሰሪሑ። በቲ ዝመስለና ሃነፅቲ ሓሳባት እናተሓጋገዝና ኢና እንኸየድ። ከም ኩሉ መራሕን ሓላፍን ኮይኑ ብወኒ ስለ ዝሰርሕ ካብቲ ዓበይቲ ብልጫታትና ዓወታትናን እዩ። እዚ ከዓ ንቡር ተርእዮን ባህልን ናይ ፕሮጀክትታት ዓዲሃሎ እዩ። ሰማእታት ባሕሪ ቁንጫል ካብ ታሪክ ሓይሊ ባሕሪ ውድብ ኣብ ዘዘንቲ ፅሑፍ ካልእ ኣማራፂ ስለ ዘይነበረ ጀሪካን ንሬሳ ኪዳነ ገዲፉ ካልኦት ብፆቱ ንምድላይ ናብ ዕምቆት ባሕሪ ተነቂቱ ምድላይ ቀፀለ። ተኪየ ርእሶም ሙሉእ ብምሉእ ብኣፍ ልቡ ኣብ መሬት ብውሽጢ ባሕሪ ሰጢሙ ፀንሖ ብዘለዎ ሓይሊ ከንሳፍ ፈተነ። ናብቲ ቀረባ ኣኻውሕ ሒዝዎ ወፀ። ተኪአ እቲ ሌይለይ መሓውሩን ዓፅምቱን ተደረቂሙ ብስጋ ጥራይ ተታሒዙ ገጹ ተደምሲሱ ህይወቱ ሓሊፋ ፅንሓቶ። ሃብተ ሰሎሞን ቀቢፅ ተስፋ ልደት ግርማይን ተስፋ ዝግ መብራቱን ገና ሬሶኦም ኣይተረኽበን። ነዚኦም ንምርካብ ጀሪካን እንደገና ናብ ባሕሪ ተነቕተ። ኣእዳው ዘርጊሑ ሃሰስ ክብል ጀመረ። ኣብ ጥቓታ ኣብ ክልተ ተገሚዓ ጥሒላ መሬት መዓሞቕ ባሕሪ ሰጠመት ፈጣን ዓፅምቶምን ስጋኦምን ተረፋቲቱ ሓደ ካብ ሓደ ክትፈልዮም ዘፀግም ኮይኑ ረኸቦ። ጀሪካን ብድሕሪ እዚ ናብ መሰረት ተመልሰ። ነታ ተኸዲንዋ ዝነበረ ሓፀር ስረ ቀዲዱ ንቑስሉ ሸፍነሉ። ኣብ በሪኽ ኣካል ናይታ መርከብ ኮይኑ ኣእዳው ንላዕልን ታሕትን እናንቀሳቐሰ ዎ ያሴን ዎ ጸሊማይ እናበለ ጉረርኡ ክሳብ ዝነቅፅ ነቶም ኣብ ርሑቕ ርሕቀት ዝነበሩ ብፀቱ ክፅውዖን ፈተነ። ይኹን እምበር ሰማዕ እዝኒ ኣይረኸበን ጥራይ ዘይኮነ ድምፂ ፀውዒቱን ክበፅሖ ዝኽእል ርሕቀት ኣይነበረን። መበል ራብዓይ ክፋል ዛንታ ተመክሮ ሂወት ካብ ደብሪ ናብ ገድሊ ቀሪባኣላ። ኣብቲ እዋን ናይ ኣፅዋር ሕፅረታት ጥራይ ዘይኮነ እንተላይ ናይ ስንቂ ሕፅረትን ስእነትን ነይሩ እዩ። ምግቢ ከይበላዓካ መዓልትታት ምፅናሕ የጋጥም። ብሰንኪ ሕፅረታት ዝመፃካ መሻሪፍ ኣዝዩ ውሕድ እዩ። ዝቕርበልካ ምግቢ ከዓ መቕተለ ሓሰኻ እኳ ይከውንን ንኣፍጠልቆም እዩ። ብሰንኪ ኩናት ክትምገብ ግዜ ዝሰኣነሉ እዋን ነይሩ። ምግቢ እንርስዓሉ ግዜ እውን የጋጥመና ነይሩ። ስቂኢልካ ትዋጋእ። ኣብ ጎድንኻ ብፆትካ ክስውኡ እናረእኻ ናይ ምግቢ ሸውሃትካ ርግጥ ኢሉ እዩ ዝዕፀው። ጥሜት ፀኒሑ ዘረኻኽበልካ ይኹን እምበር ብመስዋእቲ ብፆትካ ግና መሊስካ ኢኻ ትሕርን። በቲ ሓደ ወገን ኣብ ጎንኻ ብፆትካ መውጋእቲ ኣጋጢሞም ክነሶም ደም ዘሕዛሕ እናበሉ ክዋግኡ ክትዕዘብን ከለኻ መሊስካ ትፀናዕ። ስለዚ ኣብ ውግእ ሰምሃር ጥሜትን ፅምእን ከም ሓደ ርእሱ ዝኽኣለ ግንባር ፀፂብካ ዝጥመት ዘራይ ናይ ደርጊ ኮይኑ ዝዓይ ነይሩ። ምክንያቱ ጥሜትን ፅምእን ጉልበት ሰብ ኣብ ምድኻም ጥራይ ዘይኮነ ኣብ ሂወት ሰብ ይመፀካ እዩ። ብሰንኪ ስእነት ማይ ፅምኣት ሰብነት ወይ ድርቀት ኣካላት ኣጋጢምዎም ዝስውኡ ብፆትና ተጋደልቲ ነይሮም እዮም ተጠቂሱ። ኣብ ዓምዲ ንቑሕ ደመና ትርጉምን ትርጉም ኣልቦነትን ምንዳይ ትርጉም ሂወት ኣብ ዕድመ ኩትትና ከም ዛዕባ ተዳሲሶም። ትርጉም ብፍላይ ትርጉም ሂወት ሕቶ ፅልዋን ደረት ቁፅፅርን የልዕል እዩ። ኣብ ቤትና ቤት ትምህርትና ቦታ ስራሕና ኣከባቢና ወዘተ ፅልዋም ዘይህልወና ትርጉም ሃላውነትና ክፈታተኑ ይኽእል። ኣብዘይ ንቆፃፀሮ ኩነታት እውን ትርጉምና ኣብ ምንዳይ ንሽገር ኢና። እዚ ከዓ ትርጉም ብዘሎና ናይ ተፃዋርነት ብቕዓት እውን ይፅሎ እዩ። ጽኑዕ ሰብ ወይ ሕብረተሰብ ንነገራት ክሳብ ብዕምቆት ዝርድኦምን ብድሆታት መፍትሒ ዝረኽበሎምን ናይ ምፅዓርን ምቕጻልን ብቕዓት ስለ ዘለዎ ትርጉም ኣብ ምርካብ ኣይሽገርን እዩ። ትርጉም ስለ ዝደለኻዮ ዝርከብ ርኽበት ኣይኮነን። ኣብ ሓደ ግዜን ፈተነን እውን ኣይርከብን። ብሂወት ክሳብ ዘሎና ትርጉም ሂወት ወይ ካልእ ኣብ ሂወት ዘጓንፈና ነገራት እናዕበና እንኸይድ ኩሉ ሰብ ድዩ ትርጉም ሂወት ክርድኦ ዘለዎ? እቲ ብዛዕባ ትርጉም ሂወት ዘይፈላሰፍ ፀገም ኣለዎ ማለት ድዩ? ኣብ ዓምዲ ሰምራ ጅህድ ምርግጋፅ ድሕነት መግቢ ካልኣይን ዛዛምን ክፋል ትሕዝቶ ይፀንሐና። ኣብ ዓምዲ ወቕፋ ፍንያ ምዝዛም ስልጠና ስእልያ መንደፈራ ተፀዋታይ ኩዕሶ ሜሲ ኣብ መውዓውዒ ሓዳሽ ፊልም ስፓይደርማን ምርኣዩ ናይ ስፖርት ኣፍቀርቲ ኣገሪሙ። ፍሉጥ ተዋሳኣይን ኣክቲቪስትን ዳኒ ግሎቨር ሕማም ኣልዛይመር ከም ዘማዕበለ ተፈሊጡ። ደራሴት ካሚል ኣልዓደድ ራብዓይ ተኸታታሊ ክፋል ኣብ ምስራሕ ከም ዝርከብ ገሊጻ። ኢጣልያዊ ዳይረክተር ፊልም ቲንቶ ብራስ ኣብ ፌስቲቫል ፊልም ቪነስ ናይ ክብሪ ስልማት ረኺቡ። ኣብ ዓምዲ ሸባብያት ገለ ካብ ብሂላት ገዳይም ተገደልቲ ፈለምቲ ሰውረ ኤርትራ ሰፊሮም ይፀንሑና።
بتوسخي أب عمدي شبابات حدش قوانقان مملخ زخلو فتونات ميلاتات تزرزيرو ميركبو.

ኣብ ዓምዲ ኩርናዕ ተምሃሮ ምህዞው ናይ ዘውትር መጓዓዝቲ ወዲ ሰብ እዞም ስዕቡ ንዓለም ቅርፂ ካብ ዘተሓዙ ምህዞታት ቀሪቦም ይፀንሑና ምህዞ ዕንግሊል ብሶላ ኮምፓስ መኪና ኮንክሪት ምህዞ ሓዊ ኣምፑል ቴሌቭዥን ኮምፒውተር ኢንተርነት ባጢራ ቴሌፎን ኣብ ዓምዲ ፍረ ፃዕሪ መልኣክ ቀቐለታ በዓል ድርብ ተመክሮ ሓረስታይ ተላልዩ ይርከብ ሓረስታይ መልኣክ ቀቐለታ እዩ ዝበሃል ኣብ ምርባሕ ከብቲ እናነጠፈ ንተረፍ ምህርቲ ከብቲ ብሓፈሻ ንቐልቀልን ሽንትን ከብቲ ድማ ብፍላይ መስሪሑ ናብ ተሓዳሲ ፀዓት ዝቐየረ ኣብነታዊ ማሓረስታይ እዩ ንሱ ኣባል ሃገራዊ ማሕበር ሓርበኛታት ስንኩላን ኩናት ኤርትራ ኮይኑ ኣብ ክረን ይቕመጥ ኣብዚ እዋን መስራሕን ተጠቃምን ባዮጋስ ኮይኑ ንካልኦት ኣብነት ኮይኑ ይርከብ ኣቶ መልኣከ ብኸመይን ስለምንታይን ነቲ ጥበብ ከም ዝተኸተሎ ብከምዚ የዘንቱ ፈለማ ናይ ደቐሉ ወይ ባርካ ከብቲ ገዚአ እነጥፍ ነይረ ብድሕሪኡ ኣብ 220 ናይ ፀባ ከብቲ ናብ ምፍራይ ሰጊረ ሓንቲ ብቕዕቲ ናይ ፀባ ከብቲ ድማ ገዚአ ቀፂለ እውን ካልአይቲ ወስቲኸላ ኣብ 222 ድማ ሳልሰይቲ ናይ ፀባ ከብቲ ዓዲገ በዚ ከዓ ሰለስተ ናይ ፀባ ከብቲ ብምውናን ነቲ ስራሕ ክዕብዮ ወስቲነ ኣብቲ ዝነብረሉ ከባቢ ናይ ፀባ ጠለብ ስለ ዝረከብኩ ከዓ ናብዚ ሕጂ ዘለኽዎ ደረጃ ክበፅሕ ክኢለ ይብል ምኽሪ ደላይት ጓል 28 ሉልያ ካብ ከረን ቀሪቡሎ ሕጂ መደወልየይ ምክንያት ድማ ኣብ ፊት ድኳንና ከም ዝናትና ዓይነት ድኳን ዘለዎም ስድራ ኣለዉ ምስቶም ስድራ ሰላምታ ዳ እምበር ካብኡ ዘይሓልፍ ሌላ ኣሉና ኣብ ድሕሪ ቀትሪ ዝሕሉ ግን ሓደ መንእስይ ኣሎ እዚ መንእሰይ ምስቶም ስድራ እንታይ ዝምድና ከም ዘለዎ ኣይፈለጥኒ ግን ኩሉ ግዜ ኣብታ ንሱ ዝሕልወላ እዋን ኣነ ፍሉይ ስምዒት ይስማዓኒ ፈትየ ዮዴ ወይ ንምንታይ ከምኡ ስምዒት ይስማዓኒ ኣይርዳእንን እዩ ኣነ ከም ገሌለ ናብቲ ድኳኖም ገፀይን ተጠሚተ ንሱ እውን ናባይ ገፁ ክጥምት ንጋጠም ተመሊሰ ይጥምተኒ ድዩ ዘሎስ ወይ ሓውሲ ስርቃ ኣቢለ ክጥምት ንከለኹ ድማ ከምኣ ንጋጠም ክሪኦ ንከለኹ ዝደልየኒ ይመስል ግን ከም ወዲ ኪንዮም ጥማት ዝሓልፍ ዝኾነ ዝረእኽዎ ነገር የለን እሞ እዚ ወዲ ይደልየኒ ድዩ ኣይደልየንን ሕቶ ኮይኑኒ ዝደልየንን ዘይደልየንን ብኸመይ ይፈልጥ ኣነ እንተዝደልዮ ኸ እንታይ ክገብር ዝብል ሕቶን ምስ ኣማኻሪ ዝተኸየደ ልቦና ሓዘል ዝርርብን ቀሪቡሎ ኣብ ዓምዲ ተርሙማ ፍቕሪ ዝሓዘለ መቕፃዕቲ ንልቦና ካልኣይን ዛዛምን ክፋል ናይ ፅባሕ ኢንጂነር ክኸውኔ ዶክተር ክኸውኔ ክኢላ ኮምፒተር ክኸውኔ ኣብ ዓምዲ ደቂ ኣንስትዮ እወታዊ ኣድልዎ ከም ኣምር ተዳሲሱ ይርከብ ኣብ ደቂ ኣንስትዮ ኣተኪሩ ዝንደፍ ፖሊሲታት እወታዊ ኣድልዎ ብቐዳምነት ነቲ ኣብ መንጎ ክልተ ፆታ ዘሎ ናይ ተሳታፍነት ጋግ ንምፅባብ ዝዓለመ እዩ ደቂ ኣንስትዮ ከም ኣካል ናይ ሓደ ሕብረተሰብ መጠን ኣብ ዝተፈላለዩ ፅላታት ዕድል ረኺበን ዓቕመን ከርእያሉ ዝኽእላ ባይታ ብምፍጣር እዩ በዚ ድማ ነቲ ብሰንኪ ዝተፈላለየ ባህላውን ማሕበራውን ምክንያታት ኣብ ትምህርትን ናይ ስራሕ ቦታታትን ንዝተፈጥረ ዘይተመጣጠነ ቁፅሪ ብምምዕራይ ኣብ መንጎ ክልቲኡ ፆታታት ዘሎ ናይ ቁፅሪ ጋግ ከምዝፀብብ ይገብር ብተወሳኺ ደቂ ኣንስትዮ ናይ ባዕለን ኣታዊታት ክህልወን ኣብ ስራሕ ክቁፀራ ናይ ውርሻን ምምሕዳር መሬትን መሰል ክህልወን ንግዳዊ ፍቓድ ናይ ምርካብ ቀዳምነታት ክውሃበን ዝብል ገለ ካብቲ ዕላማታት ናይዚ ፖሊሲ እዩ ኣብ ዓምዲ ሜን ሆናዊ ሆናክ ኣብ ውሽጢ ሓደ ዓመት 14 ሊትሮ ደም ካብ ኣካላታ ብምእላይ ሓኻይን ብሪጣንያ ንሓንቲ ሓደገኛ ሕማም ዘማዕበለት ጓል 71 ዓመት ሰበይቲ ከድሕኑ ምኽኣሎም ተገሊጹ ቀረብ ማይን ኤሌክትሪሲቲን ዘይብሉ ናይ ገማግም ባሕሪ ኣግዶ ቸሻየር ሰሜናዊ ዌልስ ብ200,000 ፓውንድ ንጨረታ ወሪዱ መንጫዕጫዕታ እትውንን ተዛማዲ ዛሕሊ ዘለዋ ከተማ ስዌስስ ካብ ሙቐት ክዕቀቡ ስልጠና መሳርሒ ሙዚቃ ብዝወስዱ በፃሕቲ ከም ዝዕለቕለቐት ተሓቢሩ ኣብ ዓምዲ ዝርዓ ወቕትሳድ ሓጀር ኣብ ጉዕዞ ልምዓትን ምዕባለን ምስ ሓላፊ ምምሕዳር ኣቶ ተስፋኣለም ዓንዶም ዝተኻየደ ቀለመጢቕ ሰፊሩሎ ኣብ ዓምዲ ውሓታል ጥፍል ካልኣይ ክፋል ፅውፅዋይ ሓደሰት ብሸክል ኣስቐር ስእላዊ ፅውፅዋይ ሜኪ ይፀንሑና ሓምሻይ ጉባኤ ጨንፈር ሃገራዊ ማሕበር ደቂ ኣንስትዮ ጅዳ ተኻይዱ ብተመሳሳሊ ማሕበርኩም ጅዳ ምስ ማእከል ጥዕና ዓይኒ ኣልሰቓፍ ስምምዕ ከቲሙ ኣብ ሙቐት ዝዘይደሉ ኣከባቢ ዝነብሩ ዘይ ኣብ ዓምዲ ስፖትላይት ኣብ ዝተኣሳሰረት ዓለም ኣገዳስነት ምዕቃብ ባህልን መንነትን ተዳሲሱ ንረኽቦ ኣብ ዓምዲ ካልቸር ኤንድ ኣርትስ ባህላዊ ፅባቐ ኤርትራ ቅዲ ሳዕስዒታትን ኣሰራቶምን ተዳሲሱ ይርከብ ኣብ ዓምዲ ኦፒንየን ስትራቴጂ ምትእሳር ንኣሽቱ ድጋታትን ዝሃርምዎ ዕላማታትን ተገሊጹሎ ዝኸበርኩም ተዓዘብትና ሰሙናዊ መደብ ዳህሳስ ሕትመት ኣብዚ ተዛዚማላ ሰላም ቅነ

0: ሰላም ዝኸበርኩም ተኸታተልቲ መደባት ስፖርት ሰሙናዊ ፍጻመታት ስፖርት ውሽጢ ሃገርን ወፃእን ሒዝናልኩም ቀሪብና ኣሉና ክሳብ ፍጻሚ መደብና ምሳና ክትፀንሑ ብክብሪ ዝዕድመኩም ኣሚር ዓልየ ሰናይ ምክትታል። ምምሕዳር ዞባ ማእከል ምስ ክፍሊ ባህልን ስፖርትን ናይቲ ዞባ ብምትሕባር ንኣርባዕተ ንኡሳን ዞባታት ናይ ብሽክለታ ሓገዝ ኣበርኪቱ።
1: ምምሕዳር ዞባ ማእከል ምስ ክፍሊ ባህልን ስፖርትን ዞባ ማእከል ብምትሕባር ንንኡሳን ዞባታት ሰረጀቓ በሪኽ ጋላ ነፍሒ ኣኽርያ 16 ብሽክለታ ዳኮርሶ ነፍሲ ወከፈን 4 ብሽክለታ ሙሉእ መቀያሪ ኣቑሑትን ሓጊዙ። ኣብቲ ብሓሙስ 2 ሓምለ ኣብ ቤት ፅሕፈት ፌደሬሽን ብሽክለታ ዞባ ማእከል ዝተኸየደ ናይ ምርኻብ ስነ ስርዓት እምበኣር ሓላፊ ምክትታል ፌደሬሽናትን ንኡሳን ዞባታትን ኣቶ ሳዕረ ዮሃንስ ኣብ ዘስምዑ ቓል ምምሕዳር ዞባ ንምትብባዕ ካብ ነዊሕ ዝሓሰቦ ዝነበረ ከም ምዃኑን ከም መቐፀልታ ናይ ዝሓለፈ ዓመታት ድማ ሎሚ ከመፈለሚ መበገስ ዝኾና ይወሃብኦም ከም ዘለዎ ሓቢሩ። ምምሕዳር ዞባ ማእከል ቅድሚ ሕጂ ንምትብባዕ ደቂ ኣንስትዮ ከምዚ ዓይነት ሓገዝ ኣብ ዝተፈላለየ ግዜ ንንኡሳን ምምሕዳራት ምትብባዕ ኣካይዱ ምንባሩ ይዝከር።
0: ሊግ ዞባ ማእከል ትማሊ ሰንበት ብክልተ ግጥማት ክቕፅል እንከሎ ናይ ደቂ ኣንስትዮን ናይ ካልኣይ ዲቪዥን ግጥማትን ድማ ብዓርብን ቀዳምን ቀፂሎም ተኸይዶም።
1: ሰዓት 2 ኣስመራ ቢራ ኣንጻር ደንደንን ገጺመን ደንደን ምስ ቀይሕ ባሕሪ ማዕረ 30 ነጥቢ ክስጉማ ዝቕንያ ደንደን ተዓዊታ ክትጸንሕ ጸወታ ናብ ረብሓ ንምቕያር እንተኣተወት ኣብ ዝሓለፈ ንቕይሕ ባሕሪ ማዕረ ዘውፀታ ኣስመራ ቢራ ንደንደን እውን ኣይነሓፈታን። ጸወታ ብክልቲኡ ወገን ጽቡቕ ተወዳዳርነትን ኩዕሶ ናብ ክልቲኡ ልዳት ካብ ምኻድ ኣይዕረፈትን። ጸወታ ባዶባዶ ድሕሪ ምቕጻሉ ኣብ መበል 82 ንደቕ ዮናታን ነጸርኣ ብየማናይ ማእዝን ቀሊዑ ናብ ልዳት ዝለኣኻ ኩዕሶ ፋኒል ኣስፋሃ ድማ ተቐቢሉ ብታሕቲ ቀሊዑ ናብ ሾቶ ምቕያር ጸወታ ብመሪሕነት ኣስመራ ቢራ ሓደ ባዶ ኮነ። ዝተረፈ ግዜ ደንደን ሸቶ ንምዝጋብ ኣብ ዝሃድንሉ ዝነበሩ እዋን ኣስመራ ቢራ ዝመፅዋ ኩዓሳሱ ብምውፃእ ንፀወታ ብመሪሕነታ ሓደ ባዶ ክዛዝሙ ክኢላ። ፀወታ ምስ ተወድአ ተፀወታይ ደንደን ሳምሶን ሚካኤል ኮነኢሉ እንተፀወታይ ኣንጻር ጋንቱ ብምህራሙ ብክልተ ብጫ ብቀይሕ ካር ክወፅእ ንከሎ ወዲ ጋንቱ ዴቨን ግብፃዊ ድማ ንዳኛ ብምፅራፉን ብምፍርሑን ብቀይሕ ብምዝጓጉ ኣብ ሜዳ ዘይተደልየ ምውጣት ተራእዩ። ብሉፅ ተፀወታይ ናይ ዝግጥም ዝተሰሜ ድማ ካብ ኣስመራ ቢራ ፋኒኤል ኣስፋሃ ኮይኑ። ቀፂለን ናብ ሜዳ ዝወረዳ ቀይሕ ባሕሪ ኣንጻር ኣዶሉስየን ቀይሕ ባሕሪ ማዕርያ ክትጓዓዝ ዝቐነየ ደንደን ስዕረታት ዓዚባ ኣትያ። ቀይሕ ባሕሪ ሞራል ረኺባ ንፀወታ ናብ ረብሓ ንምቕያር ኣትያ። ፀወታ ምስ ፈለመ ቀይሕ ባሕሪ ናብ ኣዶሉስ ተፀጊዓ ኣብ ተጥቅዓሎ ዝነበረት ግዜ ኣብ ሳልሳይ ደቂቕ ሳልሕ ስዑድ ብዘመዝገባ ሸቶ ሓደ ባዶ መሪሕነት ሒዛ። ኣዶሉስ ኩዓሳሱ ሒዛ ናብ ቀይሕ ባሕሪ ትፅጋዓ እንተነበረት ሸቶ ክሰልጣ ይከኣለን ቀይሕ ባሕሪ ንዕረፍቲ ሓደ ባዶ መሪሓ ውፅያ። ድሕሪ ዕረፍቲ ኣብ ዝቐፅለ ፀወታ ቀይሕ ባሕሪ ነቲ ሒዛቶ ዝነበረት መሪሕነት ብዓወት ምስ እትፍጽሞ ሻምፒዮንነታ እተውሕሰሉ ስለ ዝነበረ ነቲ መሪሕነት ዝነበረ ንክትዕቅቦ ከቢድ ስራሕ የድልያ ነበረ። ዝቐፀለ 45 ደቂ ካብ ፈተነ ሓሊፉ ሸቶ ክምዝገባ ይከኣለን ብከቢድ ወጥሪ ድማ ብመሪሕነት ቀይሕ ባሕሪ ሓደ ባሮ ተዛዚሙ። ቀይሕ ባሕሪ ብ33 ነጥቢ ብ22 ፀብለልታ ሸቶ ደንደን 30 ነጥቢ 10 ፀብለልታ ሸቶ ብምውህላል ደንደን ኣብ መዛዘሚ ንቀይሕ ባሕሪ እንተሰዕረ ፀብለልታ ሸቶ ስለ ተቐድማ ቀይሕ ባሕሪ ቅድሚ ሓደ ፀወታ ሻምፒዮንነታ ስለ ዘፍለጠት ኣብ ሜዳ ፅምብላ ካይዳ። ኣብ ዝግጥም ሳልሕ ስዑር ብሉ ተፃወታይ ናይ ዝግጥም ተፀዊዑ። ኣዶሉስ ብ27 ነጥቢ 11 ፀብለልታ ሸቶ ኣልተሕሪ ብ23 ነጥቢ 2 ፀብለልታ ሸቶ ኣስመራ ቢራ ብ22 ነጥቢ 2 ፀብለልታ ሸቶ ዝራእትን ጥሪትን 17 ነጥቢ 19 ዕዳ ሸቶ ኩባንያ ሰንበል 16 ነጥቢ 10 ዕዳ ሸቶ ኩባንያ ሰገን 15 ነጥቢ 3 ዕዳ ሸቶ ማይተመናይ 8 ነጥቢ ካብ ሳልሳይ ክሳብ ታሽ ኣይተርት ኣለዋ። ዝመፅእ ሰንበት መዛዘሚ ቀይሕ ባሕሪ ኣንጻር ደንደን ኣዶሉስ ኣንጻር ኣስመራ ቢራ ፀወታ ተሰሪዕልን ኣሎ። እዚ ፀወታ ኣዝዩ ኣተኩሮ ዝተዋህቦ እዩ። ቀይሕ ባሕሪ ሲዒራ ዋንጫ ንምውሳድ ደንደን ድማ ዓወ ዘዋፃ ኣዶሉስ ምስ እትዕወት ደንደን ምስ እትስዓር ኣዶሉስ ካልኣይ ደረጃ ክትሕዝ ስለ ትኽእል ኣስመራ ቢራ እውን ምስ ኣልተሕሪር ናይ ውፅኢት ፅልዋ ኣለወን። ስለዚ ሓያል ግጥም ይፅብየን ኣሎ። ሻምፒዮን ካልኣይ ዲቪዥን ደቂ ተባዕትዮ ኩዕሶ እግሪ ዞባ ማእከል 15 ክለባት ኣብ ክልተ ምድብ ኮይነን ከካይደው ዝወርሓ ውድድር ኣብ ክልተ ምድብ ቀዳሚትን ካልኣይትን ኮይነን ዝሓለፋ 4 ክለባት ትማሊ ቀዳም 6 ሓምለ ኣብ ስታድዮም ኣስመራ ንዋንጫ መንሓለፈት ኣብ ዝተኸየደ ኣኽርያ ኩባንያ ህንፃ ሳዋን ንዋንጫ በፂሐን። ፈለማ ደንደን ቢ ምስ ኩባንያ ህንፃ ሳዋን ተራኺበን ክልቲኤን 90 ደቂቕ ብዘይሸቶ ባዶ ባዶ ብምዛም ፌደሬሽን ዝሃበን ተወሳኺ 30 ደቂቕ ሸቶ ክሰልጠን ብዘይምኽኣሉ 120 ደቂቕ ብዘይሸ ዝሰቶ ባዶ ባዶ ስለ ዝተዛዘመ ፀወታ ናብ መፍለይ ፍፁም ቅላዕ ኣምሪሑ ኩባንያ ህንፃ ሳዋ ድማ 4-1 ፍፁም ቅላዕ ንደንደን ቢረቲዓ ንዋንጫ በፂሓ ብሉ ተፀዋታይ ናይ ዝግጥም ካብ ኩባንያ ህንፃ ሳዋ ሮቤል ሃብተ ማርያም ተፀዊዑ ቀፂለን ናብ ሜዳ ዝወረዳ ኣኽርያ ምስ ምምሕዳር ጎዳይፍየን ኣኽርያ ኣብ ሻምፒዮና ዘካየደቶ ብጀካ ሓንቲ ግዜ ማዕረከይተሰዕረት መሪሕነት ዝመፀትን ከምኡ ድማ ኣብ ዋንጫ ሰማእታት ንደንደን ቢስዒራ ዋንጫ ሰማእታት ዝለዓለት እያ ምምሕዳር ኣኽርያን ምምሕዳር ጎዳይፍን ኣብ መንጎኦን ሓያል ተወዳዳርነት ጣርእየን ኣኽርያ ሓደ ባዶ መሪሓ እንተወዓለት ኣብ 9 ሸቶ ብዝተመዝገባ ምስ ጎዳይፍ ሓደ ብሓደ ኮይነን ተወሳኺ 30 ብዝተዋህበን ፀወታ ሓደ ብሓደ ብምዛሙ ሓንቲአን ንምፍላይ ናብ ፍፁም ቅላዕ ኣምሪሐን ሓለውሉዳት ኣኽርያ 4 ኩዓሳስ ብምምካን ፀወታ ብዓወት ኣኽርያ 2 ባዶ ተዛዚሙ ኣብዛ ግጥም ሓላውሉዳት ኣኽርያ እሰይ ሃብቶም ብሉ ተፃዋታይ ናይ ዝግጥም ተፀዊዑ መዛዘሚ ፀወታ ቀዳም ደንደን ቢ ምስ ምምሕዳር ጎዳይፍ ደረጃ ኣኽርያ ምስ ኩባንያ ህንፃ ሳዋ ድማ ንዋንጫ ክገጥመየን ብዓርቢ 5 ሰነ ሊግ ደቂ ኣንስትዮ ኩዕሶ እግሪ ዞባ ማእከል ኣብ ስታድዮም ኣስመራ ብዝተሰርዐ ደንደን ንገጀረት ብምስዓር ቅድሚ ሓደ ፀወታ ሻምፒዮንነት ኣፍሊጣ ደንደን ኣንፃር ገጀረት ትገብሮ ግጥም ንሻምፒዮንነታ ወሳኒ ነይሩ ደንደን ፀወታ ናብ ረብሓ ንምቕያር ኣትያ ደንደን ቅድሚ ዕረፍቲ ድሕሪ ረፍትን ብዘመዝገበተን ሸቶ ፀወታ መሪሕነት ደንደን 4-1 ተዛዚሙ ደንደን ካብ ኢንሹራንስ ብ5 ነጥቢ ፀብለል ብምባል ቅድሚ ሓደ ፀወታ ሻምፒዮንነት ኣፍሊጣ ብልስ ተፃዋቲት ናይቲ መዓልቲ ዝተሰሜት ድማ ካብ ደንደን ዮርዳኖስ ካሕሳይ ኣብቲ ዕለቲ ውርድረን ዘካየደ ዕዳጋ 5 ምስ ምምሕዳር ዝሰንበልየን ክልቲአን ከይተሰነነፋ ንፀወተን ብዘይሸቶ ባዶ ባዶ ዛዚመንኦም ኣብዚ ግጥም ተፃዋቲት ዕዳጋ 5 ቅሳነት ዓንዶም ብልፅቲ ናይ ዝግጥም ተፀዊዓ ናይ 11 ፀወታ ደንደን 33 ነጥቢ ኢንሹራንስ 28 ኩባንያ ህንፃ ሰገን 22 ገጀረት ጎዳይፍ 8 ዕዳጋ 5 6 ምምሕዳር ሰንበል 4 ነጥቢ ሒዘን ካብ ቀዳማይ ክሳብ 7 ተርታ ሒዘን ይርከባ
0: ብፌደሬሽን ብሽክለታ ዞባ ማእከል ተወዲቡ ዝካየድ ናይ ሓደ መዓልቲ ውርድር ክራይተሪዩም ትማል ሰንበት ኣብ ከባቢ ሲኔማ ሮማ ተኻይዱ
2: ቅዳምቲ ዳዕኮርሶ ኣብ ከባቢ ሲኔማ ሮማ ብሰንበት 5 ሓምለ ውርድሮም ኣካይዶም ኣለዎም ኣብቲ ዕለት 42 ኪሎ ሜትር ንምሽፋን ኣንጊሆም ውርድሮም ዘካይዱ ቅዳምቲ ዩዝ ወይ ኮዘቴ ኣብ ዘካይዶ መሳጥ ውርድር ኣብ ቀዳመይቲ ናይ ማእከል ቅፅበታ ውድድር ቀዳማይ ኣይማኑኤል ጭዓይ ካብ ኤቢኤን ካልኣይ ናታን ሳሙኤል ሳልሳይ ነስራላሕ ኣብዱራዛ ክልቲኦም ካብ ደንደን ራብኣይ ዮናዳብ ሚካኤል ካብ ኤቢኤን ክዕወትን ከለዉ ኣብ ካልኣይቲ ቅፅበታ ውድድር ዝተዓወቱ ቀዳማይ እሰይ ወልዶ ሩፋኤል ካብ ትፅቢት ካልኣይ ናታን ሳሙኤል ሳልሳይ ነስራላሕ ኣብዱራዛ ክልቲኦም ካብ ደንደን ራብኣይ ተመስገን ሚካኤል ብውልቂ ተዓዊቶም እሰይ ተስፋ ዝጊ ደንደን ሲምሶን ክፍላይ ሄኖስ ተኪኤ ክልቲኦም ካብ ትፅቢት ሳይሞን ምርሓፅን ካብ ደንደን ኣብ ሳሴቲ ናይ ማእከል ቅፅበታ ውድድር ዝተዓወቱ ተቀዳደምቲ እዮም ብሁልል ነጥቢ ድማ ቀዳማይ እሰይ ተስፋ ዝጊ ካብ ደንደን ካልኣይ ናታን ሳሙኤል ካብ ደንደን ሳልሳይ ሲምሶን ክፍላይ ካብ ትፅቢት ዕውታት ክራይቶሪም 226 ናዩዝ ወይ ኮተቴ ኮይኖም
3: ሓይል ናተይ ኳ ኣብ ስፕሪንት እንዲ ስፕሪንት ዝሰርሓለ ወርሻዕ ስፕሪንተር እየ ነረ መራሕጅን ስፕሪንተር ኣሎ ወላ ሓዲምካ ናይ ምውዳእ ኣብቲ ማንካታት እውን ዓቕሚ ለኒ ክውድእ ክእል እየ ፈቲነ ነረ ከዓ ሓዲምና 3 ዙርያ ምስ ዘርና ኣልግቦምና ምስል ጎቡና ከዓ ስፕሪንት ፈቲነ ስዒራና ተለስቲን ክስዕረኒ ተስፋ ገራእቲ ነረ ኣብቲ ቀዳመይቲ ረኩን ኣብ ካልይቲ ከዓ ትራታ ውፅኢ ተወድጋ እንታይ ንሱ ስዒርዋ ሳሰይትካ ወዲቁ ሱ ካብ ኣነ ስዒራ ስ ምስ ወደቐ

0: ኣነ ፈቲነ ኣነ ሰረ ካልኣይ ዲቪዥን ሰጊረ እውን ከም ዘለኹ ዓወት ክቕፅሎ የደሊ ካብ ዘለኹ ካብፈትን ክወርዳ የደሊ በቃ ኩሉ ሻዕ ሲ ኣብቲ ስፕሪንትን የፀቅ ዘለኹ ኣነ ስፕሪንት ኩሉ ሻዕ ከምፅ ከዓ ተስኻ ፅዕር እየ
1: ቀፂሎም 61.1 ኪሎ ሜትር ሸፈኑ ጁኒየር ወይ ማእከሎ ተቀዳደምቲ ተመሳሳሊ ውድድር እዮም ኣካይዶም በዚ መሰረት ኣብ ቀዳሚይቲ ናይ ማእከል ቅፅበታዊ ውድድር ቀዳማዩ ኤል ሚካኤል ካብ ደንደን ካልኣይ ሮሚዮ ግብፃዊ ካብ ደቡብ ሳልሳይ እሰይ ኪዳነ ካብ ደንደን ራብኣይ ሴማ ፈወርቂ ካብ ኣስቤኮ ክኾኑ ከለዉ ኣብ ካልእቲ ኢንተርሚድት ዝተዓወቱ ድማ ቀዳማይ ናታን ሃብቲኣብ ካልኣይ መሓሪ ኣኽሊሉ ክልቲኦም ካብ ኤሪቴል ራብኣይ ሴማ ፈወርቂ ካብ ኣስቤኮ ዕውታት ኮይኖም ኣብ ሳልሰይቲ ናይ ማእከል ቮላታ ቀዳማይ ኣራን ፍጹም ካብ ኤሪቴል ካልኣይ እሰይ ክዳነ ሳልሳይ ዩኤል ሚካኤል ክልጥዮም ካብ ደንደን ክዕወትን ከለዉ ብሁሉል ነጥቢ ድማ ቀዳማይ ዩኤል ሚካኤል ካብ ደንደን ካልኣይ እሰይ ክዳነ ካብ ደንደን ሳልሳይ ድማ ኣራን ፍጹም ካብ ኤሪቴል ዕወታት ውድድር ክራይቶሪም 226 ናይ ማእከሎት ተቐዳደምቲ ኮይኖም
2: ፅቡቅ ምድላው ፅቡቅ ነይሩ ወላይ በቲ ኣሰልጠኝና ዝሃበና ፎርሜሽን ገለ ፅቡቅ ነይሩ ምድላው ተኮይኑ ፅፉፍ ዝነበር ምድላው እዩ ነሩ ኩሎም ኣብኣ ዝነበሩ ተደፈየ ሙለይ ሰሪዐ ሙለየ ኩሎም ወላይ በቲ ናይ መጀመርታ ዲዛስተር ዝሓዝኩ ነበርኩ ንዓይ ነቲ ካልይን ኣብ ፅቡቅ ከብ መወዳእታ ሪድዋት ገይሮም እ ካብኡ ዝተረፈወ ተዓወታት ወደ በዓል ነምፂና ኢና
1: ተቀዳደምቲ ደቂ ኣንስትዮ ኣብ ዘካየድኦ 61.1 ኪሎ ሜትር ውድድር ድማ ናድሮት ፀጋይ ካብ ደቡብ ሮምና ጉዑሽ ካብ ደንደን የድሜላ ስምኦን ካብ ደቡብ ሮዚና ብርሃነ ካብ ደንደን ኣብ ቀዳሚቲ 21.15 ኪሎ ሜትር ዝነበረት ኢንተርሚድየት ቅፅበታዊ ውድድር ክዕወታን ከለዋ ቀፂላ ኣብ መበል 42.3 ኪሎ ሜትር ኣብ ዝተካየደት ካልእቲ ቅፅበታዊ ውድድር ድማ ናድሮት ፀጋይ ሄርሜላ ስምኦን ሮምና ጉዑሽ ሮዚና ብርሃነ ተዓዊተን ናይ 5.321 ወሲለን ተመሳሳሊ ከም ናይ ቀዳሚቲ ቅፅበታዊ ውድድር መወዳእታ ቮላታ 61.1 ኪሎ ሜትር ኣብ ዘካየድኦ ሳልሴይቲ ካብ 8 ክሳብ 2 ንቀዳሞት 4 ተቀዳደምቲ እተውህብ ድማ ናድሮት ፀጋይ ካብ ደቡብ ሮምና ጉዑሽ ካብ ደንደን ሄርሜላ ስምኦን ካብ ደቡብ ሞናኒዛ ርኣያ ካብ ጀርመናዊት ክለብ ካንዮን ተዓዊተን ብሁሉል ነጥቢ ድማ ኣብ ናይ ማእከሎት ሄርሜላ ስምኦን ሮዚና ብርሃነ ኣኸቲላ ክትዕወትን ከላ
3: ፀወታ ብሓፈሻ ፅቡቅ ነይሩ ብናይ ጁኒየርን ኣብቲ ናይ ኤሊስ ከዓ ሳልሰይቲ ብኮይነ ምዕዋተይ ብጣዕሚ ሕጉስት እየ ኣብቲ ናተይ ፊል ስለ ዝሰራሕ ኩሉ ኢ ከዓ ዝዓወተ እዚ ከምፀ ክኢለ ዘለኹ ሳላይ ሚክኤልቱ ክኢ ኸዓ እቲ ናይ ጁኒየርን ናይ ኤልትን እኳ ብዘለናዮ ሓይሽ ማክንያቱስ ኣበይንና ንድሕር ተኮይና ኦሮማይ ኣብቲ ናይ ሻምፒዮን ስለ ንፃወተ ዘለና ብዙሕ ፍሉይነት የብሉን ኣብዚ ናይ ዞባ ማእኸል ፅቡቕ ኣሎ ማስ ብሓንሳብ ተኮናስ ፀገም ዘለዎ ኣይኮነን ብሓንሳብ ምዃና ከዓስ መሊሱ ንዓና የብርትዐና ነቲ ፀወታ ከዓስ ድሓኒ ብመጠኑስ ቁርስ መቕረት ክህልዎስ ብሓንሳብ ክንከውን ኣለና እቲ ሞናሊዛ በፂሓቶ ዘላ ደድሕሪኣ ንሕና ክንቅፅል ኣብዚ ሃገር ሓንቲ ፕሮፌሽናል ዘይኮነስ ብዙሓት ፕሮፌሽናላት ኢና ዘለና እቲ ዕድል ክንረኽቦ ጥራሕ እዩ ዘለና ማለት ናትኩም ሓገዝ ናይ ፌደሬሽን ናይ ሃገራዊ ፌደሬሽን ተረኪብናስ ሓንቲ ሞናሊዛ ኣይኮነትን ዘላ ኣብዚ ሃገር ብዙሓት ሞናሊዛ እየን ዘለዋ እቲ ዕድል ጥራሕ ይከፈተልና እምበር ንሕናስ ክንበፅሖ ኢና ድብል ሕልሚ ኣለና
1: ብሓፈሻ ድማ ናድሮት ፀጋይ ቀዳሚቲ ሄርሜላ ስምኦን ካልኤቲ ሩምና ጉዑሽ ድማ ሳልሴቲ ዕውታት ክራይቴሪየም 226 ናይ ደቂ ኣንስትዮ ኮይነን
4: ዝሓለፈ ዋርሕ ማለት እዩ ሓደጋ ሳይክል ኣጋጢምኒ ነይሩ ሕጂ ግን ናብ ንቡር ጥዕና ተመይሰ ኣብ ፅቡቅ ኮንዲሽን እውን ኣለኹ ማለት እዩ ቁሩብ ዋሕዲ ትሬን ነይርኒ ሕጂ ግን ጥዕየረ ፅዒሮ ልየ ነዚ ዓወት ከዓ ክረኽቦ ክኢለ ማለት እዩ ደቂ ጋንታይ ብጣዕሚ ካብ ልበይ ከመስግነን ዝደሊ ኩሉ ዓወት ማለት ናይ ጋንታ እዩ ጋንታይ ብግቡእ ሰሪሐናለይ እቲ ዝሃበና ስልቲ ናይ ሚካኤል ትኩ ማለት እዩ ኣሰልጣኝና ብግቡእ ኣተግቢርናዮ ነዚ ዓወት እውን ረኪብና ማለት እዩ ፎዘይ ቅድሚ ሕጂ ዘይረኽቦ ዝነበርኩ የ ኣብዚ ሕጂ እዋን እየ ረኪበዮ ኮርሶ ሲ ካብ ዓወት ሲ ብጣዕሚ ርሒቀ እየ ነረ ሕጂ ግን ኣብቲ ዝደልዮ በፂሐ ኣለኹ ነዞም ዲፎዘይ እቲ ዝግብኦም ኣይሃብክዎም እዩ ኣምላኽ ይሓግዘኒ ብሕጂ ክህቦም ማለት እዩ ዓስቦም ሲ በቃ እንዲዒ ኣነ ብቲፎዘ መግለፂ የብለይ ካብ ኩሉ ነገር በቃ ካብ ዝናእሰ ክሳብ ዝዓበየ ኩሉ ግዜ ኣብ ጎነ እዮም እቲ ህያባ ዝበልካዮ ከዓ ኒ በቃ እንዲዒ በዚሕኒ ናይ ብሓቂ ንዕኦም ተፃሞም ዝህበሉ መንገዲስ ኣምላኽ ይሓግዘኒ ብሕጂ ክህቦም ማለት እዩ
5: በቃ ምሻለቃ ምስ ረኣናያስ እዚኣ ክትዓቢ ደልዋ ተቀዳዳሚት እያ ስለምንታይ ዘይንድግፋ ማሕበር ኢና ብዛዕባ ማሕበርነት እቲ ናይ ስፖርት እዩ ኣብ ማሕበራዊ ስራሕና በበይንና ኢና ግን ኣብ ዘለናስ እቶም ደገፍትናታ ማለት እዩ ገሌና ስነ ጥበባውያን ኣለና ኣብ ጉጅለ ባህሊ ተጠርኒትና ንሰርሕ ገሊያ መደበር ሰሪሓ ገሊያ ማሕበራዊ ሂወታ ማቻላያ ትሰሪሓ ገሊያ ሚንዋለ ሰሪሓ ማራይ ማለተስ ናይዞም ቲፎዞ ናህና ማራይ ድገርመካ ነዛ ቆልዓ ክንድግፋ ደኽኣለና ምክንያትካ ብቕዓታ እዩ ብቕዓታ ክትመፅእ ዘለዋ

0: ፅባሕ ንጎ ረአያ
1: ኣብ መወዳእታ ውድድሮም ካብ ዘካየዱ ዓበይትን ትሕቲ 23 ዓመትን ተቀዳደምቲ ደቂ ተባዕትዮ 82.5 ኪሎ ሜትር ንብሽፋን ኣብ መስመር ተረኺቦም ቀዳማይ ንፍታልም ኤፍሬም ካብ ደንደን ካልኣይ ሮቤል ሃብተ ማርያም ካብ ደቡብ ሳልሳይ ናኦድ በረኸት ሰንበል ራብዓይ ስም ገብረ የሱስ ብውልቂ ኣብ ቀዳመይቲ መበል 21.16 ኪሎ ሜትር ዝነበረት ቅፅበታዊ ውድድር ናይ 5321 ኣመዝጊቦም ኣብ ካልኣይቲ መበል 55.6 ኪሎ ሜትር ቅፅበታዊ ውድድር ዝነበረት ድማ ቀዳማይ ኤፍሬም ዘረጋብር ደንደን ካልኣይ ናኦድ በረኸት ሰንበል ሳልሳይ ፋኑኤል ሓይለኣብ ብውልቂ ራብዓይ ዮሴፍ ኣለማስ ቤኮ ዕውታት ኮይኖም መወዳእታ ቮላታ ቀዳማይ ዮሴፍ ኣለማስ ቤኮ ካልኣይ ኤፍሬም ዘረጋብር ደንደን ሳልሳይ ንፍታሌም ኤፍሬም ደንደን ራብዓይ ሮቤል ሃብተ ማርያም ደቡብ ናይ 8.642 ኣመዝጊቦም ስለዚ ብውሉል ነጥቢ ዝተሸለሙ ተቀዳደምቲ ቀዳማይ ኤፍሬም ዘረጋብር ካልኣይ ንፍታሌም ኤፍሬም ሳልሳይ ዮሴፍ ኣለም ዕወታት ክራይቴሪዮም 226 ብምዃን ናይ ገንዘብ ሽልማቶም ካብ ኢድ ዝተፈላለዩ ሓለፍቲ ፈደረሽናት ሽልማቶም ተዓዲሎም
2: ፍሉይ ምድላው ትገበር ኮካ ይብለይን ምስ ቻምፒዮን ኤርትራ ዝነበርና ፀወታም ሰወዳና ሓፂር ኪሎ ሜትር ስለዝኾነ ብዙሕ ኣብ ዕረፍቲ ዓይነት ኢና ነርና ምስ ናይ ጋንታና እቲ ዝገበርለይ ኩሉ ከዓ ሳልየ ከዕወት ክኢለ ማለት ክራይቴሪዮም ናይ ስፕሪንተራት ኣነ ከዓ ከምቶም ፅሩያት ስፕሪንተራት ኣይኮንኩ ምዚ ሕጂ ግን ምዚ ሒዘየ ኣሎ ቁመና ክሰርሕ ኣለኒ ምስ ፅዕረ ስራሕ ኮ ሓኒ ኣምላኻ ግዜ እንተሓዊስዎ ከዓ ክዕወት ክኢለ ማለት እዩ ጋንታ ናይ ድብገስ ካብቶም ስታፈ ጀሜርካ ካብቶም ሓለፍቲ ኩሉ ክለብ ደንደን ክልስታ ቶም ኣሰልጠንቲ ብጣዕሚ ብዙሕ ሞራል ሕጋዝ እዮም ንገብሩና
3: ኣብ ከተማ ኣቆርደት ክካየድ ዝቐኒየ ሻምፒዮን ኩዕሶ ስኪዔት ዞባ ጋሽ ባርካ ተዛዚሙ
4: ኣብ ከተማ ኣቆርደት ክካየድ ዝቐኒየ ሻምፒዮን ኩዕሶ ስኪዔት ዞባ ጋሽ ባርካ ተዛዚሙ ኣብ ምምራእ ሓድሽ ሜዳ ኩዕሶ ስኪዔት ከተማ ቆርደት ዝፈለመ ሻምፒዮን ሊግ ኩዕሶ ስኪዔት ዞባ ጋሽ ባርካ ሓለፍቲ ኣፍቀድ ስፖርትን ዕዱማት ኣጋይሽን ኣብ ዝረኽብሉ ኣጋጣሚ ብልዑል ድምቀት ተዛዚሙ እቲ ኣብ መንጎ 6 ጋንታታ ደቂ ተባዕትዮን 6 ጋንታታ ናይ ደቂ ኣንስትዮን ኣሳቲፉ ክካየድ ዝቐነየ ውድድራት ብልዑል ዲሲፕሊን ናይ ተወዳዳርነት መንፈስን ብቕዓ ስፖርተኛታትን ዝግምገመሉ ኣጋጣሚ ብምባሩ ዝሓበሩ ኣካየድቲ እቲ መደብ ዝያዳ ድምቀት ከም ዝፈጠረሉ ሓቢሮም ተወዳደርቲ ደቂ ኣንስትዮ ኣብ ዘካየድዎ ውድድር ብጠቕላላ ጋንታ ንዞባ ባረንቱ ቀዳመይቲ ኮይና ተሸላሚት ዋንጫ ወርቂ መዳልያን 5,000 ናፋን ክትከውን ከላ ጋንታ ኣቁርደት ካልይቲ ተሸላሚት ብሩ መዳልያን 4,000 ናፋን ሳልሰይቲ ድማ ጋንታ ተሰነይ ተሸላሚት ናሓስ መዳልያን 3,000 ናፋን ኮይነን ውፅኢት ናይ ደቂ ተባዕትዮም ስንዕዘብ ኣብ ዘካየደ ውድዳት ብድምር ውፅኢት ጋንታ ተሰነይ ተሸላሚት ዋንጫ ወርቂ መዳልያን 5,000 ናፋን ክትከውን ካልይቲ ጋንታ ኣቁርደት ተሸላሚት ብሩ መዳልያን 4,000 ናፋን ሳሴቲ ድማ ጋንታ ባሮንቱ ተሸላሚት ናሓስ መዳልያን 3,000 ናፋን ብምዃን ንውድድረን ፈጺመን ካብ ደቂ ኣንስትዮ ብልስታ መዝጋቢ ሸቶ ያስሚን ኢብራሂም ካብ ጋንታ ቁርደት 58 ሸቶታት ከተመዝግብን ከላ ኣብ ናይ ደቂ ተባዕትዮ ድማ ኤስር ታረቀ ካብ ጋንታ ሃይኮታ ብሉፃ መዝጋቢ ማለት ብ92 ሸቶታት ብምዃን ተሸሊሞም ሉልያ ተኸለዝጊ ካብ ባሮንቱ ብልስቲ ተጻዋቲት ክትከውን ከላ ኣብ ናይ ደቂ ተባዕትዮ ድማ ረሺድ ያቆብ ካብ ጋንታ ተሰኒ ብሉስ ተጻዋታይ ተባሂሉ ሰን ካብ ጋንታ ሃይኮታ ኣብ ናይ ደቂ ተባዕትዮ ድማ ርዝቂ ዓብደላ ካብ ጋንታ ተሰነይ ዕውታት ኮይኖም ኣብ መወዳእታ ንዕውታት ብውልቅን ልዑል ኣበርክቶን ዝገበሩን ውልቀ ሰባትን ትካላትን ዝተዳለወ ናይ ምስጋና ወረቐት ገንዘባዊ ዋንጫን መዳልያን ሽልማት ካቢ ዝተፈላለዩ ሓለፍቲ ተዓዲሉ
3: ካብ 18 መያዝያ ክሳብ 5 ሓምለ ኣትሒዙ ክካየድ ዝወርሐ ወውዕ ሻምፒዮን ስፖርታዊ ንጥፈታት ንዞባ ሓጋዝ ብ5 ሓምለ መጋረጁ ዓፂዩ ኣብቲ ኣብ ከተማ ሓጋዝ ኣፍቀርቲ ስፖርት ሓለፍቲ ፌደሬሽናት ዞባ ዓንሰባ ወከልቲ ግንባር ሓለፍቲ ሚኒስትርታት ኣመሓደርቲ ከባቢታትን ስፖርታውያንን ዕድመ ዝተገብረሎም ኣጋይሽን ዝተረኽብሉ መዛዝም ስነ ስርዓት ነቲ ተዳኺሙ ዝፀንሐ ስፖርታዊ ንጥፈታት ኣብ ምብርባርን ፅምእ ስፖርታውያን ኣብ ምፍታሕን ብኡቢሉ ድማ ጥዕና መንእስያት ምውሓስን ዝዓለመ ምዃኑ ሓለፍትን ወደብትን ገሊፆም ሓላፊ ባህልን ስፖርትን ዞባ ሓጋዝ ኣቶ ዑስማን መሓመድ ስዒድ ንሪና ኣብ ዝሃቦ ሓበሬታ እቲ ቤት ፅሕፈት ባህልን ስፖርትን ዝተወደበ ስፖርታዊ ንጥፈ ታት ኩዕሶ እግርን ኩዕሶ መርበብን ብክልቲኡ ፆታ ዘጠቃለለ ምንባሩ እንተኾነ ጋንታ ሓሻይ ብሰንኪ መጓዓዝያን ረሓቂ ዓድን ክትሳተፍ ከም ዘይከኣለት ብምሕባር ነቲ ስፖርታዊ ንጥፈታት ኣብ ምሕያል ፀዓሩ ፌደሬሽናትን ኣመሓደርትን ኣፍቀርትን ብምምዝጋን ኣብ መጻኢ ብዝተወደበን ዝተፀንዐን ኣገባብ ክካየድ ምዃኑ ሓቢሩ ኣብ መንጎ ጋንታታት ኩዕሶ እግርን ኩዕሶ መርበብን ናይ ዝተኻየደ ውፅኢት ምስ ንዕዘብ ኣብ ኩዕሶ እግሪ ቀዳሚት ጋንታ ቢሻ ካልኣይቲ ጋንታ ሰበርቀጠ ሳሲት ድማ ጋንታ ባርካ ኮይነን ኣብ ኩዕሶ መርበብ ደቂ ተባዕትዮ ኣብ መንጎ 6 ጋንታታት ኣሸራ ሓሽፈራይ ቢሻ ሰላም ፖሊስ ኣዱሊስ ኣብ ዝተኸየደ ፀወታ ድማ ቀዳመይቲ ጋንታ ቢሻ ካልኣይቲ ኣሸራ ሳልሰይቲ ሰላም ብምዃን ክዕወታን ከለዋ ኣብ መንጎ ጋንታታት ኣዳል ሰረስር ሽንግርዋ ሓሬና ኣልኣንዋር ናይ ደቂ ኣንስትዮ ድማ ቀዳመይቲ ኣዳል ካልኣይቲ ሓሬና ሳሲቲ ድማ ጋንታ ሽንግርዋ ኮይነን

0: ሃገራዊ ፌደሬሽን ባይታ ቴኒስ ኤርትራ ምስ ማእከል ስልጠና ሃገራዊ ኣገልግሎት ብምትሕባር ኣብ ሳወ ከካይዶ ጸንሒ ስልጠናን ውድድርን ዛዚሙ እዚ ካብ ዕለት 23 ሰነ ጀሚሩ ክሳብ 1 ሓምለ ዝተካየደ ስልጠና ውድድርን 18 ደቂ ኣንስትዮ ዝርከቦም ን33 ህፃናት እዩ ተዋሂቡ። እቲ ስልጠና ካብ ሃገራዊ ፌደሬሽን ባይታ ቴኒስ ኣቶ ጎይቶም ሓድጉ ሚካኤል ዳዊት ከምኡ ድማ ዓወት ከሰተ ካብ ማእከል ስልጠና ሃገራዊ ኣገልግሎት እዩ ተዋሂቡ። በዚ መሰረት ኣብ ናይ ግራስሮትስ ማለት ባውንስ 13 ደቂ ኣንስትዮ ክሳተፋ ከለዋ 39 ውድድራት ድማ ኣካይደን። ኣብ ናይ ደቂ ተባዕትዮ ከዓ 7 ተወዳደርቲ 21 ፀወታታት ኣካይዶም። ኣብ ናይ ራውንድ ሮቢን ምስንምልከት 5 ደቂ ኣንስትዮ 10 ውድድራት ከካይዳ ኣብ ናይ ደቂ ተባዕትዮ ድማ 8 ተፃውቲ 15 ግጥማት ኣካይዶም። በዚ መሰረት ኣብ ዝተካየደ ውድድራት ዞም ስዕቡ ዕዉታት ኮይኖም ኣለዉ። ኣብ ናይ ባውንስ ናይ ደቂ ተባዕትዮ ቀዳማይ ኣሚር መሓመድ ኑር ካልኣይ በረኸት ዓወት ሳልሳይ ኤቨንተ ኬም ኣብ ናይ ደቂ ኣንስትዮ ቀዳሚቲ ዘቢብ ገብራይ ካልእቲ ቤትኤል ሳሙኤል ሳልሰይቲ ሃና ዓብዱ ኣብ ናይ ሚኒኮርት ደቂ ተባዕትዮ ቀዳማይ ኣድሓኖም ነጋሲ ካልኣይ ሙሴ ኣባዲ ሳልሳይ ሃና ዓብዱ ኣብ ናይ ደቂ ኣንስትዮ ቀዳሚቲ ዶልሺ ግደ ካልእቲ ስኒት ግደ ሳልሰይቲ ዲያና ሳሙኤል ቦምዃን ተዓዊቶም። ኣብ ዕለት መዛዘሚ ናይቲ ስልጠና ውድድርን ኣዛዝ ማእከል ስልጠና ሃገራዊ ኣገልግሎት ኮሎኔል ደበሳይ ግደን ፕረዚደንት ሃገራዊ ፌደሬሽን ባይታ ቴኒስ ኤርትራ ኣቶ ዮሃንስ ተስፋይን ካልኦት ኣዘዝትን ሓለፍትን ኣብዝ ትረኽብሉ ንዕውታት ተፃወትን ናይ መዳልያን ዋንጫን ከምኡ ድማ ሰርቲፊኬት ሽልማት ዓዲሎም።
1: ኣብ መንጎ ንኡሳን ዞባታት ክካየድ ፀንሐ ግጥማት ኩዕሶ እግሪ ሊግ ዞባ ደቡብ ብዓወት ጋንታ መንድፈራ ተዛዚሙ።
0: ኣብ መንጎ ንኡ ዞባታት ክካየድ ፀንሐ ግጥማት ኩዕሶ እግሪ ሊግ ዞባ ደቡብ ብዓወት ጋንታ መንደፈራ ተዛዚሙ። እቲ ብፌደሬሽን ኩዕሶ እግሪ ዞባ ደቡብ ተወዲቡ ካብ መፋርቅ ወርሒ መያዝያ ጀሚሩ ክካየድ ዝወርሐ ግጥማት ብብቕዓት ኣብ ላዕለዋይ መሳሊ ዝተሰርዓ ጋንታታት መንደፈራ ዓዲ ቀይሕ፣ ሰንዓፈ፣ ድባርዋ፣ ዓረዛ፣ ደቀ ምሓረ ዝተካየደ ኮይኑ ነፍሲ ወከፍን ኣብ ሜደንን ካብ ሜደን ወፃእን ብዘካየዱ ግጥማት ብዝተረኽበ ውፅኢት ጋንታ መንደፈራ ዕውቲ ክትከውን በቂዓ። ኣብ ከተማ መንደፈራ ብዝተካየደ መዛዝም ግጥም ብነጥቢ ካብ ቀዳመ ክሳብ ሳልሳይ ተሰሪዐን ዝነበራ ጋንታታት ድባርዋ፣ ሰንዓፈ፣ መንደፈራ ተቐራራቢ ነጥበ ዋህሊለን ብምባረን እቲ ኣብ መንጎ መንደፈራን ሰንዓፈን ዝተካየደ ናይ መወዳእታ ግጥም ንደረጀን ወሳኒ እዩ ነይሩ። ፀወታ ምስ ፈለመ ኣብ ሜዳኣን ኣብ ቅድሚ ደገፍታን ትፃወት ዝነበረት ጋንታ መንደፈራ ብነዊሕ ምቅባል ንልዳ ሰንዓፈ ፀወጠ ክትፈጥር ጀሚራ ኣብ 5ሸይቲ ደቂቕ ድማ ሰሊጥዋ ብመገዲ ናትናኤል ብርሃነ ቀዳሚ ሸቶ ኣመዝጊባ። ፆታ ናህሩ ኬንከ ኣብ ዝቐፀለሉ ሕጂ እውን ጋንታ መንደፈራ ደጊማ ካልእቲ ሸቶ መበል 12 ደቂቕ ካብ ተፃወታያ ሳሙኤል ሳምሶም ረኸበት። ንመጥቃዕታት ጋንታ መንደፈራ ከምኩኑ ኣብ ፅዑቕ ናይ ምክልኻል ስራሕ ተፀሚዶም ዝነበሩ ተፃወቲ ሰንዓፈ ሕጂ እውን ኣብ መበል 27 ደቂቕ ኣብ ክልል ህዳቶም ብዝፈፀሞ ጌጋ ኣብ መበል 27 ደቂቕ ፍፁም ቅላዕ ንጋንታ መንደፈራ ተዋህበ። ናትናኤል ብርሃኒ ድማ ንዑ ካልእቲ ንጋንቱ ሳልሰይ ሸቶ ብምዝጋብ ንዕረፍቲ ብመሪሕነት ጋንታ መንደፈራ 3 ባዶ ተዛዘመ። ኣብ ካልይ ኣብረ ፀወታ ተመሓይሾም ዝመፁ ጋንታ ሰንዓፈ ኣብ ሜዳ መራኽ ምንቅስቓስ ከርእዩ ድሕር ምውዓል ኣብ መበል 66 ደቂቕ ናብ ፀወታ ትመልሶም ሸቶ ካብ ሙሉእ ጎይቶም ረኸቡ። ፀወታ ብዓብላልነት ሰንዓፈ እንዳቐፅለ ኣብ ማእከላይ መስመር ተሰሊፉ ዝፃወት ሙሉጌታ ግደይ ናይ ጋንታ መንደፈራ ብዝፈፀሞ ዘይእሩም ተግባራት ብማእከላይ ዳኛ ብቐይሕ ካርድ ካብ ሜዳ ተባሪሩ። ተፃወቲ ጋንታ ሰንዓፈ ንዝተፈጥረ ክፍተት መዝሚዞም ተጠቀስ ፈተነታት እኳ እንተካይዱ ክሰልጦም ግን ኣይከኣለን ፀወታ ድማ ብዓወት ጋንታ መንደፈራ 3-1 ተዛዚሞ። ኣብቲ ግጥም ብክልተ ሸቶታት ንመንደፈራ ናብ ዓወት ዘብቅዓ ናትናኤል ብርሃኑ ድማ ብልሰ ፃታይ ተባሂሉ። ብሓፈሹ ኣብ 60 ግጥማት ኣብ ክልተ እብረ ዝተሰላሰሉ ሊግ ዞባ ደቡብ 76 ሸቶታት ክምዝገበ ከሎ 109 ብጫ ካርድ፣ 7 ቀሕ ካርድታት ድማ ተራእዩ። ኣብ መወዳእታ ዝተረኽበ ውፅኢት ምስንምልከት ጋንታ መንደፈራ ብ19 ነጥቢ ቀዳሚቲ ብምዃን 25,000 ናቕፋን ወርቂ መዳልያን ዋንጫን ክሽለም ከላ ካልእቲ ድባርዋ ብ17 ነጥቢ 20,000 ናቕፋን ብሩ መዳልያን፣ ሰንዓፈ ድማ ብ14 ነጥቢ ሳልሳይ ደረጃ ብመሓዛ 15,000 ናቕፋን ናሓስ መዳልያን ረኺባ። ንብሉፅ ኣመዝጋቢ ዝውሃብ ሽልማት ድማ ናትናኤል ብርሃነ ካብ ጋንታ መንደፈራ፣ መሓረ ዳዊት ካብ ጋንታ ዓረዛ ክልቲኦም በብ6 ሸቶታት ብሉፃት ኣመዝገብቲ ብምዃን ወርቃውያን ጫማታት ክሽለሙ፣ ተመስገን መብራቱ ካብ ጋንታ ድባርዋ ብሉፅ ሓላው ልዳት ብምዃን ወርቃዊት ጓንቲ፣ ከምኡውን ኣሰልጣን ጋንታ መንደፈረ ዓብዱሰላም ዓብዱልከሪም ብሉፅ ኣሰልጣን ብምዃን ወርቃዊት ኩዕሶ ተሸሊሞም። ብዘይካዚ ጋንታ ዓዲ ቀይሕ ብዘረኣየቶ እሩም ስነ ምግባር ናይ ጠባይ ዋንጫን 2,000 ናቕፋን ተሸሊማ። ዑታት ጋንታታትን ተፃወትን ዝተዳለሎም ሽልማት ካብ ኢዳ ማሕዳር ዞባ ደቡብ ኣቶ ሃብታብ ተስፋፄን ምክትል ፕረዚደንት ሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራ ኣቶ ተኽላይ ሚካኤል ብርሃነን ኣብ ማሕዳር ንኡ ዞባ መንደፈራ ኣቶ ህዝቅያስ ውበትን ተቐቢሎም።
1: ኣብ ክልተ ደረጃታት ተመቂሉ ካብ 1 ሓምለ ክሳብ 5 ሓምለ ኣብ ከተማ መንደፈራ ክካየድ ዝቐነየ ሻምፒዮን ኩዕሶ

0: ምርባብ ደቂ ኣንስትዮ ዞባ ደቡብ ብዓወት ዓዲ ኳላን ማይ ዓይንን ተዛዚሙ እቲ ብፌደሬሽን ኩዕሶ መርበብ ዞባ ደቡብ ተወዲቡ ኣብ መንጎ ቀዳማይን ካልኣይን ዲቪዥናት ዝተሰርዐ ውርድራት ኣብ ቀዳማይ ዲቪዥን ዝተሰርዓ ጋንታታት ጾሮና ዓረዛ ዓዲ ኳላ ደቀ ምሓረም ድባርዋን መንደፈራን ኣብ ካልኣይ ዲቪዥን ዝተመደባ ጋንታታት ድማ ሰንዓፈ ማይ ምነ ማይ ዓይኒ እምነ ሓይሊ ዓዲ ቀይሕን ሰገነትን ነይረን መሰረት ኣብ ናሓድሕደን ዘካየዶ ፀወታ ንፍጻመ ዝበጽሓ ናይ ካልኣይ ዲቪዥን ጋንታታት ማይ ዓይንን እምነ ሓይልን ክኾናን ከለዋ ጋንታታት ዓዲ ኳላን መንደፈራን ድማ ኣብ ቀዳማይ ዲቪዥን ብምዃን ግጥማተን ኣካይደን ፈለማ ንሜዳ ዝወረዳ ጋንታታት ናይ ካልኣይ ዲቪዥን ማይ ዓይኒን እምኒ ሓይሊ ሰለስተ ብሓደ ክትረትዓን ከላ ዕውቲ ሻምፒዮን ካልኣይ ዲቪዥን ኩዕሶ መርበብ ዞባ ደቡብ ድማ ክትከውን በቂዓ ድሕሩ ኣብ ዝተኻየደ ኣብ ቅርቲ ስፖርት ልዑል ትፅቢት ዝገበርሉ ግጥም ቀዳማይ ዲቪዥን ጋንታ መንደፈራን ዓዲ ኳላን ዘካየዶ ግጥም እዩ እዘን ክልተ ጋንታታት ሰሙን ሙሉእ ኣብ ዝተኻየደ ግጥማት ንመዋድርተን ማራኺ ብዝኾነ ብቕዓት ዝሰዕራ ብምንባረን ንትፅቢት ተዓዘብቲ ዝያዳ ዘንጥልጥል ነይሩ ክበሃል ይከኣል ክልትየን ጋንታታት ብሞራል ደገፍተን እናተተባብዓ ተወዳዳሪ ዝኾነ ብቕዓት የን ኣንጸባሪቐን ኣብ መወዳእታ ድማ ጋንታ ዓዲ ኳላ ንመጋጥምታ መንደፈራ ሰለስተ ብሓደ ብዝኾነ ውፅኢት ረቲዓታ በዝረኽበቶ ውፅኢት ድማ ዓዲ ኳላ ሻምፒዮን ኩዕሶ መርበብ ቀዳማይ ዲቪዥን ዞባ ደቡብ ብምዃን ተዓዊታ ብሓፈሻ ዝረኽበ ውፅኢት ድማ እዚ ስዕብ ይመስል ኣብ ካልኣይ ዲቪዥን ማይ ዓይኒ ሻምፒዮን ብምዃን ተሸላሚት ወርቂ መዳልያ ዋንጫን 8,000 ናቕፋን ክትከውንን ከላ ካልአይቲ ሰገነይቲ ብሩር መዳልያን 6,000 ናቕፋ እምኒ ሓይሊ ድማ ሳልሰይቲ ብምውፃእ 4,000 ናቕፋን ንሓስ መዳልያን ተሸሊማ ናይ ማይ ዓይኒ ተፃዋቲት ፌበን ካሕሳይ ብዘንፀባርቆቶ ብቕዓት ብልእስቲ ተፃዋቲት ተባሂላ ንሽልማት በቂዓ ካብ ቀዳማይ ዲቪዥን ዓዲ ኳላ ዕውት ብምዃን ተሸላሚት ወርቂ መዳልያ ዓባይ ዋንጫን 10,000 ናቕፋን ክትከውንን ከላ መንደፈራ ካልኦይቲ ብምዃን 8,000 ብሩር መዳልያን ዓረዛ ድማ ሳሳይ ደረጃ ብምሓዝ 6,000 ናቕፋን ንሓስ መዳልያን ተሸሊመን ናይ መንደፈራ ፍትሕ ዝረኸበ ውፅኢት መሰረት ጋንታታት ማይ ዓይንን ሰገነይትን ናብ ቀዳማይ ዲቪዥን ክዲባን ከለዋ ኣብ ቀዳማይ ዲቪዥን ተደሊለን ዝነበራ ጋንታታት ድባርዋን ፀሮናን ድማ ብዘመዝገበኦ ትሑት ውፅኢት ናብ ካልኣይ ዲቪዥን ከም ዝወረዳ ተፈሊጹ ኣብ መወዳእታ ዕውታት ጋንታታት ተፃወትን ዝረለወሎም ሽልማት ካብ ኢድ ዝተፈላለዩ ዕዱማት ኣጋይ ሽልማቶም ተቐቢሎም
1: ኣብ ኑ ዞባ እምኒ ሓይሊ ክካየድ ዝቐነየ ውድዳት ሻምፒዮን ኩዕሶ እግርን መርበብን ብ29 ሰነ ተዛዚሙ በዚ መሰረት ኣብ ኩዕሶ መርበብ ኤክላስ ንዛራ 3-2 ኣብ ናይ ደቂ ኣንስትዮ ድማ ኤክላስ ንዛራ 3-2 ኣብ ናይ ደቂ ተባዕትዮ ክደብዑር ንስምረት 3-3 ኣብ ናይ ደቂ ኣንስትዮ ክደብዑር ንስምረት 3-1 ንዋንጫ ደቂ ተባዕትዮ ጋንታ ዛራ ንክደብዑር 3-2 ክደብዑር ኣብ ናይ ደቂ ኣንስትዮ ድማ ዛራ ንክደብዑር 2-2 ኣብ ኩዕሶ እግሪ ደቂ ተባዕትዮ ዛራ ንኣድከመ ምልጋ 6-2 ኣብ ናይ ደቂ ኣንስትዮ ድማ ኣድከመ ምልጋ ንዛራ 3-2 ኣብ ናይ ደቂ ተባዕትዮ ጋንታ ክደብዑር ምስ ሰላም 3-1 ክትፈላለም ናይ ደቂ ኣንስትዮ ድማ ጋንታ ዓዲ ሓንሶ ምስ ክደብዑር ተፃዊታ 3-2 ተዓዊታ ንዋንጫ ደቂ ተባዕትዮ ጋንታ ክደብዑር ንዛራ 3-1 ክስዕር ኣብ ናይ ደቂ ኣንስትዮ ድማ ክደብዑር ንኣድከመ ምልጋ 2-2 ተዓዊታትላ ጎብለል ናይ ዝውድዳት ክደብዑር ብክልቲ ፆታ ናይ 2026 ኮይና ብምዕዋታ ምልዑጥቂ ክትሽለም ንካልኣይን ሳልሳይን ድማ ኩዓሳሱ ተሸሊሞ
0: ኣብ ከተማ ዓዲ ቀይሕ ብተኸታታሊ ሰንበት ዝካየድ ዘሎ ውርድራት ቅድም ብሽክለታ ንራብዓይ ሰሙን ቀፂሉ ተኻይዱ
1: ኣብ ከተማ ዓዲ ቀይሕ ዝካየድ ዘሎ ውድዳት ብሽክለታ ዝሓለፈ ሰንበት ንራብዓይ ግዜኡ ቀፂሉ ውዒሉ ኣብ ከተማ ዓዲ ቀይሕ ኣብ መንጎ 4 ምምሕዳራት ከባቢ ማለት ሃዳሙ ሓይነባ ዑናብርሑ ሽምለን ካብ ኑ ዞባ ሰንዓፈ ዝመፁ ተፃወቱ ድማ ብውልቂ ዝካየድ ዘሎ ውድዳት ቅድም ብሽክለታ ብሰንበት 7 ሓምለ ንራብዓይ ግዜኡ ቀፂሉ ውዒሉ እዚ ኣብ መንጎ ንኣሽን ማእከሎትን ከምኡ ድማ ዓበይቲ ናይ ደቂ ኣንስትዮን ተኸፋፊሉ ዝካየድ ዘሎ ውድዳት ኣብ ሰንበት ዝነበረ ቅድም ምስ ንዕዘብ ኣብ ንኣሹ ቀዳማይ ነቢ ኣማን ካብ ምምሕዳር ዑናቡር ካልኣዮ ስያስ ዓጎሶም ካብ ምምሕዳር ዑናቡር ሳልሳይ ሚሕሩ ሚካኤል ካብ ሕሽምለ ራብዓይ ልኡላውነት ተኪአ ካብ ሓይነባ ሓምሻ ኤርምያስ በረኸት ካብ ዑናቡር ሻርሻይ ሚልዮን ሙሉእ ካብ ሓይነባ ናይ ማእከሎቲ ቀዳማይ ናኦዳ ተኽልቲ ዑናቡር ካልኣይ መርሃዊ ኣባዲ ሓይነባ ሳልሳይ መርሃዊ ክብሪ ዑናቡር ራብዓይ ፊልሞን ፍሬዘር ሰንዓፈ ኣብ ናይ ደቂ ኣንስትዮ ድማ ቀዳሚቲ ዘቢብ ተስፋ ጋብር ሕሽምለ ካልእቲ ማዕድን ሙሉጌታ ሰንዓፈ ሳልሴይቲ ኤልዳና ክብሮም ሓይነባ ኣብ ዓበይቲ ኣብ ናይ ግዜ ፀወታ ዝተሰርዐት ናይ ቅፅታ ውድድር ቀዳማ ዮሴፍ ለገሰ ሃዳሙ ካልኣይ መትከል ሰሎሞን ሕሽምለ ሳልሳይ ጀምዕ እስማዒል ሰንዓፈ ኣብ መወዳእታ ናይ ዓበይቲ ቀዳማ ዮሴፍ ለገሰ ሃዳሙ ካልኣይ መትከል ሰሎሞን ሕሽምለ ሳልሳይ ናኦድሃብተ ገብርኤል ሓነባ ራብዓይ ዮናታን ኣማኑኤል ጉፍላ ብውልቂ ሓምሻይ ኣምሓዳር ኣብርሃ ሰንዓፈ ሸርሻይ ጅምዕ እስማዒል ካብ ሰንዓፈ ኮይኖም ተዓዊቶም
0: ሎሚ ዓመት ንመበል 113 ግዜኡ ኣብ ምክያድ ዝርከብ ቱር ደ ፍራንስ ትማል ሰንበት ብካልኣይ መድረኹ ቀፂሉ ተኻይዱ
2: ትማል ቀዳም ብቀዳማይ መድረኹ ዝፈለመ ቱር ደ ፍራንስ ሎሚ ሰንበት

በቲ5 ሓምለ ብካልኣይ መድረኹ ቀጺሉ። ኣብ ዘቕሌት መድረኽ ድማ ተቐዳደምቲ ካብ ታራጎና ተበጊሶም ኣብ ከተማ ባርሴሎና ተዛዘም 28.5 ኪሎ ሜትር ዝርሕቐት ውርድር ንምክያድዮም ካብ መበገሲ ሕንጻ ዝንቒሎም። ኣብ ቀዳሚት መድረኽ ምስጋንቱ ብምዃን ኣኽሊል ዓወት ዝደፈ ዴንማርካዊ ዮናስ ቪንጌጋርድ ኣብዛ መድረኽ ብጫ ማልያ ለቢሱ ተበጊሱሎም። ቀጠልያ ማልያ ብኢጋን በርናል፣ ማልያ ኣንበሳ ዓቐብ ብታደይ ፖጓቻ፣ ጻዕዳ ማልያ ብሉፅ መንእሰይ ድማ ብስጳኛዊ

ብል ጦሮ8 ሬሜኮ ኤቨኖፐል ፖስ ቴክሳስን ድማ ብ7 ዓወታት ይኽተልዎ። ነዛ ካልኦት መድረኽ ብዓወት ክዛዝ ድማ ልዑል ትፅቢት ዝተገብረሉ ስሎቬናዊ ታደይ ፖጓቻ እዩ። ንፖጓቻ ተኸትሎም ድማ ማቲው ቫንደርፖል፣ ዮናስ ቪንጌጋር፣ ቶም ፒድኮክ፣ ሬሜኮ ኤቨኖፐል፣ ፖል ሴክሳስ ብቐደም ተኸተል ዕውታት ናይዛ መድረኽ ክኾኑ ቅድመ ግምት ዝተዋሃቦም ተቀዳድምቲ እዮም። ድሕሪ 2 ኪሎ ሜትር ምጅማር ውድድር ኣብ ዓባይ ጉጅለ ብዝተፈጥረ ስካቶ ጀርመናዊ ኣባል ጃይኮ ኣልኡላ ፌሊክስ ኤንጌል ሃርትን ሆላንዳዊ ኣባል ፒክኒክ ፍራንክ ቫንደንብሮክን ካብ ዓባይ ጉጅለ መሊቖም ጸኒሑ ኣባል ካጃሩራል ኣሌክስ ሞሊናር ተጸንቢርዎም። ኣብ 7 ኪሎ ሜትር ቢንያም ግርማይ ዝርከቦም 8 ተቀዳድምቲ ናይ ምውዳቕ ሓደጋ ጋጢምዎም። ድሕሪ 9 ኪሎ ሜትር ቀዳሜት ጉጅለ ንዓባይ ጉጅለ ን17 ካሊት ናይ ግዜ ጋጋንፂፋትላ። ኣብ 18 ኪሎ ሜትር ኣቐዲሙ መውደቕቲ ኣጋጢምዎ ዝነበረ ቢንያም ግርማይ ምስ 3 ርእሱ ናብ ዓባይ ጉጅለ ተሓዊሱ። ኣብ 22 ኪሎ ሜትር ቀዳሜት ጉጅለ ንፈረንሳዊ ባፕቲስ ቬይስትሮፈር ናይ 30 ካሊት ንዓባይ ጉጅለ ድማ ናይ 1 ደቂቕ ናይ ግዜ ጋጋንፂፋትላ። ኣብ 29 ኪሎ ሜትር ባፕቲስ ቬይስትሮፈር ንዓባይ ጉጅለ ኣብ ዝተጸበየሉ ኣባል ኤንኤስኤን ቢንያም ግርማይ ብሽክለታ ቀይሩ። ኣባል ባሕሪን ቪክቶርያ ስሎቬንያዊ ማቴጅ ሞሆሪክ በብል 250 ናይ ግራንቱር ናይ መድረኽ ውድድሩ ዘካይድ ዘሎ ገዲም ተቀዳደማዩ። ኣብ 85.6 ኪሎ ሜትር ንዝነበረት ናይ መንጎ ቅጽበታ ውድድር ካብ ኣባላት ቀዳማይ ጉጅለ ሆላንዳዊ ኣሌክስ ሞሊናር ቀዳማይ ኣትዩ 25.0 ወሲዱ። ፌሊክስ ኤንጌል ሃርት ብ20.0 ካልኣይ፣ ሆላንዳዊ ማርክ ቫንደንብሮክ ድማ ሳልሳይ ተርታ ብምሓዝ 16.0 ወሲዱ። ዓባይ ጉጅለ ድሒራ ኣብዚ መስመር ኣብ ዝበጽሐትሉ ኤርትራዊ ቢንያም ግርማይ ንዓባይ ጉጅለ ሲዒሩ ራብዓይ ተርታ ብምሓዝ 14.0 ወሲዱ። ዴንማርካዊ ማድስ ፔደርሰን 12፣ ቤልጅማዊ ያስ ፊሊፕሰን 10፣ ፈረንሳዊ አንቶኒ ቱርጊስ 9፣ ቤልጅማዊ ቲም ሜርለር ድማ 8.0 ወሲዶም። ኣብ 88 ኪሎ ሜትር ኣብ መንጎ ቀዳሚትን ዓባይ ጉጅለን ዝነበረ ናይ ግዜ ጋግ ናይ ደቂቕን 35 ካሊትን ተዓቂኑ። ኣብዚ ህሞት ዓባይ ጉጅለ ብኣባል ዩናይትድ ኣረብያን ኤምሬትስ ቤልጅማዊ ፍሎሪያን ቨርመርች ክትቅለስ ጀሚራ። ኣብ 90 ኪሎ ሜትር ኣባል ሎቶ ኢንተር ማርሼ ቤልጅማዊ ኣርናው ደሊ ካብ ዓባይ ጉጅለ ተሪፉ። ኣብ 94.2 ኪሎ ሜትር ኣብ ዝነበረት ናይ 2 ካታጎሪ ዓቐን ዝነበራ ናይ ዓቐብ ቅጽበታ ውድድር ኣሌክስ ሞሊናር ቀዳማይ ኣትዩ 5.0 ወሲዱ። ፌሊክስ ኤንግልሃርት 3፣ ፍራንክ ቫንደንብሮክ ድማ 2.0 ወሲዱ። ካብ ዓባይ ጉጅለ ብሪጣንያዊ ጆሽዋ ታርሊንግ ተሪፋ ንዝነበረት 1.0 ኣኪብዋ። ኣብ ድሕሪት ብዩናይትድ ኣረብያን ኤምሬትስ ትቕለ ዝነበረት ዓባይ ጉጅለ ንሓደ ካብ ኣባላት ቀዳሜት ጉጅለ ሆላንዳዊ ፍራንክ ቫንደንብሮክ ምሳሓዊሳቶ ቁፅሪ ኣብ መጥቃዕቲ ዝነበሩ ተቀዳድምቲ ድማ ናብ 2 ወሪዱ። ኣብ 108 ኪሎ ሜትር ሜክሲካዊ ኢሳቅ ደልቶሮ ብሽክለታ ኣባላሽዩ ካብ ዓባይ ጉጅለ ተሪፉ። እዚ ሜክሲካዊ ንፈለማ ግዜኡ ኣብ ቱር ደ ፍራንስ ኣምስታፍ ይርከባሎ። ደልቶሮ ኣይጸንሐን ድሕሪ 3 ኪሎ ሜትር ናብ ዓባይ ጉጅለ ተመሊሱ። ኣብ 118 ኪሎ ሜትር ኣብ መንጎ ቀዳሚትን ዓባይ ጉጅለን ዝነበረ ናይ ግዜ ጋግ ናብ 45 ካልኢታት ወሪዱ። ኣብ 137 ኪሎ ሜትር ኣብ መጥቃዕቲ ዝውዓለት ጉጅለ ኣብ ትሕቲ ሙሉእ ምቁፅፃር ዓባይ ጉጅለ ኣትያ። ፀወታ ንኽዛዘም 28 ኪሎ ሜትር ምስ ተረፎ ተቀዳድምቲ 1.6 ኪሎ ሜትር ንዝንውሓተ ዓቐብ ኣብ ዝሓዝሉ ኣሜሪካዊ ብራንዶን ማክናልቲ ንፖጓቻ መሪሑ ኣብ ዓባይ ጉጅለ ምጉፅጓዝ ክፈጥር ጀሚሩ። ብቁፅሪ ብርክት ዝበሉ ተቀዳድምቲ ድማ ኣብ ዘህሞት ግዳይ ምትራፍ ካብ ዓባይ ጉጅለ ኮይኖም ብምንቅስቃስ ፖጋቻን ብራንዶን ማክናልትን ዝሰግአ ዮናስ ቪንጌጋር ኣብ ሮታ ታደይ ፖጓቻ ኮፍ ክብል መሪፁ። ኣብ 141 ኪሎ ሜትር ንዝነበረት ናይ 3 ካታጎሪ ዓቐብ ንዝነበራ ናይ ዓቐብ ቅፅበታ ውርድር ብራንዶን ማክናልቲ 2 ታደይ ፖጓቻ ድማ 1.0 ኣኪቦምላ። ፀወታ ንኽዛዘም ባልኔት ካምፓኒ ኢኒዮስ ፈረንሳዊ ኬቨን ቫኩሊን ካብ ዓባይ ጉጅለ ዘልሓጢሉ ጸኒሑ ኣባል ባሕረይን ኢጣልያዊ ኣንቶኒዮ ቲበሪ ስዒብዎም። ፀወታ ንኽዛዘም 22 ኪሎ ሜትር ምስ ተረፎ ዓባይ ጉጅለ ምስ 4 ተቀዳድምቲ ተሪፋ። ፀወታ ንኽዛዘም 20 ኪሎ ሜትር ምስ ተረፎ ፈረንሳዊ ኬቨን ቫኩሊን ናብ ዓባይ ጉጅለ ተመሊሱ። ኣብ 153 ኪሎ ሜትር ንዝነበረት ናይ ዓቐብ ቅፅበታ ውድድር ብራንዶን ማክናልቲ 2 ማቲዮ ጆርጊንሰን ድማ 1.0 ወሲዶም። ኣሜሪካዊ ኣባል ዩናይትድ ኣረብያን ኤምሬትስ ብራንዶን ማክናልቲ ንዓባይ ጉጅለ መሪሑ ናብ ናይ መወዳእታ 10 ኪሎ ሜትር ዝኣተወ ተቃደማዩ። ፀወታ ንኽዛዘም 5 ኪሎ ሜትር ምስ ተረፎ ኖርዌጃዊት ክለብ ኡኖ ኤክስፕሮ መሪሕነት ዓባይ ጉጅለ ተረኪባ። ኣብ ናይ መወዳእታ ኪሎ ሜትር ኣብ ዝነበረት ዓቐብ ኣባል ደኬታሎን ቤልጅማዊ ቲየስ ቤኖት ንዓባይ ጉጅለ ሒዝዋ ደይቡ። ኣብዚ ህሞት ሆላንዳዊ ማቲው ቫን

0: ሰላም ዝኸበርኩም ተኸታተልቲ መደባት ስፖርት ሰሙናዊ ፍጻመታት ስፖርት ውሽጢ ሃገርን ወፃእን ሒዝናልኩም ቀሪብና ኣሉና ክሳብ ፍጻሚ መደብና ምሳና ክትፀንሑ ብክብሪ ዝዕድመኩም ኣሚር ዓልየ ሰናይ ምክትታል። ምምሕዳር ዞባ ማእከል ምስ ክፍሊ ባህልን ስፖርትን ናይቲ ዞባ ብምትሕባር ንኣርባዕተ ንኡሳን ዞባታት ናይ ብሽክለታ ሓገዝ ኣበርኪቱ።
1: ምምሕዳር ዞባ ማእከል ምስ ክፍሊ ባህልን ስፖርትን ዞባ ማእከል ብምትሕባር ንንእሳን ዞባታት ሰረጀቓ በሪኽ ጋላ ነፍሒ ኣኽርያ 16 ብሽክለታ ዳኮርሶ ነፍሲ ወከፈን 4 ብሽክለታ ሙሉእ መቀያሪ ኣቑሑትን ሓጊዙ። ኣብቲ ብሓሙስ 2 ሓምለ ኣብ ቤት ፅሕፈት ፌደሬሽን ብሽክለታ ዞባ ማእከል ዝተኸየደ ናይ ምርኻብ ስነ ስርዓት ምበኣር ሓላፊ ምክትታል ፌደሬሽናትን

ንኡሳን ዞባታትን ኣቶ ሰዓረ ዮውሃንስ ኣብ ዘስምዑ ቓል ምምሕዳር ዞባ ንምትብባዕ ካብ ነዊሕ ዝሓሰቦ ዝነበረ ከም ምዃኑን ከም መቐፀልታ ናይ ዝሓለፈ ዓመታት ድማ ሎሚ ከም መፈለሚ መበገስ ዝኾና ይወሃብኦም ከም ዘለዎ ሓቢሩ። ምምሕዳር ዞባ ማእከል ቅድሚ ሕጂ ንምትብባዕ ደቂ ኣንስትዮ ከምዚ ዓይነት ሓገዝ ኣብ ዝተፈላለየ ግዜ ንንኡሳን ምምሕዳራት ምትብባዕ ኣካይዱ ምንባሩ ይዝከር። ሊግ ዞባ ማእከል ትማል ሰንበት ብክልተ ግጥማት ክቕፅል እንከሎ ናይ ደቂ ኣንስትዮን ናይ ካልኣይ ዲቪዥን ግጥማትን ድማ ብዓርብን ቀዳምን ቀፂሎም ተኸይዶም። ሰዓት 2 ኣስመራ ቢራ ኣንጻር ደንደንን ገጺመን ደንደን ምስ ቀይሕ ባሕሪ ማዕረ 30 ነጥቢ ክስጉማ ዝቐንያ ደንደን ተዓዊታ ክትጸንሕ ጸወታ ናብ ረብሓ ንምቕያር እንተኣተወት ኣብ ዝሓለፈ ንቐይሕ ባሕሪ ማዕረ ዘውፀታ ኣስመራ ቢራ ንደንደን እውን ኣይናሓፈታን። ጸወታ ብክልቲኡ ወገን ጽቡቕ ተወዳዳርነትን ኩዕሶ ናብ ክልቲኡ ልዳት ካብ ምኻድ ኣይዕረፈትን። ጸወታ ባዶባዶ ድሕሪ ምቕጻሉ ኣብ መበል 82 ደቂ ዮናታን ነጽር ኣብ የማናይ ማእዝን ቀሊዑ ናብ ልዳት ዝለኣኻ ኩዕሶ ፋኒል ኣስፋሃ ድማ ተቐቢሉ ብታሕቲ ቀሊዑ ናብ ሸቶ ምቕያር ጸወታ ብመሪሕነት ኣስመራ ቢራ ሓደ ባዶ ኮነ። ዝሰረፈ ግዜ ደንደን ሸቶ ንምዝጋብ ኣብ ዝሃድንሉ ዝነበረ እዋን ኣስመራ ቢራ ዝመፅዋ ኩዓሳሱ ብምውፃእ ንጸወታ ብመሪሕነታ ሓደ ባዶ ክዛዝሙ ክኢላ። ጸወታ ምስ ተወድአ ተጻወታይ ደንደን ሳምሶን ሚካኤል ኮነኢሉ እንተጸወታይ ኣንጻር ጋንቱ ብምህራሙ ብክልተ ብጫ ብቀይሕ ካርድ ክወፅእ እንከሎ ወዲ ጋንቱ ዴቨን ግብፃዊ ድማ ንዳኛ ብምፅራፉን ብምፍርሑን ብቀይሕ ብምዝጓጉ ኣብ ሜዳ ዘይተደልየ ምውጣት ተራእዩ። ብሉ ተጻወታይ ናይ ዝግጥም ዝተሰሜ ድማ ካብ ኣስመራ ቢራ ፋኒኤል ኣስፋሃ ኮይኑ። ቀፂለን ናብ ሜዳ ዝወረዳ ቀይሕ ባሕሪ ኣንጻር ኣዶሉስየን ቀይሕ ባሕሪ ማዕርያ ክትጓዓዝ ዝቐነየት ደንደን ስዕረታት ዓዚባ ኣትያ። ቀይሕ ባሕሪ ሞራል ረኺባ ንጸወታ ናብ ረብሓ ንምቕያር ኣትያ። ጸወታ ምስ ፈለመ ቀይሕ ባሕሪ ናብ ኣዶሉስ ተጸጊዓ ኣብ ተጥቅዓሎ ዝነበረት ግዜ ኣብ ሳልሳይ ደቂቕ ሳልሕ ስዑድ ብዘመዝገባ ሸቶ ሓደ ባዶ መሪሕነት ሒዛ። ኣዶሉስ ኩዓሳሱ ሒዛ ናብ ቀይሕ ባሕሪ ትጽጋዐ እንተነበረት ሸቶ ክሰልጣ ኣይከኣለን። ቀይሕ ባሕሪ ንዕረፍቲ ሓደ ባዶ መሪሓ ውፅያ። ድሕሪ ዕረፍቲ ኣብ ዝቐጸለ ጸወታ ቀይሕ ባሕሪ ነቲ ሒዛቶ ዝነበረት መሪሕነት ብዓወት ምስ እትፍጽሞ ሻምፒዮንነታ እተውሕሰሉ ስለ ዝነበረ ነቲ መሪሕነት ዝነበረ ንክትዕቅቦ ከቢድ ስራሕ የድልያ ነበረ። ዝቐጸለ 45 ደቂ ካብ ፈተነ ሓሊፉ ሸቶ ክምዝገባ ኣይከኣለን። ብከቢድ ወጥሪ ድማ ብመሪሕነት ቀይሕ ባሕሪ ሓደ ባሮ ተዛዚሙ። ቀይሕ ባሕሪ ብ33 ነጥቢ ብ22 ጸብለልታ ሸቶ፣ ደንደን 30 ነጥቢ 10 ጸብለልታ ሸቶ ብምውህላል ደንደን ኣብ መዛዘሚ ንቀይሕ ባሕሪ እንተሰዕረ ጸብለልታ ሸቶ ስለ ተቐድማ ቀይሕ ባሕሪ ቅድሚ ሓደ ጸወታ ሻምፒዮንነታ ስለ ዘፍለጸት ኣብ ሜዳ ጽምብላ ኣካይዳ። ኣብ ዝግጥም ሳልሕ ስዑድ ብሉ ተጻዋታይ ናይ ዝግጥም ተጸዊዑ። ኣዶሉስ ብ27 ነጥቢ 11 ጸብለልታ ሸቶ፣ ኣልትሕሪር ብ23 ነጥቢ 2 ጸብለልታ ሸቶ፣ ኣስመራ ቢራ ብ22 ነጥቢ 2 ጸብለልታ ሸቶ፣ ዘራእትን ጥሪትን 17 ነጥቢ 19 ዕዳ ሸቶ፣ ኩባንያ ሰንበል 16 ነጥቢ 10 ዕዳ ሸቶ፣ ኩባንያ ሰገን 15 ነጥቢ 3 ዕዳ ሸቶ፣ ማይተመናይ 8 ነጥቢ ካብ ሳልሳይ ክሳብ ታሽ ኣይተርት ኣለዋ። ዝመፅእ ሰንበት መዛዘሚ ቀይሕ ባሕሪ ኣንጻር ደንደን ኣዶሉስ ኣንጻር ኣስመራ ቢራ ጸወታ ተሰሪዕልን ኣሎ። እዚ ጸወታ ኣዝዩ ኣተኩሮ ዝተዋህበዩ ቀይሕ ባሕሪ ሲዒራ ዋንጫ ንምውሳድ ደንደን ድማ ዓወ ዘዋፃ ኣዶሉስ ምስ እትዕወት ደንደን ምስ እትሰዓር ኣዶሉስ ካልኣይ ደረጃ ክትሕዝ ስለ ትኽእል ኣስመራ ቢራ እውን ምስ ኣልትሕሪር ናይ ውፅኢት ጽልዋ ኣለወን። ስለዚ ሓያል ግጽም ይጽብየን ኣሎ። ሻምፒዮን ካልኣይ ዲቪዥን ደቂ ተባዕትዮ ኩዕሶ እግሪ ዞባ ማእከል 15 ክለባት ኣብ ክልተ ምድብ ኮይነን ከካይደው ዝወርሓ ውድድር ኣብ ክልተ ምድብ ቀዳሚትን ካልኣይትን ኮይነን ዝሓለፋ 4 ክለባት ትማል ቀዳም 6 ሓምለ ኣብ ስታድዮም ኣስመራ ንዋንጫ መንሓለፈት ኣብ ዝተኸየደ ኣኽራያ ኩባንያ ህንፃ ሳዋን ንዋንጫ በፂሐን። ፈለማ ደንደን ቢ ምስ ኩባንያ ህንፃ ሳዋን ተራኺበን ክልቲኤን 90 ደቂቕ ብዘይሸቶ ባዶ ባዶ ብምዛም ፌደሬሽን ዝሃበን ተወሳኺ 30 ደቂቕ ሸቶ ክሰልጠን ብዘይምኽኣሉ 120 ደቂቕ ብዘይሸ ቶ ባዶ ባዶ ስለ ዝተዛዘመ ጸወታ ናብ መፍለይ ፍጹም ቅላዕ ኣምሪሑ። ኩባንያ ህንፃ ሳዋ ድማ 4-1 ብፍጹም ቅላዕ ንደንደን ቢረቲዓ ንዋንጫ በፂሓ። ብሉፅ ተጻዋታይ ናይ ዝግጥም ካብ ኩባንያ ህንፃ ሳዋ ሮቤል ሃብተ ማርያም ተጸዊዑ። ቀፂለን ናብ ሜዳ ዝወረዳ ኣኽርያ ምስ ምምሕዳር ጎዳይፍየን። ኣኽርያ ኣብ ሻምፒዮና ዘካየደቶ ብጀካ ሓንቲ ግዜ ማዕረ ከይተሰዕረት መሪሕነት ዝመፀትን ከምኡ ድማ ኣብ ዋንጫ ሰማእታት ንደንደን ቢስዒራ ዋንጫ ሰማእታት ዘለዓለት እያ። ምምሕዳር ኣኽርያን ምምሕዳር ጎዳይፍን ኣብ መንጎኦን ሓያል ተወዳዳርነት ኣርእየን። ኣኽርያ ሓደ ባዶ መሪሓ እንተወዓለት ኣብ 90 ደቂቕ ሸቶ ብዝተመዝገባ ምስ ጎዳይፍ ሓደ ብሓደ ኮይነን ተወሳኺ 30 ደቂቕ ብዝተዋህበን ጸወታ ሓደ ብሓደ ብምዛሙ ሓንቲአን ንምፍላይ ናብ ፍጹም ቅላዕ ኣምሪሐን። ሓለው ልዳት ኣኽርያ 4 ኩዓሳሱ ብምምካን ጸወታ ብዓወት ኣኽርያ 2 ባዶ ተዛዚሙ። ኣብዛ ግጥም ሓለው ልዳት ኣኽርያ እሰ

0: ሃብቶም ብሉ ተፃዋታይ ናይ ዝግጥም ተፀዊዖም መዛዘሚ ፀወታ ቀዳም ደንደንቢ ምስ ምምሕዳር ጎዳይፍ ደረጃ ኣኽርያ ምስ ኩባንያ ህንፃ ሳዋ ድማ ንዋንጫ ክገጥመየን ብዓርቢ 5 ሰነ ሊግ ደቂ ኣንስትዮ ኩዕሶ እግሪ ዞባ ማእከል ኣብ ስታድዮም ኣስመራ ብዝተሰርዐ ደንደን ገጀረት ብምስዓር ቅድሚ ሓደ ፀወታ ሻምፒዮንነት ኣፍሊጣ ደንደን ኣንጻር ገጀረት ትገብሮ ግጥም ንሻምፒዮንነታ ወሳኒ ነይሩ ደንደን ፀወታ ናብ ረብሓ ንምቕያር ኣትያ ደንደን ቅድሚ ዕረፍቲ ድሕሪ ረፍትን ብዘመዝገበተን ሸቶ ፀወታ ብመሪሕነት ደንደን 4-1 ተዛዚሙ ደንደን ካብ ኢንሹራንስ ብ5 ነጥቢ ጸብለል ብምባል ቅድሚ ሓደ ፀወታ ሻምፒዮንነት ኣፍሊጣ ብሉስ ፍፃዋቲት ናይቲ መዓልቲ ዝተሰሜት ድማ ካብ ደንደን ዮርዳኖስ ካሕሳይ ኣብቲ ዕለቲ ውርድረን ዘካየደ ዕዳጋ 5 ምስ ምምሕዳር ዝሰንበልየን ክልትየን ከይተሰነነፋን ፀወተን ብዘይሸቶ ባዶባዶ ዛዚመንኦም ኣብዚ ግጥም ተፃዋቲት ዕዳጋ 5 ቅሳነት ዓንዶም ብልፅቲ ናይ ዝግጥም ተፀዊዓ ናይ 11 ፀወታ ደንደን 33 ነጥቢ ኢንሹራንስ 28 ኩባንያ ህንፃ ሰገን 22 ገጀረት ጎዳይፍ 8 ዕዳጋ 5 6 ምምሕዳር ሰንበል 4 ነጥቢ ሒዘን ካብ ቀዳማይ ክሳብ ሻውዓይ ተርታ ሒዘን ይርከባ ብፌደሬሽን ብሽክለታ ዞባ ማእከል ተወዲቡ ዝካየድ ናይ ሓደ መዓልቲ ውርድር ክራይተሪዩም ትማሊ ሰንበት ኣብ ከባቢ ሲኔማ ሮማ ተኻይዱ
1: ተቀዳደምቲ ዳኮርሶ ኣብ ከባቢ ሲኔማ ሮማ ብሰንበት 5 ሓምለ ውድድሮም ኣካይዶም ኣለዎም ኣብቲ ዕለት 42 ኪሎ ሜትር ንምሽፋን ኣንጊሆም ውድድሮም ዘካይዱ ተቀዳደምቲ ዩዝ ወይ ኮዘቴ ኣብ ዘካይዶ መሳጥ ውድድር ኣብ ቀዳመይቲ ናይ ማእከል ቅፅበታ ውድድር ቀዳማይ ኤማኑኤል ጭዓይ ካብ ኤቢኤን ካልኣይ ናታን ሳሙኤል ሳልሳይ ነስራላሕ ኣብዱራዛቅ ክልቲኦም ካብ ደንደን ራብኣይ ዮናዳብ ሚካኤል ካብ ኤቢኤን ክዕወትን ከለዉ ኣብ ካልአይቲ ቅፅበታዊ ውድድር ዝተዓወቱ ቀዳማይ እሰይ ወልዶ ሩፋኤል ካብ ትፅቢት ካልኣይ ናታን ሳሙኤል ሳልሳይ ነስራላሕ ኣብዱራዛቅ ክልቲኦም ካብ ደንደን ራብኣይ ተመስገን ሚካኤል ብውልቂ ተዓዊቶም እሰይ ተስፋዝጊ ደንደን ሲምሶን ክፍላይ ሄኖስ ተክኤ ክልቲኦም ካብ ትፅቢት ሳይሞን ምርሓፅን ካብ ደንደን ኣብ ሳሴቲ ናይ ማእከል ቅፅበታዊ ውድድር ዝተዓወቱ ተቀዳደምቲኦም ብሁልል ነጥቢ ድማ ቀዳማይ እሰይ ተስፋዝጊ ካብ ደንደን ካልኣይ ናታን ሳሙኤል ካብ ደንደን ሳልሳይ ሲምሶን ክፍላይ ካብ ትፅቢት ዕውታት ክራይቶሪም 226 ናይ ዩዝ ወይ ኮተቴ ኮይኖም
2: ሓይልናተይ ኣብ ስፕሪንት እንዲ ስፕሪንት ዝሰርሓ ሎ ወርሻዕ ስፕሪንተር እየ ነረ መራሕጅን ስፕሪንተር እየ ኣሎ ወላ ሃዲምካ ናይ ምውዳእ ኣብቲ መንካታት እውን ዓቕሚ ለኒ ክውድእ ክእል እየ ፈቲነ ነረ ከዓ ሃዲምና ሰለስተ ዙርያ ምስ ዘርና ኣልጊቦምና ምስል ጎቡና ከዓ ስፕሪንት ፈቲነ ስዒራና ሰለስተን ክስዕረኒ ተስፋ ገራእቲ ነረ ኣብቲ ቀዳሚይቲ ረኸብኩን ኣብ ካልኦይቲ ከዓ ትራታ ውፅ ተወድጋ እንታይ እሱ ስዒርዋ ሳሰይቲ ከዓ ወዲቁ ሱ ካብኡ ኣነ ስዒራ እሱ ምስ ወደቐ ኣነ ፈቲነ ኣነ ስዒረ ካልኣይ ድቪዥን ሰጊረ እውን ከም ዘለኹ ዓወት ክቕፅሎ የደሊ ካብ ዘለኹ ካብፈትን ክወርዳ የደሊኒ በቃ ኩሉ ሻዕሲ ኣብቲ ስፕሪንትን የፀቅ ዘሎ ከዓ ስፕሪንት ኩሉ ሻዕ ከምፅእ ከዓ ተስፋ ክፅዕር እየ
1: ቀፂሎም 61.1 ኪሎ ሜትር ዝሸፈኑ ጁኒዮር ወይ ማእከሎ ተቀዳደምቲ ተመሳሳሊ ውድድር እዮም ኣካይዶም በዚ መሰረት ኣብ ቀዳሚይቲ ናይ ማእከል ቅፅበታዊ ውድድር ቀዳማይ ዩኤል ሚካኤል ካብ ደንደን ካልኣይ ሮሚዮ ግብፃዊ ካብ ደቡብ ሳልሳይ እሰይ ኪዳነ ካብ ደንደን ራብኣይ ሴማ ፈርቂ ካብ ኣስቤኮ ክኾኑን ከለዉ ኣብ ካልኣይቲ ኢንተርሚድት ዝተዓወቱ ድማ ቀዳማይ ናታን ሃብቲኣብ ካልኣይ መሓሪ ኣኽሊሉ ክልቲኦም ካብ ኤሪቴል ራብኣይ ሴማ ፈርቂ ካብ ኣስቤኮ ዕውታት ኮይኖም ኣብ ሳልሴይቲ ናይ ማእከል ቮላታ ቀዳማይ ኣራን ፍጹም ካብ ኤሪቴል ካልኣይ እሰይ ክዳነ ሳልሳይ ዩኤል ሚካኤል ክልጥዮም ካብ ደንደን ክዕወትን ከለዉ ብሁሉል ነጥቢ ድማ ቀዳማይ ዩኤል ሚካኤል ካብ ደንደን ካልኣይ እሰይ ክዳነ ካብ ደንደን ሳልሳይ ድማ ኣራን ፍጹም ካብ ኤሪቴል ዕውታት ውድድር ክራይቶሪም 226 ናይ ማእከሎት ተቀዳደምቲ ኮይኖም
3: ፅቡቅ ምድላውሎ ፅቡቅ ነይሩ ወይ በቲ ኣሰልጠኝና ዝሃበና ፎርሜሽን ገለ ፅቡቅ ነይሩ ምድላው ኮይኑ ፅፉፍ ዝነብር ምድላው እዩ ነሩ ኩሎም ኣባ ዝነብሩ ተደፈየ ሙሉ ሰሪሐ ሙሉ እየ ኩሎም ወላይ በቲ ናይ መጀመርታ ሪዛልተር ዝሓዝኩ ነበርኩ ንዓይ ነቲ ካልይን ኣብ ፅቡቅ ስከብ መወዳእተ ሪዳወት ገይሮም እ ካብኡ ዝተረፈወ ተዓወታት ወሪ በዓልና ምፅና ኢና
1: ተቀዳደምቲ ደቂ ኣንስትዮ ኣብ ዘካየድኦ 61.1 ኪሎ ሜትር ውድድር ድማ ናድሮት ፀጋይ ካብ ደቡብ ሮምና ጉዑሽ ካብ ደንደን ሄርሜላ ስምኦን ካብ ደቡብ ሮዚና ብርሃነ ካብ ደንደን ኣብ ቀዳሚይቲ 21.15 ኪሎ ሜትር ዝነበረት ኢንተርሚድት ቅፅበታዊ ውድድር ክዕወታ ከለዋ ቀፂላ ኣብ መበል 42.3 ኪሎ ሜትር ኣብ ዝተካየደት ካልኤቲ ቅፅበታዊ ውድድር ድማ ናድሮት ፀጋይ ሄርሜላ ስምኦን ሮምና ጉዑሽ ሮዚና ብርሃነ ተዓዊተን ናይ 5321 ነጥቢ ወሲለን ተመሳሳሊ ከም ናይ ቀዳሚይቲ ቅፅበታዊ ውድድር መወዳእታ ቮላታ 61.1 ኪሎ ሜትር ኣብ ዘካየድኦ ሳልሴቲ ካብ 8 ክሳብ 2 ነጥቢ ንቀዳሞት 4 ተቀዳደምቲ እተውህብ ድማ ናድሮት ፀጋይ ካብ ደቡብ ሮምና ጉዑሽ ካብ ደንደን ሄርሜላ ስምኦን ካብ ደቡብ ሞናኒዛርያ ካብ ጀርመናዊት ክለብ ካንዮን ተዓዊተን ብሁሉል ነጥቢ ድማ ኣብ ናይ ማእከሎት ሄርሜላ ስምኦን ሮዚና ብርሃነ ኣኸቲላ ክትዕወትን ከላ
4: ፀወታ ብሓፈሻ ፅቡቅ ነይሩ ብናይ ጁኒየርን ኣብቲ ናይ ኤልስ ከዓ ሳልሰይቲ ብኮይነ ምዕዋተይ ብጣዕሚ ሕጉስቲ ኣብቲ ናተይ ፊል ስለ ዝሰራሕ ኩሉ እየ ከዓ ዝዓወት እዚ ከምፅ

0: ኢለ ዘለኹ ሳላይ ሚካኤል ትኪ ኢኻ እቲ ናይ ጁኒየርና ኤልትን እኮ ብዘለናዮ ይሓይሽ ምክንያቱስ በይንና እንድሕርተ ኮይና ኦሮማያቱ ናይ ሻምፒዮን ስለንፃወተ ዘለና ብዙሕ ፍሉይነት የብሉን ኣብዚ ናይ ዞባ ማእኸል ፅቡቕ ኣሎ ማስ ብሓንሳብ ተኾናስ ፀገም ዘለዎ ኣይኮነን ብሓንሳብ ምዃና ከዓስ መሊሱ ንዓና የብርትዐና ነቲ ፀወታ ከዓስ ድሓኒ ብመጠኑስ ቁርስ መቐረት ክህልዎስ ብሓንሳብ ክንከውን ኣለና እቲ ሞናሊዛ በፂሓቶ ዘላ ደድሕሪኣ ንሕና ክንቅፅል ኣብዚ ሃገር ሓንቲ ፕሮፌሽናል ዘይኮነስ ብዙሓት ፕሮፌሽናላት ኢና ዘለና እቲ ዕድል ክንረኽቦ ጥራሕ እዩ ዘለና ማለት ናትኩም ሓገዝ ናይ ፌደሬሽን ናይ ሃገራዊ ፌደሬሽን ተረኪብናስ ሓንቲ ሞናሊዛ ኣይኮነትን ዘላ ኣብዚ ሃገር ብዙሓት ሞናሊዛ እየን ዘለዋ እቲ ዕድል ጥራሕ ይከፈተልና እምበር ንሕናስ ክንበፅሖ ኢና ድብል ሕልሚ ኣለና
1: ብሃፈሻ ድማ ናብሮት ፀጋይ ቀዳሚቲ ሄርሜላ ስምኦን ካልኤቲ ሩምና ጉዑሽ ድማ ሳልሴቲ ዕውታት ክራይቴሪዮም 226 ናይ ደቂ ኣንስትዮ ኮይነን
2: ዝሓለፈ ዋርሕ ማለት እዩ ሓደጋ ሳይክል ኣጋጢምኒ ነይሩ ሕጂ ግን ናብ ንቡር ጥዕናይ ተመሊሰ ኣብ ፅቡቅ ኮንዲሽን እውን ኣለኹ ማለት እዩ ቁርብ ዋሕዲ ትሬን ነይርኒ ሕጂ ግን ጥዕየረ ፅዒሮ ልየ ነዚ ዓወት ከዓ ክረኽቦ ክኢለ ማለት እዩ ደቂ ጋንታይ ብጣዕሚ ካብ ልበይ ከመስግነን ዝደሊ ኩሉ ዓወት ማለት ናይ ጋንታይ እዩ ጋንታይ ብጉቡእ ሰሪሐናለይ እቲ ዝሃበና ስልቲ ናይ ሚካኤል ትኩእ ማለት እዩ ኣሰጣኝና ብጉቡእ ኣተግቢርና ነዚ ዓወት እውን ረኪብና ማለት እዩ ፎዘይ ቅድሚ ሕጂ ዘይረኽቦ ዝነበርኩ የ ኣብዚ ሕጂ እዋን እየ ረኪበ ዮ ኮርሶ ሲ ካብ ዓወሲ ብጣዕሚ ርሒቀ እየ ነረ ሕጂ ግን ኣብቲ ዝደልዮ በፂሐ ኣለኹ ነዞም ዲፎዘይ እቲ ዝግብኦም ኣይሃብክዎም እዩ ኣምላኽ ይሓግዘኒ ብሕጂ ክህቦም ማለት እዩ ዓስቦም ሲ በቃ እንዲዒ ኣነ ብቲፎዘይ መግለፂ የብለይን ካብ ኩሉ ነገር በቃ ካብ ዝናእሰ ክሳብ ዝዓበየ ኩሉ ግዜ ኣጎነ እዮም እቲ ህያባ ዝበልካዮ ከዓ ኣነ በቃ እንዲዒ በዚሕኒ ናይ ብሓቂ ንዕኦም ተፃሞም ዝበሉ መንገዲስ ኣምላኽ ይሓግዘኒ ብሕጂ ክህቦም ማለት እዩ
3: በቃ ምሻለካ ምስ ረኣናያስ እዚኣ ክትዓቢ ደለዋ ተቀዳዳሚት እያ ስለምንታይ ዘይንድግፋ ማሕበር ኢና ብዛዕባ ማሕበርነት እቲ ናይ ስፖርት እዩ ኣብ ማሕበራዊ ስራሕና በበይንና ኢና

0: ያን ውዳቤታት ብሓፈሻ ናይ መንእሰያት ድማ ብቐንዱ ኣብ ምዕዛዝ ኩልንተናዊ ገስጋስ ልምዓት ሓያል ድርኺት ከም ዝፈጥር ሚኒስተር ዞባዊ ምምሕዳራት ኣምባሳደር ዓብደላ ሙሳ ኣብ ባፅዓብ ዝተቓንዓ ኸባ ገሊጹ ብ45 ሓምለ ኣብ ዝተኻየደ መንፈቃዊ ገምጋም ምምሕዳር ዞባ ሰሜናዊ ቀይሕ ባሕሪ ዝተረኽበ ሚኒስትር ዓብደላ ብክብርታት ህዝባዊ ግንባርን ሕብረተሰቦምን ዝተኸስከሱ ብቑዓት መንእሰያት ንምምልማል ውህድ ፃዕሪ ዘድልዮ ሃገራዊ ዕማም ከም ዝኾነ ብምጥቃስ ኣብ ባይታ ዝረአ ዘሎ ውፅኢት ተስፋ ዝህብ ስለ ዝኾነ ብዝሓየለ ክድፋኣሉ ከም ዝግባእ ሓቢሩ ኣብቲ ኣኼባ ኣብ ዝሓለፈ 6 ወርሕ ኣብ መዳይ ሕርሻ ቀረብ ማይ ማሕበራዊ ኣገልግሎታት ከምኡውን ብጨናፍር ሚኒስትርታት ማሕበራትን ካልኦትን ናይ ዝተሰላሰለ ንጥፈታት ምስናይ ብልጫታቱን ድኻማቱን ዝገልፅ ፀብጻባት ቀሪቡን ተሰቲሉን ተሳተፍቲ ብወገኖም ኣብ ገለ ከባቢታት ዘሎ ሕፅረት ቀረብ ማይ ዕቱብ ቆላሕታ ክግበረሉ ተሪዮ ብርሰት ኣግራብ ንምግታት ተተካእ ፀዓት ብስፍሓት ክተኣታቶ ኣብ መስርሕ ህንፀት ዝርከባ ትካላት ትምህርቲ ክቀላጠፋ ከምኡውን ዝኣረጋ ትካላት ጥዕናን ትምህርትን ዝፅገናሉ ባይታ ክፍጠር ዝብልን ካልእ ንርእቶታት ኣቕሪቦም ዋና ኣካየድ ስራሕ ዞባ ሰሜናዊ ቀይሕ ባሕሪ ኣቶ ክብሮም ዓንደ ሚካኤል ኣብ ዝሃቦ መዛዘሚ ቃል ዛጊት ተሰላሲሉ ዘሎ ዕማማት ብእወታ ዝግምገም ከም ዝኾነ ብምጥቃስ ብልጫታት ተዓቂቡ ኣብ መስርሕ ዘጋጥም ብድሆታት ኣለሊኻ ንምእራም ብኣጋ ዝውሰድ ስጉምቲ ኣገዳሲ ከም ዝኾነ ኣነፂሩ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ብዝሓለፈ ዓርብን ቀዳምን ኣብ ካናዳ ብልዑል ድምቀት ተፀንቢሉ ካብቲ ቦታ ዝበፅሐና ሓበሬታ ብመልክዕ ፀብጻብ ተዋሂዱሎ ሚካኤል ሓድጉ ከቕርቦ እዩ
1: ዊ ዮቤሉ ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ዕዙዝ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ብዝብል ቴማ ብ34 ሓምለ ኣብ ቶሮንቶ ካናዳ ብልዑል ድምቀ ተፀንቢሉ ጠቕላሊ ቆንስል ሃገር ኤርትራ ኣብ ካናዳ ኣቶ ኣዩብ ዓብዱልዓሊም ኣብ ዝሃቦ ቃል ቤት ትምህርቲ ሰውራ ኣካዳሚ ጥራይ ዘይኮነ ሃገራዊ ንቕሓትን ጅግንነትን ፍቕሪ ሃገርን ህዝብን ከምኡውን ሓላፍነታዊ ባህርያት ዝኽስኮሰላን ዝምዕብለላን ማዲ ምትእኻብ ወለዶታት ከም ዝነበረት ብምጥቃስ ኣብ ምላእ ዓለም ንዝርከቡ በዛ ቤት ትምህርቲ ዝሓለፉ ዮውሃና ኢሉ እቲ መደብ ምብራህ ሽምዓ ንኹሎ ምእንቲ ህዝብን ሃገርን ንዝወድቑ ሰማእታት ንጉዕዞ ታሪክ ቤት ትምህርቲ ሰውራ ዘንፀባርቕ ስእላዊ ምርኢትን መብርህን ከምኡ ውን ባህላዊ መሰናድኦ ዘጠቓለለ ነይሩ ገዲም መምህር ቤት ትምህርቲ ሰውራ ደራስን ተመራማሪ ታሪክን ኣቶ ኣለም ሰገር ተስፋይ ድማ ንጉዕዞን መድረኻትን ቤት ትምህርቲ ሰውራ ዝምልከት መግለፂ ካብ ከተማ ኣስመራ ብማንዛ ሂቦ ኣቦ ወንበራዋ ሃዲ ሽማግለ ተምሃሮ ቤት ትምህርቲ ሰውራ ኣብ ካናዳ ኣቶ ወልዱ ፍትዊ ንኣበርክቶ ውዳበታትን ህዝብን ከተማ ቶሮንቶ ከምኡ ውን ነቲ በዓል ምድማ ካብ ኩለን ዞባታት ካናዳን ሕብራት መንግስትታት ኣሜሪካ ንዝመፁን ነቲ በዓል ክውን ንምግባር ንዝፀዓሩን ኣመስጊኑ ንተምሃሮ ቤት ትምህርቲ ሰውራ ወኪላ ቃል ዘስምዐት ወይዘሮ ኣዜብ ሰሎሙን ብወገና ንታሪክ ቤት ትምህርቲ ሰውራን ህዝባዊ ግንባር ንትምህርቲ ዝነበሮ ገዚፍ ራእይን ዕላማን ዝምልከት መግለፂ ቅሪባ ኣብቲ ኣጋጣሚ ጉጅለ ቀያሕቲ ዕንበባ ከተማ ኪችነር ብምስሊ ጉጅለ ባህሊ ቤት ትምህርቲ ሰውራ ነበር ሰውራዊ መዛምሩን ደርፍታትን ከተቐርብ ከላ ወክልቲ ማሕበረኮም ሃማደን ህግደፍን ድማ ናይ ውሃና መልእኽቲ ኣመሓላሊፎም
0: ኣብ ንዞባ ዓረዛ ዝርግሐ ኣብያተ ትምህርቲ ብምስፋሕ ንመስርሕ ምምሃርን ምስትምሃርን ዝምችእ ሃዋህቡ ንምፍጣርን ውፅኢት ተምሃሮ ንምምሕያሽን ይስራሕ ከም ዘሎ ቤት ፅሕፈት ትምህርቲ ትንኡስ ዞባ ገሊፁ ብ3 ሓምለ ኣብ ዝተካየደ ኣኼባ ብደረጃ ኣብያተ ትምህርቲ ዝተዓመ ንጥፈታት ውፅኢት ሃገራዊ ምርመራ ሻምናይ ክፍሊ ከምኡውን ባህላውን ስፖርታውን ንጥፈታት ተገምጊሙ ሓላፊ ትምህርቲ ኣብቲ ንዞባ መምህር ተስፋ ሂወት ወልደ ገርግሽ ኣብ ዘቕርቦ ፀብጻብ ዘርግሐ ትካላት ትምህርቲ ብምስፍሑ ኣብ ዝሓለፈ 3 ዓመታት ቁፅሪ ናብ ማኣዲ ትምህርቲ ዝቐርቡ ተምሃሮ ብ10 ሚእታዊት ከም ዝዓበየ ብምጥቃስ ኣብ ዓመተ ትምህርቲ 2526 ብገምጋም ኣብ ኩሉ ደረጃታት ትምህርቲ 88 ሚእታዊት ከም ዝሓለፉ ገሊፁ ተሳተፍቲ ብግዶም ፅበት መምሃሪ ክፍልታት ዘለዎን ኣብያተ ትምህርቲ ደርስላሴ ዕበልን ማይ ድማን ቆላሕታ ክግበረለን ከምኡውን ሕፅረት መሳለጥያታት እርጋን መፅሓፍትን ሰደቓታትን መፍትሒ ክናደየሉ ኣዘኻኺሮም ሓላፊ ጨንፈር ትምህርቲ ዞባ ደቡብ መምህር ህብቲ ዝጊ ኪዳነ ብወገኑ ንተሳትፎ ሕብረተሰብ ኣብ መስርሕ ምምሃርን ምስትምሃርን ብምምጓስ መስርሕ ምህሮ ንምውርፃጥ ቅብ ዝግበር ፃዕሪ ተራ ኣብያተ ትምህርቲ ብፍላይ ከዓ ናይ መምህራን ክሕይል ተማሕፂኑ ኣብ መወዳእታ ኣመሓዳር ንኡዞባ ዓረዛ ኣቶ ርእሶም ክፍለ ማርያም ተምሃሮ ብቑዕ ኣገልግሎት ትምህርቲ ዝረኽብሉ ባይታ ንምፍጣርን ሕፅረታት ኣብያተ ትምህርቲ ንምምላእን ብወገን ምምሕዳር ኣድላይ ምድግጋፍ ከም ዝግበር ኣረጋጊፁ ኣብ ንኡዞባ ዓረዛ ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ ዝተዘርግሓ 113 ትካላት ትምህርቲ ይርከባ ኣብ ንዞባ ተሰነይ ቀረብ ድሕነቱን ንፅህንኡን ዝተሓለወ መግቢ ሰብን እንስሳን ንምርግጋፅ ዝዓለመ ኣስተምህሮ ንሓረስቶት ኣብ መስራሕቲ ትካላት ወሃብቲ ኣገልግሎት

እናከፋፈልቲ ኣሕምልትን ፍረታትን ተዋሂቡ ኪላታት ኣብ ዝሃቦ መግለፂ ዘይውሕስ ኣጠቃቅማ ንፅህና ኣተሓሕዛን ኣተዓቅባን መግቢ ኣብ ሰብን እንስሳን ዘውረዶ ጥዕናዊ ሃስያ ከቢድ ከም ዝኾነ ብምጥቃስ ኣፍልጦን ንቕሓትን ብምብራኽ ንምክልኻሉ ብዕቱብ ክስራሕ ኣዘኻኺሮም ሓርስቶትን ኣብ መስራሕቲ ምግብን ኣብ መግቢ ወለድ ሕማማትን ሳዕቤናቶምን ዘለዎም ርድኢት ብምዕባይ እኹል ምክትታል ብምክያድን ውሕስ ምህርቲ ንምቕራብ ሓጋዚ ከም ዝኾነ ብምጥቃስ ፀረ ባልዕ መድሃኒት ብዘይ ኣፍልጦ ክኢላታት ከይጥቀሙ ኣተሓሳሲቦም ኣካየድ ስራሕ ንኡዘባ ተሰነ ኣቶ ተስፋ ዝጊ ዕቕባ ዝጊ ብወገኑ መግቢ ወለድ ሕማማት ኣብ ጥዕና ሰባት ቁጠባ ውልቀ ሰባትን ስድራ ቤታትን ከምኡውን ሕብረተሰብን ሃገርን ዘስዕቦ ፅልዋ ኣዝዩ ዓብዪ ብምዃኑ ንዝተዋህቦም ኣስተምህሮ ኣብ ግብሪ ከውዕሉ ፀዊዑ ተሳተፊ ግድኦም ኣብ ዝሃቦ ይቕሬታ ተሳተፍቲ ብግድኦም እቲ ኣስተምህሮ ኣብ ስርሖም ሓጋዚ ምዃኑ ብምግላፅ እኹል ምክትታል ብምግባር ውሕስ ምህርቲ ንምቕራብ ከም ዝፅዕሩ ኣረጋጊፆም ዝኸበርኩም ተኸታተልቲ ስዕብ ኣህጉራዊ ዜናታት ህንድን ኢንዶኔዥያን ኣብ ምክልኻል ፀጥታን ቁጠባን ዘተኮረ ስምምዓት ተፈራሪመን እቲ ስምምዓት ቀዳማይ ሚኒስትር ህንዲ ናሬንድራ ሞዲ ሎሚ 7 ሓምለ ምስ ላዕለወት ሰብ መዚ ኢንዶኔዥያ ኣብ ከተማ ጃካርታ ድሕሪ ዘካየዶ ዝርርብ ተበፂሑ ብመሰረቲ ውዕላት ህንዲ ንኢንዶኔዥያ ብርሃሞስ ዝተሰሚየ ልዕሊ ድምፂ ዝውንጨፍ ሚሳይል ክሸጠኣለያ እታ ኣፅዋር ኣብ ምምዕባል ወተሃደራዊ ዓቕሚ ኢንዶኔዥያ እወታዊ ኣበርክቶ ከም ዝህልዎ ዝጠቐስቶም መራሕቲ ትግባርኡ ንምቅልጣፍ ከም ዝሰርሑ ፍሊጦም ህንድን ሩስያን ብሓባር ዘፍረዮ ሚሳይል ብርሃሞስ ክሳብ 800 ኪሎ ሜትር ንዝረሓቐ ዒላማ ከጥቅዕ ዝኽእል ዘመናዊ ኣፅዋር እዩ እዚ ከምዚ ኢሉ እንከሎ ህንድን ኢንዶኔዥያን ቁጠበ ንምምዕባል ንግዳዊ ምልውዋጥን ወፍርን ከስፋሓ ኣብ ዕደና ብርቂ ማዓድናት ድማ ክተሓባበራ ምዃነን ገሊፀን ምዚ ኣብ ዝተኣሳሰር ህንድን ኢንዶኔዥያን ኣብ ዝካየደዎ ንግዳዊ ምልውዋጥ ተጠቃምነት ዶላር ኣሜሪካ ክጉድላ ምዃነን ገሊፀን ክልቴን ሃገራት ኣብ 225 ልዕሊ 28 ቢልዮን ዶላር ዝግመት ንግዳዊ ምልውዋጥ ከም ዘካየዳ ፀብፀባት ይረዱ ሕቡራት መንግስታት ኣሜሪካ ኣብ ዝሓለፈ ቀረባ መዓልትታት ምስ ክትር ዋዒ ብዝተኣሳሰር ጥዕናዊ ፀገማት ልዕሊ 30 ሰባት ከም ዝሞቱ መዓከናት ዜና ቃሊሐን ብዘይካዚ በቲ ኣብ ልዕሊ 10 ክፍላት ሃገር ኣሜሪካ ኣጋጢሙ ዘሎ ክስተት ሚልዮናት ባሉታ ከም ተፀልቡ ክፍለጥ ተኻኢሉሎ ምብራቃዊ ከምኡውን ደቡባዊ ምብራቕን ደቡባዊ ምዕራብን ኣሜሪካ በቲ ክስተት ሕልፊ ካልእ ከባቢታት ተሃሲዩ ከም ዘሎ ዝሓበሩ ፀብፀባት ኣብቲ ከባቢ መጠን ዋዒ ኣስታት 44 ዲግሪ ሴንቲግሬድ በፂሑ ከም ዝቐንያ ረድዮም ኩትር ዋዒ ኣብ ኣሜሪካ ጥራይ ዘይኮነ ኣብ ሰፊሕ ክፋል ኤውሮጳ እውን ሰብዊ ክሳራታት የውርድ ከም ዘሎ ይፍለጥ ምስቲ ተፈጥራዊ ክስተት ብዝተኣሳሰር ኩነታት ኣብቲ ኣህጉር ኣብ ዝሓለፈ ክልተ ኣዋርሒ ጥራይ ልዕሊ 1400 ሰባት ከም ዝሞተ እዩ ዝቃናሕ ዘሎ እዚ ከምዚ ኢሉ እንከሎ እቲ ዋዒ ኣብ ሓያል ሃገራት ኤውሮጳ ሓደጋ ባርዕ መሮር ከስዕብ ጀሚሩ ስለ ዘሎ ክሳራታት መሊሱ ክውስኽ ከም ዝኽእል ይእመት ምምሕዳር ፕሬዚደንት ዶናልድ ትራምፕ ንስሉሳዊ ንግዳዊ ውዕል ከምዘየሐድሶ ምሕባሩ ከም ዘተሓሳስበን ሜክሲኮን ካናዳን ገሊፀን ሰለስተን ሃገራት ነቲ ንግዳዊ ውዕል ክሳብ 242 ናይ ምሕዳስ መደብ እኳ እንተነበረን ኣሜሪካ ግና ክትዝትየሉ ዘለዋ ጉዳያት ከም ዘሎ ብምጥቃስ ነቲ ውጥን ከም ዘቦን ዘፈቶ ኣብ ዝሓለፈ ቀረባ መዓልትታት ሓቢራ እያ እቲ ንግዳዊ ውዕል ንቁጠባ ሰለስተን ሃገራት ኣገዳሲ ምዃኑ ዝገለፃ ሜክሲኮን ካናዳን ኣሜሪካን ውሳኒኣ ዳግመ ግምት ክትገብረሉ ፀዊዕን ኣለዋ ይኹን እምበር ኣሜሪካ ነቲ ፃውዒት ዛጊት ምላሽ ኣይሃበትሉን ዘላ ሰለስተን ሃገራት ዓመታዊ ኣስታት 2 ትሪልዮን ዶላር ንግዳዊ ምልውዋጥ ከም ዘካየዳ ዝገለፁ ፀብፀባት ዘይምሕዳስ ትውዕል ነቲ ንግዳዊ ገስጋስ ባልታ ክፀልዎ ከም ዝኽእል ይእምቱ ንግዳዊ ውዕል ኣሜሪካ ሜክሲኮን ካናዳን ነቲ ብናፍታ ዝፍለጥ ካብ ቀረፅ ናፃ ዝኾነ ስልሳዊ ንግዳዊ ስምዕ ተኪዩ ኣብ 220 ከም ተመስረተ ፀብፀባት ይረዱ ኣሜሪካ ኣብ ናይጀርያ ዋፊራቶ ንፀንሐት ሰራዊታ ክስሕቦ ከም ዝጀመረት ሓቢራ እቲ ሰራዊት ተልእኹ ከም ዝዓመመ ብምጥቃስ እያ ካብ ዝሓለፈ ቀረባ መዓልትታት ከተውፅኦ ጀሚራ ዘላ ኣሜሪካ እቲ ወፍሪ ዕውት ምንባር እኳ እንተገለፀት እቲ ሰራዊት ኣብ ቃልሳ ኣንጻር ሽበራ ዘምፅኦ ለውጢ ከምዘየለዮም ንኩነታት ናይጀርያ ብቐረባ ዝከታተሉ ወገና ዝጠቕሱ ኣሜሪካ ኣንጻር ሽበራ ምስ ሰራዊት ናይጀርያ ከም ዝተሓባበሩ ዝገለፀቶም 200 ወተሃደራት ካብ ፈለማ 226 ከም ዝለኣኸ ትዝከር እዩ ኣብ ናይጀርያ ተኸሲቱ ዘሎ ፀጥታዊ ቅልውላው ብምትሕባር ዞባውያን ሃገራት እምበር ብግዳማዊ ሰራዊት ክዓርፍ ከምዘይክእል ተንተንቲ ክሕብሩ ፀኒሖም እዮም ናይጀርያ ነቲ ክስተት ንምግታእ ኣብ ዝሓለፈ ቀረባ መዓልትታት ምስ ኒጀርን በኒን ፀጥታዊ ስምዕ ከም ተፈራረመት ይፍለጥ እቲ ስምዕ ብቐንዱ ኣብ ዶባተን ዝኽሰት ሽበራዊ ተርእታት ብሓባር ንምምካት ዝዓለመ ምዃኑ ሰለስተ

ሃገራት ገሊፀን ኣለዋ። ዝሰፍሐ ሰሜናዊ ክፋል ናይጀርያ ኣብ ትሕቲ ሽበራውያን ወዲቑ ስለ ዘሎ ግን እቲ ተርእዮ ንምግታእ ቀሊል ከም ዘይከውን እዩ ዝግለጽ። ሩስያ ትማሊ 6 ሓምለ ኣብ ልዕሊ ዝተፈላለየ ዕላማታት ዩክሬን ተወሳኺ ደብዳብ ኣካይዳ። በቲ ኣብ ርእሰ ከተማ ኪየቭን ከባቢያን ዝተካየደ ናይ ሚሳይላትን ድሮናትን መጥቃዕቲ ኣብ ልዕሊ ወተሃደራዊ ትሕተ ቅርፂ ከምኡውን ትካላት ነዳዲ ከቢድ ዕንወት ከም ዝወረደ ዝገለፀ ሚኒስትሪ ምክልኻል ሩስያ ልዕሊ 200 ዕላማታት ከም ዝደብደበ ሓቢሩ። እዚ ከምዚ ኢሉ እንከሎ በቲ መጥቃዕትታት ብውሕዱ 25 ሰባት ከም ተቐትሉ ዝሓበሩ ፀብፀባት ሩስያ ዝርከቦም ልዕሊ 60 ከም ዝቐሰሉ ኣረድዮም። እሱ ግምቲ መልሰ ግብሪ ናይቲ ዩክሬን ኣብ ሃገሩ ተካይዶ ዘላ ተደጋጋሚ ደብዳብ ምዃኑ ሚኒስትሪ ምክልኻል ሩስያ ገሊጹ ኣሎ። ዩክሬን ብ5 ሓምለ ኣብ ትካላት መጻረይ ነዳዲ ሩስያ ከቢድ ዕንወት ከም ዘውረደ ዝተጠቕሰ ደብዳብ ሚሳይላትን ድሮናትን ከም ዘካየደት ማዕከና ዜና ምቅልሓን ይፍለጥ። ሩስያ ብ3 ሓምለ ኣብ 226 ኣብ ልዕሊ ዩክሬን ካብ ዝወሰደቶ ተመሳሳሊ ወተሃደራዊ ስጉምትታት እቲ ዝዓበየ ክሳራ ዘውረደ መጥቃዕትታት ከም ዘካየደ ዝዝከር እዩ። ምልውዋጥ መጥቃዕትታት ሩስያን ዩክሬይንን ኣብ 226 ብዓይነትን መጠንን ሰፊሑ ከም ዘሎ ፀብፀባት የረዱ። ካናዳን ጀርመንን ኣብ ምስራሕ ሳብ ማሪና ዘተኮረ ናይ ኣስታ 30 ቢልዮን ዶላር ውዕል ከም ተፈራረማ ይቃልሓ ኣሎ። እቲ ስምምዕ ጀርመን ንካናዳ 12 ዘመናውያን ሳብ ማሪናት ክሰርሐላ ዝኽእል ኮይኑ ተግባራውነቱ ኣብ ዝመፅእ ቀረባ ግዜ ከም ዝጅመር ኣፍሊጠን። እቲ ውዕል ን50 ዓመታት ዝቕፅል ናይ ፅገና መስርሕ ዘማልእ ብምዃኑ ክሳብ 100 ቢልዮን ዶላር ከም ዝግመት ይግለጽ ኣሎ። ካናዳ ነተን ሳብ ማሪናት ካብ 232 ክሳብ 236 ክትርከበን ከም ትኽእል ግምታት ኣሎ። እተን መራኽብ ኣብ ምምዕባል ወተሃደራዊ ዓቕሚ ካናዳ ብቐንዱ ድማ ኣብ ምምዕባል ዓቕሚ ሓይሊ ባሕርቲ ሃገር እወታዊ ተራ ከም ዝህልዎ ይጥቀስ። ካናዳ ነተን መራኽብ ንምውናን ምስ ደቡብ ኮርያ ክትዝትድሕር ምፅናሐ ነቲ ውዕል ምስ ጀርመን ከም ዝፈረመቶ ዝግለጽ ዘሎ። ካናዳ ኣብ 226 ወተሃደራዊ ዓቕማ ንምድንፋዕ ናይ ኣስታት 50 ቢልዮን ዶላር ባጀት ሰሊዓ ከም ዘላ እዩ ዝዕበር። ዝኸበርኩም ተኸታተልቲ ዜና ንምፍጻም ኣርስታቱ ምሕያል ውዳቤታት ኣብ ገስጋስ ልምዓት ዓብዪ ድርኺብ ከም ዘለዎ ሚኒስተር ዞባዊ ምምሕዳራት ገሊጹ። መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ኣብ ካናዳ ብልዑል ድምቀት ተጸንቢሉ። ኣብ ንዞባ ዓረዛ ንመስርዕ ምምሃርን ምስትምሃርን ምቹ ባይታ ንምፍጣር ይስራሕ ኣሎ። ህንድን ኢንዶኔዥያን ኣብ ምክልኻል ጸጥታን ቁጠባን ዘተኮረ ስምምዕ ተፈራሪመን። ኣብ ኣሜሪካ ምስ ቁፅሪ ዋሒብ ዝተኣሳሰር ጥዕናዊ ጸገማት ልዕሊ 30 ሰባት ከም ዝሞቱ ተገሊጹ። ኣሜሪካ ንስሉሳዊ ንግዳዊ ውዕል ከም ዘይተሐድሶ ምግላጻ ከም ዘተሓሳሰበን ሜክሲኮን ካናዳን ሓቢረን። ዝኸበርኩም ተኸታተልቲ ዜና ተፈጺሙ። ምስ ዝተረፉ መደባትና ሰላም።

0: እንታይ
1: ፀፅቡቁ
0: ህፃናት ፀፅቡቁ ህፃናት ትብል ኣብ ልብኻ ሕዙሕረ ፀፅቡቁ ንመን ምዃኑ ከዓ ባዕለይ ከርእየካ እየ።

0: ቀይሰምዕ እንዲኻ ብጊዜ ክነግረካ ሕራይ ንስኻ ተዓቢ ሸለል በለ ድሓር ከዓ ዝዓቢ ቆልዓ ኣይትበድል እባ ዝንእስ ኣረጊት ኣይትበድል ሕራይ
1: ስንከ ሸለል ደይትብሎ ቆልዓ እንዲ
2: ኣሽ እንኳን ነዚ ቆልዓ ንዓኻውን ኣገድፈካን እየ ሓውድዕት የሉ ዝገዛይ ፅንሑ በሉ ጉጥጉጥ ኣብያ ክውፃኩም
1: በዓልና እምበር ኣብ እንዳ ሓዋኣት ኢና

0: ሰላም ከመይ ቀኒኹም ዝኸበርኩም ተኸታተልቲ ዶክተራት ኣብ ስቱድዮ። ኣብ ናይ ሎሚ ዛዕባና ንምረዛ ዝምልከት ትሕዝቶ ኢና ቀሪብናልኩም ዘለና። ብዝተፈላለየ መንገዲ ክንምረዝ ከም ንኽእል ሓካይም ይነግሩና እዮም። ንምገቦ ነገር ወይ ኣብ ኣፍና ዝኣቱ ነገራት ክኸውን ይኽእል፣ ብነስተንፍሶ ክኸውን ይኽእል፣ ምስ ነፍስና ዝትንከፍ ዝመፅእ እውን ክኸውን ይኽእል፣ ካልእ ዓይነት ኣገባባት እውን ክህሉ ይኽእል እዩ። እዚ ምረዛ እዚ ኣብ ነፍሰብነትና መስ ኣጋጠመ እንታይ ኢና ክንገብር ዘለና? ክሳብ ሕክምና ንበፅሕ እንታይ ኢና ክንገብር ዘለና? ከም ተመረዝና ኸ ብቐንዱ ከመይ ጌርና ክንፈልጥ ንኽእል? ናብ ሕክምና ምስ ከድና ኸ ሓካይም እንታይ እዮም ዝገብሩልና? ምረዛ ንኸየጋጥመና ኸ ወይ ንኽንከናኸሎ እንታይ ኢና ክንገብር ዘለና ዝብልን ካልእን ሕቶታት ሒዝና ቀሪብና ኣለና። ዕዱምና ዶክተር ናሆም ደበሳይ ካብ ክፍሊ ውሽጣዊ ሕማማት ሆስፒታል ኦሮታ እዩ። ዶክተር ዕድመና ኽቢርካ ብምፃእካ ኣዝየ የመስግነካ። ብሳይንሳዊ መንገዲ ክምትኖ ብቐዳምነት ምረዛ ክበሃል እንከሎ ሓካይም ከመይ ኹም ትገልፅዎ?
1: ቴንክዩ ዝተገብረሉ ዕድመ የመስግን። ሕጂ ምረዛ ክንብል ከለና ብሓደ ኬሚካላዊ ባእታ ናይ ምምራዝ ብቕዓት ዘለዎ ኣብ ልዕሊ ህወታዊ ዝኾነ ኣካላዊ ጉድኣት ከውርድ ከሎ ዝፍጠር ሳዕብን ምረዛ ንብሎ። እቲ ዝምርዝ ኣካል ድማ መርዚ ኢልና ንፅውዖ ማለት እዩ። እዚ ምረዛ እዚ ብብዙሕ መገዲ ከጋጥሞ ወይ ሃንደበታዊ ክኸውን ይኽእል እዩ፣ ኣብ ውሽጢ ሓፂር ግዜ ዘጋጥም ክኸውን ይኽእል እዩ፣ ወይ እውን ኣብ ዝተናውሒ ግዜ ዘጋጥም ክኸውን ይኽእል እዩ ማለት እዩ። ሕጂ ምረዛ መብዛሕት ሰብ ከነደናግሮ ዘይብልና ምስ ኣለርጂ ክነተሓሓዞ የብልና። ኣለርጂ ማለት ንሓደ መርዚ ዘይኮነ ነገር ግን ኣብ ኣካላትካ ተኣፋፊ ዝኾነ ወይ ዘይሰማማዕ ነገር እሱ ተኣፋፍነት ንብሎ። መርዚ ግን ኣብ ኣካላትካ ዘምፅኦ ኣሉታዊ ጎናዊ ሳዕብን ልዕሊ ዓቐም ዝውሰድ ወይ እውን ኣዝዩ ሓደገኛ ኮይኑ ብውሕድ ዓቐም ዝውሰድ ዘጋጥም እዩ ማለት እዩ።
0: ስለዚ እንታይ እዩ ሕጂ እቲ ምረዛ ከጋጥመልና ዝኽእል ብምንታይ እዩ እቲ ጠንቂ ክንፈላለዮ ንኽእል ኢና? ከምዚ ኣቐዲምና ክንጠቕሰ ዝፅናሕና
1: ሕጂ መብዛሕትኦም ነገራት ብተፈጥሮ መርዛማት እዮም፣ ክንወስዶ እውን ዘይግባአና ነገራት እዮም። ገሊኦ ነገራት ከዓ ኣገደስቲ ኮይኖም ንኣካላትና ጥቕሚ ዘለዎም ኮይኖም ልዕሊ ዓቐም ዝውሰዱ ናይ መርዛም ተኽእሎ ክቕየር ይኽእል እዩ ማለት እዩ። ሕጂ ብሓፈሻ ምርዝምና ኣብ ዓለም ዳርጋ ኣብ ዓመስ ከባቢ 4,000 ናይ ምረዛ የጋጥም እዩ። መብዛሕትኦም እዚኦም ድሕር ብግቡእ ተኸናኺን ካብ ሕክምና በፂሖም ናይ ምሕዋይ ተኽእሎ ወይ ነቲ ሰዕበ ሳዕብን ናይ ምብላስ ተኽእሎ ኣሎ። ውሕዳት ግን ዋላብ ሕክምና በፂሖ ከሎ እቲ መርዚ ኣዝዩ ሓደገኛ ስለዝኾነ ቁሩብ ናይ ሞት ሳዕብን ከጋጥም ይኽእል እዩ።
0: 4,000,000 ድ ዘጋጥም
1: እዋ ኣብ ዓመት ምረዛ የጋጥም ማለት እዩ። እዚ ሕጂ ኣብ ሕክምና ዝቀረበ ፀብፃብ እዩ፣ በር ዘይቀረበ ፀብፃብ እውን ኣብ ግመ ዘይኣቶ ማለት እዩ። ሕጂ ምረዛ መብዛሕትኡ ግዜ ብምስታይ ክኸውን ይኽእል እዩ፣ ብምስትንፋስ ከጋጥም ይኽእል እዩ ናይቲ መርዛን ባእታ ማለት እዩ፣ ወይ እውን ኣብ ደጋዊ ክሽፋ ናይ ኣካላትካ ብዝርከብ ምትንኻፍ ከጋጥም ይኽእል እዩ ማለት እዩ። መብዛሕትኡ ግዜ ምምረዝ ብሓደጋ እዩ ዘጋጥም ወይ ዘይ ምስተውዓል ማለት እዩ፣ ብፍላይ ኣብ ቆልዑ ማለት እዩ። ምክንያቱ ንሓደ ነገር ክርእይዎ ወይ መክደኒ ፍሉይቲ ኮይኑ ወይ ሕብሩ ፍሉይቲ ኮይኑ ህንጥይነት ስለ ዘለዎም ወይ እውን ፍሉይ ጨና ስለዝህቦም ወይ ፍሉይ መቐረት ስለዝህቦም ካብ ህንጥይነት ዝተላዕለ ነቲ ነገርቲ ነቲ መርዛም ነገር ክወስድዎ ክእሉ ማለት እዩ። ኣብ ኮተቴ ዕድመ ዝበፅሑ መንእሰያት ግን መብዛሕትኡ ግዜ እውን ብሰንኪ ካልእ ጉዳያት ወይ ጭንቀት ክኸውን ይኽእል ወይ ቃዙነት ክኸውን ይኽእል እዩ፣ ወይ ብሰንኪ ሕርቃን እውን ኮነ ኢሎም እውን ኣካላቶም ዝሃስ ኣለዉ ማለት እዩ። ኣብ ኣረጋውያን ተመፂእካ መብዛሕትኡ ግዜ ምስ ዕድመ ብዝመፅእ ዘይምስትውዓል ድኻማት ወይ እውን ብዙሕ መድኒታት ካብ ምሕር ዝተኣዘዘ ምፍልላይ ዘይምኽኣል ብጌጋ ክወስድዎ ክእሉ ማለት እዩ። እዚ ሕጂ ሓፈሻዊ ኣብ ዘጋጥም ኣብ ክሊ ዕድመ ማለት
0: እዩ። ስለዚ ዝተፈላለየ ዓይነት ምምራዝ ወይ ኣገባባት ናይ ምምራዝ ኣሎ ኢና ንብል ዘለና። እቲ ኣብ ውሽጢ ነፍስና ኣትዩ ዝገብሮ ነገር ወይ ብላዕሊ ኣትዩ ዝገብሮ ነገራት ተመሪዝና ዩ ናይ ተመረዝናን ክንፈልጠሉ ንኽእል ምልክታት
1: ሕጂ ቀዳመይ ንገብሮ ክነስተውዕሉ ዘለና እቲ ሰብ ወዲቁ ምስፀናሓካ ወይ ሃለዋቱ ምስተጥፈአ ከመይ ኣሎ ኩነታቱ ክትሪኢ ኣለካ እንታይ እዩ ኮይኑ እቲ ሓፈሻዊ ገምጋም ማለት እዩ። ካልኣይ ኣብ ከመይ ቦታ እዩ ወዲቁ ፀኒሑ፣ ጥቃ መድሃኒ ዘለዎ ቦታ ድ ወዲቁ፣ ኣብ ከባቢ ስርሑ እንታይ ምዃኑ እዚ ኣገዳሲ እዩ። ምክንያቱ ከባቢ ስርሑ ብዙሕ ኬሚካላት ኣለው እውን ኣገዳሲ እዩ። ካልኣይ ኣብቲ ትገብሮ ኣካላዊ ምርመራ ድማ ዝረአ ምልክታት ኣሎ። ኩሉ ዓይነት ምረዛ ሓደ ዓይነት ምልክታት ኣይህብኒ ማለት እዩ። እዚ በዚ ክንፈለየ ንኽእልና። ሕጂ መብዛሕትኦም እቶም ምልክታት ኣብቲ ዓይነት ናይቲ መርዝን እዮም ዝምርከሱ። ብሓፈሹ ግን እዚኦም ክንመቕሎም ከለና ኣብ 5 እዮም ዝምቀሉ። ኣብዚ ድማ ኣብ ኣካላትና ዘምፅኦ ለውጢ እዩ። መብዛሕትኡ ኣብ ምረዛ ዘጋጥም ለውጢ ኣብ ስነ መትኒ ናይ ኣእምሮን ኣብ ስርዓተ ዝረደምኒ እንጂ ብሓፈሹ ስርዓተ መትኒ ናይ ኣካላትና ብክልተ መገዲ ይሰርሕ። እቲ ሓደ ድማ ካብ ደገ ዝመፆ ዝኾነ ሓበሬታት ዝቕበለሉ ስርዓት ኣሎ። ካብ ኣካላትካ ካብ ሓንጎል ጀሚርካ ዓንዲ ሕቆ ጀሚርካ መትኒ ድማ ናብ ኣካላትካ ትገብሮ ግብረ መልሲ ኣሎ።
2: ሕጂ ኣብዚ ግብረ መልሲ ድማ ክልተ ዓይነት ነርቭታት ኣለዉና ማለት እዩ፣ ሲምፓቲቲክ ፓራሲምፓቲቲክ ንብሎም። እዚኦም ሕጂ እቲ ሲምፓቲቲክ መብዛሕትኡ ግዜ ባዕልካ ትቋፅሮ ንጨዋዳታትካ ትቋፅሮ ማለት እዩ። እቲ ፓራሲምፓቲቲክ ንብላ ድማ ናይ ውሽጣዊ ኣካላትካ ህዋሳት ከም በዓል ልቢ መዓናጡ ንዕኡ ዘገልግል ክፋል ስርዓት ነጥቢ። ሕጂ ኮሊነርጂክ ዝበሃል ዓይነት ምረዛ ከጋጥመና ከሎ ነቲ ኣሴታይ ኮሊን ዝበሃል ኣሎ ኣካላትና ዝርከብ ናይ ስርዓት መትኒ ዝፈሪ ቀመም ንዕኡ ልዕሊ ዓቐን ከም ደፈሪ ክገብሮ ከሎ ማለት እዩ። ንሱ ልዕሊ ዓቐን ክፈሪ ከሎ ልዕሊ ዓቐን ምልዛይ ይመፅእ። እቲ ንብዓት ብዙሕ ወፀካ ምቁፅፃር ሽንቲ ማይ ኣይትቋፀርን ኢኻ። መርዓት ዓይንኻ ኣዝዩ ይደቅቕ። ብርቱዕ ውፅኣት ገብረልካ፣ ተምላስ ገብረልካ። ስርዓተ ምስትንፋስ ድማ ልዕሊ ዓቐን መራቕ ይፈፅም። ሽቡሆም ድማ ማዕበስቲ የጋጥም ማለት እዩ። እዚ ሕጂ ሓደ ካዊ ኣብዚኣ ስእሊ ሕጂ ክንሪኣ ዘለና እታ መርዓት ዓይነ ኣዝያ ፀቢባልዳ ማለት እዩ። ኣብታ የማነይቲ ስእሊ ክንሪኣ ከለና ኣብታ ፀጋመይቲ ኣብ የማነይቲ እውን ልዕሊ ዓቐን ገፊሓላ ማለት እዩ። ካልኣይ ኣንፃር ናይ እዚ ድማ ኣንቲኮሊነርጂክ ንብሎ ድማ እዚ ድማ እቲ ኣሴታይ ኮሊን ንብሎ ኣካላትና ዝፈሪ ቀመም ልዕሊ ዓቐን ድሕር ፈርዩ ማለት እዩ፣ ድሕር ጎዲሉ ማለት እዩ ቅረታ ሕጂ ብዘጋጥም ድማ ብርቱዕ ረስ ንገብረሉ ገፁ በርበረ መስል ህርመት ልቢ ይውስኽ ሽንቲ ማይ ክሸይን ኣይክእልን እዩ ዒንቲ ሕውዙ ዝብሎ መርዓት ዓይኒ ይዓቢ ካብ ኮማ እውን ኣቱ ወይ ምንፍርፋሩ የጋጥም ማለት እዩ። እዚ ሕጂ እቲ በዓል ሞያ ዘስተውዕሎ ምልክታት ማለት እዩ። ካልኦት ዓይነት ድማ ሲምፓቶሚሜቲክ ንብሎም ድማ ኣለው ከም በዓል ኮኬን ካፌን ንብሎም። እዚኦም ድማ ብልዕሊ ዓቐን ምስ ወሰድካዮም ኖር ኢፒርፌሪ ዝበሃል ኣለ ኣብ ኣካላትና ዝፈሪ ቀመም ኣብ ስርዓት መትኒ ማለት እዩ። ልዕሊ ዓቐን ከም ድፈሪ ስለ ዝገብሮ ብርቱዕ ፀቕጢ ደም የጋጥመካ፣ ህርመት ልቢ ኣዝዩ ልዕል፣ ብርቱዕ ረስ ንገብረልካ። እቲ ሰብ ስምዒቱ ክሳብ ቋፀር ዘይክእል የዕገርግር ማለት እዩ። ብርቱዕ ረሃፅ ድማ ይገብረሉ ማለት እዩ። ሕጂ እዚ ድማ ኣብ ገለገሊዩ ተመሳሳልነት ኣለዎም። ገሊኦም ዓይነት ምልክታት ድማ ዘደቁሱ ዓይነት ምርዝምና ንብሎ ማለት እዩ። እዚኦም ድማ ከም በዓል ኣልኮልን ዲያዘፓም ዝበሃሉ መድሃኒታት ማለት እዩ። እዚኦም ልዕሊ ዓቐን ልሕድ ውሰዱ እቲ ሰብ በብቕሩብ ሃለዋት የጥፍእ፣ ፈዘዝ ይብል፣ ናብ ኮማ ይኣቱ፣ ኣተናፍሱ ብርቱዕ ይኸውን ማለት እዩ። ፀፂሉ ድማ መንፍርፋሩን ከጋጥሞ ይኽእል እዩ። ካልኦት ንፈውሲ ቃንዛ ኢልና ንእዝቦ ወይ ብርቱዕ ንቃንዛ መድሃኒት ጠቕሙ ከም በዓል ኦፒስ ንብሎም ድማ እዚኦም ድማ ናቶ ምልክታት ኣለዎ። እዚኦም ድማ ልዕሊ ዓቐን ምስ ውሰዱ ነቲ ስርሖም እዚኦም እንታይ ነቲ ቃንዛ ምጉዳል እዩ ኖርማል ስራሕ ማለት እዩ። ሕጂ ቃንዛ ክትቋፀር ትኾንካ ነቲ ናይ ምስ ስርዓት ናይ ንመት ንሎ ኣብ ሓንጎልና ንዕኡ ከም ዝዝሕል ንገብሮ ማለት እዩ። እዚ ልዕሊ ዓቐን ተተወሲዱ ግን ተቐዳማይ ዘጋጥም ስርዓት ምስትንፋስ ናይቲ ወዲ ሰብ ይዝሕል ማለት እዩ። ፀቕጢ ደም ኣዝዩ ይጎድል፣ ብኡ ገይሩ ድማ ናብ ሃለዋት ምጥፋእ የጋጥም ማለት እዩ። ስለዚ ዝኾነ ሰብ ልዕሊ ዓቐን መረዛ ከጋጥም ከሎ ክገብሮ ዝግባአና ከመ ኢልና ክንገብሮ ዝግባአና ምስና ቀዳሚ ክንገብሮ ዝግባአና እቲ ሰብ እቲ ዓቢ ድዩ ንእሽተይ ድዩ
0: ቅድማ ከምታይ ክንገብር ኣለና ዶክተር? እዚ ምረዛ እዚ ክትገልፃ ኣለና ንፀናሕካ ኣነ ኮይኑ ዝስማዓኒ ኣብቲ ከብድ ባለ ደረጃ ምስ በፅሐ ኮይኑ ዝስማዓካ ኣብ መጀመርታ ደረጃ እንከሎ ክትፈልጠሉ ወይ ዘርእካ ምልክታት ኣሎ ዶ?
2: ዎ ሕጂ እዚ ኣብ ምንታይ እዚ ምርኮስ ተየለና ሓደ ኣብቲ ሰብ ይምርኮስ ኢና። ኣብነት ኣብ ቆልዑ ተኮይኖም ዋላ እቲ መርዛ ባእታ ወሲዶም ከለዉ ዘይክነግሩካ ክእሉ እዮም። ዓበይቲ ይኹኑ ወይ ጉቡዝ ዝበሉ ግን ዋላ ዳሕራይ እውን ተተረዲእዎም መርዛም ነገር ከም ዝወሰዱ ቀልጢፎም ክሕብሩካ ክእሉ። ሕጂ እዚ ኣብ ምንታይ ዚ ምርኮስ ኣብቲ ውልቀ ሰብ ምርኮስ እዩ። ቀልጢፉ ናይ ምሕባር ተኽእሎ ማለት እዩ። ንኣብነት ኣይሓበረ ንበሎ እቲ ሰብ

0: እውን ኣይፍለጠኒ በሎ ዘርኡ ካብ ምልክታት ድማ ኣለዉ። ሕጂ ዚ ኣብ ምንታይ ዝመርኮ ስተልካ እዚ ድማ ኣብቲ ብዝሒ ዓቐን ናይቲ መርዚ ዝወሰዶ ኣገዳሲ እዩ። ብርዝሒ ዓቐንን መርዛምነት ናይቲ ባእታ ገሊኦም ነገራት መርዛማት ኣዝዮም መርዛማት ኣይኮኑን፣ ገሊኦም ድማ ፍኹስ ዝበለ ናይ መርዛምነት ባእታታት ኣለዎም። ሕጂ እቲ ቀዳማይ ዘጋጥም ነገር መብዛሕትኡ ግዜ ብሓፈሹ ዘጋጥም ተምላስ እዩ፣ ዕግርግር ምባል፣ ህርመት ልቢ ምውሳኽ፣ ቀጨውጨው ምባል ማለት እዩ። እዚአን ቀዲ መበገስ ማለት እዩ ወይ ብርቱዕ ረሃፅ ገብረሉ ወይ ቅርፀት ኣብ ከብዲ ገብረልካ ወይ ዜን እንትን ቀንዳ ምልክታት ክነስተውዕለን ዘለና ማለት እዩ። ወይ እውን ኣብ ኣፉ ተሰቲዎ ድማ ብርቱዕ ቃንዛ ገብረሉ ወይ ኣብ ቆርበቡ ተፈሲሱ ድማ ብርቱዕ ቃፅሎ ገብረሉ፣ እዚ ተሓፈሻዊ ንፈልጦ ማለት እዩ። ካልኣይ ድማ ነዚ ድማ ኣገዳሲ ብሎ ድማ መዓስ ኣጋጥሙ ሕጂ ኣብ ውሽጢ ሓፂር ግዜ ዘጋጥመ ድዩ ወይ ተሓቢኡ ፀንሕ ነዊሕ ግዜ ዝገበረ ድዩ ነገር እውን ኣገዳሲ ዋላ ናይ ሰዓታት ፍልል እውን ኣገዳሲ እዩ ናብትን ሕክምና ማለት እዩ። ብኸመይ መገዲ ኸ ተወሲዱ ብምስትንፋስ ዝተወሲዱ ብምስታይ ዝተወሲዱ ብጨና ዝመስል ነገር ተወሲዱ እዚታት እውን ኣገዳሲ ንምባል ኢለ። ካልኣይ ድማ እቲ ክስታይ ኣገዳሲ ድማ እቲ ነገርቲ ብኸመይ ተፈፂሙ መብዛሕትኡ ግዜ ብሓደጋ ተኮይኑ ተቐልጢ ሰብ ቀልጢፍ እዩ ዝመልሶ ነቲ ነገር ተቐልጢፉ ድሕር ሰብ ሓደ ሰብ ኮነ ኢሉ ግን ድሕነት ነገር ተፈፂሞ ግን እቲ ክብደቱ ኣዝዩ ከቢድ ኮኑ ማለት እዩ ዘይክነግረካ ውን ንኽእል እዩ። ስለዚ ኣብ ብዙሕ
1: ጉዳያት
0: ዝተመርኮሰ ንምባል እዩ።
1: ምናልባት ፅንሕ ኢልና ክንምለሶ ክንፍትን ኢና በብሓደ ጉዳይ ብጉዳይ ክንሪአን ክንፍትን ኢና ምስቲ ዘለና ግዜ ነረኣኢና። ስለዚ ናብቲ እንታይ ክንገብር ኣለና ጀመርናዮ ክንቅፅል ሕጂ እዚ ብክልተ መንገዲ ክንሪአ ንኽእል ኢና። እቲ ሓደ ኣብ ሕክምና ምስ በፅሐ እንታይ ዝግበረሉ ብደረጃ ሕክምና መጀመርታ ግን ገለ ምልክታት ምስ ረእካ ኣብ ገዛኻ እንታይ ክትገብር እንታይ ሓገዝ በዓልካ ክትገብሮ ትኽእል ነገራት እንተደ ኣሎ ፅቡቅ እተደ ይኮነ ከዓ ካልእ ሰብ ንካልእ ሰብ ብኸመይ ክሕግዞ ክእል
0: ሓራ ሕጂ ኣብ ገዛ ክንገብሮ ንክእል ቀዳመይቲ ነገር እንታይ ገለገለ መርዚ ምስ ወሰድካ ተምሊስካዮም ንዓኻ ዝበለፅ ይቀጢፍ ወፀልካ ገለገለ መርዛማት ነገር ግን ኦልሬዲ ኣብ ኣካላትካ ምስ ኣሰው ንድሕር መሊሽካ ንድሕር ንኸተምልሶ ነቲ ሕሙ ማለት እዩ ንድሕር ደፋፊኻ መሊሽ ዝገደደ ሳዕብን ከጋጥም ይኽእል እዩ። ሕጂ እሱ ነቲ ሰብ ንኸምልስ ሓግዞ ወይ ንኸይተምልስ ክትብሉ ኣብ ኩነታት ናይቲ መርዚ እዩ ዝምርኳስ እሱ እቲ በዓል ሞያ እዩ ዝውስኖ። ካልእ ክንገብሮ ዝግባአና ነገር ግን ሓደ ፈሳሲ ክንቦ ኣለና ነቲ ሰብ ንድሕር ሃለዋት ጥፊኡ ኣትሊስት ነቲ ሃለዋት ንክፈልጥ ክንሕግዞ ኣለና። ኣየር ኣብ ዘለዎ ቦታ ክንወስዶ ኣለና። ማይ ክሰቲ ዝኽእል ተኮይኑ ማይ ክነስትዮ ኣለና። ፈሳስቲ ማለት ነቲ ኣካላት ቁር ንምምላስ ማለት እዩ። ካልኣይ መብዛሕትኡ ግዜ ኣብ ግዜ ብምረዛ እቲ ኣካላት ወይ ክዳውንቲ ናይቲ ሰብ በቲ ኬሚካል ተፀይቁ ከም ስለዝኽእል ኣብዚ ድማ ቀልጢፍና ነቲ ክዳውንቲ ክንቅይሮ ኣለና፣ ነቲ ኣካላት ክንሓፅቦ ኣለና። እዚ ኣብ ገዛ መጀመርያ ትገብሩ ማለት እዩ። ነቲ ገሊኦም መርዝታት ብቆርበት ዝሓልፉ ብክዳውንቲ ዝሓልፉ ስለዘለዉ ቀልጢፍካ ነቲ ክዳውንቲ ክትቅይሮ ኣለካ። እንታይ ኢልካ ዋላ ስጋ ምርጋፅ ኣየድልካ ጃስት ኣሊኻ ክዳውንቲ ሓድሽ ፅሩ ክዳውንቲ ምግባር ኣድላይ ማለት እዩ። እዚአን ክንገብረን ዝግባአና መጀመርያ ሽዑ ድማ ብቁልጥፍ ናብ ሕክምና ክንከይድ ኣለና ማለት እዩ። ኣብ ሕክምና ምስ መፅሕና ድማ እቲ በዓል ሞያ ክገብሮ ዝግበኦ ድማ ቀዳሚት ኮነ ኩነታት ሃለዋት ናይ ሰብ እዩ ሃለዋት ጥፍኢ ድዩ ኣይጥፍአን ድዩ ወይ ኣብ ከመይ ኩነታት ኣሎ ነቲ ፀቕጢ ደም ህርመት ልቢ ኣተናፍሳ ብምዕቃን ክፈልጦ ክእል ማለት እዩ። ከምኣ ምስ ገበርካ እንታይ ዓይነት መርዚ ኣጋጢሙሎ ምምራዝ ድማ በቲ ምልክታት ኣቐዲምና ክንገልፆ ፅንሕና ምልክታት ኣብ ስርዓተ መትኒ ብፍላይ ኣብ ስርዓተ ልቢ ዘጋጥም ብኡ ተመርኪሱ እንታይ ዓይነት መረዝ ኣጋጢሙሉ ክግምግም ይኽእል ማለት እዩ። ካልኣይ ንገብራ ድማ ግድባእና ድማ እቲ መርዚ ምስ ኣተወ ኣካላትካ ናይ ምምፃው ተኽእሉ ከመይ ኢልካ ተጉድሎ ምክንያቱ ኣብ ደም ተሓዊሱ ውሽጢ ከይኣተወ ከሎ ቀጢፍካ ከመይ ጌርካ ነቲ ናይ ምምፃው እቲ መርዚስ ከመይ ገይሩ ከይኣተወ ከሎ ናይ ተጉድሎ ኣለካ። እዚ ሓደ ኣገዳሲ ማለት እዩ። ኦልሬዲ ምስ ኣተወ ድማ ከመይ ገይሩ ካብ ኣካላትና ቀልጢፍ ንክወፅእ ድማ ክትገብሮ ዝግባእካ ነገራት ኣሎ ማለት እዩ። ካብ ኣካላት ቀልጢፍ እቲ መርዚስ ኣብ ደም ከይኣቱ ማለት እዩ።
1: ንኣብነት ኣብ ገዛና ከምኡ እንተ ኣጋጢሙ ሓደ ሰብ መርዚ ኢሉ እንተ ጠርጢሩ ዝገብሮ ክንዛረብ ፀኒሕና ርግፀኛ ግን ክትኮን ትኽእል ኮይና ኣይስማዓንን። ምክንያቱ እቲ ምልክታት ክትጠቕሰልና ዝፀናሕካ ናይ ካልእ ሕማማት ምልክታት እውን ክኾን ይኽእል እዩ። ስለዚ ብኸመይ ከረጋግፅ ኣለዎ ወይ ድማ ርግፀኛ ኮይኑ ክወስዶም ዘለዎም ስጉምትታት እንታይ እዮም?
0: ፅቡቅ ሕጂ ከምዛ ዝበልና እዩ እቲ ምረዛ ከም ዝበልና ምልክታት ምስ ካልኦት ሕማማት እውን ከጋጥም ይኽእል እዩ። ምስ ረሰንቲ ሕማማት ካልኦት ሕማም ምፍርፋር እውን ክመስ ይኽእል እዩ። ብዙሕ ምክንያት ኣለዎ። ሕጂ ሓደ ካብቲ ክነስተውዕሎ ዝግባአና ድማ እንታይ ክንርኢ ኣለና ንኣብነት ኣብቲ ገዛ እንተጋጢሙ ኣብቲ ከባቢ ሕሙም ዘለዎ ከባቢ እንታይ ፍሉይ ዓይነት መድሃኒት ኣለ ወይ እንታይ ዓይነት ፍሉይ ቀመም ኣለ ወይ መርዛም ነገር ኣብቲ ከባቢ እንታይ ኣለዎ ክንርኢ ኣለና። ወይ እውን ኣብቲ ቦታ ስራሕ ተጋጢሙ ድማ ኣብቲ ቦታ ስራሕ እንታይ ዓይነት መርዛማት ነገራት ይቕመጡ እውን ክነስተውዕለና እዛ ኣገዳሲ ካልኣይ ፍሉይ ጨና ወይ ሕብሪ ኣብ ኣካላት ተርኢና ወይ ዝኾነ ምፅያቕ ናይ ኬሚካላት ተርኢና እውን እዚ እውን ከም ምልክት ክኾነና ይኽእል እዩ ማለት እዩ።
1: ንኣብነት ኣብ ደጋዊ ክፋል ተዳመፅ እዩ ብማይ ምሕፃብ ፅቡቅ ዶ ማይ ጥራሕ ድ ክኸውን ዘለዎ ካልእ ነገራት ታይ ክንገብረሉ ነገራት ንኽእል ነገር ኣሎ ድ
0: ሕጂ ኣብ ብፍላይ እዞም ኣሲድን ኣልካሊን ንብሎም ከም በዓል በረኪና ወይ ኣችዶ ዓይነት መብዛሕትኡ ግዜ ቃፅሎ ኣብ ደጋዊ ክፋል ወይ ናብ ውሽጣዊ ክፋል

0: ጋጥሙ እንጂ ነዚም ሕጂ ተቀዳማይ ክገብሩ ኣብ ደጋ ክፋል ተጋጢሙ ብማይ ኢኻ ሓፀቦ ዘለካ ማለት እዩ። ካልእ ነገራት ተወሳኺ ይኸውን ኢልካ ምግባር ፅቡቅ ኣይኮነ፣ ምክንያቱ ነቲ ነገር ከጋድዶ ስለ ዝኽእል። ማይ ግን እቲ ዝሓሸ ባእታ እዩ ነዚ ንፅራይ ማለት እዩ።
1: ኣራይ ክንቅፅል።
0: ስለዚ ከምዛ ዝበልና እያ እቲ ኩነታቱ ምስ ኣረጋጋእካ ድማ ንመርመራ ዝሕግዘካ ደም ካብቲ ሕሙም ክትወስድ ኢኻ። ካልኣይ ድማ ዩኒቨርሳል ኣንቲዶት ንብሎ ፀረ መርዚ፣ እቲ ሕሙም እንታይ ዓይነት መርዚ ዋላ ሰትዩሎ ብዘየገድስ መጀመርያ ክትህቦ ዝግባእካ ፀረ መርዚ ዝሕግዙ ነገራት ኣለው። ከም በዓል ኦክሲጅን ክትበለካ፣ ኢንፊዥን ክትበለካ፣ ሽኮር ግሉኮስ ክትበለካ ማለት እዩ። መድሃኒታት እውን ኣሎ፣ ቫይታሚናት ወይ ናሎክሰን ዝበሃሉ ከም ከክም ኩነታት ናይቲ ሕክምና ዘሎ ክወሃቦ ግብኦ ማለት እዩ። ካልኣይ ንገብሮ ዝግባአና ከም ዘለና እቲ ኣካላቱ ክዳውንቱ ኣውፂኻ ጥርሖ ክትገብረ ኣለካ ነቲ ሕሙም ንኩሉ ንምርኣይ ማለት እዩ። እዚአን ካልኣይ ሕጂ ካብተን ክንገብረ ዘለና ምፅሬት ፅሬት ዝበሃል ኣሎ። ኣብ ዓይኒ ድሕርቲ መርዚ ኣትይዎ ድማ ዓይነቱ ብፁሩይ ፈሳሲ ጌርካ ማይ ሳሊን ኢሪጌሽን ንብሎ ዘሎ ክፀር ኣለዎ ነቲ ኣሲድ ወይ ነቲ ኣልካሊ ንምፅራይ ማለት እዩ። ኣገዳሲቲ ኮይኑ ናብ ሕክምና ናይ ዓይኒ እውን ክኸይድ ኣለዎ ማለት እዩ። ኣብ ቆርበት ተጋጢሙ ድማ ከም ዝበለ ኩሉ ክዳውንቲ ኣልጊስካ ነቲ ፈሳሲ ነቲ መርዛን ባእታ ድማ ክተፅርዮ ኣለካ ማለት እዩ። ካልኣይ ኣብ ስርዓተ ማዓንጣ ዝግበር ድማ ሕፅቦ ናይ ከስዐ ንብሎ ዘለዎ እዚ ድማ ሕጂ ሰብ እቲ መርዚ ምስሰትዮ ኣብ ኩሉ ሕክምና ይግበርኒ እዚ ኣብ ውሽጢ ሰዓት እቲ ሕሙም ድሕር ኣርኪብካ ሞከዓ እቲ ባእታት ርኢቱ ኮይኑ መርዛን ኣዝዩ መርዛን ምዃኑ ድሕር ኣሚንካሉ ጋስትሪክ ላቬጅ በዛ ስእሊ እዚኣ ንሪኣ ዘለና ብፍንጫ ጌርካ ትቦ ናብ ከስዐ ከም ዳኣቱ ጌርካ ነቲ መርዚ ሓፂብካ ከም ዝወፅእ ስሒብካ ከም ዝግበር ይከኣል እዩ ማለት እዩ። እዚ ግን ኣብ ኣዝዮም ከቢድ ዝኾነ መርዚ ምና ድሕር ኣጋጢሙ ኢልካ ሓሲብካ እዩ በዓል ሞያ ጥራሕ ክገብሮ ዘለዎ። ምክንያቱ ነዚ ክትገብር ከለካ ከስዐ ወይ ሻሕለለ ክቅደር ስለ ዝኽእል ብጥንቃቐ ክግበር ኣለዎ። ወይ እውን ሰብ ነቲ መርዚ እውን ስሒቡ ናብ ሳንቡኡ ክእትዎ ስለ ዝኽእል ክጥንቀቐ ኣለና ማለት እዩ። እዚ ጋስትሪክ ላቬጅ ንብሎ ማለት እዩ። ኣብ ውሽጢ ሰዓት ክፍፀም ተተኽኢሉ ኣብ ውሽጢ ሰዓት ኣጋጥሞ ኣለዎ። እዚ ጋስትሪክ ላቬጅ ግን ኣብ ኩሉ ሰብ ኣይኮነ ንገብሮ። ምክንያቱ ገሊኦም ሃፈፍቲ ዝበሃሉ ባእታታት ኣለው ከም በዓል በንዚን፣ ናፍታ፣ ላምባ ወይ ፓራፊን ዝበሃሉ ዓይነት መርዝታት እዚኦም ሕጂ ኦረዲ ምስ ኣተው ኣብ ከስዐ ንድሕር ክተውፅኦም ከለካ ካሃፉ ክእልዮም ክወፁ ክእልዮም ንላዕለዋይ ስርዓት ምስትንፋስ ማለት እዩ ተገምጢሎም ኣብ ሳምቡእ ከቢድ ሳዕብየን ከምኡ ስለዝኽእል ከምዚ ዓይነት ንድሕር ወሲዱ ሰብ ነዛ ኣይግበርኒ ማለት እዩ። እዚ ድማ ነቶም ዘይሃፉኑ መርዛማት ኢና ንገብረሉ። ካልእ ድማ ኣክቲቬቲ ቻርኮል ንብሎ ኣለና። እዚ ድማ ኣክቲቭ ቻርኮል ኮይኑ ከም ፋሓም ዓይነት ፓውደር ኮይኑ ብፓውደር ክስራሕ ክእል ወይ ከም ሎሽን ክስራሕ ክእል። እዚ ድማ ብምስታይ ነቲ ሕሙም ክስትተ ክእል። እዚ ድማ ቀንዲ ጥቕሙ እንታይ እዩ? ነቲ መርዚ ኣብ ከብድካ ዝኣተወ ወይ ኣብ ስርዓተ ማዓንጣ ዘሎ ስሒቡ ነቲ መርዚ ከም ድሕዞ ነቲ ናይ መርዝምና በቕዓቱ ንኸጉድሎ ዝጥቀም ዓይነት መድሃኒት እዩ ማለት እዩ። እዚ ኣብ ሕክምና ዝወሃቢ ስእሉ ነዚ መፅእ ኣዝዩ ልክዕ ከም ቻርኮል እዩ። ንጡፍ ቻርኮል ኢና ንብሎ ማለት እዩ። ነቲ መርዚ ናይ መሓስ ክእለት ኣለዎ። ሳልሳይ ድማ ሕፅቦ ናይ ማዓንጣ ዝበሃል ኣሎ። እዚ ድማ ቀልጢፍ ናቲ መርዚ ኣብ ኣካላቱ ክወፅእ ኣለዎ ኢሉና እንድሕር ወሲንካ ፖሊኢታሊያን ግላይኮሎን ዝበሃል ፈሳሲ ኣሎ። ነቲ ሕሙም ከም ድሰትዮ ገብር ብዓቕን ኣለዎ፣ ንዓበይትን ንኣሽቱ ነናቱ ዓቕን ኣለዎ። ብከምዚ እዚ ክትህብ ከወንካ ግን እቲ ሕሙም ሃለዋቶ ፈለጥ ኣለዎ። ዝደቀሱ ሕሙም ወይ ሃለዋቶ ዘይፈለጥ ሕሙም ክትወ የብልካን ማለት እዩ። ሃለዋቶ ፈለጥ ኣለዎ። እዚአን መስላተን ቀንዲ እዚ እቲ መድሃኒት እዩ።
1: እዚ መድሃኒት እቲ ትጥቀምሉ መድሃኒት እዩ እዚ። ስለዚ እዚ ከምዚ ንሪኦ ዘለና ኣብ ገዛ ዝግበር ብዙሕ ሓገዝ ዘሎ ይመስልኒ።
0: ግን እቲ ኣገዳሲ ቀንዲ ግን ኣብኡ ዝግበር፣ ምክንያቱ ክትገብሮ ዘለካ ሓደ ቅልጣፈ ኣገዳሲ ናብ ሕክምና ትገብሮ ቅልጣፈ ቀልጢፍካ ናይ ምንላይ ብቕዓት እውን ክህልወካ ኣለዎ። እቲ ቀንዲ ሓገዝ ግን ኣብ ሕክምና እዩ ዝግበር። እቲ ኣብ ገዛ ትገብሮ ምድንጓያት ይኹን ወይ ውሳኔታት ግን ኣገዳሲ እዩ። ነቲ ሕክምና ኣዝዩ ብጣዕሚ ለዋ ሓገዝ ኣለዎ።
1: ስለዚ ከባቢኡ ኣፅኒዕካ እንታይ ክጋጢሙ ክኾን ከም ዝኽእል ምልክታት ሒዝካስ ናብ ሓኪም ምኻድ ማለት እዩ። እንታይ ሒዞም ተመፅኦም ሓገ ዝኾነኩም ንዓኹም? ንኣብነት ኣብ ከባቢ ሓደ ሰብ ብምራዝ ክኾን ይኽእል እንተ ሃለዋቱ ጥፍኡ ንኣብነት፣ ወይ ድማ ኣዝዩ ተሃሲ ኣሎ ናብ ሕክምና ሒዞ ከይድ ከሎ ነቲ ሰብ ጥራሕ ደይኮነስ ገለ ነገር እውን ክማልእ ዘለዎ ኮይኑ ስማዕኒ
0: ኣገዳሲ። እዚ ድማ ንኣብነት ሕጂ መድሓዚ ናይ ከኒናታት ዝኾነ ይኹን ኣብቲ ከባቢ ዘሎ መድሓዚ ናይ ከኒና ይኹን ወይ ናይ ሓኪም ዝተኣዘዘ መእዘዝ
1: ወሲድዎ ክኾን ይኽእል ኢሉ ዝጠርጠሮ ማለት እዩ
0: ዝኾነ ክማል ኣሎ። ወይ እውን እቲ ሕሙም እውን እንታይ ዓይነት ሕማም ከም ዘለዎ እውን ሓበሬታ ኣገዳሲ እዩ። ሽኮር ፀቕጥ ደንዲ ወይ ካልእ ሕማማት ዘለዎ እውን እዚ እውን ኣገዳሲ እዩ። ወገሊኦም ሕጂ ሕሙማት ንኣብነት ናይ ሽኮር ሕማም ዘለዎ ንበሎ እቲ መድሃኒቶም ልዕሊ ዓቐን ተወሲዶሞ ሕጂ መርዛን ኮይኑ ክሃስዮም ይኽእል እዩ። ዝወስዶ መድሃኒት እውን መርዚ ኮይኑ ዋላ ንኣካላትካ እኳ ኣገዳሲ ዝኾነ ግን መርዚ ኮይኑ ካሴካ ዘስል እቲ ሕሙም ዝወስዶ መድሃኒታት ወይ እውን ሓደሽቲ ኣብቲ ከባቢ እዩ ዘሎ መድሃኒታት ዝኾነ መትሓዚ ናይ ኬሚካላት ክኾኑ ክእል ጎማታት ክኾኑ ወይ ዝኾነ ኣብቲ ፈሲሱ ዝፀንሐ ነገራት ወይ እውን ኣገዳሲ ኮይኑ ስእሊ ናይቲ ቦታ እውን ሒዝካ እውን ፅቡቅ

0: ኣገዳሲ ነቲ
1: ሰብ ነቲ ሓኪም ሓበሬታ ዋና ሓራይ ገለገለ ክንሪኢ ቶም ቀንዲ ምረዛ ዘቃልዑና እሞ ክንፈልጦም ዘለና ክንደሶም
0: ሕጂ ከም ዝበለ ናይ ምረዛ ዓውደ ፍልጠት ኣዝዩ ገፊሕ እዩ ብዛዕ ብዙሓት ኬሚካላት እዮም ዘለዎ ቶም ቀንዲ ኣብ ከባቢና ዘለዉ ድሃሽና ዝኽሉ ሕጂ ሓደ ካብኦም ፓራስታሞል እዩ እዚ ፓናዶል ኢና ንዘረቦ ማለት እዩ ሕጂ ፓራስታሞል እቲ ዝኣዝዩ ድሓን ዝኾነ መድሃኒት ናይ ቃንዛ መድሃኒት እዩ ልዕሊ ዓቐን ክውሰድ ከሎ ግን ንኣብነት ሕጂ 22 ከኒና ሓባ ከኒና ብሓንሳብ ንድሕር ውሒጥካ ወላ ልዕሊኡ ክኸውን ንኽእል እዩ ብጣዕሚ ናይ ምረዛ ሳዕብን ኣለዎ እዚ ድማ ቀንዲ ፀገሙ ንፀላም ከብዲ ካብ ስራሕ ወፃኢ ክገብራ ክእል እዩ ማለት እዩ ነቲ ፀላም ከብዲ ኣገዳሲ ባእታታት ንዑ ካብ ስራሕ ወፃኢ ገይሩ ነታ ፀላም ከብዲ ካስያ ክእል እዩ መብዛሕትኦም ሕጂ ናይ ፓራስታሞል ፓናዶል መርዝምና ኣብ ቀረባ ተነቀፍቲ ዝኾኑ ድማ እዞም መስተ ድሰትዩ ሰባት ወይ ኣብ ዓፀቦ ዘለዎ ሰባት ፀላም ከብዶም ተሃስያ ስለ ዝፀንሕ ብቐሊሉ ክንቀፉ ይኽእሉ እዮም ሕጂ ክጥንቀቕ ኣሎ ንባል ኢ ሕጂ መብዛሕትኡ ምልክታት ብሕር ፓራስታሞል ሓደ ሰብ ብዙሕ ከይና ፓራስታሞል ውሒጡ ዝገብረሉ ተምላስ ዕግርግር ቃንዛ ከብዲ ብምጫው ናይ ኣካላት ሽኮር ናይ ኣካላት ድማ ኣዝዩ ትሓተ ኸይድ ምክንያቱ ሽኮር ንምቁፃር ጠቕመና ክፋል ናይ ኣካላትና ፀላም ከብዲ ስለዝኾነት ማለት እዩ ስጋብ ሃለዋት ምጥፋእ ከ ክጠፍእ ንኽእል እዩ ኣብ ሕክምና ምስ በፅሐ ግን ኣሴታይል ሳሊን ዝበሃል መድሃኒት ኣሎ ብኢንፊጅን ጌርካ ነቲ ምረዛ ክተወግዶት ወይ ናብ ዝነበሮ ክትመልሶ ትኽእል ኢኻ ማለት እዩ ካልኣይ እዚ ስምንጭወ ወይ ስሚ ንካልኦት ደቀቕቲ እንስሳታት ኢልና ንገብሮ ስሚ ድማ እዚ ኣንቲኳጉላንት ፖይዘን እዩ ዝበሃል መብዛሕትኡ እዚ ናይ ስምንጭዋ መድሃኒት ብምንታይ ዝሰራት ኢልካ እቲ ህወታዊ ምስ ወሰዶ ነቲ ናይ ደም ናይ ምርጋእ ክእለቱ ከም ዝደክም ገብሮ ስለዚ ብውሽጣዊ መድመይቲ እንስሳ ወይ ህወታዊ ዝሞት ማለት እዩ ሕጂ ድማ መብዛሕትኦም እዚ ናይ ስምንጭዋ መድሃኒታት ብፍላይ ኣብ ቆልዑ ከይተረድኦም ወይ ሕብሪ ብፍሉይ ሕብሪ ስለዘለዎ ገሊ ወይቲ መትሓዚኡ ካቨር እውን ኣዝዩ ሕብራዊ ስለዝኾነ ከም ዓሲር መሲልዎም ክኸውን ንኽእል ወይ ዝኾነ ድስተ ወይ ድብላዕ መሲልዎም ክወስድ ይኽእሉ እዮም ስለዚ እቲ ሕብሪ ከደናግሮም ይኽእል እዩ እዚኦም ሕጂ ዋርፋሪን ወይ ሱፐር ዋርፋሪን ዝበሃሉ መድሃኒታት እዩ ዘለዎ ከም ዘለናዮ ኣብ ውሽጢ 24 ስጋብ 72 ሰዓታት ድማ እቲ ፅዋ ክረአ ክእል እዩ ማለት ሕጂ ኩሎም ዓይነት መርዛ ስምንጭዋ ዓቕኖም ፈላለዩ ሕጂ ዛስዋይ እቲ ዓይነት ዝወሰዶ መድሃኒት ምስእሊ ምርኣይ ኣገዳሲ እዩ ንባሃል ማለት እየ ንድሕሪ ዝጋጢሙ ሰብ መብዛሕትኡ ግዜ ሰብ መድመይቲ እዩ ዝመት ውሽጣዊ መድመይቲ ይገብረሉ ብፍንጭኡ ከም ማዓናጡ እውን ብርቱዕ መድመይቲ ምግባር ይሰብ ክጉዳእ ዝኽእል ማለት እዩ ነዚ ድማ ቀልጢፍ ናብ ሕክምና ንገብሮ ቫይታሚን ከይንህቦ ደም እውን ንልግሰሉ ማለት እዩ ነቲ ዝወፈሰሰ ደም ብምልጋእ ነቲ ክትመልሶ ዝተኽእል ኢኻ ንምባል ማለት እዩ እዚ እቲ ሕብሪ ናይ ስምንጭዋ ዝበልናዮ ንቆልዑ ድስሕብ ፅቡቅ ሕብሪ ዝመስል መብዛሕትኡ ዘለዎ ከስተውዕልዎስ ኣለዎ ንምባል እየ እዚ ነገር ሕጂ ካብቲ ከባቢ ናይ ቆልዑ ዘለዎ ቀልጢፍካ ክትኣልዩ ኣለካ ወይ ኣብ ዝቐመጥካ ቦታ ክትፈልጥ ኣለካ መብዛሕትኡ ስምንጭዋ ኣብዚ ገደፍካዮ ረሲዕካ ተኸይድ ካእ ፈትዎ ድሙካ ኹን ወይ ከልብካ ክበልዖ ክእል ካስ ክእል
1: ካልእብዛሕትኡ መድሃኒታት ወይ ከምዚ ዓይነት እንጥቀመሉ ፀረ እንስሳታት ስምንጭዋ ዲ ካልእ ይፀሓፈሉ እዩ ካብ ቆልዑ ብቀሊሉ ዘይረክቦ ቦታ ኣቅምጥ ዝብል እውን ይፀሓፈሉ እዩ ሓደገኛ ክሳብ ክንደይ ሓደገኛ ምዃኑ ይነግረካ እዩ ማለት እዩ
0: እዚ ኣገዳሲ ነቲ ዝግበር ሓበሬታሰብ
1: ከንብቦ ኣለዎ ኣብቲ ወረቀት ዝግበር ወይ ኣብቲ ካቨር ድፅሓፍ ነገራት ኣብ ምልክታት ይፀሓፈሉ እዩ እንታይ ክሳብ ክንደይ ሓደገኛ ምዃኑ ሓራይ ክንቅፅለ
0: ካልእ እዚ ከኒና ናይ ኣይሮ ናይ ዋሕዲ ደም ኢልና ንእዝዞ መድሃኒት እውን ልዕሊ ዓቅ እንተተወሲዱ ሓደገኛ ዝኾነ ናይ መርዛምነት ባህርያት ኣለዎ መብዛሕትኦም እዚ ኣብ ቆልዑ እዩ ዘጋጥም ሕጂ እቲ ከኒና እታ ኣይሮን ክንብላ ከለና ኤሌመንታል ኣይሮ ማለት ፅሩይ ኣይሮን ኣብ ውሽጢ ዘሎ ካብ 60 ሚሊግራም ፐር ኪሎግራም ድሕሪ ሓሲብናዮ ወይ እውን ካብ 500 ሚሊግራም ንላዕሊ ኮይኑ እቲ ከኒና ኣይሮን ተወሲድካ ብርቱዕ ተምላስን ቃንዛን ገይሩ ውፅኣት ክብረልካ ክእል እዩ ቀልቀልካ ውን ደም ክመስል ይኽእል እዩ እዚ ሓደ ካብቲ ምልክታት ማለት እዩ ፈርፈረ ብሎ ኮማ ውን ክኣቱ ይኽእል እዩ ኣካላትካ ድማ ኣሲድ ይቕየር ማለት እዩ እዚ ሕጂ ሓደ ክንጥቀሉ ዘለና ማለት እዩ
1: እዚ መድሃኒታት እዚ ብሓካይም ድእዘዘናስታምልከምእዩዝውንከምእዩ ስለዚ ካብቲ ሓኪም ዳ ዘዘልካ ዓቐን ክትጥንቀቕ ዘለካ ዝያዳ ተወስድ
0: ክንጥንቀቕ ይብልካ ንድሕር ካብቲ ሓደ ካብ ዝገብሮ ድማ ነቲ በሰላ ፈጥሪ ኣብ ከሰዐ ኹን ኣብ ሻምቦቆ ናይ ስርዓት ምሕቃቅ ምግቢ ብርቱዕ ክሰለ ስለዚ ከምዚ ዓይነት ሰብ ንድሕር ኣጋጢሙካ ሕዚ ካብተን ንገብሮ ድማ ታይ ሕፅቦ ናይ ከስዐ ኣገዳሲ እዩ ምክንያቱ ሓፂ ይብልካ ንክተውፅኦ ኣገዳሲ እዩ እዚ ክትገብር ኣለካ ማለት እዩ ሓደ ሓደ ግዜ እውን ድሕር ተጠራጢርካ እውን መብዛሕትኡ ኣይሮን ኣብ ራጅ ይርአዩ ራጅ ብምግባር እቲ ከኒናታት ዘይሓቐቐ ከኒና ኣብ ከስዐ ከሎ ወይ ኣብ ስርዓተ ማዓንጣ ከሎ ክትሪኦ ትኽእል ኢ ብራጅ እውን ክፍለጥ ትኽእል እዮ ማለት እዩ እዚ ሕጂ መድሃኒት እዚ ንሙር ኣብ ሕክምና ዝእዘዝ መድሃኒት ኣይሮን ፌሮሳልፌት ንብሎ ማለት እዩ ኣብዛ ስእሊ ክንሪኦ ዘለና
1: ኣራይ ተቐፅል
0: ቀፂሉ ኢታኖል ፖይዘን እዩ ንብለሎ እዚ ድማ ኣብ መስተ ዝርከብ ኢታኖል ዝበሃል ባእታ እዩ እዚ ሓደ ካብቶም ኣዝዮም ጉኑናት ዝኾኑ ኣብ መስተ ዘዘውትሩ ሰባት ዝርከብ ምርዛምነት እዩ። መብዛሕትኦም እዚኦም ሰባት ዝበለቀ ከምዚ ኣብ መስተ ሓደ ሰብ ሰኺሩ ንብሎ ድማ ኣለዋቱ የጥፍ ኣካይድኡ ሰንከልከል ይብል ፅሩሩ ይብሎ ልዑል ዓቐን ይምልስ ፀቕጥ ደሞ ይጎድል ዝሓሊ ስምዖ ኣብ ዘይተደልየ ሓደጋ እውን ከጋጥሞ ክእል ማለት እዩ። ሕጂ ኩሉ እቲ መርዛምነት ናይ ሓደ ወይ ኣልኮላውነት ናይ ሓደ መስተ ብምንታይ ዝዕቀን ኢታኖል ክንደ ይርከቦ ኣብኡ እዩ ዘመልከን። ሕጂ ከም በዓል ዊስኪ ጅን 4 ወይ ስጋብ 50 ሚታዊት ናይቲ ትሕዝትኦም ኢታኖል እዩ። ሕጂ ሓይሊ ከም ዘለዎ እዩ ዘመልክት ማለት እዩ። ኣብ በዓል ቢራ ድሓን ዝኾነ ሓይሽ ማለት እዩ። ሕጂ ብከምዚ ተርኢና ካብታ ፅሪቲ ንበልና ምልእቲ እዳ ጥርሙዝ 305 ሚሊሊትር ፅሩይ ኢታኖል ተፀኒሑ ምዃን ድሕሰት ኸ ሓደገኛ እዩ ማለት እዩ። እዚ ዓቐን ናይ ኢታኖል ኣብቲ ኣልኮል ኣገዳሲ እዩ።
1: ንምንታይ ኣልኮል ተወስድ ኣለካ
0: ኣገዳሲ እዩ። ሕጂ ከምዚ ዓይነት ሰብ ድሕሪ ኣጋጢሞ እቲ ቀዳማይ ትገብሮ ዝግባአካ ስርዓተ ምስትንፋስ ናቱ ማዕባይ ስለ ዘጋጥሞ ኣየር ክትህቦ ኣለካ። ሽኮር እውን ታሕቲ ስለዝኸ ሽኮር ክትዕቅኖ ኣለካ ወይ ብኢንፊጂ ጌርካ ነቲ ዝተሓተ ሽኮር ክትልዕሎ ኣለካ። መብዛሕትኦም ከምዚ ዓይነት ሰብ ድማ ሓደጋ ርእሲ ወይ ማህረንቲ ስለ ዝጋጥሙን ካልእ ተወሳኺ ማህረንቲ ክህልዎም ክትሪኢ ኣለካ። ነቲ ዝሰተይዎ መስተ ድማ ብጋስትሪክ ላቫጅ ወይ ሕፅቦ ጌርካ ክተውፅኦ ትኽእል ይፍቀድ እዩ ማለት እዩ። ዝሃፍፍ ስለዘየለ ክተውፅኦ ትኽእል ኢኻ ማለት እዩ።
1: ኣብ ገዛ ክፍለጥ ክህል እዚ ምስቲ ከም ዝርዳእ እንዳሎ ብብዝሒ ኣልኮል እውን ስለዝወስዳሎ እቲ ሰብ ናይ ስኽራን ምልክት ክህልዎ እዩ። ሕጂ ኣብ ገዛ ሰኺሩ ድዩ ኣሎ ተመሪዙ ድዩ ክትግምግመሉ ትኽእል ነገር ኣሎ ድዩ
0: ታቐ ንገብረ ሕጂ በታ ጨና ኢና ክፈልጣ በታ ጨና ክፈልጣ ኢና ድሕሪ ሃለዋቱ ኣትሊስት ዝፈልጥ ኮይኑ እውን እንታይ ከም ዝሰትዮም ክነግረካ እዩ። ድሕሪ ሃለዋቱ ዘይፈለጠ ግን ኣትሊስት በቲ ዘምልሶ ነገር ይኹን ዋላ በቲ ጨና ኣካላቱ ጨኑ ብኡ ክትግምግም ትኽእል ኢኻ።
1: ኣብ ገዛ ተገብረሉ ኽእል
0: ሕጂ ብገዛ ክትገብሮ ትኽእል ቀዳሚት ነገር ከምዛ ዝበልናዮ እቲ ፈሳሲ ክሰትየልካ ዝኽእል ተኮይኑ ሽኮራዊ ዝኾነ ሓይሊ ክቦ ማለት እዩ ክትበለካ ማለት እዩ። እዜን ኣገዳሲ ማለት እዩ። ክዳውን ተቐይርካ ከዓ ናብ ሕክምና ተወስዶ ኣለካ።
1: ንቅፅል እዚኣ ስእሊ ናይ
0: እዛ ስእሊ ሕጂ ከምሪያ ዝኾነ ኣልመስተ ኣብዚ ቢኬሪ ከምሪኦም ዘለና ዓቐን ናይ ኣልኮል ናቶም ይፈላለዩ ሕጂ ክተስተውዕሎ ኣለካ ማለት እዩ ክትፈልጦ ኣለካ። ካልእ ዓይነት ኣልኮል ድማ ሜታኖል ንብለሉ እዩ። እዚ ሜታኖል ከም መሕቐቕ ንጥቀመሉ ኢና ካብ ኣልኮላዊ መስተ ወፃኢ እዩ። ድሕር ብዝኾነ ምክንያት ግን ኣብ ኣልኮላዊ መስተ ተሓዊሱ ኣዝዩ ሓደገኛ ዝኾነ ሳዕሚን ኣለዎ። ኣብቲ ሓደ ኢታኖል ዝበለኒ ስጋ ፍርቂ ሊትሮ ዝኸውን ናይ ምርዝምነት ባህር ኣብዚ ግን 6 ሲሲ ዝኸውን ድሕር ኣሎ ሓደገኛ እዩ። ብጣዕሚ ሓደገኛ እዩ። መብዛሕትኡ እሱ ድማ እንታይ ዝገብሩ ኣብ ኣካላትና ምስኣቶ ናብ ካልእ ኬሚካል እዩ ዝቕይር ፎርማልዲሃይድ ወይ ፎርሚክ ኣሲድ ዝበሃል ተቐይሩ ንፀላም ከብዲ ንኩሊት ከም ዳሃስ ዝገብር ማለት እዩ። እዚ ድማ ልክዕ ምልክታቱ ከምቲ ሓደ ኮይኑ እቲ ዝገብሮ ድማ ናብ ቆልጢፊ ናብ ኮማ ዘእቶም ሓደ ካብቲ ምልክታት ድማ ቁልጡፍ ዑረት የምፅ መስተ ሰትዮም ዓይኖም ዓዊሮም ዝበሃል ኣብ ዜና ምናልባት ተርኢና ሜታኖል ዘለዎ ዘይሕጋዊ ዝኾነ መስተ ተተሰተት ኢኻ ናብ ዑረት ከምፅ ኽእል እዩ። ሓደገኛ እዩ። ሓደ ሓደ ግዜ ሜታኖል ዘለዎ እንድሕር መስተ ሰቲኻ ኖርማል ካልእ ኢታኖል ዘሎ መስተ ንክፍውሶ እዩ ኣብ ሕክምና ይፍቀድ እዩ። እዚ ግን ክተረጋግፅ ኣለካ ሜታኖል ምዃኑ ምክንያቱ ክልቲኦም ኣንጻር እዮም። ድሕ ብሜታኖል እንድሕር ሓደ ሰብ ተመሪዙ ምዃኑ ድሕር ኣረጋጊፅካ ኣብዚ እውን
1: ዝረቢ
0: ኢታኖል ዝኾነ ከም በዓል ዊስኪ ጂን ወይ ቮድካ ክተስትዮ ትኽእል ኢኻ። ግን ሜታኖል ክኾኑ ኣለ ክተረጋግፅ ኣለ እሱ ነቲ ዝኣተዎ ሜታኖል ቀልጢፉ ይሕቆ እዩ። እዚ ካልእ ፓራኳ ዝበሃል እዚ መሕረር ናይ ፀሓያ ኢልና ንዛረቦ እዩ ንፀሓያ ንምጥፋ ኢልና ንዛረቦ ንጥቀመሉ ዓይነት ባእታ እዩ። እዚ ሕጂ ንድሕር ብጌጋ መትሓዚ እዩ ንድሕር ፍላይ ኣብ ናይ መታይ መትሓዚ ወይ ኣብ ናይ ካልእ መትሓዚ ንመስተ ኢልና ንጥቀመሉ ኣብኡ ንድሕር ተቐሚጡ ዝኾነ ካልእ ሰብ ፀሚኡ ድዩ ወይ ፀልሚትዎ ከይረኣየ ድዩ ንሕር ሰትዩ ኣዝዩ ሓደገኛ ዝኾነ ዘንድድ ዓይነት መርዛን ባእታ እዩ። ብርቱዕ ቁስሊ ኣብ ኣፍ ኣብ ሻሕለለ ይገብር ማለት እዩ። ውፅኣቱን ብርቱዕ ይገብር ማለት እዩ። ከምዚ ዓይነት ተጋጢሙካ ድማ ሕፅቦ ናይ ከስዒ ኣገዳሲ እዩ ማለት እዩ።
1: ዶክተር ምናልባት ነዚአን ክንምለሰን ክንፍትን ኢና ግዜና ርኢና ብዙሓት ስለ ዝኾና ክንከላኸል እንተደኣ ኮይንና ከምዚ ዓይነት ፀገም ንኸየጋጥመና ምረዛ ኸየጋጥመና እንታይ ክንገብር ኣለና ዝብል ሕቶ ክትሓስበላ ፅናሕ እሞ ነተኸታተልትና ከዓ ዕድል ክንቦም ቴሌፎን ብቁፅሪ ቴሌፎን 12244 54 ከምኡ 12247 ብምድዋል ኣብዚ ኣልዒልናዮ ዘለና ንምረዛ ዝምልከት ትሕዝቶ ክትሓቱ ወይ ርእቶ ክትህቡ ትኽእሉ ኢኹም። ኣዱምና ዶክተር ናሆም ደመሳይ ካብ ክፍሊ ውሽጣዊ ሕማማት ሆስፒታል ኦረታ እዩ። ዶክተራት ኣብ ስቱድዮ ኢኹም ትከታተሉ ዘለኹም። ዶክተራት ኣብ ስቱድዮ ወትሩ ሰንበት ቀትሪ ሰዓት 1 ብቐጥታ ተፈኒ ሶሉስ ድሕሪ ዜና ዓረብ ድሕሪ ሰዓት 5 ፍርቓን ዜና ዓረብ ዝድገም መደብ እዩ። ዶክተር ስጋብ ቴሌፎን ዝድወለልና ንምክልኻሉ ከምዚ ዓይነት ሓደጋ ምረዛ ኸየ

0: ጋጥም ኣብ ገዛና ኣብ ነፍስና ኣብ ደቅና ብሕዋትና እንታይ ና ክንገብር ዘለና
1: ተቐዳሚ ኢና ክንገብራ ዝግባአና እቲ ኣብ ገዛ ተኮይኑ እቲ ንጥቀመሉ ባእታታት ንመሕፀቢ ክዳውንቲ ክኸውን ይኽእል ንመፅረ ይኹን ካልእ ኬሚካላት ፍሉይ መትሓዚ ክህልዎ ኣለዎ። ብንፁር ምልክት ዝተገብረሉ መትሓዚ ክኸውን ኣለዎ። ቆልዑ ክረኽቦ ብዘይክእሉ ቦታ ውን ክቕመጥ ኣለዎ፣ ወይ ዝኾነ ናይ ኣእምሮ ፀገም ዘለዎ ሰብ ውን ክትንክፎ ብዘይክእል ቦታ ክቕመጥ ኣለዎ ማለት እዩ። እዚኣ ክንገብራ ዝግባአና ተቐዲ ምክልኻል እያ።
0: ምክልኻል ካልእ
1: ካልእ ንገብሮ ድማ እቲ ነገር እቲ ድሕር ኣጋጢሙ ንበሎ ዝኾነ ብጌጋ ይኹን ቀልጢፍካ ናብ ሕክምና ክትወስዶ ኣለካ ነቲ ሕሙም ባዕልኻ እውን ከምዚ ይኸውን ኢልካ ክትመራመር ወይ ክትሓስብ ግዜ ክተጥፍ የብልካ ብወልጥሕ ናብ ገዛ ክትወስዶ ኣለካ ማለት እዩ።
0: ብልምዲ ክንገብሮ ዘይብልና ነገራት እንታይ ኣለዎ? ሓደ ሰብ ተመሪዙ ኢልካ ተሓስብ እሞ ከምቲ ንሰምዖ ፀባ ምስታይ ፅቡቅ እዩ ወይ ከምዚ ምግባር ፅቡቅ እዩ ገለ ድበሃል ነገራት ኣሎ ክግበር ዘይብሉ ነገራት ክንታይ እዩ?
1: ዋ ሕጂ ፅቡቅ እንድዩ ንምንታይ እቲ ሕጂ እንታይ ዓይነት መርዚ ወሲዱ ስጋብ ዘይፈለጥካ ፀባት ስለዝሰትየ ንዑ ደምፀሉ ሃስያ የለን ክሰቲ ክእል እዩ። እንድሕር ኣምሊስዎ ግን ፈላለ ክእል እዩ ከምዝበልኩ ከ እንድሕር ገሊኦም ዝሃፉ ዓይነት መርዛማ ተለው ክወፁ ከሎ ከም ብሓድሽ ዝገደደ ናብ ሳንቡእ ሳዕብዮም ከጋጥሙ ክእሉ እዮም። ዘይሃፉ ትኮይኑ ልክዕ ከም ሕፅቦ ከምዘብ ሕክምና ክእል ላባይ ዝግበረሉ ክወፁ ስለ ዝኽእሉ ፅቡቅ ማለት እዩ። ካልእ ግን መስተ ክኸውን ይኽእል ወይ ካልእ ዓይነት መድሃኒታት ናይ ቃንዛ ኢልካ ውን ንድሕር ሂብካዮ ተወሳኺ ካልእ ዝፀገም ከጋጥሙ ክእል እዩ። ሕጂ እታ ሓንቲ ክትገብራ ትኽእል ንስኻ እታ ነቲ ሰብ ድማ ብቀልቡ ንሕር ፅቡቅ ኣሉ ኮይኑ ፈሳሲ ክፈሰተልካ ዝኽእል ኮይኑ ብፍላይ ሓይሊ ዝህተ ኮይኑ እሳ ክትወለካ ንድሕር ከምልስ ኣምሊስዎ ከዓ ተኸይዱሉ ከዓ ዝበለፀ ማለት እዩ። ግን ዋላ ኣምሊስዎ ኢልካ ውን ስቕ ክትብል የብልካ ንሕክምና ክትወስደ ኣለካ ማለት እዩ። ኣገዳሲ እዩ ምክንያቱ ከም ዘለና ብጣዕሚ ብዙሓት ዓይነት መርዛማት ስለ ዘለዎ
0: ክንምለሰን ሞተን ናብተን ጀሚርና ነበርና ናብታ ኦርጋኖፎስፌት
1: እዚ ብፍላይ ኣብ ዓድና ብጣዕሚ ብብዙሕ ዘጋጥም ኣብ ሕርሻዊ ቦታታት ዘሎ እዩ። እዚ ድማ ፀረ ባልዕ እዩ። እዚ ፀረ ባልዕ እዚ ኣብ ዘይግቡእ መትሓዚ ድሕር ተቐሚጡ ብጌጋ ድሕር ተሰትዩ ድማ ብርቱዕ ሓደገኛ ዝኾነ ሳዕቢ ነምፅእ። እዚ ድማ ሓደ ካብ ዝገብረሉ ድማ እንታይ እዩ ኩሉ ፈሳሲ ካብ ዓይነትኻ ብርቱዕ ንብዓት ብርቱዕ ተምላስ ውፅኣት ገብረልካ ስርዓተ ምስትንፋስ ድማ ከምዝደከመ ገብሮ ማለት እዩ። ኮማ ውን ክትኣቱ ትኽእል ኢኻ። እዚ ፍሉይ ዝገብሮ ድማ ዋላ ብምስታይ ጥራሕ ዘይኮነ ዋላ ብኣብ ቆርበትካ ብምፍሳስ ን ክሓልፍ ዝኽእል ክምርዝ ዝኽእል ባእታ እዩ። ስለዚ ብቕልጡፍ ነቲ ክዳውንቱ ነቲ ሕሙም ክዳውንቱ ኣውፂኢካ ሓፂብካ ናብ ሕክምና ክትወስደ ኣለካ። ኣብ ሕክምና ድማ ናይ ኣየር ሓገዝ ክግበረ ኦክስጅን ኣየር ኣትሮፒን ዝበሃል ከኒና ውን በብደረጅ ዋሃቦ ማለት እዩ።
0: ከምቴሌፎን ክንቅበላ ሞ ምሳን ሓዊስና ንከይድ ሄሎ መርሓባ ዶክተራት ኣብ ስትድዮ ሰማዓክ ኣለኹ ይቀፅል እዩ
2: ዓራይ ቤጥሮስ ኣነ ዶክተር ክዓቶ ደልዩ ኣለ
0: ሰማዓክ ኣሎ
2: ዓራይ ኣልሙ ዝበሃል ካብ ዓት ዝርዛ እዚ ንዶክተር ክዓቶ ኢሎ ደልዩ ዘለ እቲ ምረዛን ብከላን ስደበይኑ ድዩ ሓደ ካልኣይ ነገር ኣፈሳሲ ጥራሕ ደሎ ነፍስካ ዝምረዝ ወላ ኣብ መግቢ እውን ኣለዎ ጃነ እንታይ ጋጥማኒ ኣብ መግቢ ፀገመ ኢሉ ኣሎ መግቢ ኣብ ሓደ ግዜ ብከለኒ ከምዚ ንብስና ዓይነትለይ ኣብ ሕክምና ስጋብ ዝድቀስ እውን ንኸውን እንታይ ዝጠንቁ ኣብ መግቢ ኸ እንታይ ይፀገም ዶክተር ሓፍ ዘለየ ዝኮርን ተቐጥና ኣለኒ ግን እሱ ብግቡእ መድሃኒት ይወስድ ፓራስታሞል ካልእ ክብሎ ዝፀንሐውን ተጠቃሚሱ ኣይኮንኩን ሓደሓደ ግዜ ክፅላኣኒ ግዜ ክብሎ ተደ ኮይኑ እዚኣ ምብካል ናይ መግቢ ግን ሓፍ ዘለየ ኣብቲ መጋግብ ኣብ መግቢ ኸ እንታይ ይፀገም ዘሎ
0: ዓራይ
2: መግቢ ኸ እንታይ እዩ
0: ዓራይ ቀኒልና ንፅርትያ ካልእ ቴሌፎን ኣላትና ሃሎ
3: ሄሎ ዶክተራታት ስትድዮ
0: ንዋ ቅፅል
3: ሃሎ ኣብርሃም ኢኻብ ሕቦን
0: ኣራይ ቀፅል ሕቶኻ ኣብርሃም
3: ኣራይ ኣብርሃም ኢኻብ ሕቦን
0: ቀፅል
3: እቲ ሕተይ እንታይ እዩ ኣብዚ ናይ መድሃኒታት ናይ ፀራይ ሓሰኻ ኢንሰክሳይድ ገለ ንብሎ እቲ መብዛሕትኡ ህዝብና ኣሎ
0: እዋ
3: መብዛሕቲ ህዝብና ሲ እዚ ናይ ፀረ ሓሳኻ
0: ቀፅል
3: ሕግዚ እንታይ መብዛሕትኡ ካልኣይ ግዜ ይጥቀመሉ እዩ ብፀባ ብተስኒ ብዝኾነ ፈሰስቲ ይጥቀመሉ እዩ። ሕጂ እዚ እቲ ናይ ምረዛ ከስዕብ ይኽእሉ ዶ ኣና ብተደጋጋሚ ካብቲ ሕርሻ ሲ እዚ ነዊሕ ግዜ ክፀንዕ ስለ ዝኽእል እቲ መድዓኒት ከይጠፈየ ምስ ካልእ ሓዊሱ ክምርዝ ይኽእል ኢልና ኢና ንሕና ንዛረቦም ግን መብዛሕትኡ ሰብ ብልምዲ ይጥቀመሉ እዩ። ኣብዚ ዶክተር ከመይ ይርዮ
0: ተረድያትካ ዶክተር ኣረ ቀኒልና ቀኒልና ክንምልሰን
1: ኦኬ ፅቡቅ ሕቶ ሕጂ ክንመፃኒ ኢና እታ ምረዛ መግቢ ሕጂ ሓደ ካብ ዓይነታት ምረዛ እዩ መብዛሕትኡ መግቢ ክምረዝ ከሎ ብባክቴርያ እዩ ዝምረዝ ማለት እዩ ሕጂ ድማ ካብ ዘይግቡእ ኣዋዕያ ወይ ዘይግቡእ ኣዘሓሕላ ክኸውን ይኽእል እዩ ሕጂ መግቢ ክምረዝ ከሎ እቲ ቀንዲ እቶም ዘፍርዎ ባክቴርያ ቶክሲንስ ኣሎ ደፍርዎ ኣብቲ መግቢ ዝፀንሕ ማለት እዩ ድሕርቲ ቶክሲን ሕጂ ብግቡእ ንሕር ደውዒ ኸያ ቶክሲን እቲ መርዚ ሓይሉ ምስ ሓይሉ ዝፅንሕ ሽዑ ምስ ተመገብና ድማ ብርቱዕ ረስኒ ተምላስ ፅሩሩ ገብረልካ መንፋሕቲ ቀንዛ ገብረልካ ማለት እዩ ስጋብ ሃለዋትካ ተጥፍእ ገብረልካ ክእል ከምዚ ሕጂ ብከላን ምረዛን ክትብሎ ዝፀንሐት ተመሳሳለ እንድዩ ኣብ ምንታይ እዩ ዝመርኮሶ ሕጂ ግን ኣብቲ ዓቐን እዩ እጂ ንኣብነት ብከላ ኣየር ኢልካ ክዘራ ዝኽእል ግን ናይ ብከላ መግቢ ክን ከለና እቲ ዓቐ ናይቲ ብከላ ናብ ምረዛ ከምፅእ ኽእል እዩ ሕጂ ብከላ ፍኹስ ዝበለ ቃል ክንብሎ ንኽእል ናብ ምረዛ ግን ከቢድ ዝኾነ ብከላ ንምባል እዩ ግን ተመሳሳሊ እዩ ሕጂ ኣብ መግቢ ግን ከምዛ ዝብለን ዝፀንሐት መንፋሕቲ ዝገብረላ ውፃኣት እውን ትብሎ ዘላ እዚ ግን መብዛሕትኡ ሕጂ ከም ዘለናዮ ፎኪስ ምረዛ ኮይኑ ስማዓካ ዋላ ካልእ መርመራዊ ናይ ቀልቆሎ እውን ተገብረት ኣይፅላን እዩ ጃርዳ ኣሜባ ክኸውን ኽእል ናይ ኤች ፓይሎሪ ፀገም ክኸውን ኽእል ወይ እውን ካብዚ ወፃኢ እውን ተኣፋፍነት ከም ዝበለናዮ ኢንቶለራንስ ንብሎኖ ናይ ስርዓተ ምሕቃቅ መግቢ ነቲ ትበልዖ መግቢ ዘይምስማዕ ክኸውን ኽእል እዩ እዚ ሕጂ ብግቡእ መርመራ ክግበር ይኽእል እዩ ማለት እዩ ግን ኣብ ምረዛ ደረጃ ዝበፅሐስ ኣይኮነን ካልእ ዝበላ እዚ ኣብ ናይ ሕርሻ ዝበሎ ኦርጋኖፎስፌስ ሕጂ ኦርጋኖፎስፌትስ ፀረ ባልዕን ፀረ ፀህያይን ድዮም እዚኦም ሕጂ ብግቡእ ንሕር ዘይተጠቂምና ኣሎዎም ሳዕቤኖም ሃሳ እዩ ዋላ ንኣብነት ኣብ መጀመርያ ቁልጡፍ ስጉምቲ ወሲድካ ሓዊካ ክትብሎ ትኽእል ኢኻ ግን ናይ ምልምማድ ባህርያት የብሎምን ንኣብነት ሓደ ሰብ ስና ሓደ ነገር ክፀወር ወይ ክላማመዱ ክብሎ ክእል ግን እዚኦም ሓደገኛታት ምክንያቱ ዓይነታቶም እውን ኣይትፈልጦም ኢኻ ስለዚ ፍሉይ ዝኾነ መትሓዚ ክህልዎ ኣለዎ መትሓዚኡ ንፁር ክኸውን ኣለዎ ኣብ ዝኾነ ካልእ ንመስተ ንጥቀመሎም መትሓዚ እውን ክቕመጥ የብሉ ንኣብነት ኣብ ናይ ከምዚ ናይ ላምባ ድዩ ናይ ማይ መስተይ ድዩ ዝኾነ ጀሪካናት ክቕመጥ የብሉን ፍሉይ ናይ በይኑ ክቕመጥ ኣሎ ምልክት ካ ክግበሮ ኣለዎ ስለዚ ናይ ምልማድ ነገር የብሎምን ወላ ቅድሚ ሕጂ ኣጋጢሙካ ፎክስ ክኸውን ክእል እዩ ኣብ ካልእ መዓልቲ ግን ከምኡ ኣጋጢሙካ ኣዝዩ ሓደገኛ ክኸውን ክእል እዩ ምክንያቱ ብጣዕሚ ብዙሓት ዓይነት እያተን ዘለዎ ማለት እዩ
0: ኣራይ ዶክተር ምናልባት ግዜና ትውዳእ ስለ ዘላ ነዛ ናይ ካርቦን ሞኖክሳይድ ክንድህስሳ
1: እዚኣ ድማ ሕጂ ብብዙሕ ተጋጥም ኣብ ኣባይቲ ዝተጋጥም ድማ እዚ ናይ ቃፅሎ ብሰንኪ ቃፅሎ ዘይግቡእ ሙሉእ ዘይኮነ ቃፅሎ ናይ ፍሓም ናይ ዕንጨይት ንብሎ ማለት ካርቦን ሞኖክሳይድ ዝበሃል እዩ ካርቦን ሞኖክሳይድ ሕጂ ኣብ ኣየር ዝፍጠር እዩ ሕጂ ብዘይ ሙሉእ ኣገባብ ድሕር ተቃፂሉ ሓደ ነገር ወይ ፍሓም ንብሎ ወይ ዕንጨይቲ ሞ ከዓ ኣየር ንሕር ዘይኣትዎ እቲ ቤት እቲ ካርቦን ኦክሳይድ ቀልጢፉ ናብ ደምና ኣትዩ ናብ ሄሞግሎቢን ይተሓስ ሄሞግሎቢን ድማ ንኦክሲጅን ዝስከም ክፋል ናይ ደምና እዩ እንድሕር ቀልጢፉ እዚ ካርቦን ኦክሳይድ ቀዲሞ ንኦክሲጅን ምስ ሄሞግሎቢን ተተሓይዙ ድማ ቀልጢፉ ኣይፍለን እዩ ብርቱዕ ዝኾነ ናይ ምትሓስ ክእለት ኣለዎ ስለዚ እንታይ ኣጋጥሞ ማለት እዩ እቲ ኣየር ሰብ ሕፅረት ኦክሲጅን የጋጥሞ ማለት እዩ ሽዑ ቀልጢፉ ምልክታት ክስምዖ ክእል ወይ ደም ምልክታት ክስምዖ ክእል እዩ እዚ ሕጂ መብዛሕትኡ ሰብ ኣይዝተውዕሎን እዩ ግን እቲ ምልክታቱ ፅሩሩ ይብሎ ዓይኑ ፅልግልግ ብሎ ድኻም ስምዖ ተምላስ ዝጅምረሉ ብርቱዕ ቀንዛ ናይ ከብዲ እውን ይገብረሉ መብዛሕትኡ ሰብ ሕጂ ከምዛ ክጋጥም ከሎ ናይ ደገ ዝውዓልኮ ንፋስ ዌልካም ኢሉ እውን ሸለል ብሎ እዩ ግን
0: ዝበላዕኮ ምግብል
1: ከምኡ እዎ ልክዕ ምስ ካልኦት መሳሰሊ ግን ክንጥርሮ ናይ ጥርጣር ክእለስ ክህልወና ኣለዎ እዚ ኣዘንጋዒ ንድሕር ገለገለ ሰባት እውን ፍሓም ወይ ኣናኺሶም ወይ ገለ ኣብ ግዜ ቁር ብፍላይ ወይ ዝሓልብ ዘሎ ግዜ ገዛ ክመቐልና ኢ ኣናኺስካ ድሕር ገዲፍካዮ ሞ ከዓ ሞስኮት ከይከፈትካ ወይ ዝኾነ ኣየር ከየእተካ ድሕር ገዲፍካዮ ብኡ ገይሩ እውን ሰብ ብድቁስ እውን ክመው ትኽእል እዩ ማለት ሓደገኛ ዝኾነ ሳዕቤን ዘለዎ
0: ኣብዚኣ ሕጂ ብዙሕ ሰብ ይዛረበላ እዩ ግን ከምቲ ዝግባእ ጥንቃቐ ኣይገብረላን እዩ ምክንያቱ ከም ቀሲ ኢሉ ኢኻ እቲ ንሰብ ዘዘንግዖ ስለዚ እንታይ እዩ ክገብር ዘለዎ ኩሉ ግዜ ጥንቃቐ ክገብራ ዘለዎ ነገርታ እያ ምክንያቱ እቲ ፍሓም ጌርካዮ ዘለካ ሙሉእ ብሙሉእ ተቃፂሉ ተቃፀለን እውን ክትፈልጠሉ ትኽእል መንገዲ ዘለዎ ኣይመስለኒ ቲ ካርቦን ሞኖክሳይድ ይፈርህሉ እዩ
1: ሕጂ ታ ጠንቂ እንታይ ካርቦን ዶክሳይድ ጨና የብሉን ወይ ሕብሪ የብሉን ክትሪኦ ዘ ትኽእል እምበር ኣትሊስት ጨና ተዝህልዎ ወይ ሕብሪ እውን ዝረአ ተዝህሉ ነሩ ምፈለጥካ ነርካ እሱ ስለ ዘይብሉ ሕጂ ብዙሕ ሰብ ይዝንግዕ እዩ ሕጂ ዝረአ ትክ የለን ዝረአ ጨና የለን ብምባል ድማ ኣየዝተውዕሎኒ ግን ታቐንዲ ክትገብራ ዝግባእካ ንዝኾነ ፋሓን ክስ ክትገብር ከለካ ኣብ ኣየር ፅቡ ጌርካ ክተቃፅሎ ኣለካ ምክንያቱ ዘይግቡእ ወይ ሙሉእ ዘይኮነ ቃፅሎ ንድሕር ኣሎ እዩ ናብ ከም ዝመርሕ ማለት እዩ ስለዚ ክተቃፂሉ ብግቡእ ናብ ገዛ ክኣብት ኣለዎ ካልኣይ ድማ ገለ ክፋል ናይ ገዛ መስኮት ኹን ወይ ማዕፁ ክትከፍተሉ ኣለካ
0: ኩሉ ግዜ ክፍትክኾንሪ ይኹን ሸትሓዊ እንተ ኣሎ ገዛ
1: ክፈት ኣለዎ
0: ኣብ ፍሓም ጥራሕ ድ እዚ ርከብ
1: ኣብ ፍሓም ጥራሕ ደይኮነ ኣብ ናይ ነዳዲ ናይ መኪና እውን ጥቆም እዮም ኣብ ሓዊ ወይ ዘን ቦይለራት ናይ ገዛውን መርሰንን ገዛ ኢሎም ዝጥቀምሉ ከምኡ ከጋ

0: ትምህር እዩ
1: ኣብ ምዝዛምና ኢና ናይ መወዳእታ መልእኽቲ እንተዳ ኣለካ ዕድል ክበካ ዶክተር
2: እዋ ኣራይ ሕጂ ከምዚ ዝበልና እቲ ባእታታት ኣዝዮም ብዙሓት እንድዮም እንገብሮ ዝግባአና ሕጂ ሓደ ልዕሊ ኩሉ ጥንቃቐ እዩ ጥንቃቐ ኣገዳሲ እዩ ካልእ ንእሽተ ኣብዚ ክትፋ ዝዘለ ድማ ክንጥቀሎ እዚ ድማ ካብ ተጓዳእቲ ዝኾኑ እንስሳታት ሓሳኻ እውን ክንጥንቀቐ ኣለና ሓደ ካብቲ መርዛምነት ናይ ተመን እውን ክንጥቀቀሉ ዘለና ቅድሚ ሕጂ እውን ተዛረብና ነርና ግን ብሓፈሹ እቲ ንኩሉ እዚ መርዛምነት ክንጥቀቆ መገሊኡ ከም ዘለና ኮኔልካ ባዕልካ ተጋጥመካ እዩ ገሊኡ ሰኣን ዘይምስተዋዕል ስለዝኾነ ክንጥንቀቐ ኣለና ማለት ቀዳምነት ሓደ ካልኣይ ምልክት ክወሃበሎ ዝኾነ ነገር ከኒና ኹን ዝኾነ ፈሳስ ኹን ወይ ፋብሪካታት ዝኹን ዝኾነ ነገራት ኣብቲ ኣፍ ደጊኢሉ ኣብቲ መጠቂዑ ምልክት ክህልዎሎ እዚ ከምዚ እዩ ዝብል ምልክት ንፁር ክህልዎ ንድሕር ሃሲሱ ወይ ሕብሩ ንድሕር ንፁር ዘይኮኑ ድማ ከም ብሓድሽ ክፅሓፍ ኣለዎ ወይ ብሕብራ ፈልጠ ብቅርፃ ፈልጠ ኢልካ ኣይከውን እዩ ማለት እዩ ካልኣይ ኣስተምህሮ ክወሃብ ኣለዎ ንህፃናት ኹን ዋላ ንዓበይቲ ኩሉ ብደረጃ ዕድመ ዘይፈለኒ በብግዜኡ ኣስተምህሮታት ክወሃብ ኣሎ ማለት እዩ ምክንያቱ እቲ ንቕሓት ክዓብ ኣሎ ማለት እዩ ካልኣይ ድማ ኣብ ከምዚ ዓይነት ሽግራት ኣብ ዘጋጥሙ ድማ ኣብቲ ክፋላት ናይ ሕክምና ፖይዘን ሰንተር ዝበሃለሎ ፍሉይ ናይ ምረዛ ዘጋጥሞም ሽግራት ዘጋጥሙ ተባሂሉ ዝተዳለወ መሳለጢያት ክህልው ኣሎ ማለት እዩ እዚ እቲ ሚኒስትር ጥዕና ክገብሮ ዝግብኦ ምድለዋት ኮይኑ ስማዓኒ ማለት እዩ እዚአን ተመስላት ቀንዲ ኣገዳስቲ
1: ዶክተር ናማ ዜና ንመስግነካ ይቀኒልና ዝኸበርኩም ተኸታተልቲ ናይ ሕጂ መደባት ዶክተር ኣብ ስቱድዮ ኣብዚ ተዛዚሙሎ ዕድምና ዶክተር ናሆም ደበሳይ ካብ ክፍሊ ውሽጣዊ ሕማማት ሆስፒታል ኦረታ ይፀኒሑ ስለምክታልኩም ኣዚና ነመስግን ድሓቂ

0: ኣብራ ይተነፀለት ጥንሲ
1: እንታይ በልኪ
0: ጠዋዕ ንጓር ረቢ ነብሲ
1: ትውዳእ ብላኽንከይድና ባህዱና ፅበይና ኣሎ።

0: ትዕለሊ
1: ሱዳ ተርክቡሉ ኣበይ ከይከደኪ
2: ፍቕሪ ወዲ ማማ ኣብ ለሊ ዓይኒ ጋንታ መዳርግቲ ብሎን ቅንታ መመላእታ ምምፅኣ ኽፅበአ ናብ ሩባ ኸማዕድኡ ቄነኳ ሓዘቶኦ ተጠዊ ኽሳድኡ
3: ወይ ዋ ኣታ እዚ ናይ እምበር ወስድከ ነርካ
4: ዝመናኒኻ ክዳን ዝትረፈ ይብላን ናባኸያ ኣይንጋንታ
5: ወዲ ዓሊ እንካበል እዚአን መስርዕና ተማሊአላ
6: ያ ጀምዓ ዓይኒ ጋንታ እዛ ሳምና ተማሊኣ ህልና ኣላ ሓንሳእ ክነዕፍረላ ኢና
7: ዓዚኣዋ ዓይኒ

0: እዛ ስሪ እዚኣ እውን ተማሊ ኣህልና ኣላ መና ኣሎ ዕሩቕ
1: ንወዲ ማማ ተኾልኖ ንዑ ሃቦ
2: ንዑ ሃቦ ናትካ እንዳ ግዲ መንፊት መሲላ ዘላ
0: እንካብል
1: ምስ ባብኮ ክልያ እዩ መን ሃቦ ዝብለለ ኣኽ
3: ዓሽ ኣሆ መስርዕና

ቦጅ ቦጅ ቦጅ ቦጅ እዛ ምሳሕና ጸብሕና ጨው መረቕና ማይ ኮይና በስማ ኣምተ መስገን ሓደ ኾና ተፈደሉ።

0: መጋባይ ንዓስ ግብዚኣ ሳርፈይስ ግበረላ
1: እታ ዓይንጋታ ውራዲ ኣብኪ
2: ኪዳታ ለኽበጣይ ትግበር
0: እንታይ ደኣ እሞ

0: ግም ኣሎ
1: ሞኣነስ ምንቃ ይብልን ተደሊኻ ደቅስ ተደሊኻ ኺድሽን
2: ዓውዓው እንዶይትበሊ ኣልግስልና
1: ኣታ ግድፍና እንዶ ኣሕልወና
2: ስጋቦ ፆት ኢላ ካብዚያ ምንቃ ይብልኒ

0: ወድማማ ያላ መሻርፍ አምጽእ
1: ሓዛ ጻሙቐኒ ናብ ዝገጽ ካብ ብሎ ሃብ ዝበዕለ ክሰጥሐ እንክዝያ

0: ክራራይ ተበቲ
1: ካብ ስምዒትና ግዳ ኮሊፍክና
0: ካብ ካልኣይ መስርዕ ከምፅ
2: መሻሪፍ መሻሪፍ መሻሪፍ ማ

0: ውስድ ውስድ ነብል
1: መሻሪፍና ነልዕል መቕንን ሳንዓደስ ናይ ዘናሓት ሞዴስ ኩሉ መጺኡሎ ብፆት ንዑቶሎ
2: ኣቤላ ዓይኒ ጋንታ እስከ ተዳሃይዋ እንታ ዛጓል እዚኣ ሓሚማኮ ትኸውን ባዕለይ ከብፀሓላ ከይከ

0: ለኸይህልዋ
1: ዶ ትብለኒ ኢለ ቅድሚ ምግራመይ ፀዋዓ እያ ክሓታ በዓለይ
2: ነለትካ ኸማን መፅያ ትፅውዕ ኣለኺ
1: ስምዐ ዶ ዓይኒ ጋንታ እንታይ እዚ ሞዴስ ዶ ተምላስተ ዝበሃል ዘሎ
3: በዚ እንዳ 17 ድሃባና እዩ
1: በቃ ስኡ መልሲኺ

0: ወዲ ዓሊ ተጸሊኣትን ላሞ ሓክምና ዶ ኸይድ?
1: ከመይዳ ጌርኪ
0: ስቒል እዩ ቁርቁር ቢልኒ
1: ኣራይበለ ኸይዲ

ታይት እዚ ከኒና ሎራኪን ዲኸ ትውሕቱ ዘለኽ ግዳፈባ ዓይኒ ጋንታ ፀገማ ይነብሶ ኣንታ ሽግር ክተምፅያ እዛ ጓል እዚኣ ህምቧ

0: ንዓይን ጋንታ እንዳበጦለኒ ትድለይ ኣለኺ
1: እሄ
0: ትእዛዝ እዩ ተበገስ ጥራሕ ተኽሲ ዶ ሰሚዐ ኣበየ ለሽኦል ቆልዓ ኣበይ ፀኒሕካ ቅድሚ ድፋዕ
2: ኣታ ወዲ ዓሊ ኣምሓራ ጭራኣሃሪ መና ምብላዕ ምብልዑ ዝብዓድና ብላዓ የላ ናባና ገፃ መፅ ኣነ ከዓ ተመልከተለ የለ ዳግም እያ
0: ክንደይ ከትፅብቕ እያ ኪድበል ሃቦም ነቶም መጋቦ
3: እዊ ሽርባኒ ሰለዘኹም
2: ዓሽዓኸ ወድማማ
4: እደራር ነብስያኽ
0: እሞ ንትርር ዝበለ ማእሰት ክንብገስ ኢና ፀገም ዘለዎ ሰብ ኣሎ
5: ኣብዚያ ወዲ ዓከር ተጸሊይዎ ኣሎ
0: ወዲ ዓከር ትረፍ
6: ኣነ ድሓን እየ
5: ናይ ነገር ሓቦያ እምበር ጸሊኣቱ ያርላ
6: ኣነ ኽእል ድሓን እየ ደለኹ
0: ዓይን ጋንታ ጥንስለኪ ይብል ኣሎ
1: ምስ መና ዳቂስካኒ
0: እሞ ከምኡ ብል ኣሎ ዝወረቐት
1: ድሓር መልሓስኩም ከይ ትሕይኽዎ
0: እዋ ከብዲኸ ምስ ነገር የልክ ግን ምብጋስኪ ተርፈክን እዩ
2: ኣኻልይቲ ፍራዛ ኸዓ ላዕታ ተሰይሩ ኣሎ
0: ድሓኒ እግረ መንገዲና ክንፀርበላ ኢና ኣርክብ

ኣብ ስም ናይ ስማዕታት ሪኦ ክፅዋዕ

0: እዞም ክልተ ፍጡራት ሓደ ዝመውጋእቶም ንኹሎም ገዲፍኩም ቀድሙ
1: ነፍሲ ኣይተረዳእንን ክልተ ምባልካ

0: ኣይ ማይ ብሃብኑ ብፆት ድሓን የኩ
1: ኣታ ዝዳኣ ተኻርጁ እንድዩ ደንጊኹም እምበር
2: ዝደፋእናየ እንድዩ ጉዕዞ ንውሒና ሕጂ ኮይ ክዛርብ ፀኒሕ

0: እዚ ሓቂ ዓይኒ ጋንታ ድ
1: ወ
0: እሞ ኣይፈለጥ ክንዲ ክዳ
1: እንታይ
0: ዝተሰው እዩ ዘሎ ብፃይና ዳ መዛምዳኒ
1: ዋ ኣታታይ መሽክሉ እዩ በሉክውል ነብሎ ከይትርዮ

0: ነጥሪ
1: መርሓባ ዓይኒ ጋንታ
0: ከመይ
1: ሊላይ
0: ምስለሓወያ ዶ
1: ገለ የለን
0: ድሃይ ናይቲ ንፈልጦኸ
1: ኣነ ቀዲመ ተወግ ይወፅ
0: ንወፃ ዶ ትብሎ ኢኻ ዋላ ተወግእተ ዝምፅ ነዛ ዓይነ ይምርኣኹ ሓራ ይበል ብፀይቲ ስኳሌላ ዶ ከቐብለልኪ ጠዋሊ
2: ኣነብዚ ክትፅግን ኣይተግዳዓና
3: ዋ ኣበይ ዳ ኸይዱ ዝብዝያ ዝነበረ ውቡ እንታይ እዩ እንዳጀመሕር ኢሉ ምስከደዩ ቆስሉኻ ሓወያ ኸይድ ኣርክብ እዮ
2: ኣይትትከም ብፀይቲ ቀደም ድፍዖ ኸይድ እዩ
4: እሞ ይትሕብር እንዲኻ
2: ክላእ እንታ ንሕና ስዘይብእግርና ተታሒዝና እምበር
4: እንታይ ዋዕ

ኣብ ህይወተይ ምሉእ ከም ዝጋጥመኒ ይፈልጥ እዩ ኣብ ምንታይ ዝውዓለት እያ

ኣነን ዝጥይት ይወሰብ ዝሕርር ፀፀር ኣብሳኣን እኳ ቃንዝኡ ዝመርር ነዚ መርመም ቅያ ታሪክ ዘየስፈሮ ነቲ ተኳስ እውን ተዝንገሮ ኮተይ ማዕመንን ሕልሚ እምበሎ

بتقعد بتقعد تقلب حاجه ثاني. فقرولا دوكو سر اللو

0: ሃዲየ ብፆታይ ትሻቐላ ብፀይቲ ጓለይ ባርእ ንበጃኺ
1: ጥዋል

ከመይ ኣለኹም እዞም ደቀይ? ሰላም ሰላም ሰላም ሰላም። ከመይ ኣለኹም ፎቶዋት ደቅና ክቡራት ስድራ ቤታት? ከመይ ኣለኹም ኣብ ውሽጥን ኣብ ወፃእን ትርከቡ ብምሉእኹም? መደብና መደብ ሃለው ቆልዑ ከመይ ኣሎ? ትሕጎስሉ ዘለኹም ዝኾነ ይኹን እንድሕር ርእቶ ኣለኩም ከዓ ኣብቲ ታሕቲ ተፃሒፉሎ ቴሌፎን ደዊ ኢልኩም ማለሲ ዝኾነ ዘለኩም ሓበሬታ ከትሕብሩና ትኽእሉ ኢኹም እዞም ደቀይ። ስለዚ ሕጂ ትምህርቲ ኸ ረሲዑ የፀኒሐ ትምህርቲ ማለት መርመራ ከመይ ቀኒ ጣዕጣዕ ደብልኩም ሞ ብጣዕሚ ፅቡቅ ብጣዕሚ ፅቡቅ። እዞም ደቀይ ኣጆኹም ኣይትሕመቑ እምበኣር ናብታ ምጭውት መደብና መደብ ሃለው ቆልዑ ደበኺልና መፂና ኣለና። ሕጂ ሓንቲ ሙዚቃ ክጋብዘኩም እየ። ተዋዛወዙ ቆልዓራ ዓብልዎ ኩሉ ሕቆኹም ደሎ ኩሉ ቃዕቃዕቃዕ ዓብልዎ ብድሕሪኡ ክምለሰኩም እየ። እዞም ደቀይ እዚኣ ንዓኹም

ከመይ ፀኒሓ ሙዚቃ ተሓጒስኩም ዶ? እንኳዕ ተሓጎስኩም፣ እንኳዕ ተሓጎስኩም፣ እንኳዕ ተሓጎስኩም። ሕራይ መቸም ዝሓለፈ በዓል ናፅነት ክንደይ ግዜ ነጊረኩም እየ ብዝተፈላለየ። ብጣዕሚ ኢኹም ነፊዕኩም ዘለኹም። መንከ ግጥሚ ክገጥም ዘይብል መንከ ዝኾነ ክምድር እየ ዘይብል ኩሉ ከዓ ብዛዕባ ስድርኡ፣ ብዛዕባ ሃገሩ፣ ብዛዕባ ኩሉ ዘሎ ማለት ኣብ ከባቢኡ ዘሎ ባህሪ፣ ብዛዕባ እንስሳታት ኩልኹም ዝቀረብኩምዎ ግጥምታትን መደረን ናይ ብሓቂ ሕጉስና ኩላህና ከዓኒ ወለዲ ንዛረበሉ ኣለና። እዚኣ ንዓኹም ዞም ደቀይ ሕጂ ናብ ንኡስ መደብ ዲሞይ ዳ ዲሞይ ከብለኩም እየ እሞ ኣብታ ዲሞይ ዳ ዲሞይ እንታይ ኮን ትህሉ ብድሕሪኡ ክምለሰኩም እየ ብሓባር ምስ ረኣና እያ።

ነበረ ያ ነበረ ኣብ ሓደ ገዛ ብሩ ትበሃል ድሙ ነበረት። እታ ድሙ ኩሉ ግዜ ቀልቀል ክትወፅእ እንተደልያ ካብ ውሽጢ ገዛ ብምውፃእ ኣብ ሓንቲ ሓመድ ዘለዋ ቦታ ብምኻድ ብክልተ ይእዳዋ ጉድጓድ ብምኩዓት ኣብቲ ጉድጓድ ኩድም ትብል እሞ ቀልቀል ወፅያ ብሓመድ ትደፍኖ ነበረት። እታ ድሙ ኣዝያ ፅሪት እያ ዝነበረት። ንግሆ ንግሆ ብመልሓሳ ጉንቦ ኢዳ ምራቅ ተጠልቂዮሞ ገፃ ትሕፀብ ነበረት። እታ ድሙ ዝኾነ ንጣብ ርስሓት ዘይብላ ሻሽ ትመስል ፃዕዳ ኮይና ኣብ ኣፍንጫኣ ፀላም ብሮት ነበረታ። እታ ድሙ ካንሸሎ ካብ ለመምታን ኣናፁን ብጉቡእ እያ ትሕልዎ ዝነበረት። ድሕሪ ግዜ ግን ሓንቲ ደፋር ኣንጭዋ ብቐትሩ ኣብ ውሽጢ እቲ ካንሸሎ ካብ ሰሜን ናብ ደቡብ ካብ መዕራብ ናብ ምብራቅ ካብ መንደቕ

0: ካንሸሎ ጎያ ክትቆርፅ ተቐማጦ እቲ ካንሸሎ ወዶም ጓሎም ክርእዋ ነታ ድሙ የላን ድያ ናበሉ ክሓሚዋ ጀመሩ። ድሙ ሕሜት ዋናኣን ተቐማጦ እቲ ካንሸሎን ብጣዕሚ ይሕረቃ። ነታ ኣንጭዋ ኣብ ኢዳ ክትእትዋ ሙሉእ መዓልቲ ብዕቱብ ክትከታተላ ጀመረት። ካብ መዓልታት ሓደ መዓልቲ ድሙ ኣብ ሓደ ፀግዕ ፊስቶ ኣብ መሬት ተላሒጋ ታቢኣ ክትፀናፀና ዋዕለት። ኣንጭዋ ከምኣመላ ካብ መንደቕ ናብ መንደቕ ትሸብብ ሓሓንሳ ቀስ እናበለት ኣብቲ ማእከል ካንሸሎ ብምእታው ቅራፍ ኮሚደረ ብክልተይ እዳዋ ብምሓዝ ኮፍ ኢላ ክትበልዕ ጀመረት። ድሙ ብተግባራት ድፍረትን እታ ኣንጭዋ ኣዝያ ተገረመት ሓረቐትን። እዛ ሎቕማፅ ኣንጭዋ ሲ ብዋናታተይ ከተንዓቐኒ ከተዋርደኒ ብድፍረት ከም ድላያ ካንሸሎ ክትዕንድረሉ ብምባል ክትጎብጣ ብብቕሩብ ናብታ ኣንጭዋ ገፃ ሰጎመት። ኣንጭዋ ውዳቅ ኮሚደረ ክትበልዕ ንድሙ ፍጹም ኣይዝተውዓለትላን። ድሙ በካይዳ ድሙ ሰላሕ እናበለት ኣብ ሓደ ምቹእ ቦታ በፅሐት። ድሙ ሕጂ ንእንጭዋ ክጎብጣ ፅቡቅ ቦታ ሒዘ ኣለኹ ምስ በለት ድሙ ከም ነብሪ ተወርወረት። ልክዕ ኣብ ዝባና ኣንጭዋ ድማ ዓለበት። ኣንጭዋ ብስምባደ ልባ ሙሉቃ ኣውያት ድማ ተተሓሓዘቶ በለት። ድሙ ሕጂ ዶ ይሓይሽ ጭጭጭ ካንሸሎ ሕዛእቲ ክጌርክዮ ከም ድላይኪ ክትዕንድርሉ በለታ። ኣንጭዋ ይቕሬታ ድሙ ይቕሬታ ድሙ፣ ንዓይ ሕጂ እንተ ቆራጢምክኒ ንሓንቲ ግዜ ምሳሕኪ ጥራኤ መሓርኒ መሓዙት ንኹን እምበር ቀፃሊ መሳሕክን ድራርክን ካብ ሓደ ቤት ምግቢ ተረፍ መረፍ ጮማ ስጋ ከምፃልክ እየ ምስ በለታ ድሙ ሕራይ ዝሰምዓክ እየ። ግን ቅድም ቀዳድም ኣብዛ ካንሸሎ እንትርፎ ብለይቲ ብቀትሪ ገፅኪ ከይርአኪ ፅባሕ ምሳሕን ድራርን ንሸት ፀላም ከደኖ ተረክብኒ ወድሓንኪ ኢላ ፈነወታ። ኣንጭዋ ፀገም የለን ይቐኒለይ ይቐኒለይ እናበለት ከደት እሞ ኣንጭዋ ከም ቆፀረኣ ከመይ ዝኣመሰለ ጮማ ስጋ ምሳሕን ድራርን ንድሙ ኣረከበታ። ድሙ ካበይ ኣምፂእክዮ በለታ። ካብ ፍሪጅ ናይ ሓደ ቤት መግቢ ኣምፂአዮ ምስ በለታ፣ ስምዒ ኣነ ገንዘብ ስርቂ ክበልዕ ኣይደልን እየ። ኣነ ንስኽን ካብዛ ሎሚ መዓልቲ ተዓሪቕና ኢና። እንተ እንዳማትክ ንብረት ኣላዓኢልክ ምብላዕ ግን ኣቋርፅ እዮ። መሓዙስን ሙሉእ ምሕዝነትን ክህልወና እንተኮይኑ እንዳማትካ ኣልዒልካ ምብላዕ ኣይፈቱን እየ። እቲ ዝመፅእ ዝበልክዮ ጮማ ድማ ኣየድልየንን። ሕጂ ተላይ ናብታ ዘምፃእኽያ ፍርጅ ምለስ እየን ኢላ ነተን ስጋ ሃበታ ይበሃል።
1: ክርም ኣብ ዲሞይዳ ዲሞይ እንታይ ነራ መሲልኩም? ብዛዕባ ሓንቲ ንጭዋን ድሞን እታ ንጭዋ ደፋር እያ። ኣብ ካንሸሎ እንዳማታሲ ከም ድላያ ትዕንድር ዋ ደይከውን። እታ ድሙ ከዓ ዋዛ ዲመሲልኩም? ምክንያቱ እታ ድሙ ስራሕ ኣለዋ። እታ ድሙ እታ ንጭዋ እውን ስራሕ ክህልዋ ክእል እንድዩ። ግን ኣብ ቅድሚ ፀላኢኻ መፂኻ ውትፍ ውትፍ ኣይትብልን ኢኻ። ዳሕራይ ግን እቶም ክልተ ፀላእቲ ከዓ ተዓሪቆም ብሰላም ከም ዝነብሩ ከዓ ኮይኖም ማለት ድሙን ኣንጭዋን ድሙን ኣንጭዋን ክዕረቁ ከለዉ ንሕና ሰባት እንታይ ደገራጭ ኣለና? እዞም ደቀይ ትኾነ ምስ ዓርክኹም ምስ መሓዛኹም ትኾነ ነገራት ንድሕር ኣጋጢሙኩም ትዕርቕ ኢካ ትብል ሰላም ሰላም ኣይተሓዘለ የቅሬታ ይበሃል። እታ ድሙ ግን ሪኢኹማ ደብታ ጥቃፊስቲ ኮይና ቀስ እንዳበለ ሰላሕ እንዳበለ ፍር ኢላ ከይዳ ዓበት ሽዕታ ኣንጭዋ ተዓሪቐን። ዳሕራይ ግን ብምንታይ ተዓሪቐን? ኣነሲ ተረፍ መረፍ ከም ፃልክ እየ ኢላ ታምሽ። ግና ተረፍ መረፍ ኣይኮነትን። ካብ ተላጃ ስጋ ሰሪቃ መፅያታ ንጭዋ ሽዑ ክትባ ቲኣ ወርሓታ ድሙ ስርቂ ትፈቱን እያ ካበይ ምፅኽዮ ትበለታስ ካብ ሓደ ፍርጅ ኢላት ናይ መን ናይ ካልእ ሰብ ጌጋ ሰላሒ ኢል ክመለስ እየን ኣነ ገንዘብ እንዳማተ ኣይበልዕን እየ ኢላ እዞም ደቂ እንታይ ተማሂርና ካብዚኣ ዳማትካ ንብረት መላዓል ነውሪ ምዃኑ ካብ ኣንጭዋን ካብ ድሙን ተማሂርና ሃራይ ሕጂ ናበይ ከብለኩም እየ ናብ ታትፈትዋ መን ዝያዳ ዘከረ ምውድዳር ከዓ ኣይትሕመቑ ናብኣ ክብለኩም እየ መጀመርታ እንታይ ክኽኮን ትደሊ ዶክተር ናይ ምንታይ ናይ ቆልዑ ናይ እንስሳ ናይ ማካይን ናይ ህፃናት ሓገይ ሓኪም ናይ ህፃናት ኣጠቑዕላ ስራ መሓዛይ እንዲኸ ብረው ወዛ ጓለ ሕጂ ሓኪም ናይ ህፃናት ክትኮነ ሽምክ መን ሞ ራእዮት ታምዱር ዓሳ ኣብ ርእስ ዶክተረ ኣብ ርእስ ታምዱር ዓሳ ኣብ ቁፅሪ ሓደ ኣሎ ኣብ ቁፅሪ ክልተ ፍያ ኣብ ኣበስመራ እያ ፍያ ቁፅሪ ክልተ ኣብ ቁፅሪ ቁፅሪ ሰለስተ ጃልባ ኣብ ቁፅሪ ኣርባዕተ ባሕሪ ኣብ ቁፅሪ ሓሙሽተ ምእንቱ ክትሓስቡ ይቀስ ኢሉ ትፈጥ ዘሎ ኣብ ቁፅሪ ሓሙሽተ ራይ ተጋደልቲ ጣዕጣዕ ተኢሉ ከይሓልፈኩም መንቲ ክትሓስቡ ኣብ ቁፅሪ ሽዱሽተ ግመ ኣሰውዕሊ ሕጂ ኣቕምት ተብልያ ግመ ኣብ ቁፅሪ ሸውዓተ ሽምዓ ኣብ ቁፅሪ ሸሞንተ ክንሪኣና ስከታይ ትመፅእ ሓዙ ካኣስኹም ሓዙ ዝግኒ ደርሆ ሕዝክ ደለኸ ብራወ ዛጓለ ቁፅሪ ሓንቲ ስሒብካ ኣብትያ ክተቐምጥ ደስ ዝበለክ ቁፅሪ ሓደ ኣብ ኣግበርያ ቁፅሪ ሓደ ታንዱር ዓሳ ወይ ነዚ ታንዱር ስክልኹም ትፈልጥዎ ታንዱር ዓሳ ሓራይ ታንዱር ዓሳ

0: Tandur asa. Tandur asa, bravo zabale, 10 nqbi. Tgami? Qutr 2.
1: Siyat.
0: Qutr 2 fi fi fi fiyat. Fiyat. Fiyat makina lazu? Ha? Totora fiyat tgazu ko gad haray. Makina la haray? Abay makina la, ishay makina la fiyat. Haray? ዋ ኣብ ዓድና ብዙሓት ኣለዋ ፍያት ቦልግስ ባገን ገለ መለታት ደይኮነ ስካል ፍያት ስከ ፍያት ብራቦ ዛጓለይ ኣምፅኻ ሳልሰይቲ ቁጥሪ ርባዕቱ ዋዳይቶዶ ቁጥሪ ርባዕቱ ከዓ መፂ ሕጂ ባሕሪ ነራ ዋ ነራ ስካራይ ባሕሪ ተ ነራ ክርአየና እዚኣ ዶቶረ ናይ ብሓቂ ዶቶረ ድሕራም እዚኣ መሊስካ ቅልጥፍቲ ቅልጥፍቲ ክደለኽ ዶቶረ ባሕሪ ባሕሪ ባሕሪ ባሕሪ ባሕሪ ኣዳ ቁዕላላ ደቂስኩም ይኹም ሃራይ ኣንፅኻ እንደገና ረባዓይ ቁጥሪ ሸውዓተ ኢላ ኣላ ሕጂ ከዓ ሸውዓተ ሽምዓ ምንታይ ድውላዕ
1: ኣብ
0: 20 ሰነ ብራዎ ዛጓለይ ብራዎ ንፍዕቲ ሕጂ ክትመፅያ ስከ ሕራይ ኣብ በርዝ ደይክኻ ውላዕ እዩ ስከ ሽምዓ ኣብ 20 ሰነ ኣብ በርዝደይ ናይ ሓውኺ ኣብ ናት ክኸማን ይውላዕ ሓቀ ብራዎ ኣምፅኻ ሕጂ ካልእ ሓምሻይ ቁፅሪ 5 ገይርክ ኣለኸ ሓምሸይቲ ቁፅሪ 5 ተጋደልቲ ኮኑኩሉ እዮም ብራዎ ዘበሉ ኣይ ትጠራጠሪ ዶቶረ ንፍዕቲ ኸ እስከ ክርኣየና ተጋደልቲ ኮይና ብጣዕሚ ንፍዕቲ ንስኽ ዶቶር ምልእቲ ኢኻ ሕራይ ንቆልዑት ኩሎም ክትሕውዮም ኢኻ ሕራይ ምስ ዓበኺ ብራዕ ዛ ጓለ ጅብዚኣ ክርኣየና እስከ ተጋደልቲ ዋይ ክትነፍዕ ዛ ጓለ ሓንቲ ካልፂ ሕጂ መወዳእታ መሬትኪ ቁፅሪ 6 ዋይ ክትቀልጥፍ ቁፅሪ 6
1: ዝግኒ
0: ኮነትን ኣጆኸ ተዓባይ ነፋሪት ነኖ ዝዓባይ ነፋሪት ምሽ ብሰማይ ትኸይድ መሊቃ ኣዋ ግበ ያ ነራ ተዓባይ ነፋሪት ደለክ ብልዕሊ ግበ ትኸይድ ሓነይ ግን ኣምፂኽዎ ሓሙሽተ ብራዎ ዘጓለ ንፍዕቲ ሕራይ እታ ትመፅእ ትግጥምዋ እንዲኹም ኣፍየ ድሩሩ እንድያ ግን ኣብ ንኡስ መደብ ኣፍየ እንታይ ክትመፅእዮ ሽዳ ባራራራራ ቶቶቶ ትፈትዎ ማዓት እንዲኹም ንሳ ኣብኣ ገመል ረባዕ ክመፅኡ እንታይ ይብለና ግን ብሓባር ክርአና

ዳ ሽዳ ሰላም ሰላም ኣነ ገመር ረባዕ ከመይ ቀኒኹም እዞም ደቀይ ኣቃውማ ሓይልታት ገድሊ ከመይ ከም ዝነበረ ክዕልለኩም ዶ ግርም ከም ትብሉኒ ስለ ዘይጠራጠር ዕላለይ ክጅምር መጀመርያ ሓንቲ ሓይሊ ተጋደልቲ ከመይ ምዃና ኣቃውምኣ ክዕልለኩም ኣብ ህዝባዊ ግንባር ሓንቲ ሓይሊ ብሰለስተ ጋንታታት 9 መሳርዕን ትቐውም ነበረት ብፍላይ ኣብ 1980 ቅድሚ ሻድሻይ ወራር ዳርጋ ንኽልተ ዓመታት ኣብ ተዛነ ትምህርትን መቅርራብን ስለ ዝነበርና ብዙሓት ሓደሽቲ ተዓለምቲ ፅምበሩና ስለ ዝነበሩ ሓንቲ ጋንታ 10 45 ተጋደልቲ ኣቕሚ ሰብ በፂሓ ነይራ

0: ሓንቲ ጋንታ ድማ ሰለስተ መሳርዕ ነበራ። መስርዕ ኮለይ፣ ካላሽናት፣ ኢንፎርቲን ወይ ናቶ ወይ ጅስሪ ዝበሃል ሓንቲ ነዋሕ ብረት፣ ቦምባታት ኢድ፣ ቦምባ ኤፍ1፣ ቦምባ ቻይና፣ ቦምባ ችኪ ወይ ቦምባ ትኪ ዝዓጠቐት፣ ስጡም ክፉፍ ዕጥቂ፣ ብስክሊት መቐመጢ ጠያይቲ፣ ክፉፍ መቐመጢ ሰለስተ ኻዝና፣ መቐመጢ ብራሾ ማይ፣ መቐመጢ ክልተ ቦምባታት ኢድ፣ ተዓፀፈት ነፀላ፣ ብጀካ ነፀላ ኩሉ ካብ ቆርበት ኣሳእን ጦር ሰራዊት ዝተሰርሐ ነበረ። ሓደ ተጋዳላይ ካብ 300-350 ጠያይት ይሽከም ነበረ። መስርዕ ኣርቢጂ ልክዕ ከም መስርዕ ኮለይ ካላሽናትን ቦምባታትን ኢድ ዝዓጠቐት ኮይና ሓንቲ ኣርቢጅ 7 ፀረ ታንኪ ዝዓጠቐት ክትህሉ ከላ ገለገለ መሳርዕ ኣርቢጂ ድማ ካልአይቲ ኣርቢጅ 2 ዝዓጠቐት ነይራ። መስርዕ ብሬን ካላሽናት ሓንቲ ብሬን ፒኬይ ወይ ከዓ ብሬን እንግሊዝ፣ ብተወሳኺ ብሬን ዲቶሮፍ ወይ ብሬን ካላሽን ተዓጠቕ ነበረት። ሓንቲ ሓይሊ ተጋደልቲ እነሻዕ 135 ጫሕጫሕ ዝብሉ ካብ ኣወዳትን ኣዋልድን ኣቡልኮም ዘተንፍሱ ዓቕሚ ሰብ ነይሩዋ። ኩሉ ጎበዝ ምስቲ ቁምጣ ሚላኖ ስረ ጋምባለ ዝተጠምጠሞ ዳንጋ ሽዳ ጥዮ ነፀላ ወይ ክሹክ ጀብጀብ ወይ ኣፍሮ ፀጉሪ ርእሲ ተፋናቲቱ ብትኹል መስርዕ ብማእከል ዓዲ ሰንጢቑ ክሓልፍ ከሎ ኣዴታት ክዕልላ፣ ኣቦታት ክድብሉ፣ ኣኽላባት ክነብሑ ከለዉ ብገለ ሓሱሳት ሰራዊት ደርጊ ተጋደልቲ በዚ ሓሊፎም እንተ ሰሚዐን ኣብ ስሪአን ሽንቲ ጥሪቕ ጥሪቕ የብላ ነበራ። እዛ ዝተዓዘብናየ ሓንቲ ሓይሊ ተጋደልቲ ብሰለስተ ጋንታታት ብ9 መሳርዕ ዝቆመት ዓርመሾሽ ዘይትድፈር ሓይሊ ብፍላይ ከም በዓል ሻድሻይ ወራር ንሰለስተ ኣዋርሕ ለይትን ቀትርን ብዘይ ዕረፍቲ ሓደ ኣንጻር 10 እናሻዕ ድማ ኣንጻር 15 ገጢሙ ኣላሽ የብሎም እሞ ብዙሕ መውጋእትን መስዋዕትን የጋጥም። እታ 135 ዝነበረት ሓይሊ ናብ 25 ሓንሳ ሓንሳ ድማ 15 ተጋደልቲ ትፀሪ ነበረት። ጸላኢ ሰዓር ይርኹመሽ ውግኣት ሓውዮም ናብ ቦታኦም ይምለሱ። ካብ ክፍሊ ተዕሊምን ክፍልታትን ሓደሽቲ ተጋደልቲ ይድረብዋ። ሓይሊ ሰሲና ኣብ ንቡር ትምለስ። መሊሻ ምስ ጸላኢ ትገጥም ስጋዕና ጽነት እትመጽእ ድማ ብሓደ ወተሃደራዊ መራሒ ሓይሊ፣ ብሓደ ካልኣይ ማለት እዩ ኮሚሽነር ፖለቲካ መራሕ ሓይሊ፣ ብሰለስተ መራሕቲ ጋንታታት፣ ብሰለስተ ኮሚሽነራት ጋንታ፣ ብድምር ብ2 መራሕቲ ሓይልታትን ብ6 መራሕቲ ጋንታታትን ብ9 መራሕቲ መሳርዕን ብ9 ምክትል መራሕቲ መሳርዕን ተመሪሓ ንናፅነት ኣምፂኣ ባንዴራኣ ኣብ መላእ ሃገር ኣንበልቢላ እታ ዝተረፈት ተጋዳላይ ወሊዳ ተዋሊዳ ደቂ ደቃ ሪኣ እዛ ሃገር ከዓ ኮይዕናላ ንነብር ኣለና እብለኩም ገመረባ።
1: ኦ ሪኢኹሞ ዶ ገመረባ እንታይ ምሂሩና? ዓብ ነገር ምሂሩና። ናይ በዓል ኣባ ሓጎይ፣ ናይ በዓል ዓባየይ፣ ናይ በዓል ባባ፣ ናይ በዓል ማማ ኣብ ግዜ ገድሊ እዚ 30 ዓመት ክጋደሉ ከለዉ ካብዚ ኩሉ ገዛውቲ ተሓደ ካብቲ ገሊኡ ካብ ገጠር ገሊኡ ካብ ጉስነት ኩሉ ወፂኡ ግና ኣብ ምንታይ ተጠርኒፉ? ከም ሓደ ስድራ ኣብ ጋንታ ኣብ ሓይሊ ኣብ መስርዕ ተጠርኒፉ እንታይ ይገብር ከም ዝነበረ ከመይ ከም ዝነበረ ከመይ ፅባቐ ከም ዝነበሮ ንፀላኢ ከዓ ራዕራዕራዕራዕራዕራዕ ተጋደልቲ ተሰሪዖም እንድሕር ተር ኢሎም ተፋናቲቶም ሓሊፎም ብሓደ ዓዲ ሽዑኸም ገለ እንድሕር ሰሚዖም ጦር ሰራዊት ኢሎም ሽንቲ ጥሪቕጥሪቕቲ ዋይ የፍርሕዎም ነይሮም። ሽዑ ስለዝፈርሑ ሰላሳ ዓመት ተዛባት ክበዝሑ ማዓት እዮም ንሳቶም ክበዝሑ ኣብ ድቆም ደርብዮም ኣብ ድቆም ደርብዮም ኣብ መወዳእታ ድሕሪ ሰላሳ ዓመት ናፀነት ኤርትራ መፅያ ንሶም ተኣኪቦም 120,000 ዝኾኑ ምሩኻት ሽዑ ንዓንዶም ቻውቻውቻውቻው ኩይድ ኢልና ኣብዛ ዓድና ፅብቕታ ኣውፅዕ እዚኣ ነራ እዋይ ክትጥዕም በሎ ኣነ ሕጂ ክፋንወኩም እየ ዝመፅእ ዘሎ ሰሙን ብካልእ ፅቡቅ መደብ ዘሕውስ መደብ ሒዝናልኩም ክንመፅእ ኢና እዚኣ ንዓኹም ትምህርቲ ትሕመቁ ዞም ደቀይ ብስድራኹም ከዓ ተማእዘዙ ቻው ቻው ቻው ቻው ቻው ስጋዕ ድመፅእ ቀዳም

0: ሰላምኩም ይትዕሉ ዝኸብርኩም ተዓዘብቲ ዕለታዊ ዜና ስፖርት እንሆ ዜና ዘቐርበልኩም ሚካኤል ሓርጉም።
1: ብሃገራዊ ፌደሬሽን ውድድር ባድሚንተን ኤርትራ ተወዲቡ ክካየድ ጸንሐ ውድድር ትሕቲ 19 ዓመት ተዛዚሙ። እዚ ካብ 3 ሓምለ ጀሚሩ ክካየድ ጸንሐ ሃገራዊ ውድድር ብቕድሚ ትማል ሰንበት 5 ሓምለ ኣብ ጅምና

እዚኦም ሃማመተ እዩ ተዛዚሙ ኣካይዲ ስራሕ ምምሕዳር ዞባ ማእከል ኣቶ ተኽሊ ተወልደ ብርሃን፣ ፕሬዚደንት ሃገራዊ ፌደሬሽን ባድሚንተን ኤርትራ ኣቶ እስክንድር ሮመዳን፣ ፕሬዚደንት ሃገራዊ ፌደሬሽን ሰደቃ ቴኒስ ኤርትራ ኣቶ ኣሕመድ ዲን መሓመድ ሓጎስ፣ ካልኦት ናይ ክብሪ ዕዱማትን ስፖርታውያን ኣፍቀር ስፖርት ኣብ ዝተረኸብሉ ድማ ብልዑል ድምቀ ተዛዚሞ። ኣብቲ ናይ መዛዘም ዕለት ናይ ንፅል ድርብ ከምኡውን ሚክስድን ውድዳት ተኻይዱ እዩ። በዚ መሰረት ዕዉታት እዞም ስዕብ እዮም። ኣብ ናይ ንፅል ደቂ ኣንስትዮ ሳርሴቲ ሲልቫና ኤርምያስ ካብ ዞባ ዓንሰባ ተሸላሚ ናሓስ መዳለ 1,000 ኣፋን፣ ካልእቲ ሄርሜላ ብርሃነ ካብ ዞባ ሚስ ትምህርቲ ተሸላሚት ቡር መዳልያን 1,500 ናፋ፣ ቀዳሚቲ ሓያት ኢብራሂም ካብ ዞባ ማእከል ተሸላሚት ወርቂ መዳልያን 2,000 ናፋን ኮይነን። ኣብ ተመሳሳሊ ፆታ ናይ ደቂ ተባዕትዮ ሳሳይ ኒምሮድ መሓራ ካብ ዞባ ሰሜናዊ ቀይሕ ባሕሪ ተሸላሚ ናሓስ መዳልያን 1,000 ናፋን፣ ካልኣይ ኢዮቤድ ምድሃነ ካብ ዞባ ማእከል ተሸላሚ ቡር መዳልያን 1,500 ናፋን፣ ሳልሳይ ራይ ዮናስ ካብ ዞባ ሚስ ትምህርቲ ተሸላሚ ወርቂ መዳልያን 2,000 ናፋን ኮይኖም። ኣብ ናይ ድርብ ደቂ ኣንስትዮ ሳልሳይ ደረጃ ዝረኸባ ሲልቫና ኤርምያስ ምስ ሪና ምስግና ካብ ዞባ ዓንሰባ ተሸለምቲ ናሓስ መዳልያን 1,500 ናፋን፣ ካልኣይ ደረጃ ዝረኸባ ሄርሜላ ብርሃነ ምስ ድባብ ዮናስ ካብ ዞባ ሚስ ትምህርቲ ተሸለምቲ ቡር መዳልያን 2,000 ናፋን፣ ቀዳማይ ደረጃ ዝረኸባ ሓያት ኢብራሂም ምስ ኤለና ከሰተ ካብ ዞባ ማእከል ተሸለምቲ ወርቂ መዳልያን 3,000 ናፋን ኮይነን። ኣብ ናይ ደቂ ተባዕትዮ ሳልሳይ ደረጃ ዝረኸቡ ብርሃነ ኣሮን ምስ ራይሞን ዘሚካኤል ካብ ዞባ ዓንሰባ ተሸለምቲ ናሓስ መዳልያን 1,500 ናፋን፣ ካልኣይ ኤልሻዳይ ሙሴ ምስ ዮቤድ ምድሃኔ ካብ ዞባ ማእከል ተሸለምቲ ቡር መዳልያን 2,000 ናፋን፣ ቀዳማይ ደረጃ ዝረኸቡ ራእይ ዮናስ ምስ ቅዱስ ዮናስ ካብ ሚስ ትምህርቲ ተሸለምቲ ወርቂ መዳልያን 3,000 ናፋን ኮይኖም። ኣብ ናይ ድርብ ሕውስዋስ ሳልሳይ ብሩኽ ሰሎሙን ምስ ፍትሓዊቱ ጉርጃ ካብ ዶባዊ ቀይሕ ባሕሪ ተሸለምቲ ናሓስ መዳልያን 1,500 ናፋን፣ ካልኣይ ደረጃ ዝረኸቡ ኤልሻዳይ ሙሴ ምስ ኤለና ከሰተ ካብ ዞባ ማእከል ተሸለምቲ ቡር መዳልያን 2,000 ናፋን፣ ቀዳማይ ደረጃ ዝረኸቡ ቅዱስ ዮናስ ምስ ድባብ ዮናስ ካብ ሚስ ትምህርቲ ተሸለምቲ ወርቂ መዳልያን 3,000 ናፋን ኮይኖም። ኣብዚ ክካየድ ዝቕኒ ፆታ ናይ ደቂ ኣንስትዮ ሲልቫና ኤርምያስ ካብ ዞባ ዓንሰባ ዝበለፀ ተፃዋቲት ከምኡ እውን ነቢ ፋኑስ ካብ ዞባ ደቡብ ዝበለፀ ተፃዋታይ ተባሂሎም ተሸለምቲ ወርቂ መዳልያታት ኮይኖም። ብተመሳሳሊ ተሳታፊ ዞባ ሰሜናዊ ቀይሕ ባሕሪ ብዘርእቶ ስፖርታዊ ዲሲፕሊንን ትግሃትን ጥርናፈን ዝበለፀ ዞባ ተባሂላ ተሸሊማ። ብዜካዚ ኣቶ ሚካኤል ፍስሐ ብሉፅ ኣምፓየር፣ ፍጹም ተስፋይ ድማ ብሉፅ ናይ መስመር ዳኛ ተባሂሎም ወርቂ መዳልያ ረኺቦም። ኣብዚ ንሰለስተ መዓልታት ዝተኻየደ ሃገራዊ ውድድር ሚስ ትምህርቲ ጎብለል ኮይና ብምዕዋት ዓባይ ዋንጫን ሰርቲፊኬትን ተሸሊማ። ዑታ ስፖርታውያን ዝተዳለሎም ሽልማት ካብ ናይ ክብሪ ዕዱማት ተቐቢሎም። ኤርትራዊ ኦሎምፒካዊ ተቐዳድማይ ስዊዘርላንዳዊት ክለብ ኤንኤስኤን ሳይክሊን ቲም ቢንያም ግርማይ ዝሳተፎ ዘሎ ንመበል 113 ግዜኡ ዝእንገድ ዘሎ ቱር ዲ ፍራንስ 2026 ትማል ሶኒ ብናይ 30 መድረኽ ውድድር ቀጺሉ ነይሩ። ናይ ትማል መድረኽ ተቐዳድምቲ ካብ ግራና ሎረስ ተበጊሳ ኣብ ሎስ ኣንግለስ ዝተዛዝምትን 195.9 ኪሎሜትር ድማ ርሕቀ ዝነበራ ውድድር እዮም ኣካይዶም። ኣብቲ ዕለት ዝተኸስተ ብርቱዕ ዋዒ ዝዓብለሎ ኩነታት ኣየር ነቲ ፆታ ንክፅንከር ምኽንያት ኮይኑ እዩ። ኣብ መበል 98 ኪሎ ሜትር ዝተሰርዐት ናይ ነጥቢ ውድድር ዴንማርካዊ ተቐዳድማይ ክለብ ሊድል ትሬክ ማድስ ፒደርሰን ብምዕዋት 25 ነጥቢ ከሲቡ። ዓባይ ጉጅለ ፀወታ ንክዛዘም 25 ኪሎ ሜትር ምስ ተረፋ ብምእካብ ብተቐዳድምቲ ክለብ ዩኤኢ እናተቐለሰት ብሓያል ፍጥነት ንሓያለ ተቐዳድምቲ ግዳይ ክትገብር ጀሚራ። ኣብ መወዳእታ ብዝተካየደት ቅፆታ ውድድር ሻምፒዮን ዓለም ፖካቻር ንጆናስ ፊንኬጋር ብምርታዕ ዕውት ኮይኑ እዚ ተቐዳድማይ ንውድድሩ ኣብ ሰዓት 41.216 ኪሎ ሜትር እናረገፀ ብ4 ሰዓታትን 45 ደቓይቕን 11 ካይታ ዛዝሙ። ዮናስ ቪንጌጋርድ ካብ ክለብ ቲም ቪዝማ ሪቻርድ ካራባስ ካብ ኢኤፍ ኤዲኬሽን ኢዚ ፖስት ሳልሳይ ደረጃ ብምሓዝ ካብዚ ተቐዳድማይ ክልቲኦም 2 ካይታ ብምድሓ ንውድድሮም ፈጺሞም። ኤርትራዊ ኦሎምፒካዊ ቢንያም ካብ ዕት 24 ደቓይቕን 30 ካይታት እንዲሒሩ ንውድድሩ መበል 132 ተርታሒዙ ፈጺሞ። ንናይ ሎም ዓመት ቱር ዲ ፍራንስ ስሎቬናዊ ተቐዳዳማይ ክለብ ዩኤኢ ቲም ኤምሬትስ ኤክስአርጂ ታሪች ፖካቻር ብ8 ሰዓታትን 46 ደቓይቕን 55 ካይታትን መራሒ ብምዃን ንብጫ ማልያ ካብ ጆናስ ቪንጌጋርድ ክቕበላ ከሎ እዚ ዴንማርካዊ ካብዚ ተቐዳዳማይ ግዜ ከከሰረ ካልኣይ ሳልሳይ ድማ ቤልጅማዊ ሬምኮ ኤቨኖፐል ካብ ክለብ ሬድቡል ቦራ ሃንግስክሮ 23 ካይታት ድሒሩ ይኽተሎም ኣሎ። ኤርትራዊ ቢንያም ካብ መራሒ 41 ደቓይቕን 40 ካይታትን ዝኾነ ግዜ ድሒሩ ኣብ 127 ተርታ ተቐሚጡሎ። ኣብ ናይ ነጥቢ ፖካቻር ብ55 ነጥቢ ንቀጠላ ማልያ ካብ ወዲ ክለቡ ኢሳቅ ቶሮ ክቕበላ ከሎ ቢንያም ግርማይ ብ14 ነጥቢ ኣብ መበል 18 ተርታ ተቐሚጡ ናብ ናይ ሎም መድረኽ ኣምሪሑ ኣሎ። ንመበል 113 ግዜ ዝካየ ዘሎ ቱር ዲ ፍራንስ 2025 ሎም ሶሉስ ተቐዳድምቲ ካብ ካርኮሰነ ተበጊሳ ኣብ

ፖይዝ እትዛዝ 182.9 ኪሎ ሜትር ድማ ርሕቀት ኣብ ዘለዋ ምድርኽ ተጸሚዶም ክውዕሉ እዮም። ኣብ ዜናታት ወፃኢ ምስ ንሰግር ግጥማት ዋንጫ ዓለም 2026 ማልሶኒ ምሸትን ሎሚ ኣብ ሰዓታት ወጋሕታን ብዝተኻይዱ ክልተ ፀወታታት ቀጺሉ ነይሩ። ዝተረኽበ ውፅኢቱ ድማ ይስዕብ። ሰዓት 10 ፀወተን ዘካየዳ ሃገራዊ ጋንታታት ስጳኛን ፖርቱጋልን እየን ነይረን። ኣብ ናይ ቅድሚ ዕረፍቲ ፀወታ ዘን ሃገራት ኣሰልቻዊ ዝኾነ ምንቅስቓስን ሸቶ ዘይተመዝገቦ ፀወታን ከካይዳ ኣለዋ። ድሕሪ ዕረፍቲ ኣብ ዝቕፀለ ካልብሪ ግጥም ሃገራዊት ጋንታ ስጳኛ ወላኳ ንፀወታ ተዓብልሎ ሸቶ ከተመዝግብ ግን ክሳዕ ተወሰኽቲ ደቓይቃ ክፅበ ተገዲዳ። ኣብ መበል 91 ደቕ ተቐይሩ ናብ ሜዳ ዝኣትዎ ሚካኤል መሪኖ ካብ ፌራን ቶረስ ንዝተቆልፀትሉ ኩዕሶም ሰኪዕ ብምረኻቡ ስጳኛ ናብ ርብዒ ፍጻመ ብናይ ሓደ ባዶ ዓወት ሓሊፋ። ኣብዛ ፆታ ሓላው ልዳት ፖርቱጋል ዴጎ ኮስታዩ ብሉ ተፃዋታይ ተባሂሉ ተሰይሞ። እዘን ሃገራት ኣብ ዘካየዱ 42 ፀወታታት ኣብ ኩሉ ውድዳት ምዃኑ ስጳኛ ኣብተን 18 ብምዕዋት ላዕለዋ ኢድ ክትሕዝን ከላ ፖርቱጋል ካ ኣብ 7 ክትዕወት እተን ዝተረፋ ግን ነጥቢ ተማቒለን ኣሉ። ወዲ 41 ዓመት ሓለቓ ሃገራዊት ጋንታ ፖርቱጋል ክርስቲያኖ ሮናልዶ ትማል ምሸት ናይ መወዳእታ ማሊ ሃገራዊት ጋንታ ፖርቱጋል ወዲዩ ተፃዊቱሎ። ሮናልዶ ድሕርቲ ፀወታ ኣብ ዝሃቦ መግለፂ ሃገሩ ካብዚ ውድድር ምእላይ እኳ ተተሰምዖ ኣብ ኩሉ ማሊኣ ወዲዩ ዘካየዱ ፀወታታት ዝረኽቡ ዓወታትን ግን ሕጉስ ምዃኑ ብምግላፅ ርእሱ ኣልዒሉ ካብ ሃገራዊ ፀወታታት ይፋኖ ምህላው ገሊፆ። ሮናልዶ ኣብ ሃገራዊ ፀወታታት 146 ሸቶታት ብምዝጋብ ልዕሊ ዝኾነ ተፃውቶ ኣብ ቅድሚ ተሰሪዑሎ። ኣሰልጣን ፖርቱጋል ሮቤርቶ ማርቲነስ ድሕሪ ዛ ግጥም ኣብ ዘካየዶ ጋዜጣዊ መግለፂ ካብ መዝነቱ ከም ዝወረደ ኣፍሊጦ። ማርቲነስ ኣብ መግለፂኡ ናብ ፖርቱጋል ዝመጻእ ኩሉ ምኽንያት ዋንጫ ዓለም ንምልዓል እዩ። እዚ ካብ ዘይኮነ ግን ክቕፅለሉ ዘድሊ ነገር ስለ ዘየለ ስርሐይ ሎሚ ደዋቢሉ ኣለኹ ክብል ተዛሪቡ። ሮበርቶ ማርቲነስ ንፖርቱጋል ካብ 2023 ናት ሒዙ ክዕልማ ድሕር ምፅናሕ ዝሓለፈ ዓመት ንዋንጫ ዩኤፋ ኔሽንስ ሊግ ክዕውታ በቂዑ ምንባሩ ይዝከር። ሰዓት 4 ወጋሕታት ዝተፃወቱ ሃገራዊ ጋንታታት ሕቡራት መንግስታት ኣሜሪካን ቤልጅዩምን እየን ነይረን። ኣብ ናይ ቅድሚ ዕረፍቲ ፀወታ ቤልጅዩም ልዕሊ ትፅዊት ኮይና ብምቕራብ ንኣሜሪካ ፍጹም ብምዕብላልያ ፀወታ ተወፃፂራ። ቤልጅዩም ኣብ ታሽዒት ደቕ ካብ ዲ ኬትላይረ ብዝረኸብታ ሸቶ ቀልጢፋ መሪሕነት ብምሓዝ ንፀወታ ክትቅልሶ ጀሚራ። ኣሜሪካ መበል 31 ደቕ ካብ ቲልማን መገዲ ቅልዕ መቕፃዕቲ ብልፅቲ ሸቶ ብምዝጋብ ናብ ፀወታ እኳ ተተመልሰት ቤልጅዩም ኣይፀንሐትን። ኣብ መበል 33 ደቕ ካብ ዲ ኬትላይረ ካልእ ሸቶ ብምርካብ 2-1 መሪሓን ዕረፍቲ ወፅያ። ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ኣዕብላለ ቤልጅዩም ኣይተዓግትን ቫናከን ኣብ መበል 57 ደቕ ንዘይምዋር ተፃውቶ ኣሜሪካ ብምምዝማዝ ንዝረኸባ ኩዕሶ ናብ ሰኪዒት ብምቕማጥ ንመሪሕነት ሃገሩ ናብ 3-1 እኳ ትዕበዮ። ኣብ መበል 96 ደቕ ሮሜሎ ሉካኩ ኣብ ክሊ ፍጹም ቅላዕ ንዝረኸባ ኩዕሶ ናብ ሸቶ ብምልዋጡ ቤልጅዩም ብኣገራሚ ዝኾነ ውፅኢት 4-1 ብምዕዋት ናብ ርብዒ ፍጻመ ሓሊፋ። ኣብዛ ፀወታ ን2 ሸቶታት ቤልጅዩም ዘመዝገበ ዲኬትላይሮ ይቡል ሰጻታይ ተባሂሉ ተሰይሞም። ዝቕፅል ፀወታ ቤልጅዩም ኣንጻር ስጳኛ ኣብ ርብዒ ፍጻመ ይክኸውን። 16 and it ends the way it did 4 years ago. Well, don't concede another. Lukaku on the loose ball scores. Romelu Lukaku. The exclamation point for Belgium. And now they will ride moment. ግጥማት ዋንጫ ዓለም 2026 ሎም ሶልስ ብክልተ ናይ ርብዒ ፍጻመ ፀወታታት ቀጺሉ ከምሲ እዩ። ናይ ሎም ምሸት ፀወታ ካብ ሰዓት 7 ምሸት ዝጅምር ኮይኑ ኣርጀንቲና ኣንጻር ግብፂ ተካይዶ ፀወታ ተሰሪዑላ ኣሎ። ግብፂ ተኸላኸልታ ካሪም ሓፊዝን ኣሕመድ ፋትሕን መጉዳእቲ ፀይሮም ብምህላዎም ሃገሮም ኣብ ናይ ሎም ምሸት ግጥም ንክርክቡ ተተስፊያኣላ። መሓመድ ዓብዱል መኖም ግን ኣብዛ ፀወታ ዘየሉ ተፃውታይ ምዃኑ ተፈሊጡሎ። ኣከፋፋሊ ማሕናድ ላሽንግን ምቕፃዕት ወዲዩ ኣብ ናይ ሎም ፀወታ ተሰላፈ ብምዃኑ ንግብፂ እፎይታ ዝፈጠረ ክኸውን፣ ሓለቓ ሃገራዊት ጋንታ ግብፂ መሓመድ ሳላሕ ካብ ዝቕኒ ምጭባጥ ጭዋዳ ብምሕዋዩ ምስ ዑማር ማርሙሽ ብምዃን መስመር መጥቃዕቲ ክምርሕ ትፅቢት ኣሎ። ብወገን ኣርጀንቲና ተኸላኻሊ ፋኩንዶ መዲና ኣብ ናይ ሎም ምሸት ፀወታ ክስለፍ ዘሎ ተኽእሎ ትሑት ክኸውን ከም ዝኽእል ዝፍኖ ዘሎ ዜናታት የረድእ። ሰዓት 11 ምሸት ካ ሃገራዊ ጋንታታት ስዊዘርላንድን ኮሎምብያን ክራኸበን። ዝኸበርኩም ተዓዘብቲ ዕለታዊ ዜና ስፖርት ኣብዚ ይፍፀም። ስለምክትታልኩም ኣዝየ መስኪ ምስ ተረፉ መረባ ቴዮ ቲቪ ሓድጎኩም ብወገነ ይግም ሰላም።

0: ምስለ ክእነገ ሕወዳድ ይብነን ዘይገቢእ ለካፋ ገቢእ ግናህላው ኣዘይመግለ ግባእ ግናቱ ሃብ ምሽእ ማይ ሓቁ ሓፈስካ ማይ ሓቁ ዓቃብካ ግትት ዓወትኩምቱ ዓውተኩም ህላየኒ ኣኪድቱ
1: ኣወለን ክመ ገባእ ላሓተ ናይ ሕብዛት ማይ ወሰርበት እሊ ከዛ ንድሊ ኣውልቤትና እዩ ማይ ሲቶ ግለእስተ ካሊእ መተሓትልሃላ ሄክታራት ተሓረሰርሰበትላ ግል ጀራዲን ግል ግባእ ክላቃድር ከዛንብ ግበቱ ኩምስሊ እንዳትበሃላ ዝሸቃህላ በለቱ መታሓቱ ተዳርጋ 30 ሄክታር ለገቢ ርሰበታላ ናይ ተምፕሬት ፍሩት ልምብሉ ትፋሕ ወኩ ኩቡን ለገቢ ይግል ዘራ ትበርናዩ ሰበታላ ለሃደፍ ለቃንዲ ለናዩ ህትውቱ በለቱ ዓመት ካፊ ማይ ብኡ ሓተ ማይ ውሒድ ለየጣይ ከሎማዩ ማይ ናይ ዕማቱ ቀደምላ ውሒድ ነይመጡ 150,000 ሜትር ኪዩብ ጣብጥ ባህለዮቱ ካፍ ማይ ለብኡ ኣካንታ በለቱ ካሊእ ማይ ምስላ ዕብና ናዩ 20 ሜትር መዋቃል ሰበት ብዲቡ 600,000 ሜትር ካብ ግለፅባት ሰበት ቀድር ግል ጀረዲን ግል ማይ ሲቶ ካፊ ማይ በለቱ
2: ጠብራብ ግብኦቱ ሓተ ምን መዲናት ወልዓል ሃላ ካልኣይ ካጥ እንደ ወዴና ለማይ ናይ መዲነት ግልፍያ ቀድር ካልኣይ ደረጀት ምኑ ወትሓት ለሃላ ኩሉ ምን ኣፍጠብራ ለሃላ ወምኬኑ ለሃላ ኩሉ እመስኖ ግልስተ ምኑ ቀድር እመስኖ ተእሰተለየከ ምንገቢ ለገርሃትካ ሓጋይ ምንገቢ ወከረም ምንገቢ ማይ ሃላ ካሊእ ማይ ጥዑም እብከርዓትና መልዓ ናቕፋ ለማይና ዛዝብል ዝባ መሓዝ ለሃላ ምዑ ጠብዓን ክና ክሊና ንእምሩ ምዑ ዳረክል ፈጅርቱ ክመወሸይ ክበላያ ይቀረጭኒ እሊ ማይ ሊ ላኪን እግለ ትርበት ዲብ ጨበት ቆዩራ ሰበት ዓላ ኣደ ረበ ማይ ኩን እሊ ማይ ሊ ወዴና ምንገቢ ወኣራዲ ብዙሕ ብነትላ ካን እንደ ሸርሸረ ከዮም ኣቅረት ጋብል ሃላ እሊ ብሃደሽደሽ ሊ ተኣመርቱ ሕብ ዝገብቱ በህለቱ እለትቀበር እንደ ገየሳ ድባ ካኑ ናይ በዲር ክላቅበል ሰበት ቀድር ምህመቱ ዓባይተል ዝብል ረይብያነ
3: ውሉዕ ዑማ ላሃየኒ ለየጠላ ከስክስ ውለላ ኣረይ ይኮኑ ዋርድያት ላ ጉልኣካን ሬካብሉ ካንታ ድብላ ኣደብሪት ቤት እንዳወደዮ ኣንስ ዋርድያት ተንህተን ልነፈዖ ወምስሉ ምንንዘ እንደ ፀዕነ ከም ገየሳ ዝበስመዘ በዓል ዓረብያት በልዕ እንደደረከ ዝበፅሕ በዓል ዱካን በልዕ ምኑ ምና ዱካን ለነሳ ሄኒ ዓድዓድ ለወዝሕ ኣላ ኣራንሺ መንደሪን ልብል ሙኖ ሃይና ሆስፒታል ወዝዖ ምኑ ደካኪን በልዑ ኩሉ በልዕ ኩሉ በፅሑላ ኣራንሺ ግድሚ ኣነ ሓቲ ባናት ተለበልዕ ከም ኣዳሜ ሓቲ ባናት ወ ሓቲ ቅጫ ንእሽቲ በልዕ ላኪን እሊ ጀርዲን እግል ከም ለበልዕ እግል ኩሉ ቱ በፅሑላ ዘሪዓት ናይ ዱካን ጋብ ንገቢ እግል ባዕሉቱ ድብ ጂቡቱ ድብ እስረቱቱ ድብ ኣህሉቱ ማ ድብ ኣቅረቡቱ እሊ ላኪን ጀሚዕ ኤረትርያ ግል ብፃሕ ቀድር ይብላና ግልሚ ምን ነፈር ነፈር እንደገይሽ ነፈር ነፈር እንደልፅዕሞ ድብ ጀሚዕ ድብ ካርጅ እንደይተርፋ ድብ ፌስታላት ጅዳ ለነሲ ኣዲስ ኣበባ ለነሲ ዱባይ ለነሲ ድብ ገለ ነሲ ናይ ዓድና እንዳበና ዝተሓበን እቡ እግልሚ ኣወል ጥዑምቱ ሓደ ንሕና ደዋይ ንወደይ ንከመ ካርጂን ግልፅና ሕግልና ግል ስተ ሹር እንዳበልና እልላ ክሬማት ይንወደ ዲቡኒ ሓይቱ ኣራንሺ ናይ ኣርድና ተሰሙም የለቡኒ ከም መረይካ ከም መጣዓምካሁ ጠቢዒቱ ጠቢዒ ሰበቱ ኣዘ ስሜ ናይ ማሕሙድ ረመዳን ዝበሃል ማሕሙድ ረመዳን ሚቱ ሓተ ነፈርቱ እንሳ ናይኒ ማር ረክባ ጀራዲን ኣልፌን ዕጫ ዘርኣ 50,000 ዘርኣ ክል ዓራት ዲቡ ይሰክብኒ ሓቲ ዓራት ከም ኣዳሙ ይሰክብ ሓቲ ባናት ከም ኣዳሙ በልዕ ላኪን ዘሪዓት ፋይዳታ ሚታ ይተዳእማን ድብ ኩሉ ሸዓብ ትገሽ
4: ሰብ ጀራዲን እፉንቲ ቀደም ወእት እምባታት ሕርየት እበይን በይንቱ ሸቁልዓለዉ ሓቑሆ ላኪን ማሕበር እንዳኣሰሰው ተጃርብ እግልት ባደሎ ወናይ ሕበር ደካኪን እንዳኣሰሰው ፈርያቶም ሕበር እግሊ ኣዝቡ ወዓውል ፈርያቶም ሕበር እግሊ ሓድዶ ክምሰልሁማ ፈርያቶም እምበል እቲ ምግብ ለለአቱ ደላላ دغري ات شعب اقلاب صح من عنبتو لا ات اد دلالا قمش بدل على يم الو سلادي ات اديهم اقلبرت قدره وشعب ما دغري مناسب جرادين سبت للزابه بعول رات اقل للزابه قدره زياد كل هنا بمحابر سبت لتكمكمو ناي حبر صندوق مال اند اسسو اقل جرادينهم للاتحزه الات اقل اتربو تجارب اقل تبادلو مثل وزاره حرس من قروب اقل تشاورو ومنها وزارة أقلهم للعات حزت ألبات

0: ሓርስባት ሂቦም ደካኪን እቲ ህወኖት ዓዳጋ ሓምለ ወፈዋክህ እግርሖም ወሻዕቦም ዶር ወዶሉ ትረከቦ
1: እዚ ቸግዳም እዚ ክስራሕ ከሎ ዲጋታት እዚ ክስራሕ ከሎ ቅድሚ ምስርሑ ኩሉ ቦታታት እቲ ናይ ዋሒዝ ዝወርዶ ዘበለ ቀዳምነት እሱ ከይተሰርሐ ዲጋት ባህላ ይጅመርና ከትርታት ኢና ንሰርሓሉ ማለት እዩ። እቲ ከትሪ ንምንታይ እዩ? ዝኾነ ድበት እንተ ቀልጢፉ እዚ ሕጂ ሕፅ ኣለዎ ቀልጢፉ ከምዝመልእ እንተ ትሚልካ ገዲፍካዮ ቀልጢፉ ክመልእ ከምዝኽእል ሲ ንሕና ቀዲምና እዚ ፈሊጥና ኢና። እዚ ዓዲ እውን ይፈልጥ እዩ እዚ ሕፃ ምኳኑ ቀልጢፉ ክመልእ ምኳኑ። ኣቀዲምና ዝኩሉ ኣርባዕተ ስንጭሮታት ኣሎ በዚ እሱ ኣቀዲሙ ነናይ 6 ሜትሮ ነናይ 4 ሜትሮ ዛላታትን ከትርታትን ጌርና ዓፂና ኢና።
2: ብሰንክቲ ብ3 ዓመት ተሰርሐ ብማእቶት ከትርታት ምስ ጀመርናዮ ብዋሓዚ መሊኡ ዘሎ እዚ ዲጋ ብዋሓዚ ይመል ዘሎ ሕጂ ንሕና ዓብዪ ዋሕስነት ንዝስተ ንጀዳዲና ንልምዓት ንኩሉ ዓብ ዋሕስነት ንኾነልና ነዚ ዲጋ እዚ ይስርሕና ሕጂ ነዚ ዲጋ እውን ምስ መልአ ምስ ተፈፀመ ነቲ ብሰፊሕ ልምዓት ርሑቕ ዘሎ ቦታ ሕርሻና ካብዚ ብሶላር ድዩ ብካልእ ብዝኾነ ቴክኒክ ኣብዚ ርእሲ ዓዲ ንብሎ ጎበዝ ትሪኢ ኣለካ ኣብኡ ባስካታት ተሰሪሑ ካብኡ ከዓ ብግራፊቲ ናብቲ ንደልዮ ቦታታት ንኸሰትን ከልምዕን መድባት ኣለና።
3: ካብ 2016 ከባቢ እዚ ከባቢ እዚ ፅሚ ናይ ማይ ሽግር ማይ ኣጋጢሙ ስለነበረ ዚ ቦታ እዚ ኣብ 2018 ውሕዳት ሰባት ነዚ ቦታ እዚ ጀሚሮሞ ማለት እዩ። ድሕሪ ዓዲ ምሉእ ተበጊሽዎ እዚ ቦታ እዚ ብኸትሪ ክንከትሮ ጀሚርና ማለት እዩ። ኣብ 2018 ዓዲ ምሉእ ኩሉ እንዳነጠፈ ኩሉ ሰሪሕዎ ክሳብ 68 እንትኸውን ከትርታት ኣብዚ ኸቲርና እዚ ኩሉ ትሕተ ባይታ ናይዚ ቦታ እዚ ከምትህብትም ጌርና
4: ወላሂ ኣዳጋ ሃኒ ሜሬና ክትበር በስ መጃፈሳቲ እማር ብደና ብትካየክ ትኩማቲ እትኒና ክታይ ምሃበር ኣረስቶት የድኒፍ ምሃበር ኣረስቶትን መታላባ እንታይ ገደምነይ ሀይ እኔቶ ነኪ በር ምሃበር ሃረስቶት ኤንኤፊ ምሃበር ኤፊ ምሃበሪ ምዕራብ ንክትን ጃስ ምዕራብ ክንክ ሰማት ምዕራብ ክንክ ናቶይ ምዕራብ ክንክ ላኪን ምሃበር ሃረስቶት ኤንኤፍ ላኪን ማስኦኪ ኮይ ምዕራብ ንክትየነ ሰላማይን ከ እንታይ ትክሃ
0: ብንየት ትሕትየት ኣግቡይ ባህለት ፅርግያታት እቲ ዓቦ ጀርዲን ለባዶር ቀላል ይኮን ፍርያት እቲ ዓዳጋ ግልብፃሕ ወትጃረት ሓምለ ወፈዋክህ እግልቲ ትሰርገል ገእት መንገቢ ፀረጊት ዶር ዓብቡ እግል ዓማር ጀራዲን ለላት ሓዘ ከዛናት ወራህያታት እግል ትብነ ወፍርያት እግል ተኣግዕዝ ከም ኣግቡይ ወከባሪ ለትመስል ብንየት ትሕትየት ምህመታ ለኸርባ ሞቶራት እግል ተእስነ ትራክተራት እቲ ጀራዲን እግል ኣትዮት ዓወሌ እግል ትሕፈር ወኣብ ዓመት እግል ጀራዲን ለላት ሓዘ ከደማት እግል ተእትምም ሕልዮት ኣግቡይ ምህምቱ እቲ ሲያሰት ሕኩመት ኤርትርያ ኣግቡይ ዶለት ሸቀ ለኣውለውየት ለልትሄቡባካት መንጠቐት ዓማር ሓቆጋኣቱ እፈደል እላ ስያሰት ሄነ የምኣለቡባካት ኤርትርያ ምን ልውሕድ ናይ ረድሜት ገበይ ሰበት ቡ ጀራዲንማ ምን እላ ብንየት ትሕትየት ልትነፋዕ ሃላ ብዙሕ ገበይ ረድሜት ለረክባ ባካት እትለወቀት ነሻጣት ዓማር ጀራዲን እትልትጋየሰቱ ዶል ትርአ ሄነ እህምት ኣግቡይ ልትርእካ
5: ብላዕሊ እናረዳ ተረአ ኮይኑ ተኸቲሩ ዩ ሎ ብምሉ ትሕቲ ባይታጃ ሃብቲም ዩ ሎ ኣብዚ ዋን ዚ ድኾነ ዲጋታት እናራይ ተዓዚብካ ዳርጋ ተወዲየን እየ ንፀና ኣባና ግን ዳርጋ 7 ሜትሮ መሊና ኣሎ ማለት እዩ 7 ሜትሮ እና እጂ በፂሕናያ ዘለና 16 ሜትሮ ያ ቁመታ 8 ሜትሮ በፂሕና ኣለና 7 ሜትሮ ኣቕማይ መሊሉ በታ ዓይነት ጥራይ ማለት እዩ ዳርጋ 69,000 ሜትር ክብሲ ሒዛ ኣላ ማለት እዩ እጂ ብጣዕሚ ፅቡ ኢና በቲ ማይ ኣይሰጋና ዘለና
6: ካብ መጀመሪኡ ዲጋ ማለት ኩሉ ግዜ ምስ ማይ ዝተኣሳሰር ማይ ማለት ካ ሂወት ናይ ሰባት እዩ ከም ዓዲ መጠን ካ እዚ ዓዲ ዓብዩ ብዙሕ ተፋሰስ እውን ኣለዎ ነዊሕ ግዜ ዲጋ ከይሰርሐ ይፀኒሑ ብካልእ መዕባለታት እዩ በቲ ኮይኑ በቲ ግን ኣድላይ ኮይኑ ብዙ እዋን እዚ ቅድሚ ዓመት ንፈረቓን ኣገደስቲ ሰባት ብድሳት ኣብ ደገ ዘሎ ኣሕዋትን ምስ ኣብ ውሽጢ ከተማ ዘለዉ ተዋሂትካ እንታይ ገበር ሓሳብ መፅሞ ዲጋ ኣበይ ዲጋ ተባሂሉ በትን በትን ዝተፈላለዩ ቦታት ተረእዩ ኣብ መወዳእትኡ ምስ ቁጠባናን ምስ ዓቕምናን ኩሉ ነገር ኣብ ግምታት እዩ ዝቦታ እዚ ተመሪፁ
7: ሓመሌት ኣብፍያት ጃርዲን ኦፍዋክ እንዳኣልማዕና እንደ ኣፍሬና ንነብር ቦላ ነብር ብዙሕ ከም መሎክየት ገበድ ይህለት ብዕድ እየኒ ከም ስርከራ በርበሬ ባምያ ብርጭ ድባ ወላ ኣክሪ እዚ ግኡ ኩሎም ቁርጡጥ ለትበህሎ ከማን ኣለው

0: ዝኽእሉ ቦታ ክጥቀምሉ ዝኽእሉ ኣሎ። ስለዚ ነቲ ልምዓይ ከምዚ ዕድል ክወሃብ ከሎ ነቲ ብጉልበቱ ዝድረር ናይ ስራሕ ዕድላት ከዓ ብቀረባ ተጠቀምቲ ኢና። ትሽዓተ ብሄራት ኣብ ዝሩባ እዚ ኣለና።
1: ኤርትርያ ምን መደት ንዳል እስክላ እምበል ሕላለ ለትከድምታ ስያሰት መሻረከት ኣዋልዲ ኣንሳት ብእታ ኣዋልዲ ኣንሳት ክምሰር ክፋል መሽተማዕ ለትፈናተ ወራታት ዓማር ዶር ክምተህለ እግለን ትወደ ጸንሐት ውህሌት ኣዋልዲ ኣንሳት እቲ መጃል ሓርስ እብዓመት እቲ ወራታት ጀራዲንማ ዶረን ዓባይ እግል ትግባእ ኣውለውየትማ ትተየበን እብ ዓብሁ ዶር ሸባባት ወሻባት እቲ መጃል ሓርስ እግል ተዓበ የመለቡ ምስዳራት ናስእታ ብዙሓት ምና እታ እብ ዲፕሎም ወዲግሪ እብ ምህነት ሓርስ ወምንሄኒ እብ መጃል ሓምለ ወፈዋ ክህለ ደርሳይ ኣዋልዲ ኣንሳት መሰል ናይ እላ ስያሰተን እቲ መጃል ሰልፈት እግል ጀራዲንማ ኣዋልዲ ኣንሳት ብኣውለውየት ልትገንሓ ዶር ኣዋልዲ ኣንሳት እቲ ዓቦት ዓማር ጀራዲንማ ኣብዋድሕ እግል ትርአ እምቡት ኣላ
2: ንቕዓት ናይ ሕብረተሰብና ክንሪኦ ከለና ሓደ እቲ እንዳኸለልካ እውን ክትሪኦ ከለካ ተደይ ዛልዩን ተደይ ደልዲሉን ክነብርን ክበልዕን ከምዘይክእል እዚ ፅቡቅ ኣፍሉጥ ኣለዎ። ግን ብድረት ደይኮነ እቲ ጎስካ ስና ስራሕና ግን ቀፃል እዩ። ነቲ ድድሓረ እንዳፋጠንካ ነቲ ፅቡቅ ዘሎ ድማ ኣብነት ከምዝኸውን እንዳገበርካ ቅዱስ ቅንኣት እንዳሓደሮም ንኸዓዩ ፅቡቅ ንክሓደ ኣሎ ሕብረተሰበይ ግን ገና ውን ክውስኽ ኣለዎ ኢና ንብል ንሕና። ተረ ሚኒስትር ሕርሻ ክንብል ከለና ኣዝዩ ዓብዪ ማለት እዩ። ሚኒስትር ሕርሻ ሓደ ካብ ተልእኾ ንፍፃም ነዚ ንምግባር ቀዳምነት ሂቡ ሰርሓሉ ስለ ዘሎ እዚ ድማ ሓደ ካብቲ መርኣያ መለለይ እንታይ እዩ ነብሲ ወከፍ ክኢላ ሕርሻዊ ክኢላ ስጋዕ ዓዲ ወሪዱ ይሰርሕ ኣሎ ማለት እዩ። ብዘይ ዝውን ቀረብ መሳርሕታት ብምቕራብ እቲ ኣፍልጦ እውን ከምዚ ቀዲምና ክሎ ፅንሓ መመሊሱ ክብርኽ ጎስጓሳት እንዳካየደ ብዕቱብ ዝሰርሕ ደሎ ዓብ ተራ ዝፃወት ደሎ ሚኒስትሪ እዩ።
1: እቲ ዝሓልፋ ሰኖታት ለተኣታታ ፍገሪት ለኣምፃ ይሄኒ ጀራዲን እምበላ ለሃይቦ ፈርያት ምስል ጀራዲን ለገይስ ከም ደወርህ ሓሓሊብ ኣባግዕ ወለመስሉ እንደወዴካ ሓተ ጀርዲን ለበዓኢለት ሙነት ካምለት ክምሰል ትረክብ ውድቱ እላ እስትራቴጂት ላሃይኒ እቲ ልወቀት እቲ ብዙሕ ኣካናት ዓድና እቲ መዓል እንደዋዕለት ፍገሪት ዝያድ ዲብታ መፅእ ትትረከብ እሊ ከም ከራ ሓሓሊብ ኣባግዕ ወደወርህ ለመስል ነብራሁ መና ጀራዲን ረክብ ሰበትሊ ጀራዲን እፍርያቱ ሌጣ እንደይገቢእ ሙነት ዓኢለት እብ ሕፍዘትማ ዶር ወዳሃላ
3: መሬቱ ሓውስዱካ እዩ ፅቡቅ ፅንፋፈ ዘለዎ መሬት እዩ። ማይ ዋላ ሕጂ ወቂዕዎ ዝርእ ተኽሊካ ፀገም ይብሉን። ፅቡቅ ፅንፋፈ ዘለዎ ልዑል ፍርያምነት ኣለዎ። ክሌማ ከዓኒ ካብ ካልእ ከባቢታት ዝሓሸ ክሌማ ኣለዎ እዚ ከባቢ እዚ። ከምዚ ስለ ዝኾነ ዝተፈላለየ ዓይነት ዘራእቲ ሽጉርቲ፣ በርበረ፣ ኮሚደረ፣ ብጭቅ፣ ዱባ፣ ጣፍ፣ ስርናይ፣ ዕፉን ወዘተ ዝሃብካዮ ዓመት ምሉእ ክለምዕ ዝኽእል ከባቢ ስለ ዝኾነ እዚ ተቐዳማይ ብልጫ ናይ ንእዞባ ፎርቶ ጀራዲን እዩ። ኣብቲ ካልእ ዘይትረኽቦ ኣብዚ ትረኽቦ ማለት እዩ።
4: ሕጂ ብልጫታት ናይዚ ቦታ እዚ ካብ ካልኦት ከባቢ ከም ናተይ ርድኢት ማለት እዩ ዘለዎ እዚ ቦታ እዚ ብጣዕሚ ፅቡቅ እዩ። ቦዛ ኣይኮነ ኣነሳይ መሬት እዩ እዚ ቦታ እዚ። ምክንያቱ ኣብ ፀሓያይ ከምቲ ናይ ንኣብነት ብጋሽኒ እዚ ሞሞይኒ እዩ ኣብ ጓሽ ዘሎ ፀሓያይኒ ኣብዚን ባልዓትን ቦቦይን እዩ። ሕጂ እዚ ፍሉይ ዘብሎ ብባልዓትን ብዝኾነ ባልዓት እዚ ዝሓሸ እዩ ማለት እዩ። እዚ ካብ ጓሽ እዚ ይፍለ እቲ ቦትኡ እውን ማይ ስለ ዘይሕዝ ነቲ ሓረስታይ ኣይዕንቅፎን እዩ ክሰርሕ ኣብ ክራማት ክሰርሕ ዕድል ኣለዎ ማለት እዩ። በዚ ሕጂ ብልጫታት ኣለዎ ኢላ ኣምና ወገነ እዩ ማለት እዩ።
1: እሊ እቲ ኤርትርያ እቲ ዓማር ሓምለ ወፈዋክሕ ሕቁቕ ለሃለ ዓቦት እቲ ኦሮባካት ናይ ዓድና ልሰርገ ለሃለ ዓቦት ይኮን ኣውለውየት እግል ብሩር ወእግል ኩሉ ብሩር ለትብል ስያሰት ሕኩመት ኤርትርያ እቲ ወግም ለኣታ ሰበቱ ሄኒ ዮመተ እቲ ኩሉ ሙዴርያት ዓድና ጀራዲን ሓምለ ወፈዋክሕ ምዱድ ሃላ ለእስክላ ማይ እግል ክእለሎት ልትበነ ለፀንሓ ከዛናት ወረህያታት እትክል ወደ ጎሳሳት ልትጋየስ ለፀንሓ ወራታት ሕብዘት ማይ ወጨበል ዓማር ጀራዲን ምን ለመድ እቲ ዘበናይ ግልበደሎት ልትእሰስ ለፀንሓ መእሰሳት ብሑስ ልትሓሪ ለፀንሓ ሕሩይ ሸትል እግል ሰብ ጀራዲን ለልትሀየብ ምክር ወጎማት ምህኒን ጀርዲን እግል ኣፍሬዎት እቲ ኩልያት ለግኣካድም ኣብ ውዛረት ሓርስ ትተየብ ባ ፀንሐት ሰዳይት ኣላት ወዓማር ጀራዲን ኣብ ቴክኖሎጂት እግል ትተለ ትትበነ ለፀንሐት ብንየት ትሕትየት እቲ ልወቀት ዓቦት እንዳሓቀቀት እቲ መናበረሰብ ጀራዲን ተቂር ተመፅህሌት እላ ርክበት ለህሌት ዓውተላኪን እምባተታ ናይ መከለሲ ይኮኒ

0: ዓዳጋ ቀበት ዓድ እንዳኣትማምና እቲ ተስዲር ግን እተ ከም እንቀድር እክድት እግልና ሰበት ህለትኒ እቲ ልመጃል ዝያድ እግልነት ዓንደቕ ሸዓብ ወውዛረት ሓርስ እምበል ሕላለ እግል ክደሞ ዝኣስትህል
1: ቅድሚ ሕጂ ኣብቲ ገመግም ሩባይ ነይሩ ትጀራቢና ሰፊሕ ባይታ ኣለና በዚ ጎኖ ዚዲጋ በዚ ጎኖ ዚዲጋ ዕዛር ንብሎ ኣለና ጎልጎል ሓደ ዝሓዘኒ ካልኣይ ብርበን ሰርዋ ንብሎ ኣለካ እዚ ከትኩም ሞደርፈትኩምኒ ደቂ ዘርኡ ገፅካ ዝኽይድ መደብና ሕጂ መደብና ዘሎ ካብታ ዲጋ እዚኣ ጎቦት ንርአካ ዘላ ርእሲ ዝዓዲ ዘላ ኣብኡ ባስካ ዓበይቲ ባስካ ተኺልና ብግራቪቲ ነዚ ጎልጎል ዝብለካ ዘለኹ ሰፊሕ ባይታ ንዑ ንኾነስትዮ መደባት ኣለና ዓብ መደብ እዩ ዘለና ብሙሉ መሬት ዓድና ኣምስ ጀርዲን ክኾኑ እንተልኩካ ዝሓሰት ኣይኮነ
2: ዚ ክንገልፆ ፅናሕና ምፍዋስ ማይ ኩዕታት ክንብል ከሎና ሕጂ ብፍሉይ ሒዝናየ ዘለና እዚ ምፍዋስ ማይ ኩዕታት ብፍሉይ ምስ መሻርክቲ ኮይና ውን ንሰርሓሉ ዘለና እንታይ ኣሎ ሕጂ ምፍዋስ ማይ ኩዕታት ክንብል ከለና ዝተተሓሓዘ ካብ መዕቀብሓበ ድማይን ጀሚርካ ዲጋብ ምስራሕ ከምኡ ድማ ናብ ልምዓት መስኖ ዝኸይድ እዚ ብፍሉይ ኣብ 13 ማይ ኩዕታት ኣብ 5 ዞባታት ብፍሉይ ዝስራሓሉ ደሎዩ ማለት እዩ እቲ ላዕለዋይ ክፋል ማይ ኩዕታት ብምፍዋስ እቲ ዲጋታት ድበት ከይመልእ ትሕሶ ማይና ድማ ከይጎደለና ኩሉ ማይ ንልምዓት መስኖ ክህልወልና እዚ እውን ፅቡቅ ስራሓት ይሰላሰለ ኣሎ መርቅሕቡ ብጣዕሚ ፅቡቅ ኣብ ኩሉ ዝርግሐ ኣለዎ ኣብ ኩሉ ዞባታት ብዝርግሐ ኢና ንዓይ ዘለና ስለዚ ንኩሉ ከረብሕ ብዝኽእል ብፅቡቅ ይስራሓሉ ኣሎ እንትስራሕ ዛላታትን ከትርታትን ነቲ ዲጋታት ሓመድ ከይመልእ ኣክንዲ ማይ ሓመድ እንድሕር መሊኢት ሕዝቶ ናይ ማይ ድማ ስለ ዝጎድል ከምኡ ድማ ብመጠን ትነልምዖ ክንክ ስለ ዝኽእል ኣሕምልቲ ፍረታትን ድማ ክጎድለና ስለ ዝኽእል ዓብ ተራ ዝፃወት እዩ ማለት እዩ ሓደ ነቲ ማይ ናብ ከርሲ መሬት የስርጦ ኣብቲ ናይ ልምዓት መስኖ ዘለና ስራሕትና ድማ ትሕተ ዋይታዊ ማይ ክብ ስለ ዝብል ብቀሊል ብሞተራትን ብክሳይ እንዳገበሩ ከልምዑ ይኽእሉ እቲ ሓመድ ድማ ኣብ ቦትኡ ብምዕቃብ ኣግራብ ብምትካል ሳዕሪ ብምቃል ድማ ንእንስሳ ረብሓ ይውዕል እቲ ድጋታት ድማ ካብ ድበት ምብላእ ነፃ ይኸውን ማለት እዩ።

0: ኣሜሪካ ንስሉሳዊ ንግዳዊ ውዕል ከም ዘይትሕድሶ ምግላጻ ከም ዘተሓሳሰበን ሜክሲኮን ካናዳን ሓቢራን። ዝርዝር ዜና፣ ምሕያል ወዳበታት ብሓፈሻ ናይ መንእስያት ድማ ብቐንዱ ኣብ ምዕዛዝ ኩለንትናዊ ገስጋስ ልምዓት ሓያል ድርኼት ከም ዝፈጥር ሚኒስተር ዞባዊ ምምሕዳራት ኣምባሳደር ዓብደላ ሙሳ ኣብ ባፅዕ ኣብ ዝተቓንዐ ኣኼባ ገሊፆም። ብ45 ሓምለ ኣብ ዝተኻየደ መንፈቓዊ ገምጋም ምምሕዳር ዞባ ሰሜናዊ ቀይሕ ባሕሪ ዝተረኽበ ሚኒስተር ዓብደላ ብክብርታት ህዝባዊ ግንባርን ሕብረተሰቦምን ዝተኮስኮሱ ብቑዓት መንእስያት ንምምልማል ውሁድ ፃዕሪ ዘድልዮ ሃገራዊ ዕማም ከም ዝኾነ ብምጥቃስ ኣብ ባይታ ዝረአ ዘሎ ውፅኢት ተስፋ ዝህብ ስለ ዝኾነ ብዝሓየለ ክድፍኣሉ ከም ዝግባእ ኣተሓሳሲቦም። ኣብቲ ኣኼባ ኣብ ዝሓለፈ 6 ኣዋርሕ ኣብ መዳይ ሕርሻ ቀረም ማይ ማሕበራዊ ኣገልግሎት ከምኡውን ብጨናፍር ሚኒስትሪታት ማሕበራትን ካልኦትን ናይ ዝተሰላሰለ ንጥፈታት ምስናይ ብልጫታቱን ድኻማቱን ዝገለፀ ፀብጻባት ቀሪቡን ተዘቲሎን። ተሳተፍቲ ብወገኖም ኣብ ገለ ከባቢታት ዘሎ ሕፅረት ቀረም ማይ ዕቱብ ቆላዕታ ክግበረሉ ተርእዮ ብርሰት ኣግራም ንምግታእ ተተካኢ ፀዓት ብስፍሓት ክተኣታቶም ኣብ መስርሕ ህንፀት ዝርከባ ትካላት ትምህርቲ ክቀላጠፋ ከምኡውን ዝኣረገ ትካላት ጥዕናን ትምህርትን ዝፅገናሉ ባይታ ክፍጠር ዝብልን ካልእን ርእቶታትን ለቦዋታትን ኣቕሪቦም። ዋና ኣካየዲ ስራሕ ዞባ ሰሜናዊ ቀይሕ ባሕሪ ኣቶ ክብሮም ዓንደ ሚካኤል ኣብ ዝሃቦ መዛ ዝምቓል ዛጊ ተሰላሲሉ ዘሎ ዕማማት ብእወንታ ዝግምገም ከም ዝኾነ ብምጥቃስ ብልጫታት ተዓቂቡ ኣብ መስርሕ ዘጋጥም ብድሆታት ኣለሊኻ ንምእራም ብኣጋ ዝውሰድ ስጉምቲ ኣገዳሲ ከም ዝኾነ ኣነፂሮም። መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ኣብ ዝሓለፈ ዓርብን ቀዳምን ኣብ ካናዳ ብልዑል ድምቀት ተፀምቢሎም። ካብቲ ቦታ ዝበፅሐና ሓበሬታ ብመልክዕ ፀብጻብ ተወሃይድሎ ሚካኤል ሓድጉ ከቕርበልና እዩ።
1: ወርቃዊ ዮቤሉ ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ዕዙዝ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ብዝብል ቴማ ብ34 ሓምለ ኣብ ቶሮንቶ ካናዳ ብልዑል ድምቀት ተፀምቢሉ። ጠቕላሊ ቆንስል ሃገር ኤርትራ ኣብ ካናዳ ኣቶ ኣዩብ ዓብዱልዓሊም ኣብ ዝሃቦ ቃል ቤት ትምህርቲ ሰውራ ኣካዳሚ ጥራይ ዘይኮነ ሃገራዊ ንቕሓትን ጅግንነትን ፍቕሪ ሃገርን ህዝብን ከምኡውን ሓላፍነታዊ ባህርያት ዝኽስኮሰላን ዝምዕብለላን ማዲ ምትእኻብ ወለዶታት ከም ዝነበረት ብምጥቃስ ኣብ ምላእ ዓለም ንዝርከቡ በዛ ቤት ትምህርቲ ዝሓልፉ ዮውሃና ኢሉ እቲ መደብ ምብራ ሽምዓ ንኹሎ ምእንቲ ህዝብን ሃገርን ንዝወድቑ ሰማዕታት ንጉዕዞ ታሪክ ቤት ትምህርቲ ሰውራ ዘንፀባርቕ ስእላዊ ምርኢትን መብርህን ከምኡውን ባህላዊ መሰናዶ ዘጠቓለለ ነይሩ። ገዲም መምህር ቤት ትምህርቲ ሰውራ ደራስን ተመራማሪ ታሪኽን ኣቶ ኣለምሰገር ተስፋይ ድማ ንጉዕዞን መድረኻትን ቤት ትምህርቲ ሰውራ ዝምልከት መግለፂ ካብ ከተማ ኣስመራ ብማዛ ሂቡ። ኣቦ እምበራ ዋሃዲ ሽማግለ ተምሃሮ ቤት ትምህርቲ ሰውራ ኣብ ካናዳ ኣቶ ወልዱ ፍትዊ ንኣበርክቶ ውዳበታትን ህዝብን ከተማ ቶሮንቶ ከምኡውን ነቲ በዓል ምድማ ካብ ኩለን ዞባታት ካናዳን ሕብራት መንግስትታት ኣሜሪካ ንዝመፁን ነቲ በዓል ክውን ንምግባር ንዝፀዓሩን ኣመስጊኑ። ንተምሃሮ ቤት ትምህርቲ ሰውራ ወኪላ ቃል ዘስምዐት ወይዘሮ ኣዜብ ሰሎሞን ብወገና ንታሪክ ቤት ትምህርቲ ሰውራን ህዝባዊ ግንባር ንትምህርቲ ዝነበሮ ገዚፍ ራእይን ዕላማን ዝምልከት መግለፂ ቅሪባ። ኣብቲ ኣጋጣሚ ጉጅለ ቀያሕቲ ዕንበባ ከተማ ኪችነር ብምስሊ ጉጅለ ባህሊ ቤት ትምህርቲ ሰውራ ነበር ሰውራዊ መዛምሩን ደርፍታትን ከተቐርብ ከላ ወከልቲ ማሕበረኮም ሃማደን ህግደፍን ድማ ናይ ውሃና መልእኽቲ ኣመሓላሊፎም።
0: ነመስግነካ ሚካኤል ሓድጉ። ኣብ ንኡስ ዞባ ተሰነይ ቀረብ ድሕነቱን ንጽህንኡን ዝተሓለወ መግቢ ሰብን እንስሳን ንምርግጋጽ ዝዓለመ ኣስተምህሮ ንሓረስቶት ኣብ መስራሕቲ ትካላት ወሃገብቲ ኣገልግሎትን ኣከፋፈልቲ ኣሕምልትን ፍረታትን ተዋሂቦም። ኪላታት ኣብ ዝሃቦ መግለፂ ዘይውሕስ ኣጠቓቕማ ንጽህና ኣተሓሕዛን ኣተዓቕባን መግቢ ኣብ ሰብን እንስሳን ዘውርዶ ጥዕና ወሃስያ ከቢድ ከም ዝኾነ ብምጥቃስ ኣፍልጦን ንቕሓትን ምብራኽ ንምክልኻሉ ብዕቱብ ከም ዝሰራሕ ኣዘኻኺሮም። ሓረስቶትን ኣብ መስራሕቲ መግብን ኣብ መግቢ ወለድ ሕማማትን ሳዕቤናቶምን ዘለዎም ርድኢት ብምዕባይን እኹል ምክትታል ብምክያድን ውሑስ ምህርቲ ንምቕራብ ሓጋዚ ከም ዝኾነ ብምጥቃስ ጸረ ባልዕ መድሃኒት ብዘይኣፍልጦ ክኢላታት ከይጥቀሙ ኣተሓሳሲቦም። ኣካየዲ ስራሕ ንእዞባ ተሰነይ ኣቶ ተስፋ ዝጊ ዕቑባ ዝጊ ብወገኑ መግቢ ወለድ ሕማማት ኣብ ጥዕና ሰባት ቁጠባ ውልቀ ሰባትን ስድራ ቤታትን ከምኡውን ሕብረተሰብን ሃገርን ዘስዕቦ ጽልዋ ኣዝዩ ዓብ ምዃኑ ንዝተዋሃቦም ኣስተምህሮ ድማ ኣብ ግብሪ ክውዕልዎ ጸዊዖም። ተሳተፍቲ ብግድኦም እቲ ኣስተምህሮ ኣብ ስርሖም ሓጋዝ ምዃኑ ብምግላጽ እኹል ክትምክትታል ንምግባር ውሕስ ምህርቲ ንምቕራብ ከም ዝፅዕሩ ኣረጋጊጾም።

0: ኣብ ዞብዓን ሰባ ሓደጋታት ትራፊክ ንምግታ ኣብ ምብራኽ ኣፍልጦ ብዕቱብ ክስራሕ ከም ዘድሊ ተገሊፆም ወኪል ኤሪና ተስፋንኬል ገብሬ ዘዳልዎ ፀብጻብ ኣሎ ስዒቡ ክቐርብ እዮም።
1: ኣብ ዞብዓን ሰባ እናወስኺ ዝመፅእ ዘለዎ ሓደጋታት ትራፊክ ንምግታ ኣብ ምብራኽ ኣፍልጦ ንቕሓትን ሕብረተሰብ ብሓፈሻ ናይ ወነንቲ ተሽከርከርቲ ድማ ብፍላይ ምስራሕ ከም ዘድሊ ተገሊጹ። ሓላፊ ፖሊስ ትራፊክ ዞብዓን ሰባ መጀነር ኣዮ ፀጋይ ንኤሪና ብዝሃቦ ሓበሬታ ኣብ ዝሓለፈ መንፈቕ ብዘጋጠመ 168 ሓደጋታት 7 ሰባት ክመቱ ከለው ልዕሊ 130 ኣካላዊ መጉዳእቲ ከም ዝወረዶም ኣብ ንብረት ድማ ልዕሊ 2.1 ሚልዮን ናቕፋ ክሳራ ከም ዝሰዓበ ሓቢሮም። እዚ ሓደጋታት ምስ ናይ ዝሓለፈ ዓመት ተመሳሳሊ ኣዋርሒ ክነፃፀር ከሎ ብ9.5 ሚታዊት ከም ዝዛየደ ብምጥቃስ ነዚ ናብ ዝተሓተ ደረጅኡ ንምውራድ ኣብ ዝካየድ ፃዕሪ ኣፍልጡ ሕብረተሰብ ክምባል ወሳኒ ከም ዝኾነ ኣረድዩ። ቀንዲ ጠንቂ ሓደጋታት ትራፊክ ክቱር ናሪ፣ መስመርካ ዘይምሓዝ፣ ቀዳምነት ዘይምሃብ፣ ጥዕንአን ዘይተረጋገፀ ተሽከርከርቲ ምምራሕ፣ ሕጋጋት ትራፊክ ብዝግባእ ዘይምኽታልን ካልእን ምዃኑ እውን ኣብሪህዮ። ብዘይካዚ ብሽክሌታታት ብሓፈሻ 3 እግረን ድማ ብፍላይ ብተደጋጋሚ ጠንቂ ሓደጋታት ይኾና ምህላውን ብምሕባር ነዚ ንምፍታሕ ምስ ምምሕዳር ከተማከረን ብምርድዳ መለለዪ ሰሌዳ ክግበረለን ቁፅረን ውስን ንምግባር ድማ መደባት ከም ዘለዎ ኣረድዩ። መጀነር ኣዮ ኣብ መወዳእታ ምቁፅፃር ሓደጋታት ትራፊክ ንፖሊስ ትራፊክ ጥራይ ዝግደፍ ዕማም ከም ዘይኮነ ብምሕባር ምትሕባር ናይ ኩሎም ኣካላት ክዛይድ ከም ዝግባእ ኣስሚሩ ኣሎ።
0: ነመስግነካ ወኪል ኤሪና ተስፋንኬል ገብሬስ። ናብ ካልእ ዜናዊ ፀብጻብ ምስ ንሰግር ድማ ፎሊክ ኣሲድ ንጥዕና ኣደን ዕሸርን ኣዝዩ ኣገዳሲ ስለ ዝኾነ ብስሩዕ ክውሰድ ከም ዘድሊ ሞያውያን ይገልፁ። ወኪል ኤሪና ቤትኤል ሶሎሞን ዘዳለወቶ ዜናዊ ፀብጻብ ኣሎ ስዒቡ ክቐርብ እዮም።
2: ብደረጃ ዓለም 20 ሞት ኣዴታት ሕፅረት ኣይሮን ዝፈጠሮ ዋሕዲ ደም ክኸውን ከሎ ብሰንኪ ዋሕዲ ፎሊክ ኣሲድ ዝፍጠር ስንክልናኻ ኣብ ዓለም ካልኣይ ደረጃ ይስራዕ። ነዚ ኣብ ኣደን ዕሸልን ዘጋጥሙ ሓልክታት ንምክልኻል ኣብ ደረጃ ፍራይምነት ዝርከባ ደቂ ኣንስትዮ ኣይሮን ፎሊክ ኣሲድ ቅድሚ ጥንስን ኣብ እዋን ጥንስን ብግቡእ ክወስዶ ከም ዘለውን ሞያውያን ወትሩ ይመኽሩ። ፎሊክ ኣሲድ ንጥዕና ኣደ ብሓፈሻ ንጥዕና ነብሰ ፀርን ዕሸልን ከዓ ብፍላይ ኣዝዩ ኣገዳሲ ስለዝኾነ ብስሩዕ ክውሰድ ከም ዘለዎ ኣብ ሚኒስትር ጥዕና ሓላፊ ኣሃዱ ጥዕና ፍራይምነት ኣቶ ኤፍሬም ዝበ ኣይ ኣተሓሳሲቡ። ኣብ እዋን ጥንሲ ዓበይቲ ጥዕናዊ ምልውዋጣት ከም ዝኽሰት ብምጥቃስ ነዞም ጠንቂ ሕማም ኣደን ዕሸልን ክኾኑ ዝኽእሉ ምልውዋጣት ንምምካትን ንምብዳህን ነብሰ ፀራት ተወሳኺ ቪታሚናትን ማዕድናትን ክወስዳ እኳ እንተለወን ፎሊክ ኣሲድ ግና ቀዳምነት ክስራዕ ከም ዝግባእ ኣገንዚቡ። ኣይሮንን ፎሊክ ኣሲድን ቅድሚ ጥንሲ ምዝውሰድ ንመኻንነትን ምድንጓይ ውላድን ብ40 ሚታዊት ከም ዘጉድሎ ዝሓበረ ኣቶ ኤፍሬም ብሰንኪ ሕፅረት ፎሊክ ኣሲድ ኣብ ዕሸላት ንዝረአ ክፍተት ዓንዲ ሕቆ፣ ከንፈርንትን ሓግን፣ ምውላድ መዓልቱ ዘይኣኸል ዕሸል ከምኡውን ዋሕዲ ደም ንምክልኻል ዘጠቓልል ረብሓታት ከም ዘለዎ ኣነፂሩ። ዝበዝሐ ኣብ እዋን ጥንስን ሕርስን ዘጋጥም ሓልክታት ክንቆፃፀሮ ብእንኽእል ፀገማት እዩ ዝኽሰት ዝበለ ኣቶ ኤፍሬም ብሰንኪ ሕፅረት ድቀ መእዛታት ክኽሰት ካብ ዝኽእል ሓልክታት ንምክልኻል ኣዴታት ቅድሚ ጥንሲ ክትትል ከካይዳን ንዝተዋህበን ኣይሮንን ፎሊክ ኣሲድን ብስሩዕን ብግቡእን ክወስዳን ኣዘኻኺሩ። ኣይሮንን ፎሊክ ኣሲድን ኣብ ቀጠለያ ኣሕምልቲ ከም ስፒናችን፣ ቆስጣን፣ ፍሩታታት፣ ጥረምረ፣ ዓደስ፣ ፉል፣ ባልዶንጓ፣ ዓይኒ ዓተር፣ ካዕካዕ፣ ፍረ ዱባ፣ ጠስሚ፣ ሩዙን እንቋቑሖን ብቐሊሉ ክርከቡ ከም ዝኽእሉ ዝገለጸ ኣቶ ኤፍሬም ብሕክምና ዝውሃብ ተወሳኺ ኣይሮንን ፎሊክ ኣሲድን እውን ኣገዳሲ ምዃኑ ኣፍሊጡ። ሕፅረት ፎሊክ ኣሲድ ንጎደሎ ኣካል ዕሸል ጥራይ ዘይኮነ ንሕማማት ልቢ፣ ወቕዒ፣ ካንሰርን ሕማም ረሲዕን ከቃልዕ ከም ዝኽእል ዝጠቐሰ ኣቶ ኤፍሬም ብሰንኪ ድሩት ኣፍልጦ ሕብረተሰብ ተጠቃምነቱ ከምቲ ዝድለ ብዘይምህላው ኣስተምህሮን ጎስጓሳትን ክሕይል ፀዊዑ። ጥዕና ኣደን ዕሸልን ምውሓስ መሰረት ጥዑይ ሕብረተሰብ ብምዃኑ ሚኒስትር ጥዕና ድማ ነዚ ንምዕዋት ናይ ቀዳምነት ዕማማት እዩ። ነዚ ብሞያውያን ጥዕና ዝግበር ዘሎ ፃዕሪ ንምዕዋቱ ኣዴታት ኣፍልጠን ኣብ ረብሓታትን ኣገዳስነትን ኣይሮን ፎሊካሲት ክዛይድን ተጠቃምነትን ክዓዝዝን ዘዘኻኽር ሓበሬታ እዩ። ምሳላይ ሮቤል መረስዕ ቤትኤል ሰሎሙኔ ካብ ኣገልግሎት ዜና ዞባ ማእከል ከተማ ኣስመራ።
0: ዝስዕብ ዜናታት ሃገራት ወፃኢ ንምክትታልኩም ደጊምና ብክብሪ ንዕድም። ዜና ወፃኢ። ህንድን ኢንዶኔዥያን ኣብ ምክልኻል ፀጥታን ቁጠባን ዘተኮረ ስምምዓት ተፈራሪመን። እቲ ስምምዓት ቀዳማይ ሚኒስተር ህንዲ ናሬንድራ ሞዲ ሎሚ 7 ሓምለ ምስ ላዕለ ወሰን መዚ ኢንዶኔዥያ ኣብ ከተማ ጃካርታ ድሕሪ ዘካየድዎ ዝርርብ ተበፂሖም። ብመሰረቲ ውዕላት ህንዲ ንኢንዶኔዥያ ብራህሞስ ተሰሚየ ልዕዲ ድምፂ ዝወንጨፍ ሚሳይል ክትሸጠላ እያ። እቲ ኣፅዋር ኣብ ምምዕባል ወተሃደራዊ ዓቕሚ ኢንዶኔዥያ እወንታዊ ኣበርክቶ ከም ዝህልዎ ዝጠቐሱቶም መራሕቲ ትግባርኡ ንምቅልጣፍ ከም ዝሰርሑ ኣፍሊጦም። ህንድን ሩስያን ብሓባር ዘፍረዮ

ሚሳይል ብርሃሞስ ክሳብ 800 ኪሎ ሜትር ንዝረሓቐ ዒላማ ከጥቅዕ ከም ዝኽእል ዘመናዊ ኣፅዋርዮም። እዚ ከምዚ ኢሉ እንከሎ ህንድን ኢንዶኔዥያን ቁጠብአን ምምዕባል ንግዳዊ ምልውዋጥን ወፍርን ከስፍሓ ኣብ ዕድና ብርቂ ማዕድና ድማ ክተሓባበራ ምዃነን ገሊፀን። ምስዚ ኣብ ዝተኣሳሰር ህንድን ኢንዶኔዥያን ኣብ ዘካይድኦ ንግዳዊ ምልውዋጥ ተጠቃምነት ዶላር ኣሜሪካ ከጉድላ ምዃነን እውን ገሊፀን ኣለዋ። ክልቲአን ሃገራት ኣብ 2025 ልዕሊ 28 ቢልዮን ዶላር ዝግመት ንግዳዊ ምልውዋጥ ከም ዘካየዳ ጸብጻባት የረድኦም። ኣብ ሕብራት መንግስታት ኣሜሪካ ኣብ ዝሓለፈ ቀረባ መዓልታት ምስ ኩትር ዋዒ ብዝተኣሳሰር ጥዕናዊ ፀገማት ልዕሊ 30 ሰባት ከም ዝሞቱ ማዕክና ዜና ቀሪሐን። ብዘይካዚ በቲ ኣብ ልዕሊ 10 ክፍለ ሃገራት ኣሜሪካ ኣጋጢሙ ዘሎ ክስተት ሚልዮናት ባእሎታ ከም እተፀልው እውን ክፍለጥ ተኻኢሉሎም። ምብራቃዊ ከምኡውን ደቡባዊ ምብራቕን ደቡባዊ ምዕራብን ኣሜሪካ በቲ ክስተት ሕልፊ ካልእ ከባቢታት ተሃስዩ ከም ዘሎ ዝሓብሩ ጸብጻባት ኣብቲ ከባቢታት መጠን ዋዒ ኣስታት 44 ዲግሪ ሴንቲግሬድ በፂሑ ከም ዝቐነየ ኣረዲኦም። ክትር ዋዒ ኣብ ኣሜሪካ ጥራይ ዘይኮነ ኣብ ሰፊሕ ክፋል ኤውሮጳውን ሰብኣዊ ክሳራታት የውርድ ከም ዘሎ ዝፍለጥ እዮም። ምስቲ ብተፈጥሮኣዊ ክስተት ብዝተኣሳሰር ኩነታት ኣብቲ ኣህጉር ኣብ ዝሓለፈ ክልተ ኣዋርሒ ጥራይ ልዕሊ 400 ሰባት ከም ዝሞቱ እዩ ዝቀላሕ ዘሎም። እዚ ከምዚ ኢሉ እንከሎ እቲ ዋዒ ኣብ ሓያሉ ሃገራት ኤውሮጳ ሓደጋ ባርዕ መሮር ከስዕብ ጀሚሩ ከም ዘሎ ክሳራታት መሊሱ ከይውስኽ እውን ከም ዝኽእል ይእመት ኣሎ። ምምሕዳር ፕሬዚደንት ዶናልድ ትራምፕ ንስሉሳዊ ንግዳዊ ውዕል ከም ዘይሐድሶ ምሕባሩ ከም ዘተሓሳሰበን ሜክሲኮን ካናዳን ገሊፀን። ሰለስተን ሃገራት ነቲ ንግዳዊ ውዕል ክሳብ 2042 ናይ ምሕዳስ መደብ እኳ እንተነበረን ኣሜሪካ ግና ክትዝትየሉ ዘለዋ ጉዳያት ከም ዘሎ ብምጥቃስ ነቲ ውጥን ከም ዝወንዘፈቶ ኣብ ዝሓለፈ ቀረባ መዓልታት ሓቢራ እያ። እቲ ንግዳዊ ውዕል ንቁጠባ ሰለስተን ሃገራት ኣገዳሲ ምዃኑ ዝገለጻ ሜክሲኮን ካናዳን ኣሜሪካ ንውሳነኣ ዳግመ ግምት ክትገብረሉ ጸዊዐን ኣለዋ። ይኹን እምበር ኣሜሪካ ነቲ ጻውዒት ዛጊት ምላሽ ኣይሃበትሉን ዘላ። ሰለስተን ሃገራት ዓመታዊ ኣስታት 2 ትሪልዮን ዶላር ንግዳዊ ምልውዋጥ ከም ዘካይዳ ዝገልጹ ጸብጻባት ዘይምሕዳስ ትውዕል ነቲ ንግዳዊ ገስጋስ ባእሎታ ክጽርዎ ከም ዝኽእል ይእምቶም። ንግዳዊ ውዕል ኣሜሪካ ሜክሲኮን ካናዳን ነቲ ብናፍታ ዝፍለጥ ካብ ቀረጽ ናጻ ዝኾነ ስሉሳዊ ንግዳዊ ስምምዕ ተኪኡ ኣብ 2020 ከም ዝተመስረተ ጸብጻባት የረድኦም። ኣሜሪካ ኣብ ናይጀርያ ኣዋፊራቶ ንዝፀንሐት ሰራዊት ክትስሕቦ ከም ዝጀመረት ሓቢራ። እቲ ሰራዊት ተልእኹኡ ከም ዝዓመመ ብምጥቃስያ ካብ ዝሓለፈ ቀረባ መዓልታት ከተውፅኦ ጀሚራ ዘላ። ኣሜሪካ እቲ ወፍሪ ዕውት ምንባር እኳ እንተገለጸት እቲ ሰራዊት ኣብ ቃልሲ ኣንጻር ሽበራ ዘምፆ ለውጢ ከም ዘየለዮም ንኩነታት ናይጀርያ ብቐረባ ዝከታተሉ ወገናት ዝጠቕሶም። ኣሜሪካ ኣንጻር ሽበራ ምስ ሰራዊት ናይጀርያ ከም ዝተሓባበሩ ዝገለጸቶም 200 ወተሃደራት ካብ ፈለማ 2026 ከም ዝለኣኸት ዝዝከር እዮም። ኣብ ናይጀርያ ተኸሲቱ ዘሎ ጸጥታዊ ቀለውላው ብምትሕብባር ዞባውያን ሃገራት እምበር ብግዳማዊ ሰራዊት ክዓርፍ ከም ዘይክእል ተንተንቲ ክሕብሩ ጸኒሖም እዮም። ናይጀርያ ነቲ ክስተት ንምግታእ ኣብ ዝሓለፈ ቀረባ መዓልታት ምስ ኒጀርን በኒንን ጸጥታዊ ስምምዕ ከም ዝተፈራረመት ዝፍለጥ እዮም። እቲ ስምምዕ ብቐንዱ ኣብ ዶባተን ዝኽሰት ሽበራዊ ትርእዮታት ብሓባር ንምምካት ዝዓለመ ምዃኑ ሰለስተን ሃገራት ገሊፀን ኣለዋ። ዝሰፍሐ ሰሜናዊ ክፋል ናይጀርያ ኣብ ትሕቲ ሽበራውያን ወዲቑ ስለ ዘሎ እቲ ተርእዮ ንምግታእ ቀሊል ከም ዘይከውን እዩ ዝግለጽ ዘሎም። ሩስያ ትማሊ 6 ሓምለ ኣብ ልዕሊ ዝተፈላለየ ዕላማታት ዩክሬን ተወሳኺ ደብዳባ ኣካይዳ። በቲ ኣብ ርእሰ ከተማ ኪየቭ ከባቢኣን ዝተኻየደ ናይ ሚሳይላትን ድሮናትን መጥቃዕቲ ኣብ ልዕሊ ወተሃደራዊ ትሕቲ ቅርፂ ከምኡውን ትካላት ነዳዲ ከቢድ ዕንወት ከም ዝወረደ ዝገለጸ ሚኒስትሪ ምክልኻል ሩስያ ልዕሊ 200 ዕላማታት ከም ዝደብደበ ሓቢሮም። እዚ ከምዚ ኢሉ እንከሎ በቲ መጥቃዕቲ ብውሕዱ 25 ሰባት ከም እተቐትሉ ዝሓበሩ ጸብጻባት ሩስያ ዝርከብዎም ልዕሊ 60 ከም ዝቆሰሉ ኣረዲኦም። እቲ ስጉምቲ መሰ ግብር ናይቲ ዩክሬን ኣብ ሃገሩ ተካይዶ ዘላ ተደጋጋሚ ደብዳብ ምዃኑ ሚኒስትሪ ምክልኻል ሩስያ ገሊጹሎም። ዩክሬን ብ5 ሓምለ ኣብ ትካላት መጻረዪ ነዳዲ ሩስያ ከቢድ ዕንወት ከም ዘውረደ ዝጠቐሰት ደብዳባት ሚሳይላትን ድሮናትን ከም ዘካየደት ማዕከና ዜና ምቅልሐን ዝፍለጥ እዮም። ሩስያ ብ3 ሓምለ ኣብ 2

2026 ኣብ ልዕሊ ዩክሬን ካብ ዝወሰደቶ ተመሳሳሊ ወተሃደራዊ ስጉምትታት እቲ ዝዓበየ ክሳራድ ዘወረደ መጥቃዕቲ ከም ዘካየደት ዝዝከር እዮም። ምልዋጥ መጥቃዕትታት ሩስያን ዩክሬንን ኣብ 2026 ብዓይነትን መጠንን ሰፊሑ ከም ዘሎ ጸብጻባት የረድኦም። ካናዳን ጀርመንን ኣብ ምስራሕ ሳብማሪናት ዘተኮረ ንያስታት 30 ቢልዮን ዶላር ውዕል ከም ዝተፈራርማ ይቃልሓሎም። እቲ ስምምዕ ጀርመን ንካናዳ 12 ዘመናውያን ሳብማሪናት ክሰርሓላ ዝኽእል ኮይኑ ተግባራውነቱ ኣብ ዝመጽእ ቀረባ ግዜ ከም ዝጅምር ኣፍሊጠን። እቲ ውዕል ን50 ዓመታት ዝቕጽል ናይ ጽገና መስርሕ ዘማልአ ብምዃኑ ክሳብ 100 ቢልዮን ዶላር ከም ዝግመት ከም ዝኽእል እዩ ዝግለጽ ዘሎም። ካናዳ ነተን ሳብማሪናት ካብ 2032 ክሳብ 2036 ክትርከበን ከም እትኽእል ግምታት ኣሎም። እተን መራኸብ ኣብ ምምዕባል ወተሃደራዊ ዓቕሚ ካናዳ ብቐንዱ ድማ ኣብ ምምዕባል ዓቕሚ ሓይሊ ባሕርቲ ሃገር እወንታዊ ተራ ከም ዝህልወን ይጥቀስ ኣሎም። ካናዳ ነተን መራኸብ ንምውናን ምስ ደቡብ ኮርያ ክትዝትድሕሪ ምጽናሕያ ነቲ ውዕል ምስ ጀርመን ከም ዝፈረመቶ ዝግለጽ ዘሎም። ካናዳ ኣብ 2026 ወተሃደራዊ ዓቕማ ንምድንፋዕ ንያስታት 50 ቢልዮን ዶላር ባጀት ሰሊዓ ከም ዘላ እዩ ዝሕበር። ዜና ንምዛም ቀንዲ ነጥብታት ክደግመልኩም። ምሕያል ውዳበታት ኣብ ገስጋስ ልምዓት ዓብ ድርኽት ከም ዘለዎ ሚኒስተር ዞባዊ ምምሕዳራት ገሊፆም። መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ኣብ ካናዳ ብልዑል ድምቀት ተጸምቢሎም። ኣብ ንኡስ ዞባ ተሰነይ ድሕነት መግቢ ሰብን እንስሳን ንምርግጋጽ ንሓረስቶትን ውሃብቲ ኣገልግሎትን ኣስተምህሮ ተዋሂቦም። ህንድን ኢንዶኔዥያን ኣብ ምክልኻል ጸጥታን ቁጠባን ዘተኮረ ስምምዓት ተፈራሪመን። ኣብ ኣሜሪካ ምስ ቁትር ዋዕቢ ዝተኣሳሰር ጥዕናዊ ጸገማት ልዕሊ 30 ሰባት ከም ዝሞቱ ተገሊጾም። ኣሜሪካ ንስሉሳዊ ንግዳዊ ውዕል ከም ዘይትሕድሶም ምግላጻ ከም ዘተሓሳሰበን ሜክሲኮን ካናዳን ሓቢራን። ዜና ተዛዚሙሎ ሰናይ ምሸት።

0: ስማ ኣስገሳ ናይስ ከመይ ትገልፀኒ?
1: ብኸመይ ኢኻ ትገልፀኒ?
0: እወይ
1: ብኸመይ ክገልፀካ እሞ ለዋህ ብቕባቕ ለጋስ ከምዘይምዃንካ ካባይን ላዕለ ነብስኻ በዓልካ ትፈልጣ ያ
0: ኣቶኩንኻ ጥዕና ይብለካ ኣለኹ። ብፍላይ ኣእምሮ ይሲ ከመይ ትገልፆ?
1: ኣእምሮካ እንታይ ተፈጥረ ነገር ኣለዩ?
0: እንተታኻስኻ ትዝሓተትካ መሊሽካ ተሓተኒ ከመይ ኣለኹ ብለካ ኣለኹ።
1: እንታታ ሕቲ እዙ ትኸደካ ዘላ ሓቀይ
0: ትኸደካ ኣላ ድያ
1: እወ ናይ ዘይትዕ ሰብ ሕቶ እኳ ኢኻ ተሓተኒ ዘለኻ
0: ኣና እንጣር እንታ ሓቀኻ በርፍለጠንን ባይ ዘሎ ናይ ዘይትዕ ሰብ ሕቶ እየ ዝሓተ ዘለኹ ኣተባዓል ስኻ ክንደይ ተሓስቡታ ባሰብ እንዳተፀሊ

0: ይህ ተሆንከ አሁን ከብታ ቅዱስ ማርያም ወሲል ከተመርመርካን ስንት አይደርፈል
1: አንታሰ እብዳንን ጥላለን አይትመነ ዮ አምላክ ዘመነካ ይዝበካ
0: ተመን ሄድ ሰመረስ ደይ ክምዛ ትብላ ዘለካ ኢልን ከይዳ ትካይልን ስኻኻ ትካደካላ ያልካን ያኻር ያኻርካ ፓስተንስን ፕሬዘንት ኮንቲኒዎስ
1: ምክም ሓንታል ዛርእስካ ቅርባ ስለዝኾነ ዘይካለካ ብንሽተይ ነገር ኢኻ ፀለለለለ ትብል ሕጂሲ መን ሰመረ እዩ ዘይ ዓጀውጀብኩም ትብል ጌርካ ዘሎ
0: ወይ እንታ ሓቅኻ ባይፍለጥንን ባእዩ ዘሎ እንታ ዓጀውጀው ባእዩ ዝብል ዘሎ
1: እንታ ሓንታል ከዛርበካ ኢለ እየ ንምዃኑ መን ሰመረ እዩ ረኺብካ ነይሩ
0: እንታ እቲ በሎ ዘሳልጠለይ ወድዛ ለማኒ ሰመረ በሎ ስወ
1: እዚ ኩሉ ስራሕ ዳእትኸዮ እንታይ ኢልካ
0: ንስና እንታይ ከዘ ይብለኒ ይፈልጠካ ንዮ ዶ ዋላ ንስኻ ትኸደካላዶ ከይዳ ትካሎ እንታይ ዶስ እንታይ ሞ ክትብሎ ያ
1: ንዓኻ እሞ ሰመረ በሎ እዚ ደኣነ እንዲ ክረኽቦ ነይርኒ
0: ክረኽቦ ነይርኒ ወይካ ከንታ ክትብሎ
1: ኣታ ዝኮ ናይ ብህሎ ኣይኮነን ናይ ትኽእሎ እዩ ወየ ስማዕ ኣንዶ ሓንጣል ዓርገ ኣነ ከዓ ነዞም ከምዚኦም ሰባት እኮ ስሞም እዩ ሓንጣል ዓርገ ብቴሳ ገር ህብ መበልጎ ሞ እዘ ና ስናው ንሪኢ ከለካ ከምዛ ኣዋሃባ ጉቦ ኣብዛ ኢዶ ዕሙ
0: ሓርከ ኣብዘ ዕደካ ክትኣቱ ሃርከ ርኢ ከለካ ቁሎትኒ ኢልካስ ጉልባብካ ክትቀልዕ
1: መን ኣነ
0: ንስኻ ወ መንዲ ኢልክ ዝርግሒኻ ሰብ ድማ ምንታይ ዳናገፅ ይፈልጥ እዩ ብፅጋብካ ዝገበርካኢኻ ኢሉ ስሪኻ ብርእስኻ ኣውፃያ ክብለካ እዩ
2: እንታይ ሞ ዘይካይ ከዓ ወላ ሓደ ዝሕግዝ ሰብ ይብልካ እናተይ ሓምሳ ናቕባ ይበካ እሞ እንታይ ሞ ምንታይ ክተብፅሓከ
3: ኣራይ ማንታ ከለዉስ ገሊኦም ድማሳሰሉ ገሊኦም ከዓ ደ ማሳሰሉ ኢልክና ብኸመይ ኮም ኮይኑ
4: እዚ ደኣ ኣብ ውህደት እንቋቑሖ ጓል ኣንስተይትን ዘርወ ተባዕታይን እንተ ደኣ ትንቋቑሖ ናይታ ጓል ኣንስተይተይ ኣብ ክልተ ማዕረ እንተተመቒላ ኣብ ክልተ ድቂ ዝማዕበሉ ክልተ ሓደ ዓይነት ብመልክዖምን ፀወተኦምን ማናት ይብሎ ድ ማለት እዩ እዚኦም ድማ ኣይደንቲካል ትምስ ኢልና ንፅዋዕ
5: ኣንቲ ሚካል ባሊ ጥንስን ሕርስን ፈቲምና ዝወዳእና ኣዴታት ዋላ ሓንቲ ዘይንፈልጥ ሲ ንስኺ ጋና ዘይተበኩርክ ዘለኽስ ከመይን ብኸመይን ገር ክፈለጥ እዮ
4: ተማሂርናዮ መመድሃቤ ተማሂርናዮ
5: ዶ እምበኣር ብዛዕባ ስኻ ትመሃርዎ ኢኹመ
6: መመድሃቤ ኣሽኳይ በዓል ሚካል ኣብ ኮሌጅ ዝተማሃረ በዓል ንሕና ኸመም ብዛዕባ ስርዓተ ተዋልዶ ቀደም ቀደም ተማሂርናዮ
5: ዶ እሞ ሰተ ከማዓሸው ማዓሸው ካብ ሓድሽ ሓድሽ ካብ ባህታ ተወልደ ኢልካ ምህሮ ደሎ እዩ እዚ እኮ ሓረግ ወለዶ እምበር ምሁሮ ኣይኮነ ሰተ ወልደ
6: ኣዴድሃቢ ሓረግ ወለዶ ስርዓተ ተዋልዶ ከምዚ ናይ ኣብርሃም ሳራት ኣይትፀናድር እዮም ካዓተ ክደባቢኩ እቶም ማንታ ከልዎስ ዘይማሳሰሉ ኸ ከመይ ከመይ ናቶም
4: ናቶም ደኣ ሓንቲ ጓል ኣንስተይቲ ሓደ ግዜ ኣብ ማህሊ ንቋቑሖ ክልተ ንቋቑሖ ዝፀፍ ሞ እቶም ቋቑሖታት ምዘርዎ ተባዕታይ ተራኺቦም ምስ ማዕበሉ ዘይመሳሰሉ ክልተ መናት ውለዱ እዚኦም ድማ ፍራተርናብቲ ምንስ ኢልና ንፅዋዕ
5: በል ሚካል ጓሊ መምፅእ ዘረባ ዞም ኩትሻይ እንድኦም ሕጂ ዞም ኩትሻይ ማንታ ብምዃኖም ኣሕዋት ብሩርን ወርቅን ብምዃኖም ከዓ ፍሪታት ኣብዮም ማለት እዩ
4: ስመዕበመመዳበእዝሉ ወርቂ ብርር ዘለክ ዳ እሞ ዳሓኒኺ
5: እዚ ዳየ ናይ ኮይኑ እትሚካል ጓለይ ገረብርሃን ሓወይ ሓወይ ኮይኑ ዘይኮንኩስ ከመይ ዝመሰለ ብሩኽ ብሩኽ ሰብዲ ይመስልኩ ኣቲ ኣቲ ንዓይኳ ካንዛ ዝገብረለ ያ ጨንቆ
6: እንታይ ሞ ደዳበይ እዛ ምምስጋል ንደቂ ዓልትለይትኸ ኮይና
5: እንታ ቆልዓ ሰብ ገዳስስ
6: ምስ ፈጣሪ ኣይከይተቀያይመኒ ኣነ ዶ ወይነ ቀደም ቀደም ምስንባዕሉ ኣብ ስንቆቂረን
4: ክለኣንተሰብቲ ትኸውን ከዳ መማልሃበላ ዩትረፍያ ፈጣሪ ስለዝኾነ ሰብ ዓይኑ ክደፈን ዝብላ ዘይብላ
5: ሓቂ ክሚካል ጓል ፀላዕ ዝበሃል ሰብ እኳ የብለይ ሓንቲ እታ ለምለምያ ንሳ ድማ ፊጦ እንድያ መቸም ጠባያ ፅ ፊን ከብላ ከሎ ኣብ መገዲ ትኽበኒኹም ዕምጦ ኣብልሃ ንትሓልፍ ንፅብሒቱ ከዓ ከምዛ ዋላ ሓንቲ ዘይገበረ ትካሳቲ ደሃበይ ኢላ ዘካ ከምዚ ዋንኡ ዝረኣየ ከልቢ ሰብሰብሰብሰብ ትብላቲ
6: ሰብሰብሰብሰብያ ከልከ ዝፀላ ክሎ
5: ሰተ ወደይ ኩሉ ሰብ ከምዚ ከመኻ ፈታዊ እዩ ግን ሓንቲ ላ ኣተጉርቤተይ እንድያ ባህዊኣ ትበሃል ኣየብህገላ ኣባዳ ምሳሲ ዓይነን ሓመድ
6: ምሽ ሓንቲ ከዓ ምሽ ነራ ገብኤላ ትበሃልካ ኣላ
5: ሓቂ ኸወ እታ ገብኤላ ትሪኤልካትሪ ንሳ ሞ ከዓ ክትርኤል ንኸላ ኣብ መገዲ ግብጥ ኢላ ፈጨሙ ውልያ ድሕዘ
4: እትሞ መልሃበ ምስቲ ድማፅት ዘመልክ ድማ ኣንጮን ድሙ ምዃንኩም ይዝሕመ
5: ከማ ኣባዳኣይ ሓቦትሲ ከምዛ ምስሕቲ ወርሒ ዘፍጠጥ ዘፍጠጥ ክንዱም ርሒና ኸደ ስስዕ ኮላስ ወሎ ኮላሲ ኣቴ ስመይ ክላዓል ከሎሲ ከመይ ሰቐጥቀጥቀጥቀ
6: ኣቲ ማማዳ ኩሉ ሰፈዞኒ ዳርግስ ምስ ኩሉ ሰብ ትጠራኽኒ ሓንቲ ማዕቀንኪ ብሳ ክትኸይሽም ዶክለኪ
5: ረሕብኒ
6: ዳሃብተኻይጦ
1: ብዝኾነ እዚ ኩሉ ፅቡቅ ጌርካሉ ወዲ ሃሲካ እዩ
0: ሃሲን ንጥራይ ኢደይ ከዓ ሰየር ንበር ትፈልጥ ኢኻ ቅድሚ ሕጂ መሬት እኩት ፊላቶ ክሕነቕ ኢሉ ገመድ ሓሰውሶው እንዳበለ ኣነ መልኣኽ ተመሲለ ጠበሽ ኢለ ኣድሒነየ
1: ዝክሮ ምዃኑ በዚ ሓደ ወገን ከዓ ንዓኻስ እንቋዕእንቋዕእኳ ክኡን ኮደ ኢካ
0: እንታይ ዳ ኮንካ ታስካ ዓርከይ መጣፍተይ መሳትተይ ደይ ኮንካ ዓርከ
1: እሞ ስለ ዝኾንኩ ከ እንቋዕ ከምኡ ፈደየካ ዝበካ ዘለኹ
0: እንታይ ግልቡት ዘርባይ እንታት ቀንሳኻ ቀንሳይ ዕሩቕ ኢና ልክዕ ከም ኣፍንጫ ምስ ተሃርመት ዓይነት ትነብዕ ደስ ኮንካ እንትብለኒ
1: እሞ ስኻ ብግብሪ ኣባይቲ ከምኡ ዲኻ ኣነ ፍንጨይ ተሃሪሞ ዶ ዓይንኻ ዕጫ ሃንፈፈት
0: ሞፈትያ ድያ ጉድ ዝኮይና
1: ተፍጭ ንስኻ ኮ ትያትሮ ኢኻ ተዋሰተ ትፍት ናይ መሓሸካ
0: ሓደ ሰብ ከዓ ልክዕ ከምዛ ትብላ ዘለካ ኢልኒ እንታ ምክኣልኩዎ
1: ዶ ትክእሎ ብልክዕ መምፀኸ
0: ኣነስ እንታይ ደ ዝሓስብ ምስ ልክ
1: ኣነዚ
0: ጥማዕ በቃ ኮይኑ ርኢኻ ለካ ተዝዋሳእሲ ብጣዕሚ ምተላበስኮ ብል
1: በቃ ኮምካ ትዋሳእ
0: ወ
1: እስ ኣ ምልባስ የድልየካ ብህየትካ ኣለካ ንዶ
0: ከመይ
1: ንስኻ ዳ ርኢኻ ልዋህ ለጋስ ብዝብሉ ጠብያት እዩ ክእለትካ ክምዘን ዘለዎ ክፍተን ዘለዎ እምበሪ በቃ ክዳ ሂወትካ ይድገማ ኣሎ ማለት
0: ብቅሲ መፋጥርተይ ጌርካዮ
1: በቃ ወ ንዓኻ በቃ ገይሮም ተዋሲኦም ካ ዳ እሞ እቲ ተዋስኦሲ ኣብ ሓቀኛ ታሪክ ዝተመርኮሶ ይኸውን ኣሎ ማለት
0: ንዓኻ ድማ ርኢኻ ብጨብተ ዘዋስኡኻ ፍግራዊ ተዋስኦም ተባሃለ

0: ምስ ንስ ሓቂ ሓቂ ኣቶ ክሰምዖ ከለኹም ኮ በቃ ፍሕድ ሓጎስ ንድ ገለ ዘይፈጦ ስሚዒት ወይ ተሰሚዐኒ
1: ክርዳእክ ንበር ኣድናቆት እዩ ሓደ ካብ ከዋክብቲ ንሃንኡ ድምተይልክራ ዝተሓዋሰ ስምዒት ክስማዓ ክግድን እዩ
0: እወይ ኣነ እዚ ሙሴት ዝደራፋይ ወዲ ሰብኬ ናይ ብሓቂ ንስ ኢና ንርኢ ዘለና
2: ያ በናት ከይሰምዓክንባ
0: ሄሎ እንታይ ከዳ ኣባ እዚ ስኪ
2: ፍንሳዳ
0: ወይ ኣቲ ኮይኑቲ ካልተ ተረፈስ ኦምሌት ወይ ካፍሪታ ተንቃቑሑ ክዘይእዝዝ
2: ኣተዓንኸ ከምኡ ዘይበልኩ ደ ኮይ ግን ኣብ ገዛይ ዘየለና ፊቐ የ መፅእ
1: ብካልእ ኣዘራርባሲ ኣብ ክሽነይ እንትርፉ ፋታ ወዲ ፋታ ካልእ ምሉእ እዩ ኳ እዩ ዘስምዕ
2: ያበናት ክሽንኡ
3: ወላስ ቤዛ ይምላኣዮ ኣከሻኒ ኮኮ የድልዮ ነዛ ነብስኻ ተዓቢኻ ይፍላ ንዳኣ እምበር ነዛ ኢድ ተቆርጥም ገይረ ስራሓ ዘለኹ ፍሉይ ካብ ደገ እናደወሉ ምስክርነቶም ነግርኒ ኣለዉ
0: ኣይኸ ንባሎም ጋስካ ወፃእ ከይተረፈ ይድወለካ ኣሎ ኣተ ንስኻ ከመ ኢልካ ተሓስበና ንዓና
2: ጥራሂልኪ ከምዚ ኣይንርኢ ንሰምዕ መገስ ሰማት ኮይና እየ ንረኣየካ ምሽ
1: ዋ እንታይ ደኣ ከም በጣ ክንደበ ተወሪድኩኖ እታ ዝበላ ኳ ሓፃሪ ንፅርስን እያ ፍሉይ ጠለብ ረኺበ እታ ዘረባ ነዚኣ እንታይ ክንጫሊላ ክትውፃላ
3: ለማለም እዚአን ግደፍን ብነብሰ ምትሓደ ሰቃየ ዘለዋ ኣሕዋትና እየ
0: ኣይስኻ ሓባል በሊካ ይትቅድመ ክሪ ትምስላ ብነብሰ ምትሓት ትሰቀ ዘለካ ዳ ንስኻ ኣባሓውና ደቂቕ ክንስኻ ፍሩይ ክትመስል ዶ ትማጣጠር የለካ
2: ኣብ ዓፋን ካ ወደ ኣለኹ ማለት እንኳዓ ንስኻ ሲ ትባል ዶንጋ በዓልካ ይብቆልካ እዩ
0: በዓልቲ ዘብቅሎ እምባ ኣንበይ ምስፈረና
1: በቂ ኮይኑና ንሕናስ ንኾነ ቆና ፅቢና ተፈጢርና ንሓውና ብፃይና ስርሐ ፅቡቅ ኣድናቆት ረኪቡ እንተበለና ሲ ኣብ ግንዲ እንኳዕ ሓጎሰካ ኮሪዕካ ኩሪዕካ እንታይ እናንጠቃዓሉስ ስቕና ነድቁቆ
3: ያለለ ካብዛ ይሰልጠነ ሰብሲ እንታይ ንፅብ ሰብ እኮ ሓሳብ እዩ መንነቱ
2: እሞ ሰብ ሓሳቡ ካብ ኮነ መንነቱ ሲ እዝናትካ እንተክንብሎ ኢና ዓደኽዶኽ
0: መበቆል ዓደኽ ዓደኽ ድማ ኣነነት እዩ ኣነ ንደንቲ ምባ ንነብስኻ ክንባላንችና ነፍሒካ ቅብቅብ ምባል እዩ ዝተነፍሕት ባላንችና ከዓ ውሽጣ ንትርፈዎ ኣየር ካልእ ዝተጨባጥ ትሕዝተ የብላ
1: እሞቲ ውሽጢ ባላንችና ዘሎ ኣየር ንባላንችና ኣብ ኣየር ክሳብ ኣብ ሓድጊ ሰማይ ከም ተንሳፍፍ ከም ዝገብራኸ እዩ እንደለክዶ
2: ዝተንሳፈፈት ባላንችና እሞ እንታይ ጥቕሚ ኣለዋ እዩ
3: ያ ሓቢብቲ ጥቕሚ እንተዘይህልዎ ድኽኢላታት ምሰርሕዎ
1: እምበርከ ባላንችና ከይነፍሓ ክሪ ክዓቢኺ ናተይ ልዕላ ናተይ ባ ምስ ነዛ ንኽ ህፃውንቲ ኣዓንደርክ ንዲኺ ባላንችና ንቆልዑ ምንጭ ሓጎሶምን ዝሓቆምን ካብዚኣ ንላዓሊ ጭብጥስ እንታይ ክትርልያ
3: ያ ለማለም ኣበይላቶ እዚያ ሄሉኮ ክሳብ ጓል 13 ዓመት እትኸውን ሲ ዘሕታለ ናይ እምሮ ነይርዋ እዩ
2: ምሽ ዶ ንስኻኸ ክሳብ 30 ዓመትካ ዝሕታለ ንድስካለ ናእምሮ ዝነበረካ
0: ጥራሒልክ ኣትግረፉናስከ ንወዲ ዘኩ ብዓይንና ክንድረሮ እውይ ኣነሰይ ኣትኸሚ ኮላሉስኡ ክኽፍተወካ

0: ወይኣያ ደቕ ንፈት ወርአ እንታይ ዝበሎ ክብሮ መዓልቲ ኢልታ እንታይ ጨፍሉ ኣንተ ወይ እንታይ ንኻ ኻ ዝበልካ ሕጂ ነዚኣ ድኽድኻ ኣቢለ ድልኽ ክሰርሓካ
1: ኣያ ድልኽ ዝኸያርሰካ ኣብኣ ዝሒሸካን
0: ኣያ ከዓ ክትብለኒ እንታ ብጡኽ ወይ ብጡኽ
1: ኣያ ካባኻ ዘይጉር ዘይቃል ክወፅእ ደይምሕረልካ
0: ኣያ ዘይብልካ ትርፍ ከሓነኽካ ድማ ኣያ ክትብለኒ
1: እንታ እንታይ ድበልዎ ድበላ እዩ ኣብ ምንታይ ካ ውዒነ ክንዲ ዝመሸንበባ ክንዲ ዝተላኣኩኻ ክንዲ ፀዊዕኻ ንኦሆይ ዝበልኩኻስ ኣያ ትኸደካ ኣላ
0: ሕጂ ካ ትደግሙ ንኸ
1: እንታ ሰብኣይ ከይትድፈ ኣቱም ተባሂልካ ኣታ ከይትበሃል
0: ንስኻ ዲኻ ዝኸብርን ዝቕጣጥን ሽመት ትበኒባ
1: እንታይ ስለ ዝኾንካ ክንዲ ዝጠራዕርዕ ትብል ዘለኻ
0: ድማ ከዓ ጠራዕርዕ ብለ እንታ ድንስየ ድምስ ግደፍ ዓቕሊ ከይትወዳእኒ
1: እቲ ሓንቀኒ ፈቲንካ ምዃን ምስ ኣበየካ ዓቕልኻ ኣይኮነ ሓይልኻ ከም ዝወዳእካ ይተፈለጠካኒ
0: ዳን ሕጂ ኣብ ሓለክለ ክንዲ ፀኒሐ ንዕኻ ግን ከርእየከ
1: እንታ ክትገብር ኣነ ኮ ዓብ ስለ ዝኾንካ ስለ ተስርሐኒ እየ ዘኽብረካ እምበር ከምዘይትጋጣጠም ገይረ ፋሕፋሕ መበልኩካ
0: እንታ ግደፈ ብለካ ክተወሉ ይረብ ከብዲ ካ ክዓል
1: ኣበይ ከብዲ እታ ኣብዚ እንታይ ከብዲ ኣለኒ እዚ ኮ ጠላቕ ቀስዒ እዩ ዳርካ እዚ ቸሜንተይ ኣብዚ ተራፂምካ ፋሕፋሕ ኢልካ ክትሰባ
0: ትሽግናይ ተሰባሪ ብርጭቆ እዩ ፅንሕ በል ክርየካ
1: ይ
0: ወን ገሰንገስ
1: ክንደይ ዘይፈከሩ እንትርፎ ዓፈርፈር ኢሎም ክዕዘር ወላ ሓንቲ ክገብሩ ይረኣዮም
2: እንታ ኣለኹም ደ መዓላትኩ እወይ ኣታግኒ መሃመድካ ኣለኻ
3: ከመልካ
2: ኣለኻ ኣታ ቆወልዓ ጨልቑ ዝነበርካ ሲ እንታይ እንታይ እናበልዓ ኸደኣልካ ብሓንሳእ ከምዚ ኢልካ ሰላዕ ዒልካ ኣቲ ግና ይስሕቐኒ ከዓ ዋይ ዳሓንዶ ኣለኻ ኸ
3: እግዚኣብሔር ይመስገን ከመይ ኣለኻ
2: ኣዘይ ዝወደይ እግዚኣብሔር ይመስገን ኣብ ምባል ከዓ በፂሕኻ ኣታመልከልካኢኻ ኣታት ቆልዓኻ ከለኻ ድኣ ዝከረካ ዶ እዋይ እንሳት ኩኢኻ ዘይትተሓዝ እንሳት ወረ እንታይ እሳቱ ነበልባል እምበር ነበልባል ምስ ቆርኑ ኩኢኻ ነርካ እወይ ሓደ መዓልቲ ኣዴኻ ሓንቲ ካብ ዓዲ ጥልያን ካብ ሓብታ መልእኽቲ ሒዛትላ ዝመፀት ሰበይቲ ምሳሓብ ገዛኹም ትዕድማ ሽዑ ኣዴኻ መቸም ክትውሕልል ጉዳ ምንድያ ሃገገገገገገገ ትብልደርሆ ሰሪሓ ወዳዲኣ ኣቦ ዝተገይራታ መዋራርድ ድኸውን ኮካ ኮላ ወዲ ኮካ ኮላ ክትገዝ ኢላ ንዳ ድኳ እንትኸደልካ ሽዑ ኣግዳዱ ምሳልሳይ ርእስኻ ስፖርት ክትፃወት ውዒልኩም ኩዕሶታት ገዛ ምስቲ ድኻምኩምን ጥሜትኩምን እዳውኩም ከይተሓፀብኩም ምስ ሓመድኩም ዘፃሕሊ ከፍተቀልካ እያ ነዛ ደርሆ ፈረሰኛ ደሎ መልሓጫ ሓፃርኣ እግሩ ዶ ክትብል ጎሮራ ኩሉ ኩሉ እንታይ ከገዲፍኩም ጎሎ ኩርትምቱም ኣቢልኩም ድዕሙ ኣቢልኩም ኣይትውድእ እዋን ሽሕጂ ካለተ ንግስቲ መፅእ ፃሕሊ ርኢ ተበለ ጥርሓ ኣይንርኣዮ ዓበደት ተፀለለት ዓበደት ዳሓናይቲ እትኻ ታጋሻ ኣብ ሽዑ በፂሓት ሁሩም ኢላይ ትመፅእ እወ እንታ ድ ትወድ ብላዕ እስኪ ብላዕ እስከስከስከ ኣታ ጥዑም ተኸዚፉን እዚ ዕስባ ወደብላዕ

0: ነበር ማለት ነው።
1: ምናል ካዛ እንደተኻ ዘማ ሰሬት ነጽርልና
2: ወዲሱ ሰላም ዳንዶ ከመይ ጥቦ

0: Sabere, sabere. Dai, no. ቤን ዝፀናሕ ካ ዘልካ
1: በዚ ምፀናሕ ኮይኑ እንታይ እያ
0: ስምዓ እስኪ እታ ሓንጣል ትብላ ዓርክካ ጥዕና ኣለዎ ዲ ጥዕኑ ዳ ምሎ ንስኻ ክንታይ ግብሪ ኢኻ ገርካ ብሓደ ኣብቲ ከምኡ ዘይግበር ሓደ ዓብይ እዩ ድሓርካ እዚ ናይ በሎ ስራሓት እንዳፈጠረልካስ ምስ እንጀረካ ትበኣስ
1: ኣነ ሞ እንታይ ደ ይግበርኩ ንዓይ እኮ ኩሉ ሃንደበት
0: እንታይ ሃንደበትዳ ረኺብካ መንገዲ ዶ ሓንሳብ ትኸደካ ኣላ ዶ ሓንሳብ ኣይፈልጠካ ደ ይበልካ
1: ተወሳኸይ ኣበይ ምስ ተረኸብ ዓንተ ወይ ሃንደበት ተራኺብና ወረግ ባዕለ የፀውዕ እዮ ሽዑ ኣየ ናይ ዘረባ እዩ
0: እንታይ ካ ትዛርብ ዘለካ
1: እብለካ እንደ ዘለኹ ሃንደበት ተጓሒፍና
0: እሞ ካልእ ሰብ ንዓኻ ዝመስል ድዳ ረኺቡ ኮይኑ
1: ወይ እንታይ ሕጅባ ዘረባ ምፅኢኻ ብየነ ድበሃል ኣሎ ንዓይ ድመስል
2: እወይ ወሓቅኻ
0: ሓንጣ ዳ ሽግዓታ እንድያ በየነ ቕምፂ ንዓኸሊ ዝመስል
1: ኮፒ እምበር ኣነ መሲለ እዮም ክንደይ ድዮም ድጋበዝዎ ሳላ ሓባር ከይኮፈል ክወፅእ ኣለኹ እኳ እዩ ዝብለ
0: ልካዕ ስማዕ ዶ ቁርብ ናይ ስጋ ዝምድና ኣለኩም ድዩ
1: ዋ ኣነ ዝፈልጦ ቐጥታዊ ዝምድና እኳ ተዘይብልና ደቂ ኣዳም ከም ምዃንና መጠንሲ በዚ ኢልና በት ዋላ መሳኻውን እኳ ዝማዲና
0: ሱዳ ሓቅኻ ሱ ሓቅኻ
1: እያ መስፍን ሕጂ ዝገበርካ ጌርካ ምሳይ ሓንጣል ዕረቐኒ
0: ኖኖ ክዓርቆኩም እየ ክዓርቆኩም እየ እምበር ዓንተ ወይ ንህልካ ነዘን ኣስናኑ ከምዚ ዋህባ ጉቡ ኣብላዒዱ ክዕሙ ኸ እንዳበለ መዓት በኸራ ይበቃ
1: ደይፈተነ ዶሞ ኮይኑ
0: ሂ ምንታይ ሃሲካ ድ
1: ናይ ዓቕ ኣቻ እኳ እዚ ኣያ ንዓብ እጅኻ ዕረቐኒ ደውለሉስክደውለሉ
0: ንስኻ ከዓ ንበየኒ ንስኻ ከዓ ንበየኒ
1: በየነ ዶ ክድውለሉ

0: ናያፅንሃበሎ
1: ስምንቶ ደዳሃበ ኣበድ ኣብ ፅሕ ገመፅ ኢኻ
0: ንገዝኡ ፋንየ እዮ
1: ንምዃኑ ዚ ምሳኽሪ ፀንሐሲ ትፈልጥዮ ዶ ፅቡቅ ጌርኪ
0: ንማ ንልቋስ ዲኻታ ዋ እንታይ ደኣ ኸንኩም ኣይወድለቶ ንጉስ መሓዛይ ድየ ድኻ ክትብለኒ
2: መመናበ ብልክዕ ፈይትክ ኣለኽ ደኸይ
0: ኣንቲ ጓል ብልክዕ እንተ ደይፈልጦ ደኣ 200 ናቕፋ ንቡንኪ ንምሓበኒ
2: ኦ ንምንታይ ደኣ ሙሴ ክንሱ ሽሙስ ልቋስ ኢልክዮ
0: ናይ መን ሙሴ ልቋስ ይሹ
3: ማማ ድሃበ ተጋጊ ክለኺ
0: እንታይ መፅኒአ ድጋገ ወይከድሃባዲ እየ ዋላ ዒሒለ ኣይውለዶ እምበሪ ባዕለ ዘይጠመቕክዎ ቆልዓሲ ድማ ከዓ ስሙ ክጠፍኣኒ ኣብዚሕኩማ ዶ ሕጅስ
3: ሓራይ ስክ እንታይ ይሰርሕ
0: ስርሑዶ ኣሸቃጣ እሀ ኣቦኡ መከፋፈሊ ስለ ዘለዎ ንስኻ ሕግዞ
4: ማማ ድሃብ ምስሊ ኣብ ዕዳጋ ይርከብ ዝበሃል ምስሊ ኣሎ ድሓር ካ ናይ ጀማዕት ርከሪ ማማ ድሃብ ንሙሴ ኣይፈለጦቶን ዘላ
1: ኣይፈለጦቶን ፈፂም ኣይፈለጦቶን ኣዴ ድሃብ እዚ ምሳኺ ዝፀንሐ ፈናን ማለት ፍሉጥ ደራፋ እዩ
0: ኣልገስ እንታይ ደራፋ እዩ ዋ ንባዕልኻ ተጋጊኻ ሰብ ከዓ ክተጋጊ
2: ንክሞ ስራሕ እዩ ክጣዕሚኒኢ
0: እንታይ እንዳመዘኒ ከሎ ዲ ክተርእኒ

0: ኣቲ እዚ ደኣያ እቲ መዓልቲ ናፅነት ናይ ፖሊስያ ክዳን ተኸዲኑ ኣብ ስታድዮም ዝደርፍ ዝነበረ ንድዩ ኣታኣነኸዓ ወዲ መሓዛ ይመሲሉንሌፍ ከምለ ፀኒሐወ
1: ንሕና ዝብልና ዶኮይና
0: ኣቲ ንስኸኸ ንዳሓስን በሊ ፃቐት ፃቐጥ የ ፃቐት በልስኪ ማማየ እዚ ትብል እዮ ዘለኹ ሰብሲ ኣነይ ኮንኩ እንተበለንስ እንታይ ይኸውን ኣይ ኣቲ ሕጂ ደኣ ዘን 200 ንቡንኪኢሉ ድሃበኒ ደኣ ጓለይ ኣበይ ከይደ ኤ ድመልሰሉ
2: ሃብንቶም ኣነይ ክፅሓልዩ
0: ኣልጉስ
3: ዝምንበጊዕ
4: ኣብሻ በጊዕ ኢ ትቕዶ ክዕለወልኪ

0: እንታይ ዝረ ዘለኹ
1: ዕንጣል ኣቕልሐት ንበል ኮስበል ዶበል
2: ኣያ ዓንተ ወይ ዝገደፍካለ የብልካ ብዝኾነ እዚ ተላለዮ በየነ ይበሃል ምዝሓ ወይኻ ከ ኣፍ ከፊትካ
0: ሓቂኻ ሰመርሓዊ ኣያድራዕ እንዴ ዳ ወዲቐካ ስኩዛ በል ስኩዛ
2: ዳሓንዳሓንዳሓ የጋጥም እዩ
0: ስማዕ እንደንሳ እዛ ዓንተ ወይ ዝበልካ ድግማ ዲኻ
3: እንታይ ደ ኢ ሓደ ሰበይቲ ኣብ ሆስፒታል ትፃዕር ስለ ዝነበረት ታዊኸ እየ ነይረ ድሓር ከዓ ምሳይ ዝኾነ ሌላ ዘይብልኩም ሕሲሲሲሲ ትብል ነርካ ኩያ ክብልኩም
1: ሰመረ እዛ ዘርባ ናባኻ ዝቐንዕ ድያ ሕሲሲ ኢልካ ዲኻ
2: መይተ ደ ኣነ ዶ ሕሲሲ ይብል
0: ኣሲ ኣብ ሕርቃን ዝወፅእ ዘረባ እዩ
2: ድሓር ድማ ኣስናኑ ኢዶ ኸረኩበየ ኢልካ ትፍክር ነርካ
0: እዚኣ ናይዚ መጣቆስ እያ እዚኣ
3: ስዑባ እንታይ ቲ መርሓትኩም ፀርፊ ዝቐድም ቆባዕ ኩዮ ክንብልኩም ኣነ ቆባዕ ድ
0: ኣታት ዓንተ ወይ ናይ ሕጂ ንፍልልይ ኣለዎ ዓንተ ወይ ቆባዕ ተ ነርካ ሕጂ ከዓ ቆርባዕ ትኸም
3: ሞት መላሓስኩም ባ ገና ይተኣደበን እዩ ዘሎ
2: ዳሓንዳሓንዳሓንዳሓ እዚ ቐና እዚ ናይ ቅርበት እዩ ዋዛ እዩ ዋዛ
3: ድሓር ድማ ኣቀራረባይ ካብቲ ፅቢት ይወፃእ እንተ ደኣ ነይሩ ኮ ፈለማም ተጠራጠርኩም ብልዕ ዲ ከዓ ማሓተትኩም
1: እወ ሓንጣል ሰመረ ዲኻ እንተ ትብሎ ርኢኻ ለኻ ኣይኮንኩን ኣነ በየን እየ ምበለካ እዚ ኩሉ ካ ይመፀን
0: ንፈለማ እዋን ኒዒድካ
1: ዳሓንዳሓናዓይስ ድላይ ካበለኒ
0: ስማዕ በየነ ኣነ ንዓኻ ቅድሚ ሕጂ ርኤካ ኣይፈለጥን
3: እወ
0: ምስ ሰመረ ግና መሳርሒት ኢና ብጊርና ንፋለጥ ኢና ሕጂ ብምዝማት ርኢኻ ለኻ ንዓኻ ምስ ረኣኹስ ኣባ ከሎ ሰመረ መፅእ ኢለ እምበር ንክልቲኹም ሕጂ ክርእኩም ከለኹ ፍልልይ ኣለኩ
1: ፍልልይ ዳ ክህልዎ እምበር ኣብ ሓንቲ ፋብሪካ ድዮም ተሰሪ
2: ብዝኾነ ኣያ ኣብ ርእሲ ልቦናኻ ሓንቲ ክላበወካ ዝደሊ ከየጣለልካ ኣይትወስ ታዋኽ ከቢድ ዋጋ እዩ ዝኽፍል
3: ይህና ኢዳ ዓንተ ወይ ዝውፅጠኒ ጉዳይ ነይሩ እምበረይ እዋ ከይደ ኮ ተተኪሰ እየ ነይረ
0: ሕልፍ ስለ ዝረአኹ እምበር ከም ኣሰለት ኩያ ክጥምጦም ሓሲ ናይ ናቱ ደ ኣነስ ከም መድፍዕ ሂም ኢለ ክትቆስተ ዓንቂረ እንደ ነይረ
1: ንስ ሰሚዕና ኣብ ኩሉ ከይበፅሓካ ንደ መዓክስካ
0: ዝያደምፂሕ መ

ምፍራይ ፊልም ኣብ ሃገርና በብእዋኑ ምዕባለ ብምልባስ ኣደናቂ ዛንታን ብቕዓትን ዝሓዘሉ ትሕዝቶ ዘለዎም ስራሓት ክቐርቡ ንዕዘብ ኢና። ነቲ ናይ ውድድር መንፈስ ንኽረባረብሉ ሓደ ካብቲ ሓደ ዝበልእ ስራሕ ኣቕርብ ዝፅዕርሉ ብምዃኑ እውን ዝያዳ ብሉፅነት ክህልዎ ካብ ዝኽኣሉ ነጥቢ እዩ። ነዚ ብምዕዛብ እውን ኮሚሽን ባህልን ስፖርትን ዝወደቦ ፌስቲቫል ፊልም ኣስመራ ንመጀመርታ ግዜ ምጅማሩ ዝዝከር እዩ። ኣብዚ ፌስቲቫል ዝተፈላለዩ መፅናዕታዊ ፅሑፋት ዘቕረቡ ሰብ ሞያ ሓሳቦም ምግላፅ ርእይቶ ተሳተፍቲ እውን ዝተቐበልሉ መድረኽ እዩ ዝነበረ። ካብቶም ዝነበሩ መፅናዕታዊ ፅሑፋት ሓንቲ መፃኢ ምፍራይ ፊልም ሃገርና ከመይ ክኸውን ይግባእ እትብላ ነይራ። ኣብ ናይ ሎም ሰሙን መደምና ነቲ መፅናዕቲ ዘካየደ ስነ ጥበበኛ ዘርእሰናይ ዓንደ ብርሃን ብምዕዳም ብዛዕባ ዘቕረቦ ፅሑፍ ዝፍትሽ መደብ ክኸውን ትሕዝቶና ሰናይ ምክትታል።

0: ኣብ ዘካይዶ መፅናዕቲ ምፍራይ ፊልም ሃገርና ድሕሪ ናፅነት ካብ ዝጀመረሉ ክሳብ ዘለናዮ እዋን ኣብ 4 መድረኽ ብምፍላዩ ኣቕሪብዎ። እዚ ከዓ ካብታ ጀማሪት ፊልም ሃገርና ባሩድ 77 ክሳብ ዚ እዋን ዘለዉ ናይ 29 ዓመት ምዕባለታትን ድኽምታትን ብምዝርዛርዩ ኣቕሪብዎ። ነዞም ዝተገልፁ ድኽምታት ብምዕዛብ እውን ኣብዚ እዋን ንዘሎ ምፍራይ ፊልም ጠቐምቲ ዝተባሃሉ ነጥብታት ከም ኣብነት ኣብ ኣገባብ ኣፀሓሕፋ ድርሰት፣ ኣገባብ ናይ ኣልያ፣ ኣገዳስነት ሓባራዊ ዕዮን ዝብልን ካልእ ነጥብታትን ብምልዓል እዩ ገሊፅዎም።
1: ኣርኳ በዕሉ ንገበታ ሓጢኣትናን ኣበሳናን ይቕር እናበለልና
2: ውሓቆ ኣነ እውን ነዚ ልቦናኹም ኣሚነ የመፅ
1: ተባረኽ ዝወደ
2: ኣባ እሺ ምናልባት ዝሕጂ ዝነግረኩም ሓድሽ ወረ ክኾነኩም ይኽእል እዩ።
0: ብተወሳኺ ናይ ካልኦት ሃገራት ኣገባብ ምፍራይ ፊልም እውን ተዳሲሱሎም። እዚ ከዓ እቲ ኣገባብ ብምኽታል ክመፁ ዝኽእሉ ለውጥታት ቀለልቲ ከምዘይኮኑ እዩ ዝገልጽ። ኖሊውድ ሰርቪስን ፌስቲቫል ሞዴልን እውን ከም ኣብነት ክንወስድ ይከኣል። እቲ ንፈለማ ግዜ ዝተኻየደ ፌስቲቫል ፊልም ኣስመራ ነዚ መፅናዕታዊ ፅሑፍ ደገፍ ኮይኑ ምዕበለታት ንክንፀባረቐሉ ዝሕግዝ እዩ። ፌስቲቫል ፊልም ኢልካ ምትእታው ንባዕሉ ኣብዚ ሞያ ንዘለዎ ሓሳባቶም ክለዋወጡ ብሓደ ኮይኖም ንዘላቂ ምዕባልን ኣህጉራዊ ተፈላጥነትን ንዘለዎም ስራሓትን ኣብ ምቕራብ ዓብ ተራ ዘለዎ ምዃኑ እውን ዝዝንጋዕ ኣይኮነን። በዚ መሰረት ብሓፈሻ ምፍራይ ፊልም ኣብ ሃገርና ከመይ ከም ዘሎ መእተው ብምግባር ዕላልና ክንፍልም።
3: ኣብዚ ሕጂ እዋን ብፍላይ ኣብቲ ቀንዲ ከም ናይ ፊልም ፕሮዳክሽን ዝሕሰብ ኣብ ነዊሕ ሙሉእ ፊልም ወይ ፊቸር ፊልም፣ ኣብ ሓፅርቲ ፊልምታት፣ ኣብ ዶክመንታሪ እዚ ከም ቀንዲ ናይ ፊልም ፕሮዳክሽን ንብሎ ኣብኡ ብቁፅሪ ቁሩብ እንዳንቆርቆሎ ድመፀሉ ተርእዮታት እዩ ዘሎ። ብዓይነት እውን ውሑድ ተዘይኮይኑ እቲ ዝፈረየሉ ዘሎ ደረጃታት ዓጋቢ ይኮነ ዘሎ። ዝያዳ ሕጂ ኣብ ናይ ዩቲዩብ ፍርያት ናይ ቲቪ ድራማ ዝመስል ወይ ናይ ዩቲዩብ ሲሪስ ዝመስል ኣብ ከምኡ ዘተኮረ እዩ ዘሎ። እቲ ዝስራሕ ሙሉእ ፊልምታት ሙሉእ ቅርፂ ናይ ፊቸር ፊልም ከምቲ ናይ ቀደም ንሲኒማ ተባሂሉ ዘለዎ ውሑድ እዩ ዝፈሪ ዘሎ። እዚ ክዓቢ ኣለዎ ብዝግባእ ማለት እዩ። ሕጂ ነዚ ዕንቅፋታት ዝኾኑ ተርእዮታት ኣለዉ። ገሊኡ ብደረጃ ናይ ቅርፂ ወይ ናይ መንግስቲ ኣብቲ መፍረ ፊልም ክግበር ዘለዎ ሃጓፋት ኣሎ። ገሊኡ ከዓ ብነብሱ እውን በቲ ስነ ጥበበኛ ክምላእ ዘለዎ ሃጓፋት ኣሎ ማለት እዩ። ስለዚ ቁሩብ ኣብ ስካፍ ደረጃ ኣሎ ብዝሒ ይኹን ብዓይነት ናይ ምፍራይ እዚ ኣብ ናይ ፊቸር ፊልም ሓፂር ፊልምን ናይ ዶክመንታርን ማለት እዩ።
0: ኣብ ምፍራይ ፊልም ኣገዳስን ፈላምን ነገር

0: ሰትዩ ካብቶም ሓንቲ ፊልም ንክትቀውም መሰረት ካብ ዝኾኑ ኣገደስቲ ነጥብታት እውን ሓደ እዩ።
1: እወታ ምፅናዕተ ወረቐት ብቐንዱ እቲ ዝተጓዓዝናዮ ናይ ምፍራይ ፊልም ዝነበረና ተመክሮታት ብፍላይ ኣብዝሓለፈ 29 ዓመታት ዝነበረ ተመክሮ እዩ ዝድህስስ። ካብኡ እቲ ዝተረኣየ ሕፅረታት ከዓ ሓደ ብሓደ ድሕሪ ክስተይ ምግባር ናብ ፍታሕ ኢሉ ኸይድ ማለት እዩ። ሓደ ካብቲ ቀንዲ ከም ሃጓፍ ዝረአ ኣብ ኣነጋግራ ዛንታን ኣብ ተሕዝቶ ናይ ዛንታን ዘሎ ነገራት ወይ ኣብ ዛንታን ኣነጋግራ ዛንታን ርኡይ ሃጓፋት ኣሎ ልብል ገምጋም ነይሩ ማለት እዩ። ሕጂ ነዚ ክምላእተ ኮይኑ ሰራሕቲ ፊልም ኣብ ግምት ከነእትዎ ዘለና ዝተፈላለየ ነጥብታት ኣሎ። እቲ ዛንታታትና ዝያዳ ናብ ናትና ነገራት ዘተኮረ ነቲ ናትና ጉዳያት፣ ፀገማት፣ ብድሆታት ነቲ ናትና ዛንታ ነሕልፎ መዓልታዊ ስቀያት ዝሓለፍናዮ ታሪካዊ ጉዕዞ ድልያን ነፅነት ድዩ መንነትና ንምፍጣር ድዩ ካልእ ኣብቲ ኣፋዊ ታሪካትና እንታይ ዓይነት ዛንታታት እዩ ዘለና ኣብዚ ሕጂ ዘለዉ ከዓ ብድሆታትና እንታይ እዮም ኣብ ዝብል ዝያዳ ከተኩር ኣለዎ። ከምዚ እንተጌርካ ዝያዳ ነቲ ናትካ ፍሉይነት ከተንፀባርቆ ትኽእል ኢኻ። ነዚ ግን ነዚ ናትካ ክውንነት ብኣድማሳዊ ቴማት ኣሳሲርካ እንተቕሪብካዮ ኣብ ውሽጢ ዓዲ ይኹን ካብ ዓድኻ ወፃ እውን ዛንታኻ ክስማዓን ክረአን ክትገብሮ ትኽእል ኢኻ ማለት እዩ። ናይዚ ኣብነታት ሕጂ እንተርእና ኢራናውያን ስራሕቲ ፊልም ከም ሓደ ኣብነት ኣቕሪብናዮም ኣለና። እዞም ስራሕቲ ፊልም ዝያዳ ኣብ ቅልል ዝበሉ ኣብ ሰብኣዊ ዛንታታት ዝያዳ ናይ ሰብ ናይ ሞራል ብድሆታት ዘጋጥሞ ማሕበራዊ ነገራት ኣልዒሎም ብስፍሓት ብምቕራብ ዝፍለጡ እዮም ማለት እዩ። ብከምኡ ከዓ ነቲ ኢንዳስትሪ ፊልም ናቶም ናብ ዓለም ከላልይዎ ክኢሎም እዮም። ሎሚ ናይ ኢራን ፊልምታት ካብ ሓደ ተጠቀስቲ ክኸውን ንኽኣለዩ ማለት እዩ። እቲ ዝጥቀሙሉ ነገር ኣዝዩ ዝተራቐቐ ወይ ብዙሕ ፍርያት ዝሓትት ላዕልን ታሕትን ዝሓትት ኣይኮነን። ዝያዳ ኣብ ሰባት ዘተኮረ ዝያዳ ኣብ ናይ ቆልዑ ዛንታ ኣብቲ ዕለታዊ ፀገሞም ዘተኮረ ገይሮም ግን ኣድማሳዊ ቴማ ብምሓዝ ብከምኡ ብምቕራብ 3-4 ግዜ ብኦስካር ከም ሕፁያት ኮይኖም ተሸለምቲ ዝኾኑሉ ክስታይ ፈጢሮም እዮም ማለት እዩ። ብስፍሓት እውን ኣፕሪሽት ይኸውን እዩ። ካልእ እቲ ኪኖ እቲ ክሳይካ ኣብ ኣነጋግራ ናይ ቅርፂ ናይ ፊልም እውን ዝተፈለየ ካብቲ ዘሎ ቅድታት ዝያዳ ፈተናዊ ወይ ኤክስፐሪመንታል ነገራት ምጥቃም ከዓ ኣገዳሲ እዩ። እዚ ኣብቲ ናይ በዓል ቦንጁንሁ ዝበሃል ናይ ደቡብ ኮርያ ዝተሓዋወሰ ዓይነታት ጅር ወይ ከዓ ናይ ፊልም ቅድታት ብምጥቃም ከም ፓራሳይት ትብል ፊልም ንኣብነት 4-5 ዋዛ መፍርሒ ወይ ኣርዓዲ ነገር ላግፂ ድራማ ዳሓዋወሰ ነገር ብምቕራብ ሓድሽ ነገር ከርኢ ብምኽኣሉ እሱን ዕውዝ ዝኾነ ኣሎ ማለት እዩ። ኣብ ኣፍሪካውያን ስራሕቲ ፊልም ከም በዓል ዑስማን ሰንበነ ኣፍሪካውያን ሕብረተሰብ ድሕሪ ካብ መግዛእቲ ምልቓቆም ደጋጠመ ብድሆታት መንነቶም ንምርካብ ዝገብሮ ድለያ ዘተኩር ዛዕባታት ከምዚ ብምግባር ሲ ፍሉይነት ክፈጥሩ ክኢሎም እዮም ማለት። ስለዚ ንሕና እውን ከምኡ ዓይነት ነቲ ናትና ዕለታዊ ሂወት ግን ብስነ ጥበቦ መገዲ ብምቕራብ ዝያዳ ተረኣየ ክንገብሮ ንኽእል ኢና። ካልእ ነቲ ቅድሚ ሕጂ ጀሚሮሞ ዝነበሩ ከም ናይ በዓል እሳያት ፀጋይ ዓይነት ኣብነታውያን ደረስቲ ኣብ ኣፍ ታሪካትና ድዩ ኣብ ካልእ ዛንታታትና ዘንፀባርቆ ነበሩ ንዑ ነቲ ኣነጋግራ ዛንታ ኣፅኒዒኻ ንዑ ከም ትራዲሽን ወሲድካ ክትቅፅሎ እንታይ እቲ ዕውዝ ዝገብሮ ነቲ ኤርትራዊ ፊልም ዝነበረ ንዑ ምፅናዕን ክትቅፅሎ ምኽኣልን ኣገዳሲ ኮይኑ ይስምዓኒ ማለት እዩ።
2: ድምፅኹም ድምፅባትኩም ከጥፋኩሕመ ሬሳኹም እኳ ኣይርከብን ድነፍ
3: ራይ
2: ዕለተሰ ሸብሪ ብላይ ትብል

0: ኣዝኒዕኻ ኣለ ከም ገለ ኣፋ ኸፊታ እንተ ደኣ እውያ ዓዲ ክትስምዕ ትኽእል እወ ምሰንስተ ዓድና ተሓዊስ ከዓ ተዳና ገጽ ኢኸ ኣፋን ኢደ እግራ ቀፊድናያ ስለ ዘለና ናብተብሎ ብለ
1: ሓፍተ
0: ዘሰክፍ የበርክ
1: ራይ
0: እወ ኣብ መታና ገበርኪ ኣዝኒዕኻ ኣለየ ከይድና ኣለና ንና
1: ኣይ መኸማኹም ክኸውን
2: ደራሲ ፅሑፉ ምስ ኣቕረበ ነቶም ቃላት ምስሊ ክለብሱ ዝሕግዝ ሞያ እምበኣር ኣልያ እዩ ኣብዚ ሞያ እውን ማዕረ ናይ ድርሰት ምዕባልን ዕንቆት ኣገላልፃን ዝለበሰ ኮይኑ ክቐርብ ከም ዝግባእ ይገሊጹልና እዚ ከዓ ነቲ ኣብዚ እዋን ዝፈሪ ዘሎ ስራሓትና ዝያዳ ካብ ሃገርና ውፃኢ ተወዳዳርን ዕውትን ክኸውን ምፅዓር እውን ቀንዲ ዕላማ ናይ ሰብ ሞያ ክኸውን ከም ዝግባእ እዩ ዝገልጽ ብጥንቃቐን መፅናዕቲ ብዝተኻየደሉ መንገዲ ምድላው ከዓ ፍሉይነት ክህልዎ ከም ዝሕግዝ እውን ኣብርሂልና እዩ ብተወሳኺ ኣብዚ ዓውዲ ናይ ኣልያ ዝጥርንፎም ሞያታት ማለት ስእሊ ድምፂ ምምማይ ፅሑፍን ካልእን ብሓባራውን ሞያውያን ብምምዕባልን ክስራሕ ከም ዝግባእ እዩ ዝገልጽ ካብቶም ኣብ ምፍራይ ፊልም ዘይተርፉ ነገራት እምበኣር ምውሳእ ወይ ብቑዓት ተዋሳእቲ ምፍራይ እዩ ኣብዚ ሞያ እውን ዘድልዩ ነገራት ኣለዉ
3: እዋ ሕጂ ኣብ ምውሳእ ድሓን ተመክሮ ካብ ነዊሕ ተጠረይ ነገራት ኣሎ ግን ከም ዝያዳ ኣእማኒ ድኾነ ወይ ህያው ድኾነ ዓይነት ኣወሳስኣ ግነት ዘይብሉ ነቲ ጠባያትና ድመስል ነቲ ኣብ ዕለታዊ ሂወት ትረኽቦም ምስቲ ሰብ ከተኣሳስረካ ዝኽእል ምስቶም ገፀ ባህርያት ዓይነት ምውሳእ የድል ኣሎ ሕጂ ዝያዳ ኣብኡ ከም ሃጓፍ ዝረአ ዘሎ ሕጂ ጠባያት ደይ ምፅናዕ ክትፈልዮም ደይ ምፍተን ዝያዳ ኣብቲ ምባል ነቲ ዘሎ ዝርርባት ክትብል እምበር ብኩሉ ነገራሲ ክትመስሎ ኣብ ምስራሕ ሃጓፍ ኣሎ እዚ እውን ኣለይቲ ይኹን ዋላቶም ሞያውያን ተዋሳእቲ እውን ተገዲሶም ክሰርሕዎ ኣለዎም እንታይ ዓይነት ባህርዮም ክላበሱ ከፅንዕዎ ኣለዎም ዝያዳ ከዓ ናብቲ ሕብረተሰብ ድቀረበ ልሉይ ተዘካሪ ንክኸውን ከዓ ካብ ሕሉፍ ናትና ፊልምታት እውን ከም ኣብነታት እንዳወሰድካ ከም መወከሲ ክትንምሃረሎም ስ ንኽእል ኮይኑ ስማዓኒ
4: ብብዓይን ዓትር ዝመስል ዓይንኸይ ድቃሳይ ተኽልአለይ ተደለኽንዕ
5: ኣስናንካ ስና ሞ ጀመረ ኹና ካዲያ ኮይነ ድካ ስሓቐላታሳ
6: ባሎ ዝካስ ከምዝኸልኣ ድካሚ
5: ኣብታ ወዲ እንደአላሎ ምስ መይተ ግዲ ሙሉእ ለይትንካ እጭንቃዋሪኣ ተኸዲና ኣብዚ ቅድሚ ዓይነ መፅያ ጎፍለው
2: ፊልም ክንዳሉ ብዙሕ ሞያታት ዝሓቁፍ ክሳብ ዝኾነ ብዙሕ ድኻምን ፃዕርን እዩ ዝሓትት እዚ ማለት ከዓ ጎንቶም ኣቐዲሞም ዝተገልፁ ናይ ድምፂ ኣበርክቶ ኣብ ፊልም እውን ቀሊል ኣይኮነን በዚ መንገዲ ናይ ነብሲ ወከፍ ምንቅስቓስ ድምፂ ኣዳሊኻ ምቕራብ ፃዕሪ ዘድልዮ ብምዃኑ ብዕቱብ ክስራሓሉ ዘለዉ ነጥቢ እዩ

0: ቀንዳ ኣርእስትና ምፍራይ ፊልም ኣብ ሃገርና ምምዕባል ክሳብ ዝኾነ ምስኡ ተሳንዩ ዝኸይድ ምምዕባልን ምብርባርን ስኒማታት ሃገርና እዩ። ስኒማታት ሃገርና ናብ ዝነበሮ ንምምላስ ንሰብ ሞያ ዓውዲ ስነ ጥበብ ፃዕርን ድኻምን ዝሓትት እዩ። ብተዛማዲ ጥቕሚ ስኒማታት ሃገርና ንሓደ ኣፍራይ ብቐጥታዊ መንገዲ ስምዒት ናይ ተዓዘብቲ ዝረኽበሉ ብምዃኑ ሓደ ካብቶም ኣገደስትን ኣብ ምምዕባል ፊልም ሃገርና እውን ዓብ ተራ ዘለዎም እዩ። ስለዚ ኣድህቦ ዘድልዮ ብምዃኑ ምዝንጋዕ ኣየድልን።
1: እዋ ሕዚ ፊልም ኣብ ዝኾነ ብዝተፈላለየ መገድታት ክትርአ ትኽእል ኢኻ፣ ብቴሌቭዥን፣ ብሞባይል። ግን ከም ኣብ ዓብ ስክሪን ኮይኑ ከም ኣብ ሲኔማ ኮይንካ ትሪኦ ከለኻ ትስተማቕሮ ይትኽእልኒ ኢኻ፣ እቲ መቐረቱ ይፈላለዩ። ስለዚ ናብ ናይ ዓብ ስክሪን ትሕዝቶ ንዑ ዝኸውን ምድላዋት ቁሩብ ዓምቆ ዘለዮ ከምቲ ናይ ቅድም ዝነበረ ጥንቃቐ ዘለዎ ስራሕ የድሊ እዩ። ግን ብተገዳስነት ክስታይተ ኢሉ ነቲ ናይ ተዓዘ

0: ኣቢና ፊልም ክርኢ ደሊ እዩ ኣብ ምክንያት ብሲኔማታት ኣብ ገለ ኣጋጣሚታት ኣብ ዝርከበሉስ መፅኡ ዝተማቕሮ እዩ። ስለዚ እቲ ስራሕ ፊልም ተሰሪሑ እቲ ካልእ ደሎ መስራሓት እውን እቲ ዝምልከቶ ኣካል ብምድጋፍ ክበራበር ኣሎ። ብከምኡ እቲ ዕቤት ፊልምና ናብ ዝግባእ ቦትኡ ክምለስ ዝኽእል። ስለዚ ኣብ ሲኔማ ተኪርና ክንሰርሕ ኣለና ኮይ ይስምዓኒ
1: ክራይ ኮነቸ ሳብረ ነበል ኣንጃሓ ዋላስልሓ
2: ኣናማ ገባእ ዝስአል ምናልኮ ከረራ እግሪ ልብደርውን እተንደ ቤት ረቅበት ዋድ እተሰበታልኩ
3: ዓበል ወላትካ ሳብሬን ልብካ ወክልዓንካተማ ምለለእፉኻ ክርኢ ትኣብለካ ዲማ ኣብየ ጃብር በስ ትብለካ
4: ሰብ ሰርሖ ብልሒ ኣብ ብዙሕ ዓውድታት ዘለዎ ፅልዋ ቀሊል ኣይኮነን። ዓውዲ ስነ ጥበብ እውን ካብቶም ተጠቀስትን ተጸለውትን ከይኮነ ምክንያቱ ኣብ ድርሰትን ኣልያን ከምኡ ድማ ብኮምፒተር ብዝተሰነዩ ሰብ መሰል ተዋሳእቲ ጌርካ ስራሕ ምድላው ኣብ ዝቐለለሉ ዘመን በፂሕና ምህላውና እዩ።
0: እዋ ሕጂ ካብቲ ናይ ኤኣይ ፅልዋ ደይካሓድ እንዳኾነ ምፅእ ኣሎ ርኡይ እንዳኾነ ካብቲ ናይ ቅድሚ ምፍራይ ጀሚርካ ኣብ ፅሑፋ ምምዕባል ቅርፂ ምትሓዝ ኣብ ስቶሪ ቦርድ ኣብ ምድላው ዳሕር እውን ኣብቲ ምፍራይ ድሕሪ ምፍራይ እውን ኣብ መዓላታት ይውዕል ኣሎ ገሊኡ ዝድግፎ ኣሎ ከማለሲ ከም ሓገዝ ክንጥቀመሉ ኣለና ዝብል ኣሎ። ገሊኡ ከዓ ነቲ ናይ ሰብ ፈጠራ ክትካ የብሉን ድብል ምጉታት ኣሎ። በቲ ኮይኑ በቲ ግን ትፅልኡ ደይካሓድ እንዳኾነ ማለት በብቕሩብ ዋላ ካብተን ካሜራታት ጀሚርካ ብኤኣይ ክሳይ ድኾና እንዳምፃኸድ ኣለዋ። ስለዚ ክትገትኦ ከቢድ እዩ ግን ከም ሓጋዚ ነገር ክጥቀመሉ ይከኣል ኸውን እዩ ግን ቲ ፈጠራት መሰረተውናትካ ፈጠራ ከየጥፋኻ ማለት እዩ።
5: EPLF were not just soldiers. They were freedom fighters, determined to liberate their homeland from the grip of Ethiopian oppression. And on that fateful day, May 21st, they set their sights on a target that would strike a decisive blow to their enemies, the Ethiopian Air Force base at
4: Kubrat Tahateltina. Kamzik gilles tsanha. ቀንዲ ዕላማ ናይ ፅሑፍ ንሓደ ብሉፅ ስራሕ ናብ ዝበለፀ ቀይርካ ሞያኻ ዝገልፅ ዕዮን ምቕራብ እዩ። እዚ ድማ ኣህግራዊ ስም ዘለዎ ፊልም ኣበርኪትካ ነቲ ምፍራይ ፊልም ናይ ሃገርና ንምምዕባል ዝሃቀነ እዩ። በዚ መንገዲ ከዓ ኣበርክቶን ተገዳስነትን ሰብ ሞያ ኣዝዩ ዕዙዝ እዩ።
0: ምፍራይ ፊልም ናይ ብዙሓት ሞያውያን ተሳትፎ ዘለዩ እዩ። ብዙሓት ስነ ጥበበኛታት ካብ ስነ ጥበብ ወፃኢ እውን ብዙሓት ደገፍቲ ውልቀ ሰባት ዝሳተፍዎ እዩ። ስለዚ ናይ ብዝግባእ ናይ ቲም ወርክ ወይ ከዓ ናይ ብሓባር ናይ ምስራሕ ባህልስ የድሊ እዩ ማለት። ስለዚ ነዚ ነገራት እዚ ዝያዳ ኸነ ማዕብሎ ኣለና ዓውት ክንከው እንተኮይና ተሓባቢርካ ምስራሕ ክንምሃር ኣለና። ካልእ እቲ በብእዋኑ ኸ ድመፅ ዘሎ ለውጥታት ኣሎ ቲ ምስራሕ ፊልም ንዑ ኸ እንዳረዓምናዮ እንዳተምሃርናዮ ማዕረ ማዕረቲ ዘሎ ቴክኖሎጂ እንዳሰጎምና ክንከይድ ኣለና ብል ሰራሕቲ ፊልም

0: ሰላምታ ነው ኤርቲቪ ኣብ ምክትል ትርከቡ ክብራትን ክቡራን ከመይ ትውዕሉ? ሎሚ ሰሉስ 7 ሓምለ ፍርቂ መዓልቲ ፍርቃን ስላለዎ ዜናታት ውሽጢ ንወፃእን እንሆ ዜና ዝቐርበልኩም ሎም ተኽለ ክትከታተሉና ብክብሪ እንዳዓደምኩ ድማ ኣርእስተ ዜና ክቐድም። ኣብ ባፅዕ ምሕያል ውዳቤታት ኣብ ገስጋስ ልምዓት ድርኺት ከም ዘለዎ ተገሊጹ። መበል 50 ዓመት ብምስራት ቤት ትምህርቲ ሰውራ ኣብ ካናዳ ብልዑል ድምቀት ተፀምቢሉ። ኣብ ዞባ ዓንሰባ ደግሲ ኣብ ደረጃ ዕልየት ዝበፅሐ መልከፍቲ ሕማም ዓሶ ንምግታእ ብዕቱብ ይስራሕ ከም ዘሎ ተገሊጹ። ኣሜሪካ ኣብ ናይጀርያ ኣዋፊራቶ ንዝፀንሐት ሰራዊት ክትስሕቦ ከም ዝጀመረት ሓቢራ። ሩስያ ትማሊ 6 ሓምለ ኣብ ልዕሊ ዝተፈላለየ ዕላማታት ዩክሬን ተወሳኺ ደብዳብ ኣካይዳ። ካናዳን ጀርመንን ኣብ ምስራሕ ሳብማሪናት ዘተኮረ ናይ ኣስታት 30 ቢልዮን ዶላር ውዕል ተፈራሪመን። ኣብ ዝርዝሩ ክንሰግር፣ ምሕያል ውዳቤታት ብሓፈሻ ናይ መንእሰያት ድማ ብቐንዱ ኣብ ምዕዛዝ ኩለንትናዊ ገስጋስ ልምዓት ሓያል ድርኺት ከም ዝፈጥር ሚኒስተር ዞባዊ ምምሕዳራት ኣምባሳደር ዓብደላ ሙሳ ኣብ ዋፅ ኣብ ዝተቓነቐ ኣኼባ ገሊጹ። ብ45 ሓምለ ኣብ ዝተኻየደ መንፈቃዊ ገምጋም ምምሕዳር ዞባ ስዮም ነቂሕ ባሕሪ ዝተረኽበ ሚኒስተር ዓብደላ ብክብርታት ህዝባዊ ግንባርን ሕብረተሰብን ዝተኸስከሱ ብቑዓት መንእስያት ንምምልማል ውሁድ ፃዕሪ ዘድልዮ ሃገራዊ ዕማም ከም ዝኾነ ብምጥቃስ ኣብ ባይታ ዝረአ ዘሎ ውፅኢት ተስፋ ዝህብ ስለ ዝኾነ ብዝሓየለ ክድፍኣሉ ከም ዝግባእ ሓቢሩ። ኣብቲ ኣኼባ ኣብ ዝሓለፈ 6 ኣዋርሕ ኣብ መዳይ ሕርሻ ቀረብ ማይ ማሕበራዊ ኣገልግሎታት ከምኡውን ብጨናፍር ሚኒስትርታት ማሕበራትን ካልኦት ናይ ዝተሰላሰለ ንጥፈታት ምስናይ ብልጫታቱን ድኻማቱን ዝገልጽ ጸብጻባት ቀሪቡን ተዘቲሉ። ተሳተፍቲ ብወገኖም ኣብ ገለ ከባቢታት ዘሎ ሕፅረት ቀረብ ማይ ዕቱብ ቆላሕታ ክግበረሉ ተርእዮ ብርሰት ኣግራብ ብምግታእ ተተካይ ፀዓት ብስፍሓት ክተኣታቶ ኣብ መስርሕ ህንፀት ዝርከባ ትካላት ትምህርቲ ክቀላጠፋ ከምኡውን ዝኣረጋ ትካላት ጥዕናን ትምህርትን ዝፅገናሉ ባይታ ክፍጠር ዝብልን ካልን ርእቶታት ኣቕሪቦም። ዋና ኣካያዲ ስራሕ ዞባ ስሙ ነቂሕ ባሕሪ ኣቶ ክብሮም ዓንደ ሚካኤል ኣብ ዝሃቦ መዛዘ ምቃል ዛጊት ተሰላሲሉ ዘሎ ዕማማት ብእወታት ዝግምግም ከም ዝኾነ ብምጥቃስ ብልጫታት ተዓቂቡ ኣብ መስርሕ ዘጋጥም ብድሆታት ኣለሊኻ ንምዕራም ብኣጋ ዝውሰድ ስጉምቲ ኣገዳሲ ከም ዝኾነ ኣነጺሩ። መበል 50 ዓመት ምስራት ቤት ትምህርቲ ሰውራ ኣብ ዝሓለፈ ዓርብን ቀዳምን ኣብ ካናዳ ብልዑል ድምቀት ተፀምቢሉ። ካብቲ ቦታ ዝበፅሓና ሕብረተሰብ መልክዕ ፀብጻብ ተዋሂድሎ ሚካኤል ሓድጎ ካቕርቦ እዩ።
1: ወርቃዊ ኢዮቤሉ ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ዕዙዝ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ብዝብል ቴማ ብ34 ሓምለ ኣብ ቶሮንቶ ካናዳ ብልዑል ድምቀ ተፀምቢሉ። ጠቕላሊ ቆንስል ሃገር ኤርትራ ብካናዳ ኣቶ ኣዩብ ዓብዱልዓሊም ኣብ ዝሃቦ ቃል ቤት ትምህርቲ ሰውራ ኣካዳሚ ጥራይ ዘይኮነ ሃገራዊ ንቕሓትን ጅግንነትን ፍቕሪ ሃገርን ህዝብን ከምኡውን ሓላፍነታዊ ባህርያት ዝኽስኮሰላን ዝምዕብለላን ማዲ ምትእኻብ ወለዶታት ከም ዝነበረት ብምጥቃስ ኣብ ምላእ ዓለም ዝርከቡ በዛ ቤት ትምህርቲ ዝሓለፉ ዮውሃና ኢሉ እቲ መደብ ምብራህ ሽምዓ ንኹሎ ምእንቲ ህዝብን ሃገርን ንዝወድቑ ሰማዕታት ንጉዕዞ ታሪክ ቤት ትምህርቲ ሰውራ ዘንፀባርቕ ስእላዊ ምርኢትን መብርህን ከምኡ ውን ባህላዊ መሰናድኦ ዘጠቓለለ ነይሩ። ገዲም መምህር ቤት ትምህርቲ ሰውራ ደራስን ተመራማሪ ታሪክን ኣቶ ኣለም ሰገር ተስፋይ ድማ ንጉዕዞን መድረኻትን ቤት ትምህርቲ ሰውራ ዝምልከት መግለፂ ካብ ከተማ ኣስመራ ብማንዛ ሂቦ ኣቦ ንበራዋ ሃዲ ሽማግለ ተምሃሮ ቤት ትምህርቲ ሰውራ ኣብ ካናዳ ኣቶ ወልዱ ፍትዊ ንኣበርክቶ ውዳበታትን ህዝብን ከተማ ቶሮንቶ ከምኡ ውን ነቲ በዓል ምድማ ካብ ኩለን ዞባታት ካናዳን ሕብራት መንግስትታት ኣሜሪካ ንዝመፁን ነቲ በዓል ክውን ንምግባር ንዝፀዓሩን ኣመስጊኖ። ንተምሃሮ ቤት ትምህርቲ ሰውራ ወኪላ ቃል ዘስምዐት ወይዘሮ ኣዜብ ሰሎሙን ብወገና ንታሪክ ቤት ትምህርቲ ሰውራን ህዝባዊ ግንባር ንትምህርቲ ዝነበሮ ገዚፍ ራእይን ዕላማን ዝምልከት መግለፂ ቅሪባ። ኣብቲ ኣጋጣሚ ጉጅለ ቀያሕቲ ዕንበባ ከተማ ኪችነር ብምስሊ ጉጅለ ባህሊ ቤት ትምህርቲ ሰውራ ነበር ሰውራዊ መዛምሩን ደርፍታትን ከተቐርብ ከላ ወክልቲ ማሕበረኮም ሃማድን ህግደፍን ድማ ናይ ውሃና መልእኽቲ ኣመሓላሊፎም።
0: ኣብ ዞባ ዓንሳባ ደግሲ ኣብ ደረጃ ዕልየት ዝበፅሐ ሕማም ዓሶ ንምግታእ ብዕቱብ ይስራሕ ከም ዘሎ ተገሊጹ ወኪርኤና ኣብ ትግሪሽ ተስፋ ማርያም ዘዳለወ ፀብጻብ ዳንኤት ገብሪ ህይወት ከተቕርበ
2: ኣብ ዞባ ዓንሰባ ደግሲ ኣብ ደረጃ ዕልየት ዝበፅሐ ሕማም ዓሶ ንምግታእ ውህደት ትካላት ጥዕናን መሻርክቲ ኣካላትን ክሕይል ከምኡ ውን ንቕሓትን ኣፍልጦን ሕብረተሰብ ዘበርኽ ንጥፈታት ክድፍኣሉ ኣብ ጨንፈር ጥዕና ዞባ ዓንሰባ ሓላፊ ኣሃዱ ምክልኻልን ምቁፅፃርን ሕማም ዓሶ ኣቶ ኪሮስ ሰረቀ ፀዊዑ መጠን መልከፍቲ ሕማም ዓሶ ኣብዚ እዋን 8 ካብ 1000 ከም ዘሎ ብምጥቃስ ነዚ ናብ ባዶ ንምውራድ ብደረጃ ምምሕዳራትን ትካላት ጥዕናን ዝተወደበ ወፈራታት ፅሬት ኣከባቢ ንጎስጓሳትን ከም ዝካየድ ኣብሪሆም ኣብ ዓሳዊ ከባቢታት ንዝነብር ህዝቢ ብደረጃ ስድራ ቤት ን3ለስተ ዓመታት ዘገልግል ዝተሰበነ ናውስያ ከም እተዓደለ ብፍሉይ ንነብሶ ፆራት ድማ እቲ ዕደላ ቀጻሊ ከም ዝኾነ ሓቢሮም ኣቶ ኪሮስ ወሲኹ ኣብ እዋን ክራማት መልከፍቲ ሕማም ዓሶ ንኸየጋጥም እንተጋጢሙ ድማ ብኣግኡ ንምክልኻሉን ንምቁፅፃሩን ምእንቲ ክከኣል ኩለን ትካላት ጥዕና ዘድሊ ቅድመ ምድላዋት ገይረን ምህላወን ብምሕባር ካብ ሰነ ክሳብ ታሕሳስ ዘሎ ኣዋርሕ ጣንጡ ዝራባሓሉ ምቹእ ወቕቲ ብምዃኑ ዕቱብ ምክትታል ይግበር ኣብ ዓሳዊ ከባቢታት ንዝነብር ህዝቢ ድማ ንሳልሳይ ግዜ ናምስያ ንምዕዳል ምቅርራባት ይግበር ከም ዘሎ ኣረዲኦም ኣብ ሃገርና ኣብዚ ግዜ እዚ ሰለስተ ዓይነታት ጣንጡ ከም ዘለዋ ዛጊት ዝተኻየደ መፅናዕቲ የነፅር
0: ኣብ ንኡ ዞባ ዓረዛ ዝርግሐ ቤተ ትምህርቲ ብምስፋሕ ንመስርሕ ምምሃርን ምስትምሃርን ዝምችእ ሃዋህው ንምፍጣርን ውፅኢት ተምሃሮን ምምሕያሽን ይስራሕ ከም ዘሎ ቤት ፅሕፈት ትምህርቲ ንኡ ዞባ ገሊጹ ብ3ለስተ ሓምለ ኣብ ዝተኻየደ ኣኼባ ብደረጃ ቤተ ትምህርቲ ዝተዓመ ንጥፈታት ውፅኢት ሃገራዊ መርመራ ሻምናይ ክፍሊ ከምኡውን ባህላውን ስፖርታውን ንጥፈታት ተገምጊሙ ሓላፊ ትምህርቲ ኣብቲ ንኡ ዞባ መምህር ተስፋ ህይወት ወለ ገርግሽ ኣብ ዝሃብዎ ፀብጻብ ዝርግሐ ትካላት ትምህርቲ ብምስፍሑ ኣብ ዝሓለፈ 3ለስተ ዓመታት ቁፅሪ ናብ መኣዲ ትምህርቲ ዝቐርቡ ተምሃሮ ብ10 ሚእታዊት ከም ዝዓበየ ብምጥቃስ ኣብ ዓመተ ትምህርቲ 2025 2026 ብገምጋም ኣብ ክሉ ደረጃታት ትምህርቲ 86 ሚእታዊት ከም ዝሓለፉ ገሊጹ ተሳተፍቲ ብግድኦም ፅበት መምሃሪ ክፍልታት ዘለዎ ናይ ቤተ ትምህርቲ ደርህላ ደርህላሰ ዕበልን ማይ ድማን ቆላሕታ ክግበረለን ከምኡውን ሕፅረት መሳለጥያታት እርጋን መፅሓፍትን ሰደቃታትን መፍትሒ ክናደይህሉ ኣዘኻኺሮም ሓላፊ ጨንፈር ትምህርቲ ዞባ ደቡብ መምህር ሕብቲ ዝጊ ኪዳነ ብወገኑ እንተሳትፎ ሕብረተሰብ ኣብ መስርሕ መምሃርን ምስትምሃርን ብምጓስ መስርሕ ምህሮ ንምውርፃፅ ኣብ ዝግበር ፃዕሪ ተረ ኣብቤተ ትምህርቲ ብፍላይ ከዓ ናይ መምህራን ክሕይል ተማሕፂኑ ኣብ መወዳእታ ኣመሓዳሪ ንኡዞባ ዓረዛ ኣቶ ርእሶም ክፍለ ማርያም ተምሃሮ ብቑዕ ኣገልግሎት ትምህርቲ ዝረኽብሉ ባይታ ንምፍጣርን ሕፅረታት ኣብ ቤተ ትምህርቲ ንምምላእን ብወገን ምምሕዳር ኣድላይ መድግጋፍ ከም ዝግበር ኣረጋጊጹ ኣብ ንኡዞባ ዓረዛ ካብ ቅድመ ትምህርቲ ክሳብ ኩላይ ደረጃ ዝተዘርግሓ 113 ትካላት ትምህርቲ ኣለዋ ክቡራትን ክርባኒ ቀፅሉ ዝቐርብ ዜና ወፃኢ ንምክትታልኩም ደጊመ ብክብሪ ዓድ ኣብ ዜና ወፃኢ ክንሰግር ኣሜሪካ ኣብ ናይጀርያ ኣዋፊራቶ ንዝፀንሐት ሰራዊት ክትስሕቦ ከም ዝጀመረት ሓቢራ እቲ ሰራዊት ተልእኹኡ ከምዝዓመመ ብምጥቃስ እያ ካብ ዝሓለፈ ቀረባ መዓልትታት ከተውፅኦ ጀሚራ ዘላ ኣሜሪካ እቲ ወፍሪ ዕውት ምንባር እኳ እንተገለፀት እቲ ሰራዊት ኣብ ቃልሲ ኣንጻር ሽበራ ዘምፅኦ ለውጢ ከምዘየለዮም ንኩነታት ናይጀርያ ብቀረባ ዝከታተሉ ወገናት ዝጠቕሱ ኣሜሪካ ኣንጻር ሽበራ ምስ ሰራዊት ናይጀርያ ከም ዝተሓባበሩ ዝገለፀቶም

100 ወታደራት ካብ ፈለማ 26 ከም ዝለኣኸት ትዝከር እዩ። ኣብ ናይጀርያ ተኸሲቱ ዘሎ ፀጥታዊ ቅልውላው ብምትሕብባር ዞባውያን ሃገራት እምበር ብግዳማዊ ሰራዊት ክዓርፍ ከም ዘይክእል ተንተንቲ ክሕብሩ ጸኒሖም እዮም። ናይጀርያ ነቲ ክስተት ንምግታ ኣብ ዝሓለፈ ቀረባ መዓልታት ምስ ኒጀርን በኒንን ፀጥታዊ ስምምዕ ከም እተፈራረመት ይፍለጥ። እቲ ስምምዕ ብቐንዱ ኣብ ዶባተን ዝኽሰት ሽበራዊ ተርእዮታት ብሓባር ንምምካት ዝዓለመ ምዃኑ ሰለስቲኤን ሃገራት ገሊፀን ኣለዋ። ዝሰፍሐ ሰሜናዊ ክፋል ናይጀርያ ኣብ ትሕቲ ቁፅፅር ሽበራውያን ወዲቑ ስለ ዘሎ ነቲ ተርእዮ ንምግታእ ቀሊል ከም ዘይከውን እዮም ዝገልፁ። ሩስያ ትማሊ 6 ሓምለ ኣብ ልዕሊ ዝተፈላለዩ ዕላማታት ዩክሬን ተወሳኺ ደብዳብ ኣካይዳ። በቲ ኣብ ርእሰ ከተማ ኪየቭን ከባቢያን ዝተካየደ ናይ ሚሳይላትን ድሮናትን መጥቃዕቲ ኣብ ልዕሊ ወታደራዊ ትሕተ ቅርፂ ከምኡውን ትካላት ነዳዲ ከቢድ ዕንወት ከም ዝወረደ ዝገለፀ ሚኒስትሪ ምክልኻል ሩስያ ልዕሊ 200 ዕላማታት ከም ዝደብደበ ሓቢሩ። እዚ ከምዚ ኢሉ እንከሎ በቲ መጥቃዕትታት ብውሕዱ 25 ሰባት ከም እተቐትሉ ዝሓበሩ ፀብጻባት ህሱያት ዝርከቦም ልዕሊ 60 ከም ዝቆሰሉ ኣረድዮም። እቲ ስጉምቲ መልሰ ግብሪ ናይቲ ዩክሬን ኣብ ሃገሩ ተካይዶ ዘሎ ተደጋጋሚ ደብዳብ ምዃኑ ሚኒስትሪ ምክልኻል ሩስያ ገሊጹሎ። ዩክሬን ብ5 ሓምለ ኣብ ትካላት መጻሪ ነዳዲ ሩስያ ከቢድ ዕንወት ከም ዝወረደ ዝተጠቕሰ ደብዳብ ሚሳይላትን ድሮናትን ከም ዘየካየደት ማዕከናት ዜና ምቅልሕን ይፍለጥ። ሩስያ ብ3 ሓምለ ኣብ 2026 ኣብ ልዕሊ ዩክሬን ካብ ዝወሰደቶ ተመሳሳሊ ወታደራዊ ስጉምትታት እቲ ዝዓበየ ክሳራ ዘውረደ መጥቃዕቲ ከም ዘካየደት ዝዝከር እዩ። ምልውዋጥ መጥቃዕትታት ዩክሬንን ሩስያን ኣብ 2026 ብዓይነትን መጠንን ሰፊሑ ከም ዘሎ ጸብጻባት የረዱ። ካናዳን ጀርመንን ኣብ ምስራሕ ሰብማሪናት ዘተኮረ ናይ ኣስታት 30 ቢልዮን ዶላር ውዕል ከም እተፈራረማ ይቃልሓሎ። እቲ ስምምዕ ጀርመን ንካናዳ 12 ዘመናውያን ሰብማሪናት ክትሰርሓላ ዘኽእል ኮይኑ ተግባራውነቱ ኣብ ዝመጽእ ቀረባ ግዜ ከም ዝጅመር ኣፍሊጠን። እቲ ውዕል ን50 ዓመታት ዝቕፅል ናይ ጽገና መስርሕ ዘማልእ ብምዃኑ ክሳብ 100 ቢልዮን ዶላር ከም ዝግመት ከም ዘኽእል እዩ ዝግለጽ ዘሎ። ካናዳ ነተን ሰብማሪናት ካብ 2032 ክሳብ 2036 ክትርከበን ከም እትኽእል ግምታት ኣሎ። እተን መራኽብ ኣብ ምዕባል ወታደራዊ ዓቕሚ ካናዳ ብቐንዱ ድማ ኣብ ምምዕባል ዓቕሚ ሓይሊ ባሕሪ እቲ ሃገር እወታዊ ተራ ከም ዝህልዎ ይጥቀስ። ካናዳ ነተን መራኽብ ንምውናን ምስ ደቡብ ኮርያ ክትዝተይ ድሕሪ ምጽናሕያ ነቲ ውዕል ምስ ጀርመን ከም ዝፈረመቶ ዝግለጽ ዘሎ። ካናዳ ኣብ 2026 ወታደራዊ ኣቕማ ንምድፋዕ ናይ ኣስታት 50 ቢልዮን ዶላር ባጀት ሰሊዓ ከም ዘላ እዩ ዝሕበር። ኣውስትራልያ ምስ ደሴታዊት ሃገራት ፓሲፊክ ትገብሮ ዘላ ጥቡቅ ወታደራውን ጸጥታውን ርክባት ምስ ቻይና ከተፋንና ከም ዝኽእል ይግለጽ ኣሎ። እዚ ዝተሓበረ ኣውስትራልያ ብ5 ሓምለ ምስ ደሴታዊት ሃገር ፊጂ ናይ ኣስታት 1 ቢልዮን ዶላር ወታደራዊ ውዕል ድሕሪ ምኽታማ እዩ። ኣውስትራልያ እቲ ስምምዕ ንጸጥታ ዞባ ኢንዶ ፓስፊክ ብኣሉታ ዝጸሉ ከም ዘይኮነ እኳ ትሕብር እንተላ ቻይና ብዕቱ ብምክትታል ምላሽ ከም እትህበሉ ይእመት። እዚ ከምዚ ኢሉ እንከሎ ቻይና ኣብ ሰላማዊ ውቅያኖስ ፈተነ ባሊስቲክ ሚሳይል ከም ዘካየደት ካብቲ ከባቢ ዝተፈነወ ዜና ሓቢሩ። ኣውስትራልያ ነቲ ፈተነ መልሰ ግብሪ ናይቲ ምስ ፊጂ ዝኸተመቶ ውዕል ክኸውን ከም ዝኽእል ብምእማት ተቃውሞኣ ገሊጻ ኣላ። ኒውዚላንድን ጃፓንን እውን ኣብ ፈተነን ፀጥታ ናይቲ ከባቢ ብኣሉታ ከም ዝጸልዉ ብምጥቃስ ዘለወን ተቃውሞ ገሊጸን ኣለዋ። ቻይና ግን እቲ ፈተነ ሚሳይል ኣካል ንቡር ወታደራዊ ንጥፈታት ምዃኑ ብምሕባር ንካልኦት ሃገራት ብኣሉታ ከም ዘይጸልዉ ኣነጺራ። ኣቐዲማ ምስ ደሴታዊት ሃገር ቫንዋቱ ወታደራውን ፀጥታውን ስምምዕ ዝኸተመት ኣውስትራልያ ኣብ ዞባ ኤስያ ፓስፊክ ምስ ዝርከባ ካልኦት ደሴታውያን ሃገራት ተመሳሳሊ ስምምዓት ንምኽታም ትንቀሳቐስ ከም ዘላ ይጥቀስ። ኣውስትራልያ ዘመናውያን ሰብማሪናት ዘጠቃለለ ኣጽዋር ንምውናን ዘኽእላ ስምምዕ ኣብ 2021 ምስ ኣሜሪካን ብሪጣንያን ከም ዝኸተመት ዝፍለጥ ኮይኑ እቲ ውዕል ካብ ቻይናን ሩስያን ተቃውሞ ከም ዝገጠሙ ኣይርስዕን። ውድብ ኣፍሬትን ለኣኽትን ነዳዲ ማለት ኦፔክን ሩስያ እትርከበን መሻርክተንን ኣብዚ ወርሒ እዚ ንዝገብረኦ ወሰኽ ፍርያት ንዝመጽእ ወርሒ ነሓሰ ክቕጽል ተሰማሚዐን።
እተን ሃገራት ብሓሙሽተ ሓምለ ብማንዛ ኣብ ዘካየድኦ ርክብ ዕለታዊ 188,000 በርሜል ወሰኽ ምህርቲ ከም ዝገብራ ኣፍሊጠን። እቲ ወሰኽ ኩነታት ዕዳጋታት ዓለም ኣብ ግምት ብምእታው ንዝመፅእ ኣዋርሕ ክቐፅል ከም ዝኽእል እውን ኣሚተን ኣለዋ። ኣባላት ኦፔክን መሻርክተንን ዝወሰደኦ ስጉምቲ ኣብ ዞባ ማእከላይ ምብራቕ ተፈጢሩ ብዘሎ ወታደራውን ፀጥታውን ኩነታት ክስዕብ ዝኽእል ሕፅረት ቀረብ ነዳዲ ንምቅላል እወታዊ ተራ ከም ዝህልዎ እዩ ዝጥቀስ። እተን ሃገራት ዕዳጋታት ንምርግጋእ በብእዋኑ ወሰኽ ፍርያት ክገብራ ከም ዝፀንሓ ፀብጻባት የረድኡ። ሰራዊት ማሊ ኣብ ሃገሩ ዓስኪሮም ምስ ዘለዉ ወታደራት ሩስያ ሓቢሩ ብዘካየዶ ስርሒት ኣብ ልዕሊ ሽበራውያን ዕጡቃት ከቢድ ሰብኣዊ ክሳራ ከም ዘወረደ ሓቢሩ። በቲ ኣብ ዝሓለፈ ቀዳሚ ሰንበት ዝተካየደ ስርሒት ብውሕዱ 30 ካብቶም ዕጡቃት ከም እተቐትሉን ልዕሊ 70 ከም ዝቆሰሉን እቲ ሰራዊት ገሊጹ። ብዘይካዚ ብርክት ዝበለ ማዓስከራት ናይቶም ዕጡቃት ከም እተደምሰሰ ዝገለጸ ሰራዊት ማሊ እቲ ስርሒት ክቕፅል ምዃኑ ኣረድዩ። ምስ ፈረንሳ ንዝፀንሓ ፀጥታውን ወታደራውን ስምምዕ ዝበተኸት ማሊ ምስ ሩስያ ውዕል ከቲማ ከም ዘላ ይፍለጥ። ሩስያ ኣብ ማሊ ኣስታት 1,000 ወታደራት ኣዋፊራ ከም ዘላዮም ፀብጻባት ዝጠቕሱ። ኢንዶኔዥያን ሲንጋፖርን ኣብ 26 ፅላታት ብሓባር ክሰርሓ ዘኽእለን ስምምዓት ተፈራሪመን። እቲ ስምምዓት መራሕቲ ክልቲኤን ሃገራት ትማሊ 6 ሓምለ ኣብ ከተማ ጃካርታ ኢንዶኔዥያ ኣብ ዘካየድዎ ዝርርብ እዩ ተበፂሑ። ብምዕባል ንግዲ፣ ወፍሪ፣ ትምህርቲ፣ ስነ ፍልጠትን ቴክኖሎጂን ገለ ካብቶም ዝተፈላለዩ ስምምዓት ኮይኖም ክልቲኤን ሃገራት ድሮ ንትግባርኡ እትከታተል ሓበራዊት ኮሚቴ ከም ዝቆማ ተገሊጹ። ኢንዶኔዥያን ሲንጋፖርን ዓመታዊ ብገምጋም 30 ቢልዮን ዶላር ንግዳዊ ምልውዋጥ ከም ዘካይዳ ፀብጻባት የረድኡ።

ክቡራት ንኩማን ዘና ቅድሚ ዛምና ኣርስታቱ ክደግመልኩም ኣብ ባፅዕ ምሕያል ውዳቤታት ኣብ ገስጋስ ልምዓት ድርኺት ከም ዘለዎ ተገሊጹ። መበል 50 ዓመት ምስራት ቤት ትምህርቲ ሰውራ ኣብ ካናዳ ብልዑል ድምቀት ተፀምቢሉ። ኣብ ዞባ ዓልሰባ ደግሲ ኣብ ደረጃ እልየት ዝበፅሐ መልከፍቲ ሕማም ዓሶ ንምግታእ ብዕቱብ ይስራሕ ከም ዘሎ ተገሊጹ። ኣሜሪካ ኣብ ናይጀርያ ኣዋፊራቶ ንዝፀንሐት ሰራዊት ክትስሕቦ ከም ዝጀመረት ሓቢራ። ሩስያ ትማሊ 6 ሓምለ ኣብ ልዕሊ ዝተፈላለየ ዕላማታት ዩክሬን ተወሳኺ ደብዳብ ኣካይዳ። ካናዳን ጀርመንን ኣብ ምስራሕ ሰብማሪናት ዘተኮረ ናይ ኣስታት 30 ቢልዮን ዶላር ውዕል ተፈራሪመ። ንምክተልፉ ይመስክር ምስ ትርፍ መደባት ኤርቲቪ ክሓድገኩም ብወገነ ግን ፍሩኽ መዓልቲ።

0: ሰላም ከመይ ትዕሉ? ዝኸበርኩም ተዓዘብቲ ዕለታዊ ዜና ስፖርት እንሆ ዜና ዘቐርበልኩም ሚካኤል ሓርጉም።
1: ብሃገራዊ ፌደሬሽን ውድድር ባድሚንተን ኤርትራ ተወዲቡ ክካየድ ጸንሐ ውድድር ትሕቲ 19 ዓመት ተዛዚሙ። እዚ ካብ 3 ሓምለ ጀሚሩ ክካየድ ጸንሐ ሃገራዊ ውድድር ብቕድሚ ትማል ሰንበት 5 ሓምለ ኣብ ጂምናዚየም ሃማመተ እዩ ተዛዚሙ። ኣካይዲ ስራሕ ምምሕዳር ዞባ ማእከል ኣቶ ተኽሊ ተወልደ ብርሃን፣ ፕሬዚደንት ሃገራዊ ፌደሬሽን ባድሚንተን ኤርትራ ኣቶ እስክንድር ሮመዳን፣ ፕሬዚደንት ሃገራዊ ፌደሬሽን ሰደቓ ቴኒስ ኤርትራ ኣቶ ኣሕመድ ዲን መሓመድ ሓጎስ፣ ካልኦት ናይ ክብሪ ዕዱማትን ስፖርታውያን ኣፍቀር ስፖርት ኣብ ዝተረኸብሉ ድማ ብልዑል ድምቀት ተዛዚሙ። ኣብቲ ናይ መዛዘም ዕለት ናይ ንፅል ድርብ ከምኡ ውን ሚክስድን ውድዳ ተኻይዱ እዩ። በዚ መሰረት ዕዉታት እዞም ስዕቡ እዮም። ኣብ ናይ ንፅል ደቂ ኣንስትዮ ሳርሴቲ ሲልቫና ኤርምያስ ካብ ዞባ ዓንሰባ ተሸላሚ ናሓስ መዳልያ 1,000 ኣፋን፣ ካልኢቲ ሄርሜላ ብርሃነ ካብ ዞባ ሚስ ትምህርቲ ተሸላሚት ቡር መዳልያን 1,500 ና

ፋ ቀዳሚቲ ሓያት ኢብራሂም ካብ ዞባ ማከል ተሸላሚት ወርቂ መዳልያን 2,000 ኣፋን ኮይነን ኣብ ተመሳሳሊ ፆታ ናይ ደቂ ተባዕትዮ ሳሳይ ኒምሮድ መሓራ ካብ ዞባ ሰሜናዊ ቅሒ ባሕሪ ተሸላሚ ናሓስ መዳልያን 1,000 ኣፋን ካልኣይ ኢዮቤድ ምድሃኔ ካብ ዞባ ማከል ተሸላሚ ብሩ መዳልያን 1,500 ኣፋን ሳልሳይ ራእ ዮናስ ካብ ዞባ ሚኒስትሪ ትምህርቲ ተሸላሚ ወርቂ መዳልያን 2,000 ኣፋን ኮይኖ ኣብ ናይ ድርብ ደቂ ኣንስትዮ ሳልሳይ ደረጃ ዝረኸባ ሲልቫና ኤርምያስ ምስ ሪና ምስግና ካብ ዞባ ዓንሰባ ተሸለምቲ ናሓስ መዳልያን 1,500 ኣፋን ካልኣይ ደረጃ ዝረኸባ ሄርሜላ ብርሃነ ምስ ድባብ ዮናስ ካብ ዞባ ሚኒስትሪ ትምህርቲ ተሸለምቲ ብሩ መዳልያን 2,000 ኣፋን ቀዳማይ ደረጃ ዝረኸባ ሓያት ኢብራሂም ምስ ኤለና ከሰተ ካብ ዞባ ማከል ተሸለምቲ ወርቂ መዳልያን 3,000 ኣፋን ኮይነን ኣብ ናይ ደቂ ተባዕትዮ ሳልሳይ ደረጃ ዝረኸቡ ብርሃን ኣሮን ምስ ራይሞን ዘሚካኤል ካብ ዞባ ዓንሰባ ተሸለምቲ ናሓስ መዳልያን 1,500 ኣፋን ካልኣይ ኤልሻዳይ ሙሴ ምስ ዮቤድ ምድሃኔ ካብ ዞባ ማከል ተሸለምቲ ብሩ መዳልያን 2,000 ኣፋን ቀዳማይ ደረጃ ዝረኸቡ ራእይ ዮናስ ምስ ቅዱስ ዮናስ ካብ ሚኒስትሪ ትምህርቲ ተሸለምቲ ወርቂ መዳልያን 3,000 ኣፋን ኮይኖም ኣብ ናይ ድርብ ሕውስዋስ ሳልሳይ ብሩኽ ሰሎሙን ምስ ፍትሓዊቱ ጉርጃ ካብ ዶባዊ ቅሒ ባሕሪ ተሸለምቲ ናሓስ መዳልያን 1,500 ኣፋን ካልኣይ ደረጃ ዝረኸቡ ኤልሻዳይ ሙሴ ምስ ኤለና ከሰተ ካብ ዞባ ማእከል ተሸለምቲ ብሩ መዳልያን 2,000 ኣፋን ቀዳማይ ደረጃ ዝረኸቡ ቅዱስ ዮናስ ምስ ድባብ ዮናስ ካብ ሚኒስትሪ ትምህርቲ ተሸለምቲ ወርቂ መዳልያን 3,000 ኣፋን ኮይኖም ኣብዚ ክካየድ ዝቕኔ ፆታ ናይ ደቂ ኣንስትዮ ሲልቫና ኤርምያስ ካብ ዞባ ዓንሰባ ዝበለፀ ተፃዋቲት ከምኡ ውን ነቢ ፋኑስ ካብ ዞባ ደቡብ ዝበለፀ ተፃዋታይ ተባሂሎም ተሸለምቲ ወርቂ መዳልያታት ኮይኖም ብተመሳሳሊ ተሳታፊ ዞባ ሰሜናዊ ቅሒ ባሕሪ ብዘርኣቶ ስፖርታዊ ዲስፕሊንን ትግሃትን ጥርናፈን ዝበለፀ ዞባ ተባሂላ ተሸሊማ ብዜካዚ ኣቶ ሚካኤል ፍስሐ ብሉፅ ኣምፓየር ፍጹም ተስፋይ ድማ ብሉፅ ናይ መስመር ዳኛ ተባሂሎም ወርቂ መዳልያ ረኺቦም ኣብዚ ንሰለስተ መዓልትታት ዝተኻየደ ሃገራዊ ውድድር ሚኒስትሪ ትምህርቲ ጎብለል ኮይና ብምዕዋት ዓባይ ዋንጫን ሰርቲፊኬትን ተሸሊማ ዑታ ስፖርታውያን ዝተዳለሎም ሽልማት ካብ ናይ ክብሪ ዕዱማት ተቐቢሎም ኤርትራዊ ኦሎምፒካዊ ተቀዳድማይ ስዊዘርላንዳዊት ክለብ ኤንኤስኤን ሳይክሊንግ ቲም ቢንያም ግርማይ ዝሳተፎ ዘሎ ንመበል 113 ግዜኡ ዝእንገድ ዘሎ ቱር ዲ ፍራንስ 2026 ትማል ሶኒ ብናይ 30 ምድረኽ ውድድር ቀፂሉ ነይሩ ናይ ትማል መድረኽ ተቀዳድምቲ ካብ ግራናሎረስ ተበጊሳ ኣብ ሎስ ኣንግለስ ዝተዛዝምትን 195.9 ኪሎ ሜትር ድማ ርሕቀት ዝነበራ ውድድር እዮም ኣካይዶም ኣብቲ ዕለት ዝተኸሰ ብርቱዕ ዋዒ ዝዓብለሎ ኩነታት ኣየር ነቲ ፆታ ንክፅንከር ምኽንያት ኮይኑ እዩ ኣብ መበል 98 ኪሎ ሜትር ዝተሰርዐት ናይ ነጥቢ ውድድር ዴንማርካዊ ተቀዳድማይ ክለብ ሊድል ትሬክ ማድስ ፒደርሰን ብምዕዋት 25 ነጥቢ ከሲቡ ዓባይ ጉጅለ ፆታ ንክዛዘም 25 ኪሎ ሜትር ምስ ተረፋ ብምእካብ ብተቀዳድምቲ ክለብ ዩኤኢ እናተቐለሰት ብሓያል ፍጥነት ንሓያለ ተቀዳድምቲ ግዳይ ክትገብር ጀሚራ ኣብ መወዳእታ ብዝተካየደት ቅፆታ ውድድር ሻምፒዮን ዓለም ፖካቻር ንጆናስ ፊንኬጋር ብምርታዕ ዕውት ኮይኑ እዚ ተቀዳድማይ ንውድድሩ ኣብ ሰዓት 41.216 ኪሎ ሜትር እናረገፀ ብ4 ሰዓታትን 45 ደቃይቕን 11 ካይታ ዛዝሙ ዮናስ ፊንኬጋርድ ካብ ክለብ ቲም ቪዝማ ሪቻርድ ካራባስ ካብ ኢኤፍ ኤዲኬሽን ኢዚ ፖስት ሳልሳይ ደረጃ ብምሓዝ ካብዚ ተቀዳድማይ ክልትዮም ክልተ ካይታ ብምድሓድ ንውድድሮም ፈፂሞም ኤርትራዊ ኦሎምፒካዊ ቢንያም ካብ ዕት 24 ደቃይቕን 30 ካይታት እንዲሒሩ ንውድድሩ መበል 132 ተርታሒዙ ፈፂሙ ንናይ ሎም ዓመት ቱር ዲ ፍራንስ ስሎቬናዊ ተቀዳድማይ ክለብ ዩኤኢ ቲም ኤምሬትስ ኤክስኣርጂ ታሪች ፖካቻር ብ8 ሰዓታትን 46 ደቃይቕን 55 ካይታትን መራሒቦ ምዃን ንብጫ ማልያ ካብ ጆናስ ቪንጌጋርድ ክቕበላ ከሎ እዚ ዴንማርካዊ ካብዚ ተቀዳድማይ ግዜ ከከሰረ ካልኣይ ሳልሳይ ድማ ቤልጅማዊ ሬምኮ ኤቨኖፐል ካብ ክለብ ሬድቡል ቦራ ሃንግስክሮ 23 ካይታት ድሒሩ ይኽተሎም ኣሎ ኤርትራዊ ቢንያም ካብ መራሒ 41 ደቃይቕን 40 ካይታትን ዝኾነ ግዜ ድሒሩ ኣብ 127 ተርታ ተቐሚጡሎ ኣብ ናይ ነጥቢ ፖካቻር ብ55 ነጥቢ ንቀጠላ ማልያ ካብ ወዲ ክለቡ ኢሳቅ ቶሮ ክቕበላ ከሎ ቢንያም ግርማይ ብ14 ነጥቢ ኣብ መበል 18 ተርታ ተቐሚጡ ናብ ናይ ሎሚ መድረኽ ኣምሪሑ ኣሎ ንመበል 113 ግዜ ዝካየ ዘሎ ቱር ዲ ፍራንስ 2025 ሎም ሶሉስ ተቀዳድምቲ ካብ ካርኮሰነ ተበጊሳ ብፎይዝ እትዛዘ 182.9 ኪሎ ሜትር ድማ ርሕቀት ኣብ ዘለዋ መድረኽ ተፀሚዶም ክውዕሉ እዮም ኣብ ዜናታት ወፃኢ ምስ ንሰግር ግጥማት ዋንጫ ዓለም 2026 ትማልሶኒ ምሸትን ሎሚ ኣብ ሰዓታት ወጋሕታን ብዝተኻይዱ ክልተ ፅዋታታት ቀፂሉ ነይሩ ዝተረኽበ ውፅኢቱ ድማ ይስዕብ ሰዓት 10 ፅወተን ዘካየዳ ሃገራዊ ጋንታታት እስጳኛን ፖርቱጋልን እዩ ነይረን ኣብ ናይ ቅድሚ ዕረፍቲ ፅወታ ዘን ሃገራት ኣሰልቻዊ ዝኾነ ምንቅስቓስን ሸቶ ዘይተመዝገቦ ፅወታን ከካይዳ ኣለዋ
ድዕር ዕርፍቲ ኣብ ዝቕጸለ ካልኣይ ብሪ ግጥም ሃገረት ጋንታ እስጳኛ ወላ እኳ ንፀወታ ተዓብልሎ ሸቶ ከተመዝግብ ግን ክሳዕ ተወሰኽቲ ደቓይቐ ክትፅበ ተገዲዳ ኣብ መበል 91 ደቕ ተቐይሩ ናብ ሜዳ ዝኣትዎ ሚካኤል መሪኖ ካብ ፌራን ቶረስ ንዝተቆልፀትሉ ኩዕሶም ሰኪዕ ብምረኻቡ እስጳኛ ናብ ርብዒ ፍጻመ ብናይ ሓደ ባዶ ዓወት ሓሊፋ ኣብዛ ፆታ ሓላው ልዳት ፖርቱጋል ዴጎ ኮስታዩ ብሉፅ ተፃዋታይ ተባሂሉ ተሰይሞ እዘን ሃገራት ኣብ ዘካየዱ 42 ፆታታት ኣብ ኩሉ ውድዳት ምዃኑ እስጳኛ ኣብተን 18 ብምዕዋት ላዕለዋ ኢድ ክትሕዝን ከላ ፖርቱጋል ካ ኣብ 7 ክትዕወት እተን ዝተረፋ ግን ነጥቢ ተመቒለን ኣሉ ወዲ 41 ዓመት ሓለቓ ሃገረት ጋንታ ፖርቱጋል ክርስትያኖ ሮናልዶ ትማል ምሸት ናይ መወዳእታ ማሊ ሃገረት ጋንታ ፖርቱጋል ወዲዩ ተፃዊቱሎ ሮናልዶ ድሕርቲ ፆታ ኣብ ዝሃቦ መግለፂ ሃገሩ ካብዚ ውድድር ምእላያ እኳ ተተሰምዖ ኣብ ኩሉ ማሊኣ ወዲዩ ዘካየዱ ፆታታት ዝረኽቡ ዓወታትን ግን ሕጉስ ምዃኑ ብምግላፅ ርእሱ ኣልዒሉ ካብ ሃገራዊ ፆታታት ይፋኖ ምህላው ገሊፆ ሮናልዶ ኣብ ሃገራዊ ፆታታት 146 ሸቶታት ብምዝጋብ ልዕሊ ዝኾነ ተፃውታይ ኣብ ቅድሚ ተሰሪዑ ኣሎ ኣሰልጣን ፖርቱጋል ሮቤርቶ ማርቲነስ ድሕር ዛ ግጥም ኣብ ዘካዮ ጋዜጣዊ መግለፂ ካብ መዝነቱ ከም ዝወረዳ ኣፍሊጦ ማርቲነስ ኣብ መግለፂ እዩ ናብ ፖርቱጋል ዝመፃእ ኩሉ ምክንያት ዋንጫ ዓለም ንምልዓል እዩ እዚ ካብ ዘይኮነ ግን ክቕፅለሉ ዘድሊ ነገር ስለ ዘየለ ስርሐይ ሎሚ ደዋ ቢለ ኣለኹ ክብል ተዛሪቡ ሮበርቶ ማርቲነስ ንፖርቱጋል ካብ 223 ኣትሒዙ ክዕልማ ድሕር ምፅናሕ ዝሓለፈ ዓመት ንዋንጫ ዩኤፋ ኔሽንስ ሊግ ክዕውታ በቂዑ ምንባሩ እዩ ዝገር ሰዓት 4 ወጋሕታ ዝተፃወቶ ሃገራን ጋንታታት ሕቡራት መንግስትታት ኣሜሪካን ቤልጅምን እየ ነይረን ኣብ ናይ ቅድሚ ዕረፍቲ ፆታ ቤልጅም ልዕሊ ትፅዊት ኮይና ብምቕራብ ንኣሜሪካ ፍፁም ብምዕብላልያ ፆታ ተወፃፂራ ቤልጅም ኣብ ታሽዒቲ ደቕ ካብ ዲ ኬትላይረ ብዝረኸብታ ሸቶ ቀልጢፋ መሪሕነት ብምሓዝ ንፀወታ ክትቅልሶ ጀሚራ ኣሜሪካ መበል 31 ደቕ ካብ ቲልማን መገዲ ቅላዕ መቕፃዕቲ ብልፅቲ ሸቶ ብምዝጋብ ናብ ፀወታ እኳ ተተመልሰት ቤልጅም ኣይፀንሐትን ኣብ መበል 33 ደቕ ካብ ዲ ኬትላይረ ካልእ ሸቶ ብምርካብ 2-1 መሪሓ ንዕረፍቲ ወፅያ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ኣዕብላለ ቤልጅም ኣይተዓግትን ቫናከን ኣብ መበል 57 ደቕ ንዘይምዋር ተፃውቶ ኣሜሪካ ብምምዝማዝ ዝረኸባ ኩዕሶ ናብ ሰኪዒት ብምቕማጥ ንመሪሕነት ሃገሩ ናብ 3-1 እኳ ትዕበዮ ኣብ መበል 96 ደቕ ሮሜሎ ሉካኩ ኣብ ክሊ ፍፁም ቅላዕን ዝረኸባ ኩዕሶ ናብ ሸቶ ብምልዋጡ ቤልጅም ብኣገራሚ ዝኾነ ውፅኢት 4-1 ብምዕዋት ናብ ርብዒ ፍጻመ ሓሊፋ ኣብዛ ፆታ ን2 ሸቶታት ቤልጅም ዘመዝገበ ዲኬት ላይሮ ይብል ሰፃታይ ተባሂሉ ተሰይሞም ዝቕፅል ፆታ ቤልጅም ኣንጻር እስጳኛ ኣብ ርብዒ ፍጻመ እዩ ክኸውን ግጥማት ዋንጫ ዓለም 226 ሎሚ ሶልስ ብ2 ናይ ርብዒ ፍጻሚ ፆታታት ቀፂሉ ከምሲ እዩ ናይ ሎሚ ምሸት ፆታ ካብ ሰዓ 7 ምሸት ዝጅምር ኮይኑ ኣርጀንቲና ኣንጻር ግብፂ ተካይዶ ፆታ ተሰሪዑላ ኣሎ ግብፂ ተኸላኸልታ ካሪም ሓፊዝን ኣሕመድ ፋትሕን መጉዳእ ተፀይሮም ብምህላዎም ሃገሮም ኣብ ናይ ሎሚ ምሸት ግጥም ንክርክቡ ተተስፊ ኣላ መሓመድ ዓብዱል መኖም ግን ኣብዛ ፆታ ዘየሉ ተፃውታይ ምዃኑ ተፈሊጡሎ ኣከፋፋሊ ማሕናድ ላሽን ግን መቕፃዕቲ ወዲዩ ኣብ ናይ ሎሚ ፆታ ተሰላፈ ብምዃኑ ንግብፂ እፎይታ ዝፈጠረ ክኸውን ሓለቓ ሃገረት ጋንታ ግብፂ መሓመድ ሳላሕ ካብ ዝቕኒ ምጭባጥ ጭዋዳ ብምሕዋዩ ምስ ዑማር ማርሙሽ ብምዃን ንመስመር መጥቃዕቲ ክምርሕ ትፅቢት ኣሎ ብወገን ኣርጀንቲና ተኸላኻሊ ፋኩንዶ መዲና ኣብ ናይ ሎሚ ሸት ፀወታ ክስለ ዘሎ ተኽሎ ትሑት ክኸውን ከም ዝኽእል ዝፍኖ ዘሎ ዜናታት የረድእ ብሰዕቲ 11 ምሸት ካ ሃገራውያን ጋንታታት ስዊዘርላንድን ኮሎምብያን ክራኸበን ዝኸበርኩም ተዓዘብቲ ዕታዊ ዜና ስፖርት ኣብዚ ይፍፀም ስለምክትታልኩም ኣዝየ መስኪ ምስ ተረፉ መረባት ቲቪ ሓድጎኩም ብወገነ ይግም ሰላም

ቅንያቱ ድምቕምቕ ዝበለ እዩ። ምህርቲ ትምህርቲ ዝሕፈሰሉ እዋን ነፍሲ ወከፍ ተመራቒ ወለዲ ኣለይትን መምህራንን ነፃማን ምፅምባል ላዕልን ታሕትን ይብሉ። ኣብ ነፍሲ ወከፍ ካልኢት ናይ ደስታን ሓጎስን ምንቅስቓስ ይንጸባረቕ። ዘለናዮ ቦታ ቀፅሪ ኮሌጅ ዋኒን ማሕበራዊ ስነ ፍልጠትን ኣስመራ እዩ። ኮሌጅ ዋኒን ማሕበራዊ ስነ ፍልጠትን ኣስመራ ንመበል 19 ግዜኡ ንዘምሃሮም ተምሃሮ ብወግዒ ንምምራቕ ዘድሊ ምድላዋት ኣጻፊፉ ይጸኒሕና። የንቲ ካሜራና ውን ነቲ ክንበብ ዘይከኣል ስምዒት ደቂቕ ክስንኦ ኣብ ዝጀመራ ሓደ ሓቂ ይበርልና። ከምቲ መንግስቲ ትምህርቲ ንኩሉ ኣብ ኩሉ ብምባል ከም ኣካል ማሕበራዊ ፍትሒ ዝሰርሐሉ ዘሎ መደባት ልምዓት እቲ ካብ ግዜ ናብ ግዜ ዝድለብደሎ ተመክሮ ቁበት ሓደ ንስሳን ቁፅሪ ምሩቓት ድማ በቲ ካልእ ነቲ ኣብ መደባት ልምዓት ብሓፈሻ ኣብ ገስጋስ ዕቤት ሃገር ድማ ብዝተፈለየ እዙዝ ግደ ዘለዎም ዓውድታት ብዘተኣማምን መገዲ ክስራሐሉ ከም ዝከኣል ኣያካትዕን። ኮሌጅ ዋኒን ማሕበራዊ ስነ ፍልጠትን ብቐዳም 4 ሓምለ 2026 መበል 19 ግዜኡ ኣብ ዝገበሮ ስነ ስርዓት 47 ሚእታዊ ደቂ ኣንስትዮ ዝርከቦም 18 ብዲግሪን ዲፕሎማን ናይ መመረቕታ ፅምብል ስነ ስርዓት ብውዕ መንፈስ ኣብ ከተማ ኣስመራ ተኻይዱ።

እቲ ስነ ስርዓት መመረቕታ ሚኒስተር ዜና ኣቶ የማነ ገብረ መስቀል፣ ሚኒስተር ቱሪዝም ወይዘሮ ኣስካዋል መንቆሮስ፣ ፈጻሚ ዳይረክተር ላዕለዎት ትካላት ትምህርትን ምርምርን ዶክተር ሃይለ ማህፁን፣ ዲናት ላዕለዎት ትክምቲ፣ ላዕለዎት ሰበስልጣን መንግስትን ግንባርን፣ መምሃራን ወለዲ ተመረቕትን ኣብ ዝረኽብሉ ናይቲ ዕለት ተመረቕቲ ብእልልታን ጣቕዒት ኣብ ዝተመደበሎም ቦታ ምስ ሓዙ ልክዕ ሰዓት 9 ፈረቓን ቅድሚ ቀትሪ እቲ ስነ ስርዓት ብዝክረ ሰማዕታት ተኸፊቱ።

0: ክኣንየልና ንበሩ
1: ዝርዝር ትሕሶ ናይቲ መደብ ምስ ሰነበኻ ፈጻሚ ዳይረክተር ሃገራዊ ላዕለዋት ትካላት ትምህርትን ምርምርን ዶክተር ሃይለ ምህፁን ብናይ እንቋዕ ብድሓን መጻኹም ዝብል ሓጺር መልእኽቲ ድሕሪ ምፍላሙ ዲን ኮሌጅ ዋኒን ማኅበራዊ ስነ ፍልጠትን ዶክተር እስጢፋኖስ ሰብቲ ምካኤል ኣብ ዘስምዖ መደረ
2: ዮር ኤክሰለንሲ ኣቶ የማነ ገብረ መስቀል ሚኒስተር ኦፍ ኢንፎርሜሽን ደዚግኒ ኦፍ ሂዝ ኤክሰለንሲ ኣቶ ኢሳያስ ኣፈወርቂ ቻንስለር ኦፍ ኢንስቲትዩሽንስ ኦፍ ሃየር ኤጁኬሽን ኢን ኤርትራያ ኤንድ ፕሬዚደንት ኦፍ ዘ ስቴት ኦፍ ኤርትራያ ዮር ኤክሰለንሲ ዶክተር ሃይለ ምሕፁን ኤግዘክቲቭ ዲሬክተር ናሽናል ሃየር ኤዱኬሽን ኤንድ ሪሰርች ኢንስቲትዩት ኦነረብል ሚኒስተርስ ዲንስ ኦፍ ኢንስቲትዩት ኦፍ ሃየር ኤዱኬሽን ጋቨርንመንት ኤንድ ፒኤፍዲጄ ኦፊሻልስ ሪሊጅስ ሊደርስ ዲስቲንግዊሽድ ገስትስ ፓረንትስ ኮሊግስ ኤንድ ዘ ስታርስ ኦፍ ቱደይ ዘ ግራጁዌቲንግ ክላስ ኦፍ 2026 ፈርስት ኦፍ ኦል
1: ዶክተር እስጢፋኖስ ኣመደሩ ንተመራቕቲ ወለድን ተሳትፍቲ ናይቲ ጽምብል እንቋ ኣብጽሓኩም ድሕር ምባሉ ሎም ዓመት ካብ ናይ ዝሓለፈ ዓመታት ዝበዝሐ ቁፅሪ ምምራቖም ታሪኻዊት ዕለት ምዃና ብምሕባር ናይ ለዘበን ቁፅሪ ተመራቕቲ 47 ሚእታዊ ደቂ ኣንስትዮ ዝርከቦም 536 ብዲግሪ 482 ድማ ብዲፕሎማ ዝተመረቑ ክኾኑ ከለዉ እቲ ዝተምሃሩ ዓብታት ድማ ኣተሓሕዛ ሕሳብ ምሕደራ ዋኒን ምሕደራ ህዝቢ ስነ ቁጠባን ፋይናንስን ቋንቋ እንግሊዝ ታሪክ ሕጊ ቤተ መጽሕፍትን ስነ ሓበሬታን ስነ ሕብረተሰብን ስነ ሰብን ማሕበራዊ ዕዮ ባንክ ፋይናንስ ቱሪዝም ምሕደራ ሆተል ክኾኑ ከለዉ ብቕፅሮም 18 ምዃኑ የብሮሞ ዶክተር እስጢፋኖስ ትምህርቲ መወዳእታ ስለ ዘይብሉ ካብ ናይ ትምህርቲ ሓዲድ ከይተኣለኹም ኣብ ልምዓት ሃገርኩም እጃንኩም ከተበርክቱ እላቦ ክብል መደርኡ ዛዝ

0: ብድሕርዚ ንኽቡር ፕሬዚደንት ሃገረ ኤርትራ ኣቶ እስያስ ኣፈወርቂ ቻንስለር ላዕለዎት ትካላት ትምህርትን ምርምርን ወኪሉ ኣብቲ ናይ ስነ ስርዓት መመረቕታ ቃል ዘስምዐ ናይ ክብሪ ዕዱም ከዓ ሚኒስትሪ ዜና ኣቶ የማነ ገብሪ መስቀል እዩ ገሌ ካብቲ ዘስምዖ ቃል
1: ዝኸበርካ ዶክተር ሃይለ ምሕፁን

ዝኸበርኩም ሚኒስትራት ላዕለዎት ሓለፍትን መንግስትን ግባርን ዝኸበርኩም ምምህራን ዝኸበርኩም ወለድን ተመረቕትን ፈለማ ናብዛ ዕዝዝቲ ናይ ሓጎስን ፍሳሕን ዕለት እንቋዕ ኣብፅሓና ንተመረቕቲ ብፍላይ ትምህርትኹም ንምዝዛም ዝገበርኩምዎ ዘይሕለል ፃዕሪ ፀማ ረኺቡ ኣብዛ ኣብ ጉዕዞ ሂወትኩም ኣገዳሲት ናይ መቐይሮ ዕለት ምረቓ ምብፃሕኩም ዮሃና እንቋዕ ደስ በለኩም እብል ክቡራት ወለዲ እውን ደቅኹም ኣብ ምዕባይን ምክስኳስን ዘፍሰስኩምዎ ፀዓት ከምኡ ውን ነዛ ናይ ሎሚ መዓልቲ ክብርን ዓወትን ንክጓናፀፉ ዝገበርኩም ወፍሪ ኣብ ብሱል ፍረ በፂሑ ኣሎሞ ዮሃና ዝኸበርኩም መምሃራን ብዲስፕሊን ዝተሃንፁ ብቕዓትን ተወዳደርትን ተምሃሮ ንምምራቕ ግዜኹምን ሞያዊ ፍልጠትኩምን ወፊኹም ዝረኣኹሞ ትግሃት ኣካል ናይቲ ብቑዕ ወለዶ ንምህናፅ ዝካየድ ኩሉንትናዊ ሃገራዊ ወፍሪ እዩ እሞ እንቋዕ ፅፍረ ፃዕረኹም ኣርኣያኩም ክብል ክብሪ እስማዓኒ ዝኸበርኩምን ዝኸበርክንን ኩላትና ከም እንግንዘቦን ክቡር ፕረዚደንት ኢሳያስ ኣፈወርቂ ኣብ ዝሓለፈ ፅምብል በዓል ናፅነት ዳግም ከም ዝገለፆን ትግባሬ ዕቱብን ኣድማዕን ፕሮግራም ንምዕባል ፀጋ ሰብ ካብ ቅንዲ ሕመረትን ቀዳምነትን ልምዓታዊ ፖሊስ መንግስቲ ኤርትራ ኮይኑ ፀኒሑ ኣሎ ንገስጋስ ሃገራዊ ልምዓትና ኣራባሒ ብዓለም ደረጃ ኣመዓራራይ ከምኡውን ውስንነት ዘይብሉ ዘይንፀፍ ጎነታቱን ባህርያቱን ርዳኣት ስለ ዝኾኑ ከምቲ ኣቐዲሙ ዝተጠቕሰ መንግስቲ ኤርትራ ንትምህርቲ ከም መሰረታዊ ሰብኣዊ መሰልን መሰረት ሃገራዊ ህንፀትን ገይሩ ስለ ዝርዮ ኣብ ዝሓለፈ ናይ ናፅነት ዓመታት ኣብዚ ፅላት እዚ ገዚፍ ወፍሪ ገይሩ እዩ እዚ ምስ ናይቲ ንህላወና ከም ሃገርን ህዝብን ዝፈታትኑ በብእዋኑ ዝተኸስቱን ዝቕፅሉ ዘለውን ግዳማዊ ተፃውቕታትን ሽርሕታትን ምዃኑ ምግንዛብ የድሊ ዝኸበርኩምን ዝኸበርክንን ኣብ ዝሓለፈ 35 ዓመታት ብዝተገብረ እኩብ ወፍሪ ቁፅሪ ትካላት ቅድመ ትምህርቲ ብ544 ሚታዊት ቁፅሪ ኣብያተ ትምህርቲ መባእታ ብ288 ሚታዊት ማእከላይ ቁፅሪ ማእከላይ ደረጃ ብልዕሊ 720 ሚታዊት ካልኣይ ደረጃ ድማ ብ520 ሚታዊት ዓብዩ ኣሎ ቁፅሪ ትካላት ላዕለዋይ ትምህርቲ እውን ካብ ሓንቲ ዩኒቨርሲቲ ናብ 6 ኣድማዕቲ ኮሌጃት ክብክብል ከሎ ቁፅሪ ተመረቕቲ ብኡ መንፀር ካብ ዓመት ናብ ዓመት ብተዓፃፃፊ እናወስ ይኸይድ ኣሎ ናይ ሎሚ ዓመት ቁፅሪ ተመረቕቲ ኮሌጅ ዋኒንን ማሕበራዊ ስነ ፍልጠትን ድማ ናይዚ መርኣያ እዩ በዚ ኣጋጣሚ እዚ ነዚ ዕማም እዚ ንምፍፃም ብኢንስቲትዩት ላዕለዋይ ትምህርትን ምርምርን ከምኡውን ኩለን ኮሌጃት ብዝተፈላለዩ ውዳቤታትን መድረኻትን ዝተካየዱ መደባታትን ፃዕርታትን ኣመስግን ክቡራት ተመረቕቲ ከምቲ ብዘይሕለል ፃዕሪ ትምህርትኩም ብዓወት ትዛዝቡ ዘለኹም ንዕቤት ሃገርኩምን ህዝብኹምን ውፉይ ኣበርክቶ ከም ትገብሩ ፅኑዕ እምነተ እዩ ኣብ መደምደምታ ኣብ ሃገራዊ ልምዓትን ህንፀትን ሃገርን ዘለኩም ግዜ ብንቕሓት ተወፋይነት ዕቱብነትን ትጋትን ከትዕዝዙ ንቐሲምኩምዎ ዘለኹም ሞያ ከዓ ብቐፃሊ ፃዕርን ምርምርን ከትዕብዩ እላቦ ዓወትን ሓፋሽ ይቐኒሐለይ

0: ወኪል ተመረቕቲ ኣብ ዝሓለፈ ናይ ትምህርቲ ዓመታት ዘካየድዎ ፃዕሪ በቲ ሓደ ህዝብን መንግስትን ዝገበረሎም ደገፍ ድማ በቲ ካልእ ብምዝርዛር ከምዚ ዝስዕብ ክብል ቃል ኣስምዑ።
1: ሎሚ ንመምሃርተይ ወኪለ ቃል ኩላትና ኸስንዕ ኣብ ቅድሚኹም ዶ ምንባለይ ብዘይ መጠን ዓሚቕ ሓበን ይስምዓኒ። ሎሚ መወዳእታ ናይ ሓደ ምዕራፍ ላዕለዋይ ደረጃ ትምህርቲ ንፅምረሉ ጥራሕ ዘይኮነ እንተላይ ምስግጋር ካብ ደረጃ ተምሃራይ ናብ ሞያን ፍልጠትን ዝዓጠቐ ሓላፍነታውያን ዜጋታት ኮይንና ኣብ ህንፀትን ምዕባላ ሃገርን ተራና ብተወፋይነት ንምግልጋል ድልውነትና ንህዝብናን መንግስትናን እነግልፀላ ዕለት እያ። ስለዚ ኣብ ቅድመይ ክጥምት ከለኹ ኣካዳምያዊ ቆቢዕን ናይ መምረቕታ ክዳንን ጥራይ ኣይኮነን ዝረኣየኒ ዘሎ። እዞም ዝሓለፉ ዓመታት ትምህርቲ ከቢድ ፃዕሪ ዝገበርናሉን ሞያን ፍልጠትን ንምዕጠቐን እዮም ነይሮም። ከምኡ ውፅኢቱ ድማ ሎሚ ናብ ዝርዝር ኣስማት ናይ ኮሌጅ ምሩቓት ምሁራት እናኣተውሉ ዕለ ስለ ዝኾነ ፍሉይ ሓጎስ እስምዓኒ። ታሪክና ታሪክ ህዝቢ ኤርትራ ዘረጋግፀልና ሓደ ሓቂ እንተሎ ንምዕባለን ሓርነትን ክተረጋግፅ እቲ ዝዓበየ መሳርሒ ትምህርቲ ምዃኑ እዩ ዝሕብረና። ህንፀት ሃገር ቁም ነገር ኣይኮነን።

0: ዘሎን ዝነብርን ዕዮ እዩ። ልክዕ ከምቲ ፕረዚደንት ሃገር ኢሳያስ ኣፈወርቂ ኣብ ሓደ መግለፂ ዝበሎ ህንፀት ሃገር መጀመርታን መወዳእታን ይብሉ፣ ናይ ኩሉ ወለዶታት ድማ ሓላፍነት እዩ ዝበሎ። ንሕና ድማ ነዚ ወኒናዮ ዘለና ትምህርትን ክእለትን ተባላሕትነትን ኣብ ሃገርና ኣፍሲስና ነቶም ብዘይትካእ ትንፋሶም ሂቦም ሓደራ ዝሃቡና ኣቦታት፣ ኣዴታት፣ ኣሓትን ኣሕዋትን ሕድሮም እናሓለና ዓይና ኣብ ሃገርና ኣብ ዝላዕለ ደረጃ ንክትበፅሕ ብተወፋይነት ክንሰርሕ ድልዋት ኢና። እንኳዕ ሓጎሰኩም የቐኒለ።
1: ኣብ መወዳእታ ኸዓ ልዑል ነጥቢ ንዘምፅኡ ተምሃሮ መደላታት ተዓዲሉ

0: ኣብቲ ኣጋጣሚ ንገሌ ካብቶም ተመረቕትን ወለድን ኣብ ዘዘራርብና ኣለኻ።
1: ሽመይ ያኔት ጊላ ይበሃል። ዝተመረቕ ኩሉ ዓውዲ ድማ ዓውዲ ሕጊ እዩ። ነዚያ ዕለት ከም ብጣዕሚ ዘሕጉስ ካብ ኩሉ ዓወታት ናይ ኩሉ ህይወትና እቲ ብጣዕሚ ተሐጉሰካ መዓልቲ እያ። ምክንያቱ ፍረ ፃዕሪ ክሕፈስ ከሎ ብዘይመጠን ሓጎስ ዝፈጥር ህሞት እዩ። ብውልቀይ ክዛረብ እንድሕር ኮይነ እቲ መንግስቲ ዝገበረልና ዕድላት ብግቡእ ተጠቂምና ኣብዚ ደረጃ እዚ ክንበፅሕን ከለና መጀመርታ እስኻ ከም ሰብ ነቲ ዕድል ብምጥቃምካ ተረባሓይ ናይቲ ዕድል ብምዃንካ ሓበን ክስማዓካ ኣለዎ ከም ተመረቃይ ማለት እዩ። ቀፂሉ ድማ እቲ ኩሉ ምሳኻ ኣብቲ ጉዕዞ ክጓዓዝ ዝፀንሐ ካብ ስድራ ጀሚርካ ካብ ኣሕዋትካ መሓዙትካ መምሃራንካ ብምልኦም እቲ ዝገበርዎ ፃዕሪ ወይ ድማ ኣብቲ ልዕለኻ ዝነበሮም ተስፋን እምነትን ፍሪኡ ክሪኡ ከለዉ ብጣዕሚ ሓበን ይስማዓኒ ወይ ድማ ክስምዖም እውን ዝገብር ዕለት እዩ። እንተቲ ነዚ ዝቕፅል ዕድላት ከመይ ጌርና ክንጥቀመሉ ኢና፣ ነዚ ህዝቢ እውን ይኹን ነዚ መንግስቲ ይኹን ዋላ ንስድራና ከመይ ጌርና ክንክሕስ ኢና ንዝብል ሕቶ ከም ሕቶ እንድሕር መፅኡ ድማ ብመጀመርታ እስኻ ነፍስኻ ብምኽኣልካ ጥራይ ኩሉ ሰብ ዕጉብ እዩ። ሓደ ሰብ ነፍሱ ብፅቡቕ እንድሕር ክኽእል ክኢሉ እቲ ዝበለፀ ነገር እዩ። ቀፂሉ ድማ ሓደ ንዓሰርተ ከም ዝበሃል ንስኻ እኹል ብቑዕ ምሁር ክትከውን ከለኻ ኣከባቢኻ ዘለዉ ጥራይ ደይኮነ ብዛዕበየ ሽፋን ክትፀሉ ስለ ትኽእል ክትሕግዝ ትኽእል ክተበርክት ትኽእል የብሓቂ ቀሊል ኣይኮነን ቀሊል ዓወት ኣይኮነን። ኩሉ ሰብ ድማ ካባይ ጀሚርካ ብንቕሓት ክንጓዓዝ ነዚ ዝመፅእ ዘሎ ደረጃ ናይ ሂወት ብንቕሓት ክንጓዓዝ ብፍልጠት ብብቕዓት ክንጓዓዞ ድማ ይላቦ። ኣነ ድማ ተስፋ ይገብር ማለት እዩ።
2: ወስ ኣነ ስሚ ሓሰን እስማን ይብሉኒ ብልቓት ናይ እንግሊሽ ኣትመምኮ ማለቱ ዲብ ኮሎጅ ኣደቀሕ እዚ ኬንን ጎይ ዝተለና ማለቱ ምንሕሜግሌላስ ሕሜግለ ጀዲድ ማለቱ መስከብ ጀዲድ ንብለና ማለቱ እክና ንብል ዘለና ኬንስ ለዓልና ሓያት እዘለለና ኬንስ ዓቲ ኮኒኒ ለጥፋናተ ደረጃት ማለቱ በዲት ነብረ ልካ እዘለለካ ኬንስ መነለለካ ሓያት ዲብ ካሊእ ዲብስ ሓላፍኒና ማለቱ ካሊእ ኬን ናይ መድረሳት ላዓለ ግሊና ክባታት ለወለሲ ምንሳዋ እንዳንባት ናብ እስ ክዘለለና ሲ ብላቃለት ገበይ ብላቃለት ብግስብሰር ረከብናሁ ኢሎም ወደ ማለት ካል ከኒ በልባፅ ሓሙን ልከኒ ሽክረን ግል ይበል ፈተ ማለት
3: መጀመርታ ሽመይ ፔርስ ግርማይ ፋሲል ይበሃል። ዝተማርኩሉ ወይ ድወዳእኩሉ ዓውዲ ድማ ቢዝነስ ማኔጅመንት ኤን ፓብሊክ ኣድሚኒስትሬሽን ብዛዕባ ምሕደር ኣዋኒንን ህዝብን ኮይኑ ነዚ ዕለት እዚኣ ክገልፃ ከለኹ ፍረ ፃዕሪ ድኻም ናይ 4 ዓመት እዩ። ኣብዛ መዓልቲ እዚኣ በዛ መዓልቲ እዚኣ ከዓ ዮሃነ ክብሎም ዝዘሊ ኣብዛ ዕለት እዚኣ ኩሎም ተመራቑ መጀመርታ ካልኣይ ነዚ ከይደኸምና ኢሎም ፅዒሮም ኣብዚ ደረጃ ዘብፅሑና ብምልኦም መምሃራትና ካብኡ ሓሊፍና እውን ንኩሎም ስድራ ቤት እንቋዕ ሓጎሰኩም ክብል ይደሊ። ሃገርና ድማ ኣብዛ ሎም መዓልቲ እዋ

0: ጀሚርና ኢና ኣጆኺ ኣለናልኪ ካባናት ፅበዮ ብዙሕ እሞ ንሕና ድማ ክንኮነልኪ ኢና ንብላ ኣለና። ናይ 4 ዓመት ጉዕዞኮ ሓቂ ዘረባ ኣዝዩ በዳሀ እዩ ነይሩ፣ ግን እንተኾነ ነዛ መዓልቲ እዚኣ ስለ ትፅበያ ነዚኣ ና ማዕድካ ኢኻ ኩላ ትቕፅላ ማለት እዩ። ኣብታ ሜላታ ተፀናንዓ ይኹን ካልእን ድማ ዕላማ ንሸቶ እንተለካ ራእ እንተለካ ዘይትበፅሖ ዘይትኸዶ ነገር ይብል። ስለዚ ንኩላቶም ዋላ ሕጂ ኣብዚ ነዛ ሕጂ ዝምነይዋ ዘለዉ ነብሶም ፈሊጦም ኣፀናንዖም ኣፀቢቖም እዚ ነገር እዚ ብርግፅ ክበፅሖ ከም ዝኽእለ እዩ ዛምን።
1: ትምህርታ ምሉእ ስመይ ኣርያም ብርሃነ ወልዳይ ደዝናዕ ክህሉ ትምህርቲ ድማ ዓውዲ ስነ ሕሳብ ኣካውንቲን ማለት እዩ። እዛ ዓለ እዚኣ ፍለይቲ ዕለት ይክብለ ንኽእል፣ ምክንያቱ 4 ዓመት ጥራይ ደይኮነስ ወላ ቅድሚ ዩ ዝነበረ ጉዕዞ መፈፀምታ ዝረኣናላ መዓልቲ ዝኾነስ ፍለይቲ መዓልቲ እያ። ሓቂ ንምዝራብ ኣዝዩ ከቢድ ሓለፋ እያ ተሰክመና፣ ምክንያቱ ምውደ ጥራይ ደይኮና ዘለና ስካል ዓብዪ መድረኽ ኢና ንጅምር ዘለና። ምክንያቱ ነቲ ብጥሩሑ ወይ ከዓ ብነፃ ዘምሃረና መንግስትናን ህዝብናን ክንክሕሰሉ ኣለና። ካልኣይ ድማ ወለድና ድማ ኣዝዩ ልዑል ፃዕሪ ስለዝነበረ ኣዝዩ ንብፃሕና ወለድና ድማ ከንክሕሰሉ ቃል ናኣተሉ መዓልቲ ዝኾነስ ኣዝዩ ረዚን ሓላፍነት ተሰክመና ዕለት እያ ይብል።
2: ስቅዲያ ኒኸ
3: ናይ ቅዱሳ ንበሃል ኣዲኣ ንኣርያም ብርሃነ ማለት እዩ። ኣርያም ካብ ሕጂ ደይኮነ ተዓወት ካብ መዋእሊ ህፃነታት ሒዛ ተዓወት ካብኡ ትሒዙ እዩ። ብጣዕሚ ዕውቲ እያ፣ ከምኡ ኢላ ቅፅላ እውን ኣብ ኩሉ ዕውቲ እያ ነይራ። ካብዚ ደረጃ ዝበፅሕ ኣላ።
2: ሽመይ ብርሃነ ወልዳይ ገብረ ይበሃል። ኣቦ ኣርያም ብርሃነ ተመራቂት ናይ ኣካውንቲንግ እወ መንግስቲ ህዝቢ ብልዑል ወፃኢ ብነፃ ኣምሂርዎም ትፅቡቕ ነገር ግን ሰሙን ፅቡቕ ዓስቢ ሂቦምና ኣዝና ተሓጒስና ፅዒሮም ደኺሞም ንነፍሶም ኮይኖም ንኣና ክኾኑ ከዓ ንሃገሮም ክኾኑ ትስፋት ኢና እወ ሃነፅቲ ክኾኑ ዓረይቲ ክኾኑ ሰምኑ ተስፋ ኢና። ትምህርቲ ኣብ ሃገርና ካብ መባእታ ክሳብ ዝለዓለ ደረጃ ብናፃ እዩ። ፅቡቕ ነገር ቁፅሪ ኮሌጃትና እንዳወሰኸ ቁፅሪ ተመረቕትና እውን እንዳወሰኸ መፅኡ ኣብ ሓደ መዓልቲ ልዕሊ 1000 ካብ ሓደ ኮሌጅ ነመረቕ ኣለና። ሕጂ ካልኦት 4-5 ኮሌጃት ከዓ ኩ ዶ ከመረቕ ኣለና እየን። ስለዚ ኣብዚ ሃገር እቲ ሞያዊ ዓቕሚ ሰብ እንዳዓበየ ይኸይድ ኣሎ።
4: ይሚጋዕ ኢማን ኣሕመድ መሓመድ ዮካን እደቕሪ ዲፓርትመንት ል ቢዝነስ ማናጅመንት ኢን ፓብሊክ ኣድሚኒስትሬሽን ኣካድሒን ካፈሌል ማዕና ተግለፅ መንጎ ሄደ ንልዮ ማዕና ሎቓኽ ተግለፁ ሂን
5: ኣኖ ኢማን ኣባኪዮ ኣሕመድ መሓመድ ኣሕመድ ዮኳን ካፊ ልልዕ መንጎ ፈራሕ ልዮ እሽ የደዲ ሱግተ ደርሲ ኣራሒ ጎምናን ናስረ ሃበሰ ልልዕ ኪነም ሂሰበታ መንጎ ዓፋድ መንጎ ሕድ ልዮ ማ
6: ኣራይ እስከ ስኸኸብዎ ግንከ ኣዲ ኣዲ ኸ መን ይኸ ሽምኪ እንታይ ዝብልና?
7: ኣነ ከድጃ መሪሓ ይበሃል ኣዲ ኢማን እየ። አልሐምዱሊላህ ንዝብፅሐኒ ጎይታ ወይከዓ ረቢ አልሐምዱሊላህ ይብል ማለት እዩ። መጀመርያ የመስግን ንረበ የመስግን። እንደገና ከዓ ነዚ መንግስቲ እዚ ብዘይ ገንዘብ ኣብዚ ብዝፅሑ ነዚ መድረክ ዘብፅሐና እውን ከመስግን ይፈቱ። ንሰን ከዓ ንህዝቡ ስእዞም ተምሃሮ ከዓ ንዓናን ንህዝቦምን ንመንግስቶምን ክኾኑ ተስፋ ይገብር እንሻ ኣላህ።
8: ኣነ ሙሉእ ሽመይ ኣርሴማ ብርሃለይ ገብረ መድህን ይበሃል። ኣብዚ ዕለት እዚ ከዓ ብላይብራሪ ኤንድ ኢንፎርሜሽን ሳይንስ ማለት ብስነ መፅሕፍትን ሓበሬታን ዝብል ዓውዲ ተመሪቕ ኣለኹ። በዚ ዕለት ሓቂ ዘረባ 2 ዲግሪ እያ ክብሎ ዝኽእላ ንረኪበ የ ዘለኹ እግዚኣብሔር መስገን። ማለት ከምዚ ትሪእኒ ዘለኹም ምስ ጓለይ ጓ 6 መዓልቲ እያ 2 ወርሒ ገይረ ዘለኹ። ኢቨን ናይ ተጠመቕኩን ብዙሕ ክትወፀ ገለ ግን ድሌት ናይ ትምህርቲ እንድሕር ኣለካ ዕላማ እንድሕር ጌርካ ትወፅሒ ኢኻ
6: ኣብ ትምህርቲ ክያ ካለፈ ክኖቲ እንትን ሓርስን ትመርዓን
8: እወ እዚ ክብለካ ከለኹ ኣብ ትምህርቲ ዓለም ከለኹ ኣይኮንኩን ማለት ሰርቪስ ምስ ወፅኸ ቃል ኪዳን ኣሲረ ተመርአ ኣብ ሰርቪስ ሞት ከለኹ ከዓ እዛ ቆልዓ ማለት እዩ ተጠኒሳ ተወሊዳ ቁሩብ ክብድ ብል ስፔሻል ነብሰ ፀር ኮንካ ሰርቪስ ኣብ ከረን ሮራ ቤት ትምህርቲ ሃይ ስኩል ተመዲበ ከም መምህር ማለት እዩ ናይ ቴኒስ ግሬድ ነብሰ ፀር ኮንካ ቁሩብ ክብድ ብል እዩ ግን ብደገፍ ናይ ክብርቲ ወላዲተይ ከምኡ ድማ ክቡር በዓል ቤተይ ክቡድሆ ክኢለ እግዚኣብሔር መስገን ከዓ ነዝብቅዕኒ።
9: ነቢያ ተማረ ድሓኖም ይበሃል ኣብ ጅዳ ስዑድ ዓረብ ይቕመጥ ሎማዓንቲ ድርብ ውራይ እዚ ኣጋጢምና ዘሎ ናይ ሎም ዓንቲ ኮለጅ ናይ ጓለይ 4 ዓመት ኮለጅ ወዲኣ ኣርስዮም ኣብርሃለ ትበሃር ማለት እዩ። ኣዝያ ንፍዕቲ ተማሃሪት እያ፣ ብልፅቲ ተማሃሪት እያ። ዳርጋ ኩሉ ግዜ እውን ብልጫ እናወሰደት እያ ትኸይድ ነራ እዛ ተማሃሪ እዚኣ። ኣብ ሳዋ እውን ብዙሕ ዋጋ ከፊለ ኣብ ዝበፅሐ ምክንያቱ ዝኾነ ፀገም ኣጋጢምዋ ነይሩ ናይ ሕቆ ሕማም ንዕኡ በዲሃ ሓሚማ ከላ እዚ ዓብይ ነጥቢ ኣመዝጊባ ማለት እዩ። ብዓብይ ከዓ ወርሒ 7 ዕለት 20 ኣመርዐያ ማለት እዩ 2025 ኣመርዐያ። ሕጂ ከዓኒ ኣብ ዓመታ ከዓ ንሪኢካ ከዓ ምስጓላ ከዓ እዚ ድርብ ዓወት እዩ ማለት እዩ። ካብ ዝዓባ ዓወት የለን
8: ኩላና ከም ንፈልጦ ካብ ኤርትራ ወፃ ዘለዋ ሃገራት ወላ ኣብ ኤሌመንታሪ ይኹን ስፔሻሊ ከዓ ሞ ኮሌጃት ኣሸሓት ሰማየት ገንዘብ እንዳኸፈልክኻ ትምሃር። ንሕና ግን መንግስትና በዚ ኣጋጣሚ ከየመስገንኮ ክሓልፍ ኣይደልን እየ። ጌና ሄልና ካብ ኣዝየለ ጀሚሩ ክሳብ ዩኒቨርሲቲ ንውድእ ኩሉ ብናፃ እዩ። ኢቨን ምግብና ኣብ ካምፓስ ብናፃ ዋርሳ ይከኣለ ሰባ ከድና ምግብና ገዛና ዓራትና ኩሉ ትምህርቲ ብናፃ ዳት ዋይ ከዓ ንብምሉእ 9 ብሄራት ዓሌት ባህሊ ከይፈለየ ብምሉኡ ብሓባር ይሳተፍ ማለት እዩ። ከምኡ ስለ ዝኾነ ከዓ ብጣዕሚ ናይ ኤርትራ ትምህርቲ ሲ ብሉፅ ፍሉይ ክብሎ ዝኽእል ኣነ። እዚ ኣጋጣሚ ንክቡር ፕረዚደንት ኢሳያስ ኣፈወርቂ መንግስትና ብጣዕሚ የመስግን፣ ንልምዓት ሃገረይ ድማ ብዕቱብ ክሰርሕ በዓልቲ ምሉእ ተስፋየ።
10: ተመራርቲ ሓደ ዕማም ፈፂሞም ናብቲ ሰፊሕ ካብ ክልስ ሓሳብ ናብ ግብሪ ዝሰጋገረሉ መድረኽ በፂሖም ኣለዉ። ቅድም ንገዛእ ርእሶም ድሕሪኡ ድማ ነቲ ብነፃ ዘምሃሮም ህዝብን መንግስትን ብስራሕ ክኸሱ ጽቡቕ ናይ ስራሕ ዕድል ንምነየ ኣሎ።

ሰላም ከመይ ቀኒኹም ዝኸበርኩም ተኸታተልቲ መደባት ኤርቲቪ ብሓፈሻ ተኸታተልቲ መደብ ለሰ ስፖርት ድማ ብፍላይ መደብ ለሰ ስፖርት ንሎሚ ቀዳም እውን ዝተፈላለዩ ስፖርታዊ ትሕዝቶ ዘለዎ መደባት ሒዛ ናባኹም ቀሪባኣላ። ንምክታልኩም ብኸርቡ ንዕድም ፈለማ ግን ደርፊ ክንጋብዝ። ሰላም ከመይ ቀኒኹም ዝኸበርኩም ተኸታተልቲ መደባት ኤርቲቪ ብሓፈሻ ተኸታተልቲ መደብ ለሰ ስፖርት ድማ ብፍላይ መደብ ለሰ ስፖርት ንሎሚ ቀዳም እውን ዝተፈላለዩ ስፖርታዊ ትሕዝቶታት ዘለዎም ንኡስ መደባት ሒዛ ብሰዓታ ናባኹም ቀሪባኣላ። ንምክታልኩም ብኸርቢ ናዓደምና ፈለማ መደብና ብደርፊ ክንፍለም።

0: ኣምላየ
1: ከመይ ፀኒሕኩም ዝኸበርኩም ተዓዘብቲ በዛ ኸሰዝተማቕርዋ ፀናሕኩም ደርፊና ኢሎም ሰሙን መደብና ፈሊምና ኣለና ናብ ዝቕፅል መደብና ምንትሰግር ዋንጫ ዓለም 226 ዓበይቲ ፍፃመታት እናተኸስቶ ይካየድ ከም ዘሎ ትከታተሉ ኣለኹም ንሎሚ ግን ብዛዕባኡ ደይኮነ ኣብ ናይ ታሪክ ዋንጫ ዓለም ከምኡ ውን ናይ ካልኦት ናይ ሻምፒንስ ሊግ ወላ ናይ ካፍ ካብ ዘጋጠመ ብርቂ ተርእዮታት ን10 ካብኡ ናባኹም ዳሲስና ኣቕሪብና ኣለና ክትከታተሉ ብኽብሪ ንዕድም

ሰላም ከመይ ቀኒኹም ዝኸበርኩም ተኸታተልቲ መረባት ኤር ቲቪ ብሓፈሻ ተኸታተልቲ መረብ ለሶ ስፖርት ድማ ብፍላይ ካብ ወርሒ ሰናት ሒዙ ዝካየድ ዘሎ ኣብ ዓለም ብዕቤት ተኸታተልቱ ኣብ ቅድሚ ዝስራዕ ውድድር ኩዕሶ እግሪ ዋንጫ ዓለም ኣብዚ ዓመት ብእንጋድነት ሰለስተ ሃገራት ማለት ሕቡራት መንግስትታት ኣሜሪካ፣ ካናዳን ሜክሲኮን ይካየድ ከም ዘሎ ዝፍለጥ እዩ። ኣብ ታሪክ ውድድራት ኩዕሶ እግሪ ብዙሕ ኣሰንባድን ኣገራምን ፍጻመታት ዝተኸስተ ብዙሕ እኳ ትኾነ ንሎሚ ግን ካብቲ ሒደት ፍጻመታት 10 ናባኹም ከነቕርበልኩም ተዳሊና ኣሎና ሰናይ ምክትል።

ኣብ 10 ደረጃ ተሰሪዓ ዘላ ፍጻመ ኣብ 1982 ሃገር እስጳኛ ንውድድራት ዋንጫ ዓለም ተእንግዶሉ ኣብ ዝነበረት እዋን ብዕለት 21 ሰነ 1982 ሃገራውያን ጋንታታት ፈረንሳን ኩዌትን ተራኺበን ፀወተን የካይዳ። ኩዌት ኣብዚ ውድድር ንፈለማ እዋን ዝተወዳደረት ኤስያዊት ዓረባዊ ሃገር ብምዃን ኣርእስ ሰሪሓ ነይራ። እንተኾነ ኣብዛ ፀወታ እቲ ኣገራም ፍጻመ ዝተኸስተሉ ፈረንሳ 3-1 መሪሓብ ዝነበረትሉ ግዜ ናብ ልዳት ኩዌት ኩዕሶ ሒዛብ ዝተፀጋዓትሉ ካብ ማእከል ተዓዘብቲ ፊስካ ትንፋሕ እሞ ተፃወቱ ኩዌት ካብ ፀወታ ወፃኢት ወይ ድማ ኦፍሳይድ እያ ብምባል ደው ይብሉ። እቲ ዘገርም ግን ተፃወቲ ፈረንሳ ኣየቋርፁን ነቲ ኣብ እግሮም ዝነበረት ኩዕሶ ናብ ሰኪዔት መጋጥምቶም ብምዝጋብ እቲ ፀወታ ናብ 4-1 ለወጥዎ። ተፃወቱ ኩዌት ነቲ ፍጻመ ስለ ዘይተቐበልዎ ንማእከላይ ዳኛ ነታ ዝተመዝገበ ሸቶ ንክስር ዝተቃወምዎም ብዘስምዑ ነቲ ፀወታ ዝመርሕ ዝነበረ ወዲ ሶቪየት ሚራዝሎቭ ሱቱፓር ግን ነታ ሸቶ ብምፅዳቅ ፀወታ ክቕፅል ወሰነ። ተፃወቲ ኩዌት ነታ ፍጻመ ክፃወርዎ ኣይከኣሉን ክዕገርግሩ ይረኣዩ። እቲ ዘገርም ግን ፕረዚደንት ፌደሬሽን ኩዕሶ እግሪ ናይቲ ሃገር ሼክ ፈሃድ ኣልኣሕመድ ናብ ማእከል ሜዳ ብምእታው ንማእከላይ ዳኛ ክጉባዕባዓሉ ይጅምር። ማእከላይ ዳኛ ሱቱርፓር በቲ ዝወረዶ ፀቕጢ ነታ ዝተመዝገበ ሸቶ ብምስራዝ እቲ ፀወታ 3-1 ኮይኑ ክቕፅል ገበሮ። ኣብ መወዳእታ ትግጥም ብዓወት ፈረንሳ 3-1 እኳ ተተዛዝመ ፊፋ ነቲ ውሳነ ድሒሩ ድሕር ምምርማር ኩዌት ነቲ ዘርኣየቶ ተቃውሞን ኣብ ልዕሊ ዳኛ ድማ ዝገበረቶ ፀቕጥን ተገንዚቡ ነታ ብማእከላይ ዳኛ ዝተሰረዘ ሸቶ ደጊሙ ብምፅዳቅ ፈረንሳ 4-1 ከም ዝተዓወተት ኣፍለጠ። ብዘይካዚ ፊፋ ነቲ ማእከላይ ዳኛ ብምዃን ነቲ ፀወታ ዝመርሕ ዝነበረ ተወላዲ ሶቪየት ሕብረት ዝነበረ ሚራስሎቭ ክሳዕቲ ውድድር ዝዛዘም ካብ ዝኾነ ውድዳት ምከይዳ

ብታሽዓይ ደረጃ ተሰሪዑ ዘሎ ድማ ናይ ዳኛ ወይ ድማ ናይ ተፃወቲ ፀገም ዘይተራየሉ ግንካ ኣሰንባዲ ግጥም እዩ። ኣሰንባዲ ውፅኢት ዝተመዝገበሉ ግጥም እዩ። ብ11 ሚያዝያ 2001 ኣብ መንጎ ሃገራዊ ጋንታታት ኣውስትራልያን ሳሞዋ ኣሜሪካን ዝተካየደ ናይ ዋንጫ ዓለም መጻረዪ ፀወታ እዩ ነይሩ። እቲ ፀወታ ኸ ብኣገራም ዝኾነ ብዝሒ ሸቶታት እዩ ተዛዚሙ፣ ንምእማኑ ዘገርም እዩ። ኣብዛ ፀወታ ኣውስትራልያ 31 ብባዶ ብዝኾነ ውፅኢት ብምዕዋታ ዘገረመት ክትከውን፣ እዚ ዓወትካ ኣብ ታሪክ ናይ መጻረዪ ውድድራት ዋንጫ ዓለም ክሳዕ ሎሚ እቲ ዝገፍሐ ዓወት ተባሂሉ ክብረ ወሰን ፊፋ ሒዙ ብምህላው እዩ። ካብቲ ዘገርምካ ሳሞዋ ኣሜሪካ ሓንቲ ሸቶ እውን ትኾን ከየመዝገበት ካብዚ ውድድር ብክንዲዚ ዝተጠቕሰ ሸቶታት ዘቕቢባ ብምግላፋ እዩ። እቲ ምኽንያት ግን እዛ ደሴታዊት ሃገር ብፊፋ ብሰንኪ ዝወፀ ኣባል ዛ ሃገራዊት ጋንታ ዝኸውን ተፃውታይ ግድን ኣሜሪካዊ ፓስፖርት ክህልዎ ዝጠለብ እማመ ብምቕራቡ በዝሒ ግዚ ኸ እዛ ደሴት ብዋሕዲ ተፃውቲ እምብዛ ብምሽጋርያ ናብዚ ከቢድ ፀገም ንኽትወድቕ ተቐሲባ። ኣብቲ ግዜ እቲ ናይ ትሕቲ 20 ዓመት ሃገራዊት ጋንታ ሳሞዋ ኣሜሪካ ተፃወታ ኣብ ፈተና ስለ ዝነበሩ ነቲ ዝነበረ ርቑሒ ኣማሊኦም ክሽፍኑ ኣይተኻለን። ነዚ ፍጻመ ዝተዓዘበት ኣውስትራልያ እውን ንከም ጆኒ ኣልዌዚ፣ ዳሜን ሞሪ ዝኣመሰሉ ተፃወታ ብምዕራፍያ ንፀወታ ኣትያ። ፀወታ ምስ ፈለመ ክሳብ 10 ደቓይቕ ሸቶ ኣይተመዝገቦን ነይሩ። እንተኾነ ካብ 10 ክሳብ 13 ደቓይቕ እቲ ግጥም 3 ሸቶታት ተራእይዎ። ኣብዛ ፀወታ ኣውስትራልያዊ ኣርቺ ቶምሰን 13 ሸቶታት ብምዝጋቡ ፍሉይ ኣርሲ ክሰርሕ እንከሎ፣ እዚ ብዝሒ ሸቶታት ድማ ነዚ ተፃዋታይ ኣብ ሓደ ግጥም ክንዲ ዝኣክል ብዝሒ ሸቶ ብምዝጋቡ ፍሉይ ክብረ ወሰን ንኽሕዝ ኣኽኢልዎ እዩ። ብሓፈሻ ኣብ ናይ ቅድሚ ዕረፍቲ ግጥም ናይ ዜና ሃገራዊ ጋንታታት ኣውስትራልያ 16 ብባዶ መሪሓ ከትዕርፍ ከላ፣ ድሕር ዕረት ኣብ ዝቐፀለ ግጥም እውን እቲ ናይ ሸቶ ፌስቲቫል ቀፂሉ እዩ። ካብ ብዝሒ ዝተመዝገበ ሸቶታት ካ እቲ ቁፅሪ ናብ ሰሌዳ ዝፅሕፍ ዝነበረ ሰብ እውን ተደናጊሩስ ኣውስትራልያ 31 ብባዶ ተዓዊታ እናሃለወት 32 ብባዶ ኢሉ ምፅሓፉ ኣብቲ ግዜ እቲ ኣርእስቲ ሰሪሑ እዩ።

ናብ ሻም ናይ ፍጻመ ምስ ንሰግር ኣብ ዝኾነ ፀወታ ኩዕሶ እግሪ ኣብ ሓደ ግጥም ብዘመዝገበን ናብ ልዳቱ እውን ብጌጋ ብዘቕፅረን ሸቶታት እተን ክለባት በዚ ውፅኢት ማዕረ ክፈላለያ ካብ ምርኣይ ምስማዕን ዝገርም ክንደይ ናይ ክህሉ ክዝብል ፀኒሕካስ ኣሎ ምስ እትበሃል ንምፍላጡ መቸም ብዙሕ ኢኻ ትርበሽ። ኣብ 1976 ዝፍጻመ እዚ ኣብ እንግሊዝ ኣጋጢሙ ክለባት ኣስቶን ቪላን ሌስተር ሲቲን ኣብ ዝፃወታሉ ዝነበራ እዋን ናይ ቪላ ተኸላኻሊ ክሪስ ኒክል ንክለቡ ክልተ ሸቶታት ብምዝጋብ መሪሕነት ከትሕዛን ከሎ ብድሕር ዝግን ናብ ልዳቱ ክልተ ሸቶታት ብምዝጋቡ ፆታ ክልተ ብክልተ ክዛዘን ክኢሉ እተን ሸቶታት ኩለን ብስሙ ዝተፃሓፋ ብምባርን ድማ ኣገራሚ ነይሩ። እቲ ኣዝዩ ዝምስጥን ዝገርምን ከዓ እዘን ዝተመዝገባ ሸቶታት ብሌስተር ሲቲ ኣብ ዓመት ሸቶ ካብ ዘመዝገቡ ተፃወታ ናይ ሪክል ኣብ ሓምሳይ ተርታ ክስራዕን ከሎ ብክለብ ኣስቶን ቪላ ምስ ንምልከት ድማ ዓስራይ ዝበዝሐ ሸቶታት ኣብቲ ዓመት ስፖርት ዘመዝገበ ናይ ኣስቶን ቪላ ተፃወታይ ብምኻን ዝምልክ

ኣብ ሸውዓይ ደረጃ ካብ ኣገረምቲ ፍጻመታት ኩዕሶ እግሪ ተሰሪዑ ዘሎካ ኣብ ውድዳ ሻምፒዮንስ ሊግ ኤሮጳ ዓበይቲ ክለባት ማንቸስተር ሲቲን ሪያል ማድሪድን ዘካየዶ ግጥም እዩ። ኣብ ዓመት 2021 2022 እዘን ክለባት ኣብ ናይ ፍርቂ ፍጻመ ፀወታታት ክራኸባ ከለዋ ኣብቲ ግዜ እቲ ኣብ ክልተ እግሪ ብዝተመዝገበ ውፅኢት ኣብ ታሪክ ናይ ዝውድድር ካብ ተዘካዶ ፀወታታት ኮይኑ ተፃሒፉ ብምህላው እዩ። ኣብ ናይ ቀዳማይ እግሪ ፀወታ ማንቸስተር ሲቲ ኣብ ልዕሊ ማድሪድ 4-3 ዝኾነ ውፅኢት ብምዕዋት እያ ናብ ከተማ ማድሪድ ኣቕኒዓ። ኣብ ሜዳ በርናቦ ኣብ ዝተኻየደ ናይ ካልኣይ እግሪ ፀወታ ዘን ክለባት ኣብ ናይ ቅኑዕ ዕረፍቲ ርክበን ብዘይሸጡ እየን ተፈላለየን። እንተኾነ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ሲቲ ፀወታ ምስ ፈለመ ከይፀንሐት እያ ዕብላልኣ ከተረጋግፅ ኣይተሸገረትን። ኣብ መበል 72 ደቂቓ ኣልጀራዊ ሪያድ ማሕረስ ዘመዝገባ ማራኺ ሸቶ ኸዓ ናብ ስታድየም በርናቦ ዝነበሩ ደገፍቲ ማድሪድ ጭንቀቶም ሰማይ ክዓርግ ኣኽኣለ። ተፃወቱ ሲቲ መሊሶም መጥቃዕታቶም ክሕይሉ ከለዉ ከም ግሪሊሽን ፎደንን ዝኣመሰሉ ተፃወቲ ብሓደገኛታት ፈተነታት እኳ ይፅጉዑ ነይሮም። እታ ቀዳሚቲ ልዳ ተጎስ ግዛ ክትሓልፍን ከላ እታ ካልይቲ ፈተነ ግን ብተኸላኸላይ ማድሪድ መንዲ ብዘገርም ክእለት ክትዕገጥ ኣብ ዓይን ካሜራ ኣትያ። ኣብቲ ግዜ እቲ ሲቲ ናብ ፍጻመ ክሰግር ብቁፅራዊ ሓቂ 99% እኳ ተነበረ ኣብ መበል 79 ደቂቓ ካብ ትፅዊት ብዙሓት ወፃኢ ፍጻመ ክኽሰ ጀመረ። ማድሪድ ንሮድሪጎን ካማቪንጋ ናብ ሜዳ ቀይራ ድሕር ምእታው ናብ ፀወታ ተመሊሳ። ሙፃ ናይ ማሕረዝን ዲብራይንን ከዓ ሚዛ ናይ ትግጥም ናብ ማድሪድ ኣዛዝዎ። ሪያል ማድሪድ ኣብ ውሽጢ 2 ደቓይቕ 2 ሸቶታት ብምዝጋብ ድማ ላዕለዋ ኢድ ክትሕዝኪ ኢላ። ውፅኢት ናይ 2 እግሪ ግጥማት 5-5 ኾነ። ሞራል ተፃወቱ ሲቲ ባይታ ከንቆልቁል ከሎ ነቲ ፍጻሜ ዝተዓዘቡ ተፃወቲ ማድሪድ ድማ ንህርመት ናይቲ ግጥም ብዝግባእ ተቆፃፀርዎ። ኣብ ተወሰኽቲ ደቓይቕ ኣጥቃዒ ማድሪድ ካሪም ባንዜማ ኣብ ክልተ ልዳት ሲቲ ተሓንኪሉ ብምዳው ፍፁም ቅላዕ ንማድሪድ ክወሃብ ከሎ ቤንዜማ ድማ ነቲ ዕድል ናብ ሸቶ ብምልዋጥ ንማድሪድ ናብ ናይ ፍጻመ ፀወታ ህንፃ ሊቨርፑል ንኽትራኸብ መንገዲ ጸረገ። ኣብ ናይ ፍጻመ ፀወታ እውን ማድሪድ ኣብ ልዕሊ ሊቨርፑል ብምዕዋት ንፅዋ ሻምፒዮንስ ሊግ ናይቲ ዓመተ ስፖርት ዓዊታትሉ እያ። ኣብቲ ዓመት ድማ ቤንዜማ ንሽልማት ባሎን ዲኦር ክዕወትሉ ብምኻሉ እቲ ካልእ ኣርእስቲ ዝተሰርሐ እዩ።

ኣብ ሻርሻይ ደረጃ ተሰሪዑ ዘሎ ፍጻመ ድማ ኣብ ኣህጉርና ኣፍሪቃ ዝተኸስተ ዘገርም ፍጻመ እዩ። ኣብ ዓመት 2021 ናብ ካሜሩን ናብ ዝተኣንገደ ዋንጫ ኣፍሪቃ ሃገራውያን ጋንታታት ቱኒዝያን ማሊ ናብ ናይ ምድብ ፀወተን የካይዳ። ኣብቲ ግጥም ማሊ ኣብ ልዕሊ ቱኒዝያ ሓደ ባዶ ክመርሕ ኣብ ዝነበረትሉ ነቲ ግጥም ዝመርሕ ዝነበረ ጃኒ ሲካዌዚ ዝተባህለ ማእከላይ ዳኛ ምድብ ፀወቱ ንክዛዝም 5 ደቓይቕ ምስ ተረፎ ናይ መወዳእታ ፊዝካ ብምፋሕ ንፀወታ ዓፀዎ። እቲ ውሳነ ኣዝዩ ዘሰንብድን ዘይፍትሓውን ብምባሩ ድማ ሃገራዊት ጋንታ ቱኒዝያ ተቃውሞ ከተስምዕ ጀሚራ። ሲካዚወ ድሕሪ ምጉብዕባዕ ተፃውቲ እንደገና ናብ

ሜዳ ብምላስ ንፀወታ ጀምሮ እቲ ካል ዘሰንብድ ፍጻሜ ድማ ተኸስተ እዚ ማእከላይ ዳኛ ምዱብ ፀወታ ኣብ መበል 89 ደቂቕን 50 ካልኢትን ብምዛሙ ዕግርግር ተኸስተ እቲ ፍጻሜ ክልተ ፍጹም ቅልዓት ዘውህብን ፍጻሜታት ከምኡ ድማ 10 ቅያር ተፃወትን ተራእዩ ብምባሩ እንተወሓደ ክሳብ 5 ደቂቕ ተወሳኺ ግዜ

ኣብ ሓምሻይ ደረጃ ተሰሪዑ ዘሎ ኸ ብሃጉር ኤሮጳን ዋንጫ ኤሮጳ ኣብ ዝካየድ ዝነበረ ናይ መጻሪ ጾታታት እዩ። እዚ ኣብ 1984 ዘጋጠመ ፍጻመ እስዕብ እዩ። ሃገራት ጋንታ ስጳኛ፣ ሃገራውያን ጋንታታት ሆላንድ ሪፓብሊክ፣ ኣየርላንድን ኣይስላንድ ከምኡ ድማ ማልታ ኣብ ዝነበሮ ምድብ እያ ተደላዲላ። ድሕሪ 8 ጾታታት ሆላንድ ብ13 ነጥቢ መራሒት ናይቲ ምድብ ኮነት። ኣብቲ እዋን ሓንቲ ሃገር ምስ ትዕወት 2 ነጥቢ እያ እትረክብ ነይራ። ሃገራት ጋንታ ስጳኛ 11 ነጥቢ ብምእካብ ካልኣይ ደረጃ ሒዛ ትስዕባ። ናብ ዋንጫ ኤሮጳ ብቐጥታ ክትሓልፍ እንተኾይና ንምድባ መሪሓ ምስ ትዕወት እዩ። ሆላንድ ኣብዚ ናይ መጻሪ ጾታታት 22 ሸቶታት ከተመዝግን ከላ 6 ሸቶታት ተመዝጊቡዋ ብሓፈሻ ብ16 ፀብልታ ሸቶታት መራሒት ክትከውን ከላ፣ ስጳኛ ኸ 12 ሸቶታት ከተመዝግን ከላ 7 ሸቶታት ስለ ዝተመዝገባ ምስ ሆላንድ ዝነበራ ናይ ሸቶ ፍልሊ ኣዝዩ ዓብዪ ነበረ። ስጳኛ ንምድባ መሪሓ ክትሓልፍ እንተኾይና ብልዕሊ 11 ሸቶታት ክትዕወት ነይርዋ። እዚ ኸ ጋህድ ንክኸውን ዝነበረ ተኽእሎ ጸቢብ መሲሉ ተረአየ። ኣንጻር ማልታ ኣብ ዝተሰርዓላ ናይ መዛዘሚ ጾታ ስጳኛ ነቲ ዘይድየብ ዝመስል እምባ ክትሓኽሮ ተበገሰት። ኣብ ከተማ ሴቪያ ስታድዮን ቤኒቶ ቪላ ማሪን ኣብ ዝተኻየደ ጾታ ግን ፍሉይ ታሪክ ተሰኒዱ። ኣብ ናይ ቀዳማይ ርክብ ናይዘን ሃገራዊ ጋንታታት ስጳኛ ኣብ ልዕሊ ማልታ 3-2 ተዓዊታ ብምባራ ደገፍቲ ሃገሮም ብዝሒ ሸቶ ከተመዝግብ ዘለዋ ተኽእሎ ትሑት ምዃኖም ኣሚኖም ተኣምር ክርእዩ ግን ናብ ስታድዮን ወሓዙ። ኣብ ናይ ቀዳማይ ብረ ነቲ ጾታ ዝምርሕ ዝነበረ ቱርካዊ ማእከላይ ዳኛ ኤርኪን ንጎስክል ንስጳኛ ፍጹም ቅላዕ ክህባ ከሎ ንምቕልዓ ሓላፍነት ዝወሰደ ፍራንሴስኮ ግራካሶ ነታ ዝተረኸበት ዕድል ክጥቀመላ ኣይከኣለን። ብዙሕ ከይጸንሐት ግን ስጳኛ ካብ ካርሎስ ሳንቲያና ብዝረኸብታ 2 ሸቶ መሪሕነት ናይቲ ጸወታ ሒዛ። ሓጎስ ስጳኛ ብዙሕ ከይጸንሐ ግን ማልታ ማዕረ ዝገብረታ ሸቶ ብምዝጋባ ግን ጸወታ ሓደ ብሓደ ኮነ። ዕረፍቲ ቅድሚ እካሉ ሳንቲያና 2 ሸቶታት ብምዝጋቡ ስጳኛ 3-1 መሪሓ ንዕረፍቲ ወፅያ። ስጳኛ ናብ ዋንጫ ኤሮጳ ክትሓልፍቲ ኮይና 9 ተወሰኽቲ ሸቶታት ከተመዝግብ ስለ ዝነበራ ግን ከቢድ ስራሕ ኣብ ቅድሚያ ነበረ። ድሕሪ ዕረፍቲ ኣብ ዝቐጸለ ጾታ ተጻወቱ ስጳኛ ንጾታ ፍጹም ብምቁጻር ካብ ሪንኮን 2 ተኸታተልቲ ሸቶታት ብምዝጋብ ንመስመር ምክልኻል ማልታ ከም ዝፈርስ ገበርዎ። ማቼዳ እውን 2 ሸቶታት ብምውሳኺ ጾታ 7-1 ኾነ። ሪንኮን ሃትሪክ ብዝሰርሓ ሸቶ ንዕድል ሃገሩ ክዕብን ከሎ ሳንቲያና እውን ታሽዒቲ ሸቶ ኣመዝጊቡ ሪንኮን 10 ሸቶ ክውስኽ ሳራብያ ንመበል 11 ሸቶ ኣብ ሰኪዒት ማልታ ንበረ። ኣብ መበል 84 ድ ኽዋን ሲኞ ንመበል 12 ሸቶ ከመዝግብ እንከሎ እቲ ግጥምካ ብገፊ ዓወት ስጳኛ 12-1 ተዛዚሙ። በዚ ሕልሚ ዝመስል ውፅኢት እታ ሃገር ንሆላንድ ብናይ ሸቶ ብልጫ ብምላፅ ተሳታፊት ዋንጫ ኤሮጳ ኮይና ብድሕሪዩ ኣብ ሰዓበ ዓመት እውን ስጳኛ ኣብቲ ኣብ ፈረንሳ ዝተኣንገደ ዋንጫ ኤሮጳ ብምስታፍ ክሳዕ ፍጻመ በፂሓ እኳ ተነበረት ብፈረንሳ ግን ተረቲዓ ካልኣይ ደረጃ ሒዛ ንውድድራ ፈጺማ። ድሕሪ ነዊሕ ዓመታት ናይቲ ፍጻመ ተጻዋታይ ማልታ ዝነበረ ሲልቮ ዲ ማኑዌለ ብዛዕባ እቲ ዘጋጠመ ኩነታት ንድሕሪ ተመሊሱ ብምዝካር ኣብ ሓደ ኣጋጣሚ ተዛሪቡ ነይሩ። ንሱ ኣብ ናይ ቅድሚ ዕረፍቲ ጾታ ስጳኛ ክንዲቲ ሓያላት ኣይነበሩን። ኣብ እዋን ዕረፍቲ ግን በቲ ናይ መቐሪ ክፍሎም እናሓለፍኩ ከለኹ ጽማቕ ለሚ እንኳ ርእየ ተነበርኩ፣ ካልእ ሓይሊ ዝህባታ ግን ኣብኡ ተሓዊሱ ስለ ዝተዋህቦም ኣብ ካልእ ዕብረ ፍጹም ካልእ ዝኾነት ሃገራዊት ስጳኛ ኢና ተራኺብና ክብል ገሊጹ ኣሎ። እቲ ውፅኢት ብፍላይ ድማ ኣብ ካልኣይ ብረት ዝተመዝገበ 9 ሸቶታት ኣብ ማሕበር ኩዕሶ እግሪ ኤሮጳ ክትዕ ከላዕል እውን ክኢሉ እዩ።

ኣብ ራብዓይ ተርታ ተሰሪዑ ዘሎ ኻብ 1945 ዝተሰነደ ፍሉይ ፍጻመ እዩ። እቲ ፍጻመ ድሕሪ ምዛም ካልኣይ ኩናት ዓለም እዩ። ፈደሬሽን ኩዕሶ እግሪ እንግሊዝ ነቲ ፍጻመ ንምምዕራግ ንሩስያዊት ክለብ ዳይናሞ ሞስኮ ኣንጻር እንግሊዛዊት ክለብ ኣርሰናል ምሕዝነታዊ ፀወታ ንኸተካይድ ዕድመ ቕረበላ። እታ ፈረንሳዊት ክለብ እውን ነቲ ዕድመ ኣኽቢራ ለንደን ተጓዕዘ። ብሰንኪ ካልኣይ ኩናት ዓለም ህዝቢ እንግሊዝ ካብ ፀወታታት ኩዕሶ እግሪ ርሒቑ ብምባሩ ነቲ ግጥም ንክዕዘብ ብዓብዪ ዝኾነ ቁፅሪ ናብ ስታድዮም ዋርት ሃይት ላይን ግዒዙ። ኣርሰናል ኣብ ሜዳ ሃይብሪ ንኸይፃወት ምኽንያት ዝኾነ ስታድዮም

ኣብቲ እዋን ኣብ ትሕቲ ሚኒስትሪ ምክልኻል ብሪጣንያ ብምባር እዩ። እቲ ሜዳ ኣብ ግዜ ኩናት ካብ ዘፍኖ ዝነበረ ደብዳብ ከም መዕቆቡ ኮይኑ የገልግል ብምባር እዩ ኣርሰናል ነቲ ሜዳ ክሳዕቲ ግዜ እቲ ዘይተረከበቶ። ዘን ክለባት ፀወታ ከካይዳ ናብ ሜዳ ምስ ወረዳ ግን ካብ ትፅኢት ብዙሓት ወገናት ወፃኢ ሓያል ግመ ተኸስተ። ሙሉእ ሜዳ ብምሽፋኑ ኸ ተዓዘብትን ፀወታ ክርእይዎ ኣይከኣሉን ተፃወቱ ንሓድሕዶም ክረኣዩ ተሸገሩ። እንተኾነ እዘን ክለባት ነዚ ኩነታት ናብ ረብሐን ክቕይርኦ ኣይተሸገራን። ተፃወታይ ኣርሰናል ብቀይሕ ካርድ ካብ ሜዳ ክባረር ከሎ ንሱ ግን ነቲ ዝነበረ ኩነታት ኣየር ተጠቒሙ ናብ ፀወታ ተመሊሱ ኣትዎ። ሩስያዊት ዳይናሞ ሞስኮው እውን ሓያሉ ተፃውቲ ናብ ሜዳ ቀይራ እኳ ተእትወት ነቶም ክወፁ ኢላ ዘመዝገበቶም ተፃወታ ግን ኣብ ሜዳ ሓደገቶም። ኣብቲ ግዜ እቲ ሞስኮ 15 ተፃውቲ ናብ ሜዳ ሰሊፋ ማለት እዩ። ሓላው ልዳት ኣርሰናል ኢዱ ስለ ዝተሃርመ ብሓደ ካብ ተዓዘብቲ ቦትኡ ተተክአ። እቲ ዘገርም ግን ማእከላይ ዳኛ እዚ ኩሉ ኣብ ሜዳ ዝግበር ዘሎ ድራማ ብሰንኪ ግመ ዘይተዓዘቦ ብምዃኑ እዩ። እቲ ፍጻሚ ግን ነቶም 50,000 ዝበፅሑ ዝነበሩ ተዓዘብቲ ኣዝዩ ዘዘናግዕን ካብቲ ንንውሕ ዝበለ ዓመታት ብሰንኪ ኩናት ራዕድን ጭንቀትን ንግዜኡ ከናገፍ ብምኻሉ ብፍሉይ ተዘካር እዩ።

ኣብ ሳልሳይ ተርታ ዝስራዕ ካብ 2017 ናብ ፀወታ ሻምፒዮንስ ሊግ ዘጋጠመ ኣገራሚ ፍጻመ እዩ። ስጳኛት ክለብ ባርሴሎና ብልዕሊ ፈረንሳይቲ ክለብ ፒኤስጂ ዘመዝገበቶ ተዘካርዓዊ ድማ እዩ። ኣብ ናይ ቀዳማይ እግሪ ፀወታ ዘን ክለባት ኣብ ከተማ ፓሪስ ኣብ ዘካየዶ ግጥም ባርሳ 4-3 ዝተሰዓረት፣ እቲ ፍጻሚ ንማሕበር ስፖርት ዓለም ዘገርመ ክኸውን ከሎ ማዕከና ዜና ስፖርት ድማ ሕልሚ ድዩ ኢለን ክሓታ ጀምራ። ብድሕር ሰሙን ኣብ ሜዳ ካምፕኑ ዝሰዓበ ናይ ካልኣይ እግሪ ግጥም ባርሴሎና ኣብ ቅድሚ ደገፍታ ንምእማኑ ዘጸግም ታሪክ ሰሪሓ። ኣብዛ ፀወታ እዛ ክለብ ኣቐዲማ 3 ሸቶታት ብምዝጋብ ከተሰንብድን ከላ ኡራጋዊ ኣጥቃዒ ፒኤስጂ ኤድሰን ካቫኒ ሸቶ ብምቝፃሩ ግን ገስጋስ ባርሳ ዝተዓግተ መሰለ። ባርሳ ንፒኤስጂ ክትሓልፋት ኮይና ድማ ኣተን ተሪፈ ንኣ ዝነበራ 30 ደቓይቕ 3 ሸቶታት ከተመዝግብ ነይርዋ። እቲ ኩነታት ዘይከውን መሰለ። ኣብ ካቶሎናውያን ግን ኣይከውንን ይምባል ናይ ካቶሎናዊ ባህሪ ኣይኮነን ዝብል ብሂል ኣሎ። ነተን ዘይብፃሕ ዝመስል ቁፅራዊ ሓቂ ክልውጡ ድማ ክሰርሑ ጀመሩ። ኣብዚ እዋን ኣብ ጥርዚ ብቕዓ ዝነበረ ከም ኔይማርን ሜስን 2 ሸቶታት ከመዝግቡ ከለዉ፣ መገዲ ሮቤርቶ ድማ ሳሴቲ ሸቶ ብምዝጋብ ባርሳ ኣብ ውሽጢ 10 ደቓይቕ 2 ግዜ ተርያ ንክትወፃ ኺሎማ። እዚ ውፅኢት ኣብ ታሪክ ኩዕሶ እግሪ ፍሉይ ተኣምር ተባሂሉ ተገሊጹ እዩ።

ኣብ ካልኣይ ደረጃ ተሰሪዑ ዘሎ ኣገራ ምፍጻሚ ካብ 1982 ዘጋጠመ እዩ። ሃገረ እስጳኛ ዋንጫ ዓለም ተእንግደሉ ኣብ ዝነበረት ኣጋጣሚ ሃገራዊት ጋንታ ኣልጀርያ ኣብ ካልኣይ ምድብ ኣንጻር ሃገራውያን ጋንታታት ኦስትሪያ፣ ቺሌን ምዕራብ ጀርመንን ክትጻወት ተደላዲላ ነበረት። ኣብቲ ግዜ ምዕራብ ጀርመን ንጽዋ ናይቲ ውድድር ክዕወታላ ካብ ዝኽእላ ሃገራት ተባሂላ ኣብ ቅድሚ ዝተሰርዐት ክትከውን ከላ ንምዘና ኣልጀርያ ድማ ኣትሒታ ብምጥማት ከተቆናጸባ ተረአያ። ተጻወትታ ድማ ኣብ ልዕሊ ተጻውቲ ኣልጀርያ ስናምራዊ ኩናት ከካይዱ ጀሚሮ። ናይ ጀርመን ተጻዋታይ ሎታር ማትያስ ኣብ ዘካይዶ ጋዜጣዊ መግለጺ ኣብ ልዕሊ ኣልጀርያ ንእቲ ምስገብ ሻምነይቲ ሸቶ በዕለይ ክቕፅረየ ክብል ክፍክር ተሰሚዑ። ኣብ ሜዳ ዝተርአየ ፍጻሚ ግን በንጻሩ እዩ። ሃገራዊት ጋንታ ኣልጀርያ ኣብ ልዕሊ ምዕራብ ጀርመን 2-1 ብምዕዋት ንባጫ ብዙሓት ጸጥ ኣቢላ ካብ ሜዳ ርእሳ ልዒላ ወፅያ። ኣብ ካልእ ጾታ ናይ ዝምድብ ኦስትሪያ ኣብ ልዕሊ ቺለ 1-0 ተዓዊታ ክትወፅን ከላ ኣብ ካልኣይ ጾታ ግን ኦስትሪያ ኣንጻር ኣልጀርያ ብዘካየርቶ ግጥም 2-0 ተዓዊታ። ምዕራብ ጀርመን ድማ ኣብ ልዕሊ ቺለ ገፊሕ ናይ 4-1 ዓወት ብምዝጋብ ናብ ዝቕፅል ዙርያ ንምሕላፍ ኣንጻር ኦስትሪያ ወሳኒ ጾታ ከዘካይ ተዳልያ። ኣብቲ ግዜ ትዕውቲ ሃገር 2 ነጥቢ ጥራይ ትወስድ ስለ ዝነበረት በዚ መሰረት ኦስትሪያ ብ4 ነጥቢ መራሕት ናይ ዝግጅለ እኳ ተነበረት፣ ኣልጀርያ ምዕራብ ጀርመን ግን ብማዕረ 2 ነጥቢ የናዋህሊ ኢለን። ኣብ ናይ መወዳእታ ናይ ዙር ፀወታ

ኣልጀርያ ኣብ ልዕሊ ቺለ ናይ 3 ብክልተ ዓወት ብምዝጋብ ንዝቕፅል ናይ ውድእካ ምሕላፍ ምስጋራ ተስፋ ዘውሓሰት መሲላ ቅሪባ እንተኾነ እቲ ዝነበረ ተስፋ ርጉፅ ክኸውን ግን ንፀወታ ኦስትሪያን ምዕራብ ጀርመንን ክትዕዘብ ነይርዋ እዘን ሃገራት ኣብ ዘካየዶ ግጥም ምስ ንምልከት ሃገራት ጋንታ ጀርመን ኣቐዲማ ሸቶ ብምዝጋብ መሪሕነት ክትሕዝን ከላ ብድሕርዚ ግን እዘን ሃገራት ንኣልጀርያ ከትርፍኣቲ ኮይነን በዛ ሸቶ ነቲ ግጥም ክዓፅዎ ብምውሳነን እዩ ንዝተረፈ 80 ደቓይቕ ድማ ንሓድሕድን ኩዕሱ ናተቐባበላ ክትፃወታ ጀሚረን ኣብ ሜዳ ዝነበሩ ተዓዘብቲ ሕርቃኖም ጥርዚ ክበፅዕ ከሎ ነቲ ፀወታ ናብ ህዝቢ እናተንተነ ዝቕርብ ዝነበረ ጋዜጠኛ ድማ ህዝቢ ነቲ ፀወታ ንኸይሪ ቴሌቭዥናቱ ከጥፍ ብምልባው ብትሪ ተማሕፂኑ እቲ ፀወታ ብዓወት ምዕራብ ጀርመን ሓደ ባዶ ስለ ዝተዛዝመ ክልትዮን ሃገራት ናብ ዝቕፅል ናይ ውዴካ ምሕላፍ ፀወታ ክሰግራ ከለዋ በቲ ፀወታ ዘይተሓገሱ ደገፍቲ ነቶም ተፃወቲ ገንዘብ ብምውፃእ ፅቡቕ ተፃወቱ ሞ ክንከፍለኩም ኢና እናበሉ የባጭውሎም ነይሮም ድሒሩ ከም ዝተረጋገፀ ግን ዘን ሃገራት ንኣልጀርያ ካብ ምድበን ንኸይትሓልፍ ንኽሰርሓ ተረዳዲአን ከም ዝነበራ እዩ ተፈሊጡ ድሕር ዛ ፍጻሚ ድማ ፊፋ ናይ መወዳእታ ናይ ዙር ፀወታ ኣብ ሓደ ሰዓትን ኣብ ሓደ መዓልትን ንክፅወት ብምውሳን ክሳዕ ዛ ግዜ እዚኣ ብኸምኡ ሕጊ የካይዳ ኣሎ።

ኣብ ቀዳማይ ደረጃ ዝስራዕ ድማ ኣብ ታሪክ ኩዕሶ እግሪ ዓለም እታ ገራም ውፅኢት ዝተመዝገበ ፀወታ ብራዚል ዘእንገረቶ ዋንጫ ዓለም 2014 እዩ ነይሩ። ኣብቲ እዋን ብራዚል ኣንጻር ጀርመን ኣብ ዘካየድቶ ናይ ፍርቂ ፍጻሜ ፀወታ ኣብ ቅድሚ ደገፍታ ብገፊሕ 7-1 ክዳኽ ዝተዓዘበ ፍቃር ስፖርት ምእማን እዩ ስኢኑ። እዚ ውፅኢት ከዓ ኣብ ታሪክ ዘሃገራዊት ጋንታ ገፊሕ ስዕረት ኣብ ታሪክ ዋንጫ ዓለም ኮይኑ ከም ጸሊም ነጥቢ ተሰኒዱ ሓሊፉ ኣሎ። ዝኸበርኩም ተዓዘብቲ ንሎም ዝተዳልዎ መደብ ኣብዚ ፍጹም ስለምክታልኩም ኣዝየ መስግን ሰላም።

Hey!

ሳጓስ መለለይት እያ ትወፅእ ብዙሕ ግዜ መፍለይት ወይ ከምዚ መለለይት ቅፅል ሽም ስለ ዝኾነ ኣነ ሓላባይ ተተባሂለ ሳሙኤል ሓላባይ ክበሃል ይክእልኒ ወይ ኤቨን ሜሮን እቶም ካልኦት ኣሕዋተይ ብምልኦም ሳ ሓላባይ ክበሃል ይክእልኒ እዮም። ስለዚ ናይ ግዲ ናብ ሓደ እያ ክትደግብ ደለዋ ሕጂ እታ መጀመርታ ናባይ ስለ ዝመፀት ሕጂ ከምዚ ፋሚሊ ናይ ስድራ ቤት ሽም ነራ እንተትኸውን ምናልባሽ ኣቦይ ሓላባይ ይበሃል ነር ተትኾን ሙሉእና ደቂ ሓላባይ ምተባሃልና ነርና ግን እታ መጀመርታታ ኣዋፃፃኣ ናባይ ስለ ዝለገበት ያመስለኒ ብኣይ ገይራ ቀፂላ ማለት እዩ። ኣዋፃፃኣ ናይዛ ሳጓ ኣብ ክፍሊ ህፃናት ንእሽተይ ከለኹ ናይ ህፃናት ኮርሶ እናገበርና ከለና ምሳና ዝቀዳደም ነበረ ሓደ ጀማል መሓመድ ብርሃን ዝበሃል ንስዩ ኣልጊብለይ እንዳስታላ ኣለዎም ገለ ኢሉ ንስኻ ኳ ሓላባይ ኸኢሉ ሓላባይ ሓላባይ በቃ ብከምኡ ለጊዋ ማለት እዩ። ኣነ ፀላእ ሳጓ ኣይኮነትን ምክንያቱ ምስ ዝነበረኒ ሞያ ምስ ዝነበረኒ ተዓባብያ ትኸይድ ሳጓ ስለ ዝኾነት ኣይፀላእኒ ዋላ ሓንቲ ኣይፀላእኒ ጥራሕ ደይኮንኩ ዋላ ብኩሉ ሰብ ከዓ ከም ኢሉ ስለ ዝፅዋዕኒ ከዓ ይቕበላ እየ። ስለዚ ብከምኡ ተቕፅላላ ስጋዕ ሕጂ ርሕስቲ ሳጓያ እውን

እዚኣ ብሽሕን 978 ለጊባትኒ እታ ሳጓ ከዓ ሃይለ በራኽ ዝበሃል ሰብ ኢና እዩ እታ ሳጓ ውፅኢለይ እጅ ነታ ናተይ ድርጅት ድኳን እዮም ካራማራ ኢለ መተኣከበት እያ ነይራ መሰረቱ ኮነ ቶም ተፃውቲ ሰንበት ተፃዊትካ ሰውኒ እታ ኩላ ተፃወታይ ኣብታ ቦታ እያ ትእከብ ትዕልል ማለት እዩ በቲ ዝሓለፈ ፀወታ ገለ መለ ዋላ ኣብታ ሜዳ ተባኢስካ ብሒት ኣብኣ ተኣኪብካ ብሓንሳብ ሻ ተሰቲ ትዕልል ድሕሪ ኣብኣ ከላ ካራማራ ኢሎም ካራማራ ለጊባ በታ ቦታ ዝወፀታ ናብ ነብሰይ ለጊባ ስጋብዛ ሰዓት እዚኣ ሕጂ ብኣፅዋዕ ኣለኹ ዋላ ሕጂ እውን ቀፃሊት እያ ማለት እዩ

መደብ ለሰ ስፖርት ኢኹም ትከታተሉ ዘለኹም ዝኸብርኩም ተዓዘብቲ ስለምክታልኩም ኣዚና ነመስግን። ናብ ዝቕፅል መደብና ክንሰግር ስዒባ ተዳልያ ዘላ መደብ ዘተ ስፖርት እያ ክትከውን። ኣብ ናይ ሎሚ መደብ ዘተ ስፖርት ጋዜጠኛ ኣሚር ዓሊ ንዝሓልፈ ሰሙን ኣብ ከተማ ኣስመራ ዝተኻየደ ሻምፒዮን ቅድም ብሽክለታ ኤርትራ ዕውታት ንዝኾኑ ማለት ብናይ ኤሊትስን ትሕቲ 23 ዓመትን ዝኾኑ ተቐዳድምቲ ኣጋይሹ ብምግባር ቀሪብልና ኣሎ። ሰናይ ምክታል ክኾነልኩም ምምናእ

0: ሰላም ከመይ ፀኒሕኩም ዝኸበርኩም ተኸታተልቲ መደባት ለተ ስፖርት። ከምዚ ኣብ ምእተው ዝሓበርናኩም ናይ ሎሚ ዛዕባ ዘተ ስፖርት ምስዕውታት ሻምፒዮን ቅድዲ ምሽክለታ ኤርትራ 2026 ሚልክያስ ማእከለን ሱዛና ፍሳሄን ንገብሩ ዕላል እዩ ክኸውን። ኣጋሽና ድማ ስለቲ ዕድመና ኣኽቢሮም ኣብ ስቱድዮ ብምርካቦም ብስሜን ብስም ኩልኩም ተኸታተልቲ መደባት ለተ ስፖርት ከመስግኖም ይፈቱ። ቋርሓ መፃኹም
1: ቋርሓ ንፅንሖ ኣሚር ሓወ
0: ዕድመና ኣኽቢርኩም ኣብ ስቱድዮ ብምርካብኩም ኣዝየ ደመስግን። ክልቲኹም ዓወታት ሻምፒዮን ኤርትራ ኢኹም። ናይ ክልቲኹም ዓወታት ተመሳሳሊ ዝገብሮ ክልቲኹም ብመጥቃዕቲ ኢኹም ነዚ ዓወት እዚ በቂዕኹም። ብሓፈሻ ውርድር ከመይ ነይሩ ሚልክያስ? ጀመር
1: ብመጀመርታ ነዚ ዕድል ምሃብኩም ከይመስጎንኩኹም ክሓልፋ ይደልኒ ኣሚር ሓወ ቴንኪዩ። ንዓኸ ንኩሎም ዞም መሳርሕትኻን ቀፂለ ውድድር ቻምፒዮን ከም ዝረኣነያ ኣዝዩ ፅቡቅ ውድድር እዩ ነይሩ። ኣዝዩ ሰሓብን በድሃ ውድድር ነይሩ። ስለዚ ፅቡቅ ነይሩ ቻምፒዮን ኤርትራ 2026
2: መጀመርታ የቀኒለይ ነዚ ዕድል ዝሃብኩምኒ ሻምፒዮን ኤርትራ ብጣዕሚ ፅቡቅ ነይሩ ደስ ይለኒ።
0: ራይ ሚልክያስ ናብዚ ውድድር ሒዝካ ዝኣታኻ ስትራቴጂ ከመይ እዩ ነይሩ? ወይ ምናልባት ድሓዝከዮ ኣቐዲምካ ዝሓዝካዮ ስትራቴጂ ነይሩ ድ ዋላስ ነቲ ፀወታ ኣንቢብካ ኢኻ ሓዱሽ ስትራቴጂ ኣብ ግዜ ፀወታ ካኒፅካ?
1: ሓቂ ሓይሽ ብፍሉይ ምዲቤድኣተኹ ንመጥቃዕቲ ድዩ ወይ እውን

0: ስፕሪንት ገሌለ ዝመደብኮ ፕላን ኣይነበረን ኣብቲ ኮርሶ። ግን ኮርሶ ከምቲ ዝመርሓካ ኢኻ ትምድቦ ኩሉ ሻዕ ብናይ ጋንታዊ ውድድር ተኮይኑ እቲ መደብ ኣቐዲምካ ትዘራረብያ ምስ ደቂ ጋንታኻ እንታይ እንታይ ክትገብር ከም ዘለካ እቲ መደባት ወዲእካ ኢኻ ተኣቱ። ኣብ ከምዚ ዓይነት ኮርሶ ግን ንንውልቅኻ እዩ፣ ኩሉ ንንውልቅኻ ስለ ዝኾነ እታ ውድድር ከመይ ከም ዝኾነት ኣብኣ ጥራይ ኢኻ ትሪያ። ስለዚ ብወገነይ ካብቶም ፕሮፌሽናላት ንኸይተርፍ ድብል ሓሳብ ነርኒ ልክዕ ከዓ ግድን እዩ እሶም ስለ ዝኾኑ ቶም ሓያላት ስተያ ነራታ መደበ ይምር ብፍሉይ ከምዚ ዝበልኩ ከዓ እትን ክገብር እየ ክሃድም እየ ወይ እውን ስፕሪንት ገሌለ ዝሓሰብኮ ፕላንሲ ነበረኒ ኣብቲ ውድድር እቲ ሓድሽ ሓሳብ ድምፂ ነረ ማለት እዩ።
1: ፀወታ ንክዛዘም 30 ኪሎ ሜትር ምስ ተረፈዮ ዝኸውን ኢኻ ብዝኸፈትካ መጥቃዕ ኢኻ ተዓዊትካ ምናልባት ነታ ሞት እያ ብኸመይ መሪፅካያ?
0: ሓቂ ሓይሽ ሸዓያ ከዓ ነራ ታሞት ማለት እዩ። ምክንያቱ ኣብ ጎልጎል እያ ነራ ፕላስትናት ናኤል ተስፋፂን ቅድሜና ስለ መጥቃዕቲ ገይሩ ድነበረ ድሕሪ ሄኖክ ሙሉ ብርሃንን ድሕሪ ናት ናኤል ተስፋፂን እኒ ነረ ኣርሲነ ድማ ብድሕሪ ትከይደ ማለት እዩ ኣብ ከባቢ ባርካ። ስለዚ ሳ ምስቲ ናት ናኤል ፉልጋዝ ደውፃና ፎርቶ ጠቃሚት ከም ተኽእለ ከየ ዝተንፈሱ ከለዉ ክኸይዳለኒ ኢለ ስለዝሓሰብኪ እየ ገይርያ። ስለዚ እዎ እንድሕር ፅቡቅ ኣለዉ ሪካቨር ጌርና ሰለስተና ስካቶ ገይረሎም ከምቲ ሰለስተና ሪካቨር ጌርና ንከለና ናቱ ድገበሩ ስካቶ ክሕዙ ንኽእሉ እዮም ኢለ ስለዝሓሰብኩ ክልተና ሰለስተና ሪካቨር ከይገበርና እዮም ከለኹ ሓፊ ኢለ ከይደ ማለት እዩ ብድሕሪ
1: ራይ ከምዚ ዘዕለልካኒ ካብታ ኣጥቂዕያ ዝኸድካ ጉጅለ ምስ ከድካ ኣብ ኣምርካ እንታይ ሓሳባት መፅእካ? ምናልባት ክሳብ መወዳእታ ክትከይድ ከም ዝኽእል ርእሰ ተኣማንነት ነርካ ድዩ ወላስ መዓስ ሕጂ ዶ ወላ ድሓ ይርክቡን ዝብላ ተሓሳስባ ነርካ እዩ?
0: ሓቂ ሓይሽ ኣብታ መጀመርታ ቀዳመይቲ ላፕ እቲ ጋፕ ከምቲ ናይ መወዳእታ ድነበረ ኣይኮነን ነይሩ ቁርባ ስጋ እዩ ነይሩ። ኣነ ግን ብውልቀይ እታ ዓድልቲ እያ እታ ጋብቲ እያ ተረካቢታይ ኮነት ናብቲ ሽዑ ሰዓት። ስለዚ ከመይ ኢለ ጥቀመላ ከመይ ኢለ ይውዳእ ኢለ ድሓስብ ነረ በርከ ንዳሕራ ርኪቦም ንስ ፍሉጥ እዩ ስካቶ ስካቶ ክኸውን እዩ ምስታ በይነይ ሃዲመያ ሃሊ ከፀናሐ ኸ ንክሕዞም ክብድሃኒ ምዃኑስ ይኣምን ነይረ። ስለዚ እታ ዓድልቲ እያ ደይት ድገሚ ዕድል እያ ነራ። ስለዚ ዝተኸኣለኒ መጠን ፅቡቅ ዘዊረ እታ ጋብ ኣግፊ ሕደ ወይ እታ ጋብ ሓልየ ከመይ ኢለ ውዳእ ድብል ሓሳብ እዩ ነይሩ ቀልጢፉ ድመፃ ንብርእሰይ ማለት እዩ።
1: ክልቲኦም ኣብ ደረጃ ውሉቱር ንዝርከባ ክለባት እዮም ድፀወቱ ነሮም። ምናልባት ነቲ ፍልሊ እናገፋሕካ ብዝኸድካ ቁፅሪ ክጎብጥካ ዘይምፍታኖም ወይ ድማ ትፍልያትካ እናገፋሕካ ብዝኸድካ ቁፅሪ ቀልጢፎም ክርክቡ ካብ ዘይምኽኣሎም ተገሪምካ ዶ?
0: እወ ማለት ኣብቲ ሽዑ ህሞት ከምኡ ዝብል ሓሳብ ኣይመፀካን እዩ ከምዚ ኣነ ደይ ነፊዐ ዋላ ገለ ዝብል ኣይለኖ ንዓየ መፀኒ ነይሩ ምስ ዘረባይ ምስ ኮንታ እዩ ነይሩ ከመይ ኢለ እቲ ድዝበሮ ነበርኩ ዓይነት ኣዘዋውረ ሓደ ዓይነት ክኸውን ኣለዎ ኮንስታንት ክኸውን ኣለዎ ኣታዊ ወፃእ ንኸይከውን ኣነ ዝዝበሮ ነበርኩ ከምኡ የድሕሉ ነረ ማለት እዩ ከምቲ ዝሓሰብኩን ከምቲ ትገበርኩን ድማ ስ እዩ። ስለዚ በቲ ዝሓሰብኮ ወይ ከይደ ፅቡቅ ድማ ኮይኑለይ ሓንቲ ዓይነት ኣዘዋውረ እዩ ዝዝበሩ ነረ ማለት እዩ።
1: ራይ ስዛና ናባኺ ክመፅ እየ ምናልባት ዝኸድኩን መዋድር ቦታ ማይደምነት ንፍለም እዋን ካብ ናይ ኮሮኖሜትር ወፃኢ ንፍለም እዋን ናይ ፅርግያ ሻምፒዮን ተኻይድሉ ብሓፈሻ ትሞ መዋደር ቦታ ከመይ ማዕርክ እንደ ይበድሃ ነይሩ?
2: እዎ እቲ ቦታ ኮ ቁርብ ብርትዕ ኢሉ እዩ ነይሩ ዓቐብ ኣለዎ ጎርጎል ኣለዎ ኩሉ ኣለዎ ማለት እዩ ንኩሉ ፈታኒ እዩ ነይሩ። እቲ ቦታ ከዓ ንዓይ ዝኸውን ስለ ዝኾነ እየ ተዓዊተሉ ብጣዕሚ ፈተያ።
1: ከም ጋንታ ዘዋደቡ ናብቲ ውድድር እንታይ ዓይነት እስትራቴጂ ኢኽን ሒዝክን ኣትኢኽን ነርክን?
2: እዎ እቲ ቦታ ተዳሊና ኣለና ኣብኡ ምስ ሰማዕና ተዳሊና ኣለና ብግቡእ ማለት እዩ ክንስዕር ኢልና ኢና እቲና ወላ ኩሉ እቲ ዝነበረ ኩነታት ናይ ዝዋደቡ ብኩሉ ተዓዊትና ኣለና ወፂና ትቀንዲ ከዓ ስለ ዝተዳልና ኣለ
1: ናባት ፀወታ ንክዛዘም 16 ኪሎ ሜትር ምስ ተረፈኢ ኺ መጥቃዕቲ ኣካየድኪ ምናልባት ኣብ መዋድርቲኺ እንታይ ስለ ተዓዘብኪ ኢኽነታ ናይ መጥቃዕቲ እዋን መሪፅክያ?
2: ዎ ካብ መጀመርታ ኣነ ሓሲበ እያእቴ ብመጥቃዕቲ ክስዕር ኢላ መወዳእታ ሰለስተ ዙር ኩላትና ንባራረ ገለ ነርና ድሕሪ ሰለስተ ዙር ይ ጀሚሮ እቲ ስካቶ ገለገለ ዝነበረ መወዳእታ ግን 6 ኪሎ ሜትር ክተርፋ ስካቶ ገይረ ክስዕር ኢለ ሓሲበ እያእቴ ሰሪሐ ለ ኢኻ
1: ምናልባት ከም ሞናሊዛ ዝኣመሰላ ኣዝየን ዓበይቲ ተቀዳደምቲ ኣብ ዳሕራዊቲ ግሩፖ ከምንባርን መጠን መጥቃዕቲ ክየፍሽለኪ ስጋኣት ነይሩክዶ?
2: ኩለን ደኺመን እየ ነይረን ኣብታ ደኺመናላ ዝነበራ ሰዓት እየ ስካቶ ገይረ ሕጂ ኣየስጋኣንን።
1: ምናልባት ዙዛና ንድሕሪት ምልስ ከብል

0: كي ابز حلف عامتات درغنا بمس عوتات قرب از نبر كتقادامي تخي ابز حلف عامتات قد درغنا عوتات رحق كوين سمعني نالبات انتي نيرو تصقم كون كاب عوت ملحقي
1: هو مجمرتها عمد قرب حميمة نيرة كورتون حدا حدا زنبرة مجمرتها مدلو زنبرة أعرفها نيرة بدعريها قرب رأسي تتنكفة استرس قلقيرة نيرة بدعري ناود در طبق جميرة مالتي بزحلفة ناي وانجا سماتات زنبرة شوية عب طبق كنتات مزي قريتها معيشة كسعر جميرة حجها عب طبق كنتات اللغو ናብዚ ክበፅሐ ኣብ ብዙሓት ኣለው ዝደገፉኒ ኣብ ጎነይ ኮይኖም ናብ ድቡር መሊሶምኒ ብፍላይ እዚ ምዕራብ ናብዛ ኩነታት እዚኣ መሊሶምኒ ብጣዕሚ እዩ ዘመስግኖ።
0: ኣራይ ናባት ናብዚ ሻምፒዮን ክመልሰ ክአ ሓሙስ ሻምፒዮን ናይ ፅርግያ ውድድር ድሕሪ ምኳንኪ ንፅባሒቱ ኣብ ዝነበረ ናይ ክሮኖሜተር ናይ ፅርግያ ብሽክለታ ክሒዝ ክመፅኢኺ ናባት ስኺ ሓንቲ ካብተን ኣብ ታይም ትሪያል ዓበሽም ክህልወን ተስፋ ንገብር ተቀዳዳሚት ኢኹ ሞ ናይ ብሽክለታ ፀገም ድዩ ናብኡ ናብቲ ደረጃቲ ኣውሪድኪ ኣብ ደረጃ ውን ክታትው ይከኣልክ ናብቲ ናይ ታይም ትሪያል ሞ እንታይ እዩ ነሮ ትሽግር ናይ ብሽክለታ ሕፅረ ድዩ ዋላ እንታይ እዩ
1: እዎ ኣብ ናይ ታይም ትራያል ሳይክል ልምን ነይረ መወዳእቱ ሲኢነ ታይም ትራያል ሳይክል ኣይረኸብኩን እቲ ታይም ትራያል ፊልደ እዩ ኩሉ ግዜ እውን ይሰርሓ ኣለየ ኣብዛ ዓድና ቁርብ እቲ ሕፅረት ናይ ሳይክል ኣሎ ከለካ ዋላ ብቕዓት ብሳይክል ብሰንኪ ሳይክል ስእነት ብዙሕ ይትገብር ኒኻ ኣነ ከዓ ተዳልዩ ኣለየ በቲ ፊልደ እዩ ነይሩ ክስዕረሉ እንዳኸኣልኩ ብሰንኪ ሳይክል ብዙሕ ኣይዘወርኩን በታ ናይ ሮድ ኣቴ ወላ እታ ናይ ሮድ እውን ናይ ውልቂ ኣይኮነትን ናይ ማሓዙ ተየ ለሚነ ኣምፅያ ማለት እዩ
0: ራይ ሚልከስ ናባኻ ክመፅአ ኣብታ ኣጥቂያ ከለ ዝነበርካ ሞት ወይ ድማ ኣብታ ኣጥቂያ ዝነበረት ጉጅለ ነታ ጉጅለ ትስሕባ ነርካ ኢኻ ምናልባት ምስቲ ዓቕምኻ ፀዓትካ ብኸመይ ትዕቅቦ ነርካ ኣጥቂያኻ ምስከድካ ኸ ፀዓትካ ይውዳእካ ስጋኣት ነርካ ዶ እዚ ኩሉ ረሓፅካስ ማይ ከይዓሙኽ ስጋኣት ነርካ ዶ
2: መጀመርታ ኮ ቁርብ ብሽገር ነረ ኣብቲ ኣልቲቲድ ማለት እዩ ክሳብ ኦልሞስት ፍርቅን ልዕሊን ፀወታ ማለት እዩ ድሕሪኡ ግን ድሓ እንዳኾንኩ መፅ ማለት እዩ ኣዋ ስሕብ ነይረ ከም ዝበልከዮ ግድን ይክንባራር ኣለና ሃዲምና ክሳብ ዝሃለና ቀዳማይ ነገር ኮፍ ክትብል ፅቡቅ ኣይኮነ ንዓይ ማለት እዩ ክተኣብዮም ስሒብካ ምቁራፅ ሓይሽ ድብል ብናተይ ማለት እዩ ምክንያቱ ኣብኣ ንድሕር ፕሮፌሽናላት ኮይናቶም ኣብኣ ዘለና ኢስ ሸም ከይባራርካ ክትኣብዮ ማለት እዩ ሞካ ፍርቂ ፀወታ ዩ ሓንቲ ክልተ ዙርያ ትኸውን ነራ ኦኬ ስፕሪንት ክገብር ደለየ ክብል ክእል እየ ግን ምስ ወላ ሕልፍ ኢልካ ትምለስ ምሻ ኣሎ ወላ ጥዑያ ይትስሓብ ሕልፍ ኢልካ ትምለስ ፅቡቅ ይንዖም እንድሕር ኣብኻ ግን ዋላ ው ንሶም እስካት ክገብሩልካ ክእሉ እዮም መጥቃዕቲ ክገብሩልካ ክእሉ እዮም ስቂኢሎም ተሰኪሞም ክክእሉ ኣይደልዩን እዮም ዋላ ው ንሱ ይትሓቂ ሕጂ ድሓኒ ነረ ከምኡ ብዓቕሚ ይባራረ ነረ ምስም ኣብ ሰዓተይ ድማ ኣመጋግባ ይሕሉ ነረ ብግቡእ እንታይ ክወስድ ከም ዘለኒ ይከታተላ ነረ ነብሰ ኣይርስዖኒ ነረ ስለዚ ድሓኒ ከምኡ እንዳገበርክ እቲ ኮርሶ ተኸይድ ነረ
0: ኣራይ እዛ ናይ ትማል ሰንበት ፀወታን ዓወትን ኣብ ናይ ብሽክለታ ሞያኻ እቲ ዝበለፀ ፀወታ ዘረእካሉን ዝበለፀ ዓወት ዘመዝግብካሉን ፀወታ ድዩ
2: ሓቂ ሓይሽ ካብ መጀመርታ ኮርሶ ሓሊፈ ክፀኒሐ ድሓስብ ነረ ምክንያቱ ምስቲ ከምዚ ዝበልኩ ከ እቲ ድሽጎሮ ነበርኩ ኣልቲቲድ ምስቲ ነዊሕ ደይ ገበርኩ ዝመፀ ሽገር ነረ ካብ ዜሮ ኣልቲቲድ መፅኻ ናብ 2300 እክብደካ እዩ ንኩሉ ሰብ እዩ ዝኸምኡ ስለዚ ሓሊፈ ክፀንሕ ምስ ተቀዳሚቲ ግሩፖ ኤደ ሓስብ ነረ ስለዚ ዝኾነት ግሩፖ ደኸደት ይኸዳ ነረ ማለት እዩ ኣብኣ ፀንሕ ድልድል ዝበለት ግሩፖ ተመፅኻ ምስ እንዳቆፀልኩ እንዳክድክ ኤደ ኸይ ነረ ኣይዛነነ ነረ ማለት እዩ ቲ ግሩፕ ካብ ኣፍታ ሓንቲ ግሩፕ ኮንካ ጠጠሙ ባልሲ ሓሊፍካ ክፀንሖም ነቶም ፕሮፌሽናል ድብል ሓሳብ መፂኒ ማለት እዩ ብብዙሕ ምስ ተሸጎርኩ ትንፋስ ሽዑ ግን ኣርባዕተና ከይድና ማለት እዩ ምስ ጥቃዕና ፅቡቅ ተባራሪና ከም ሰበይ ተባራሪ ሃዲመ ድማ ክንድኡ ጋፍ ገይረ ምእታ ወይ ዋላ እውን 3-4 ዙርያ በይነይ ፅቡቅ ኣቨሬጅ ዝኾነ ዘዋውራ ዘዊረ ምውደይ ፍሉይ ሓጎሲ ንዓይ ብዙሕ ግዜ ተዓዊት እየ ቻምፒዮን ግን ቁርብ ፍሉይ ይብል እዩ ቁርብ ኣይኮነን ብዙሕ ግን ከም ናይ ኤርትራ ኮርሶ ተዛዓበየ ሱ እዩ ናይ ዓድና ስለዚ ተዓዋቲ ቻምፒዮን ምኳን ቀሊል ነገር ኣይኮነን

0: ብጣዕሚ የሐጉስ። ከምኡ ድማ እቲ ቮዘይ ፀሓይ ከይውል ንፋስ ዝርኢኒ ዘተባብዑኒ ብከም ዓይነት ኣተዓዋውታ ክዕወት እንከለኹ ንዕኦም ደስ ምባሎም ንዓይ ደስ ይብለኒ ቀንዲ ማለት እዩ። ንዓይ ጥራይ ኣይኮኑን
1: ረሚልካስ ምናልባት በይንካ ኣጥቂዕካ ትኸዘሉ እዋን ዓባይ ጉጅለ ይኹን ወይ ድማ ድሕራ ዘላ ጉጅለ ከይትርክበካ ነቲ ፍልልያት ንምዕቃብን ንምግፋሕን ማዕርክ እንደዩ ከቢድ ፃዕሪ ዝሓተ

0: ድሕርና ወይ ኪሎ ሜትር ከዓ ስለ ዝኾነ ቃንዛለካ ብእግርካ ብጣዕሚ ቃንዛለካ ሓንቲ ዓይነት ኣዘዋውራ ክዝውር ቅርቡ ከብደካ እዩ ማለት እዩ። ነቲ ንኸየርኩብካ ክዝውሮ ዘለካ ዓይነት ኣዘዋውራ ማለት እዩ። ስለዚ ምስ ሃደንኩ ሞራል ገይረ ማለት እዩ ፅቡቅ ዝውር ነይረ። ስለዚ ያ ሓደ እንተን መልሲ ዝመስላ ዘለዋ ሓጎሰ እየ።
1: እሺ ስለዚና ናባ ክመፅ እየ ምናልባት ኣብዚ ሕጂ ከም ሻምፒዮን ኩን ክለኽ ሻምፒዮን ኤርትራ ናብዚ መድረክ እዚ ንክትበፅሒ ከም ተቃዳሚት ከም ጓል ኣንስተይቲ እንታይ መስዋእቲ ከፊለ ትብሊ?
2: እዎ ነዚያ ሻምፒዮን ክኸውን ብጣዕሚ እየ ፅዒረ። ካብ ዓሚ ትሒዝካ ማለት እዩ ሻምፒዮን ዓሚ ተዳልየ ኩሉ ሰብ ዕወትኒ ሓንቲ ሰብያት ዕወት ኣይተዓወትኩን ናይ ሳልሰይ ትምፀ ካብ ዓሚ ከዓ ንሎሚ ዓመት ብብሉፅ ብቕዓት ክወፅ ኢለ ዓመት ሙሉእ ተዳልዩሉ ነዚ ሻምፒዮን እዚ ፅቡቅ ገይረ ተዳለየ እዚኣ ከዓ ሕጂ ናተይ ገይረ ያ ወፅ ማለት እዩ።
1: ሕንፃ እዚ ክትረግፂ ኣብ ዝተቃረብ ኩሉ ህሞት ምናልባት እንታይ ሓሳባት ይመለሰክን ይርኸውን ኣብ እምሮኺ ንፈለማ እዋን ክኢኸ ሻምፒዮን ክትኮን እሞ ኣብቲ ህሞት እስከ ምለስና እንድሕሪት?
2: እዎ መጀመርታ 6 ኪሎ ሜትር ምስ ተረፋ ምሳዶምኩ ቁሩብ ሜትሮታት ምስ ከድኩ ይመፃኒ ነረኒ ቁሩብ ስክፍታ ነርኒ ብድሕሪኡ ምስ ከድኩ ግን በቃ ብጣዕሚ ተሓጒሰ ቀንዲ ከዓ ሻምፒዮን ብምዃኑ ብጣዕሚ ተሓጒሰ እንደ ብዙሕ ዕድላት ዝኸፍተልካ እዩ ሞ ሻምፒዮን እዚ ንዓይ ከዓብ ነገር እዩ።
1: ኣብዚ ሻምፒዮን ነታ ክብራ ንምዕቃብ ናብዚ ውርድር ምስ ናይ ጀርመናዊት ጋንታ ካንዮን ዝመፀት ሞናሊዛ ኣምስላ ዓበይቲ ተቃድምቲ ኢኺ ረቲዕኪ ምናልባት እዚ ዓወት እዚ ኣብ ቀፃሊ ናይ ብሽክለታ ጉዕዞኺ እንታይ ርእሰ ተኣማንዮት ይፈጥረልኪ?
2: እዎ እዚ ሻምፒዮን እዚ ዓብ ውድድር እዩ ኩለንተን ምሳይ ተዋዳድርቲ ከዓ ብጣዕሚ እየን ንፉዓት። ሕጂ ኣነኻ እቲ ሞናሊዛ በፂሓቶ ዘላ እዚ ሻምፒዮን ኮይነ ካብዚ ዓዲ ወፅ ጋንታ ረኺበ ከምዚ ሞናሊዛ መፅያቶ ዘላ ኣብዚ ዓዲ ሻምፒዮን ክትወዳደር ከምኡ ክወዳደር ይሕልመ
1: እንሻላ ሕልሚ ክሰምረልኪ ኢልካስ ናብኻ ክምለስ እየ። ኣብዚ ውርድር ንጋንታ ኢኒዮስ ሬሲንግ ኣካዳሚ ወኪልክ ኢኻ መፅኢኻ ዝዓወት እዚ ምስ ኣጋጠመ ዝነገርካሎም ህሞት ከመይ ነይሩ ትፅቢት ነይርዎም ዶ ሶም ከ እንታይ ግብሪ መስ ሂቦምሉ ነዚ ዓወትካ?
0: እወ ጋንታ ኮ ቀዲሞ ፈሊጦም እዮም ፀኒሖም ንምስቲ ዝተዘርግሐ ነገራት ማለት እዩ። ቅድሚ ምምፀይ ከዓ ክስዕር ከም ዘለኒኦም ተላብዮም ሰዲዶም ንስንቀያስ ንቆም ሰዲዶም ማለት እዩ። ብዙሕ ነገር ዝገብሩለይ ኣሎ ዋላ እውን ብዙሕ ነገር ዝገብሩለይ እዮም ጋንታይ። ስለዚ ምስ ወዳኹ ኮርሶ ፈሊጦም እዮም ፀኒሖም ንኢንተርነት ምስኣቶኹ ማለት እዩ ኮንግራ ድብል ሜሴጅ ፀኒሕኒ። ስለዚ ብጣዕሚ እዮም ተሓጒሶም ሶም ምሕጓሶም እውን ኣነ ሕጉሴ ማለት ቀሊል ነገር ኣይኮነን ቻምፒዮን ምባል ከምቲ ቅድሚ ኮርሶ ምምፀይ ክትዕወት ኣለካ ድበሉኒ ምስ ተዓወትኩ ደስ ምባሎም ንዓይ እውን ደስ ኢሉኒ 100 ፖይንት ኣምፅአ ማለት እዩ። ነታ ጋንታ ቀሊል ኣይኮነን ዋላ ንዓይ ቀሊል ኣይኮነን። ስለዚ ጋንታይ ብጣዕሚ እዮም ተሓጊሶም በዚ ጋጣሚ እዚ ዝረኽቡማን ጉዳይ ማልያ ዝርርብ ጀሚሮም ኣለዎ
1: ብሃንቀወታ ክንፅበያ ኢና። ምናልባት ናብዛ ጋንታ ብመንገዲ ባይክ ኤድ ኢኻ ናብዛ ጋንታ ተፀንቢርካ ኣብ ባይክ ኤድ ሓፂር እዋን ኢኻ ጌርካ ብሓፈሻ ናብ ኢኒዮስ ተፀንብርካሉ መስርሕ ከመይ ድመስል ነይሩ? እታ ጋንታ ቲዓቕሚኻ ማዕስን ብኸመይና ኣደልያቶ?
0: ጋንታ ኢኒዮስ እቲ ሓላፊና ዘለዎ ማለት እዩ ሳይመን ሽሙ ኣብ ኬንያ ንቁሩብ ተቀዳድምቲ ከሰልጥን ኢሉ መፂ ነይሩ ብጋንታ ኢኒዮስ ተለኢኹ ማለት እዩ ኣብ ኬንያ 2 ዓመት እዩ ገይሩ። ስለዚ ኣነ ኣብ ሄኖክ ድወሰደሉ ቻምፒዮን ኣፍሪቃ ማለት እዩ ኣንደር 20 ካልኣይ ኮይነ ተሸሊመ። ስለዚ እቲ ሓላፊና ሽዑ ከምዚ ዝበልኩ ከመፂ ስለነበረ ብኬንያ ርኢኒ ማለት እዩ ሽዑ ፅቡቅ ሪዛልት ምፅ ፅቡቅ ፀወታ ኢና ዝፃዊትና ብጋንታ እውን ሽዑ ምስ ራኣየኒ እዩ ኣብ ላዕለይ ፅልዋሕ ዲሩ ማለት እዩ። ድሕሪኡ ብኩሉ ዶምፆ ሪዛልት ዩ በቲ ዝገብሮ ኮርሶታት ተከታተለኒ ነይሩ እዩ ብኩሉ እቲ ኮርሶ ዝገብሮ ነበርኩ ፕሮሳይክሊንግ ስታትስ ከይድበሃል ማለት እዩ። ስለዚ ሽዑ ምስ ባይኬድ ምስ ተፀንበርኩ ይከታተለኒ ነይሩ ስቲል ኣብ ባይኬድ ከለዎ ከዓ ድሓኒ ዋላ እውን እቲ ቶፕ 10 ሪዛልት ትሸለል ዝብል ዓይነ ሰብ ኣይኮንክ ነረ ቶፕቴን ቀሊል ኣይኮነን ኣብ ኤሮጳ ማለት እዩ። ድሓኒ ከዓ ፅቡቅ ሪዛልት ይጨላልፍ ነረ ብድሕሪኡ ኮንታክት ክገብሩ ንደልዮም ማለት እዩ ማናጀር ኣለኒ ድየ ብለይን ሓቲቶምኒ ድሕሪኡ ኣብ ከባቢ ምፍራሚ ነረ ምስ ናተይ ኤጀንት ማለት እዩ። ድሕሪኡ ናይ ናተይ ኤጀንት ናንበር ሂበ ኣተሓሒዘዮም ድሕሪኡ ምስኡ ኮንታክት ገይሮም እቲ ቪድዮ ኮል ኣኼባ ገይሮም ለዩ ማለት እዩ። ተረዳዲእና ድማ ንኔክስት የር ምስኦም ምዃነይ ንገይሮም ንእታ ዓመት እቲኣ ማለት እዩ ምስ ባይኬድ እንዳተወዳደርኩ እንዳሓሸት ጋንታ ድማ ረኺበ ጥቡቅ ባይታይ
1: ኦኬ

0: እንታይ ካ ተጋደለ ምናልባት ጉዕዞኻ ናብታ ዓባይ ጋንታ እዩ እ ኣብቲ ኣካዳሚካ ዘለኻ ናይ መፃ መደባትካ ናብታ ዓባይ ኤንዮስ ንምእታው እዩ። እዚ ኣመዝጊብካ ዘለካ ዓወት ሻምፒዮን ኤርትራ ነቲ መንገዲ ሲ እንታይ ከቃልልካ ክእል?
1: ወ ምስጋንታ ኮ ብቀዳማይ ኣብ ፈረንሳ ኣብ ዝነበረሉ ቱር ኦፍ ብሪቴይን ፅቡቅ ዝኮነ ሪዛልት ድሓን ምንቅስቃስ ኣርእየ ማለት እዩ። ከምኡ ድማ በቲ ኮርሶ ፅቡቅ ዝኮድኮ እቲ ናተ ኤጀንት ንክስጉርንኹም ዘለዎም ተዘራሪቡ ማለት እዩ ምስኦም። ብሓንቲ ኮርሶ ድውዳእ ነገር የለን። ስለዚ ኣብ ምዝርራብ ኢና ዘለና። ንዝመፅእ ኮርሶ ፅቡቅ ሪዛልት ተምፅአ ከም በዓል ኣቨኒር ኮርሶ ኣለና ሕጂ ቱር ኦፍ ኣቨኒር ኣብኡ እዩ ድምርኮስ ማለት እዩ። ስለዚ ፅቡቅ ሪዛልት ንተምፅአ ኣብኡ ክሰግር ምኳኑ ተዘራሪብና ኣለና ምስጋንታ። ስለዚ ኣይ ሆፕ ኣምላኽ ሓጊዝን ድማ ፅቡቅ ሪዛልትን ፅቡቅ ወቃዕትን ሒዘ ኣብቲ ውድድር ክነጥፍ።
0: ኣብ መፃኢ ኣባኻ እንታይ ዓይነት ፕሮጀክት እዮም ካንፁ ዝደልዩ? ናባት ንስኻ ምዝረእናካ ብቅድሚ ሕጂ ናይ ሽኮ ተቃዳማ ኢኻ ነርካ ኣብዚ ዝሓለፉ ኣዋርሒ፣ ግን ዋላ እውን ኣብ ክላሲክ ዝውር ከም ትኽእል ዘርኢ ብቕዓት ኢኻ ንፀባሪእካ እሞ ኣብ ቀፃሊ ኣባኻ ካንፁ ደልዮም ዘሎ ፕሮጀክት እንታይ ይኸውን?
1: ደስርሑኒ ትሬይኒን ንሶም ፅቡቅ ትሬይኒን እዮም ደስርሑኒ። ዋላ ኣብ ጎልጎሊ ዋላ ኣብ ዓቐበ ዲ ክገብሮ ደለን ነገራት ይነግሩን እዮም ማለት እዩ። ብብዝሒ ኢንተርቫላት ዝህቡኒ እቲ ኢፈርት ብብዝሒ ዝህቡኒ ነገራት ኣሎ ኣብቲ ትሬይኒን። ስለዚ እሱ ድማ ኣዝዩ ጠቃሚ ኮይኑ ረኪበ እዮ ማለት እዩ። እቲ ጉዳይ ኒትሪሽን እቲ ካልእ ኩሉ ነገራት ካብ ሳይክል ወፃእን ኣብ ሳይክል ኮንካ ንግበር ነገራት ብጣዕሚ ፕሮፌሽናል ዓይነት ኣካይዳ ይደልዎም። ስለዚ እዚ ባይታ እዚ ቀሊል ኣይኮነ ንዓይ ጥቀመሉ ጥራይ ደለኒ። ስለዚ ዎ ከምዚ ዝኸድዎን ከምዚ ዝቡኒ ዘለውን ፕላን እዚ እስኬጁል ቀሊል ኣይኮነ ንዓይ ብኡ ተኸይደ ድማ ኣብ ዝለዓለ ደረጃ ከብ ዝበፅሐ ኣይጠራጠርኒ። ብግቡእ ክገብሮም ዘለኒ ጥራይ ተሓላፍነት ደሰግን
0: ራይ ኣይትሕማቅ ናባ ክምለስ እየ ስብዚ። ምናልባት ደቂ ኣንስትዮ ተቃደምቲ ዓመታዊ ካብቲ ኣብ ሻምፒዮን ኤርትራ ይኹን ኣብ ናይ ዞባ ማእከል ትንቀፋሉ ትኽእሎ ፍጥነት እዩ። ምናልባት ዓመታዊ ዝድእዩ ድማ ዝደጋገም ዘሎ ሞ ብልክዕ እቲ ፀገም ኣበይ እዩ ዘሎ? ኣባኽ እንዲ ዘሎ ኣብ ምጥማት ኣባኽን ዋላስ ናይ ጋንታ ሓላፍነት እዩ ክሓባእ ክስከኣለልና
2: ዋ ኣብዚ ናይ ደቂ ኣንስትዮ ኣብ ስፒድ ገለ ብዙሕ ሰብ ይዛርብ እዩ። ዋላ ንሕና ንባዕልናስ እቲ ስፒድ ዝሕሉ ምዃኑስ ንፈልጥ ኢና። ሕጂ ኣብተን ተቐዳደምቲ እየ ዝብል ኣነ ኣባነ ንሕ ዜና እዩ እምበር ካብ ካልእ ኣይኮነን ክንውስኸሉ ንኽእል ኢና ባዕልና እየ ዝብል ሕጂ እቲ ቀንዲ ከዓ ምትልላኽ ስለ ዘምፅኦ እዩ። ብሰንኪ ምትልላኽ እዩ እምበር ብካልእ ኣይኮነን ቡዓት ከም ዘለና ይፈልጥ እየ። ኩሉ ሰብ ግን ክስዕር ይደሊ ስፒድ ከዓ የለን ሕጂ ካልእ ኣይኮነን ንሕና ክነምፅኦ ንኽእል ኢና። ኩላትናስ ልዕሊ እቲ ኮርሶስ እቲ ትሬይን ንሰርሖ ይብርትዕ ንሱ ይብርትዕ ሕጂ ኣብዚኣ ኩላትና ክንብርትዕ ኣለና እየ ዝብል ኣነ እውን
0: ራይ። ምናልባት ኣብዚ ግዜ እዚ ንኣሽቱ ኣብ ደቂ ኣንስትዮ ናይ ብሽክለታ ናይ ምውርዳር ባህግን ሕልምን ዘለዎን ተቃደምቲ ኣለዋ። እዚ ዓወት ግዜ ነተን ባህግን ሕልምን ዘለዎን ከምቲ ስቅድሚ ንዊሕ ዓመታት ዝነበርክዮ ናይ ብሽክለታ ሕልምን ባህግን ዝነበረኪ እዚ ዓወት ግዜ ምናልባት ንዕአን እንታይ መልእኽቲ ክሕልፍለኒ ክትፅበይ?
2: እዎ ነዜን ንኣሽቱ ይሕዋተይ ኣነ ንእሸይ ከለኹ ነቶም ዓበይቲ ይሕዋተይ ዋላ ይሕዋተይ ኣዋልድ እንዳረኣኹ እየ ናብዚ ደረጃ ዝበፅሐ ሕጂ ነተን ንኣሽቱ ይሕዋተይ ኣጆኸን ይብለን ማለት እየ።
0: ሚልካስ ካብ ሕጂ እንዳሓር ኣብ ተካየደ ውርድራትካ ማልያ ባንዴራ ኤርትራ ዘለዋ ማልያ ኢንዮስ ኢኻ ለቢስካ ክትወዳድር፣ እስኪ እዛ ማልያ እዚኣ ብልክዕ ኣበይ ናይ ውርድር ክትመልሳም ደለኻ?
1: ብፍሉይ ኮ ኣብ ከምዚ ዓይነት ውድድር ኣብ ከምዚ ክብል ኣይክእልኒ። ምክንያቱ ኣንደር 23 ኣነ እትገብሮ ኮርሶ ናይ ወርልድ ቱር ዓብዪ ብኩሉ ዝፍለጥ ኣይኮነን። ግን ከምዚ ዝበልኩ ኸ ኣብ ኣቨኒር ክገብረ ኮርሶ ሕጂ ከም ኣንደር 23 ቱር ፍራንስ ተባሂሉ እዩ ድፅዋዕ። ስለዚ ቀሊል ውድድር ኣይኮነን ንሱ ኣብኡ ኮይነ ክገብራ ቀሊል ኣይክኸውን እዩ። ስለዚ እታ ባንዴራ እቲያ ሽመይ ኣፀዊዐ ሽም ሃገረይ ምፅውዐይ ቀሊል ኣይኮነን። ንዓይ ድማ ዓብሓብ ንፈጥረለየ ማለት እዩ። ስለዚ ኣብቲ ወርሉ ትርድእትው ንጋንታይ ድማ ክገብራ እየ ማለት እዩ። ንዕኡ ድማ ዓብ ነገር እዩ። ስለዚ ብፍሉይ የብለይን ግን ኣብቲ ዕብዒብ ዝበለ ፕላን ኣለኒ ምስ ወርሉ ቱር ዳኣትዎ ኮርሶ ምስ ጋንታይ። ስለዚ ኣብኡ ዓብ ክኸውን እዩ ማለት እዩ። ግን ከምዚ ዝረኣኸዮ ኣንደር 23 ክሳብ ዝኾንኩ እቲ ኮርሶታት ማዕረት ወርሉ ቱር ኣይኮነን ወረሻ ግዜ ይበርትዕ ማለት እዩ። ስለዚ

0: ብሓፈሽኡ ኣነልገብሮ ብሙሉእ ኮርሶስ ቀሊል ኣይኮነ እንታ ባንዴራ ጌርካ ትሳተፍ
1: እወ ዳሕነ ጅን ኣብነት ናባት ምስ ከድካ ኣብ ናይ ውድድር ምልክዕ ዘሎ ውድድር እስከ እተውካ ዝያዳ ለቤስካ ክትወዳደረሉ ትደሊ ውድድር ሲ ኣብይ ምኾነ ነይሩ ክላሲክ ድዩ ሞኒያ ሞኒመንት ድዩ ቱር ድዩ ቮልታ ጂሮ
0: ከም ሓቂ ኮ ሞኖሜንት ማርአ ድደሊ ሚላኖ ሳን ሬሞ ክገብር ማለት እዩ ካብ ቀደመይ ሕልሚ ለኒ ነዊሕ ኪሎሜተር እዩ ካፕልሶን ኣለዎ ከምኡ ድማ ፓሬሩቤ ማለት እዩ ስለዚ ኣይሆብ ኣምላኽ ሓጊዝኒ ድማ ነዛ ማልያ እዚኣ ቻምፒዮን ኮይነ ንካልኣይ ግዜ እየ ናብቲ ውድድር ክኣቱ ማለት እዩ ንመጻኢ ኣምላኽ ተሓወሶ ዝኽሉ ነገር ኣብ ርእሰይ ደሎ ፕላናት መደባት ኣምላኽ ክፍፅመለይ
1: ሱዚ ምናልባት እዚ ኣመዝጊብክዮ ዘለኺ ዓወት ንቐፃሊ ናይ ብሽክለታ ጉዕዞኺ እንታይ በሪ ክኸፍተልኪ ክትፅበይ
2: እዎ እዚ ዓወት እዚ ሻምፒዮን ኤርትራ ዓብዪ ናይ ዝተዓዊት የ ዘለኹካ ሕጂ ዕድል ዝኸፍተለ እዩ ጋንታ ረኺበ ከም ሓውና ሚልክያስ ኮይነ ጋንታ ረኺበ ፕሮፌሽናል ክኸውን እየ ዝደሊ ከምኡ ኮይነ ከዓ ሻምፒዮን ኤርትራ ደጊመ ክፃወት ክመፅእ ኣይትሕል
1: ምናልባት ሚልክያስ ውርድራት ብሽክለታ ብፍላይ ናይ ኣብ ወርሉቱር ይኹን ኣብ ትሕቲኡ ዘለዉ ክሳብ ውርሒ ጥቅምቲ እዩ ዝኸይድ እሞ ናትካ ናይ ቀፃሊ ውርድራት ወይ ድማ ናትካ ሸቶ እንታይ እዩ ዝመስል ነዛ ማልያ እዚኣ ለቢስካ ትኸይድ ምህላውካ ኸ ኣብ ቀፃሊ ውርድራትካ እንታይ ተራክህልዋ እዩ ኣብ ዓወት ይኹን ኣብ ብሉፅ ፀወታ ምርኣይ
0: ዓድና ከምቲ ትፍለጥ ቀሊል ኣይኮነትን ብብሽክለታ ስለዚ ኩሉ ካብ ኣፍሪቃታ ድበለፀት ብብሽክለታ ሃገር ኤርትራ እያ ማለት እዩ ስለዚ እቶም ተቀዳደምቲ ሓያላት ምዃኖም ኩሉ ሰብ ድምስክር እዩ ኩሉ ዓለማት ድፈልጦ እዩ ማለት እዩ ኩሎም እዞም ፕሮፌሽናላት ከዓ ደይፈልጦም ተቀዳዳማይ ድዩ ዝኾነ ኣሰልጣኒ የለን ኣብ ደገ ኣብ ካልእ ዓድታት ማለት እዩ ስለዚ ንዖም ረቲዐ ተባሂሉ እዩ ታማልያ ንዓይ ክብሪ ክወሃበኒ ስለዚ ቀሊል ክብሪ ይኮነን እዚ ዓመ እዚኣ ተወዲኣ ከዓኒ ከም ድበልክያ እዛ ክሳብ ዛ ኢንድ ኦፍ ይር ክገብረ እያ ታማልያ ክሳብ ወርሒ 6ዱሽተ እውን ክገብረ እያ ኣብ ሓዱሽ ዓመት ማለት እዩ ስለዚ ቀሊል ነገር ኣይኮነን
1: ኣብ ሓፂር ግዜ ካ ከም ናይ ውሽጢ ሃገር ተቃዳማይ ኣባል መጋቢት ጋንታ ካብዚ ዓብያ ክለባት ናይ ዓለም ምሽክለታ ኮንካ ዘለካ እሞ ነቶም ኣብዚ ኮይኖም ናይ ፕሮፌሽናል ሕልሚ ዘለዎም ንኣሽቱ ተቀዳድምቲ ወይ ድማ ናይ ውሽጢ ሃገር ተቀዳድምቲ ናብስኻ ዘለካዮ ደረጃ ናብቲ ልዕሊኻ ዘለዉ ደረጃ ንክበፅሑ እንታይ መልእኽቲ ሕልፈሎም በዚ ኣጋጣሚ
0: እወ እዚ ኣነ ረኪበ ዘለኹ ዕድል ቀሊል ኣይኮነን ከምዚ ኣቅዲመ ዝበልኩካ ከዓ እቲ ዕድል ኣብ ኬንያ መስኮድ ክአ እቲ ሓላፊ ናርእኒ ካብኡ ኣባይ ፅልዋሕ ድዮር ማለት እዩ ስለዚ ንድሕር ካልእ ናይ ዞባ ማእኸል ተቀዳዳማይ ከይዱ ኣብ ዝኾነ ውድድር ተዓዊቱ ድዩ ወይ ፅቡቅ ኣፃወታ ርዩ ከምኡ ዓይነት ዕድል ክረክብ ይኽእል እዩ ስለዚ ተቀዳድምቲ ናይ ዝዓዲ እውን ሓማቓት ኣይኮኑን ኩሉ ሻዕ ክሳብ 20 ሰዓት እዮም ንገብሩ ንሰሙን ትሬኒን ማለት እዩ እዚ ቀሊል ነገር ኣይኮነን ዋላ እውን ዝኾነ ሰብ ክሓስቦ ከሎ ክሳብ ክንዶ ንድሕር ድውፈይ ኣለዎ ኮይኖም ኣብቲ ብሽክለታ ባዕሪ ክንደይ ድሌት ኣለዎም የርእካ ትሬኒን ኣይህከይን እዮም ኩሉ ነገር ንነብሶም ብገብሩ እዮም ናብ ዝብፅሕ ክበፅሑ ድፅዑር ዓይነት ተቀዳድምቲ እዮም ብምሉኦም ወላ ቻምፒዮን ድማዶም ርኢናዮም ኢና ኩሎም ፅቡቅ እዮም ነይሮም ስለዚ ፅቡቅ ዕድል ንክፈጥረሎም ይምንየሎም ካብዚ ዓዲ ንድሕር ወፂኢኻ ናይ ዩሲኣይ ኮርሶ ወላ ንእሽ ዝበለ ጌርካ ቀሊል ኣይኮነን ፅቡቅ ተፃዊትካ ወላ ሪዛልት ምፅኢኻ ፖይንት ኣለካ ወላ ዝርእካ ኤጀንት ኣሎ ፅቡቅ ከረኻክበካ ክእል እዩ ስለዚ ንዖም ዕድላት ተዝፍጠረሎም ነይሩ ብዓብዪ ፍሉይ ነገር ምኾነ ማለት እዩ ከምዛ ናተይ ርኢኻ ክረኽቡ ክእሉ እዮም ኢልካ ተሓስብ ባይ ወገን ማለት እዩ ከምዛ ነድበልኩ ከ ሰብ ርኢኒ ንዖም ካ ካልእ ኤጀንት ክሪኦም ክእል እዩ ዛረበሎም ክእል እዩ ስለዚ እቲ ዕድል ኣብ ዝኾንካ ኣይኮነ ንድርከብ እንድሕር ወፂኻ ውድድር ጌርካ ናይ ዩሲኣይ ኮርሶ እዩ ዝርከብ ስለዚ ፅቡቅ ኮርሶ ድዩ ናይ ዩሲኣይ ኮርሶ ዕድላት ክፍጠረሎም ኣብ ደገ ይምንየሎም
1: ናባት ሱዚ ኣብ መወዳእታ ናይ መፃኢ መደባት ክ እንታይ እዩ ዘሎ ኣብ ዝቕፅሉ ዓመታት ሱዚ ኣበና ክንሪያ
2: ኣብ ዘሎ መደባት እዩ ኮ ሕጂ ሻምፒዮን ኤርትራ ተወዲ ኣሎ ኣብ ዝመፅእ መደብ ከዓ በቃ ጋንታ ረኺበ ኣብ ደጋ ክትርእዩኒ እወ
1: ራይ ሚልካስ ናብ መወዳእታ ሓሙሽተ ዓመታት ንቅድሚት ክወስተካ እየ ሰባት ብምንታይ ክዝኩርካ ትደሊ ብዕውት ሻምፒዮን ኤርትራ ዕውት ግራንድ ቱር ወላስ ካልእ ዓብዪ
0: እዋይ ኣነኮ ኩሉ ቀሊል ዓይነት ውድድር ኣይኮነን ዝፀዋዕኸዮ ማለት

0: ወርልድ ቱር ተኮይኑ ቀሊል ነገር ኣይኮነን። ምክንያቱ ወርልድ ቱር ርካ ሳብቲ ወርልድ ክላስ ኣለካ ማለት እዩ። ስለዚ እቲ ናይ ዓለምና ዝዓበየ ውድድር እዩ ወርልድ ቱር ተባሂሉ ዝፅዋዕ። ማለተይ ቀሊል ውድድር ሲ ኣይኮነን። ስለዚ ብፍሉይ ኮ ከምተ ንደበልኩኻ እተን ሞናሜንት ኮርሲ ክገብር ደሊ ሓንቲ ክልተ ኣለዋ ነተን ጠቀስኩልካ ቀዲመ። ስለዚ ኣብአን ተዓዋት ክትከውን ኣዝዩ ከቢድ እዩ፣ ግን ዘይከኣል ነገር የለን፣ ደይብፅሕ ነገር የለን። ድሮኸማን ቢንያም ዝኾነ ኣፍሪቃዊ ክበፅሖ ደይክእል በፂሑ ኣርእና ኣሎ፣ ዋላ እውን ካልኦት ፕሮፌሽናላት ተቀዳደምቲ ማለት እዩ። ስለዚ ኣይሆፕ ኣምላኽ ሓጊዝኒ እንድሕር እቲ ኣነ ድደልዮ ኮርሶ ኣትየ ተዓዊተ ብኡ ክፅዋዕ ደሊ
1: ራይ ዕውታት ሻምፒዮን ኤርትራ ሱዛና ፍስሐ ሚልክያስ ማእከለን ስለቲ ግዜኹም ኣዝየ ዘምስግን። ኣብ ቀፃሊ ጉዕዞኹም ድማ ዓወትን ኣሳልጦን ይመነ ይቐኒለ ባርከ። ዝኸበርኩም ተኸታተልቲ ንኡስ መደብ ዘተ ስፖርት ናይ ሎሚ ዛዕባና ኣብዚ ዛዚምና ኣለና። ምስ ተርኩ መደባት ለተ ስፖርት ንሓድገኩም ብወገነይ ሰላም።

ሰላም ከመይ ቀኒኹም ዝኸበርኩም ተዓዘብቲ ኣብ ዝሓለፈ ሰሙን ኣብ መዘርግሒ ንቕጣታት መርበብ ሓበሬታ ኣሸባይ ዳትኩም ናይ ዝተዘርግሓ ጋዜጣታት ሓዳስ ኤርትራ ኤርትራ ሓዲሳ ኤርትራ ሓዳስን ኤርትራ ፕሮፋይልን ኣቶኪራ ትዳሎ መደብ ዳህሳስ ሕትመት ሒዝናልኩም ቀሪብና ኣሎና። ጋዜጣ ሓዳስ ኤርትራ ብዘይካ ሶኒ መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርኛ እያ። ዋና ኣሳናዳኢ ብርሃነ ምሕረታብ፣ ምክትል ኣሳናዳኢ ዓብደልቃድር ኣሕመድ፣ ቦርድ ምስንዳ ዮሴፍ ሃይለማርያም፣ ሙሉ ብርሃን፣ ሃብተ ገብርኤል፣ ተስፋ ኣለም የማነ፣ ሙሴ ገብረ ዝጋብሄር፣ ሌይኣውት ፍርቱና ኤፍሬም፣ ትንሱእ ፍስሃየ፣ ሳምራዊት ሃብተ፣ ሰሎሜ ኣፈወርቂ። ኣብ ዓምዲ ጥዕና ጠንቅታት ፀገማት ስርዓተ ምስትንፋስ ተዳሲሶም። ፀገም ስርዓተ ምስትንፋስ ምልክት ናይ ዝተፈላለዩ ሕማማት ክኸውን ይኽእል እዩ። ጉንፋዕ ወይ ኢንፍሉዌንዛ፣ ኣዝማ ወይ ብሮንካይት፣ መጥቃዕቲ ልብን ካልኦትን ዝኣመሰሉ ጥዕናዊ ፀገማት ዘለዋ ሰብ ፀገም ኣብ ስርዓተ ምስትንፋስ ከርኢ ንቡር እዩ። ሕክምና ኣብ እንኸደሉ እዋን ዶክተር ሓደ ካብቲ ተቐዳዲሙ ዝልክዖ ስርዓተ ምስትንፋስና እዩ። ኣብ ደቂቕ ክንደይ ነስተንፍስ ኣለና ንምፍላጥ። እቲ ንቡር መጠን ምስትንፋስ ኣብ ደቂቕ ምስ ዕድመ ይፈላለዩ እንተኾነ ሓደ ተዛንዩ ኣብ ዕረፍቲ ዝርከብ ሰብ ኣብ ደቂቕ ካብ 12 ክሳብ 20 ሳዕ የስተንፍስ። ኣብ ደቂቕ ክንደይ ነስተንፍስ ኣለና ባዕልና ክንልክዖ ንኽእል ኢና። ክሳብ ሓደ ደቂቕ ምፅባይ ዓቕሊ ምስ ዘይህልወና ድማ ኣብ 15 ካልኢት ዘለና ምስትንፋስ ዓቂና ብ4 ብምርባሕ ክንቅምር ንኽእል። ምስትንፋስካ ጽቡቕ ምስ ዘይህሉ ናብ ሓኪም ብምኻድ እቲ ጸገም እንታይ ምዃኑ ብኣጉ ክተለልዮ ይግባእ። ኣብ ዓምዲ ሸባብ ንኡስ ዓምዲ ሓሳባት ተገንዝባዊ ዘይምዝናይ ተገሊጹ ይጸንሐና። ናይ ሓሳብ ፍልልያት ብስነ ኣእምሮዊ ኩነት ናይ ሰባት ይቕለስ እዩ። ኣብ መጎት ናይ ሓደ ሰብ ኣብ ምንታይ ኩነት ኣእምሮ ዝተመርኮሰ እዩ። ስለዚ ጥዕና ዘለዎ ኩነት ኣእምሮ ድዩ ኢልካ ምሕታት ሚዛናት ተሓሳስባ ኣብ ምሕላው ኣብ ዝንቡዕ ኩነተ ኣእምሮ ኮንካ ምሕሳብን ካብ ዝንቡዕ ኩነተ ኣእምሮ ሓበሬታ ብዘይምምማይ ምቕባልን ስለ ዘድሕነካ ሓጋዝ ክኸውን ይኽእል እዩ። ተገንዝባኣዊ ዘይምዝናይ ኣብ መንጎ ክልተ ተጻረርቲ ሓሳባት ዝፍጠር ኩነተ ኣእምሮ እዩ። ሓደ ሰብ ኣብ ሓደ ነገር ወይ ጉዳይ ሒዝዎ ዝፀንሐ ሱር ዝሰደደ ዝንቡዕ መረዳእታ ብኻልእ ኩነታዊ ሓቂ ክትካእ ከም ዘለዎ ምስ ተገንዘበ ዘንጸባርቆ ኩነተ ኣእምሮ እዩ። ብተወሳኺ ኣብ ንኡስ ዓምዲ ሓሳባት ውረስ ካብ ዘለዎ ሰውራዊ ክብርታት ኣብ ትሕቲ ዝብል ሓደ ካብቲ ጌጋታት ኣብ ምእራም ኮነ እሩም ሰውራዊ ስነ ምግባር ኣብ ምኩስኳስ ዓብ ተራ ዝነበሮ ባህሊ ነቐፌታን ነብሰ ነቐፌታን እዩ ነይሩ። ገሊኡ ኣብዚ ሎሚ ኮንካ ከም ጌጋ ዘይተሓስቦ ነቲ ሰውራ ግን መንነት ከልብሶ ካብ ዝኽኣለ ርቑሒታት ነይርዎ። ኮይኑ ድማ ክእረሙ ዝተደልዩ ባህርያት ብቕሉዕ ኩሉ ተጋደላይ ብዝመሃረሉ ኣገባብ ናብ ሓፋሽ ይወርድን ግቡእ መድረኽ ነቐፌታን ነብሲ ነቐፌታን ድማ ይካየደሉ ነይሩ። ሎሚ ኣብ ትካላትና ወይ ኣብ ዝኾነ ናይ ስራሕ ኣጋጣሚ ነቐፌታን ነብሰ ነቐፌታን እነዘውትሩ ሕዳት ኢና። ኣራሚ ዘይብሉ ጌጋታት ክንዲ ኹምራ ኮይኑ ክሳብ ዝፀቕጠና ይንፀበ ካልእ ዘየማዕብለና ባህሊ እውን ኣሎ።

ኣሎ። ኣብ ከባቢና ኮነ ኣብ ትካልና ብዓይኒ ነቐፌታ ንዕዘቦ ተርእዮታት ኣብ ግቡእ ግዜን ቦታን ምዝራብ ገዲፍና ድሕሪ መጋረጃ እንሓምን ካዕቦ ንምድርን ውሕዳት ኣይኮናን። ኣብቲ ግቡእ መድረኽ ዘይተቕርቦ ወይ ዘይተቕርብዮ ምስ ተባሃልና ድማ ትርጉም ንዘይብሉ እንታይ ኣምሲለ ኣፈይ ዘርስሕ ዝብል ልሙድ ርእቶታት ኣሎ። ኣፍና ክነርስሕ ፈቓደኛታት ምስዘይንኸውን ግብራዊ ለውጢ ብዘየምፅእ ሕሜታ እዝኒ ሰብ ካብ ምርሳሕ እውን ክንቁጠብ ኣሉና። ንዕቤትናን ዕቤት ትካላትናን ብሃናፂ መገዲ ክንተኣራርም ኣገዳሲ እዩ። ኣብ ዓምዲ ባህልን ስነ ጥበብን ገጠምትን ስነ ፍልጠተኛታትን ዝብል ዛዕባ ቀሪቡ። ገጠምቲ በቲ ኣብ ዕራብ ፀሓይ ዝፍጠር ፅባቐ ክድንቑን ከለዉ፣ ስነ ፍልጠተኛታት ግን ምድረ ሰማይ ከም ቀትሪ ተኸሊዑ ኩሉ ነገር ብንፁር ክግለጽ ይምነዩ። ገጠምቲ ከምቲ ዊልያም ብሌክ ኣብ ሓንቲ ካብ ግጥምታቱ ዝገለጾ ንኩሉ ዓለም ከም ሓንቲ ደቀቕ ፀፀር ኣኪቦም ኣብ ኢዶም ክጭብጥዎ ይሃርፉ። ስነ ፍልጠተኛታት ከዓ ነቲ ዕቤታ ፀፀር ብፀፀር እናፅንዑ ተመስጢሩ ዝተርፍ ኣካል ከም ዘይህልዋ ገይሮም ክገልጽዎ ይፍትኑ። ስነ ፍልጠተኛታት ንነገራት ብንፁር ናይ ምርኣይ ባህጎም ንዓዒንቶም ከይተረፈ ተወሳኺ ሓገዝ ከም ዝደልዩ ይገብሮም። ስነ ጥበበኛታት ነታ ብንቕሓት ኣብ እተተክረሉ እዋን እትስወር ፅበቐ ንምስዳዕ ዓዒንቶም ናይ ምርኣይ ስራሕን ከወንዝፉ ይበጉ። ስነ ፍልጠተኛታት ዋዮታት ናይ ነገራት ይደልዩ፣ ገጠምቲ ግን መንፈሶም ንምርካብ ይፅዕሩ። ገጠምቲ ኣብ ልዕሊ ስነ ፍልጠት ዘቕርብዎ ዝነበሩ ወቐሳ ስነ ፍልጠታውያን ዋህዮታት ነገራት ንምርካብ ኣብ ዝገብርዎ ፈተነ ነቶም ዋህዮታት ስለ ዝቐትልዎም ገጣሚ መንፈስ ክረኽበሎም ከም ዘይክእል ዝገልጽ እዩ ይርከቦ። ኣብ ዓምዲ መዛነይ ነፍሰ ምሕላኽ ዘይንቡር ድቃስ ጥቕምታት መዛነይ ሕቶ ተመሰቐላቐላት ይጸንሑና። ስእላዊ መግለጺ ሻምፒዮን ኤርትራ 2026 ጋዜጣ ኤርትራ ሓዲሳ ብዘይካ ሶኒን ረቡዕን መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ዓረብያ። ዋና ኣሰናዳይ መሓመድ ኑር ያሕያ፣ ምክትል ኣሰናዳይ ሃዋ ሱሌማን ዓብደልቃድር፣ ዜና ወፃኢ ዓረቢ መሓመድ ጌታ፣ ሌኣውት ኑራ ዑስማን መሓመድ፣ ፋጥማ ሕመድ እድሪስ። ሪፖርታጅ ገምጋማዊ ኣኼባ ሚኒስትር ትምህርቲ ኣብ ዛዕባ ዓወታት ኣብ ቅድመ ትምህርቲ ቀሪቡሎ። ኣብ ዓምዲ ምልሓቅ ኣልኣደብ ዋልፍኑን ምስ ኬላ ያታው ስነ ጥበብ ምስግና ተስፋ ዝተገብረ ቃለ መጠይቅ ሰፊሩ ይርከብ። ስድራ ቤታ ምኩስኳስ ብቑዓት ቆልዑ ዘለዋ ተራ ኣብ ዓምዲ ማሕበራዊ ዕቤት ተዳሲሱ። ኣብ ዓምዲ ሲያሓዊ ኣሰር ከተማ ከረን ሃብታም ትሕዝቶ ጥንታዊ ቅድታት ስነ ህንፃ ዝሓዘሉ ህንፃታት ምዃና ተዳሲሱ። ኣብ ዓምዲ ዕልሞሞ ቴክኖሎጂ ኣገደስቲ ረኽበታትን ምህዞታትን ተዳሲሶም ይጸንሑና። ሰብ ስርሖ ብልሒ ንጥዕናን ኣከባብን እወታዊ ፅልዋ ዘለዎ በርገር ምሂዙ፣ ክዳን ዘስታርር ሮቦት ተመስሪሑ ይርከቦም። ስእላዊ መግለጺ ሻምፒዮን ቅድድም ብሽክለታ ኤርትራ 2026 ዝኽሪ መምህር ኣስረስ ተሰማ 1934 ክሳብ 2015 መምህር፣ ሙዚቀኛ፣ ደራሲ፣ ገጣሚ፣ ሓዳሚ፣ ጋዜጠኛ፣ ተጠባቂ ባህልን ቋንቋን። መምህር ኣስረስ ኣብ 1972 ናብ ኣዲስ ኣበባ ምስ ከድ እውን እንተኾነ ነቲ ኣብ ሃገሮም ከለዉ ዝገብርዎ ዝነበሩን ጥፈታት ወላኳ መቺእዎም ብስሩዕ ኣይቀጽልዎ እምበር ብዓቕሞም ኩሉ ዝከኣሎም ይገብሩ ምንባሮም እዩ ታሪኾም ዝገልጽ። ኣብ ግዜ ደርጊ እውን እንተኾነ ቋንቋ ትግርኛ ከይዓብርን ከይቆርርን ብዓቕሞም ኩሉ ዝከኣሎም ኣብ ምግባር ተጸሚዶም ይሰርሑ ነይሮም እዮም። ከም ውፅኢቱ ናጽነት ሃገር ምስ ተጋህደ ብኡንብኡ ነቲ ተዓጊቱ ዝነበረ ስምዒቶምን ባህጎምን ብምብርባር ካብ 1991 ሒዞም ክሳብ 2010 ኣብ ዝነበረ ግዜ ኣስመራ ትርግታ ናፍቆት፣ ዳይ ባህሊ፣ ሓዊ እግሩ፣ ሞሳዝጊ፣ ጣዓሞት ይህን ምሄን እታ ኣብ ሳንሱር ተሪፋ ዝነበረት ሳልሰይ ተኽፋል መገረጃ ዘላታ እኩብን ካልእ ማህደር ተማሃራይ ዘርእስታ ኣብ ትግራይ ዝተሓትመትን ብጠቕላላ 13 መጽሕፍቲ ኣሕቲሞም። እታ ንተመክሮኦምን ተመክሮ ብፆቶምን ዝሓዘት መጽሓፍ ጣዓሞት ከዓ ብፍሉይ ክትጥቀስ ይግባእ። ከምኡውን ካልእ ኣዝዩ ብዙሕ ዝቝፅሩ ኣብ ጋዜጣታትን መጽሔታትን ሬድዮን ዝተኣንገደ ዓንቀጻት ኣፍርዮም። ኣብ ዓምዲ ማሕበራዊ ዕቤት ዓይነ ስውራንን ኮምፒዩተር ቴክኖሎጂን ዝብል ዛዕባ ይጸንሐና። ናይ ርእየት ጸገም ዘይብሉ ሰብ ብኪቦርድ፣ ማውዝ፣ ስክሪን ተሓጊዙ ኮምፒውተር ክጥቀም ይኽእል። ዓይነ ስውር ከ ኮምፒውተር ክጥቀም እንታይ የድልዮ? ከምቲ ንፈልጦ ናይ ርእየት ጸገም ዘይብሉ ሰብ ኣብ ኮምፒውተር ክጽሕፍ፣ ኪቦርድ ከንብብ፣ ስክሪን

እውን ቀስቲ ማለት ከርሰር ከንቀሳቀስ ማውዝ ከም ዘድልዮ ብሩህ እዩ። ሓደ ዓይነት ስውር ድማ ካብኡ ብዙሕ ብዘይፍለ ክፅሕፍ ኪቦርድ ከንብብ ናይ ድምፂ ሶፍትዌር ወይ እውን ናይ ብሬል ሶፍትዌርን ሃርድዌርን የድልዮ። እዚ ማለት ሓደ ዓይነት ስውር ኮምፒተር ስክሪና ጠፊኡ ከለውን እንተኾነ ብዘይ ፀገም ክጥቀመላ ይኽእል እዩ። እቲ ካብ ኣእምሮ ኮምፒውተር ማለት ሲፒዩ ዝወፅእ ሓበሬታ ብድምፂ ወይ እውን ብብሬል ዳሲሱ ስለ ዝርድኦ ስክሪን ምጥቃም ኣየድልዮን። ብዘይካዚ ኮምፒውተር ዝጠቀም ዓይነ ስውር ነታ ቀስቲ ብማውዝ ከንቀሳቀሳ ስለ ዘይክእል ብኪቦርድ ተሓጊዙ ናብ ዝደለዮ ትእዛዛት ኣንቀሳቂሱ ክጥቀመላ ይኽእል። ስለዚ ከምዚ ገሌና ዝመስለና ንዓይነ ስውራን ተባሂለን ብፍሉይ ዝስራሓ ኮምፒውተራት የለዋን። ነተን ኣብ መዓልታዊ ሂወትና እንጥቀመለን ኮምፒውተራት ንዓይነ ስውራን ዘገልግሉ ሶፍትዌራት ብምፅዓን ኢና ተጠቀምቲ እንገብሮም ተጠቂሱ። ኣብ ዓምዲ ቃል ምሕተት ፀገማት ማይ ንምፍታሕ ኣብ ዲጋ ተኮር ብሰራዊት ልምዓት ዝሰለሰ ዘሎ ዘኩርዕ ልምዓታዊ መደባት ምስ ዝምልከቶም ዝተኸየደ ርክብ ሰፊሩ ኣሎ። ኢንጂነር ዳንኤል ክፍላይ ኣብ ዝሃቦ ሓበሬታ ዲጋ ተኮር ወላ እኹል ማይ ሒዛ እንተሃለወት ንመዓልቲ 8 ሰዓታት ጥራይ ኣገልግሎት ክትህብ ድሩት ስለ ዝኾነ ዕላማ ስራሕና ነዚ ንምስፋሕን ንምዕባይን ኮይኑ ነቲ ዘሎ ነዳዲ ንምዕቃብ ብናይ ኤሌክትሪክ ክቕየር እዩ ተሓሳብ። ካብ ነዊሕ ተሓሲቡ ብምንባሩ እቲ መስርሕ ኣብ መንገዲ ዕድጊ ፀኒሑ። ስለዚ 3 ናይ ኤሌክትሪክ ፖምፖታት ክትከላ መፅን ብኡ መሰረት ኣብ ዝሓለፈ ወርሒ መጋቢት እቲ ስራሕ ጀሚሩ። እቲ ስራሕ ብናይ ፅርግያ ህንፀት ድማ ኣሃዲሉ። በቲ ዝፀንሐ ፅርግያ ዓበይቲ ማሽነሪታት ክኣትዋ ስለ ዘይክእላ ፈለማ ብምህናፅ ፅርግያ እዩ ጀሚሩ። እዚ ከዓ ምስ ፕሮጀክት ዓዲሃሎ ብምውሃድ ናይ 4.5 ኪሎ ሜትር ፅርግያ ተሰሪሑ። እዚ ስራሕ እዚ ድማ ኣብ ውሽጢ ሓደ ወርሒ ተዛዚሙ ማለት እዩ። ንሕና ክፍሊ ማይ ምስዚ ዝፀንሐ ፀገምን ኩነታትን ናይ ማይ ካብ ነዊሕ ክንዳለወሉ ስለ ዝፀናሕና እቲ ፖምፓታት ካብ ወደብ ብቐጥታ ናብዚ ክመፅእ ክኢሉ ብንቡኡ ከዓ ናብ ስራሕ ኣቲና ለይትን ቀትርን እናሰራሕና ነቲ ዘሎ ሽግር ኣብ ዝሓፀረ ግዜ ፍታሕ ንምርካብ ኣብ ፃዕሪ ንርከብ ኣሉና። ኣብዚ ሕጂ እዋን ድማ 3 ፖምፖታት ተተኺለን ኣለዋ። ከምቲ ኣቐዲምና ዝበልናዮ ግን ናይ መስመር ኤሌክትሪክ ኣይፀንሖን። ነዚ ዕማም ንምስላጥ ድማ ምስ በዓል መዚ ኮርፖሬሽን ኤሌክትሪክ ኤርትራ ሴዳው ከምኡ እውን ናይ ዓድሃሎ ክፍሊ ኤሌክትሪክ ብምዃን ይስራሕ ኣሎ። ፖምፖታት ተሰሪሑ ኣብ ኤሌክትሪክ ኣብቲ ናይ ምዝርጋሕ ደረጃ በፂሕሎ ከምኡውን ናይ ትሕጃ ጀነሬተራት ኣለዋና። ብኣጠቓላሊ ክንሪኦ እንተዳ ኮይና እቲ ስራሕ ዓብ ስራሕ እዩ። ከምኡ ስለ ዝኾነ ከዓ ብዙሕ ፀጋታት ብዙሕ ፀዓትን ባጀትን ፈሲስዎ። ነዚ ስራሕ ብዙሓት መሻርክትዮም ተሳቲፎሞ። ኮርፖሬሽን ኤሌክትሪክ ሲቲ ኤርትራ፣ ፕሮጀክትታት ዓድሃሎ፣ ኩባንያ ህንፃ ሰዋ፣ ብዙሓት ኣካላት ይሳተፍዎ ኣለው። ንግዜያዊ ፍታሕ ዘይኮነ ንነዊሕ ስራሕ ዝዓለመ እዩ። ዝፀንሐ ድሩትነት ናይ ስራሕ ሰዓታት ካብ 16 ናብ 24 ክባቢልካ እናሰራሕካ ዝርግሐ መጠን ዕደላ ማይ ክብ ንምባል ዓብ ስራሕ ዝሓትት እዩ ይርከቦ። ኣብ ዓምዲ ልቦናን ፍልስፍናን መበል 5 ክፋል ፅፈት ስራሕ ዕውታት ሰራሕተኛታት ኣየናይ ስራሕ ዝያዳ ጠቃሚ ወይ ኣርባሕ ምዃኑ ኣማእዚኖም ይፈልጥዎ እዮም። ብኡ መሰረት ከዓ ቀዳምነታት ስርሖም ኣብ ምስራዕ ንጡፋት ይኾኑ። ዝኾነ ምምዝባል ወይ ሓርጎፅጎፅ ኣብ ስራሕ ክኽሰት እንከሎ ዓይኖም ከይሓሰዩ ንምምዕራዩ ይጓየዩ። ንርእቶ ይኹን ንቐፌታ ዓማዊሎም ዕሽሽ ስለ ዘይብሉ ዝኾነ ኣብ ስራሕ ክፍፀም ንዝኽእል ጌጋ ሱር ከይሰደደ እንከሎ ቀልጢፎም ይእርምዎ። እዚ ተመሊሱ ዝያዳ ተፈታውነት ይፈጥረሎም። ሕማቕ ሰራሕተኛ ንርእቶ ይኹን ንቐፌታ ዓማዊሉ ክሰምዕ ድሌት ይኹን ተበግሶ የብሎን። ንኩሉ ዝቐርበሉ ርእቶን ንቐፌታን ተቀዳዲሙ እዩ ዝነፅጎ። እቲ ምንታይ ሲ ንገዛ ርእሱ ይኹን ንትካሉ ከማዕብል ባህጊ የብሉን ተጠቂሱ። ኣብ ዓምዲ ዳየሪ ቢንጎ ኣሳልየኒ ስምዒታት ዝብልዎ ኣነ ዝብሎስ ኣይግበሮ ደኣ ከዋኒ ካብ ማዕዶ ዝብሎ ኣርስታት ዳየሪ ምስ ትሕዝትኦም ይፀንሑና። ጋዜጣ ሓዳስ ኤርትራ ወትሩ ረቡዕ እትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግሬ እያ። ዋና ሰነዳኢ መሓመድ እድሪስ፣ ሌኣውት ዛህራ ዓሊ፣ ፋጥና ኣደም። ኣብ ዓምዲ ደልኣባብ ተኸታታሊ ዛንታ ዓላለ ሓንባሬ ሳልሳይ ክፋል ቀሪባኣላ። ኣብ ዓምዲ ዓማር ብዛዕባ ቀይሕ ባሕርና ኣፍልጦ ንምስፋሕ ዝዓለመ ትሕዝቶ ብመሰረት ቃለ መጠየቕ ምስ ካፒቴን ለኣከ ዘርኡ ቀሪቡሎ። ኣብ ዓምዲ ባና ተዕሌም ትምህርትን ፍልጠትን ሓዘል ዝተፈላለዩ ትሕዝቶታት ሰፊሮም ይርከቡ። ኣብ ዓምዲ ዕንጃረ ትርጉም ሓፂር ዝኽሪ ህይወት ሓርበኛ ወይዘሮ ኣዳነሽ በርሀ ቀሪቡሎ። ኣብ ዓምዲ ፍሬካደም ንመፍረ ተምሪ ኣብ ኤርትራ ብዝምልከት ምስ ክኢላት ዓውዲ

ኣቶ ሙሴ ፍቃዱ ዝተኸየደ ቃለ መጠይቅ ንረክብ። ኣብ ዓምዲ ነፌት ኣምር ኣብ ኤስያ ዝዝውተር ተኸይድካ ኮፍ ምባል ወይ እስኳት ዘለዎ ጥዕናዊ ረብሓታትን ተዳሲሱ 10 ንሰናብኡ ዝገድኡ ልምድታት ተዛማዲ ብዝሒ ኣወዳት ኣዝዩ ጎሊሉ ዝርከበን ሃገራት ዲሞግራፊያዊ ብድሆታትንን ፍልሊ ርኸብ ካብ ብሂላት ካብ ሕግታት ሂወት ይጸንሑና። ኣብ ዓምዲ ሕብርበሮ ዝተፈላለዩ ኣዘናጋዕትን መሃርትን ትሕሶታት ይርከቡ። ኣብ ዓምዲ ፈንዋዓዳት ንገበናት ስርዓታት ኢትዮጵያ ኣብ ኤርትራ ዝድስስ ትሕዝቶ። ጋዜጣ ሓዳስ ኤርትራ ኤርትራን ፕሮፋይል ወትሩ ረብዑን ቀዳምነት እትዳሎ ጋዜጣ ውሽጢ ሃገር ናይ ቋንቋ እንግሊዝኛ እያ። ዋና ኣሰናዳኢ ኣማኑኤል መስፈን፣ ምክትል ኣሰናዳኢ ሲራክ ሃብተ ሚካኤል፣ ሌኣውት ኣዝመራ ብርሃነ፣ ቤተልሄም ታደሰ፣ ሞናሊዛ የማነ። ኣብ ዓምዲ ዴቨሎፕመንት ምምሕዳራዊ ኣከባቢ ተበልድያ ካብ ምስረታኣ 1995 ዝተረጋገፀ ምዕባለን ማሕበራዊ ስጥመትን ብፃዕሪ መቐይሮ ህይወት ምምፃን ንውድ ረቑሒታታ ተዳሲሱ ይፀንሐና። ኣብ ዓምዲ ስፖትላይት ኣብ ኤርትራ ብሰላ መደብ ሃገራዊ ኣገልግሎት ኣባይታት ዝተጋሉ ሓቅታት ብፀላቲ ኤርትራ ክነኣዱ ትፅቢት ዘይግበረሎም ድሕነትን ቀጻልነትን ዘውሓሱ ምዃኖም ዘርድእ ትሕዝቶ ሰፊሩሎ። ኣብ መላእ ኤርትራ ዝዝውተር መሰለት ሓድነት ዝኾነ ያታዊ መግቢ ገዓት ድሕሪ ባይትኡ መኣዝኡን ተላልዩ ይፀንሐና። ኣብ ዓምዲ ስፖትላይት ኣብ ኤርትራ ፀገማት ፌስቱላን ምፍታሕ ዝተሰረተ ሕክምናዊ ኣገባብ ሓልክታት እቲ ፀገም ጥዕና ኣብ ምቅላልን ምፍታሕን ዓብ ግደ ይፃወት ከም ዘሎ ተዳሲሱ። ኣብ ዓምዲ ኪዩንድኤ ናይ 6 ዓመት ስራሕ ግዚኡ ከም ኣምባሳደር ዝዛዘመ ኣምባሳደር ደቡብ ኣፍሪቃ ኣብ ኤርትራ ሙቡዜሊ ኩምሻ ኣብ ናይ ኤርትራ ፀንሐቱ ሓርበኛነትን ፅንዓትን ሕላገት ኤርትራውያን ምዃንን ከለሊ ምኽኣሉ ገሊጹ። ሓፂር ዝኽሪ ህይወት ሓርበኛ ተጋዳላይ ኪዳነ ተክለ ማርያም ኣብ ስነ ስርዓት ቀብሩ እተነበበ። ብ14 ሰነ 1956 ካብ ኣቶ ተክለ ማርያም ገብረ ሚካኤልን ወይዘሮ ንግስቲ ተድላን ኣብ ኣኽሩር ዝተወልደ ሓርበኛ ተቐላሳይ ኪዳነ ተክለ ማርያም ግዜ ቁልዕነቱ ኣብ ዓድዩ ዓብዩ መባእታ ትምህርቱ ኣብ ቤት ትምህርቲ ኣኽሩር ተማሂሩ። ብድሕርዚ ኣብ ኣብያተ ትምህርቲ ሰውያንን ቅዱስ ጳውሎስን ኣስመራ ማእከላይን ካልኣይን ደረጃ ትምህርቱ ተኸታቲሉ 12 ክፍሊ በፂሑ። ብፀይ ኪዳነ ምስቲ ኣብ መፋርቅ 1970ታት ዝነበረ ፖለቲካዊ ኩነታት ከም ኩሎም ናይቲ መድረኽቲ መንእሰያት ኤርትራ ልዑል ሃገራዊ ስምዒት ስለ ዝሓደሮ ሃገር ካብ መግዛእቲ ሓራ ንምውፃእ ብ20 መጋቢት 1978 ናብ ሜዳ ቃልሲ ብምፅምባር ኣብ ውድብ ህዝባዊ ግንባር ተሰሊፉ። ግቡእ ፖለቲካውን ወተሃደራውን ተዕሊም ድሕሪ ምቕሳም ከዓ ኣብ ተዋጋእ ሰራዊት ብርጌድ 8 ቦጠሎን 3 ተመዲቡ። ብፀይ ኪዳነ ንልዕሊ 1 ዓመት ኣብ ተዋጋእ ሰራዊት ኣብ ዝፅንሓሉ ብደረጃ ተራን ተዋጋእን ምክትል መራሕ መስርዕን ኣብቲ ተሪር ግጥማት እስትራቴጂያዊ ምዝላቅ ዓዲ ያዕቆብ ጎንፈሎም ሕዳይን ናቕፋን ተሳቲፉ። 3 ግዜ መውጋእቲ ኣጋጢሞ። ብድሕርዚ ካብ ተዋጋእ ሰራዊት ተፋንዩ ኣብ ጥቅምቲ 1979 ናብ ክፍሊ ዜና ህዝባዊ ግንባር ጨንፈር ስእሊ ተቐይሩ። ናይ ፎቶግራፍ ስልጠና ወሲዱ ሰኣላይ ኮይኑ ተመዲቡ። ብግብራዊ ስራሕ ፅቡቅ ምልከት ሞያ ስእሊ ዘጥረየ ሓርበኛ ተጋዳላይ ኪዳነ ተክለ ማርያም ካብ 1977 ክሳብ ናፅነት 1991 ካብ ሞይኡ ከይተፈለየ ምስ ካልኦት ውፍያት መሳርሕቱ ኣባላት ክፍሊ ዜና ኣብ ደጀንን ድሕሪ መስመርን እናተንቀሳቐሰ ኣብ ውዑይን ዝሕሉን ኩነታት እናተሳተፈ ታሪክ ሓርነታዊ ቃልሲ ህዝቢ ኤርትራ ብስእሊ ንምስናድ ብሉፅን ነባርን ስራሕ ዝፈፀመ ብፃዩ። ኣብ ሃገራዊ ባጢራና ኣብ 5 ናቕፋ ሰፊራ ዘላ ዳዕሮ ንኣብነት ናይ ወዲ ተኻሊ ስእሊ እያ። ብፀይ ኪዳነ ኣብ ድሕሪ መስመር ፀላኢ ኣብ ዝንቀሳቐሰሉ ዝነበረ ኣብ ርእሲ ናይ ስእሊ ስርሑ ሪፖርተር ኮይኑ እውን ብዙሕ ፅሑፋት የበርክት ነይሩ ይርከቦ። ኣብ ዓምዲ ቁጠባን ዋኒንን ፅልዋ ጆን ሜይናርድ ኬነስ ኣብ ዘመናዊ ስነ ቁጠባ ተዳሲሱ ይርከብ። ብሪጣናዊ ክኢላ ስነ ቁጠባ ጆን ሜይናርድ ኬነስ ኣብ ዘመናዊ ቁጠባ ዝገደፎ ፅልዋ ዓብዩ። ካብ 1980 ጀሚሩ ክሳብ 2008 ተግባራዊ ዝተገብረ ክልስተ ሓሳብ ሓድሽ ሊበራውነት ጉጉይ ምዃኑ ክቐርጽ ድማ ፈቲኑ። እዚ ክልስተ ሓሳብ መንግስቲ ኣብ ቁጠባ ዝኾነ ተራ ክህልዎ የብሉን ብዝብል መረዳእታ ንምትእትታው መንግስቲ ኣብ ቁጠባ ዝኹንን እዩ። እቲ ኣብ 2008 ዘጋጠመ ዓለማዊ ቁጠባዊ ቅልውላው ድማ ዕዳጋ ባዕሉ ንባዕሉ

ይረጋገዩ ነቲ ሞይቱ ዝተባህለ ካይናንሳዊ ቁጠባ ኣብ ምብርባር እውን ዓብተራ ተፃዊቱ ጆን ሜይናርድ ኬነስ ኣብ 1946 እዩ ዓሪፉ ቁጠባዊ ክልሳሓ ሰባቱ ግና ድሕሪ ሞቱ እውን እንተኾነ ንዝሓለፉ 80 ዓመታት ፅልዎኦም ከይሃሰሰ ይቕፅሉ ኣለዉ ኣብ ዓምዲ ሸባብ ንስ ዓምዲ ሓሳባት መንነታዊ ኩርዓት ኣብ መንእስያት መሰረት ኩልንትናዊ ዓወት ዝብል ዛዕባ ይፀንሐና መንነታዊ ኩርዓት መተካእታት ዘይብሉ ናይ ውሽጢ ሓይል እዩ ንሓደ መንእሰይ ኣብ ማእከል ዝኾነ ማዕበልን ዓውለማን ከይተናወፀ ደው ንክብል ዝኽእሎ መልሕቕ እዩ ኣብ ዘመነ ዓውለማ መንነታዊ ኩርዓት እቲ ዝፀንዐ መንፈሳዊ ዕርድ እዩ መሰረት ርእሰ ተኣማንነት ብምዃን ሓደ መንእሰይ ኣብ ዝኸዶ ከይዱ ኣነ መን እየ ዝብል ፍርሒ ኣይስምዖን እዚ ድማ ኣብ ትምህርቱ ኣብ ስርሑን ኣብ ማሕበራዊ ዝምድናታቱን ብርኡ ይንፀባረቕ ባህልኻን ልምድኻን ምኽባር ምልክት ድሕረት ዘይኮነስ ምልክት ስልጣን እዩ ብባህሉ ዘይኮርዕ ወለዶ ብዝመፅእ ናይ ወፃኢ ፅልዋ ቐልጢፉ ይውሓጥ ታሪኹን መንነቱን ዝፀልእ ወለዶ ንመፃኢ ዘመሓላልፉ ሃብቲ የብሉን እዚ ድማ ናይ ሓደ ሕብረተሰብ ህላወ ኣብ ሓደጋ ዘውድቕ ናይ ጥፍኣት ምልክት እዩ ባህሊ ናይ ቀደም እዋኑ ዝሓለፈ ነገር ኣይኮነን ባህሊ ህያው ጥበብ እዩ ናይ ክብርታት መኽዘን እዩ ተባሂሉ እውን ይግለጽ እዩ ኣብ ባህልና ዘለዉ ከም ቅንዕና ምትሕግጋዝ ዓበይቲ ምኽባር ሓቅነት ዜናትካ ዘይምድላይ እምነትን ፅንዓትን ዝኣመሰሉ ክብርታት ኣብ ህንፀት መንእስያት ልዑል ተራ ኣለዎም ቋንቋናን ባህልናን ንኣሽሓት ዓመታት ዝተዋህለለ ጥበብ ዝሓዘ ምኽዘን ፍልጠትን ልቦናን እዩ ይርከቦ ሚኒስትሪ ትምህርቲ ምስ መሻርክቱ ሚኒስትሪ ዞባዊ ምምሕዳርን ቤት ፅሕፈት ፀጋታት ዓቕሚ ሰብ ዓድሃሎን ብምትሕባር ዝወደቦ ን3ለስተ መዓልቲ ዝቐፀለ ገምጋም ኣገልግሎት ቅድመ ትምህርቲ ኣካይዱ ነይሩ እቲ ገምጋም ካብ 23 ክሳብ 25 ሰነ 2026 እዩ ኣብ ኣዳራሽ ሃኮሰ ተኻይዱ ካብ ሚኒስትሪ ትምህርቲ ሚኒስትሪ ምክልኻል ሚኒስትሪ ዞባዊ ምምሕዳር ኣመሓደርትን ሓለፍቲ ዞባታትን ዝተወከሉ ኣስታት 130 ኣባላት ድማ ተሳቲፎም ኣብ ዓምዲ ልምዓት ምምዝማዝ ዕቑር ሕርሻዊ ፀጋታት ኣብ ትሕቲ ዝብል ኤርትራ ርኡይ ናይ ሕርሻ ዓቕሚ እትውንን ሃገር እያ ብመሰረት ገምገማት ሚኒስትሪ ሕርሻ እዚ ሃገር ብዝናብ ዝለምዕ ኣስታት 2.1 ሚልዮን ሄክታር መሬት ሕርሻ ትውንን ካብዚ ንመስኖ ዝምችእ ኣስታት 600,000 ሄክታር ይበፅሕ ኣብዚ እዋን እዚ ከዓ ኣስታት 500,000 ሄክታር ኣብ መዓላ ከም ዘሎ ኣብ ቀረባ እዋን ዝተረኽቡ ፀብፀባት ይሕብሩ ልዕሊ 93 ሚታዊት ናይዚ ዝተጠቕሰ ከባቢ ኣብ ትሕቲ ዝተመሓየሸ ዕቀባ ሓመድን ማይን ዝተገብረሉን ዝግበረሉ ዘሎን ምርኩስ ዝገበረን ጥፈታት ዝካየደሉ ክኸውን ከሎ ዝተረፈ ከዓ ብመስኖ ዝለምዐ እዩ ተወሳኺ ብዝያዳ ነዚ ንምስፋሕ ቀጻሊ ወፍሪ ምህዞን ምዕባለ ሰብኣዊ ርእሰ ማልን ዝሓትት ንመንእስያት ኤርትራ ለውጢ ከምፃኣሎም ዝኽእል መዳያት እዩ ሎሚ ወላ እኳ ከተማውነት በብቕሩብ እናወስኸ ይኸይድ እንተሎ ብገምጋም 2,000 ሕብረተሰብ ኤርትራ ኣብ ገጠራት እዩ ዝነብር ሕርሻን መጓሰን ድማ ኣገደስቲ ምንጪ ኣታዊታቱን መነባብሩኡን ኮይኖም ይቕፅሉ ኣለዉ እዚ ከምዚ ኢሉ እንከሎ ስፍሓት ሕርሻ ምዕባይ ምፍራይ ጥሪትን ምግፋፍ ዓሳን ንመነባብሮ ኣስታት 65 ክሳብ 70 ሚታዊት ካብ ህዝቢ ኤርትራ ከም ዝድግፍ ይእመን ከምቲ ኣብ ብዙሕ ሃገራት ኣፍሪቃ ዝርአ እዚ ኣሃዚ ካብ ዓለማዊ ማእከላይ ደረጃ ኣዝዩ ልዑል እዩ እዚ ድማ ነቲ ዓውዲ ኣብ ቁጠባውን ማሕበራውን ድሓን ሂወት ዘለዎ ህዝቢ ኣገዳሲ ይገብሮ ወላ እኳ ፅላት ሕርሻ ኤርትራ ብታሪክ ትሕቲ ምሉእ ዓቕሙ ክሰርሕ እንተፀንሐ ቀጻሊ ወፍሪ መንግስትን ሚኒስትሪ ሕርሻን ንገስጋስ ኣፍራይነት ብዓይነትን ብዙሕን ንምዕባይን ንምስፋሕን ሓጊዝ እዩ እዚ ምስቲ ኣብ ፈለማሽ 1990 ዝነበረ ክነጻጸር ከሎ መጠን ድኽነትን ሕፅረት ውሕስነት መግብን ብዓብዪ መልክዑ ከም ዝጎደለ ይእመን ተጠቂሱ ኣብ ዓምዲ ሜን ሁናዊ ሁናግ ተንቀሳቓሲ ቴሌፎን ካብ ሰብ ሰሪቑ ናይ ገዛእ ርእሱ ቅላዕ ስእሊ እናወሰደ ዝተረኽበ ህበይ ኣቓልቦ ማሕበራዊ ማዕከናት ዝሒቡ ቀኒዩ ኣብ መደበር ባቡር እናተፀወተ ካብ ቤተሰቡ ተፈልዩ ኣብ ካልእ ባቡር ተሰቕለ ህፃን ድሕሪ 35 ዓመታት ምስ ቤተሰቡ ተረኺቡ ጓል 76 ቻይናዊት መምህር ኣብ መምህርን ምስ ትምሃርን ቋንቋ ቻይና ብዝፈጠረቶ ሓድሽ ኣገባብ ኣፍልጦን መተባብዒ ረኺባ ክራይ ሓፍቲ ብዝብል ኣብ ማሕበራዊ ማዕክናት ቻይና ደቂ 30ታት ደቂ ኣንስትዮ ንመንእስያት ደቂ ኣንስትዮ ናይ ህይወት ምኽሪ ዝልግሳሉ ማዕከን ህቡነት ከም ዝረኸበ ተገሊጹ 3 ኣሕዋት ኣብ መዝገብ ክብረ ወሰን ጊነስ ናይ ዕድመ ክሰፍራ ምብቃዕን ተሓቢሩ ኣብ ዓምዲ ያሉ እስራ ዝተፈላለዩ ስድራ ቤት ጠቀስቲ ሓበሬታታት ይጸንሑና ኣብ ዓምዲ ጥዕና ብዛዕባ ጥንስን ጥዕናዊ ፀገማትን ዝድስስ ትሕዝቶ ይጸንሐና ግዜ ጥንሲ ብሳምንታት እዩ ዝቁፀር ኣስታት 40 ሳምንታት ይፀንሕ ብልምዲ 9 ወርሒ ኢልና ንገልፆ እዩ ዝፀገየት እንቋቑሖ ኣብ ማህፀን ክትምዕብል ካብ

መረትሉ ግዜ ጀሚሩ ክሳብ እቲ ቆልዓ ዝውለድ ዘሎ ንውሓት እዋን ግዜ ጥንሲ ተባሂሉ ይፅዋዕ። ኣብዚ ዝተጠቕሰ ግዜ ጥንሲ ኣብታ ነፍሰ ጾር ናይ ሆርሞን ምቅያር ስለ ዝፍጠር ዝተፈላለዩ ጥዕናዊ ፀገማት ከጋጥምዋ ይረአዩ። ገለ ካብኦም ምስ ኩነታት ጥንሲ ተኣሳሲሮም ዝመፁ ከም ንቡር ዝረኣዩ ክኾኑ ከለዉ፣ ገሊኦም ግና ንሂወት ዝፈታተኑ ብምዃኖም ህፁፅ ሕክምናዊ ሓገዝ ዘድልዮም እዮም። ጓል ኣንስተይቲ ጥንስቲ ምዃና ዘርኢ ምልክታት ካብ ናብን ደቂ ኣንስትዮ ዝፈላለዩ። ፅግያት ደው ምባል ኣብ ኩለን ደቂ ኣንስትዮ ዝረአ ምልክት እዩ። ኣብተን ቀዳሞት ሰለስተ ኣዋርሕ ካብ ድቃስ ኣብ ዝበራበራሉ ዕውልውል ምባል፣ ከተምልስ ምድላይ፣ ድኻም፣ ሸውሃት ምዕፃው ወዘተ የርእያ። ቃንዛ ጡብ፣ ካብ ንቡር ወፃኢ ምፅላም ኣፍ ጡብ እቲ ካልእ ምልክታት ጥንስ እዩ። ጓል ኣንስተይቲ ነፍሰ ጾር ምዃናን ዘይምዃናን ሙሉእ ብምሉእ ዝንፅር ሕክምናዊ መርመራ ብምክያድ ጥራይ ምዃኑ ግና ዘይምዝንጋዕ። ኣብ ትሕዝቶ ፅሑፍ ኩነታት ድቂ ጥንስን ጥዕናዊ ፀገማትን ፀቕጢ ደም፣ ሕማም ሽኮር፣ ምምራዝ ደም፣ ምብርዓን ጥንሲ፣ እኹል ቫይታሚን ዲን ፎሊክ ኣሲድን ምውሳድ፣ ንጥፍቲ ምዃን፣ ግቡእ ቆላሕታ ኣብ ኣደቃቕሳ፣ ዘይንውር ምልክታት ከየጋጥማ ግቡእ ቆላሕታ ምግባር ምስ ኩነታት ጥንሲ ዝተኣሳሰሩ ብዝርዝር በሪሆም ንረኽቦም። ኣብ ዓምዲ ትንታነ ዜና ሳዕቤናት ክሊማዊ ለውጢ ኣብ ኤሮጳ ተዳሲሱ ኣሎ። ኤሮጳ ድሕሪ እቲ ኣብ 1976 ዘመዝግበቶ ታሪካዊ ምንባሩ ዝንገረሉ ልዑል መጠን ሙቐት ጥራሕ ልዕሊ 2 ዲግሪ ሴንቲግሬድ ዝበፅሕ ወሰኺ ሙቐት ኣመዝጊባላ። ብተወሳኺ ኣብ ዝሓለፈ ዓመት ኣብታ ሃገር ብርቱዕ ዋዒ ብዝሰዓቦ ባርዕ ምሮር ልዕሊ 400,000 ሄክታር መሬት ከም እተሃመኸዮም ጸብጻባት ዝጠቕሱ። እዚ ማለት ካብቶም ኣብ ዝሓለፈ 2 ዕቁራት ዝተመዝገቡ ተመሳሰልቲ ሓደጋታት እዚ ናይ ዓሚ ብልዕሊ 200ዊት ይዓቢ። ሕጂ እውን እንተኾነ ኣብ ኤውሮጳ ተኸሲቱ ዘሎ ብርቱዕ ሙቐት ንምቕላስ ሓበራዊ ፃዕርታት እንተደኣ ዘይተኻይድሉ እቲ ሙቐት ብተዓፃፃፊ መጠን ክውስኽ ከም ዝኽእል እዩ ግምታት ዘሎ። ሃገራት ኤውሮጳ ሙሉእ ብምሉእ ናብ ተሓዳሲ ፀዓት ክሰጋግራን ካርቦን ምጥቃም ደው ከብላን ከዓ እቲ ቀዳማይ መፍትሒ ናይዚ ዝምዝገብ ዘሎን ብሕጂ እውን ብኣዝዩ ሓደገኛ ደረጃ ክምዝገብ ዝኽእልን መጠን ሙቐት ምዃኑ ክኢላታት የረድኡ። ኣብ ዓምዲ ቀለም ሕተት ፕሮጀክት ዓዲሃሎ ተወርዋሪ ልምዓት እዩ ብዝብል ኣርእስቲ ካልኣይ ክፋል ትሕዝቶ ይፀንሐና። ኢንጂነር ዳንኤል ግርማፅዮን ኣብ ዝሃቦ መግለፂ ፕሮጀክትታት ዓዲሃሎ ኣብ ከምዝኣመሰለ ትንፋስ ዘይሂብ መደባት ቅልጡፍ ዝኾነ ፍታሕ ምግባርን ኣምሃብን ንዓና ናይ መጀመርያ ተመክሮና ኣይኮነን። ኣብ ከምዝኣመሰለ ኣብ ብዙሕ መድያት ደረጃታት ህንፃ ንሳተፍ ኢና። እዘን ኣህዱታት ፕሮጀክት ድማ ኣብ ከምዚ ዕማማት ክሳተፋ ዝቆማ ኣህዱታት እየን። ብዛዕባ ብድሆታት እንተኮይኑ ከዓ ኣብ ኩሉ ዝግበር ንጥፈታት ነናቱ ብድሆታት ከጋጥም ንቡር እዩ። ከምዝኾነ ዘጋጥመና ብድሆ ክንሰግሮ ስለ ዘለና በትይልካ በዚ ይብዳህ እዩ። እዚ ዘይከሓድ ንዓና ዘጋጥመና ብድሆታት ቀርብማ እዩ። እዚ ድማ ኣብ ህዝቢ ፀቕጢ ክፈጥር ግድነት እዩ። እዛ ሃዱታት እዚ ብተመሳሳሊ ደረጃ ንዕኡ ዝበቅዕ ምድላዋት ብምግባር እዩ ገጢምዎ። ስለዚ ብሓፈሻ እቲ ኣብዚ ዝነበረ ብድሆ ከም ዝኾነ ዘጋጥመና ንቡር ብድሆ ኢና ሰጊርናዮ ሓሊፍና። እቲ ኣብዚ ዘሎ ኣሃድ እውን ብዕቱብ ስለ ዝተቃለሶ ብዙሕ ነቲ ዘጋጠመ ብድሆ ኣጉልሕካ ትዛረበሉ ይኮነን ልሙድ ስራሕና ስለ ዝኾነ ማለት እየ። ንዓና ሓድሽ ነገር ኣይኮነን። ኩሎም ኣካላት ነቲ ዘድልየና ነገራት ይዋስኡ ስለ ዝነበሩ እውን ከም ሓደ ዓብ ብልጫ ኢና ንወስዶ። ኣብዚ ኩሉ ኢድን ጓንትን ኮይኑ ነዚ መደብ ንምዕዋት እዩ ሰሪሑ። በቲ ዝመስለና ሃነፅቲ ሓሳባት እናተሓጋገዝና ኢና እንኸየድ። ከም ኩሉ መራሕን ሓላፍን ኮይኑ ብወኒ ስለ ዝሰርሕ ካብቲ ዓበይቲ ብልጫታትና ዓወታትናን እዩ። እዚ ከዓ ንቡር ተርእዮን ባህልን ናይ ፕሮጀክትታት ዓዲሃሎ እዩ። ሰማእታት ባሕሪ ቁንጫል ካብ ታሪክ ሓይሊ ባሕሪ ውድብ ኣብ ዘዘንቲ ጽሑፍ ካልእ ኣማራጺ ስለ ዘይነበረ ጀሪካን ንሬሳ ኪዳነ ገዲፉ ካልኦት ብፆቱ ንምድላይ ናብ ዕምቆት ባሕሪ ተነቂቱ ምድላይ ቀጸለ። ተኪየ ርእሶም ሙሉእ ብምሉእ ብኣፍ ልቡ ኣብ መሬት ብውሽጢ ባሕሪ ሰጢሙ ጸንሖ ብዘለዎ ሓይሊ ከንሳፍ ፈተነ። ናብቲ ቀረባ ኣኻውሕ ሒዝዎ ወፀ። ተኪአ እቲ ለይለይ መሓውሩን ዓፅምቱን ተደረቂሙ ብስጋ ጥራይ ተታሒዙ ገጹ ተደምሲሱ ህይወቱ ሓሊፋ ጽንሓቶ። ሃብተ ሰሎሞን ቀቢፅ፣ ተስፋ ልደት ግርማይን ተስፋ ዝግ መብራቱን ገና ሬሶኦም ኣይተረኽበን። ነዚኦም ንምርካብ ጀሪካን እንደገና ናብ ባሕሪ ተነቕተ። ኣእዳው ዘርጊሑ ሃሰስ ክብል ጀመረ። ኣብ ጥቓታ ኣብ 2 ተገሚዓ ጥሒላ መሬት መዓሞቕ ባሕሪ ሰጠመት ፈጣን ዓፅምቶምን ስጋኦምን ተረፋቲቱ ሓደ ካብ ሓደ ክትፈልዮም ዘጸግም ኮይኑ ረኸቦ። ጀሪካን ብድሕሪ እዚ ናብ መሰረት ተመልሰ። ነታ ተኸዲንዋ ዝነበረ ሓጸር ስረ ቀዲዱ ንቑስሉ ሸፍነሉ። ኣብ በሪኽ ኣካል ናይታ መርከብ ኮይኑ ኣእዳው ንላዕልን ታሕትን እናንቀሳቐሰ ዎ ያሴን ዎ ጸሊማይ እናበለ ጎረርኡ ክሳብ ዝነቅጽ ነቶም ኣብ ርሑቕ ርሕቀት ዝነበሩ ብፀቱ ክጽውዖን ፈተነ።
ይኹን እምበር ሰማዕ እዝኒ ኣይረኸበን ጥራይ እዚ

ኮነ ድምፂ ፀውዒቱን ክበፅሖ ዝኽእል ርሕቀት ኣይነበረን። መበል ራብዓይ ክፋል ዛንታ ተመክሮ ሂወት ካብ ደብሪ ናብ ገድሊ ቀሪባኣላ። ኣብቲ እዋን ናይ ኣፅዋር ሕፅረታት ጥራይ ዘይኮነ እንተላይ ናይ ስንቂ ሕፅረትን ስእነትን ነይሩ እዩ። ምግቢ ከይበላዓካ መዓልትታት ምፅናሕ የጋጥም። ብሰንኪ ሕፅረታት ዝመፃካ መሻርፍ ኣዝዩ ውሕድ እዩ። ዝቕርበልካ ምግቢ ከዓ መቕተለ ሓሰኻ እኳ ኣይከውንን፣ ንኣፍጠልቆም እዩ። ብሰንኪ ኩናት ክትምገብ ግዜ ዝሰኣነሉ እዋን ነይሩ። ምግቢ እንርስዓሉ ግዜ እውን የጋጥመና ነይሩ። ስቂኢልካ ትዋጋእ። ኣብ ጎድንኻ ብፆትካ ክስውኡ እናረእኻ ናይ ምግቢ ሸውሃትካ ርግጥ ኢሉ እዩ ዝዕፀው። ጥሜት ፀኒሑ ዘረኻኽበልካ ይኹን እምበር ብመስዋእቲ ብፆትካ ግና መሊስካ ኢኻ ትሕረን። በቲ ሓደ ወገን ኣብ ጎድንኻ ብፆትካ መውጋእቲ ኣጋጢሞም ክነሶም ደም ዘሕዛሕናበሉ ክዋግኡ ክትዕዘብን ከለኻ መሊስካ ትፀናዕ። ስለዚ ኣብ ውግእ ሰምሃር ጥሜትን ፅምእን ከም ሓደ ርእሱ ዝኽኣለ ግንባር ፀፂብካ ዝጥመት ዘራይ ናይ ደርጊ ኮይኑ ዝዓይ ነይሩ። ምክንያቱ ጥሜትን ፅምእን ጉልበት ሰብ ኣብ ምድኻም ጥራይ ዘይኮነ ኣብ ሂወት ሰብ ይመፀካ እዩ። ብሰንኪ ስእነት ማይ ፅምኣት ሰብነት ወይ ድርቀት ኣካላት ኣጋጢምዎም ዝስውኡ ብፆትና ተጋደልቲ ነይሮም እዮም ተጠቂሱ። ኣብ ዓምዲ ንቑሕ ደመና ትርጉምን ትርጉም ኣልቦነትን ምንዳይ ትርጉም ሂወት ኣብ ዕድመ ኩትትና ከም ዛዕባ ተዳሲሶም። ትርጉም ብፍላይ ትርጉም ሂወት ሕቶ ፅልዋን ደረት ቁፅፅርን የልዕል እዩ። ኣብ ቤትና፣ ቤት ትምህርትና፣ ቦታ ስራሕና፣ ኣከባቢና ወዘተ ፅልዋም ዘይህልወና ትርጉም ሃላውነትና ክፈታተኑ ይኽእል። ኣብ ዘይንቆፃፀሮ ኩነታት እውን ትርጉምና ኣብ ምንዳይ ንሽገር ኢና። እዚ ከዓ ትርጉም ብዘሎና ናይ ተፃዋርነት ብቕዓት እውን ይፅለ እዩ። ጽኑዕ ሰብ ወይ ሕብረተሰብ ንነገራት ክሳብ ብዕምቆት ዝርድኦምን ብድሆታት መፍትሒ ዝረኽበሎምን ናይ ምፅዓርን ምቕጻልን ብቕዓት ስለ ዘለዎ ትርጉም ኣብ ምርካብ ኣይሽገርን እዩ። ትርጉም ስለ ዝደለኻዮ ዝርከብ ርኽበት ኣይኮነን፣ ኣብ ሓደ ግዜን ፈተነን እውን ኣይርከብን። ብሂወት ክሳብ ዘሎና ትርጉም ሂወት ወይ ካልእ ኣብ ሂወት ዘጓንፈና ነገራት እናዕበና እንኸይድ ኩሉ ሰብ ድዩ ትርጉም ሂወት ክርድኦ ዘለዎ? እቲ ብዛዕባ ትርጉም ሂወት ዘይፈላሰፍ ፀገም ኣለዎ ማለት ድዩ? ኣብ ዓምዲ ሰምራ ጅህድ ምርግጋፅ ድሕነት መግቢ ካልኣይን ዛዛምን ክፋል ትሕዝቶ ይፀንሐና። ኣብ ዓምዲ ወቕፋ ፍንያ ምዝዛም ስልጠና ስእልያ መንደፈራ ተፃዋታይ ኩዕሶ ሜሲ ኣብ መወዓውዒ ሓዳሽ ፊልም ስፓይደርማን ምርኣዩ ናይ ስፖርት ኣፍቀርቲ ኣገሪሙ። ፍሉጥ ተዋሳኣይን ኣክቲቪስትን ዳኒ ግሎቨር ሕማም ኣልዛይመር ከም ዘማዕበለ ተፈሊጡ። ደራሴት ካሚል ኣልዓደድ ራብዓይ ተኸታታሊ ክፋል ኣብ ምስራሕ ከም ዝርከብ ገሊጻ። ኢጣልያዊ ዳይረክተር ፊልም ቲንቶ ብራስ ኣብ ፌስቲቫል ፊልም ቪነስ ናይ ክብሪ ስልማት ረኺቡ። ኣብ ዓምዲ ሸባብያት ገለ ካብ ብሂላት ገዳይም ተገደልቲ ፈለምቲ ሰውሪ ኤርትራ ሰፊሮም ይፀንሑና። ብተወሳኺ ኣብ ዓምዲ ሸባብያት ሓድሽ ቋንቋ ንምምላኽ ዘኽእሉ ፍቱናት ሜላታት ተዘርዚሮም ይርከቡ። ኣብ ዓምዲ ኩርናዕ ተምሃሮ ምህዞ ናይ ዘውትር መጓዓዝቲ ወዲ ሰብ እዞም ስዕቡ ንዓለም ቅርፂ ካብ ዘተሓዙ ምህዞታት ቀሪቦም ይፀንሑና። ምህዞ እንግሊል ብሶላ ኮምፓስ መኪና ኮንክሪት ምህዞ ሓዊ ኣምፑል ቴሌቭዥን ኮምፒውተር ኢንተርነት ባጢራ ቴሌፎን። ኣብ ዓምዲ ፍረ ጻዕሪ መልኣክ ቀቕለታ በዓል ድርብ ተመክሮ ሓረስታይ ተላልዩ ይርከብ። ሓረስታይ መልኣክ ቀቕለታ እዩ ዝበሃል። ኣብ ምርባሕ ከብቲ እናነጠፈ ንተረፍ ምህርቲ ከብቲ ብሓፈሻ ንቕልቅልን ሽንትን ከብቲ ድማ ብፍላይ መስሪሑ ናብ ተሓዳሲ ፀዓት ዝቐየረ ኣብነታዊ ማሓረስታ እዩ። ንሱ ኣባል ሃገራዊ ማሕበር ሓርበኛታት ስንኩላን ኩናት ኤርትራ ኮይኑ ኣብ ክረን ይቐመጥ። ኣብዚ እዋን መስራሕን ተጠቃምን ባዮጋስ ኮይኑ ንካልኦት ኣብነት ኮይኑ ይርከብ። ኣቶ መልኣከ ብኸመይን ስለምንታይን ነቲ ጥበብ ከም ዝተኸተሎ ብኸምዚ የዘንቱ። ፈለማ ናይ ደቐሉ ወይ ባርካ ከብቲ ገዚአ እነጥፍ ነይረ። ብድሕሪኡ ኣብ 2020 ናይ ፀባ ከብቲ ናብ ምፍራይ ሰጊረ። ሓንቲ ብቕዕቲ ናይ ፀባ ከብቲ ድማ ገዚአ። ቀፂለ እውን ካልአይቲ ወስቲ ይኸላ። ኣብ 2022 ድማ ሳልሰይቲ ናይ ፀባ ከብቲ ዓዲገ። በዚ ከዓ ሰለስተ ናይ ፀባ ከብቲ ብምውናን ነቲ ስራሕ ከዕብዮ ወስቲነ። ኣብቲ ዝነብረሉ ከባቢ ናይ ፀባ ጠለብ ስለ ዝርከብኩ ከዓ ናብዚ ሕጂ ዘለኽዎ ደረጃ ክበፅሕ ክኢለ ይብል። ምኽሪ ደላይት ጓል 28 ሉልያ ካብ ከረን ቀሪቡሎ። ሕጂ መደወልየይ ምክንያት ድማ ኣብ ፊት ድኳንና ከምዝናትና ዓይነት ድኳን ዘለዎም ስድራ ኣለዉ። ምስቶም ስድራ ሰላምታ ዳ እምበር ካብኡ ዘይሓልፍ ሌላ ኣሉና። ኣብ ድሕሪ ቀትሪ ዝሕሉ ግን ሓደ መንእስቲ ኣሎ። እዚ መንእሰይ ምስቶም ስድራ እንታይ ዝምድና ከም ዘለዋ ይፈለጥኒ፣ ግን ኩሉ ግዜ ኣብታ ንሱ ዝሕልወላ እዋን ኣነ ፍሉይ ስምዒት ይስምዓኒ። ፈትየ ዮዴ ወይ ንምንታይ ከምኡ ስምዒት ይስምዓኒ ኣይርዳእንን እዩ። ኣነ ከም ገሌለ ናብቲ ድኳኖም ገፀይን ተጠሚተ ንሱ እውን ናባይ ገፁ ክጥምት ንግ

ጋጠም ተመሊሰ ይጥምተነ ድዩ ዘሎስ ወይ ሓውሲ ስርቅ ኣቢለ ክጥምትን ከለኹ ድማ ከም ኣነ ጋጠም ክሪኦን ከለኹ ዝደልየኒ ይመስል ግን ከም ወዲ ኪንዮም ጥማት ዝሓልፍ ዝኾነ ዝረእኽዎ ነገር የለን እሞ እዚ ወዲ ይደልየኒ ድዩ ኣይደልየንን ሕቶ ኮይኑኒ ዝደልየንን ዘይደልየንን ብኸመይ ይፈልጥ ኣነ እንተዝደልዩ ኸ እንታይ ክገብር ዝብል ሕቶን ምስ ኣማኻሪ ዝተኸየደ ልቦና ሓዘል ዝርርብን ቀሪቡሎ ኣብ ዓምዲ ተርሙማ ፍቕሪ ዝሓዘለ መቕጻዕቲ ንልቦና ካልኣይን ዛዛምን ክፋል ናይ ጽባሕ ኢንጂነር ክኸውኔ ዶክተር ክኸውኔ ክኢላ ኮምፒተር ክኸውኔ ኣብ ዓምዲ ደቂ ኣንስትዮ እወታዊ ኣድልዎ ከም ኣምር ተዳሲሱ ይርከብ ኣብ ደቂ ኣንስትዮ ኣተኪሩ ዝንደፍ ፖሊሲታት እወታዊ ኣድልዎ ብቐዳምነት ነቲ ኣብ መንጎ ክልተ ፆታ ዘሎ ናይ ተሳታፍነት ጋግ ንምፅባብ ዝዓለመ እዩ ደቂ ኣንስትዮ ከም ኣካል ናይ ሓደ ሕብረተሰብ መጠን ኣብ ዝተፈላለዩ ፅላታት ዕድል ረኺበን ዓቕመን ከርእያሉ ዝኽእላ ባይታ ብምፍጣር እዩ በዚ ድማ ነቲ ብሰንኪ ዝተፈላለየ ባህላውን ማሕበራውን ምክንያታት ኣብ ትምህርትን ናይ ስራሕ ቦታታትን ንዝተፈጥረ ዘይተመጣጠነ ቁፅሪ ብምዕራይ ኣብ መንጎ ክልቲ ፆታታት ዘሎ ናይ ቁፅሪ ጋግ ከም ዝፀብብ ይገብር ብተወሳኺ ደቂ ኣንስትዮ ናይ ባዕለን ኣታዊታት ክህልወን ኣብ ስራሕ ክቁፀራ ናይ ውርሻን ምምሕዳር መሬትን መሰል ክህልወን ንግዳዊ ፍቓድ ናይ ምርካብ ቀዳምነታት ክውሃበን ዝብል ገለ ካብቲ ዕላማታት ናይዚ ፖሊሲ እዩ ኣብ ዓምዲ ሜን ሆናዊ ሆናክ ኣብ ውሽጢ ሓደ ዓመት 14 ሊትሮ ደም ካብ ኣካላታ ብምእላይ ሓኻይን ብሪጣንያ ንሓንቲ ሓደገኛ ሕማም ዘማዕበለት ጓል 71 ዓመት ሰበይቲ ከድሕኑ ምኽኣሎም ተገሊጹ ቀረብ ማይን ኤሌክትሪሲቲን ዘይብሉ ናይ ገማግም ባሕሪ ኣግዶ ቸሻየር ሰሜናዊ ዌልስ ብ200,000 ፓውንድ ንጨረታ ወሪዱ መንጫዕጫዕታ እትውንን ተዛማዲ ዛሕሊ ዘለዋ ከተማ ስዌስስ ካብ ሙቐት ክዕቀቡ ስልጠና መሳርሒ ሙዚቃ ብዝወስዱ በጻሕቲ ከም ዝዕለቕለቐት ተሓቢሩ ኣብ ዓምዲ ዝርዓ ወቕቲ ሳድ ሓጀር ኣብ ጉዕዞ ልምዓትን ምዕባለን ምስ ሓላፊ ምምሕዳር ኣቶ ተስፋኣለም ዓንዶም ዝተኻየደ ቃለመጠቕ ሰፊሩሎ ኣብ ዓምዲ ውሓታል ጥፍል ካልኣይ ክፋል ፅውፅዋይ ሓደ ሰት ብሸክል ኣስቐር ስእላዊ ፅውፅዋይ ሜኪ ይጸንሑና ሓምሻይ ጉባኤ ጨንፈር ሃገራዊ ማሕበር ደቂ ኣንስትዮ ጅዳ ተኻይዱ ብተመሳሳሊ ማሕበርኩም ጅዳ ምስ ማእከል ጥዕና ዓይኒ ኣልሰቓፍ ስምምዕ ከቲሙ ኣብ ሙቐት ዝዛይደልዋ ከባቢ ዝነብሩ ዘይ ኣብ ዓምዲ ስፖትላይት ኣብ ዝተኣሳሰረት ዓለም ኣገዳስነት ምዕቃብ ባህልን መንነትን ተዳሲሱ ንረኽቦ ኣብ ዓምዲ ካልቸር ኤንድ ኣርትስ ባህላዊ ጽባቐ ኤርትራ ቅዲ ሳዕስዒታትን ኣሰራቶምን ተዳሲሱ ይርከብ ኣብ ዓምዲ ኦፒንየን ስትራቴጂ ምትእሳር ንኣሽቱ ድጋታትን ዝሃርምዎ ዕላማታትን ተገሊጹሎ ዝኸበርኩም ተዓዘብትና ሰሙናዊ መደብ ዳህሳስ ሕትመት ኣብዚ ተዛዚማላ ሰላም ቅነ

0: ሰላም ዝኸበርኩም ተኸታተልቲ መደባት ስፖርት ሰሙናዊ ፍጻመታት ስፖርት ውሽጢ ሃገርን ወፃእን ሒዝናልኩም ቀሪብና ኣሉና ክሳብ ፍጻሚ መደብና ምሳና ክትፀንሑ ብክብሪ ዝዕድመኩም ኣሚር ዓልየ ሰናይ ምክትታል። ምምሕዳር ዞባ ማእከል ምስ ክፍሊ ባህልን ስፖርትን ናይቲ ዞባ ብምትሕባር ንኣርባዕተ ንኡሳን ዞባታት ናይ ብሽክለታ ሓገዝ ኣበርኪቱ
1: ምምሕዳር ዞባ ማእከል ምስ ክፍሊ ባህልን ስፖርትን

ዞባ ማእከል ብምትሕባር ንንእሳን ዞባታት ሰረጀቓ በሪኽ ጋላ ነፍሒ ኣኽርያ 16 ብሽክለታ ዳኮርሶ ነፍሲ ወከፈን 4 ብሽክለታ ሙሉእ መቀያሪ ኣቑሑትን ሓጊዙ ኣብቲ ብሓሙስ 2 ሓምለ ኣብ ቤት ፅሕፈት ፌደሬሽን ብሽክለታ ዞባ ማእከል ዝተኸየደ ናይ ምርኻብ ስነ ስርዓት እምበኣር ሓላፊ ምክትታል ፌደሬሽናትን ንኡሳን ዞባታትን ኣቶ ሰዕረ ዮውሃንስ ኣብ ዘስምዑ ቓል ምምሕዳር ዞባ ንምንትብባዕ ካብ ነዊሕ ዝሓሰቦ ዝነበረ ከም ምዃኑን ከም መቐፀልታ ናይ ዝሓለፈ ዓመታት ድማ ሎሚ ከመፈለሚ

0: ምትብኣካይዱ ምንባሩ ይዝከር።
1: ሊግ ዞባ ማእከል ትማሊ ሰንበት ብክልተ ግጥማት ክቕፅል እንከሎ ናይ ደቂ ኣንስትዮን ናይ ካልኣይ ዲቪዥን ግጥማትን ድማ ብዓርብን ቀዳምን ቀፂሮም ተኸይዶም።
0: ሰዓት 2 ኣስመራ ቢራ ኣንጻር ደንደንን ገጺመን ደንደን ምስ ቀይሕ ባሕሪ ማዕረ 30 ነጥቢ ክስጉማ ዝቕንያ ደንደን ተዓዊታ ክትጸንሕ ጸወታ ናብ ረብሓ ንምቕያር እንተኣተወት ኣብዝሓለፈ ንቕይሕ ባሕሪ ማዕረ ዘውፀታ ኣስመራ ቢራ ንደንደን እውን ኣይነሓፈታን። ጸወታ ብክልቲኡ ወገን ጽቡቕ ተወዳዳርነትን ኩዕሶ ናብ ክልቲኡ ልዳት ካብ ምኻድ ኣይዕረፈትን። ጸወታ ባዶባዶ ድሕሪ ምቕጻሉ ኣመ ብ82 ንደቕ ዮናታን ነጸርኣ ብየማናይ ማእዝን ቀሊዑ ናብ ልዳት ዝለኣኻ ኩዕሶ ፋኒል ኣስፋሃ ድማ ተቐቢሉ ብታሕቲ ቀሊዑ ናብ ሾቶ ምቕያር ጸወታ ብመሪሕነት ኣስመራ ቢራ ሓደ ባዶ ኮነ። ዝሰረፈ ግዜ ደንደን ሸቶ ንምዝጋብ ኣብ ዝሃድንሉ ዝነበረ እዋን ኣስመራ ቢራ ዝመፅዋ ኩዓሳሱ ብምውፃእ ንፀወታ ብመሪሕነታ ሓደ ባዶ ክዛዝሙ ክኢላ። ፀወታ ምስ ተወድአ ተፀወታይ ደንደን ሳምሶን ሚካኤል ኮነኢሉ እንተፀወታይ ኣንጻር ጋንቱ ብምህራሙ ብክልተ ብጫ ብቀይሕ ካር ክወፅእ ከሎ ወዲ ጋንቱ ዴቨን ግብፃዊ ድማ ንዳኛ ብምፅራፉን ብምፍርሑን ብቀይሕ ብምዝጓጉ ኣብ ሜዳ ዘይተደልየ ምውጣት ተራእዩ። ብሉ ተፀወታይ ናይ ዝግጥም ዝተሰሜ ድማ ካብ ኣስመራ ቢራ ፋኒኤል ኣስፋሃ ኮይኑ። ቀጺለን ናብ ሜዳ ዝወረዳ ቀይሕ ባሕሪ ኣንጻር ኣዶሉስየን ቀይሕ ባሕሪ ማዕርያ ክትጓዓዝ ዝቐነየት ደንደን ስዕረታት ዓዚባ ኣትያ። ቀይሕ ባሕሪ ሞራል ረኺባ ንፀወታ ናብ ረብሓ ንምቕያር ኣትያ። ፀወታ ምስ ፈለመ ቀይሕ ባሕሪ ናብ ኣዶሉስ ተጸጊዓ ኣብ ተጥቅዓሎ ዝነበረት ግዜ ኣብ ሳልሳይ ደቂቕ ሳልሕ ስዑድ ብዘመዝገባ ሸቶ ሓደ ባዶ መሪሕነት ሒዛ። ኣዶሉስ ኩዓሳሱ ሒዛ ናብ ቀይሕ ባሕሪ ትጽጋዐ እንተነበረት ሸቶ ክሰልጣ ይከኣለን ቀይሕ ባሕሪ ንዕረፍቲ ሓደ ባዶ መሪሓ ውፅያ። ድሕሪ ዕረፍቲ ኣብ ዝቐጽለ ፀወታ ቀይሕ ባሕሪ ነቲ ሒዛቶ ዝነበረት መሪሕነት ብዓወት ምስ እትፍጽሞ ሻምፒዮንነታ እተውሕሰሉ ስለ ዝነበረ ነቲ መሪሕነት ዝነበረ ንክትዕቅቦ ከቢድ ስራሕ የድልያ ነበረ። ዝቐጸለ 45 ደቂቕ ካብ ፈተነ ሓሊፉ ሸቶ ክምዝገባ ኣይከኣለን ብከቢድ ወጥሪ ድማ ብመሪሕነት ቀይሕ ባሕሪ ሓደ ባሮ ተዛዚሙ። ቀይሕ ባሕሪ ብ33 ነጥቢ ብ22 ጸብለልታ ሸቶ ደንደን 30 ነጥቢ 10 ጸብለልታ ሸቶ ብምውህላል ደንደን ኣብ መዛዘሚ ንቀይሕ ባሕሪ እንተሰዕረ ጸብለልታ ሸቶ ስለ ተቐድማ ቀይሕ ባሕሪ ቅድሚ ሓደ ፀወታ ሻምፒዮንነታ ስለ ዘፍለጠት ኣብ ሜዳ ጽምብላ ካይዳ። ኣብ ዝግጥም ሳልሕ ስዑር ብሉ ተፃወታይ ናይ ዝግጥም ተፀዊዑ። ኣዶሉስ ብ27 ነጥቢ 11 ጸብለልታ ሸቶ ኣልተሕሪር ብ23 ነጥቢ 2 ጸብለልታ ሸቶ ኣስመራ ቢራ ብ22 ነጥቢ 2 ጸብለልታ ሸቶ ዘራእትን ጥሪትን 17 ነጥቢ 19 ዕዳ ሸቶ ኩባንያ ሰንበል 16 ነጥቢ 10 ዕዳ ሸቶ ኩባንያ ሰገን 15 ነጥቢ 3 ዕዳ ሸቶ ማይተመናይ 8 ነጥቢ ካብ ሳልሳይ ክሳብ ታሽ ኣይተርት ኣለዋ። ዝመፅእ ሰንበት መዛዘሚ ቀይሕ ባሕሪ ኣንጻር ደንደን ኣዶሉስ ኣንጻር ኣስመራ ቢራ ፀወታ ተሰሪዕልን ኣሎ። እዚ ፀወታ ኣዝዩ ኣተኩሮ ዝተዋህበዩ ቀይሕ ባሕሪ ሲዒራ ዋንጫ ንምውሳድ ደንደን ድማ ዓወ ዘዋፃ ኣዶሉስ ምስ እትዕወት ደንደን ምስ እትስዓር ኣዶሉስ ካልኣይ ደረጃ ክትሕዝ ስለ ትኽእል ኣስመራ ቢራ እውን ምስ ኣልተሕሪር ናይ ውፅኢት ጽልዋ ኣለወን። ስለዚ ሓያል ግጥም ይጽብየን ኣሎ። ሻምፒዮን ካልኣይ ዲቪዥን ደቂ ተባዕትዮ ኩዕሶ እግሪ ዞባ ማእከል 15 ክለባት ኣብ ክልተ ምድብ ኮይነን ከካይደው ዝወርሓ ውድድር ኣብ ክልተ ምድብ ቀዳሚትን ካልኣይትን ኮይነን ዝሓለፋ 4 ክለባት ትማሊ ቀዳም 6 ሓምለ ኣብ ስታድዮም ኣስመራ ንዋንጫ መንሓለፈት ኣብ ዝተኸየደ ኣኽራያ ኩባንያ ህንፃ ሳዋን ንዋንጫ በፂሐን። ፈለማ ደንደን ቢ ምስ ኩባንያ ህንፃ ሳዋን ተራኺበን ክልቲኤን 90 ደቂቕ ብዘይሸቶ ባዶ ባዶ ብምዛም ፌደሬሽን ዝሃበን ተወሳኺ 30 ደቂቕ ሸቶ ክሰልጠን ብዘይምኽኣሉ 120 ደቂቕ ብዘይሸ ቶ ባዶ ባዶ ስለ ዝተዛዘመ ፀወታ ናብ መፍለይ ፍጹም ቅላዕ ኣምሪሑ። ኩባንያ ህንፃ ሳዋ ድማ 4-1 ብፍጹም ቅላዕ ንደንደን ቢረቲዓ ንዋንጫ በፂሓ። ብሉፅ ተፃዋታይ ናይ ዝግጥም ካብ ኩባንያ ህንፃ ሳዋ ሮቤል ሃብተ ማርያም ተፀዊዑ። ቀጺለን ናብ ሜዳ ዝወረዳ ኣኽርያ ምስ ምምሕዳር ጎዳይፍየን። ኣኽርያ ኣብ ሻምፒዮና ዘካየደቶ ብጀካ ሓንቲ ግዜ ማዕረ ከይተሰዕረት መሪሕነት ዝመፀትን ከምኡ ድማ ኣብ ዋንጫ ሰማእታት ንደንደን ቢስዒራ ዋንጫ ሰማእታት ዝለዓለት እያ። ምምሕዳር ኣኽርያን ምምሕዳር ጎዳይፍን ኣብ መንጎኡን ሓያል ተወዳዳርነት ጣርእየን። ኣኽርያ ሓደ ባዶ መሪሓ እንተወዓለት ኣብ 90 ደቂቕ ሸቶ ብዝተመዝገባ ምስ ጎዳይፍ ሓደ ብሓደ ኮይነን ተወሳኺ 30 ደቂቕ ብዝተዋህበን ፀወታ ሓደ ብሓደ ብምዛሙ ሓንቲአን ንምፍላይ ናብ ፍጹም ቅላዕ ኣምሪሐን። ሓለው ልዳት ኣኽርያ 4 ኩዓሳሱ ብምምካን ፀወታ ብዓወት ኣኽርያ 2 ባሮ ተዛዚሙ። ኣብዛ ግጥም ሓላው ልዳት ኣኽርያ እሰይ ሃብቶም ብሉ ተፃዋታይ ናይ ዝግጥም ተፀዊዑ። مزاز مصوتا قدام دندن بي مس من محدار غدايف درجة اخريا مس كوباني هنصاصا وادما نوان شاخ قطمين بعربي حموشت السنة لقدك انوس يكوع السقري زبا ماكل اب ستاديوم اسمرا بسسرع دندن قجرت بمس عرق المحادة صوتا شامبيون نتافليت دندن انصار

0: ጀረት ገብሮ ግጥም ንሻምፒዮንነታ ወሳኒ ነይሩ። ደንደን ፀወታ ናብ ረብሓ ንምቕያር ኣትያ። ደንደን ቅድሚ ዕረፍቲ ድሕሪ ዕረፍትን ብዘመዝገበተን ሸቶ ፀወታ ብመሪሕነት ደንደን 4-1 ተዛዚሙ። ደንደን ካብ ኢንሹራንስ ብ5 ነጥቢ ፀብለል ብምባል ቅድሚ ሓደ ፀወታ ሻምፒዮንነት ኣፍሊጣ። ብልስ ፍፃዋቲት ናይቲ መዓልቲ ዝተሰሜት ድማ ካብ ደንደን ዮርዳኖስ ካሕሳይ። ኣብቲ ዕለቲ ውርድረን ዘካየደ ዕዳጋ ሓሙስ ምስ ምምሕዳር ዝሰንበልየን ክልቲአን ከይተሰነነፋን ፀወተን ብዘይሸቶ ባዶባዶ ዛዚመን ኦም። ኣብዚ ግጥም ተፃዋቲት ዕዳጋ ሓሙስ ቅሳነት ዓንዶም ብልፅዚ ናይ ዝግጥም ተፀዊዓ። ናይ 11 ፀወታ ደንድን 33 ነጥቢ፣ ኢንሹራንስ 28፣ ኩባንያ ህንፃ ሰገን 22፣ ገጀረት ጎዳይፍ 8፣ ዕዳጋ ሓሙስ 6፣ ምምሕዳር ሰንበል 4 ነጥቢ ሒዘን ካብ ቀዳማይ ክሳብ 7ይ ተርታ ሒዘን ይርከባ። ብፌደሬሽን ብሽክለታ ዞባ ማእከል ተወዲቡ ዝካየድ ናይ ሓደ መዓልቲ ውርድር ክራይተሪዩም ትማል ሰንበት ኣብ ከባቢ ሲኔማ ሮማ ተኻይዱ።
1: ቀዳምቲ ዳኮርሶ ኣብ ከባቢ ሲኔማ ሮማ ብሰንበት 5 ሓምለ ውርድሮም ኣካይዶም ኣለዎም። ኣብቲ ዕለት 42 ኪሎ ሜትር ንምሽፋን ኣንጊሆም ውርድሮም ዘካይዱ ቀዳምቲ ዩዝ ወይ ኮዘቴ ኣብ ዘካይዶ መሳጥ ውርድር ኣብ ቀዳመይቲ ናይ ማእከል ቅፅበታ ውርድር ቀዳማይ ኤማኑኤል ጭዓይ ካብ ኤቢኤን፣ ካልኣይ ናታን ሳሙኤል፣ ሳልሳይ ነስራላህ ኣብዱራዛቅ ክልቲኦም ካብ ደንደን፣ ራብዓይ ዮናዳብ ሚካኤል ካብ ኤቢኤን ክዕወትን ከለዉ ኣብ ካልአይቲ ቅፅበታዊ ውርድር ዝተዓወቱ ቀዳማይ እሰይ ወልዶ ሩፋኤል ካብ ትፅቢት፣ ካልኣይ ናታን ሳሙኤል፣ ሳልሳይ ነስራላህ ኣብዱራዛቅ ክልቲኦም ካብ ደንደን፣ ራብዓይ ተመስገን ሚካኤል ብውልቂ ተዓዊቶም። እሰይ ተስፋዝጊ ደንደን፣ ሲምሶን ክፍላይ፣ ሄኖስ ተክኤ ክልቲኦም ካብ ትፅቢት፣ ሳይሞን ምርሓፅን ካብ ደንደን ኣብ ሳሴቲ ናይ ማእከል ቅፅበታዊ ውርድር ዝተዓወቱ ተቀዳደምቲኦም። ብሁልል ነጥቢ ድማ ቀዳማይ እሰይ ተስፋዝጊ ካብ ደንደን፣ ካልኣይ ናታን ሳሙኤል ካብ ደንደን፣ ሳልሳይ ሲምሶን ክፍላይ ካብ ትፅቢት ዕውታት ክራይቶሪም 226 ናይ ዩዝ ወይ ኮተቴ ኮይኖም።
2: ሓይልናተይ ኣብ ስፕሪንት እንዲ ስፕሪንት ዝሰርሓ ኣለ ወርሻዕ ስፕሪንተር እየ ነረ መራሕጅን ስፕሪንተር ኣሎ ወላ ሃዲምካ ናይ ምውዳእ ኣብቲ ናይ ማንካታት እውን ዓቕሚ ለኒ ክውድእ ክእል እየ ፈቲነ ነረ ከዓ ሃዲምና ሰለስተ ዝርያ ምስ ዘርና ኣልጊቦምና ምስል ጎቡና ከዓ ስፕሪንት ፈቲነ ስዒራ ሰለስተን ክስዕረኒ ተስፋ ገራእቲ ነረ ኣብቲ ቀዳሚይቲ ረኩን ኣብ ካልኦይቲ ከዓ ትራታ ውፅኢ ተወድጋ እንታይ እሱ ስዒርዋ ሳሰይቲ ከዓ ወዲቁ ሱ ካብ ኣነ ስዒራ እሱ ምስ ወደቐ ኣነ ፈቲነ ኣነ ስዒረ ካልኣይ ድቪዥን ሰጊረ እውን ከም ዘለኹ ሓወት ክቅፅሎ የደሊ ካብ ዘለኹ ካብፈትን ክወርዳ የደሊኒ ኩሉ ሻዕ ሲ ኣብቲ ስፕሪንትን የፀቅ ዘሎ ከዓ ስፕሪንት ኩሉ ሻዕ ከምፅእ ከዓ ተስፋ ክፅዕር የረ
1: ቀፂሎም 61.1 ኪሎ ሜትር ዝሸፈኑ ጁኒየር ወይ ማእከሎ ተቀዳደምቲ ተመሳሳሊ ውድድር እዮም ኣካይዶም። በዚ መሰረት ኣብ ቀዳሚይቲ ናይ ማእከል ቅፅበታዊ ውድድር ቀዳማይ ዩኤል ሚካኤል ካብ ደንደን፣ ካልኣይ ሮሚዮ ግብፃዊ ካብ ደቡብ፣ ሳልሳይ እሰይ ኪዳነ ካብ ደንደን፣ ራብዓይ ሴማ ፈርቂ ካብ ኣስቤኮ ክኾኑ ከለዉ ኣብ ካልኢቲ ኢንተርሚድት ዝተዓወቱ ድማ ቀዳማይ ናታን ሃብቲኣብ፣ ካልኣይ መሓሪ ኣኽሊሉ ክልቲኦም ካብ ኤሪቴል፣ ራብዓይ ሴማ ፈርቂ ካብ ኣስቤኮ ዕውታት ኮይኖም። ኣብ ሳሴቲ ናይ ማእከል ቮላታ ቀዳማይ ኣራን ፍጹም ካብ ኤሪቴል፣ ካልኣይ እሰይ ኪዳነ፣ ሳልሳይ ዩኤል ሚካኤል ክልጥዮም ካብ ደንደን ክዕወትን ከለዉ ብሁሉል ነጥቢ ድማ ቀዳማይ ዩኤል ሚካኤል ካብ ደንደን፣ ካልኣይ እሰይ ኪዳነ ካብ ደንደን፣ ሳልሳይ ድማ ኣራን ፍጹም ካብ ኤሪቴል ዕውታት ውድድር ክራይቶሪም 226 ናይ ማእከሎት ተቀዳደምቲ ኮይኖም።
3: ፅቡቅ ምድላውሎ ፅቡቅ ነይሩ ወላይ በቲ ኣሰልጠኝና ዝሃበና ፎርሜሽን ገለ ፅቡቅ ነይሩ ምድላው ኮይኑ ፅፉፍ ዝነበር ምድላው እዩ ነይሩ ኩሎም ኣባ ዝነበሩ ተደፈየ ሙሉ ሰሪሐ ሙሉ ኩሎም ወላይ በቲ ናይ መጀመርታ ዲዛስተር ዝሓዝኩ ነበርኩ ንዓይ ነቲ ካልይን ኣብ ፅቡቅ ስገብ መወዳእተ ሪድዋት ገይሮም እ ካብ ዝተረፈወ ተዓወታት ወሪ በዓልና ምፅና ኢና
1: ተቀዳደምቲ ደቂ ኣንስትዮ ኣብ ዘካየድኦ 61.1 ኪሎ ሜትር ውድድር ድማ ናድሮት ፀጋይ ካብ ደቡብ፣ ሮምና ጉዑሽ ካብ ደንደን፣ ሄርሜላ ስምኦን ካብ ደቡብ፣ ሮዚና ብርሃነ ካብ ደንደን ኣብ ቀዳሚይቲ 21.15 ኪሎ ሜትር ዝነበረት ኢንተርሚድየት ቅፅበታዊ ውድድር ክዕወታ ከለዋ ቀፂላ ኣብ መበል 42.3 ኪሎ ሜትር ኣብ ዝተካየደት ካልኤቲ ቅፅበታዊ ውድድር ድማ ናድሮት ፀጋይ፣ ሄርሜላ ስምኦን፣ ሮምና ጉዑሽ፣ ሮዚና ብርሃነ ተዓዊተን ናይ 5321 ነጥቢ ወሲለን ተመሳሳሊ ከም ናይ ቀዳሚይቲ ቅፅበታዊ ውድድር። መወዳእታ ቮላታ 61.1 ኪሎ ሜትር ኣብ ዘካየድኦ ሳልሴቲ ካብ 8 ክሳብ 2 ነጥቢ ንቀዳሞት 4 ተቀዳደምቲ እተውህብ ድማ ናድሮት ፀጋይ ካብ ደቡብ፣ ሮምና ጉዑሽ ካብ ደንደን፣ ሄርሜላ ስምኦን ካብ ደቡብ፣ ሞናኒዛርያ ካብ ጀርመናዊት ክለብ ካንዮን ተዓዊተን። ብሁሉ ነጥቢ ድማ ኣብ ናይ ማእከሎት ሄርሜላ ስምኦን ሮዚና ብርሃነ ኣኸቲላ ክትዕወትን ከላ
4: ፀወታ ብሓፈሻ ፅቡቅ ነይሩ ብናይ ጁኒየርን ኣብቲ ናይ ኤልስ ከዓ ሳልሴይቲ ብኮይነ ምዕዋተይ ብጣዕሚ ሕጉስቲ እየ ኣብቲ ናተይ ፊል ስለ ዝሰራሕ ኩሉ እየ ከዓ ዝዓወት እዚ ከምፀ ክኢለ ዘለኹ ሳላይ ሚካኤል ትክ እዩ ከዓ እቲ ናይ ጁኒየርን ናይ ኤልትን እኳ ብዘለናዮ ሓይሽ ምክንያቱስ ኣበይንና እንድሕር ተኮይና ኦሮማይ ኣብቲ ናይ ሻምፒዮን ስለ ንፃወቶ ዘለና ብዙሕ ፍሉይነት የብሉን ኣብዚ ናይ ዞባ ማእከል ፅቡቅ ኣሎ ማስ ብሓንሳብ ተኮናስ ፀገም ዘለዎ ኣይኮነን ብሓንሳብ ምውኻና ከዓስ መሊሱ ንዓና የብርትዐና ነቲ ፀወታ ከዓ ስደሓ

0: ብመጠን ውስጥ ቁርስ መቐረት ክህልዎስ ብሓንሳብኩም ክኾን ኣለና። እቲ ሞናሊዛ በፂሓቶ ዘላ ደድሕሪኣ ንሕና ክንቅፅል ኣብዚ ሃገር ሓንቲ ፕሮፌሽናል ዘይኮነስ ብዙሓት ፕሮፌሽናላት ኢና ዘለና። እቲ ዕድል ክንረኽቦ ጥራሕ እዩ ዘለና። ማለት ናትኩም ሓገዝ ናይ ፌደሬሽን ናይ ሃገራዊ ፌደሬሽን ተረኺብናስ ሓንቲ ሞናሊዛ ኣይኮነትን ዘላ ኣብዚ ሃገር ብዙሓት ሞናሊዛ እየን ዘለዋ። እቲ ዕድል ጥራሕ ይከፈተልና እምበር ንሕናስ ክንበፅሖ ኢና ድብል ሕልሚ ኣለና።
1: ብሃፈሻ ድማ ናብሮት ፀጋይ ቀዳሚቲ፣ ሄርሜላ ስምኦን ካልኤቲ፣ ሩምና ጉዑሽ ድማ ሳልሴቲ ዕውታት ክራይቴሪየም 226 ናይ ደቂ ኣንስትዮ ኮይነን
2: ዝሓለፈ ወርሕ ማለት እዩ ሓደጋ ሳይክል ኣጋጢምኒ ነይሩ። ሕጂ ግን ናብ ንቡር ጥዕና ተመይሰ ኣብ ፅቡቅ ኮንዲሽን እውን ኣለኹ ማለት እዩ። ቁሩብ ዋሕዲ ትሬን ነይርኒ ሕጂ ግን ጥዕየረ ፅዒሮ ልየ ነዛ ዓወት ከዓ ክረኽቦ ክኢለ ማለት እዩ። ደቂ ጋንታይ ብጣዕሚ ካብ ልበይ ከመስግነን ዝደሊ ኩሉ ዓወት ማለት ናይ ጋንታይ እዩ። ጋንታይ ብግቡእ ሰሪሕናለይ እቲ ዝሃበና ስልቲ ናይ ሚካኤል ትኩ ማለት እዩ ኣሰልጣኝና ብግቡእ ኣተግቢርና ነዛ ዓወት እውን ረኪብና ማለት እዩ። ፎዘይ ቅድሚ ሕጂ ዘይረኽቦ ዝነበርኩ የ ኣብዚ ሕጂ እዋን የ ረኪበ ዮ ኮርሶ ሲ ካብ ዓወሲ ብጣዕሚ ርሒቀ የ ነረ። ሕጂ ግን ኣብቲ ዝደልዮ በፂሐ ኣለኹ። ነዞም ቲፎዘይ እቲ ዝግብኦም ኣይሃብክዎም ኣምላኽ ይሓግዘኒ ብሕጂ ክህቦም ማለት እዩ። ዓስቦምሲ በቃ እንዲዒ ኣነ ብቲፎዘይ መግለፂ የብለይ ካብ ኩሉ ነገር በቃ ካብ ዝናእሰ ክሳብ ዝዓበየ ኩሉ ግዜ ኣብ ጎነ እዮም። እቲ ህያባ ዝበልካዮ ከዓ ኣነ በቃ እንዲዒ በዚሕኒ ናይ ብሓቂ ንዕኦም ተፃሞም ዝህበሉ መንገዲስ ኣምላኽ ይሓግዘኒ ብሕጂ ክህቦም ማለት እዩ።
3: በቃ ምሻለቃ ምስ ረኣናያስ እዚኣ ክትዓቢ ደለዋ ተቀዳዳሚት እያ። ስለምንታይ ዘይንድግፋ ማሕበር ኢና ብዛዕባ ማሕበርነት እቲ ናይ ስፖርት እዩ ኣብ ማሕበራዊ ስራሕና በበይንና ኢና። ግን ኣብ ዘለና እቶም ደገፍትናታ ማለት እዩ ገሌና ስነ ጥበባውያን ኣለና ኣብ ጉጅለ ባህሊ ተጠርኒትና ንሰርሕ ገሊያ መደበር ሰሪሓ ገሊያ ማሕበራዊ ሂወታ ማቻላያ ሰሪሓ ገሊያ ሚንዋለ ሰሪሓ ማራይ ባለተስ ናይዞም ቲፎዞ ናህና ማራይ ድገርመካ ነዛ ቆልዓ ክንድግፋ ደኽኣለና ምክንያት ከ ብቕዓታ እዩ ብቕዓታ ክትመፅእ ዘለዋ ምክንያቱ ፅባሕ ንጎ ረአያ።
1: ኣብ መወዳእታ ውድድሮም ካብ ዘካየዱ ዓበይትን ተቲ 23 ዓመትን ተቀዳደምቲ ደቂ ተባዕትዮ 82.5 ኪሎ ሜትር ብሽፋን ኣብ መስመር ተረኺቦም ቀዳማይ ንፍታልም ኤፍሬም ካብ ደንደን፣ ካልኣይ ሮቤል ሃብተ ማርያም ካብ ደቡብ፣ ሳልሳይ ናኦድ በረኸት ሰንበል ራብ ኣይስም ገብረ የሱስ ብውልቂ ኣብ ቀዳመይቲ መበል 21.16 ኪሎ ሜትር ዝነበረት ቅፅበታዊ ውድድር ናይ 5321 ኣመዝጊቦም። ኣብ ካልኣይቲ መበል 55.6 ኪሎ ሜትር ቅፅበታዊ ውድድር ዝነበረት ድማ ቀዳማይ ኤፍሬም ዘዳጋብር ደንደን፣ ካልኣይ ናኦድ በረኸት ሰንበል፣ ሳልሳይ ፋኑኤል ሓይልኣብ ብውልቂ ራብዓይ ዮሴፍ ኣለማስ ቤኮ ዕውታት ኮይኖም መወዳእታ ቮላታ ቀዳማይ ዮሴፍ ኣለማስ ቤኮ፣ ካልኣይ ኤፍሬም ዘዳጋብር ደንደን፣ ሳልሳይ ኑፍታሊም ኤፍሬም ደንደን፣ ራብዓይ ሮቤል ሃብተ ማርያም ደቡብ ናይ 8.642 ኣመዝጊቦም። ስለዚ ብውሉል ነጥቢ ዝተሸለሙ ተቀዳደምቲ ቀዳማይ ኤፍሬም ዘዳጋብር፣ ካልኣይ ኑፍታሊም ኤፍሬም ሳልሳይ ዮሴፍ ኣለም ዕወታት ክራይቴሪዮም 226 ብምዃን ናይ ገንዘብ ሽልማቶም ካብ ኢድ ዝተፈላለዩ ሓለፍቲ ፌደሬሽናት ሽልማቶም ተዓዲሎም።
4: ፍሉይ ምድላው ትገበርክዎካ ይብለይን ምስቲ ቻምፒዮን ኤርትራ ዝነበርና ፀወታ ምስወዳእና ሓፂር ኪሎ ሜትር ስለዝኾነ ብዙሕ ኣብ ዕረፍቲ ዓይነት ኢና ነርና ምስቲ ናይ ጋንታና እቲ ዝገበርለይ ኩሉ ከዓ ሳልየ ክዕወት ክኢለ ማለት እዩ። ክራይቴሪዮም ናይ ስፕሪንተራት ኣነ ከዓ ከምቶም ፅሩያት ስፕሪንተራት ኣይኮንኩ ምዚ ሕጂ ግን ምዚ ሒዘየ ኣለ ቁመና ክሰርሓ ኣለኒ ኢለ ምስቲ ፅዒረ ስራሕ ኮ ንሓነ ኣምላኽ ሓጊዝ እንተሓዊስዎ ከዓ ክዕወት ክኢለ ማለት እዩ። ጋንታ ናይ ድብገስ ካብቶም ስታፈ ጀሜርካ ካብቶም ሓለፍቲ ኩሉ ክለብ ደንደ ችክልስታ ቶም ኣሰልጠንቲ ብጣዕሚ ብዙሕ ሞራል ሕጋዝ እዮም ንገብሩና።
5: ኣብ ከተማ ኣቑርደት ክካየድ ዝቐንየ ሻምፒዮን ኩዕሶ ስኪዔት ዞባ ጋሽ ባርካ ተዛዚሙ።
6: ኣብ ከተማ ኣቑርደት ክካየድ ዝቐንየ ሻምፒዮን ኩዕሶ ስኪዔት ዞባ ጋሽ ባርካ ተዛዚሙ። ኣብ ምምራእ ሓድሽ ሜዳ ኩዕሶ ስኪዔት ከተማ ኣቑርደት ዝፈለመ ሻምፒዮን ሊግ ኩዕሶ ስኪዔት ዞባ ጋሽ ባርካ ሓለፍቲ ኣፍቀድ ስፖርትን ዕዱማት ኣጋይሽን ኣብ ዝረኽብሉ ኣጋጣሚ ብልዑል ድምቀት ተዛዚሙ። እቲ ኣብ መንጎ 6 ጋንታታት ደቂ ተባዕትዮን 6 ጋንታታት ናይ ደቂ ኣንስትዮን ኣሳቲፉ ክካየድ ዝቐነየ ውድድራት ብልዑል ዲሲፕሊን ናይ ተወዳዳርነት መንፈስን ብቕዓ ስፖርተኛታትን ዝግምገመሉ ኣጋጣሚ ብምባሩ ዝሓበሩ ኣካየድቲ እቲ መደብ ዝያዳ ድምቀት ከም ዝፈጠረሉ ሓቢሮም። ተወዳደርቲ ደቂ ኣንስትዮ ኣብ ዘካየድዎ ውድድር ብጠቕላላ ጋንታ ንዞባ ባረንቱ ቀዳመይቲ ኮይና ተሸላሚት ዋንጫ ወርቂ መዳልያን 5,000 ናፋን ክትከውን ከላ ጋንታ ኣቑርደት ካልኣይቲ ተሸላሚት ብሩር መዳልያን 4,000 ናፋን ሳልሰይቲ ድማ ጋንታ ተሰነይ ተሸላሚት ናሓስ መዳልያን 3,000 ናፋን ኮይነን ውፅኢት ናይ ደቂ ተባዕትዮም ስንዕዘብ ኣብ ዘካየደ ውድዳት ብድምር ውፅኢት ጋንታ ተሰነይ ተሸላሚት ዋንጫ ወርቂ መዳልያን 5,000 ናፋን ክትከውን ካልኣይቲ